ኣርባዕተን ኣብቲ ኩናታት ሕድ ሩስን ዝነበረሉ ግዜ ማለት እዩ ናይ ግድን ጃልባ ክትብገስ ነይርዋ ካብ ሓደን ሰሜናዊ ሳሕል ኣብቲ እዋን ኣብ ፅገና እያ ነራታ ጃልባ ጃላቡ ናይ ዕንፀይቲ ሱስ ገብራ ዝሓሰኻ ገብራ ንደገ ውፅኢኻ ፀሪካ ብጡጥ ጌርካ ናታትን ንውኻላት ዓፂኻ ዘድሊ መከላኸሊ ናይ ሓሰኻ ገለን ጌርካ ኣንቴራስ ገለ ጌርካ ኣብ ባሕሪ ትእትወን ማለት እዩ። እዚ ዳርጋ ናይ ሓደ ክልተ ሰሙን ገለ ስራሕ ዝፍፀም መብዝሕቱ ብቀባላት እቶም ባሕርኛታት እዩ ዝፍፀም ዝኩሉ ግዜ ቀፃሊ ስራሕ ኣለዎን ማለት ተንረኸብ ኣብ ከምኡ ንከላ ንሳ እዩ መፅ እቲ ትእዛዝ እዚ ትእዛዝ ምስ መፀ ኣብቲ እዋን ናይ ኣዝዩ ናይ ማዕበል ግዜ እዩ ነይሩ ዝኸፍአ ግዜ ናይ ማዕበል እዩ ነይሩ ከመይ ዳ ክኸውን እዩ

0: ዝብል ኣዋጣሪ ሕቶ መፅዩ ሕጂ ኣኼባ ገይሮም ከምዚ ይበሃል ኣሎ እንታይ ክንገብር ኢሎም ሓሳባቶም ንክውነቶም ኣባላት ባሕርያ በዓል ባዱሪ ገለ ዝበሃሉ እዮም ኣኪቦሙ ሽዑሱ ተዛረባ ዘረባ እንታይ ኣላ ሕጂ ንሕና ብፆትና ጥኢት ወዲኦም ተቐቲሎም ሞይቶም ወይ ተሰዊኦም ካብ ዝበሃል ንብፆትናስ ጥኢት ከነብፅሕ ከብፅሑ ተሰዊኦም ክበሃል ሓይሽ ስለዚ ኣማራፂ የለን ክንብገስ ኣለና ከምዚ ነይሩ እቲ መንፈስ እዚ እቲ ከም ኣብነት ዝትገልፆ ዘለኹ እንተዘይኮይኑ ኤኒታይም ዋላ እውን ኣብቲ ዛሕረዋይ እዋን ኣብቲ እዋን እቲ ከምኡ ነይሩ እዚ መንፈስን እዚ ናታቶም ታሽሙ ከዓ ተወሪሱ እዩ
1: ሓደ ግዜ ኣነ ዝከር ተደላ ኣባ ኣብዚያ ኣብ ሜዳ መሳርፍ ይነበረን ኣይነበረን እቲ ነገር ወርሒ 6ሽተ ነይሩ መሳርፍ ኣይነበረን ሕጂ እንታይ ገይረ ንወስተከ ንክድኸውን ይኸውን ገንዘብ ነይረ ምሳ ገንዘብ ሒዝና ላ ገንዘብ ሒዝና ምሳ ብገንዘብ እዋን ኣብዚ ዓዶም ዶም ናትና መፅና ረሃ ዶም ናትና መፅና ዶም ናትና መፅና እቲ ገንዘብ ምሳና ሒዝና ናይ መሳርፍ ስረድጋ ሕጂ እታ ነገር ምእታው ኣቲና ዓጊግ ትበሃላለ ተከ ናይ ሱዳን ኣብኣቲና ሕጂ ኣብኣቲና እዚ ይኮን መርከብ ናይ ውጊእ ናይ ሱዳን መፁ ሕጂ እንታይ ጌርና እቲ ውጊእ ናይ ሱዳን ኣትዩ ሕጂ ማዕዘብ ሓንቲ እዩ እቲ ናይ ምእታው ናይ መውፃእ ናይ ምእታው ሓደ እዩ ላ ኣይራይ ርኢናው እጂ እንታይ ጌርና ሃንከር ናትና ብለይቲ ሃንከር ኣውፂናው እንደገና ንዓ ኣውፂና ሰቑና ኣበገስናዊ እቲ ሞቶር ናይ ምስሙ ነይሩና ናይ ሰጡ ተዓፅወሉ ብኣ ጌርና ኣዋል ጋዒዝና ካብተ ቦታ ኣብ ሓደ ደሴት ተፀጋና ኣብ ውሽጢ ከላስ ሕጂ ብፆት ነይሮም ከምኒው መልእክቲ ገርናሎም ብኣ ገይሮም ብካሊእ መንገዲ መፅኦምና ገንዘቦም ወሲዶም ከይዶም ንሕና ሕጂ ኣብኣ ኮፍና
2: ኣነ ሓንቲ ኣብነት ናይ ቅድሚ ወርሒ ሓደ ኣብዚኣ 10 ጀራፋ ዓበይቲ ንሶማ ኣስግረሉ ኮይኑ ኢሉ ሓደ ባሕሪ ትፈልጦ ዝኸል እዮ ሓደ ነጋዳይ ኤርትራዊ ባሕሪ ፈልጦ ኢሉኒ ባሕሪ ትፈልጦ እንተኾንካ ወርሒ 7 ንሶማል ምስ ጀራፋ በዓል ራስ ሓፉን ዋላ ዓበይቲ መራከቢ ጠራጥራያ ኢለ ዮ ኣንቀሳቀሳለን ውሱናት ኣባርሕ ኣለዎ ውሱናት ንፋስ ኣለዎ ሕጂ ባና ብዛ ተነፍስ ንሕና ኣዝያም ንብሎ ብዘ ዝመፅእ ሽማል ንብሎ ንዓነ ዘይሃርም ንፋስ ንጀቡቲን ንሶማል ዝተንክፍ ንፋስ ኣለዎ ሰብ እዮም ዝብሎ ንሰም እቲ ንፋስ ከምዚ ናይ ወረቐት ከባብሎ ተወስዶ ሰቢ ከመይ ወስድ ካብ ላዕሊ ጀልበቲ ንፋስ ኣብታን 3 ወርሒ 3 ወርሒ ፈረጋ ክሳብ 4 ወርሒ ዝኸውን ግዜ ኣብቲ ከባቢ ጀላቢ ኩሉ ካብ ባሕሪ ደጊ ተወፅ እምበር ኣይትሰርሕን እያ ሕጂ ኣብዚ ኩሉ ዝግበር ምንቀስቃሳት መዓስ ከም ተኸይድን ኣይ ናይ ንፋስ ከም ዘሎ ሲ እቶም ዓበይቲ ናይ ሓይሊ ባሕሪ ንብሎም በዓል በስኮ በዓል ኣምፋርሕን ገለመለ ምስሊ ተመክሮኦም እቲ ከባቢ ብቡም ይኹን ብጀልበ ይኹን ዝኸዱ ስለ ዝነበሩ ካብቶም ንፈልጥ ዝብሉ ሰባት ንላዕሊ ኣብ ሓንጎሎ ሒዙ ሰዓት ክንደይ ከም ዝሃርምቲ ንፋስ ከይተርፈ ዝፈልጡ ሰባት እዮም
3: እዞም ዓበይቲ ገዳይን ባሕርኛታት ህዝባዊ ግንባር ንልዕሊ 20 ዓመታት ኣብ ባሕሪ ኣብ ዝተጓዓዘሉ ግዜ ነፍሲ ወከፎም ናይ ነፍሲ ወከፍ መዓልቲ ናይ ባሕሪ ጉዕዝዖም ፍሉይ ተዘክሮን ጠውላሕታን ኣለዎም ሓንቲ ንእሽቶ ጃልባ ሒዝካ ዝዓበየ ሓላፍነት ተሰኪምካ ንማኤት ኪሎ ሜትራት ኣብ ባሕሪ ኣብ ከምቲ ኣቐዲሙ ክትቃት ዝፀንሐ ብዘይካ ዝገላበጥ ማዕበልን ዝሸብብ ንፋስን ካልእ ተወዝት ትብል መርከብ ትኹን ጃልባ ዘይትርእየሉ ሞት ኣብ ልዕሌኻ እናንጸላለወ ረዳኢ ዘይትረኽበሉ ላዕሊ ጠሚትካ ሰማይ ታሕቲ ጠሚትካ ዝህንደድ ንፋስን ማዕበልን ጥራይ ትርእየሉ ኩነታት ኣባላት ባሕርያ ሰጊሮሞ ገዲም ባሕረኛ ዓብዱሳልሕ ዓብድልቃድር ካብቲ ብዙሕ ተመክሮ ሓንቲ ኣብነት ኣዕሊሉና
4: ኣብ ባሕሪ ምስራሕ ቀሊል ድ
1: ዘፈልጦ ቀሊል ይብሎ ላኪን ዝፈልጦ

0: ከምዚ ዝነበርና 36 ሰዓት ወሲድና መቶር የለን መቶር ሒዘ ግንቲ ማዕበል ይደፍአ ኣሎ ማዕበል ከም መቶር ላዕሊ ደፍአ ኣሎ ሳድና ተኸታተልና ካልእ መዓልቲ ምሸት ደሴት ንእሽተር ኣነ ደሴት ዘሉ ክእል እዮም ባዕተ ኩሎም ደሪኹ ሰሚቶም ኣለ ኩሎም ከም ኢሎም ሳልሲ ሰደሪብና ኣሎና እንጂ ስቕበል ናባድር ምስ ቀረመ ከይትስ እላ ምስ ቀርበና ከላስ ከምዛ ምስ ኮነት እያ ማይ ገዜ ይረአና እዮም ስ
1: ትንፋስ መፅያ
0: ጠጠቢና መርሰናታ ኣንቀደርና ኣልሓምዱላ ኢሉ
2: እቲ ዓለት እቲኣ ካብ መዓት ስለ ዝወፁ ኣልሓምድልላኽ ኢሎም ግን ናይ መወዳእታ ጉዕዝኦም ኣይነበረን ድሕሪኡ እውን ብተመሳሳሊ ኩነታት ንዓመታት ቀፂሎም ንሕና እውን ታሪኾም ኣብዝየብቃዕናን ኣብ ዝቕፅል መደብና ይረኽበና።

0: 1984 እቲ ኣብ ሰሜናዊ ምብራቕ ሳሕል ካብ ቃሮራ ክሳብ ማርሳ ተኽላይ ዓስኪሩ ዝነበረ ብውቃብኡ ዝፍለጥ ገዚፍ ሓይሊ ጸላኢ ካብቲ ዓሪድሉ ዝነበረ ገቦታትን ጎላጉልን ብቐንዱ ድማ ካብቲ ዝቈጻጸሮ ዝነበረ ዝሰፍሐ ገማግም ባሕሪ ብህዝባዊ ግንባር ብዝተወስደ ድምሳስ መጥቃዕቲ ኣብ ውሽጢ 48 ሰዓታት ካብቲ ኩሉ ሒዝዎ ዝነበረ ዕርድታትን ማዓስከራትን ለቒቑ ጥራይ ዘይኮነ ዘሎ ኣፅዋራቱን ሰራዊቱን ኣራጊፉ ኸዲሞ ብድምሳስ ናይዚ ግንባር እዚ ብዘይካቲ ኣብ ሚዛን ሱራ ዘምፁ ዓብዪ ለውጢ ዝሰፍሐ መሬትን ባሕርን ሳሕል ሓራ ኮይኑ እቲ ጸላኢ ብመሬት ይኹን ብባሕሪ ከም ድሌቱ ዝውንኖ ዝነበረ ናይ 100 ኪሎ ሜትር ገማግም ባሕርን ማርሳታትን እውን ኣብ ትሕቲ ምቁፅጻር ህዝባዊ ግንባር ኣትዩ ምሕራር ናይዚ ቦታታት እዚ ነቲ ኣብ ጎረባብቲ ሃገራት ማለት ሱዳን ኮይኑ ንትፈታቱ ብዝተወሰነ ደረጃ ክካይድ ዝጸንሐ እዚ እውን ኣብ ገለ እዋን ምስ ምፍታውን ዘይምፍታውን ሰበ ስልጣን ሱዳን ዝጽሎ ዝነበረ ምንቅስቓሳት ባሕርያ ካብዚ ግዜ እዚ ጀሚሩ ኣብ መሬቱን ከም ድሌቱን ንኽሰርሕን ክንቀሳቐስን ዓብዪ ባይታ ስለ ዝፈጠረ እቲ ኣብ ስዋኪን ሰሪትዎ ዝነበረ ንኣሽቱ ኣካላቱን ጀላብኡን ሒዙ ኣብ በሪጠ ዝተባህለ ዶብ ኤርትራ ሓድሽ መዓስከር ብምስራት ብዝሰፍሐን ብዝዓበየን ምንቅስቓስ ጀሚሩ እተን ብትሑት ዓቐን ኣብ ስዋኪን ተመስሪተን ዝነበራ ከም ጋራጅን ዳዕንፀይትን ዝኣመሰላ ናይ ጽገና ኣካላት ሰፊሐን ካልኦት ከም ምግፋፍ ዓሳ ንግዲ ሕርሻ ዓሳ ዝኣመሰላ ንጥፈታት ዘካይደ ኣካላት ድማ ምስቲ ሽዑ ዝተፈጥረ ሰፊሕ ናጻናይ መሬትን ማይን ባይታ ተመስሪተን ድሕሪ ምሕራር ሰሜናዊ ምብራቕ ሳሕል እምበኣር ባሕርያ ብዝሰፍሐ ንጥፈታቱ ዝሓየለሉ ንዝዓበየ ዕማም ዝተበገሰሉን ናብ ሓድሽ መስድረኽ ዝተሰጋገረሉን እዋን እዩ ነይሩ
1: ኣነ እኳ ንባሕርያ ካብ ስዋኪን ግሒዙ ኣብ በሪጠ ብዳዓስገረሉ ግዜ ሽዑየ ተፀሚሩ እዩ ኣብቲ ግዜ ትውስን ዓቕሙ ነይርዎ ናይ ምንቅስቃስ ዓቕሙ ምናልባት ቅድሚኡ ገለገለ ፈተናታት ናይ ንግዲ ንየመን ጌርና ነርና ን ተኸፈልኩሉ ነይሩ ብዓብዪ ግን ኣብ በሪጠ ብትኸድናሉ ግዜ ነፍሱ ክእል ተባሂሉ መበገሲ ብፖለቲካ ቤት ፅሕፈት ገንዘብ ተዋሂቦ ንግዲ ንጥፈታት ኣብ ዝገብረሉ ነበረ ግዜ ተሓዊሶ እዩ ከም ዓቕሚ ጀላቡ እተ ናይ ቀደም ነበራ ጀላቡ እዩ ነይረን ካብቲ ግዜ ተጀሚሩ ሽዑ ጀላቡ ናይ ምግዛእ ምንቅስቃስ ናይ ባሕሪ ምግባር ተጀሚሩ እቲ ንጡፍ ናይ ሓይሊ ባሕሪ ስራሓት እውን ኣብቲ ግዜ ተጀሚሩ ኢኻ ክበሃል ይከኣል ቅድም ኣብዚ ዘይነበርናሉ ግዜ ኣፅዋር ምላስ ካብ ዓደን ካብ ሶማልን ነይሩ እቲ ንጡፍ ምንቅስቃስ ናይ ሓይሊ ባሕሪ እቲ ናይ ባህላዊ መቐይሮ ኣብ ሓይሊ ባሕሪ ግን ሽዑ ግዜ ነይሩ ከም ሓደ መድረክ ኢልካ ትዛረበሉ እዚ ናይ ቀዳማይ መድረክ ሰጊሩ ኣብቲ ካልኣይ መድረክ ዝኣትወሉ ዝነበረ ግዜ እዩ ተፀሚርና እዩ
2: መጀመርያ ንሕና በሪጠ ምስ መፃና ሓንቲ ገረብ እያ ናይ በሪጠ እምበር ካልእ ወላ ሓንቲ ይብሉን ኣብታ ገምግም ባሕሪ ከዓ እዚ ሾራ ዝበሃል ማንግሩፍ ትሪኢ ኣሎ ስለዚ ኣብኣ ምስ እቶም ፀወት ረመዳንን እሳያስን መፂኦም ኣብኣ ዓኪቦምና ወይ ሽዑ እንታይ እቲ ሂወት ዝያዳ

0: ስእሊ ንምሃብ ነዚ ተኣኼባ ዝነበረ ሓደ ሓራ ቦታታት ነፃ ቦታታት ነፃ ገማግም ባሕሪ ነፃ ማያት ከም ዝረኸብና ነዚ ረኺብናዮ ዘለና ከዓ እንታይ ክንጥቀመሉ ከም ዘለና ምክንያቱ ንሕና ኣብ ጎረባብቲ ሃገራት ንነብር ከም ዝነበርና ሕጂ ግን ሓደ ዓብዪ ናፅነት ናይ ሓይሊ ባሕሪ ወይ ናይ ባሕርያ ከም ዝተረኽበ ነዚ ናፅነት እዚ ከዓ ገማግም ባሕርና ብክልተ ባይታ ክንፃወተሉ ከም ንኽእል ክንጥቀመሉ ከም ንኽእል ሓደ ዝሎ ምንቅስቃስ ብጀላቡና ኣብቲ ቁጠባዊ ሂወት ማለት እዩ ካልኣይ ከዓ ኣብቲ ወተሃደራዊ ባይታ ማለት እዩ
1: ድሕሪኡ ቀጥታ 84 ማለት እዩ ምእታው ንሰሜናዊ ሳሕል ኮይኑ እታው ምስ ምድምሳስናዶ ማለት እዩ ሓይሊ ባሕሪ ካብቲ ዝነበረ ናይ ስዋክን ማዓስከሩ ኣብ በሪጠ ክግበር ተወሲኑ ማለት እዩ በሪጠ ሓንቲ ፀጣሕ ጎልጎል እያ ካምሲን ዘለዎ ሃሩር ዘለዎ ቦታ እዩ ቀጥታ ገለ 15 ሰባት ንኸውን ካብቲ ባሕርያ ዝበሃል ማለት እዩ መፂናብኡ ኣብታ ገረብ ማዓስከር ጌርና ማዓስከር ምስ ገበርና ነቲ ከባቢ ድሕሪ ምልላይና ማለት እዩ ካብቲ ካብ ማርሳ ተኽላይ ዝነበረ ጣዋሉ ኣምፂና ቲ ማዓስከር ሓይሊ ባሕሪ ዝበሃል ዘሎ ንምዝርጋሕ ተመዲቡ ኣብኡ እቲ ምቋም ግንባር ኣብ ባሕሪ ካብ ባሕርያ ናብ ሓይሊ ባሕሪ ተሰየመሉ እውን ሽዑ ማለት እዩ ኣብኡ እቲ ስራሕ ይገፍሕ ማለት እዩ ኣብ 5-4 ማዓስከራት ጌርና ነርና ማለት ሓስመት ዝበሃል ቀንዲ ሓስመት ኣብኡ ማዓስከር ነሩና ኣብ ግንዲዕታይ ነሩና ኣብ በሪጠ ነሩና ኣብ ራስ ቃሳር ነሩና መንጎ ማእከላይ ቤት ፅሕፈት ኣብ መንጎ ራስራቅ ቃሳርን ኣብ መንጎ በሪጠን እውን ማዓስከር ነሩና ከምኡ ኢልካ ጀላቡና እውን ኣብ ዓቢዳ ነረን ማለት እዩ ነዚ ኩሉ እዚ ከም ማዓስከር ንምግባር እቲ ሰብ ሓያል ስራሕ ሰሪሑ ብኡ ማለት እዩ
2: ምፅጋንን ምምሕያሽን ጀላቡ ካብቲ ቀጻሊ ብዘይምቆራጥ ዝካየድ ዝነበረ ንጥፈታት ባሕርያ እዩ ብፍላይ ኣባላት ጋራጅን ኣካል ዕንፀይትን እተን ውስናት ጀላቡ ህዝባዊ ግንባር ካብ በሪጠን ዓጊግን ንሶማል ስዑድያን የመንን ከምኡውን ናብ ብድሕሪ መስመር ዝፍለጥ ገልዓሎን ኢንገልን ዝኣመሰለ ቦታታት ንምምልላስ ብዘይ ዝኾነ ናይ ቴክኒክ ፀገም ንክጓዓዛ ዘካይድዎ ዝነበሩ ፃዕሪ ደረት ኣይነበሎን እቲ ብዓቕሞምን ፍልጠቶምን ክገብርዎ ዝኽእሉ ባዕሎም እቲ ልዕሊ ዓቕሞም ዝኾነን ብሕፅረት መሳርሒን ክሽፍንዎ ዘይከኣሉ ድማ ብምትሕባር ናይቶም ኣብ ስዋኪንን መራፊትን ዝነበሩ ኣባላት መጓዓዝያ ማለት ጋራጅ ህዝባዊ ግንባር ይፍፀም ከም ዝነበረ ኣባላት ባሕርያ ይጠቕሱ ቀንዲ ፀቐይጦም ዝዛረብሉ ግን ነቲ ስራሕ ዕውት ንምግባር ኣብ ሓሳብ ይኹን ኣብ ግብሪ ልዑል ኣበርክቶ ብዛዕባ ዝነበሮ ስውእ ኮሎኔል ሚካኤል ፍስሐ እዮም
3: መገሻታት ናይ ጀላቡና ስጋብ ሶማል ዝበፅሕ ስለ ዝነበረ ጀካቲ ናይ ምብራቕ ነካይዶ ዝነበርና ኣፃሊ ብልሽ ተጓንፍ ነይሩ ዳሕርያ ብዳሕርያ እዋን ኣብዚ ኣድላይ ፅገናታት እንዳተገብረ ይካየድ ነይሩ ኣብዚ ግን ናልባሽ ከይጠቐስክዎ ክሓልፍ ዘይደሊ ተራ ናይ ኣባላት መጓዓዝያ ኣብቲ እዋን ኣብ ምድግጋፍ ንዓና ዓብ ነይሩ ብፍላይ ድማ ሚካኤል ፍሳየ ዳርጋ ከም ኣባልና እዩ ነይሩ ኣብቲ እዋን እንተበልኩ ኣነ ዘጋኖን ኮይኑ ይስምዓንን ሚካኤለ ኣብቲ እዋን ዝገብሮ ነበረ ኣበርክቶ ንኣብነት እታ ዓረፋት ትበሃል መርከብና ሓደ ብልሽት የጓንፈና ነይሩ ኣብ ናይ ካምቢዮ ኣብ መራኸቢ ናይ ሞተርን ናይ ታሽሙን ሓደ ጎሚኒ ቁረፀና ነይሩ ተደጋጋሚ ግዜ የጓንፍ ስለ ዝነበረ ነዚ ንምፍታሕ ሓደ ሞዲፊኬሽን ኣብ ነካይደሉ ዝነበርና ብናቶ ሓሳብ ዝተበገሰ ንሕና ኣብ ጎኑ ኮይንና እዩ ተኻይዱ ማለት እዩ ካልእ ሲስተም ኣዚ ዋላ እኳ ዓብዪ ለውጢ ነይርዎ እንተደበልኩ ግን ብመጠኑ ነታ መርከብ ብፍላይ ነቲ ካብ ስዋኪን ንዓጊግ ኣብ ግዜ ናይ ተኮር ክራማት ኣብ ዝኾነሉ ግዜ እቲ መሻርፍ ኩሉ ናይ ውድብ ዝነበረ ብመራኸብና እዩ ዝካየድ ነይሩ ዓብ ግደ ነይርዎ ናብዚ ተመራኸብ እቲ ክራማ ዝኾነሉ ናይ ተኮር ድማ እዛ ዓረፋት ዝበሃል መርከብና ብጀካ እቲ ናይ ፅዕነት ካልእ ዝኾነ ይኹን እኽሊ መሳሊ እትወስዶ ነዳዲ እውን ትፅዕን ስለ ዝነበረት ኣገዳ ዝተራይ ነይርዎን ኣብዚ እቲ ዓብዪ ደገፍ ዝገበረልና ካልእ እውን ኣብተን ካልኦት መራኸብና ዘጓንፍ ዝነበረ ፀገማት ናይ ካምቢ ይኹን ናይ ካልእ ዝተፈላለየ ፀገማት ከማ ድጋፍ ነይርዎ ብፍላይ ከምቲ ዓንተ ወይ ዝገለፅክዎ ድማ ናይ ሽዑላ ሞተሬ ካተርፒላር ድሕሪ ተደጋጋሚ ብልሽት ምግባር ኣብ ምቕያር ስለ ዝኣተና እዚ ኣይፎ ዝበሃል ሞተሬ ናይ ዓዲ ጥልያን ንዓኣ ይኹን ዋላ ንሓንቲ ካብተን መራኸብና መንሱር ትበሃል ክልቲኣተና ምቕያር ዝተካየደ ኸማ ናይ ሚካኤል ፍሳየ ተራ ዓብ ነይሩ ማለት እዩ። በጠቓላሊ ናይ ሚካኤለ ክብል ከለኹ ዋላ ኣባላት መጓዓዝያ እውን ኣብቲ ናይ ባትላሜራ ስራሕ፣ ናይ ቶርኒዮ ስራሕ፣ ናይ መካኒክ ስራሕ ዝኣክል ምድግጋፍ ይገብሩልና ነይሮም። ካብዚ ከዓ ንሕና ዝያዳ ንክንምዕብል ዕድል ረኺብና ማለት እዩ።
2: ምስ ምምስራት መዓስከር በሪጠ ምዕባይ ትካላት ባሕርያ መጽኡ ነቲ ዝሰፍሕ ዝነበረ ዝተፈላለየ ኣካላት ድማ ብዘይ ዓቕሚ ሰብ ክዕመም ስለ ዘይከኣል ብፍላይ ናይ ባሕርያ ስራሕ ፍሉይ ናቱ ትምህርትን ሞያን ስለ ዘለዎ ባሕርያ ነዚ እውን ብኣግኡ ዝተበገሰሉ ዕማም እዩ ነይሩ። ድሮ ኣብ ስዋኪን እንከሎ ብትሑት ዓቕሚ ጀሚርዎ ዝፀንሐ ትምህርትን መፅናዕትን ዝብል ኣካል ኣብ በሪጠ ብዝሰፍሐ ደረጅኡ ቀፂልዎ።
4: ካብ 84/1984 ጀሚረ ኣብቲ ናይ ስልጠና ጭንፈር እየ ነይረ። ስለዚ ክሳብ መዓልቲ ነፃነት እውን ብኸም እየ ቀፂለ እየ።
5: ናይ ስልጠና ጨንፈር እንታይ ድዕማማት ነይርዎ? ንመን ዝሰጥ ነይሩ? ቤናይ ዓቐን እንታይ መሳርሒ ኣብኡ ሕጂ ዝርዝር ኣይብካቅር ክትነግረኒ ኣበይ
4: ኣዎ። እቲ ስልጠና ካብ መጀመርያ ክጅመር ነይሩ። ብቐዳምነት ቀንዳ ሓይሊ ባሕሪ ክትምስረት ተ ኮንካ ብትምህርቲ ክበስል ኣለዎ ሰብ ማለት እዩ። ብትምህርቲ ዘይበሲሉ ኣብ መጨረሻ ውን ትሰራርሑ ስሩዕ ኣገባባት ወይ ከዓ ኣብ መዕብል ዝበላ መራኽብ ክሰርሕ ኣይክእልኒ ማለት እዩ። ነዚ እቲ ሰብና ርኢናት መጀመርያ ዝሓንፀፅናዮ እንታይ እዩ? ሞያዊ ትምህርቲ ንምሃብ እዩ መጨረሻ። ቀንዲ ትምህርቲ ክትብ ከለካ፣ ስልጠና ክትብ ከለካ ሰባት ከተማዕብል ንሓደ ነገርካ ኦፐሬት ንክገብሩልካ እዩ ትቐንዲ። ወይ ከዓ ብሓፂሩ መርከብ ካብ ሓደ ቦታ ናብ ሓደ ቦታ ንከብፅሑልካ እዩ ትቐንዲ ዕላማ። ነዚ ዕላማ እዚ ክመላእ እተኮይኑ ግና ብቐጥታ ብቲ ሞያዊ ትምህርቲ ክትኣቱ ኣይትኽእልን ኢኻ። ኩሉ ግዜ ኣካዳሚያዊ ትምህርቲ ቤዝ መሰረት ጌርካ ትርሐ ሞያዊ ትምህርቲ ክትኣቱ ትኽእል። ስለዚ እቲ ዝነበረና ሓይሊ ብምሉኡ ኣካዳሚያዊ ትምህርቲ እውን ድኹም ብምንባሩ ኣብ መጀመርያ ግዜ ንሕና ኣብቲ መጀመርያ ግዜ ዝያዳ ከም መደብ ዝሓንፀፅናዮ እንታይ እዩ? ብቐዳምነት ንኣካዳሚያዊ ትምህርቲ ክደፍአሉ ምስኡ ከዓኒ ሓፂር ሓፂር ዝኾነ ሞያዊ ዝኾነ ኮርሳት እናሃብካ ከዓ ተሳብ ክምዕለሉ ዝኽእል ኩነታት ናይ ምፍጣር እዩ። ኣብዚ ክልተ መገድታት ኣሎ ማለት እዩ። በቲ ሓደ ምቅርራብ ነቲ ናይ ሞያዊ ትምህርቲ መገዲ ትኸፍት ኣለኻ። በቲ ሓደ ከዓ ምስቲ ዝነበረና ናይ ሜዳ ወይ ከዓ ናይ ሰውራ ተደላይ ዝኾነ ስራሓት ቁልጡፍ ስራሓት ከዓኒ ብሓፂር ኮርሳት እናሃብካ ከዓኒ ንኣታቶም ትምግበሉ ሰባት መጊብካ ብትምህርቲ መጊብካ እተማዕብለሉ ኩነታት ኣብ ምፍጣር ኢና እቲ ቀዳማይ ፃዕርና ንብል።
6: መጀመርያ ካብቶም እዞም ገዳይም ተጋደልቲ በዓል ቫስኮ፣ በዓል ፋር፣ ሓባድር ወላ ዓሊብልዓ ገለ ነይሮም። ካብኣቶም ፀናሓና ናይ ተመክሮ ሓይሊ ባሕሪ ነይሩ። ብተመክሮ እዚኣቶም ኩሎም ዓፋርዮም ምስ ባሕሪ ሌላ ዘለዎም እዩ። ነዊሕ ዓመታት ዘገልግለሉ ስራሕ ስለ ዝኾነ እውን ኩሉ ብተመክሮ እዩ። ንሕና ምስ መፀና ቅድሚኡ እውን ጀሚሮም ነሮም ከምቲ ዓቶ ጀሪካን ዝገለፀልካ ንሕና እውን ድሓር ተጀሚሩ ፀንሐ ናይ ካርታ ስራሓት ምስ ባሕሪ ሌላ ማለት ናይ ደክ ናይ ኢንጂነሪንግ ናይ ገነ ዝበሃል ትምህርትታት ኣቲና ማለት ትምህርቲ መፅናዕትን ኣቕምና ብዓቕምና። ስለዚ እቲ መጀመርያ ነበረ ናይ ልምዳዊ ሓይሊ ባሕሪ ናብ ቁሩብ ኣብ ኢንተርናሽናል ይበሃል ብዛ እምበር ቁሩብ ናብኡ ገፅ ኣንፈት ዝሕዝ ሓይሊ ባሕሪ ክንገብሮ ዝክእልና ማለት እዩ። ትምህርቲ መፅናዕትን ምስ ተመስረተ
4: ባሕሪያ ብውሑዳት ሰባት ከም ዝጀመረ ርዱ እዩ። ካብ 9/84 ግን እቲ ባሕርያ ንርእሱ እናተለወጠ ኸይዱ ሓደ ኣብ ሓይሊ ባሕሪ እናተለወጠ እየ ዝኸደሉ ኩነታት ተፈጢሩ እዩ ማለት እዩ። ብዙሓት ኣባላት ካብ ሜዳ ኣብቲ ሓይሊ ባሕሪ ንበሎ ካብ 84 ድሕሪ ተፀምቢሮሞ ዮም እየ ማለት ቀንዲ ትምህርቲ ንህቦ ዝነበርና ንተጋደልቲ ማለት እዩ። እዞም ተጋደልቲ እዚኣቶም ኩሉ ግዜ እቲ ንሓንቲ መርከብ ዘድልያ ሞያታት ብምሉኡ እንታይ ኢልካ ብመጀመርያ ክትቅይስ ኣለካ ማለት እዩ። እዚ ተፈሊጡ ከዓኒ ነዚ ሞያታት እዚ በዚ ሞያታት እዚ ሰባት ንኸተማዕብል ሰባት ከፋፊልካ በበቲ ዝድለ ሞያታት ንሓደ መርከብ ዘድ ሞያታት ከዓ ንሰባት ከዓ ብከምኡ ከዓ ከተሰልጥን ምፍታን እቲ ቀንዲ ዕላማ ዝነበረ። ኣብዚ ተመርኩሽና ማኣር ምስቲ ናይ ናቪጌሽን ድዩ ናይ ኢንጂነሪንግ ድዩ ናይ ዓሳ ድዩ ናይ ኣፅዋር እውን ከም ዝኣመሰለ በቶም ዘለና ናብቲ ከባቢ ይኹን ብፍላይ ከዓ ምስ ናይ ኣፅዋር ዝተኣሳሰር ከዓ ካብ ሜዳ እውን እናመፁ እቲ ትምህርትታት ወይ ከዓ እቲ ሞያታት ከም ዝጅምር ወይ ከዓ ከም ዘሰጉም ከዓ ይግበር ነይሩ ማለት እዩ። ስለዚ ብሓፈሻ ጥመት ከሎ እቲዮም ኣብኡ ብስልጡኑ ዝነበሩ ካብ ሜዳ ዝመፁ ተጋደልቲ ኣብ ሓይሊ ባሕሪ ካ ዝተመደቡ እዚኦም እዮም ቶም ብስልጡኑ ዝነበሩ ማለት እዩ። ኣብ መጨረሻኡ ከዓኒ ንቤት ዕዮታት ይኹን ንመራኸቢ ይኹን ንኸገልግሉ ወይ ከዓ መራኸቢ ንኽንቀሳቀሱ
2: ምንቅስቓስ ባሕርያ ምስቲ ኣብ ሜዳ ዝነበረ ወተሃደራዊ ንጥፈታት ተኣሳሲሩ እዩ ዝኸይድ ነይሩ። ምምስራት መዓስከር በሪጠ ንባሕርያ ምስ ሜዳ ብቐረባ ናይ ምርኻብ ዕድል ፈጢሩሉ። ብዘይካዚ ነቲ ኣብ ድሕር መስመር ጸላእይ ዝካየድ ዝነበረ ወተሃደራዊ ምንቅስቓሳት ዕጥቅን ስንቅን ይኹን ሰራዊት ኣብ ምምልላስ ከምኡውን ንሳሕልን ድሕር መስመርን ንምርኻብ ከም ቀንዲ ድልድል ኮይኑ ኣገልጊሉ። ነዚ ንጥፈታት እዚ ንምክትታል ድማ ኣብ ገልዓሎ ሓደ ክፋል ኣኻዱ ባሕርያ ተመስሪቱ።
6: ወድሕሪ መስመር ዝበሃል ብቐጥታ ኣብ ውሽጢ መስመርና ፀላእ ኮይኑ ኣብ መንጎ ባፅዕን ባፅዕ ፀላእ ነይሩ፣ ኣብ ፈሮ እውን ፀላእ ነይሩ፣ ጢዖ ነይሩ ፀላእ እዩ። ኣብ ማዕደር ዝበሃል ክነጀው ጢዖ እውን ኣብኡ ነይሩ ፀላእ እዩ። ንሕና ሕጂ ከም መጀመርያ ኣብ 85 ኣነ ካብዚ ኮሚሽነር ናይ መጓዓዝያ ኮይና ምስ መፅኹ ቀንዲ ዕላማ ነተን ጀላቡ ኣብኡ ዝመፃ መታን ክንቋፅረን ብካልእ መዳይ ድማ ጀላቡ ካብኡ ናይ ገባር ኣዚዝና ንሱዳን ክንሰድድ ማለት ክነዋፍር ክንእዝዝ ኣብኡ ተመዲቡ። ስለዚ ብ85 በርጋብ 86 ኣብ መጀመርያ ማለት እዩ እዚ ናይ ድሕሪ መስመር ፀላኢ ናይ ሓይሊ ባሕሪ ቆይሙ ማለት እዩ።
5: እቶም ኣብ መንጎ ፀላኢ ተቐርቂርካ ይኹም ነርኩ ማለት ንዕ እቲ ሂወት ከመይ ከመይ ሰልጥ ነይሩ ፀላኢ በዚ ብኹኹም ፀላኢ ባሕሪ እውን ፀላኢ እንታይ ስልጠኩም ነይሩ ከመስኩ ብዛዕ ቁርወይ ዘጋጥመኩም ሽግራት
6: እቲ ሂወት ብጣዕሚ ዛሽሙ ሕማዕ ዓዳሽሙ ነርና ለሚድና እምበር ዳርጋ ጀማሂር እውን ሓደ መብዛሕትኡ ግዜ ፀላእ ብእንገላ ቢሉ መፅእ ወላ ብጢዑ ወፍር ኣብኡ ኣሎ ቀረባ በዓል ኣንደዳይ ብደዳ ትብለጠሽ ቦታ ኣብኡታት መፅእ ዳርጋ እንዳሃደምካ እንዳቐበርካ ንብረት ገሌካ ትኸይድ። ስለዚ ዳርጋ ነበር ኣይኮኑ ነይሩ ንቋፅሮ ነርና ብዝኾነ ኣብ ማዓስ ምንቅስቃስ ናቱ ትቋፅሮ ስለዝኾንካ ብየን ክመፅ እዩ ማዓስ ክመፅ እዩ ገለትኩም ሕሉፍ ሓሊፉና ኣብ ዲሴታት እውን ንቐብር ነርና ዶክመንታት እውን ብዙሕ ተሽሙ ይባላሸወካ ንብረት ይባላሸወካ። ስለዚ ብመጠኑስ ስጋዕ 88 ዳሓን ነይሩ ካብ 88 ዳሓን ግን እናኸፍአ ኸይዱ
2: እናኸፍአ ስለ ዝኸደ ግን እቲ ዕማማ ኣይቋረፀን። ባሕርያ ኣብቲ ቦታ ምህላውን መስመር ምኽፋቱን ብቐጥታ ምስ ህላዊ ኣብቲ ከባቢ ዘሎ ምንቅስቓስ ውድብን ምስ ብምሉእ ኣብ ከበሳታት ዝነበረ ናይ ተጋድልትን ህዝብን ካብን ናብን ሳሓል ምንቅስቓስን በዚ መንገዲ ዝፅራይ ስለ ዝነበረ
6: ናይ ድሕሪ መስመር ዳርጋ መትኒ ናይ ውድብ ነሩ ወይ መትኒ ናይ ድሕሪ መስመር ነሩ እንተተባሃለ እዚ ናይ ሓይሊ ባሕሪ ምግናን ኣይመስለኒን። ምክንያቱ ቀንዲ መተሓላለፊ ናይ መሬት ነበረ ኩሉ ተሓዙ ስለመፀላ እውን ስለዝፈለጦ ብንውሓት ናይ ግዜ ንሕና ናይ ባሕሪ መስመር ኢና ተመሪፅና ማለት እዩ። እዚ ናይ ባሕሪ መስመር ድማ ከምዝበለካ ካሪካረ ጃሪካን ብሰማይን ብመሬትን ኩሉ ካ ክንገብር ኣብ መሬት ፅበየካ ፀላኢ ኣብ ነፋሪት ከይትመፀካ ብቐትሪ ትፈር ኣብ ባሕሪ እውን በዕላ ጠሽሙ መርከብ ኣላ። ስለዚ እዚ ኩሉ መሰናክላት ሓሊፍካ ምስ ናይ ባህሪ ሽግራት ማለት እዩ ናብኡ ንክትመፅእ ቀሊል ኣይነበረን ግን ይፃወሮ ነርና። ዳሓር ቀንዲ ድማ ስራሓትና ትናስት ስለ ዝነበረ ብትዕግስን ብቆራፅነትን ንውዳእ ነር
7: ውሕጂ መብዛሕትኡ ንሕና ንየመንን ንጀዛን ከይድ ተኮይና እ መጀመርያ ኣቑሑት ደንከልያ ነብፅሕ ካብ ደንከልያ ዳሕራይ ብዚ በዓል ገልዓሉ ንረኣዩ ካብ ገልዓሉ ከ ሽዑት ናይ ንግዲ ኣቑሑት ንገዝእ ፊሽቲ ገርና ብየመን ማለት እዩ ናይ ሰሜን የመን ኣካባቢ ፊሽቲ ንመፅ ነርና። ሕጂ ናይ ግድን እቲ ኣብቲ ከባቢ ዘሎ ድምገቦ ሰራዊት ሲኩሉስ ኣብ ሕቆ ባሕር እዩ ነይሩ ኣብ ገልዓሎ ዝነበረ ኣሕርትት ኣብ ገልዓሎ ዝነበረ ሰራዊት ስለበር ግድነት ትግደድ ኢኻ ካልኣይ ከዓ ንርእሱስ እቲ ሚሽን ሲ ኣብቲ ናይ ማዕበል ዘለዎ ግዜ ማዕበል ኣሎ ኢልካ እንዳሕር ትዳናጎ ኮንካ እንዳሕር ተብልኩንካስ እቲ ሽትኻ ክውቃዕ ይክእል እዩ። ስለዚ ልክዕ ከምቲ ኣብ ሜዳ ዘሎ ኣብ ሓደ ኩናት ዝኣቶ ንስ ኩሉ ግዜ ኣብ ኩናት ቁርብ ኢኻ ማለት እዩ ነቲ ጉዕዞ ኩሉ ከተሳለጥ ላዕሊ ታሕት እንትብል ካብ መጠን ላዕለ በርቲዒ እንተዘይኮይኑ እዚ ዳሓኒ ትብሎ ማዕበል ስጠጦ ትብሎ ይኮንካን ኩሉ ግዜ ኣብ ጉዕዞ እዩ ኣብ ዲሲታት ገለገለ ግዜ ሰብዓታት ትብሎ ኣለዉ ኣርብዒናት ዝብሎ ኣለዉ ንፋሳት ክመፅእ ከሎ ብርቱዓት ኣብ ደሴታት ነዊሕ ንገብር ኢና።
2: እቲ ካብ በዓል በሪጠን ዓጊግን ናብ ድሕሪ መስመር ብናይቲ እዋናት ፀዋውዓ ዞባ ምብራቕ ዝፍለጥ ገልዓሎን ኢንገልን ዝኣመሰለ ማርሳታት ንምብፃሕ እቲ ጉዕዞ በቲ ዓለምለኻዊ መስመር ተኸቲልካ ድሕሪ ምኻድ ናብዘን ማርሳታት ንምብፃሕ ንደሴታት ተህላት ትጎ

0: ተገዝጊዝካ ስለ ዝሐለፍ ደሴታት ዳህላክ ድማ ኣብቲ ግዜ እቲ ቀንዲ መደበር ሕቤት ሶቨት ነበር ብምንባረን እቲ ንበዓል ገልዓሎ ዝእቱ ማያት ቀጻሊ ኣብ ትሕቲ ጽኑዕ ሓለዋ ሓይሊ ባሕሪ ኢትዮጵያ ስለ ዝነበረን ጀላቡ ህዝባዊ ግንባር ብዘይካት ዘጋጥመን ዝነበረ ናይ ባህሪ ማለት ናይ ማዕበል ሽግራት ነተን ከክንዲገቦ ዝኾናት ዘመናውያን መረኸብ ኩናት ጸላኢ ፈንጢሰን ይኹን ኣደናጊረን ምሕላፍቲ ዘይኮይኑ ካልእ ዝኾነ ኣማራጺ ኣይነበረንን ጸላኢ ይኻሉ ንድሕሪት ምምላስ ይኹን ካብ ጉዕዞ ምጉንዳብ ዘይሕሰብ እዩ ነይሩ ኣብቲ ዓለምለኻዊ መስመር እውን እንተኾነ ናይ ሓንቲ ዘየላ ሃገር ጀላቡ ሒዝካ ፍሉይ መለለይ ይኹን ባንዴራ ዘይብልካ መኒኻ ተባሂልካ ኣብ ዘይትምልሰሉ እዋን ምስ ዓበይቲ ናይ ዝተፈላለየ ሃገራት መረኸብ እናተጓነፅካዩ ምጓዓዝ እቲ እንኮ ዝነበረ ምርጫ
1: ሕጂቲ ዝያዳ እኳ እቲ ሽግር ነበረ እንታይ እዩ ኣነ ኣብዚ ንበርበራ ንምኻድን መውፃኢ ናይ ኮነ ሽግር ዝበሎ ኒደንከልያ ክትኣቱ ከለካ ክትኣት ከ ናብ ናይ ሃዋክል እዩ ነሩ ዚ ዓበየ ሽግር ኢና ንወርፆ ኣብዚ ዝብለካ ዘለኹ ምስ ባስኮም ንመፅሉ ግዜ ንሕና ሕጂ ምሳና ሎ ባሓል ባሕር ኣለዉ እቶም ኣባላት ኣብ ፍርጌት ዝነበሩ ካብ ዱበይ ንሕና ንብገስ ከም ዘለና ስለዝፈለጡ ንነዊሕ ግዜ ትፀቢዮምና ኣጋጣሚ ግን ንሳቶም ንሕና ብማዕበል ምክንያት ኣብቲ ዝፅበዩና ዝነበረ ግዜ ስለዘይበፅሕና ንሶም ትፅቢቶም በርቲዎም ሓሊፎም ማለት እዩ ሕጂ ናይ ኣጋጣሚታት ጉዳይ ሕጂ ኮፍ ምስ በልካ ኣብቲ ናይ ስላ ወረቃት ምስ ረኣኻዮካ መን ተበጊሱ ይበዚሕ ነይሩ ግን ማለት ዶኩሜንታት ርኢ ኣብዚ ናይ በዓል ንደንከለ ንምእታዊ ዝነበረ ግዜ ምሸት ምሸት ባበር ከይረኣየካ ከይተተኮሰካ ተሓልፈሉ ግዜ ውን ብዙሕ ኣይነበረን ግን እንታይ ትሕቶ እቶም ምሳና ዝነበሩ መራሕቲ ናይ ተመላከ በዓል ፋርሕ በዓል ኣበይ ፋርሕ በዓል ባስኮ በዓል ኣሊብላ በዓል ኣባድር ነቲ ቦታ ትፈልጡ ወዮም ነቲ ቦታ ስለዝፈልጥዎ ትሕቶ ኣበይናይ ክትፅጋዕ ከም ትኽእል ኣበይናይ ክትሓደፍ ከም ትኽእል ኣበይናይ እንትኾንካ ሓደጋ ክጓንፈካ ከምዘይክእል ስለዝፈልጡ ዝነበሩ ናይቲ ባቡር ኣብ ኣፍ ደገ ምፅባይ ሲ ብዙሕ ዘምፀት ለውጢ ይነበረን
2: ብፍላይ ንበዓል ገልዓሎ ወይ ድማ ከዓ ኣብዚ ሓራ ቦታታት ዞባ ምብራቅ ንክትመፅእ ንድሕር ኮይኑ ኣብዚ ኩሉ ግዜ ግጭት ኣሎ ምክንያቱ ፀላኢ ዝመስመር እዚ ሓራ ቦታታትና ስለዝፈልጦ ትጉዕዞ ብቀትሪ ኣብዚ ቀንዲ ማይ ኣቲኻ ብለይቲ ኢኻ ነዚ ትቆርፅ ምብራቅ ናይ ዳህላክ ሒዝካ ብለይቲ ክትቆርፅ እውን ኣብ ዝተፈላለየ ንኣሽቱ ደሴታት ኣለዋ ሓደ ኣብኡ ከይትኣቱ ብጣዕሚ ጥንቃቂ የድሊ ማለት እዩ ካልኣይ ናይ ፀላኢ ሕቶ ኣሎ ሳልሳይ እውን እዞም ናይ ደቡብ ንፋሳት ኣብ ዝመፅሉ ግዜ ንጎድኒ ንሰሜን ወይ ንደቡብ ትኸይድ ስለ ዘለካ ብጎድኒ ስለ ዝሃርሞዎ ነተንጀላዊ ከዓኒ ብጣዕሚ የጥቃዓካ ካ ትማዕበል ከዓኒ ስለዚ ኣብ ሓደጋ ከይትወድቕ ነዚኦም ኩሎም ሰንጢቕካ ኢካብ ዝተኣቱ ኣብቲ ግዜ እቲ ፀላኢ ብዙሕ ኣድማዕ ዝኾነ እንታኣሽሙ ዝፍፅሞ ነገራት ኣይነበረን ኩሉ ግዜ ምግጫዊ መፅኡ ምትኩኳሳት መፅእ ግብረ መልሲ ንቦ ንሕና ንስ እውን ንድሕሪ ድምፂ ሰሚዑ እውን ቀልጢፉ ንዕኡ ንምዕቐብ ዝኣልየሉ እምበር ዝብድሃሉ ኩነታት ኣይነበረን ኣብቲ መጀመርያ ግዜ ማለት እዩ ስለዚ ኣብዚ ብዙሓት መሰናክላት ሓሊፍ ከዓኻ ናብዚ ትመፅእ ማለት እዩ ልክዕ ቀትሪ እውን ናይ ነፈርቲ ሕቶታት ንገለን ኣለዩ ስለዚ ኣብዚ እውን ቀልጢፍካ ኣራጊፍካስ ኣልጊስካ ካብቲ ህዝቢ ዘለዎ ናብ ተፈላለያ ደሴታት ምስ ናይ ገባር ጀላቡ ተማሳሲልካ ትውዕለሉ ደረጃታት እውን ነይሩ እዩ ማለት እዩ ስለዚ ነዚአን ከዓ ብለይቲ ሰንጢቕካ እንደገና ብዚ ብቐትሪ ናብዚ ማዓስከራ ዝትመፅእ ማለት እዩ
3: እጅስ መብዛሕትኡ እዋን እዚ ኣብ ማያት ናህና ዘጓንፈና ነብረ ሕጂ ጭርጭር እዩ ክነግረካ ትሪኦ መንቀደመ ናይ ዓይኒ መንቀደመ ንሳተን ሕጂ መብራህቲ ጥፍአን እየን ስቕ ዝብላ እቶም ባቡራት ምክንያቱ ቅድም መብራህቲ ወሊዖም ድምፂ እንዳገብሩ ክኸዱ ነይሮም ከሎ ገና ንሪኦም ሕጂ ግን ኣብታ ማዕፁ ናህና ብታ ንኣትወላ ይሕዙ እሞ መብራህቲ ጥፊኦም ንሶም ምፅንፃን ጀምሩ ሕጂ ንሕና ከንታይ ንገብር ስፒድ ኣጉዲልና ኣብታ ጃልባ በጢልና ካብቲ ፅፍሒ ባሕሪ እንታይ ብርክ ዝበለ ኣሎ እቲ ደሴታት ኣፅኒዕና ኢና ካብቲ ደሴት ወፅእ ኣብ ማእኸል ባሕሪ እንታይ ኣሎ ንርኢ ንሳተን ሕጂ ዓበይቲ ስለ ዝኾነ ክንድርሻ ነየኖ ሕጂ እንታይ ከተለልየን ግዜ ወስተልካኒ መሰለለካ ዮን በየና ኣላ ምስ ፈለጥካ ናበይ ገፅካ ክትከይዲኻ ፀገም የብሉን በዚ ብጣዕሚ ክኢላ ነበረ ስቡዕ ኣብራሂም ፋርሕ እብራሂም እዩ ብጣዕሚ ብጣዕሚ ማለት እዚ ምሽካዕ ብትምክሕቲ ተሽኩዖም ነይሩ
1: ሕጂ ትሕቶ ኩሉ ግዜ ክትተኮሶ ዝሓለፈ ዝነበረ ይመስለና ንትሕቶ ዝሓለፍኩም ኩለን ጉዕዞታት ኩሉ ግዜ ኣሎ ባቡር ፀንሐና ይትኩስ ሓንሳብ ዓዚ ፀንሐና ብላዕሊ ምስ ዓፀወ ኣክንዲ ናብቲ ዝሓሰብና ንእንገል ናኣቱ ንኮርሑማር ንኸይድ ኣብ ኮርሑማር ዓፂ ፀኒሕና ንእንገል ንምለስ ከምዚታት ብዙሕ ግዜ ስለዝነበረ ኣብ ሓደጋስ ኣጓኒፍና ይፈለጥን እዩ ሓንቲ ግዜ ሓደጋ ጓኒፋትና ነብላ ኣብ ኮርሑማር ውዒልና ቦታናብ ንምለሰሉ ግዜ ነፈርቲ መፅእና ነይረን እቲ ነፈርቲ ብቲ ቀላጥ ባሕሪ ነፋሪት መፅያ ክድብድበካ ከላ ኣነ ቀሊል ነገር ኣይኮነ ትሕቶ ግን ወላ ሓንቲ ክረክበና ይካለት ኣብ ካልኣይ ንሳተን ካብቲ

0: ዝመፅ በፅሒ ንክመለስ ክለን ኩላና ወጋጊና ፀኒሕና ኢና።
1: ወላ ፀላኢ ስንታይ መሳካ ፀላኢ ብፍላይ ናይ ኢትዮጵያ ሰራዊት ንዛረብ እንተኾነ ውሱ መስመር ስለዝኸዱ ከምዚ ንሕ ንተዓፀጥፉ ክትዓፅፍሉ ሲ ጎጃም ኣይኮነ ቀይሕ ባሕሪ እዩ ኢትዮጵያ ኣይኮነ መሬትና ኢዘ ሓደ ሰብ ክኸወል እንተበለ መሬት ይፈልጥ እንተኾኑ ወዲ ዓዲ እንተኾኑ ከምዚ ላዩ ክትዓፀፍ ይኽእል እዩ ምስቶም ብፍላይ ምስቶም ጀላቢ ዝኸዱ ዝነበሩ ሓለፍቲ ደቂቲ ከባቢ ሰብ ዝኾኑ በዓል በስኮ ይኮኑ በዓል ኣባድር ይኮኑ በዓል ኣሚፋርሒ ይኮኑ ክንደይ ሰዓት ይጓዓዙ ኣበይ ናይ ከባቢ ከምዝኣቱ ኣበይ ናይ ደሴት ከምዝኣቱ ስለዝፈልጡ ናይ ፀላይሲ ክንዲዚ ኣይነቆፅሮ ነርና ብኡ ዝመፀታና ሓደጋ ከማን ኢለን
2: መትከር ርእስኻ ምኽኣል ኣብ ኩለን ትካላትን ኣሃዱታትን ህዝባዊ ግንባር ቀንዲ መመገሲ ንጥፈታትን ተበግሶታት እዩ ነይሩ። ባሕርያ ነዚ መትከል እዚ ብዝለዓለ ደረጃ ተጠቒሞምሉን ሰሪሖምሉን ካብቲ እግሪ ዝተኸለሉ ዝነበሩ እዋን ጀሚሮም በተን ዝነበሮኦም ጀላቡ ምስ ኩሉቲ ዝነበሮም ተፅዕኖ ስራሓት ውድብ ሓደ ናይ ንግዲ ኣካል ብምቓም ፈለማ ከም ኣኻዱ ነብሶም ንምሕያል ኪንኡ ሓሊፉ ድማ ንውድብ ዘድሊ ነገራት ኣብ ምቕራብ ዘይተሓለለ ፃዕሪ ኣካይዶም።
0: እቲ መበግሶ ካብ ቅድም ኣብ ስዋኪን ከሉ እቲ ምቅስቃስ ዝገብሮ ዝነበረ ባሕርያ ንናይ መጓዓዝያ ስራሕትን ንናይ ትራንስፖርት ስራሕትን ዘምፅኦም ዝነበረ ኣቑሑት ንስ መበገስ ገይሩ ናይ ባሕቂ እቲ ኣሃዱ ወፊሩስ ገንዘብ ከምፅ ይኽእል ዝበሃሉ ባይታ ሲ መጀመርያ ከም ፕራክቲስ ዝወሰዶ ንናይ መጓዓዝያ ኣቑሑት ብምፃ እዩ ስፔር ፓርት ብምግዛእ ካብ የመን እዩ ነይሩ ቀዳማይ እግራ ይከድኩ ናብ ካልኣይ እግሪ እውን ተካፊለ ነራ ነትሕቶ ሽዑ ፅቡቅ ውፅኢት ተረኺቡ ካብኡ ተበጊሱ ከዓ ምስ ሽዑ ዝነበሩ ናይ ፖለቲካ ቤት ፅሕፈት ብምረዳ ባሕርያ ገላዕ ገንዘብ ወሲዱ ነብሱ ዝኽእልሉ ባይታ ክፈጥር ይኽእል እዩ ብዝብል እዩ ምንቅስቃስ ጀሚሩ። እቲ ምንቅስቃስ ካብ ግዜ ናብ ግዜ እንዳሓየለ እንዳተወደበ ኣሰራርሑ እንዳፅፈፈ ስለዝኸደ ኣብ ሜዳ ዓብ ለውጢ ምፅኢ ማለት እዩ።
1: ጀሚርና እቲ ንግዲ ፅቡቅ ከድና ፅቡቅ ሰሪሕና ከባቢነት ሕጂ እቲ ሰጋም ትበሃል ትካል ናይ ሓይሊ ባሕርያ ነይራ ክሳብ ሳልሳይ ጉባኤ ኣብ ሳልሳይ ጉባኤ ቅድሚ ሕጂ ዝነበረ ገንዘብ ናይ ህዝባዊ ግንባር እዩ ስለተባህለ ሰገን ወፅያ እቲ ናይ ንግዲ ትካል ዝነበረት ከባና እቲ ንነግደሉ ዝነበርና ከባቢ ካብ ከባቢ የመን ካሊእ ዘድልየካ ጠለባት ኣምፅኢኻ ፈለማ ብምን ትብሎ ጀሚርና ብዱኻኪ ናይ ቁርባ ጀሚር ዋና ከማ እዚያ ዘረባት ኣምፅኦ እንትኾን ካብ ቴሌቭዥን መንእሰይ ምንቲ ክስሕቆ ንመንእሰይ ፈለማ ክሌብ ምክፋት ኣነ ጀሚር እዩ ንማሕበር መንእሰይ ኣብ ቁሩራ ኣብ ቁሩራ ገዛውቲ ከይተረፈ ተረቤዛታት ዘሎ ምንትብሎ መበገሲ ሂብና ፈለማ ኣነ በግሰ ማሕበር መንእሰይ ኣብ ቁሩራ ኣብ እዋን ሰውራ ወይ ሕዚ ከምቲ ንግዲ ካብ ዱካኪን ጉሩብ ሓሊፍና እንቶም ዱካኪን እቲ ህዝቢ እንዳሃብካ ዘድልዮም ጠለባት ንኦም እንዳሃብና ንሕና ካብ ዱካኪን ዓብኢና ክሳብ ከባቢ ጌሬማይካ ዝበሃል ከባቢ ፈለማ ከማን ዱካኪንን በዳ ኣቑሑት ንሕና ከፊትና ሕጂ እቲ ንግዲ ናቶ ኣበርክቶን ነቲ መንግስትን ዋላ እቲ መሳለጥያታት ናቶም ናይቲ ውድብ ዋላ መካይን ከይተረፈ ብባሓደ እንዳገዛና መንሰድታት ነፍሱ ከም ዝኽእል ገርና
0: እቲ ናይ ንግዲ ትካላት እንታይ ይነግድ ነይሩ ንዝብል መብዛሕትኡ ኣብቲ ሓለክቲ ኣቑሑት ናይ መናበሮ ንዘን ዝነበረ ህዝባዊ ድኳናት ኣብ ምሕያል ተራ ነይሩ ከምኡ ውን ኣብ ናይ ትራንስፖርት እውን ብፍላይ እዞም ኣብ ሱዳን ዘሸግሩና ነበሩ ኣቑሑት እውን ብምፃእ እውን ዓብ ኣበርክቶ ነይሩዎ
3: ምቀይር ማዲ
0: ቀይቀሪቲ ጎማታት ባትርያታት ምፅ ነይሩ ኣብ ሓደ እዋን እውን ብፍላይ ኣብዚ ናይ ሰላሕት ኣወራር እውን መብዛሕትኡ ግዜ ነቲ ኩሉ ዝፀገም ዝነበረና ናይ ባተርያ ናይ ሬድዮ ርክብ ፍታሕ ይገብር ነይሩ ከምኡውን ናይ ታንክታት ባተርያ እውን ብዝሓሰረ ካብ በዓል ጀዛንን ካብ በዓል የመን ዓደን ካብ ሑዴዳ ማለት እዩ ካብኡ ነምፅ ነርና።
2: ባሕርያ በቲ ዘካይዶ ዝነበረ ንጥፈታት ንግዲ ነብሱ ኽኢሉ ነተን ዝነበሮ ናይ ጽገና ትካላትን ዓውደ ስራሓትን ካብ ኣታዊታቱ ሓደስቲ ከም ቶርኒዮ ዝኣመሰላ ማሽናት ብምግዛእ ከም ዝድልድላ ገይርወን። ግን እቲ ንጥፈታት ንግዲ ከምቲ ዝድለ ክሰርሕ ዝኽኣለ ጽፉፍ ውዳበን ተበግሶን ኣባላት ባሕርያ ስለ ዝነበረ ጥራዩ
0: ኣብቲ እዋን እቲ ሲ ኣብ ባሕሪ እንተለና ኣብ ጀልባ ኣለና ማለት እዩ ኣብ መሬት እንተለና ኣብ ትዩታ ኣለና

0: ግዜ ተጓዕዝኩ
1: መጓዓዚ ተቐጻሊ
0: መጓዓዚ ኩሉ ግዜ
1: ኦኬ
0: ሲቲ ርክብ ኩሉ ግዜ ብመገድ ፖርሰንስ ዝነበረ ካብ ዓጊግ ዳርጋ ወጋሕታ ተበጊስካ ሰዓት 4 ሰዓት 5 ካብ ፖርሰንት ኣቱ 3 4 ትረክብ ጌርካ ከዓ ሽኡ ንቦታካ ትምለስ ካብኡ ከዓ እንደገና ንባሕር ትወፍር። እቲ ግዜ እቲ ኣድካሚ ጉዕዞታት እዩ ነይሩ፣ ግን ናይ ሓድነት ናይቲ ሰብ ተወፋይነት ናይቲ ሰብ ኩሉ እዩ ዝምክቶ ነይሩ።
1: ራይ ንግዲ ተካይድ ነርኩም ጀላቡ እውን ውሱናት ነርናኹም ኣታዊ ነይርዎ ድዩ እቲ ንግዲ ማሰ ሕጂ ዋላ ብኣሃስተ ዝዛረብና ሲ ስዓ ክንደይ መክሰብ ነይርዎ ስዓ ክንደይ ኣታውነት ውድብ ሕግዝ ነይሩ ወይ ነቲ ባሕርያ
0: ኣነ ኣታወታቱ ብጣዕሚ ልዑል እዩ ነይሩ ኣታወታቱ። እዚ ናይ ሕጂ ኩባንያ ጻ ሰገን መበገስ ኮይኑዎ ዘለዉ ናቱ ኣታወታት እዩ መበገስ ንድሕቲ መፅኢኻ ዛርኩላ። ስለምንታይ ርቡዕ ኣታወታት ነይሩ ተልካ ተወፋነት ነቶም ሰባት ኣብቲ ዝካፈሉ ዝነበረ ሰብ ስንድሓር ተወፊዩ ብትጋህ ተሰሪሑ ነቲ ኩሉ ዝነበረ ሲ ኣነ ተታወታቱ ሕጂ ብኣሃዝ ዝኽብለ ይክእል በልዑሉ ኣታወታት እዩ ነይሩና። ንምንታይ እቲ ጉልበት ናይቲ ድሳተፍ ዝነበረ እቲ ንብረት ተንጀላቡ ናይቲ ትካል ስለ ዝነበራ ኣብ ዕዳጋ ከድካ ሸጡ ክላስ ብሰለስተ ኣርባዕተ ተዓፀፈካ ሸጡ ነርካ፣ ግን ዕዳጋታትና ክልተ ዕዳጋታት ነይርዎና። ኣብቲ ዶሜስቲክ ዝኾነ ዕዳጋ ፍትሓዊ ዝኾነ ዋጋ ነርና፣ ኣብቲ ናይ በዓል ግርማይካ ማርኬት ናብ ካልእ ዝኸይድ ከዓ ምስ ከተማታት ዝወዳደሪ ዕዳጋ ነይሩ። ሕጂ እቲ ዋጋ ክትሪኦ ከላ ብጣዕሚ ልዑል ዋጋ እዩ ነይሩ፣ ልዑል ካፒታል እውን ነርና ኣብቲ ግዜ እቲ። ኣነ ሕጂ ክሪኦ ከሎ በዚ ሕጂ እቲ ኩሉ መተስካፋት እቲ ኩሉ ካልእ ዝገዛእን ዝነበረስ ገንዘብ ስቅሪን ኣይኮነ ምሽ መተስካፋት መኻይን እውን ንገዝእ ነርና ብሓደ
1: ሜታ ዝኾነ
0: ነቲ ኣቑሑት መንቀሳቀስ ዝኮኑ ምናልባት ሕጂ ኣብቲ ውድባብ ዝነበረሉ ፀገም ንሕና ኣቑሑት ነምፅእ ኣብ ወደብ ይእከብ ኣብ ወደብ ምስ ተኣከበ ናይ ትራንስፖርቴሽን እውን ፀገም የጓድፈና ምስ መጓዓዝያውን ብዙሕ ግዜ ስለዝና ውን ኣይርከብ ነይሩ። እስካብ ኣርባዕተ ዝኾነ ማርቼስ ክፅኢና ነርና ኣብቲ ግዜ እቲ
1: በታታዊታት ናይ
0: ባህርያታት ናይቲ ባህርያ ማለት ትሕቶ ማስካፋት እውን ንልዕሊ 30 ከባቢ ውስጥ ገዚአና ንሕጂ ዝዝክረን ብሓደ ግዜ 10 ገዚአና ንፀገም ዘጓነፈና ወሲካ ሲ ልዕሊ 30 ዝኾነ ማስካፋት እውን ኣብቲ ግዜ እቲ ተጠረየን ማለት እዩ። ጀላቦ እውን ገዚእና ኢና ነርና ጀላቦ በቢግዜኡ ነታ ናይ መጀመርያ ሲንዲባል ትበሃል መርከብ ገዚእና ነርና፣ ከምኡውን ናቕፋ ትበሃል መርከብ ገዚእና ነርና። ብድሕሪ እውን ነቲ ኩሉ ናይ ትራንስፖርቴሽን ዓቕምና ንምህያል ተባሂሉ እውን ስጋብ ዱበይ፣ ቦምበይ፣ ቫርባል፣ ዜርና፣ ኣልመርዝቁን ኣልወስን ትበሃል ዓበይቲ ጀላቦ ክንገዝ ዝኽኢልና ማለት እዩ። ናይ 1000 ኩንታል ናይ 600 ኩንታል ክፅዕና ዝኽእላ ተናይ ቀደም ናሕና ዝነበራ ካብ 300 400 ኣይብላንን።
2: ባሕርያ ኣብቲ ኩሉ ዘካይዶ ዝነበረ ኣብ ማያት ኤርትራ ይኹን ኣብ ናይ ካልኦት ሃገራት ጉዕዞ ብዘይካቲ ኣቐዲሙ ዝተጠቐሰ ርኡይ ዝኾነ ናይ ጸላእን ናይ ማዕበልን ሽግራት ኣብ ዝተፈላለየ እዋን ናይ ዝተፈላለየ ኣጎረባብቲ ሃገራት ተጻብኦ እውን የጋጥሞ ነይሩ እዩ። እዚ ተጻብኦታት እዚ ዋላ እኳ ክብን ለጥቕ እንተነበሮ ኣብ ጉዕዞ ጀላቡ ዕንቅፋት ምፍጣርን ምጉድዳብን ጥራይ ከይተሓፅረ ኣባላት ናይ ምእሳርን ኣጽዋር ይኹን ካልእ ንብረት ምህጋርን ዝኣመሰሉ ተጽዕኖታት እውን የስዕብሉ ነይሮም እዮም።
3: ኣብዚ እንታይ መስለካ ብዙሕ ዘጋጥመና ናይ ማዕበል ነገር ነይሩ። ምክንያቱ ርሓቅ ናይ በዓል ሶማል ኣሎ እንዲያን ኦሻኒ ኣብዚ ብዙሕ ማዕበል የጋፍዓካ እዩ ንኡ ክትብል ሕጂ ብናይ ጎረባብቲ ተፃውኦታት እውን ነይሩ ናይ ምእሳር ስጋ ማእሰርትን ገለን ዘጋጥመና ነይሩ። ምክንያቱ ካብ ፀላእ ክትርሕቅ ክትብል በዓል ገምገም ስዑድያ የመን ገማግም ናይ የመን ጌርካ ንበዓል ሶማል ኢካ ትቆርፅ ሕጂ ኣብዚ እዋን እዚ የመን ተኣስረካ ስዑድያ ተኣስረካ ዝኽሉ እውን ተፃብኦ ነይሩ። ከምኡ ናይ ማዕበል ነይሩ ፀላእካ ይረክበካ ክትብል ከዓኒ ናይ ግድን ክትቆርፅ ኣለካ ብግዜኡ እቲ ባሕሪ ነዚ ክትብልካ ማዕበልን እዚ ሴካ ዒራ ማለት እዩ ከምኡ ካጥማካ ስለ ዝኽእል ማፀገም እዩ ነይሩ ኣብቲ ዋንቲ
4: ኣብ ጉዕዞ ባሕሪ ሓደ እቲ ኣዝዩ ሽግር ነበረ ካብ 82 ነዳሓር 82 ነዳሓር ካብቲ ንሕና ዝርከብናሉ እየ ዝብለካ እቲ ቅድሚኡ ነበረ ነይሮም እዮም ሳቶም ኣብ 82 ነዳሓር ግን ንባዕሉ እተን ኣከባቢና ዘለዋ ጎረባብቲ ሃገራት እውን ከም ጥፉኣት ዓይነት እየን ዝወስዳና ነይረን። ሱዳን ንባዕሉ ሽዑ ጃዕፈር እኒመሪ ነይሩ መራሒ ናይቲ ዓዲ ማለት እዩ ንኩሉ ካብ ቤት ፅሕፈትና ጀሚሩ ክሳብ ጀላቡን ኣለኩትዎ ሓደ ጀላቡ ክወፍሮ ኣይክእላኒን ገልምል እንደገና ምስኡ ሻሻይ ወራርብ ገስ ኣሎ ኣብዚ ሕጂ ትዝኸፍአ እዋን ነይሩ ማለት እዩ። ጀላቡና ብምሉእን ካብ ሰዋኪን ኣምፂና ኣብ ሓደ ናይ ሱዳን ገምገም ባሕሪ ሽዩኽ ዝበሃል ብሽም ፅገና ምክንያት ገርና ኣብኡ ሓቢእና ምክንያቱ ኣብ ኣገዳሲ እዋን ከምጢ ተበጊሰ ምእንቲ ክኸዳ ኣብቲ ማእከል ዓዲ ንድሕር ኮይነ ግን ምውፃእ ክኸልእዎን እዮም ይፅገና ኣለዋ ገለ ኣለዋ ዓሳገፋ ኣለዋ እንዳበልና ነንቀሳቕሰን ማለት እዩ ሓደ ሕጂ ፀላእ ክብል ከለኹ እንኮላይ ጎርባብቲ ሃገራት እውን ፀላእቲ እየን የኣስራኻ ነዋርሒ ትእሰር ከምኡ ውን ምንቅስቃስ ናትካ ተፈሊጡ ውን ፀላእ ይሰምዕ
5: ኣብዚ ከባቢ ግን ተፈላለዩ ንኣብነት ኣብ ሳዑዲ ዓረብያ ይኹን ኣብ በዓለየመን ተፈላለየ ግዜ ኣባላት ናይ እሰሩ ነይሮም ጀላቡ ናይ እሰራ ነይረን ማለት እዩ ብፍላይ ንኣብነት ኣብዚ ናይ 83 ዝነበረ ዓራፋት ትበሃል ጃልባና ኣጋጣሚ ምስ ናይ ሱዳን ኔቪ ኣብዚ ደሴታት ናይ ትሪንካታት ዝበሃል ደሴታት ናይ ሱዳን ማለት እዩ ኣንጀሎስ ትበሃል መርከብናማ ንሳ ኣፅዋር ሒዛ ምስ መፀት ንዕናብ ገሊኡ ብቲ ደሴታት ንፋሕ እንዳበልና ነራግፎ ገሊኡ ከዓ ንቐብሮ ስለ ዝነበርና ኣጋጣሚቲ ሓበሬታ ኔቪ ናይ ሱዳን ስለ ዝፈለጡ ሶም ናብኡ መፂኦም ገለ ደሴታት እውን ዝነበሩ ፅዋር ሒዞምልና ማለት እዩ ብድሕሪኡ ከም ምምፅኦም ይመፁና ከም ዘለዎ ምስ ፈለጥና ኣጋጣሚ ናይ ኣብ ምውዳእ ምርጋፍ ስለ ዝነበርና ንኣንጀሎስ ኣራጊፍና ወዲእና ሰዲድናያ ማለት እዩ ተንካልኦ ጀላቦ ከዓ ንመራገፍ ንጥቀመለን ስለዝነበርና ኣብቲ ደሴታት ተራጊፉ ማለት እዩ ጥርሐን ነረን ዓራፋት ግን ፍርቂ ፅዕነት ዝኾኑ ስለ ዝነበራ ንሳ ብሬድዮ ኣብዚ ደሴታት እዚ ክትከውን ከም ዘለዋ ዳሕራይ ኔቪ ናይ ሱዳን ምስ መፁ ግን ናብዚ ደሴታት ፍርሳን ዝበሃል ናይ በዓል ሳውዲ ዓረብያ ኣብዚ ክትግዕዝ ከም ዘለዋ ሓቢርናያ ማለት እዩ ብድሕሪኡ ኣብዚ ከይዳ ምስ ጋዓዘት እውን ናይ ሳውዲ ኔቪ እውን ክሕዝዋ ክኢሎም ማለት እዩ ድሕሪኡ ኣባላትና ሒዞም ተፅዋር ወሲዶም ብከምዚ ኣጋጢሙ ማለት እዩ ኔቪ ናይ ሱዳን እውን ንዓና ሒዞምና ድሕሪኡ ግን ተሓንቲ ኩነታት ተሓን ስለ ዝነበረ በቲ ዝለዓለ ደረጃታት ኣፅዋርና ንገለን ክውሃበና ክኢሉ እቲ ኩነታት ካ ክፍትሕ ክኢሉ ማለት እዩ ከምዚኦም ዝኣመሰሉ ብዙሓት ሕለላኻት እውን ነይሮም እዮም ከም ኣብነት ክጥቀስ ዝከኣል ማለት ብዙሕ ነገር ግን ገላ ካብኣቶም ማለት እየ ዝጠቅስ ዘለኹም
3: ንኣብነት ተፃውዑ ናይ ከባቢ ዝነበረ ኣብዚ ናይ ስዑድያ ነይሩ ኣፅዋር ክንደራግፍ ከለና መርከብ ተባላሽሕና ኣብ መሬቶም ተረኪብና ማለት እዩ ኣብዚ እዋን 11 ሰባት ኢና 11 ሰባት ነርና ኣሲሮም ና ስዑድያ ምስ ኣፅዋርና ምስ መርከብና ኣሲሮም ፈርሳን ዝበሃላት እዮምና ካብ ፈርሳን ጀዛን ቀይሮም ኣብኡ ተኣሲርና ኣፅዋርና ሕዲጎምና 3 ወርሒ ተኣሲርና ምስቲ ሱዱ ሰብ ማንም ሰብ ዝእሰሮ ማለት እዩ ኣብኡ በብዓይነቱ ሕቶታት እንዳሓተቱ መስቀላዊ ሕቶታት እንዳሓተቱ ነዊሕ ኣፅኒሖምና ድሕሪ ክንደይ እዚ ሓለፍቲ ናይ ውድብ ማለት እዩ እንዳተመላለሱ ምርዳእ ድሕሪ ምርዳእ ፈኒዮምና እታ ጃልባ ንረክባ ክኢልና እተ ኣፅዋርና ግን ኣይረኸብና የ ናብቲ ዋንቲ ካልእ እውን ከምኡታት ተፀዋዕታት ነይሩ እዩ ኣብ በዓል የመን ናይ 24 ሰዓትታት ገለ ምእሳር ነይሩ ሕጂ ቀልጢፍካ በዓል ሶማል ክተኣትወሉ ዝግባእካ ዕንቅፋት ናይቲ ማዕበል ተኸድመሉ ዝግባእካ ማዕበል የጋፍዓካ መልሽ እጂ ብዚ መዓት ሽግር የጋጥመና ነይሩ ናይ ማዕበል ይኸ ትሽግር ማይ የእትዋትን ዕንጨይቲ ስለ ዝኾናትን ጀላቡ ናይ ባ ማቕ ነይሩ እቲ ማዕበል ናይ በዓል እንዲያን ወሸን ስጋ ብተሞተረ መጨንጉዒት ትበላሸ ብኢድካ ብሰንክሎ ገለ እንዳ ፀረክዕ ካ ትኸይድ ከምኡ በዓል ጅቡቲ ዝተኣስሩ ነይሮም ካልኦት ጀማዓት ከማ ናብ ስጋብ ካላሽናትን ገለመታት ኣፅዋሮም ናይ መከላኸሊኦም ስ ዘሕድግዎም እዋናት ነይሩ ቀንዲ ግን እታ ናይ ስዑድያ ናይ ተስካካ
2: እዚ ካብቲ ብዙሕ ከም ኣብነት ዝቐረበ ጥራይ ኮይኑ ዳርጋም ነፍሲ ወከፍ ጉዕዞ ይዕበይንኣስ እዚ ተጻብኦታት ዝኸይተንከፎ ዝተጓዓዘ ኣባል ባሕርያ የለን ግን እዝን ካልእን ኣብ ዝመፅእ መደብና እንጠቕሱ ዓበይቲ ሽግራት እናተፃወሩ ስለ ዝመከቱን ስለ ዝሰዓሩን ህላዊኦምን ህላዊ ሶራን ኣረጋጊፆም።

ሰላምታ የብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸታተልቲ መደባት ናትራን ክንቀኒኹም ናትራን ናባኹም ዘብለሉ ሰዓት ኣኺሉ ሎሞ ክሳብ ምፍፃምና ክትከታተሉና ድማ ዕድሜና እዩ። ቅድሚ መደባትና ንፍለምና ግን ንኩልኹም ተኸታተልትና ንኩሉ ኤርትራዊ ኣብ ውሽጢ ሃገርና ብወፃእን ዝርከብ ርሑስ ቅንያት ናፅነት ክንብል ንፈቱ። መደባትና እውን ነዚ ዝውክልን ዘንፀባርቕን እዩ ክኸውን። ሎሚ ትሕዝቶታትና ብዛዕባ ግቡ ኣሰቃቅላ ባንዴራ ከመይ ክኸውን ዘሎ ክንዕዘብ ኢና። ብዘይካዚ ድማ ባንዴራ እቲ ክወሃባ ዝግብኦ ክብር ንክህባ እቲ ዓቐና እቲ ሕብራ ከመይ ክኸውን ዘለዎ ኣብታ ትሕሶ መደብ ንከታተሉ ዩ ክኸውን። ገድልን ደቂ ኣንስትዮን ብዝብል ትሕሶ እውን ሓደ መደብ ተዳልሎ ደቂ ኣንስትዮ ኤርትራ ኣብ ቃልሲ ኤርትራ ዘበርከቶ ኣበርክቶ ከመይ ይመስል ነይሩ ብሓባር ክንዕዘብ ኢና። ኣመጋግባ ኣብ ገድሊ ከመይ ነይሩ ከዓ ብሓባር ክንከታተል ኢና። ዝኽተልዎ ዝነብሩ ዓይነት ኣመጋግባ ምስ ናይ ሎሚ ኣነፃፂርና ማለት እዩ እንታይ ዓይነት ኣመጋግባ ነይሩ ክንዕዘብ ኢና። ብዘይካዚ ኣርባዕተ ንቡ ዘባታት ኣብ መንደፈራ ዝርከባ ማለት እዩ ዝገብርኦ ኣብ በዓዕላ ወይ ፅምብል ናይ ነፅነት ከመይዩ ብሓባር ክንከታተል ኢና። ተኸታታይ ድራማ ሳውኑን ኣካል ትሕሶ መደብና። ቅድሚ ኩሉ ግን መደባትና ቅድሚ ምፍላምና ማለት እዩ መደባትና ብደርፊ ክንፍልሞ ኢና ሞ ናብዛ ተቐፅል ደርፊ እየ ከስክራኩም ሰናይ ምስትምቃር።

ዓመቱ መፀ ኣብ ወርሒ ግንቦት ናፅነት ንምድማቕ በብቦትኡ በብከባቢኡ ብዙሕ ፅምብላት እዩ ዝግበር ኣብ ኩሉ ዞባታት ኤርትራ ማለት እዩ። ገሊኡ ብስነጠባዊ ምስራዶታት ወይ ድማ ስነጠባዊ ዕዮታት ክኸውን ይኽእል እዩ፣ ገሊኡ ድማ ብዝተፈላለየ ንጥፈታት እውን ክኸውን ይኽእል እዩ። ንሎሚ ሲራክ ወረደ ኣብ ዞባ ደቡብ ብስራሕ ኣብ ዝተቀሳቀሰሉ ኣብ ንኡስ ዞባ መንደፈራ ዝርከባ ኩለን ንኡሳን ዞባታት ዝገብርኦ ንጥፈታት ፅምብላጥነት ንምድማቕ ዝገብርኦ ንጥፈታት ማለት እዩ ብሓባር ክንዕዘብ ኢና። እዘን ንኡስ ዞባታት እዚአን ኣብ ነፍሲ ወከፈን ኣብ ጎደና ብምውፃእ ቡን ኣፍሊሐን እቲ ከባቢ ብሓባር ከም ዝፅምበር ወይ ድማ ብሓባር ከም ዘብዕሎ ን ዝገብራ ሰጠባዊ ፍርያት ይቐርብ እዩ፣ ካልእ ስራሓት እውን ይቐርብ እዩ። እንታይ ዝመስልቲ ፅምብላቶም ሓባር ንተዓዘቦ እቲ ዝፈጥሮ ውህደትን ሓድነትን ከም ማዕርክ ንዶ ብሓባር ንከታተል። ናብ ሲራክ ወረደ ከስክራኩም እዩ።

0: ዘይከም ኣብስሳታት ብትካቦን ዝተመጠወለን ስማውና ፅነት ዘብዕለኦን ዝዘላሉን ሃገራት ህዝብን መንግስትን ኤርትራ ነታ ብገዛ ቕልፅሙ ቀያሕትን ብሉፃትን ከፍ ኢሉ ኣብ ዕለት ዓርቢ 1991 ዘረጋገፃ ናፅነቱ እንሆ ዓመት መፀ ብኽብ ዝበለ ማዕርግ እዩ ዝፅምብላ። ድሮ እውን መበል 35 ዓመት መዓልቲ ናፅነት ኤርትራ ፅንዓትና ውሕስና ኣብ ትሕቲ ዝብል ቴማ ንምፅምባል ኣብ ውሽጢ ሃገርን ኤርትራውያን ኣብ ዝነብሩልን ሃገራትን ንምብዓል ምድላዋት ተጻፊፉ ይርከብ። ኣብ ሃገርና ካብ ደረጃ ዓዲ ክሳብ ብደረጃ ሃገር እዩ በብኸባቢ እዩ ዝበዓል። ኣብ ከተማ መንደፈራ እምበኣር ከም ኩለን ከተማታት ሃገርና በዓል ናፅነት ንምፅምባል ህዝቢ ናብ ማእኸል ከተማ እዩ ፈሲሱ ዝቕኒ። ትካላት ኣብያተ ሙዚቃ ዘለዎን መጉልሒ ድምፂ ናብ ኣፍ ደገ ብምቕናዕ ሃገራዊ ደርፍታት ወሊዐን መን ካብ መን ይበልፅ ዝተባሃላን ክመስላ ኣብ ውድድርን ዝቕንያ። ነበርቲ ድማ ኣብ ዝዓመረሎም ጓይላ እናሳዕስዑ ኣብ ሓደ ቕኒት ሓቢሮም ይለሃዩ። ውህደቶምን ጥምረቶምን ድማ ጐሊሑ ይረአየካ። ሓደ ጉንበት ህፃናት ካርታ ኤርትራን ባንዴራን ብምስኣል ወፈያ ብምባል ዝፍልምዎ ቅንያት በዓል ናፅነት ከም መበገሲ ብምጥቃም ኣብ ንኡዞባ መንደፈራ በዓል ናፅነት ዝጅምር። ተምሃሮ 11 ክፍሊ ዝለብስዎ ሃገራዊ ጭሩሕ ዝሓዘለ ማልያ ተኸዲኖም ድማ ድምቀት ናይቲ በዓል ኮይኖም ይቕንዩ። ኣዴታት እታ ከተማ እውን ኣቑሑት ቡነን ሒዘን ምስ ጎረባብቲ ኣብ ኣፍ ደገ ብምውፃእ ድምቀት ብርሃን ናፅነት ከስተማቕራን ጉጁም ክብላን ምቕናየን እዩ። ኣብዛ ከተማ ዝርከባ 4 ምምሕዳራት ከባቢ ዓዲ ሓረ፣ ዓዲ ወግሪ፣ ሓድሽ ዓድን ዓድባርን ድማ ነቲ በዓል ድምቀት ብምፍጣር ኣብ ኣፍ ደገ ቤት ፅሕፈት ምምሕዳር ከባቢኤን በብወገነን ናይ ቡን መደብ ብምውዳብ ነታ ከተማ ድምቀት ክውስኻላ ይረአያ። ብተወሳኺ ኣብቲ 22 ጉንበት ዝካየድ ወግዓዊ ፅምብል ዞባ ደቡብ ሓደ ዓይነት ክዳውንቲ ለቢሰን ድምቀት ብምዃን ክል ሃያን ክዝላን ምርኣይ ዝያዳ መሳጢ እዩ። ንሎሚ ምሳ መሓደርቲ ናይዘን መምሕዳራት ከባቢ ዘካየድ ናይ ዕላል እንሆ ተኸታተሉ። ፈላሚ ሕቶና እምበኣር ኣብ ምምዕራቅ ሃገራዊ በዓል ናፅነት ምስ ህዝበን ዝገብርኦ ምድላዋት እንታይ ከም ዝመስል ኢና ተወኪስናየን።
1: ካብ መጀመርታ ናፅነት ኣትሒዙ ብክብሪ እዩ ዘውዕሎ ሰብ ግበር ሓበሬታ ኣይደልን እዩ። መጀመርታ ብውልቂ ኣብ ገዝኡ ይጅምር። ብኸባቢኡ እናገበረ ብጎራብቲ ማለት እዩ ድሓር ብገዛውቲ እዚ ስንቡር ይፀኒሑ። ንሕና ኣብዚ ሕጂ እዋን ግን ካብ 2010 ጀሚረ ኣለኹ እቲ በብገዛውቲ ተተጎጂሉ ዝገብሮ ነበረ ሰብ ብሓዋር ክውዕል ከም ዘለዎ ብኸባቢ። ስለምንታይ ምምሕዳር ከባቢስ ከም ሓደ ቤተሰብ ኮይኑ ከብዕሎ እቲ ብገዛውቲ ዝግበር ኣይክልከልኒ ቅድሚኡ ወይ ከዓ ድሕሪኡ ክኸውን ከም ዘለዎ

0: እቲ ናይ ሓባር ከዓ ኣፍታ ዕለት ክንገብራ ብሓባር ክንውዕል ከም ዘለና ጎስጊስና ህዝቢ ተቐቢልዎ ኣፍታ ዕለት ሕጂ ናይ ሓባር በዓል እያ መዋዓውዒ ብድሮ ቅድሚ ሰሙን እናትሒዙ እዩ እቲ በዓል ዝግበር ሕጂ መጀመርታ ከምዚ ምሻ ኣሎ ብጉጅለ ገለ ቡን ጌርካ መማሰይ ኩሉ ሰብ ጎደና ስለ ዝወፅስ ብቡን ተጀሚሩ እጅ እንዳገፍሐ ሰብ ይውሰኽ ከምኡ እንዳበለ ሕጂ ዋላ እቲ ናይ ኣብ ጎደናስ ገዛ ደምስ ቅድሚ ሰሙንስ ኣብ ገዛ ደምስ ሰብ ኣብ ገዛ የለን ኩሉ ንጎደና እዩ ድወፅእ ኣብ ደድሞ መውቆ ጓይላ ከዓ ይፃወት ይዘናጋዕ እዮ ምስ ማለት እዩ
1: ነዚ ክውን ዝገበሩና ሰማታትና ከምኡ ውን ኣብ እስካብ ሕጂ ኣብ ምክልኻል ሃገር ደለዉ ጅግና ሰራዊትና ክብሪ ምስጋና ኩኖ እዛ ናይ ናፅርነት ክውን ንክትከውን ህዝቢ መበገሲ ጥራሕ ይደሊ ኣብቲ ህዝቢ መፂኻ እዚ ግበር ትብሎ ነገር የለን ገለ ኣዋፅኡ ብሰሊ ክኸውን ከሎ ገለ ብጉልበቱ ገለ ከዓ እዚ ናተይ መንፀባረቂ ዳስ ድ ክስልም ባስካ ድ ክህብ መኪና ድ መንቀሳቀሲ ክገብር ገና ካብ ብሕጂ ይጅምሮ ማለት እዩ ሕጂ ተበገስ ከይኮነ ብጉስ ምዃኑ ከምዚ ናይ ቡን መደብ ሕጂ ቡን መደብ ኣለና ክንብል ከለና ቅድሚ ኩነት ከምዚ ዝግለፅ ፀንሐ ፅርግያ እዩ ሰሙ ምሉእ ዝውዕልቲ ህዝቢ ማለት ዝሓድርን
2: ንሕና ኣብ ምሕራር ከባቢ ከምዚ ክበሃል ዝፀንሐ ካብ ዕለት 17 ጀሚሩ ሰብ ኣብ ጎደና ኣሎ ካብ ገዝኡ ዝገብራ ቡኑ ሻሂኡ ገለ ሒዙ ኣብ ኣፍ ደገ ምምሕዳራት እናመፀኻ ብጓይላ ተዋስኦታት ኣብ ደገ ጓይላ ተዋስኦ ግጥሚ ዳስማዕካ እንዳተፃወትካ ሙሉእ ሰሙን ተቐኒ ማለት እዩ ስለዚ እቲ ናይ ጎደና ብፍላይ እዛ ናይ ጎደና መሊሳ እንዳዋዕውዐትን እንዳፀበቐትን ትኸይዳላ ሕጂ ካብቲ መጀመርያ ክንጅምሮ እንዳዋዕውዐ ካብ ዓሚ ናብ ዓሚ ካብ ዓሚ ናብ ዓሚ እንዳለ እንዳተዋዓውዐን እንዳፀበቐን ይኸይዳሉ እዚ ሕጂ በቲ ውፍይ ህዝቢ ስለ ዘሎ ዋላ ሓንቲ ምስጋና ፀሓዮም ነቶም እዚ ኣብርሃን ክንርኢ ዝገበሩና
3: እወ ንባሃል ኢና ኩላና ሓደ እንዲና ሕጂ ከምዚ ዝብል ዘለኸ ናይዞም ህፃናት ኣለው እንዳ ሕጂ ኣብዚ ጎደና ጀሚሮም ወፈያ መዓልቲ ናፅነት ክብሉ ውዕሉ እታ ናፅነትሲ ሒዞም ኣለዎ ማለት እዩ ናብ ናፅነት ክብርቲ ምዃና ኣብ ናፅነት ቦታ ስለ ዘለዉ ከዓ ዋላ ሓንቲ ተኽሲ ይብሉ ኳሕ ይብሉ እዚ ሃገርና ሰላም እዩ ዘሎ ሕጂ ናይ ካልእ ንግደፎ ሃገርና ሰላም ስለ ዝኾነ ሕጂ እሶም ናፅነት ጥራሕ እዮም ዝረኣዮም እቶም ቆልዑት ናፅነት ሒዞም ስለ ዝዓብዩ ኣብ ናፃ መሬት ስለ ዝዓብዩ ዘለዎ ከዓ ንሳዋ ድልዋት ኮይኖም ተቐቢሎሞ ሃገራውነቶም ሒዞም ከዓ ንሳዋ ይወርዱ ማለት እዩ ምሳና እዮም ዘምስ እዩ ሕጂ ኣብቲ ጎደነታት ንገብሮ ማሊኦም ተኸዲኖም ሆ ክብሉ ምሳና ንሕና ዕምባባ ንነፅግ ንስዕስዕ ምሰኦም ሆ ክንብል ኢና ነምሲ ብኡ ከዓ ብሰላም እተው ኢልና ከዓ ነፋኖ ብሰላም ከዓ መፁና ነጥ ዘምፅእ ነጥ ምምፅእ ነጥ ዘይምፅእ ከዓ ኣብቲ ዝግብኦ ቦታ ኣትዩ ከዓ እጃሙ ይገብር ማለት እዩ ቅቡል እዩ ኣብዚ ማለት እዩ ንሕና ከዓ ከም ማሓደርቲ ኣርባዕተና ዘለና ኣነ በዛ ነብሰይ ተዋሂደ እየ ዝኸይድ እየ ዝብል ውሁዳት ኢና ከዓ ምክንያቱ ኣብ መንጎና ዝኾነ ነገር እንዳተዋሃድና እንዳተረዳዳእና ኢና ንኸይድ ሎሚ ንድሕር ጌራት ሓንቲ ምሕዳር ፅባሕቲ ሓንቲ ምሕዳር ትገብር ንድምቀቱ ነቲ በዓል ምእንቲ ብሓደ ኮይንካ ከይተብል ተዋሂድካ እቲ ሓንቲ ምሕዳር ሎሚ ኣድሚቃቶ ተምሲ እቲ ሓንቲ ምሕዳር ከዓ ፅባሕ ኣድሚቃቶ ተምሲ እንዳገበርካ ከይፅሙት ጎደና ተዋሂድና ንኸይድ ህዝብናን ንምሕዳርና ማለት እዩ
4: ነዚ ፅምብል ንምብዓል ኣዴታት ሓደ ዓይነት ክዳን ለቢሰን ብስምዒትን ወንን ክንቀሳቀሳን ክወዛወዛን ትርእን እዚ ሓሳብ ግን ብኸመዩ ተበጊሱ
2: ኣከዳድናና መጀመርያ ከምዚ ክበሃል ዝፀንሐ ብመራሕቲ ጉጅለ እዩ ነይሩ መራሕቲ ጉጅለ ካብ ዕቁብ ካብ ገለገርካ ምክዳን ምስ ተጀመረ ብድሕሪኡ ኩሉ ህዝቢ ሓደ እንዲና እታ በዓል በዓልና እታ መዓልትና ፅነት መርዓ ኩሉ ሰብ እያ ከም ውላዱ ደመርዑ ደሎ ልክዕ ከም ኣገይሩ ሓሲቡ ክንክደን ኢና ተባሂሉ ኩሉ ሕጂ እንዳበዝሐ ኸይዱ ማለት እዩ ካብታ መራሕቲ ጉጅለ ጀሚርካ ሕጂ ድኾነ ሰብ ንሕና ክንክደን ኢና በዕለን ክዳን ኣሎድና ድዩ ክዳን ክትክደና ዲ ክንምሳኸን ኢና ክዳን ሓራይ ከዓ ትብልስኻ እቲ ዳስ መቸም ካልእ ኮይኑ ውዕል ውልዕ ኢሉ ሓደ ምዃንካ ከዓ መግለፂ ዓብዪ መግለፂ እዩ እዚ ከምዝደይገበርካ ንዓ ከምዝግበር ከምዝደይገበርካ እዚ ኹን ዝበሃል ነገር ግን ዋላ ሓንቲ የለን ኣብኡ የብፃሓካ ነይቲ ሰብ ሓፂሩ
3: 2010 እንዳጀሚራ 2010 ሕጂ ንሕና ዓዲ ሓረ ብጫ ዓዲ ሓዱሽ ዓዲ ቀይሕ

ባንዴራ ቆምና ነርና ብመራሕቲ ጉጅለ ተወዲብና ማለት እዩ። ባንዴራ ቆምና ያ ነርና ኣርባዕተና ምምሕዳራሲ ብጫ፣ ቀያሕ፣ ሰማያዊት፣ ቀጠልያ ተዋሂባትና በዓልና ዘቆምናዮ እዩ ማለት እዩ። ከም ባንዴራ ቆምና ያ ብድሕሪኡ እንዳበዝሐ ስለዝኸደት ህዝቢ ኩላና ክንግደኝና ስለዝበለ

0: ስብለናት ህዝቢ ደስ ይብሎ ኩሉ ተዋሂዱ በቃ ክሪኦ እዩ ደስ ዝብለ ሽዑቡ ስለዚ ከምዚ ኣየርና ኢና ተዋሂድና ቆማ ማለት እዩ ኣቃወማ ባንዴራ
1: ሰብ ፀጋሲ ከምዚ ክበሃል ዝፀንሐ መኪና ዘለዎ ብመኪኑ ተሓባበር በዓል ሽጉርቲ ሽጉርቲ ይህብ ተሓባበር
2: እዘን ኣርባዕተ ምሕዳራት ከባቢ ኣብ መንጎን ዘሎ ዝምድናን ምውሃድን እውን እንታይ ይመስል ይዕሊለናና የን
1: መንጎ ናብል ሓንቲ ፅቡቅ ንኣብነት ዓዲ ሓረ እንድሕር ሎሞ ከይፈለጥና ኣጋጣሚ እንተደይ ኮይኑ በበይኒ ና ኢና ንገብር ምስ ዓዲ ሓረ ነምሲ ዓዲ ሓረ ምሳና ምስያ ጎራብቲ ኢና ዋላ ምስ ሓድሽ ዓዲ ኹን ዓዲ ባሪ ንዘውር ኢና ኣብ ኩሉ ናይ ሓባሪ በቃ እቲ ንገብሮ ጎደናታስ ከተማ ሙሉእ ኣብ ኩሉ ዩ ክበፅሕ ድውዕል ዋላ ውልቀ ሰባት ከተማ ሙሉእ ተዘርኩም ዋላ እቲ ጎደና ደይኮነ ዋላ ብዝገዛውቲ ብሰሙኑስ ቡንን ዕምባባን ገይሩ እዩ ደምሲ
3: ካልእ ኣብ ካልእ ዓላማ ገይሮማ እዛ ወፈያ ድብልዋ ደለዎስ ኣዋፂኦምስ ሓደ ነገር ክገብሩ እዮም ዝፅዕሩ ዘለዎ ሕጂ እታ ዓላማኦምሲ ንመን ንሕግዝ ወይ ከዓ ኣብቲ በዓል ከመይ ተድምቕ ዝበሃል ዓላማ ሒዞም ስለ ዝኸዱ ዘለዉ ብጣዕሚ ዝሐጉሰካ እዩ በቃ ካብኦም ዘይትፅበዮ ሓሳባት ስለ ዘምፅኡ ዘለዉ ካልእ ነታ ሳዋ ምኻድ እቲ ተደላይ ኮይኑ ድስማዓኒቲ ጓይላ ጥራሕ ከይኮነ እዞም ደቅና ንብገስ ኣለና እሞ ኩላህና ንዳለው እያ ተዳልዮም ተሓባቢሮም ኩሎም ሕብረት ገይሮም ከም ዝኸዱ ክላስ ክላስ ኩሎም ቤት ትምህርቲ ብሓንሳብ ተኣኪቦም ክፃወቱ ክትሪኦም ከለካ ኣብቲ ጓይላ እንዳእተዎ ኣብቲ ናይ ቡን መደብ ዋ እዞም ደቅናስ ካብ ብሕጂ ጀሚሮምዎ ትውህደት ካብ ብሕጂ ጀሚሮምዎ ምትሕግጋዝ ካብ ብሕጂ ጀሚሮምዎ ትምብጋስ ምድላው ኢልና ብጣዕሚ ኢና ንሕጎስ ንሕና ንባዕልና ሕጂ እሶም ዘበጋገስዎ ንትቡን ዝያዳ ክበረታታዕን ዝያዳ ክነግፍሖን ጀሚርና ማለት እዩ እቲ ብውሕድ ዝጀመርናዮ ሎማ ዓንቲ ዓዲሓረ ኣለዋ ተተባሂሉ እሞ ፅባሕ ኣነለኹ ድሕሪ ፅባሕ ሓድሽ ዓዲ ድሕሪ እንዳበልና ነቲ ፅርግያ ንኸይፅሙ ነቲ ህዝቢ እውን የማዕርጎ ኣሎ ሕጂ በቃ እቲ ፅርግያና ዝጠሚዩ እስካብ እዋን ደይብሉ ሰዓት እቲ ህዝቢ ኣይድቅስ እንደሎ ገዙ ሕድስ እቲ ምውዕዋ ንባሉ ንዓናስ ሓጎስ እዩ ዝፈጥረና እቲ ህዝቢ ኤርትራ ነቲ ናፅነቱ ሲ ብጓይላ ጥራሕ ከይኮነ ብዝያዳ ኸማን ዝተባብዐሉ ንስራሕን ንውደትን ኮይኑ ይስማዓና
2: ኣብ ማሕዳር ንእዞባ መንደፍራ ኣቶ ህዝቅያስ ውበት ነተን ምሕዳራት ከባብን ኣበርክቶ እናመልኪቱ ሓበሬታ ክህበና ተወኪስናዮ ነርና
4: እጅ ግን ትበለፀ ናይ ከተማ ህዝቢ ብድሮ ዘሎ በዓል እዩ ካብቲ መዓልቱ ዝደመቐ ማለት ቅድሚ ሰሙን ኣቢለን ይጅምር እዚ ጎደና ሰብ መልእ ካልእ ዝተፈላለየ ሙዚቃታት ብውልቀ ሰባት ይዳሎ ህዝቢ ኩሉ ዝነእሰ ዝዓበ ብምሉእ ኣብዚ ጎደና ወረድ ማለት እዩ ክሳብቲ ዝድለ ሰዓታት ይኸይድ ክሳብ ሰዓት ፍርቅለይቲ ዋላ ሰዓት ሓደ ኣቢሉ ነዚ ከተማ የድምቆ ማለት እዩ እቲ ፅቡቅ ነገር ኣብዚ እንታይ ኣሎ እዚ ባዕሉ እቲ ህዝቢ ኣብቲ ጎደና ባዕሉ ጎስዒ ዝወርድ ኣብቲ ጎደና ማለት እዩ ብወኒ ብድልት ካልእ ከዓ ውልቀ ሰባት ኣለዉ ናቶም ባንድ ምምድላው ነቲ ህዝቢ ዘናግዕዎ ናይ ብሓቂ ትገርም እዩ ከምዚ ኮነ ኢልካ ገለስኻ ዳሉ ስኻ ከምዝግበር ኣይኮና ንብሎ ባዕሎም እዮም እዚኣቶም ኣብ ዝተፈላለየ ኩርናዕ ፍንትት ፍንትት ኢሎም ሙሉእ ለይቲ ነቲ ህዝቢ ባንድ ምምድላው ጓይላ ክፃውትዎ ሓድሩ ማለት እዩ እቶም ንኣሽቱ ደቅና ውን እዚኣ ባህንቀውታ እዮም ዝፅበይዋ ስድራ ከዓ ደቆም ሒዞም ኣብዚ ጎደና ዝወርዱ ማለት እዩ ስለዚ ኣብዚ ጅራፍየር ክረኣኹም ኣብኡ ሰብ ኮፍ ብል ይዘናጋ እቲ ንገዛ ርእሱ ከምቲ ክብሎ ፅናሕ ኮብ ዝተፈላለየ ይኸምኡ ስለዚ ኣዝዩ ብሉፅ ዝኾነ ኣካይዳ እዩ ዝኸተማ ደብዕሎ ማለት እዩ
2: ኣብ መወዳእታ እዘና ማሓደርቲ ናይ ውሃና መልእኽቲ ብምትሕላፍን ሓሳበን ዛዚመን
0: ናይ ለዘበን 35 በዓልና ፅነት ልክዕ ከምቲ ቀደሙ ካብኡ ንላዕሊ እውን ንክኸውን ምድላዋት ይግበራሎ ማለት እዩ ሕጂ ንሕና እታ ናይ ቡን መደብና ንዕለት 17 መዲምናይ ኣለና ማለት እዩ ብውዕውዕ ከምታ ቀደማ ምዘን ኣሕዋትና ተወሃሂድና ክንውዕል ተዳሊና ኣለና ኩሉ ካልእ ኣቦትኡ ኩሉ ምድላዋት ጌርና ኣሉ ኢና ከም ቀደሙ ማለት እዩ ካብኡ ንላዕሊ ክኾነልና ከዓ ንምነይ ብድሕሪኡ የውሃና ክብል ዝደሊ ንክቡር ፕረዘንቲ እስያስ ኣፈወርቂ የውሃና ብል ካልኣይ ንጅግና ምክልካል ሓይልታት ኤርትራ የውሃና ብሎም ንህዝቢ ኤርትራ ኣብ ደገን ወፃእን

0: ከምዝርከቡ ያው ሃና ንብል
1: ንከባቢታት ምሕዳር ከባቢታት ኣርባዕትን ከባቢ ንዘዋምን ድፈራ ዮሃና ይብል ንኩሉ ህዝቢ ዮሃና ይብል ማለት እዩ። ኣብዚ ናይ መዓልትና ፅነት ኹን 8 መጋቢት ኹን ኩሉ ኣብ 20 ሰነ ተገዲሶም በዕላቶም ተጠርኒፎም ለሳን 4 ኣብዚኣ ሳልሳይ በርጌድ ኣለው ንዓና ኩሉ ግዜ ዓመት ዓመት ስለ ዝሰርሑልና ዳስና ዮሃና ክብሎም ደለና ኣቶም
2: ኣብ ናይ ዮሃና እዚኦም ኩሎም ሰብ ትካላት ሰብ ሙዚቃ ግበሩ ከይተባሃሉ ብወኒ መናእሳይና ደቅና ነብስና ንግዳም ንደገ ወፂና ከም ንዘናጋዕ ዝገብሩና ደዋ ዓውዕልና ኩሎም ሰብ ሙዚቃ ሰብ ትካላት ዮሃና ቀፅልዎ ይብል

ናትራን ይኹም ኣብ ምክትታል ትርከቡ ከምቲ ኣብ መእተዊ መደብና ዝሓበርናዮ ድማ ናይ ሎሚ ትሕሶና ንቕንያት ናፅነት ዘንፀባርቕን ዝገለፅ ትሕሶ ኢና ናባኹም ነብ ዘለና። ንሕጂ ከዓ ብዛዕባ ግቡ ኣሰቓቐላ ባንዴራ ከመይ ክኸውን ዘለዎ ብሓባር ክንዓዘብ ኢና። እዚ ዘለናይ ቕንያት መቸም ብዓብዪ ድማ ወርሓት ክንቦት ንናፅነት ንምንፅብራቕ ኩለን ከተማታት ኤርትራ ብባንዴራ ብዝተፈላለዩ ሕብሪ ዘሎ መብራህትታት ፀቢቐን ወቂበና ንዕዘብ። ባንዴራ ድማ ሕልፊ ካልእ እዋን ደሚቓን በሪኻን ክተንበልብል ንዕዘብ ኢና። ኣብዚ ግን ኣብ ገሊኡ ትካላት ወይ ድማ ኣብ ገሊኡ ናይ ውልቀ ሰባት ቤት ውን ክኸውን ይኽእል ከም ንዕዘቦ ግቡ ኣሰቓቐላ ባንዴራ ዘይክህሉ ይኽእል ይኸውን እዩ ወይ ድማ እቲ ንባንዴራ ዝውክል ልክዕ ሕብርታት ውን ኣብ ገሊኡ ተሓዋዊሱ ንዕዘቦ ኢና። ንባንዴራ ክንህባ ዝግባኣና ክብሪ ከመይ ክኸውን ዘለዎ፣ እቲ ግቡ ኣሰቓቐላ ባንዴራ ኸ ከመይ ክኸውን ዘለዎ ብሓባር ንተዓዘብ። ባንዴራ ንዓኣ ዳኣልካ ተፀብቓን ተማዕርጋን ተወቅባ ነበር፣ ንዓኣ ከምፀባቢቐ ጨርቂ ኣይንጥቀብለና። እቲ ምንታይ ስለያዩ ዝኽእሉ ሂወት ተሓሊፉ ማለት እዩ። ናብታ ትሕዝቶ መደብ ከስክረኩም ገለ ትምህርቲ ክንቀስመላ ድማ ተስፋ ይገብር። ናባ ክስክረኩም ሰላም ክትታል

0: ባንዴራ መግለፂ ናይ ዝኾነት ሃገር ምዃኑ ዘማት ኣይኮነን። ንሕና ኤርትራውያን ከዓ ካብ ዝኾነት ሃገር ንላዕሊ ባንዴራና ንኸብር። ምክንያቱ ባንዴራ ተራ ጨርቂ ዘይኮነት ነብሲ ወከፍ ሕብርን ቅርፅን ኣብ ባንዴራ ዘሎ ፅባቐን ረዚም ትርጉም ዝሓዘለ እዩ። ኣብ ዓለምለኻዊ መድረኻት ድማ ከም መግለፂ መንነትና፣ ክብርና፣ ሃገራውነትናን እንታይነትናን ኮይና በሪኻ ክተንበልብል ትርአ። ሌተናል ኮሎኔል ክብሮም ዓንደ ሚካኤል ናፅነት ኣብ ምምፃእ ኣብ ዝተሓልፈ ቃልስን ናፅነት ከም ኩሉ ዜጋ እጃሙ ዘበርከተ ሓርበኛ እዩ። እዛ ውፅኢት እዚ 30 ዓመታት ዝወሰደት ሃገራዊ ሕላገት ዝኾነት ባንዴራ ኣብ ትስቀለሉ ዝዕዘቦ ጉዩ ኣገባብ ምስ ዝዕዘብ ብዘይ ምዕርምታ ወይ እውን ርእቶ ክሓልፍ ዝኽእል ኣይኮነን።
1: መጀመርያ እቲ ክብሪ ናይ ባንዴራ ዝርዳእካ ሲ ኤርትራ ከም ሃገር ከይኮነት ገዛእታ ኢትዮጵያ ብፍላይ ድማ ሃይለ ስላሴ እኮ ንመንነትና ንምሕኻኽ ተን ማዕረ ተሰቂለን ዝነበራ ባንዴራ ናብ ናይ ኢትዮጵያ ናይ ኤርትራን ሲ ካብኣኹም ተወሪዱ ገይርዋ እዚ ኩሉ ድሰዓበ ፖለቲካዊ ቃልሲ ብረታዊ ቃልሲ ከዓኒ ውፅኢት ነዛ ባንዴራ እዚኣ ንምምፃእ ስለ ዝኾነ ክብሪ ናይ ባንዴራ በዚ ዝርዳእናት ማልያ ዘይብሉ ሰብ ዝደኸመላ ዝተሰውኣላ ላዕልን ታሕትን ዝበላ ናብ ስደት ዝኸደላ ምእንቲ እዛ ባንዴራ እዚኣ ስለ ዝኾነ ኣብ ዝኾነ እዋን ብክብሪ ክትተሓዝን መንነታ ከዓ ኣፀቢቑ ሰብ ክርዳእን ዘሎ ኣተሓሳስባ ኣብ ኩሉስ ክሰርጥ ዝብል እምነት እዩ ዘለኒ።
0: ሶላና ስመላሽ ኤርትራን ናሽናል ሲምቦልስ ደ ሌጋል ስታንዳርዳይዜሽን ኤንድ ሪኮግኒሽን ብዝብል ኣርእስቲ ብዛዕባ ሃገራውን ሕላገታት መዝናዕታዊ ፅሑፍ ዘቕረበት ምርቕቲ ዓውዲ ሕጊ እያ። ባንዴራ ከም ኣካል ሃገራውን ሕላገታት ክወሃባ ዘለዎ ክብሪ ኣብ ኣሰቃቐላ፣ ሕብሪ፣ ዓይነት፣ ቅርፂ ወዘተ ክግበር ዝግብኦ ጥንቃቓታት ድማ ከም ኣካል መዝናዕታዊ ፅሑፋ ዘቕረበቶ ነጥብታት እዩ። መበገሲ መዝናዕታዊ ፅሑፋ እምበኣር ኣብ ጋዜጣ ሓዳስ ኤርትራ ዝረኸበቶ ንባንዴራ ክገልፅ ዝፈተነ ጉድለት ዘለዎ ኮይኑ ዝተረኣያ ፅሑፍ እዩ ነይሩ። ካብዚ ተበጊሳ ድማ ባንዴራ ኤርትራ ክወሃባ ዝግብኦ ክብርን ርዝነትን ብዓይኒ ሕጊ ኤርትራ ክትፍትሽ ተበጊሳ። ናይ ሎሚ ኣርእስትና ከምቲ ኣብ ምእታዊ ዝተሓበረ ግቡእ ኣገባብ ኣሰቃቐላ ዓንኬል ዝገበረ እዩ። ባንዴራና ኩልና ንኽብራ፣ ኣብ ትርጉማ እውን ዘለና ኣኽብሮት ልዑል ኮይኑ ብልቢ ከም ነፍቅራ ዘጠራጥር የብሉን። እንተኾነ ግን ፅቡቅ ድሌት ኣኻልድ እዩ። እቲ ኣብ ልብና ዘሎ ፅቡቅ ድሌት ብሰንኪ ዘይምስትብሃል ብገርሂ ወይ እውን ብሸለልትነት ካብዘ ምፍላጥ ንገብሮ ኣሰቃቐላ ባንዴራ በብዝጥዕምና ዝተፈላለየ ኮይኑ ይረአ። ባንዴራ ኤርትራ ኣቆይሞም ዘለዉ ስሉስ ኩርዓት ንኤርትራን ኤርትራዊ መንነትን ብዝግባእ ክገልፁ ተባሂሎም ተሓሲብሎም ኣብ ግቡእ ቦታኦም ብዝግባእ ቅርፆም ሰነድፍ እዮም። ኣብ ኣሰቃቅላ ዝግበር ለውጥን ጌጋን እምበኣር ነዚ ትርጉም እዚ ዝፃረርን ጉጊ መልእኽቲ ዝሓልፍን እዩ።
2: ብከምኡ ዓይነት መልክዕ እንተደ ንቁልቁላፋ እንተ ንስቕላ ኣለና ኮይና ወይ ኣብ ፍርቂ ንስቕላ እንተ ኣለና ኮይና ናይ ምንታይ ትርጉም ከም ዘለዎ ርዱእ እዩ ማለት እዩ። ከምኡውን ባንዴራና ትናታ ዘለዋ ትርጉም ካብ ፀጋም ንየማን ክትስቀልን ከላ ይቱ ትርጉም ዘለዎን ኣብነት እቲ ሰማያውን ትቀጠልያን ካብ ዜሮ ናብ ዝለዓለ እዩ እንዳወሰኸ ዝኸይድ ማለት እቲ ሃብቲ ነይርና እዩ። ግን ብሰንኪ መግዛእትን ዝተፈላለዩ ምክንያታትን ክጥቀምሉ ኣይከኣሉን። ሕዚ ሰዓት እዚ ግን ናፅነትና ካብ ረኸብና እቲ ዘሎ ሃብቲ ክንጥቀመሉ ንኽእል ኢና ዝብል ትርጉም ኣለዎ። ከምኡውን እቲ ደም ከዓኒ ኣብቲ ግዜ መግዛእቲ ኣብ ዝነበረሉ ግዜ ብብዙሕ ይፈስስ እኳ እንተነበረ ኣብ ዘቋረፀሉ ግዜ ግን እቲ ደም ጠጠው ኢሉ ዜሮ ኮይኑ ማለት እዩ። ሕጂ ተን ስሉስ ኩርናዓት ናይ ከምዚ ዓይነት ትርጉም እዩ ዘለዎን። እንተዳ ገንጢልና ተኺልናያ ግን እዚ ክብሎ ዝፀናሐኩ ትርጉም በንፃር ክኸውን እዩ ማለት እዩ። እቲ ደም ካብ ዜሮ ተበጊሶ ስቲል ይፈስስ ኣሎ ንብል ኣለና ማለት እዩ። እቲ ሃብትናህና ከዓኒ ይውዳእ ኣሎ ንብል ኣለና ማለት እዩ። ስለዚ ክንሰቕላ ከልና እዚ እውን እቲ ትርጉም ብኮመን ሰንስ ክርዳእካስ ክኽእል ኣለዎ። ኩሉ ሰብ ንምንታይ ከም ቀጠልያ፣ ሰማያዊ፣ ቀይሕ ምዃኑ ይፈልጥ እዩ። ስለዚ ንክትሰቕላ ከለካ ኣብዚ እውን ክተስተብህል እውን ትኽእል ኢኻ ማለት እዩ።
1: ኣብ ኩሉ እንደኺድ ሕጂ ኣብ ኮሌጃት መመረቕታ ሕጂ ርአ ብሙሉእ እቲ መማዕረጊ ዝግበር ነገራት እቲ ባንዴራታት ንቁልቁል እዩ ተንገመ ተኣሲረን ዝኸረ ኣብ ፌስቲቫላት ንኺድ ኣብ ሽማግለ በዓላት ኩሉ ንኣሽቱ ባንዴራ ዝግበር ሕጂ እተን ንኣሽቱ ባንዴራ በተንትኽ ዝበለ እንድሕር ኮይነን ሕጂ ንቁልቁል እንድሕር ተተኺለን ልክዕ ባንዴራ ናየን ድመፃ ከም መመላክዒ እንድሕር ንቁልቁል ጌርካየን ግን ኩለን ተን ባንዴራ ሕጂ ንቁልቁል እየን ዝኾነ ሕጂ እዚ ካብ ዘይምስትብሃል ዝግበር ነገራት እዩ። ሓሊፍና ምስ ገለ ኣብቲ ሽማግለ በዕላት ከለዉ ምስ በዓልቲ ሳይበር ሀ ገለ ንዕልልኩም እንታይ ታዝስ ብልምድኹም ዝመፀ እዩ እምበር ሰኣነተን ኣብ ማዕኮረን ዘለዋ ጨርቂ ንዕንቅድድ ኣቢልካሲ ብጎኒ ምስፋይ ኮያ ካልእ ዝሓተካ ነገራት እውን የብሉን ግን እንድሕር ኣንፈታ ትቕይር ኣለካ ኮይንካ ኩሉ ግዜ ካብ ባንዴራዊ ምስኣ ስለ ትቕየር መብዛሕትኡ ግዜ ሰብ ከዓ ንፅባቐ ናይቲ በዓል ኢሉ ስለዝብገስ ወይ ንፅባቐ ናይቲ ሒዝዎ ዘሎ ኣዳራሽ ኢሉ ጥራይ ስለዝሓስብ ኣብ ውሽጢ እቲ ባንዴራ ዘሎ ናበይ ኣንፎት እዩ ዘሎ እንታይ ሳይድ ኢፌክት ኣሎ ወይከዓ እንታይ ሳዕብያት ከምፅእ ክእል ትርጉሙ ክቕይር ኣሎ ዶ ይቕይርን ዘዝተባሃለ ኮይኑ ኣይስማዓንን ሕጂ

0: ኤርትራዊ ንጽቡቕ ኢሉ በዓሉ ከድምቕ ከማዕርግ ባንዴራ ይሰቅል ይሽልም እንተኾነ ከምዚ ህግላ ዝጸንሐ ግጉይ ኣገባብ ኣሰቐቐላ ምስ ዝኸውን እቲ ዝግባእ ክብርን ትርጉምን ይጐድሎ ክብሮም እውን ከምዚ ክዕዘብ ከሎ ስምዒት እውን ክቆጻጸር ኣብ ዘይክእሉ ደረጃ ከም ዝበፅሑ ዝገልጽ
1: ሕማቕ እዩ ኮኖ ብሓፂሩ ምክንያቱ ባንዴራ ሲ እንድሕር መግለፂ መንነትካን መግለፂ ናይታ ሃገረ ኤርትራ ትብላ ከም ውክልና ኮይና ኣብ ሙሉእ ዓለ ተንበልብል ኤርትራ ተሰኪማ ወይ ሓንቲ ሃገር ናብ ዝኾነ ዓዲ ኮ ባዕላ ብኣካል ኣይኮነት ትንቀሳቀስ እታ ውክልና ዝኾነት ባንዴራ እያ ነታ ሃገር ተሰሚሐ እንድሕር ስጋብ ክንዱኡ ክብሪ ሃልይዋ ኮይኑ ኣብ ሙሉእ ዓለም መላለየት ኮይና ትሕሰብ ሃለይ ኮይና ኣብ ውሽጢ ዓድኻ ሲ ስለምንታይ ኢኻ ከምቲ ኣብ ሙሉእ ዓለም ዋላ ኣብቲ ናይ የን ክስቀለ ከሎ ባንዴራ ተሪእኸዮ ኮ ከተንበልብል ከሎዋ ዝስማዓካ ሓበን ኣብ ዓድኻ ካ ልክዕ ከምኡ ክኸውን ኣለዎ ዝብል እምነት ስለ ዘለኒ ሕጂ ኣብ ዝተፈላለየ ኣጋጣሚታት ካብ ነዊሕ እዋናት ሒዘ ያ ንሕጂ ከምኡ እንዳሰነድኩ ሕማቅ ክርኢ ከለኹ ሲ ብሞባይል ገለ ካሜራ ክመልእ ከለካ ብካሜራ እንዳሰኣልኩ ዝኸይድ ነረ ምክንያት ስለምንታይ እዮም ከምኡ ዝገብሩ ዝብል ኣተሓሳስባ እንዲካ ትኸይድ መብዛሕትኡ ካብ ሸለልትነት ብዕምቆት ዘይምርዳእ ካልኣይ ከዓ ብዝኾነ እንድሕር ሰቂልካያ ሲ ሕማቕ ነገር ኣይተምፅና ካብ ዝብላ ኣተሓሳስባ ስለ ዝኾነ ከመይ ጌርካ ነዛ ሕማቕ ኣተሓሳስባ ወይ ሕማቕ ኣይኮነትን ክሰቕላ ከለኹ ሲ እንታይ የተኽፋእ ኣላ ፅብቕቲ ድያ ዘላ ሕማቕ ዝብል ኣብ ልቢ ሰብ ስጋዕ ብሰርፅ መረዳእታ መዓልቲ መዓልቲ ይውሃብ ኸውን ዝብላ ኣተሓሳስባ እዩ ነይርኒ
0: ባንዴራ ክትስቀልን ክትወርድን ክንክተሎ ዝግባአና ኣገባብ ንማንም ሕቡ ኣይኮነን ብሃገራዊ መዝሙር ትስቀል ብሃገራዊ መዝሙር ድማ ትወርድ ብዘይካዚ ባንዴራ ድሕሪ 96 ድሕሪ ቀትሪ ተሰቒላ ክትረአ ግቡእ ኣይኮነን ክትወርደሉ ዘይብላ ቦታ እተኮይኑ ድማ መብራህቲ እተገይሩላ ብግቡእ ክተንፀባርቀሉን ክትረኣየሉ እንተገይሩ ክኸውን ይግባእ ኣብ ግዜ መግዛእቲ ስርዓት ሃይለስላሴ ይኹን ስርዓት ደርግ ሰዓታት ምስቃል ባንዴራ ይኹን ምውራድ ኣብ ዝኣኸለሉ ማንም ሓላፍ መገዲ ደው ኢሉ ዋኒኑ ገዲፉ ባንዴራ ገዛእቲ ሓይልታት ከኽብር ይሕተት ከም ዝነበረ ተዘክሮታት ሰብ ቀደም ይሕብረና ነዛ ባንዴራ ሓርነትን ናፅነትን ዝኾነት ውቀብቲ ባንዴራ ድማ ሕልፍን ልዕልን ዝነበረ ኣካይዳን ስርዓትን ሕጊ ምውራድን ምስቃልን ባንዴራ ከም ዝግበኣ እምበኣር ልሳን ዝገልፆ ቃላት ኣየድለን
1: ካብ ቀደም ተበገስ ኣብ ኣስመራ ዝነበሩ ሕጂዞም ዓበይቲ ሰባት ካብ ዝተፈላለየ መግዛእቲ ዝረኣዩ ብክብሪ ናይ ባንዴራ ብግምት ክእትዎ ከለካ ዋላ ንሕና ብንኣሽትና ኣብ ግዜ ስርዓት ሃይለስላሴ ኹን ደርጊ ኹን ኣብ ዝመፀሉ ኣብዚ መደበራት ኣብ ቤተ መንግስቲ ኣብ ዓበይቲ ቤት ፅሕፈታት ልክዕ 96 ናይ ንጎ ናይ ምሸትን ፊስካ ምስተሃረመት ብሙሉእ ህዝቢ ፀጥ ኢሉ እታ ባንዴራ ብክብሪ ወሪዳ ኣብ መወዳእታ ፊስካ ተሃሪሙ ዝኾነ ይኹም ምንቅስቃስን ኣበርናይ ትርኢና ኣባና እውን ኣብ ዝተፈላለየ ቦታታት ልክዕኹም እዩ ግን ኣፀቢቑ ከስተማቐሮ ዘለዎ ዋላ ኣብ ውሽጢ ልቢ ናይቲ ህዝቢ ክኣቱ ዘለዎ እታ 96 ናይ ንጎ ናይ ምሸትን ሲ ኣብቲ ከባቢ ቤት ፅሕፈታት ከባቢ ዓበይቲ ትካላት ናይ መንግስቲ ቦታታት ከይድ ከለካ ባንዴራ ሰዓት ኣኺሉ ከም ዘሎ ፈሊጥካ መጀመርያ የማንካ ፀጋም ካብ ግምት ክትእቱ ካልኣይ እታ ዝተሃርመት ፊስካ እውን ቀቅድሜካ ዘሎ ሰብ እንድሕር ደው ኢሉ ሎ ንምንታይ ደው ኢሉ ሎ ኣረጋጊፅካ እታ ሰዓት እውን ድሕር ብዛዕባ እታ ባንዴራ ትሓስብ ኣለካ ካብ ታ ሰዓት ትዝክራ ስለዚ ኣብ ልቢ ናይ ኩሉ ሰብ ሕጂ ብዕምቆት ክርድኦን ከዝተባህለሉን ዝግብኦ ኮይኑ ይስማዓኒ ምክንያቱ ኣብ ዝተፈላለየ ማዕለያ ዘይብሉ ሰብ ጠጠው ኢሉ ከሉ ሓደ ሰብ ሕጂ ስለምንታይ ጠጠው ኢሉ ኣሎ እውን ደው እንደበል ናበይ ትኸይድ ኣለካ ገለ ዝብል ዘረባታት ውን ሰሚዓ ኣብ ገለገለ ኣጋጣሚታት ኣነ ሕጂ ይርእየ ብገለ ሕጂ እንታይ እዮም ዘርድኦካ ዝብ ልክዕ ባንዴራስ ኣብ ሰዓታ ትወርድን ትድይብን ምኳና ኣፍልጦ ናይ ኩሉ ሕብረተሰብ ካብ ናእሽትቁ ተምሃሮ ጀሚርካ እንዳጎስኮስናዮም እንዳረዳእናዮም ንድሕር ንኸይድ ኮይና ሓደ መረዳእታ ክንሕዝ ንኽኢልና ሕጂ እዚ መረዳእታ እዚ እንተዝዓቢ ተኸብሪ ናይ ባንዴራ ከ ኣብ ነውሰከፍ ቆልዓ እንዳ ዓብየት ዓብይ ሰዓት ጠጠው ትብል ከመይ ጌርካ ተውርዳ ንኽብራ እንታይ ክንገብር ኣለና

ና ዝብል ዝያዳ መዓምቆ ኮይኑ ስማዓኒ እዚ ሕጂ ካብ መዋእለ ህፃናት ጀሚርካ ኩለን ቤት ትምህርትታት ክስኩሳሎ ዝግባእን ብኣጠቃላልካ እቲ ሕብረተሰብ እታ ናይ ሰዓት ናይ ባንዴራ ፈሊጡ ኣብ ንቕሰ ከፍ ትካላት ክሓልፍ ከሎ እዚ ነታ ናይ ምውራድን ናይ ሚድያግን ክብሪ ክባ ዝሓሸ ኮይኑ ስለ ዝሰማዓኒ እዚኣ ለበዋይ ከመሓላለፍ ይደሊ።

0: ባንዴራ ኤርትራ ኣቐሞም ዘለዉ ሕብርታት ነናቶም ትርጉምን ክብርን ዝሓዘሉ እዮም። ቀይሕ ምእንቲ ናጽነትን ለዋላውነትን ዝፈሰሰ ደም፣ ብጫ ንማዕድናዊ ጸጋታት፣ ቀጠልያ ልምዓታዊ መደባት ድገስጋስን ሰማያዊን ጸጋታት ባሕርና ይውክሉ። ኣብዞም ሕብርታት ዝመጽእ ምድማቕን ምህሳስን ካብዚ ዝውክልዎ ክብርን ርዝነትን ነወፃኢ ካልእ ትርጉም ይህብ። ብዓንቀጽ 33 ናይ 1997 ዝወፀ መሰረት ዓቐንን ኣስማትን 40 ሕብርታት ባንዴራ ሰማያዊ ዩኤን ብሉ ፒኤምኤስ 279፣ ቀይሕ ካናዳ ሬድ ፒኤምኤስ 185፣ ቀጠልያ ሚንት ግሪን ፒኤምኤስ 261፣ ብጫ ስፓኒሽ የሎው ፒኤምኤስ 223 ከም ዝኾነ ይነግር።
1: ኣብ ሕብሪ እንተዳመፂና ከዓኒ እተን ኣርባዕተን እተን ሕብሪ ኣብዛ ቀዲመ ዝጠቀስኮ ሕጋዊ ምልክታ ነናተን ዓቐን ማለት እዩ ቁፅሪ ኣለዎ ኣብቲ እቲ ሕብሪ ማለት እዩ። ንሱካ ብመልክዕ ሓንቲ ሰጠረሽ ተዳልዩ ሰማያዊ ንምንታይ ዓቐን እቲናቱ ኮንሰንትሬሽን ክኸውን ኣለዎ ትቀይሕ ትቀጠልያ ትብጫ ይጠቕሶ እዩ ማለት እዩ። ብናይ ዩኤን ስታንዳርድ ዝተዋህቦ ኣስማት እውን ኣለዎ ኣርባዕተ እዩ ማለት እዩ። እቲ ካብአን ወፃኢ እታ ሕብሪ ናይታ ባንዴራ ክትከውን ይብላ። እዚ ሕጂ ተፀጋም ኣብ ምንታይ እዩ ዝመፅእ ኣብ ሕትመት ማለት እዩ። እጂ ኣብ ሕትመትን ኣብ ምዝርጋሕን ሓደ ትቐንዲ ክንጥንቀቐሉ ዘለና ነጥቢ እዚ ይኸውን ዘለዎ እቲ ዝሕተም ኣበዩ ክሕተም ዘለዎ ምስተሓትምኻ ኣብ ምዝርጋሕ ካስ ብኸመይ መንገዲ እዩ ክዝርጋሕ ዘለዎ እንተ እቶም ዝሓትሙ ኣካላት ወይ ከዓቶም ዝሓትሙ ትካላት እንተ ዝግባእ ቁፅፅር እንተ ተገይሩሎም ነዛ ሰጠረጅ እዚ ኣብ ምሃብ ንዕኦም ፍናቶም ስራሕ ተቃልለሎም እያ እምበር ኣይተካብደሎም እያ። ምክንያቱ ትልክዕ ዓቐን ትፈልጦቶ ስለ ዘለካ ናይቲ ሕብሪ ማለት እዩ። ኣብ ምዝርጋሕ ካ ኹሙ እቶም ዝዝርግሑ ጨንፈራት እንተ ፍሉጣት እንተ ኮይኖም ኣብ ዝኾነ ግዜ እንተ ሓንቲ ባንዴራ ዝተገዘአት ዝኾነ ጌጋ ምዝህልዋ ልክዕ ናብቲ ጨንፈር ዝርግሓ ዘሎ ከድካ ንክትእርማ ዋላ እውን ንዕኻ ቀሊል ይኸውን ማለት እዩ።
0: ካልእ ኣብ ዙርያ ክብሪ ባንዴራ ዝለዓል ኣርስቲ ጉዳይ ንግዳዊ መዓላ እዩ። ኣብዚ ግዜ እዚ ባንዴራ ኤርትራ ዘይኣተወቶ ንብረት የለን ክበሃል ይከኣል። ኤርትራዊ ክብሩ ክገልጽ ፍቕሩ ሃገሩ ከድምቕ ጽባቐ ባንዴራ ከጐልሕ ባንዴራ ኣብ ነፍሲ ወከፍ ስግሙ ከስዕባ ኣይጸልአን። እቲ ምንታይ ንምምጻእ ዝተሓልፈ መስገደል ከምዚ ኢልካ ብዘይትገለጽ ክፍታ ከተንበልብላ ምኽኣልን ንባዕሉ መግለጺ እውን ዘይርከቦ እፎይታ ስለ ዝኾነ እንተኾነ ባንዴራ ካብ ፍቕሪ ዝተላዕለ ካብ ዘይምስትውዓል ንክብራ ዘይበቅዕ ኣጠቓቐማ ክኸውን ኣይግባአን። ንምዃኑ ባንዴራ ኤርትራ ኣብ ንግዳዊ መዓላ ክትቀመሉ ዘማእዝን ዓንቀጽ ይህሉ ዶ?
1: ሕጂ ነታ ባንዴራ ኣብ ምንታይ ኩነታት እያ ሓደ ሕጋዊ መስርሕ ክተምፀልና ንኽእል ኢና እንተ ሓሲብና ምናልባት ኣብ ናህና ዘሎ ናይ መሰጋገር ገበናዊ ሕጊ ኤርትራ ኣብ ዘሎ ዓንቀጻት ኣብ ዝኾነ ግዜ እተ ተቐዲዳ ወይ እንተ ተደርብያ ዝኾነ ንዑ ዝመሳሰ ተግባራት ምስ ዝግበር ካብ ሰለስተ ወርሒ ዘይውሕድ ማእሰርቲ ብገንዘብ የቕፅዕ እዩ። ካብኡ ወፃኢ ግን ኣብ ንግዳዊ መዓላ ስለዝተጠቀምካላ ዘቕፅዕ ዓንቀፅ ክሳብ ሕጂ የብልናን። ግን ኣነ ብነፍሰይ ክሪኦ ከለኹ ኣብ ንግዳዊ መዓላ ሓደ ባንዴራ ክተውዕሎ ከለካ ብክልተ ዓይኒ ክጥምተሎካ ሓደ በቲ ሓደ መግለፂ ናይ ሃገራውነት ክኸውን ይኽእል እዩ። ንሓደ ሰብ ናቱ ስምዒት ብኡ ጥራይ ክገልፆ ዝኽእል ክኸውን ይኽእል እዩ። ምክንያቱ ከም ንሪኦ ከማን ኣብ ዝኾነ በዓላት ነቲ ባንዴራ ምስሊ ዘለዎ ኣብ ቆቢዕ ድዩ ኣብ ክዳን ገይሮሞ ክንቀሳቀሱ ከለዉ ድስምዖም ስምዒት ይርዳእካ እዩ። በቲ ሓደ ወገን ክንርኢ ከለና ከዓኒ እቲ ብሸለልትነት ወይ ከዓኒ ነቲ ባንዴራ ክብሪ ብምሃብ ብዘይተሰርሐ ዓይነት ዲዛይንስ እንተዳ ክኸውን ኮይኑ ከዓ እሱ ዘምፅኦ ኣብ ዓለም ለኻዊ ነታ ሃገር ዘፀዋዓ ስም ካልእ እዩ ዝኸውን። ሕጂ ብፍላይ ኣብ ምንታይ ክትሪኦ ትኽእል ኣብ ኢንተርነት ማለት እዩ። ኣብ ኢንተርነት እንተ ባንዴራ ናይ ኤርትራ ኢልና እንተ ደሊና ኣዝዩ ፍሉይ ኣዝዩ ብዙሕ ዝኾነ ዓይነታት ናይታ ባንዴራ ኢና ንረክብ። እዚ ከዓ ስለምንታይ እዩ እቲ ዓቐ ናይቲ ሕብሪ ድዩ እቲ ዓቐ ናይታ ባንዴራ ድዩ እቲ ኣሰኣልኣ ድዩ ብልክዕ ክሳብ ዘይፈለጥዎ ብዝተፈላለዩ ዓይነት ዲዛይንስ ክሰርሕዎ ይኽእሉ እዮም። ክሳብ ኣብ ንግዳዊ መዓላ ውዒሉ ሞ ብሕጊ ዘቕፅዖም ምክንያት ክሳብ ዘይሃለወ ከም ዝደለይዎ ገይሮም ክስእልዎ እዮም። ከምዚ ከጋጥም ከሎ ከዓኒ እትናትካ ምእነት ወይከዓ እትናትካ ክብሪካስ ይፅረፍ ኣሎ ማለት እዩ። ስለዚ ብክልቲኡ ዝክንሪኦም ከለና ሃገራት ንኣብነት እንተደ ወሲድና ኣብ ኣሜሪካ ንባንዴራ ኣብ ዝተፈላለየ ንግዳዊ መዓላ ክትጥቀመላ ወላ ሓደ ፀገም ዝበሃል ይብሉ ንዕኦም ክሳብ ነቲ ክብርናቶም ዘይፀረፈ ማለት እዩ። ብከምኡ ከ ኣብ ዝኾነ ኣብ ኩባያዶ ኣብ ክዳውንቲ ኣብ ዝኾነ ተፈላለየ ነገራት ንሪኦ ኢና። በንፃሩ ከ እንተ ና ማእከላዊ ምብራቅ እንተ መፂና ከኒ ከም በዓል ስዑድ ዓረብ ብጠቕላላ ኣብ ዝኾነ ነገር ንክህሉ ኣይደልያን እዩ። ምክንያቱ እቲ ክብሪ ምስ ሃይማኖት ምትሓዝ ስለ ዘለዎ ቲ ባንዴሮኦም ብፍላይ ነዚ ነገራት ኣጠቃሊሎም ኣብ ዝኾነ ነገር ናቶም ባንዴራ ክኣቱ ይደልዩን እዮም። ምናልባት ኣብ ዋንጫ ዓለም ኣብ ዝተሳተፍሉ ግዜ እውን ከይተረፈ ናይ ብሙላእተን ተንተሳተፈ ሃገራት ባንዴራታት ኣብታ ኩዕሾ ምስሓተምዎ ፊፋ ኢሚድየትሊ እዮም ከይሰሙ ከቲሶም ድማ ልክዕ እታ ባንዴራ ካብታ ኩዕሶ ክትእለ ኣለዋ ስለ ዝበልዎም እተን ብሙልአነት ብሙሉ እዋንጭ ዓለም ነቲ ቶርናመንት ዝተዳለወ ኩዕሶታት ተኣልየን ከም ብሓድሽ ኩዕሶታት ቀሪቦም ማለት እዩ ምክንያቱ ሓደ ክንድኡ ተሪር ዝኾነ ሕጊ ስለ ዝነበሮም ማለት እዩ እጂ ኣብ መወዳእቱ እትናተይ ርእቶ እንዲ ክኸውን እትናተይ ርእቶ ሓደ ጥንቃቐ ዝመልኦ እንተ ንኣተሓሕዛ እንተ ኮይኑ ኣቲ ንግዳዊ መዓላ ፀገማይ ከምብፅን እዩ እቲ ዲዛይን ዝግበር እቲ ብዝተፈላለየ መንገዲ ዝሕተም ከምቲ ዝበልናይ ምሕታም ዝርጋሕን ስለ ዝኾነ ንዑ ትቋፃፀሮ እንተ ክኢልካ እቲ ንግዳዊ መዓላ ተዘይከልከልካዮ ይሓይሽ
0: ወርቃዊት ኣውሊዕ ባንዴራ ክልተ ጭናፍር ምስ 30 ኣቕፅልተን ዝሓዘለት እያ እዚ 30 ዓመታት ቃልሲ ናፅነትን መላእ ሓርነትን ዝውክል እዩ ኣብ ማእከላ ዘለዋ 6 ጭናፍር ን6 ዞባታት ይውክላ ሒዘንኦ ዘለዋ 9 ኣቕፅልቲ ድማ ን9 ብሄራትን ቋንቋታትን ኤርትራ ይውክላ ኣብ ታሕቲ ድማ ተራኺበን ዳሓሪ ፍራተታ እዚ ጽባቐ ሓድነት ኣብ ብዙሕነት ይውክል ባንዴራ ኤርትራ ሒዛቶ ዘላ ቅርፂ ዓቐን ድምቀት ሕብርታት ከምዚ ዝተገልፀ ካብ ኮነ ትርጉሙ ኣብዚ ዝግበር ለውጥን ምቀየራትን ነቲ ባዕልና ከም ህዝቢ ክውክለና ዝሃብናዮ ረዚድ መልእኽቲ ዝሓዘለ ትርጉም ምፍራስ ማለት እዩ
1: ምናልባት ኣብ መወዳእታ ክውስኮ ዝዘለ ጥም እተዳሃልዩ ሲ እታ መፅናዕታዊ ፅሑፍ ከምቲ ቐዲመ ዝበልኩ ኣጠቓሊላ ንናሽናል ሲምቦልስ ወይከዓ ንሃገራዊ ንሕላገት እንድያ ትገልፅ ነይራ ኣብኡ ከዓ ንባንዴራ ንገመል ከምኡ ንሃገራዊ ምዝሙር እንታይ ዝበሃል ንኣፋ ከዓ ገንዘብ ማለት እዩ ን4ዕቱ እያ ትጠቅስ ነይራ ምናልባት ኣብዚ ሕጂ ሰዕቲ ዝዓበየ ነጥቢ ወይከዓ ዝዓበየ ካታዕ ኮይኑ ዘሎ ከም ሽግር ንሪኦ ባንዴራ ጥራይ ክኸውን ይኽእል እዩ እዞም ኣቐዲመ ዝጠቐስኩም ንባዕሉ እውን ብዙሕ ፀገማት ኣለዎም ሕጂ ብጠቕላላ ነቲ ነቲ ሃገር ይውክል እዩ ንብሎም ዘለና ነጥብታት ንዕም ከመይ ጌርና ሓደ ከመሓድሮምን ነቲ ህዝቢ ከዓ ምስ ፈለጦም ብቐሊሉ ክንክተሎም ዝኽእል ሕግታትን ኣውፂና ኣብ መወዳእቱ ድማ ነቲ ዝወፀ ሕግታት ብኸመይ መልክዕ ነቲ ሳዕቤናት ናቱ ኣብቲ ሰብ ተማሂሩሉስ ናብቲ ዝግብኦ ደረጃ ንክምለስ ክንሓስበሉ ኣለና ባህሊት እየ ማለት እዩ ያኒለ

ናትራን ይኹም ኣብ ምክትታል ትርከቡ ክቡራትን ክቡራን ተኸታተልትና ንኩልኹም ተኸታተልትና ድማ ደጊመ ንኹሉ ኤርትራዊ ኣብ ውሽጢ ሃገርና ወፃእን ዝርከብ ርሑስ ቅድንያት ናፅነት ክብል ይፈቱ። ብምቕፃል ብዛዕባ ኣመጋግባ ኣብ እዋን ገድሊ ብሓባር ክንዕዘብና ገድሊ ንገደሉን ከም ዝብልዎ ማለት እዩ። ኣብዚ ሎሚ እዋን ነብሲ ወከፍ ሰብ ማእዛዊ ትሕሶ ተመጊቡ ክኸይድ ከም ዘለዎ ብፍላይ ድማ ህፃናት ማእዛዊ ትሕሶ ተመጊቦም ምስ ዝዓብዩ ኣብ ቀፃሊ ሂወቶም ዓብዪ ኣበርክቶ ከም ዘለዎ ይግለፅ ወይ ድማ ክግለፅ ንሰምዖ ኢና። ኣብ እዋን ገድሊ ከዓ ከመይ ኢሎም ሓሊፎሞ ይኾኑ? ዝነበረ መዓልታዊ ዝነበረ ንጥፈታቶም መዓልታዊ ዝነበረ ኣመጋግባ እንታይ ይረኽቡ ነይሮም ይኾኑ? ብከመይ ሓሊፎሞ ይኾኑ ኢልና ክንሓስብ ንቡር ኮይኑ ይስማዓኒ። ዝነበረ ኣመጋግባ በዓር ከመይ ምስ ነይሩ ኣመጋግባ ንገድልን ብሓባር ንከታተል። ናብዛ ትቕፅል ትሕሰብ ርከስ ክረብ ከመይ ሰናይ ምክትታል

ኣብዝ ሓለፈ ን30 ዓመት ዝተኻየደ ቓልሲ ኣንጻር ጸላእ ጥራይ ኣይነበረን። ኩነታት ከም ዝሃለወ ይሃሉ ምስ ባህሪ ምልምማድን ምውሃሃድን ንኸባቢኻ ምቕባል ንነፍስኻ ክረዓማ ብዝተደልየ ኩነት ሓሳብ ክተላማምዳ ኣእምራዊ ቓልሲ ምክያድ ዝተፈላለዩ መልክዓት ምንባር ዘይነብሩ ናሓዚ ኸለዉ ኣገልገልቲ ክሳብ ዝኾኑ ንኽትቅበሎ ምቅላስ ንዘይግመት ክኸውን ይኽእል እዩናብልካ ንሓዱሽ ሓሳብ ኣብ መንፈስካ እምነት ዓያይ ሓይሊ ንቕድሚት ዝደፍእ ስምዒት ተስርጽሞ ሓደ ነገር ክብድሃ ምስ ረኣኻ ተስፋ ትሰንቕ።

ዝከኣል ዘይመስል ከም ዝከኣል፣ ዝስገር ዘይመስል ከም ዝጠሓስ ካብ ተግባር ትምሃሮ። ሽዑ ነፍሲ ተስፋ ትረክብ፣ ንቕድሚት ትገስግስ፣ ዕላማኻ ኣንፈት ትረኽበሉ። ተልእኾኻ ካብ መዓልቲ ናብ መዓልቲ እናተሳለጠ ይኸይድ እሞ ሕልምታትካ ቅኒ ኢሎም ከም ዝገሃዱ ሙሉእ እምነት ትሕድር።

0: መጀመሪያ ናብ ሰውራ ክትስለፍ ከለኻ ገለ ነገር ዝሕደሰካን ዘገርመክብሉ ይኽእል እዩ። ኣብ ጉዳይ ኣመጋግባ ኣብ ህይወት ፈቲንካ ዘይትፈልጥ ከጋጥመካው ንብር እዩ። እስከ ብኸመይ ትቕበሎን ትገጥሞን
1: ኣመጋግብኦም ትገለመለ ኣይቲ ግደሰሉንኻ ብዛዕባ እንታይ እዩ ከመዮም ክምግቡኻ ከመይ ዕርቃን ኣሎ ብሉኻ ሞት ኣሎ ሕጂ ዕርቃን ሞት ጥሜት ፆምካ ምኻድ ድበሃል ነዚአን ስክትፀዋሮን ትኽእል ዲኻ እዚ ሕጂ ብክልሲ ሓሳብ ኣቐዲምና ፈሊጥናዮ ድፀናሕና እዩ ምስቲ ሓድሽ ምዃንካ ዘፈንፍነካ ነገር እንታይ እዩ ኣብቲ ተፈትፊቱ ዝመፅእ ቅጫ ኣብዚ ናይ ቦምባ ሞርታራት ሳናዱቕ ተዓሽጉ ዝመፅእ ሕጂ ኣብዚ ተዓሽጉ ክመፅእ ከሎ ንጣር ድንሽ ኣለዎ ኣብኡ ንጣር ድንሽ ኣለዎ እቲ ካልእ ማይ እዩ ግን እንጌራ ብዙሕ እዩ ዝመፅእካ ክመፅእ ከሎ ሕጂኡ ዳርጋ ፍርቂ ናይቲ እንጌራ ሃመማ ኣለዎ ኣብኡ ሕጂ ሃመማ እንዳኣለካዩ ኢኻ ትኸይድ ምክንያቱ ነቲ ክንድኡ ድኣክል ፊስቶ ኣብ ሓደ እየን ዝሰርሖኦ ድሓር ክፍትፈት ከሎ ክስታ የብሉን ፅፈት የለን ተፈትፊቱ ገለ ኣብ ኣድጊ ተፃዒኑ እዩ ዝመፅእካ ሕጂ ክትበልዕ ከለካ ጥራሕ ሓመማ ድኾን ሓዊሶ ኸውን ገለ ኢልካ ታሽሙ ትገብር እዚ ሕጂ ኢሪቴት ትገብረካ ምስቲ ሓድሽ ምዃንካ እቶም ገዳይ ማኡ ድፀንዑ ኣዝዳእታይ መቃምምቲ እዚ መረቂ ገለመለ ከምኡ እንዳበልካ መቸም ትለምዶ ዋላ እቲ ሓመማ ምልማድ ትበሎ እቲ ምብላዕሲ ትለምዶ
2: መብዛሕትኡ ብፍላይ ናብ ገጠር ገፁ ዝኸይድ ሰብ ናብ ሓውሲ ከተማ ዝኸይድ ሰብ ዝዛወር ሰብ እንተኮይኑ ካብተን ክልተ ውድባት ምስ ገሊአን ርክብ ኣለዎ ምስአን ርክብ ስለ ዘለዎ ከዓ ነቲ መግቦም ኣይሕድሰካኒ ክስንክታ ክስንክቱ ክፍትፍቱ ክፍትፍታ ትርኢኻ ስለዚ ልክዕ እስኻ ልዕሊትናትካ መግቢ ጥዑይ ከማ ነትናቶም ተፍቅር ከምዚ ጅግና ዝኮንካ መስለካ ምስኦም መብላዕሲ ከምዚ ፅቡቕ ገለ ነገር ጌርካ ትወስዶ ከምኡ ስለ ዝኾነ ካብ ኣብ ገዛኻ ክትበልዕ ኣብኡ ምስኦም ክትበልዕ ካብ ገዛኻ ክትውዕል ምስኦም ክትውዕል ትመርፅ ክሳብቲ ዕድመናይ ምውፃእ ዝኣክል ማለት እዩ
0: መግቢ ኣብዘይህልወካ ግዜ ኣብ ገለ ዓድታት ዘለዎ ከባቢ ምስትህሉ እቲ ኣማራፂ ፀገምካ ንህዝቢ ነጊርካ ካብ ህዝቢ መግቢ ምፅባዩ ይኹን እምበር ህዝቢ ንምምልእኻ ዝኣክል ክረኽበልካ ኣይክእልን ንስኻ እውን ልዕሊ ዓቕሙ ክበካ ይትፅበን እቲ ኣማራፂ ነተን ዝርካበን ተኸፊልካ ምብላዕ ጥራዩ
1: ሕጂ ተመሊስና ክንሪኦ ከሎና ኣብዚ ሰብ ንክኣምኖ እውን የሸግረካ እዩ ዝዝረበሉ ብሓቂ እውን ነቲ ሰብ እውን ንሕና ክነርድኦ መዓት ጥሜት ነሩ ገለ ኢኻ ትብል ግን ኣነ ሓደ ብሓደ ክነግረካ እንድሕር ደሊኻ መጀመርያ መሰ ዝለቕና ኣነ ኣብ ድሕር መስመር ኢና ተሪፍና ብሃንደሳ ተመዲበ ማለት እዩ ኣብዚ ክንተርፍ ከለና ናካ መግቢ ዝበሃል ነገር የለን መግቢ ካብ ህዝቢ ኢኻ ትእዝዝ ኳደረ ኢኻ ዓዲ ዓዲ ኢና ንኸይድ ንመግቢ ኢልካ 8 ሰዓት ኬድካ ኣብ ሓንቲ ዓዲ ተኣሽሙ ትኸውን ምስቲ ብዝሓ ኣቕምካ እዛ ዓዲ እዚኣስ ውሒዳ ሞ ንድሕር ውሒዳ ሲ ሓንቲ ጋንታ ብዛ ሓንቲ ጋንታፍቲ ሓንቲ ጋንታፍቲ ነናጥረን ምእንቲ ከዓ ክለካ ነታ ትብላዕተን ዓድታት ክከፋፈለካ ማለት ምእንቲ ንሓንቲ ዓዲ ድብን መሰበልካያስ ንገዛ ርእሶም ድብላዕ ዘይብሎም እዮም ንዓኻ ክህቡካ ኣነ ዝከረኒ ኣብዚ እቲ 78 መጀመርያ መሰ ዝለቕና ኣብዚ ከበሳ ኢና ነርና ሕጂ ኣብ ሓደ ዓዲ ኬድካ ትእዝዝ ሞ መጀመርያ ቁርሲ ገለ ክትሓስብ የብልካ ዚ ቁርሲ ገለ ድበሃል ኣሎ ድ ቁርሲ ድበሃል ዋላ እታ ሽማውን ኣይተድምፃን ኢኻ ከምኡ ዝበሃል ኣይተሓስብን ምሳሕ ሰዓት ክንደይ ይመፅእካ ኮ ኣንታ ዞም ዓዲስ ቅልጥፍ ኢሎም ዶኾን ኮኑ ይህልዎም ዶኾን ኸውን ገለ ስጋብ ሰዓት ክልተ ገለ ትፅቦ ሞ እዚአን ከዓ መጋባይ ድበሃል ኣሎ መጋባይ ሕጂ ነተን ደዲመፃቐጫ ካብቶም ህዝቢ ዝእክብ ማለት እዩ ካሊእ የብሉን ስራሕ ፀብሒ ካብቲ ህዝቢ እያ እተን ንጌራ ከዓ ካብኣ ሕጂ ነዚአን ዝኾነ ነገር ክትገብረን ኣይ ትኽእልንኻ ንኣብነት ንሕናስ መስርዕናስ 20 ሰብ ዝነበረትሉ ግዜ ነይሩ ነዞም 20 ሰብ ክልተ ቅጫ ገለ መፃኻ ክንዲምንታይ ኣግባዝኦም ክነግረካ ይክእልኒ መስርዕ እዘን ክልተ ቅጫ ሕጂ እንታይ ካ ክትገብረን በቃ ቁርስ ቁርስ ኣቢሎም እተን ፀብሐ ከዓ ሓንቲ ኣብታ ሕንኳ ካብቲ ክስታይ ገለ መበለአን ዝመፃኻ ርኢ መሰበልካ እቲ ጠሚኻ ዝነበርካ በቃ እተን ትሕዝቶም ትረእካዮን ሲ ይዕፆ ከምድካ ይኮነ ንድዕፆ ዘሎ ርእስኻ እዩ ኣብ ርእስና ሲ ነቲ ጥሜት ነቲ ዘይምህላው ከም ዘሎ ነገር ጥራሕ ዘን ክልተ እግሪ ንድሕር ከንቀሳቐሳ ድኽእል ወዲ ሰብ ከዓ ክስታይ ብመግቢ ኣይመውትን እዩ እምበር ድመውቶ ንኸውን ዳርጋ ኣይምተመለስና ኒኻ ትብል ሕጂ ነዚኣ ክክ ንዲዚኣ ትውሃብ ካብኣ ሰብ ቆሪሱ ከምዚ ክትፍትፍቲ ኮይንካ እውን ሰብ ክፍትፍት ከሎ ናብ ኣፉ ካብ ኣኸዮ እቱ እንዳተጠንቀቕካ ታወዲ ገለይ ተሓላለዩ ካብዚኣ ክትፍትፍት ከለካ ሓንቲ ከምዚኣ ክትገብራ ይትኽእል ንዋ ኩለ ናብኣ ክፍትፈት ኣለዎም ኩላካ ከዓ ኣብኣኢድካ ትእቱ ሕጂ ብዚ ቁሩብ ትርንዕ ድብለካ ገለ ሰብ ብህሉ ኸውን እንድሕራ ግዝፍ ቢሉ ሒዙ ሕጂ ካብታ ስኻ ትበልዓስ ከምዚኣ እንዳልካ ኢካ ደድሕሪኢ ትኸይዳ እንታ ከእትዋድ ኮላ ገለ ትብል
0: ኣብ ሜዳ እታ ተዘካሪትን ግንንትን መግቢ ቦጅቦጅ ተባሂላ እያ ፅዋዕ እዛ ቦጅቦጅ ትበሃል መፀውዕ መግቢ ካብ ምንታይ እያ ትዳሎ ብኸመያ ትስራሕ ንምንታይ ከት ቦጅቦጅ
2: ቦጅቦጅ ንብላ ንሕና ግን ፍልይት እያ ንኩሉ ፍትፉት ኣይኮንና ቦጅቦጅ ንብሎ ፍትፍት ንብሎ ኢና ጫ ንብሎ ገለ ንብሎ ኩሉ ቦጅቦጅ ትበሃል ግን ንሕና ነቦጅብጃ ክንብል እንተ ደኣ ኮይና ንኣብነት እታ ፍትፍት ትመፀካ እዛ ፍትፍት እዚኣ ከምዛ ዓንተ በይ ወዲ ብርጅዋ ዝበሎ ኣይትብላዕ ኣይትስላዕ ትኾነካ ዋላ ተእኽሊ ትሃሉ ወይ ዘይበሰለት ትኾነካ ወይ ትእኽሊ ዕር ብለካ መማቕርቲ የብላን ሽጉርቲ ይብላን ዘይቲ ይብላን ገለ ይብላን ማይ ውዑይ ብማይ ውዑይ ተርኪሳ ትመፀካ እሞ ጠሚትካ ምፅጋባ ትስእል ከይትበልዓ ከዓ ተኣብየካ መጨረሻ ነቦጅ ቡጃ ደታ ትብልጅ መቦጅቦጅ ኸ እንታይ እዩ ኣብ ገለ ኣጋጣሚታት ዓደስ ትረክብ ትኸውን ውሕድ ዝበለ ሱቕ ኢሉ ሓውሱ ማይ ክውን ኢሉ ኣብቲ ዝበዝሕ እዋን ግን መቦጅቦጂት ውን ማይ እያ ማይ ንጨውን እያ ክትከውን ስለዚ ነታ ፍትፍት ድመፀትካ ኣክንዳ ዓፃም ኣብያትካ ምሽ ምብላዕ ማይ ተእትወላ ትቡጅቡጅ ሕጂ እዚኣ ሕጂ ኩልካ ይኮንካ ንትገብራ ገለ ሕጂ ደይፈትዉ ኣለዉ ንኣብነት ከምዚ ግብር ኢሎም ከብሉ ባህ ደይብሎም ኣለዉ ብደፍናይ ከማ ኢላ ከላ ንብላዕ ብሉካ ሞተ ተፈለ ተፈለ ትበሃል ገሌካ በቲ ትፍለ ቶም ብሓንሳብ ዓፃም ቶም ቦጀቡጅ ሽዑ ፊትፊት ኢኻ እዚ ቦጅቦጅ ትብሎ ሕጂ ማይ መሰእተካሉ ይኸይድ እሞ ከም ምውራድ ተውርዶ ኣዳኽል የንፋዕ ማለት እዩ ከምዚ ዝኣተወ ይጠቀም ዓይነት ምዝ ግብር ቢልካ ትብሎ ኩሉካ ኢትካብኡ ምለስ እቲ ትመልሶ ትበልዖብኡ ምለስ ኣይትፋናፈኒ ኢኻ ዋላ ሓንቲ ፊትፊትፊትፊት ትብላ ሕጂ ከምዚ ጌርካ ጋዓት ንርእሳ ንገዛ ርእሳ ጋዓት ጋዓት ጋዓት ከም ጋዓት ትመፅእ እሞ እዛ ጋዓት እዚኣ ዝኾነ ፀብሒ እንተረኺብካ ኣላ ከምዚ ፍትፍትፍትፍትፍት ኣቢልካ ትብላ ስለዚ እታ ብቋንቋ ናትና ስታ ቦጅቦጅ ሲ እዚኣ እያ ማለት እዩ
0: ኣብ ገድሊ ቦጅቦጅ እቲ ተመራፂ መግቢ እዩ ተመራፂ ዝገብሮ ክፉእ ካይትፅላእ ካብኡ ዝገድድ ከይመፀካ ስለ ዝኾነ እምበር ጥዒሙን ፀቢቑን ኣይኮነን ነዚ ትስእንሉ ግዜ እውን ኣሎ ኣብ ግዜ ኩናት ቃዋሚ ምግብና ስለ ዘይብልካ ኣብ ካልእ ምብልሓት ተኣቱ ምናልባት ሓርጭ ናይ ምምላእ ዕድላት እንተተረኺቡ ቀጫ ይኹን እንጌራ ክስንክት ስለ ዘይከኣል ናብ ቅልልን ቅልጥፍን ዝበለ ካልእ ሜላ ኢኻ ተኣቱ
2: ጋዓት ኣላ እዛ ጋዓት እዚኣ እታ ዝቐልጥፈት እያ ድስቲ ላትካ ድስቲ ስኽትት ኣቢልካ ዕንጨይቲ ለካኡ እጉድ እጉድ ኣቢልካ ዋላ እናተዋጋእካ ክትገብራ ትኽእል ኢኻ ምናልባት ነፈርቲ ገለመለ ገለ ፀገማት ከይኮናካ እንተዘይኮይኑ ዋላ እናተዋጋእካ እዚ ግዜ ኣብ ዕረፍቲ ምሻ ኣለካ ፅጋዕ ኢልካ ባዕቲ ነዛ ድስትኻ ሰለስተ እምኒ ግብር ብልካ ስኽትት ተብላ እታ ቐልጡፉ እታ ጋዓት ግበርዋ ባህለች ብምንታይ ክንበልዓ ዝብሉካ ኣለውበት ኮይኖም ድሓን ድሓን ገረብ ብሓኽላ ንገብራ ከመያ እታ ገረብ ብሓኽላ እዛ ጋዓት እዚኣ ትጋዓት ተጋዒታ ንሳ ክትወርድ ከላ ማይ ከዓ ስኽተት ካልእ ካብተን ሓርጭካ ቁርባ ትርፍ ትብሎ ነታ ማይ ጨው ትገብረላ ሓርጭ ጌርካ ከዓ ስብቆ ትገብር ቅጥን ዝበለ ስብቆ ቅጥን ዝበለ ስብቆ ሽዑ ታጋዓት ቅርም ምስ በለት ኣብ ሰለስተ ዲኻ ኣብ ክልተ እምኒ ዲኻ መብልዕ ዲኻ ግብር መሰበልካያ ኣኽብብ ኣኽብብ ቢልካ ነዛ ኣፋ ግሌት ግሌት ግሌት ተብሎ ወይ ራሕባት ተለካ ኣብ ራሕባት ትገብራ ሃፀብሐ ትብሎ ሕጂ ሃፀብሐ እንታይ እያ ገረብ ብሓኽላ እታ ስብቆ እያ ሽዑ ኣብኡ ትዛረብ ጣ ዓቢል መሰብሰስልካ ወስኸልና ነታ ታወስኸልና ቁሩብ እያ ገዛ ክንካታ ፀብሒ ብምንታይ ዳ ክንበልዖ ፀብሒ ከይኮነትን እቲያ ሓፋስ ርጉዖ እያ እባ ሓፋስ ጋዓት እያ እቲያ ከዓ ቀጣን ጋዓት እያ ገረብ ብሓኽላ
0: ተጋዳላይ መግቢ ምህላውን ዘይምህላውን ንዕኡ ዓብዪ ሕቶ ኣይኮነን ግን ከዓ ይሕመቕ ይውሓድ ከይተመገብካ ክትከይድ ዘይነብሩ እዩ እንተዘይተመጊብካ እውን ዓብዪ ስራሕ ከተሰላስላ ኣይትኽእልን ኩሉ ወየይ ዝኾነካ ንሰዓታት ይኹን ንመዓልትታት ብዘይምግብን ማይን ትቕጽል ህይወትካ ክትሓልፍ እናደለየት ክሳብ ዘለኻ ትነክስ ብስነ ምግባርን ጽንዓትን ዝተሃንፀ ኣእምሮ ንኹሉ ከም ዝከኣል ይገብር
2: ንሕና ዝኾነ ነገር ጽቡቕ ነገር ንዓና ክጠቕመና ዝኽእል ብኢደዋኒንካ ሓንቲ ላ ድሓር ክዕልለኩም እየ ተንከስ ኣይትብልኒ ኢኻ ዋላ ክትመውት ደሊኻ ምክንያቱ ኣባናት ዝለዓለ ከስራሓናን ከኺደናን ዝኽእል ዲስፕሊን ነይርና ሕጂ እዚ ትብሎ ዘለካ እታ መግቢ ንሳያ ወዲ ዓከር እያ ወዲ ዓከር ሕጂ ብዘይካ እዚ ስቂልካ ኣብ ዓመት ክልተ ዓመት ውድብካ ተምፃኣልካ ሓንቲ ጤል ክልተ ጤል ሓደ ብዕራይ ክልተ ብዕራይ ገዲፍካ ስጋ ዝበሃል ከም ሕሩም ገዲፍካ ኢኸ የለን ኣብ ዓለም ከም ዘለውን ኣብ ምጥርጣር ኢካ ተቐቱ ጣይታ ፈልፈል ዝብል ኣብ ገዛኻ ዝገደፍካዮ ገለ ንሓደ ሰብ እንተ ደኣ ከተጎምጅዎ ወይ ከዓ ሃ ክብል ደሊኻዮ ብዛዓሱ ኢኻ ተዕልል ፈሊጥካ ኣነ ሕጂ ከምኡ ገብር ነይረ ስስዕ ሰብ እንተርእየ ፈሊጠ ቅድም ከምዚ ኢለ እብል ከምዚ ኢልና ዝግኒ ኣብ ፃሕሊ ምስ ተሰርሐት ስጋ ምስ ኣተዋ ፀለሎ ምስ መሰለት ጣይታ ምፅኢካ ምስ በልካ ሕጂ ብፍላይ እቲ ስስዕ ንተፅንዕ ዲ ካባድኻ ነዚ ኣፉና ክፈተ ንካልእ ከዓ ሽት ትብለሉ ረኣዩ ረኣዩ ጥፍጣፍ ጥራይ ክገብረ የ ገለት ሓብል ሕጂ ተረዲእከን ኣነ ኮይ ኮንኩንቲ ዝግኒ እንተ ዝህልየ ብለካ ትብሎ ሽዕ መጨረሻ ሕጂ እዚታ ትረስዕና ኢና እዛ ትብላ ዘለካ ንጎ

0: ዝወዲ ብርጅዋ ዝበሎ እቲ ቁርሲ ኢልካ ኣይትሕሰቦ እዚ ቁርሲ ገለ መለ ምሳሕ እታ ፍትፍት ድራር እታ ፍትፍት ነታ ፍትፍት ዝፀልአ ቅያር ዝደልየካ ከምዚ ኣቕጫ ኣብ ኢዱ ማይን ጨውን ገይር በላ እንታይ ትሕዝቶ ኣለዋ እንደ ቁሩብ ካርቦሃይድሬት ህልዋ ኸውን ናይ ነገር እኽሊ ነዛ ካርቦሃይድሬት እዚኣ ዘይትጠቅም ማንካ ድያ ክልተ ማንካ ካርቦሃይድሬት ዘለዋ በሊዕካ ትኸይድ ከም ዝበልካያ ሽጉርቲ ይብላን ዘይቲ ኣብ ፍርቆ ርሑኻን በፅሒ ይፈልጥኒ እሞ ብዓቕን ምክደንጃሉ እናገበርካ ኢካ ተንጥበላ ዓደስ እቲ ነገር ኣዝና ከይነጋንኖ ምናልባት ኣብቲ ቆዋም መድረኽ ሰለስተ ኮስ ክልተ ኮስ ንመስርዕ ዋሃበካ ኸውን ን28 ን20 ን25 ሰብ እዚአን እውን ኣጥፊኢናየን ንኺድ ትብል ተጥፍአን ሽኮር ክልተ ኮስ ዋሃባኻ ክልተ ኮስ ከዓ ኮስ ሓኪም ወስዳን ሕሙማት ኢሉ እታ ኮስ ከዓ ተርከብ ትብላ ሓንቲ ንግሆ ተብላ ትውድእ ድሕሪ ስፔዛ ይተሓትትኒ ኢኻ ዝበካ እውን የለን የለን ከዓ እቲ ስፔዛ ብቆንዱ እዚኣ ያታ ትመፀካ ወርሒ ሙሉእ ወይ 28 ወይ 25 መዓልቲ በዘን ቅጫ ድስትኻ ትስኽትት ማይ ትፈልሕ ፀብሒ ፈሊሓ ኢኻ ትብላ ፀብሒ ትፈልሕ ጨውቶ እትወላ ዘይቲ የለን ኣደስ የለን እታ ፍትፍት ኣብኣይ ኮንካ እንተእትዋ ኣብ ጀሪካን ቁራእ ጀሪካን ነታ ፍትፍት ከዓ ከምዛ ወዲ ብርጅዋ ድብላ ዝፀንሐ ብዓቐን እናፋፀኻ ፍትፍት ትበሃል ማለት ከይትኩልስ ዘሎ ጥሜት እሞ ገሊኦም ከይህሶ ኢኻ ፍትፍት ኣቢልካ ጨው እታ ክስታይ እቱ ቢልካ ትኸድኒ ፉኽ ትበለ ሕጂ ነቲ ማይ ነቲ ድስቲ ሙሉእ ትሰትዮ ሰትያ ሽዑ ብርክተልካ ትበልዕ እዚኣ ንዓኻ ዝግኒኣ ካብሬቶ እያ ዱሎት እያ ፓኒኖያ ሃምበር ኩሉ እያ ኩሉ እቲ ብዓለም ዝብላዕ እያ ንዓኻ እዚኣ
1: ሰባት ብሕጊ ባህር ኢና ንምእዘን ንህይወትና ካብ ዓይነታት ምግቢ ትደልዮ ዘበለ ኸነማልኣል ኣሎና ገለ ነገር ምስ ነጉለላ ኸዓ ሳዕብኑ ብዝተፈላለዩ ሕማማት ንጥቃዕ ኣብ ገድሊ ግን ካልእ ኣረዳድኣን ኣገባባትን እዩ ነይሩ ንምዃኑ ኣብ መስርሕ ምንባር ኪኑ ሕግን ባህርን ምኻድ ብኸመይ እዩ ዝከኣል
2: እዛ ኤርትራ ኣብ ርእስኻ ኣላ እዛ ተሰኪምካዮ ዘለካ ኣብ ኤርትራ ነዞም ኩሎም ጥሜት ንብሎም ዘለና ነዚ ቦጅቦጅ ተብላዓካ ነቲ ገለ ተብላዓካ ተስተማቕሮ በዕልካ ንኣብነት ብፆትና ስታይ ይብሉ ነይሮ መሰካ ክትልፋ ሓደ ግዜ እንታይ ገብርዋ ምሽ ክስታይ ኮነካ ነቲ ምስ ፈታፈትዋ ገለመለ ምብላዕ ኣብካ ብውዑ እዩ ምሽ ኣብ ዝሑል ኣብ ዛሕሊ ክስታይ ገብርዋ ይፀጥሑዋ ሕጂ ንጉሆታ ይትበሃል ሰካ ርቆ ኣታ ሕጂ ተለሚዱ ነይሩ ብትልፋዕ ካብቲ ርቆ እስካ ምፃሎም ገለ ዋላ ጋሽቶ መፅኦም ተለሚዱ ሕጂ ርጉኦ ዳ ከበያ ምፅኦም ወገለ እዩ ድብልቲ ጋሻ እንታይ ርጉኦ ዳ ከበዮም ክመፁ ድሓር ቅርብ መሰብ ኣታ ዘዲ ዝርጉኦኹም ዳ እንታይ ዳ ዘለካ ሕጂ ክሳዕ ኣዝሒልካ ከምዚ ጌርካ ክትበልዖ ከለካ እንታይ ትጥብረኣኻ ዘለካ ንነብስካ ናብ ሓቂ ድብላዕ ገለ ይኮንካ ንትበልዓላ ዘለካ ሕጂ ምናልባት እቲ ንሕና ንዛረበሉ ደና መድረኽ ካብቲ እቶም ቅድሜና ኣያታትና ዘፅንሕዎ ኣናባብራ እሶም እዮም ሕጂ እሶም ሲ ትዝበዝሕ ግዜኦም ሓንቲ ሩ ዝበሊዖም ንሕና እቲ መግቢ እዩ ደኣ ሕንጃር ምንጃር ኮይኑና እምበሪ ኣብ ኣፍና ዝኣቱ ነገር ኣይሰኣና እሶም ግን እኽሊ እዩ ዘይነበሮም ሓንቲ ኩባያ ሩሲ ንመዓልቲ በሊዖም ዝኸዱሉ ግዜ ነሩ ኩባያ ሩስ ከዓ ዝተሳእነሉ ግዜ ነሩናቱ ሕጂ እዞም ሰባት እዚኣቶም ከምዚ ኢሎም ዘፅንሕዎ ንሕና ነዚ ዝብላዕ ከፊ ኢልና ኢልና ክንዓብዮ ኣይንኽእለን ኢና ንነብስና ከዓኒ ብኡ ስለ ዘእመናዮ እዚ እዩ
1: ነቲ ክትረኽቦ ዘይትኽእል ከም ዘይትረኽቦ ምፍላጥ ጥራይ ዘይኮነ ብዛዕባኡ ደጋጊምካ ምሕሳብ ንባዕሉ ጌጋ ምዃኑ ትንገር ትምሃር ትቕበሎን ትኣምኖን ከዓ ሽዑ ንነብስኻ ብዛዕባ ቀንጠ መንጢግንካ ኣገደስቲ ነገራት ከም ዘይትግደስ ትገብራ እሞ ነቲ ቀንድን ናይ ኩሉ ሰብ ትፅቢትን ዝኾነ ሓሳብ ብማዕረ ተሰላሰል ትጠምናሃ ኣለኻ ብፅምእና ለኸትካ ብቑርና ተገረፍካ እናድኸምካ እንተሰዋእኻን ብሓፈሻ እቲ ኣብ ህይወት ኣሎ ዝበሃል ሕማቕ ነገር እናፈተነካ ከሎ ንኹሉ ከም ጽቡቕ ትወስዶ ህይወት ከም ዝገበርካያ ድያ ዋላ ከም ዝገበረትካ ዝብል ሕቶ ብኸቢድ ፈተነ ኣባይታ ተመስክሮ ኣእምሮ ንመትከል ዕላማ ኣብ ሓደ ነገር ምብጻሕ ብዝብል ድልየታት እንተሃኒፅካያን ኣሚናን ህይወት ዝበልካያ ክትኩነልካ ትኽእል እያ ትጋደል ክሳብ ዘለኻ ኣብ ቅድሜኻ ብዙሕ ነገር ይጽበየካ ቁልቁል ወሪድካ ዓቐብ ክድይብ ናይ ሰዓታትን መዓልታትን ጉዕዞ ብዓብዪ ድማ እትመሪር ኩናት። ነዚ ክትብድህ እንተ ኮንካ ኣእምራዊ ድልውነ ጥራይ ዘይኮነ ኣካላዊ ድልዳሎ እውን ከገድሰካ እዩ። ቀጻሊ ሓደን ተመሳሳልን ዓይነት ምግቢ ክትምገብ ምኽኣል ኣማራጺ ምስኣን እኳ እንተኾነ

0: ግራትካ ብሓባር ክትፈትሕ ጥራይ ትቃለስ። ኣብ ገድሊ ብዙሕ ዘገርም ነገር ይሓሊፉ። ብዓብዩ ኣንጻር ጸላኢኻ ዝግጥም ዓብዪ ዕላማ እኳ እንተሃለወካ፣ ምናልባት ገለ ነገር ትስእን እሞ ካብ ጸላኢኻ ከም ትረኽቦ ትገብር። ካብ ጸላኢ ኣጽዋር ንኽትማርኽ ትቃለስ ኢኻ። በቲ ሓድማ ዝብላዕ እንተስኢንካ እውን መግቢ ንምርካብ እተካይዶ ኩናት ኣሎ።
1: በዚ ናይ ደብዓት እዩ ጸላኢ ብግራት ገለ እዩ ዝመፅእ ነይሩ። ኣብዚ በዓል 91 ገለ ዝበሃል ንበዓል 551 ገለ መለ ከባቢ ሒዝዎ ነይሩ። ሕጂ ብኡን ላዕሊ ገፁ ክመፅእ ከሎ ንበዓል ደብዓት ገፁ ንሕና እንዳተኸታተልናዮ ንላዕሊ ገ ንመፅእ ሓደ ጉጅለ ሽዑ ግን ንሕና ንቅድሚት ኣቲና ስለ ዘለና ካብ ድሕሪት ክመፃና ይክእልኒ። ሕጂ ንሕና ንፀላኢ ገዲፍናዮ ከዓኒ ንድሕሪት ናብቶም ብፅትና ክንምለሳ ይንኽእል ኢና ክንከታተሉ ኣለና መግቢ ይነበረን። ምክንያቱ ብሬድዮ ሓበሬታ እንዳሃብካ ኢኻ ትኸይድ ትምለስ። ነዚ ክንገብር ጋላ 7 መዓልቲ ቢሉ ኮይኑ ኣብዘን 7 መዓልቲ ግን እንታይ ነርና ዘይክሓዳ እዚ ጣሓሸም ዝበሃል ነሩ ኣብ ናይ ገርወኛ ቢስኮቲ ከመነጂ ክልተ ፍሬ ይወሃባኻ ፀባ ከዓ ሓንቲ ኮዛላትካ በዚ እንግን ከመይ ጌርካ ኢኻ ሞ ነቲ ጎቦታት ከዓ ዝበዓል 91 ብለካ ብራኸየ ነጥብ የ ነገረካ ዘሎ ናቑኢኻ ትወፅእ ናብኡ ትወፅእ ድሓር ንፀላኢ ብኡ ኮንካ እንዳ ተኸታተልካ ተኣሽሙ ትገብር። ኣብ መወዳእታ ቅድሚኡ መዓልቲ ሒዞ ንኡ ስለ ዝነበራ ቅድሚ እቲ ግዜ እንታይ ይፀኒሐና መስለካ ጉስማጥ ናተን ኣብ ባኮታት እንዲ ሕጂ ማይ ጀቕጀቕ ዝበለ ነሩ በቲ ናይ ደብዓት ታሕቲ ምስ ወረድካ ኣብኡስ ከምዚ ማኪና ተሸኪላተን ኣደኣለዉ። ነቲ ጉስማጥ ግን 3 ባኮ 2 ባኮ ኸውን ንመሕለፍ መርገፂ ገይሮ ንኡ ሓሊፈን ሕጂ ንሕና ርኢተ በልናኡ ጉስማጥ ረጊፆ ንኡ ከይደን ክስታእ ኮይኑ ብኡ ከበኩዕ ደልዩ ግን ሓድሽ ተኣሽሙ ስለ ዝኾነ ኣንቱም ሰባት ቢንያም ቦጥ ዝበሃል ነይሩ ምሳና ኣንቱም ሰባት እዚ ደይኑ በልዖ ምክንያቱ ሓንቲ ይብለና እዚ ሽዑ ኣብኡ ናተን ከዓ ከምዚ ናይ ማርጋሪን ታኒካ ገለመለ ነይሩ ዝደርበዮ ከመይ ጌርና ክንበልዑ ነዚ ከመይ ጌርና ክንጉሕጦ ሽዑ ካብቲ ድረገፆ ናይቲ ታእካ ትብሎ ካብኡ ግሕጥ ግሕጥ ኣቢልና ኩሉ መሰውፃናዮ ክበዝሕ ከዓ ኮይኑ ተኣሽሙ ሽዑ በዚ ኣብዚ ሬንኮት ጌርና ተኣሽሙ ጌርናዮ ብድሕሪኡ ካብቲ ሬንኮት ክጋዓት ኣለዎ ከምታ ዝበልና ያዛ ቦጅቦጅ ክምጅብጃ ኣለና ተኣሽሙ ምክንያቱ ምእንቲ ክስታይ ከይከውን ተጋዒቱ ሕጂ ክትሪኦ ከለካ መቸ መምለሰካ እቲ ዋላ እቲ ሕብሩ ዋላ እቲ ገለ ስውዒልካ ከም ገለ እዩ ዝመስል ሽዑ ግን ናቱ ቁሩብ ንእሽተይ ጨዋ ኣለዎ ገለ መለ በቃ በሊዕናዮ ንዑ
0: ትደልዮ ነገር ንክትረክብ እቲ ልክዕ ፀዓት ከተህልኽ ከም ዘለካ ረትዓዊ ነገር እዩ። ናፅነት ንምርካብ ኣብ ሜዳ ዝተኻየደ ቃልሲ ዘርዚርካ ዝውዳእ ኣይኮነን። ብሰንኪ ጥሜትን ጽምእን ነብሳ ሃልዋታ ክሳብ ዝጠፍአ ስንኻ ምንካስ ግን ካብቲ ልሙድ ፃዕሪ ዝተፈለየ ነገር እዩ። ኣብቲ ኣጋጣሚ ብኣካል ዝነበሩ ተጋደልቲ ብውሕዱ ዝኽሮም ክዕልሉ ከለዉ እቲ ደቀቕቲ ዝመስል ኣጋጣሚታት ከይተረፈ ዓብን መሳጥን ዛንታ እዩ። ኣብ ገለ መፃብቦ ምስተኣቱ ወይ ድማ ካብ ናብና ተጓዓስካ ሽግራት እዩ ዘጋጥመካ ጸገም ቅድሚ ሞትን መስዋእትን።
1: እቲ ክሕለፍ ዝተባሃለ ቦታ ጸላኢ ነቲ ተኣኻ ትብሎ ሰሚዕዎ ዓፂዎ ስለ ድፀንሐ ኣቱ ይከኣልናን ግድነት ከዓኒ ናብ ውሑስ ቦታ ክንምለስ ኣለና። ክንምለስ ተኮይና ሕጂ 36 ሰዓት መግቢ ዝበሃል ነገር የለ። ሕጂ ወዲ ሸቃ ግብሪ ሂወት ወዲ ሸቃ ዝበሃል ነሩ ኣብታ መስርዐ ምሳ እዩ ሕጂ ኣነ ንዑ የ ዝኣምኖ ምክንያቱ ክንዲምንታይ እዩ ዝኸውን ንሱን ጉብዝንኡን ካልእ ነገር እዩ እሞ ዳእታ ወዲ ብርዥዋ ኢልነ ወዲ አ ኣነብለን ሰንቢዳ ኣነ ዋተ ኮንካ ወዲ እግረይ ኩሉ ኣብዩ ምንቅስቃስ ዋ ሕጂ እሱ ንድሕር ከምኡ ኮይኑ ስትዮም ካልኦ ዳኣሞ እንታይ ክብሉ እዮም እሞ ዕጥቅካ ክበለካ ኑ ዕጥቀይሞ ዝኾነ ሰብ ይሂብኒ ሞታ ዳ ክንገብር ሕጂ ፅቡቅ ኣጋጣሚ ኮይኑ ኣእዱቅ በዚ ወርዳ ዕፉንሲ ከምዚ ጠቢሶማ ገለ ጠቢሶም ዝበልዕዋስ በቲ ሓደ ወገና ደይወድእዋ በዚኣ ጫፋ ከዓ ነይርዋ ሕጂ ኣነ ልዑል ቢለታ ኣድጊ ክትበልዓ ከምዚ ከምዝተንፈፍዋ ነረስ ነታ ኣድጊ ሕድጋ ቢለ እንካ ወዲ ሸቃ እዚኣ ብላዕሊ ሕጂ ተኣምነኒ እንትኸውን ነተን ዕፉን ብልዕብል ዓቢሉ ቁሩብ ማይ ዝተገለ ኢለዩ ቀሪብና ኢና ናብቲ መውዓሊ ቦታ ኣቶ ኣጆኻ ልክዕ ንዕ እምብልዕ መሰበለ ወዲ ሓድሽ ሂወት ዘርዩ ብድድ ኢሉ በቃ ከይድለይ ሽዑብቲ ዝባን ፋኑስ ዝበሃል ዝሓርሱ ከማ ናብ ባሮንቲ ተሰውኢ ትወዲ ዋላ ዝብለካ ዋዲ ሸቀ ሕጂ ድሕሪ ናፅነት ተሰውኢ እዩ እዚ ፋኑስ ዝብለካ ዲሃይድ

0: ቤት ኮይኑ መቸም ሸዓ እታ መውዓሊ ቦታና ካብ ርብዕ ሰዓት ንላዕሊ ተኽይድ ነራ እንተትኸውን ዋላ ሓንቲ ሂወት ኣይነበሩ ትወዲ እቲ ሂጂ ዝበለካዮ ድዩ ክሳዕ ክንደይ ዳኣክል ንሓደጋ ዘቃልዕ ነገር መፅእ ነይሩ ናብ ሞት ትበፅሓሉ ግዜ ኣሎ መውት ይሰብ ሕጂ ትደሞቶ እንታይ እዩ ትጥሜት ኣይኮነን ደሞቶ ዘሎ ትድኻም ኣሎ ትፅምእ ሎ ምስኡ ትጥሜት ንድሕር ትወሲኽዎ ምስቲ ዝሓደርናየ ናይ ባሩድ ናይ ቶክስን ገለመለ እንታኣኻ ትብሎ እዚ ወዲ ዲሃይድሬት ኮይኑ ኣብኡ ምስኣተኻ ድሓር ዳርጋ ሰለስተ መዓልቲ ኸማ እንተኣሽሙ ምኳን ኣብዩ ትወዲ ናብ ንቡር ምምላስ ኣብዩ ነብሱ ስለዚ ክሳዕ ከምዚ ዝኣመሰለ ተኣሽሙ ዝጋጥመና ውን ነይሩ እዩ
1: እዚ ዝብሎ ዘሎ ሲ ንሕና 79 ሓምሻይ ወራር ምዃኑ ኢና ኣቕፋ ነርና
2: ጉዕዘና ንቕፅል ሕጂ ክንኣቱ ኢና ባሓር ክንኣቱ ኢና ሕጂ ክንኣቱ ኢና ባሓር ክንኣቱ ኢና ክንብል ምሸት ዝኣተናቡ ኣብ ጥቓ ፀላኢ ከባቢ ካብ ሰዓት 3ለስተ ናይ ለይቲ ዝተዳለና ሳብ ሰዓት ሓደ ናይ ቀትሪ ማየለ ገለ የለ ሽዑ ወዲ በላይ ትመራሕ መስርዕ ከምዚ ኢሉ ተሓቡኡ ተባሂልና ነፈርቲ ብኡ ፍትሻ ነይር ከምዚ ኢሉ ገመል ከኣብ ዝልዕለና በልዕ ሃም ዓጠቕ ዓጠቕ የብሎ ፀይቱ ኢልኒ ከምዚ ክትብል ኣይትኽእልኒ ኢኻ በሪቕና ኢና ሓርከዓ ከይትንቀሳቀሱ ዕረ መንቂስና ብዝነብስና ኢና ጌርና ከይንርአ ፀይቱ ኢልኒ ወይ እታሜት ነበር ፅሙማይ ኢልኒ ኣታ እንታይ ማ ክንገብር ገመል ምሽ ናይ ክልተ ቕነማይ ሒዙ ገለ ዶ ገለ እዮም ዝብሉ ከምኡ እዩ ዘረብኡ ወዲ በላይ ራሓ ክፍሉ ሰራዊት ኣሎ ሕጂ ናይ መካናይዝ ምሽ ክልተ ቕነ ዶ ገለ ዶ ሒዙ ከይድ እዩ ዝብሉ ገለ ኢልኒ ሕጂ እንታይ ማለት እዩ ኣከብዱ ህልዋ እዩ ሞ ዋላ ቀዲናስ ከም ገለ ዶ ንረኽበሉ እቲ ማይ ማለት እዩ ኣብቲ መወዳእታ ክልተ ቕነ ረኺብናዮ ንኸውን እሞ እንታይ ፈዲጥና ከዓ ብላኣንከዓ ከምዚ ኢለ ተረዲካኒ ኣብቲ መወዳእታ ክልተ ቕነ ኣብኡ ህሉ ከዓ ስኻ ወዲ ይኸውና እንታ ወደይ ዝቕበለና ገነ ንብሎ ዳሓር ልክዕ ከምዚኣ እናበልና ከለና ተበቀስ ይባሃል ብግስ ኢልና ሓንቲ ኪሎ ሜትር ፅሪት እያ ግን ሰዓት ሓደ እያ ታቐትሪ እታ ናብ ነብስና ዝነበራ ረሃፅ በብ ዘለዎን ውፅእ ውፅእ ውፅእ ምፀላእ ገጢምና ንገድ ፀላእ ብሸዓ በፂሑ ይተርር ማይ ኸልኣና ማይ ኣላ መንጎና ተታኩስና ተታኩስና ተታኩስና ኣብዛ ዝብለካና ተታኮስና ከለና ኣነ ብራሸብ እዚኣ ኣላትኒ ወዲ ወልዳይ ጠጠው ጠጠው ወፃይቱ ሃብራሸኸ ኢልኒ ምክንያቱ በዓል ርሻን በዓል ለምለም ወልዱ በዓል ጓል ዕሻ በዓል ሃና ዝበሃላ ኣዋልድ ኣለዋን እዘን ኣዋልድ እዚአን ክሳብዛዕለት እዚኣ ድሓን እየን ነይረን ኣብዛ እዋን እዚኣ ግን ክከኣላ ዘልየን ስኻይ ትሰትን ኢኸ ይህቦታ ብራሽ ከምዚኣ ገይሩ ክፍት ኣቢሉ ምዛ ደርጃ ዝብላፀነ በታ መክደኒት ታዕ ኣቢሉ እንክብላ ኣብዛ ኣፋ እንኪ ክድን ክድን ታዲ ኣነ ህጂ ዝከረኒ ሽዑ መይት እየ ዘለኹ ኣነ ብገዛ ማየ ታዲ ኣታዲ ወልደ ወፃይቱ ከምኡ ክትብል ዜን ኮ ክመታ ደልየኒ እቱ ተታኮስ ተታኮስ ዘይተፀበኮ ክሳብ ሕጂ ብዓይነ ይረኣየኒ ናይ 44 እዚስ ጋንታ እዩ ንበይኑ ኢልና ንጨርቀሉ ነበርና ክም ድገሎ ጎበስ ከምዚኣ ኢሉ ብእኒ ተሃርሚ መሲል ንርኢ ተበልክዎ ዘይተሃርሚ ርኢ ተበልክዎ ከምዚኣ ኢሉ ኮልቦዲሰሎ ንቕፅ ኢሉ ዝጎበዘ ካባና ከዓ ጎበዝ ዳርጋ በቲ እዋንቲ ስኩንታል ዝኸውን ኣባቡ ሃብቴ ሃብተ ትፈልጦ ኢኻ ሃብቴ ሃብተ ሲ ክንዲ ሰብ ኢሉ ይፈጠረን ክንዲ ገለ እዩ ዝኸውን እዚ ሰብ እዚ ከዓ ኣብተን ውግእ ዝለዓልን ዘይለዓልን ንብረት ኣልዒሉ ሸገርገር ሸገር ናብዚኣን ናብዚኣን ይዋና ጨፍ ፅቡቕ ስለ ዝሰርዐ ተንረሃፅ ወዲእዎን ልካዕ ተታኩስና ተታኩስና ተታኩስና ከባቢ 4 ክንበፅሕ ከለና ሰብ ወዲኣ ንእሹ ኣግነት ነይረና ባ ኣብተን ኣግነት ኣትዮም ገሊኣ ስሪኣ ትቆርፅ ገሊኣ ገለ ትገብር ገሊኣ ባላንቲና ሰትያ ባላንቲና ዝበሃል እዚ ናይ ርእሲ ሰትያ ከውክል ሽዑ ንሰትየቶ ክወርደላ

0: ኣይክእልኒ ኣው ኣዳ ባላንቲና ኣይትስተይዎ ገለ ኮልበዲ ሰሎ መይታ ኩላ ኣጋጣሚ ምሸት ኮይና ዘረአዩ ዝበሃላሉ ሰይድሺ ሬድዮ ኦፕሬተር እዩ ነይሩ ከምዚ ኣቢሉ እዛ ሬድዩ ነዛ ምዝራብሲ እዩ መጨረሻ ክብል ክብል ክብል ክብል ክብል ኩላ ወዲቀያ በዓል ኮማንድስ ወዲቆም ተሰዊኡ ኣሎ ኮማንድስ ንብሎ ብርሃም ሰዊኡ ሂጂ ኣብዚ 88 ተሰዊኡ ንሱ እውን ወዲቁ መን ኮይነን ዓለይቲ እተን ኣዋልድ እተን ሓንቲ ብራሾ ፍርቂ እዚኣ በዛ መክደኒ ንህበን ነበርና ንሰን ተዋና ጨፍቲ ኮይነን ከምዚ ክብላ ጀሚር በቃ ቁምጠን ጌይርን ካብዚ ናብዚ ንጎያ ካብዚ ናብዚ ንጎያ መጨረሻ መን ወድቕ ኣባቦ ንፀላኢ ናይ 500 ሜትሮ ፍልሊ ከማን የለን ከባቢ 300 ሜትሮ ገለ እዩ ኣብኣ ወድቁ ከምዚኣ ኢሉ ምዚኣ ብል ከተልዕሎ ኣይትኽእልኒ ክትገድፎ ኣይትኽእልኒ ክገድፎ ኣይከኣላ ከልዕሎ ኣይከኣላ መጨረሻ እንታይ ጋንታ እኳ ወዲቃ ኣላ ብሙላ ጋንታ እኳ ወዲቃ ኣላ ግን ናቱ እታ ጋንታ ኣብ ወዲቃቶ ዘላ ተገብሲሲ እያ ዘላ ገሊ ኣብ እምኒ ገሊ ኣብ እልብ ገሊ ኣብ ገለ ገሊ ኣብ ገለ መጨረሻ ንሕና ኣነን ካልኣይ ንውጋእ ገለገለ ብኡ ንመፅእ እዚ ወዲ ከምዚኣ ኢሉ ካልእ መፅኡ ዘልዕሎ ሰብ የለን ሰን ከልዕሎ ኣለዎን ከልዕሎ ኣይክእላን እየን ከምዚኣ ኢለን ዲስካሽ ንገብራ እንታይ ክንገብረልካ ይብሎ ኣይ ንገድፈካኒ ኢና እንታይ ክንገብረልካ ትገብራለዩ ዶ እብለን ሂጂ እወ ሽንቲ እንተልይክን መንዲል ኣጠልቂኽን ኣምፃለይ ይብለን ርእየ ውይ ሕጂ ሃና ኣላ ሰውኦትን ኣላ ውይ እንተረኺብና ልካ ድኣድሓን ትብል የለን ኖ ሽንቲ ዘሎ እዩ ካበይ ከተምፃ ኣሎ ድሓን ኢላ ነዛ መንዲል ሕዝብ ኢላ ናይ ነገር ጓል ኣብዚኣ ኮፍ ኢላስ ዓቢላስ ቁሩብ ትረክበሉ ቁሩብተ እንካበል ከይከ ደኣ እንካበል ትብሎ ሕጂ ነታ መንዲል ጨቢጣ ከምዚኣ ኢሉ መይት እዩ ዘርግሕያ ዘርግሕያ ብላ ነታ መንዲል እቲ ዝርግሓ ንገፍ እያ ንግፍ ኣብዚ ግበርለይ ኣብዚኣ ገይራትሉ መን ኣይት መን ውዝን ሰከንድታት ኣብ ውሽጢ ሰከንዲ እዚ ወዲ እዚ ቋሕ እዩ
1: ኣብ ግዜ ገድሊ ዘይግበር ነገር ኣይነበረን እንተ ጠሚኻ እንተ ፀሚእኻ ዘይብላዕ ክትበሊዕኻ ትደናደን እታ እንኮን ሓንቲ እንተኣምና ቦጅቦጅ ዓዲ ምሰርሓቐት ዘይግበር ትገብር እቲ ፅቡቕ ነገር ግን ኩሉ ብዋዛን ሰሓቕን እዩ ዝድምደም
0: ኣብ 81 ንስ መሰጋገር ናይ ሻድሻ ወራርያ ነራ ሕጂ ምግቢ ብቲ እዋንቲ ኩለን ዓለም ኣንጻርና ኮይነን ብዓቕሙ እውን ዩኒመሪ ኣንጻርና ኮይኑ ሱዳን ተዓፅያ ነራ እታ ምግቢ ምግቢ ነበርን ከምዚ ዝበለካ ድብርጃ 4 ቅጫ 5 ቅጫ ኮይኑ እንታይ ገይሩ መስለካ ሓደ በርሀ ዓንሰባ ንብሎ ወይ ከዓ በርሀ ሸገርገር ንብሎ ነሩና ዓቕሉ ምፀበቦ ዝብላዕ ምሳኣኒ ገሪምዎ ኖ ዓዳይ ከዓ ኣሎ በዓል ቀብሩኦት ገልመኒ ከይዱ ማይ ክወርድ ከሎ ለምለም ርእዎ ብቲ ትሕተ ዓዳይ ኩሉ መዓት ዝሰዓር ማዓሪ ኣቑፅልቲ እዚ እንታይ ክብል ኢሉ ነቲኦም ጥራይ ምእማኖም ኢሉ ትኽኢሉ ብታ መስርዕ መፅኡ ሳልሳይ መስርዕ ትበሃል ኣልጌኒ መፅኡ ሓምሊ ዳኣ መሊኡ እንዲ ዘሎ ዚ ኢልዎ ኢሎሞ ሓምሊ መሊኡ ኣሎ ዚ ዋዕ እወ እንታይ ትብል ኣበየ ኣሎ እዚ ትሕቲ ዓዳይ ኣሎ እዚ ኩሉ ትሕቲ ዓዳይ ዘሎ ወ እብላዕ እዩ ወብላዕ ትፈልጦ ወፈልጦ እንታይ ይበሃል ሸሸመነ ሸሸመነ በሃል ወ ንዓበል ቀሲ ኢልካ ሰብ ከይርኦኩም ክልተ ኮይንኩም ሓሚልኩም ኣምፅ ብልዎ ከይዶም ሓሚሎም ሓሚሎም ሓሚሎም ሓሚሎም ሓሚሎም የምፅዎ ኣምፃ ኣቢሎም ኮፍ
2: ካልእ መስራዕ ከይትርኦም እተን ካልእ ጋንታታት ከይርኦም ምክንያቱ ክልተ ወርሖ ክበልዕዎ መታነቲ ስታይ ተጠንቀቅ ከይትነግር ኢሎሞ ቀርዲዶም ቀርዲዶም ቀርዲዶም ቀርዲዶም ኣብዘን 4 ቅጫ እንዲኦም ክእትዎ ቀርዲዶም ኣብኡ ጣዓሞን ቀርደትን ገለን ኣብሰልትን ፈትፈትን ኮይኖም ውዒሎም መጨረሻ ጋንታ ፀዊዐማ ኣባ መስርዕ ፀዊዐማ ብልዕ ተባሂሎ እዋ እዚ ተረኺቡ በሊዓ በሊዓ በሊዓ በሊዓ ሳዕሪያ በሊዓ ፀጊባ ድፋዕ ውፃእ ተባሂሉ ድፋዕ ወፅኦ ድፋዕ ምስ ወፁ እቶም ቀዳሞት ጣዓሞም ከባቢ ሰዓት 8 ከብዶም ጀሚርዎም እቶም ዳሕረወት ጣዓሞት 9 እቶም ተደረርቲ 10 እዛ ምልእቲ ኣሃዱ ነዘን ዘይብላዓ ስለ ዝበልዐት ኩላ ውፃኣት ንውፃኣት ኮይና ምልእቲ ለይቲ ክትመላለስ ሓዲራ ከምዚ ኢላ ኣኽር ካብቶም ኣሃዱ ክወድቁ ደልዮም ማለት ሲ ብሰንኪ ውፃኣት ክሞቱ ደልዮም ክሞቱ ምስ ደለዩ ወሲድካ ሕክምና ናይ በጠልን ተተሰኪምካ እንታይ ደኣ ኮይኖም ሳልሳይ ጋንታታ እንታይ ደኣ ረኪብዎም ኣንታ በርሀ ሸገርገር እንዲ ሸሸመነ ኢሉ ቆፅሊ ልዕዎም ስንህልካ ክሞቱ ደልዮም ንስ ንርእሱ ካብቶም ቀዳሞ ጣዓሞ ስለዝኮነ መይቲ ተሰሊቁ ይታ በርሀ ንበሎም ንሳና ዳ ምንታይ ክንብል በር ኣብ ዓድና ስብላዕ ነይሩ እዩ ንድዕዚ እዩ ተፃቢእና እምበር እናበለ ጋንታ ጠፊዓ ነይራ ማለት ዘየዚኣ ዚ
1: ምንባር ምርጫ ናይ ነብሲ ወከፍ ፍጡር እዩ ምንባርካ ዝኸልፍ ሓይሊ ምስ ዝመፀካኸ እቲ ምርጫ እንታይ ይክኸውን እዚ እውን ነቲ ሓይሊ ምፅማምን ምፅዋርን ተወሳኺ ሓይሊ ኮይንዎ እዩ እዚ ኩሉ ሽግርን መከራን ጥሜትን ፅምእን ስንክልናን መስዋእትን ሓደ ነገር ንምድላ እዩ ብናይ ሓባር ቃልሲ ነቲ ቐዳመይቲ ምርጫ ምንባር መሰልን መንነትን ንምርግጋፅ ኩሉ ነገራትካ ኣብ ሃረርታ ናፅነት ምውሓጥ
3: ኩሉ ግዜ እቲ ጥሜሲ ምስ ጉዕዞ ከነተኣሳስሮ ፀኒሕና ምስ ውግእ ከነተኣሳስሮ ፀኒሕና ምስ ፅምእ ከነተኣሳስሮ ፀኒሕና ምስ ኩሎም ምስ መውጋዕት ምስ መስዋእት ምስዞም ኩሎም ነገራት እዚኣቶም ከነጠቓልሉ ከሎናስ እንታይ እቲ ዕላማ እንተልና እቲ ራእይ መንገድና ፅመት መንገድና ፅመት እዩ ንመንገድና ፅመት ተጋዳላይ ብምንታይ እሞ ዘይደልያ ተጋዳላይ ንመንገድና ፅመት ብመስዋእቲ ደሊዋ ብምስንካል ደሊዋ ብመውጋእቲ ደሊዋ ብጥሜት ደሊዋ ብፅምኢ ደሊዋ ብመሪር ጉዕዞ ደሊዋ ብኩሉ ምስእዚ ኩሉ ከማንሲ ምስ ዝነበሮ ናይ ማሕበራዊ ኩነታት ኩሉ ነዚ ኩሉ እዩ ደልዩ ንምንታይ እንተልና ኩሉ ክንዛረበሉ ፅንሓና እዛ ናፅነት እዚኣ ብምዕራብ ኬድካ ብምብራቅ ኬድካ ብሰሜን ኬድካ ብደቡብ ኬድካ ንዓኣ ከመይ ጌርካ ኣብ ኢድካ ትእቶ

0: ኣብቲ ስርናይ
1: ንስን ዝቕኒኦ ሞ ፍሪድ እዮም ትደፋ
2: ስርዓት ባግበሪ ኣነ ዝብል ዘለኹ ምናልባት ኣብዚ ዓዲ እንደ ሓመይ ሞ ካቢሎም እምካ ይኮኑ ሞ ኣብቲ ርሑ ከይዶም ክዋሰቡ ደልዮም
3: ዝዓሽከትላመይ ስንበር ድሮ መላዕ ኮይና
4: ወ እንዲ ካልእ ኣንዳ ኮይና ትሪአ
5: ኣንታ እዚኣ እንዳታ መንገዶ ንርአ ጥራይ ንርአ ነርክቦም ኢና ኣዋይ

0: Nipa.
1: እዛ ርሕሲ እታ ንመርዓይ ትገዛ
2: ንሳዊ ኣነ ተዋሪዱ እንድዩ
1: ብዘይካ ሳ ካልእ ክወዛ ዝኽእል ሰብ የለ
2: ካብኡ ሓሊፉ ላ መንክወዛ ዋናዚ ዓስከር ዘይኮነ
1: እሞ እታ ክዱ ዘኩ ምዝዋሓደና ዳኣ ከይ ዘንጉዕና
2: እታ ዝበለለ ትብለ ኣብ ኣንታ ዝረኸበ ትርከበና ንክጣይ
1: ኢልኩም
2: ወይ ኣናይ
1: ባሕባሕ ከይንብል ከይንጋዳድ ዓንጠንቃ እንተኾነ ተዓዋና ሒዝና ካብኡ ሓለፈኻ ትንፋስ ናክሳት ዘላ ንገጥር
3: ጎልዑና ከይረኸብ ከሎም ለኩም ሃዮ ንዕት ተለይ ናሳውን ሓሊፉ ዳ መንክ ይወሳ

0: ወይ ዘመተይ ወይ ዘመተይ
1: ኣንተ ምልእተ እየ እዞም ቆልዑ እንታይ ረኺበን ጉጅንጉሪም ዝብላ ዘለዋ
2: ቅድስተ ብዛዕባ እቲ ዘጋጠመን ነገር የውጓዕ ህልዋ
1: ነገር ጓል ይስሓለፉ እዩ ዝንበብ
2: እንታይ ማለት ክኒት
1: ኣንተ ንዚኣ ዘይትብሎን ዘይትገብሮ ደልዋ ኢልክና ኢኸ ኣንትን እንታይ እዚ ነብሰይ ከ ግስፍፍፍፍፍ ዝብለኒ ዘሎ
2: ኣንትን ቅድስ ይጣዓ
1: ኦይ ነድኣ
3: ዓይኖም ንዕ መፅእ ኣለኹ ሞ ስልጥ ኢልካ ሓዊ ኣጓጊድ ክፅንሕ ቡን ክንሰተ ክንመፅእ ኢና ምስ ምልእተ ኣቶ ኸይደ ዶ ይትጠምት ዶ ተጓሕቢጥኪ ወይ ለከ
1: ሰቕዳ በላ መልእታይ ፈልጣዶ ኮይነ ጠባይ ጓል ይፈልጦ እንዴ
2: ከምኡ ገርክ ንባ ልባን ቀልባን ኣይተጥፋኣለ
1: ሰቕዳ በላ
2: ደይግበርኩምዚ ህፃን ወይ ውደይ
1: ኣንቶም ስድሮ
4: ስሪግማይ እግሪ ባ ገሪፈ

0: ዘሩ።
1: ኣቤት ጎይታ።
0: ብሓቂ ጅግናኻ ከማኸይ ተፈጥረን
1: ጎይታይ። ንመርዓ ዝተሓሰበ ጣዕወያ
0: ግርም ገበርካ። ሕይ መርዓኦም ተደልዮም ማይ በርበ ተደልዮም ሽሮግሮም ሕልፍዎ
1: ገና ጎይታ።
0: እንታይ ዘይነፀረሉ
1: ዓድና ብጊሓ ከም ዝፈልጦ ነዛ ጣዕዋ ክብሉ ክስዕብና እዮም
0: እሞኸ
1: ካላ ጋና ተዳልና ንንፅንሖም ባህላይ
0: ድንቂ ይምፁ ይፋሎም እሞ ካብዚ መፃብ ከም ዘይወፅካ ክንገብሮም ኢና
2: ጎይታ። ብህለለኒ ሞ ነጊፈ ዶ ክፀውዕ
0: ኪደና
2: ገለ ሞጃጀቡ ተኾኖም

0: ካብ ፊክና ዝመፁ ኬድና ነገሩ ተንኸትሮምቲ ንኽብርና ዋጋ ዝህብ ኮይኑ ይስማዓኒ
1: ክረላ መዓር ዘረባ እዩ ዓሳ ክርሃቦ ሞ ኪዱ ኪዱ ሃያ መንገዲ ክተርዎ ዘር ጀግንኣኻ ኸታ
2: ከነፋለም ኢና ተበልኩም ከዓ
3: ዘሮ እምባራዚ ኢና ተባፅዕና ሰብኣይ ትኾንካ በይናኻ ዘይትመፅእናበለናስጋኹም
2: ሕዚ ኢኹ በልዕ ሃየ ሃየ ምርጫኹም ኣፍልጡ
4: ቀንኹም ከምፅ
3: ደጊም ሰላም የለን ነዘን ኣንተ ኩልና ጌርኩም ንገሩ ደጊም ምሳኹ ጥልኳ ክተመሰሉ ቆል
4: ኣብ ክትጎቦ ዝኾኑ ዕሶ ሰበይቲ ዋሓድና ርኢኹም እኒኹም

0: ሓ ርኢል ናብታ ዋይቶ ወግዓ ክተድልየና እዚ ዓበ ጉዳይ ስለ ይበሃል።
1: በሉ ሒ ኩልሃና ነና ቤትና ነግባእ ያኽለና
2: ኣታደርዎ እዩ ትስምዑ እዋን ኣተ እዙ ኣበራዊ ሕንኩ ዝበሃል ዘይብሉ ኣከምታ ክብል ከምዛ ሓነታ ተንቲ ከዓ መሪኡ ከነኒክ መጋብረን ግድፈይ ደስት
3: ሳኒ ከዓ
2: እዚ ክወገርን ብዙሕ ዕድል ኮይኑሎ ምስኪን ኣሕድሪ ሞ ደሞ ፈልይዎ
3: ኣየርኢ ክንባተን ሳንደ ተፀነቀ ይቕወቅ
2: ሓቆ እንድዩ ኣብትምተና ዲ እነሰን ዓይነን ከ እንታይ እየን መሲልን ዘለዋ ክሰል እንደ እንተኸዲነን ደሎ
3: ኣንትን ሳንደ ስለዝኾነ እንደ ግዲ ያዕያዕ ኢለንአን ኣትየን ዋዛ ከይመስለክን ሳንደ ሓያልየን
2: ሓቀኸ
3: ዋይ ዋይ ዝዓድና
2: እንተዚኦም ሞሕንክ ይብሎምን እዋ እዋ ኣትን ኣንቲ ዝሰርኡ ከንደይሓስብ ነዚ ኣዓሊ ስዕልካዩ ከልብን ከስካዛን
3: ስዳውሽታት ኒናኣነ
2: ግደወስላት ከጓል
4: እሙሒ ዝመገሻስ እንታይ ይኹን ኹም ትብሉ ዘለኹ
5: ይትረ ትብሉ ኣለኹ
4: ኣይፋሉ ኣይተርፍን
5: ኣይብል እስከ ተዛረበ ሰብዓኪ
4: እዛ ቆልዓ ዝናፍቕዋ ትናፍቖም ስድራ ኣለዋ
5: እሞኸ
4: ዓዲ ብኣኹም ክትፋኖ ከምዝረቑሐኩም ሰሚዓ ቐኒ እያ ሂ እዚ ናይ ትማሊ ርካብ ብናይ ርካብ ሳውን ዝረኸባ ብኡ ሒኒን ክንብለላ ፅቡቕ ኣይኮነን ሒኒን ኣይትበሉላ
5: እንታይ ዘረብኹም ዘረቡ ዘለኹ ትማሊ ኣብ ውሽጢ ዓዲ ፅባዕካ ኣበይናኣቱ
4: ዳሓ ካብ ዝነበርናየ ከፍኣናኒ እታ ከብ ሓቂፋ ትፅበ ዘላ ወላዲት ከ እንታይ ትኾኑ
5: ሓቂ ኣላቦ እንተ ንሕና ዝሃበና ንፀውር እንተ ንሳብን ብሕማቅ ርካብ ወዲቕዋ ቁሲላን ከላ ቁስላ ከይሕወት ቁስላ ዓዲ ክትርኢ ግርም ዘይኮነ በሉስከ ድሓር ዝበልኩም ይኹም ኣነስ ነገር ሰይጣን ሳውን ከባቢልን እምበሪ ኣስካልእ ኮይኑ
4: ድሓ ኮቶስ ብሰላም በፂሕኩም ዳኣ ተመለሱ እምበር ድሓ
5: ንሓ ፅባሕ ጊሓቲ ምስ በዓል ያመሕፁን ሞኹመትር ድሕሪ ፅባሕ ክኸይ
4: ድንቂ ኣነ ከዓ ንመንገዲኹም ዝኸውን ጎጎ ቅጫ ገብረልኩም ድርቕ ዝበለ
5: ሓ እንደለኹ ኣብ መዓሳ መራፅ ትፈልትኒ ሽማይ ወደይ ኣብ ጉዳይ ጥዕናካ ግበር ናብቲ ናብቲ ናይ ትብል ዝወደ
4: እቲ በዓል ወዲ ቀሺ ናብ ሳውን ዝኸዱሉ መዓልቲ ዓይኖም ምስኦም እተዘይከድኩ ኢላ ወጠጥ ኢላ ኣዲኣ ግና ሕነቕ ኣቢለን ኮፋ ኣቢለን ኣትሪፈና እምበር እዛ ቆልዓሲ እቲ ሓቦኣ
5: ዘርናና እዛ ቆልዓ ዕድመ ጥዕና ጥራዕ ይሃበና እንበሪ ወዳን ጓላ ተፋልጣ እያ ዝመስለኒ
4: ኣይ ጓልን እያ ካብ ፅንፅያ ስሓኸለ ተባሂሉ እዚኣሲ ስቕ ዘይትብል ወደ ተዋጢጣ እዩ ዝኸፍኣካ
5: ኣንበሲት ባ ኣንበሲት እያ
4: ሓይላ እንድያ ሓይላ በዓልቲ ሓቦ እያ

0: ስምዕስኪ እዚ ትማል ነገርሳ እውን ከጋጥም ሲ እንታይ ከም ዝተሰናድኺ ውጅም ጉሪም ትብል ዝነበርኪ ትማይ ትበል መልስለይ
1: ኣብ ዝምለስ ሞ ዘይብለይ
0: ንዓይነን ጭዋስ ኣብ ልቆታ ኣብሉ ኣጋብሎ ክዲ ጠፊእኒ
1: ኣተናደ
0: ትንበሊ ኣደይ ትበልኒ ዓቕሚኸ ሕሰብ
1: እሞ ጥራሽ ዘይሓሰብክዎ ባባዕልክ ናይ ተወድኦ
0: ኣቤት ኣቤት

0: ገዛዕሉ ክቆልዓስ እንታይ ከም ትሓስቡ ክጠፍኣኒ ንዓይከተታልከይድ ተዓስቢ ተጠንቀቢ ኣነ ነግረክለኹ ተጠንቀኺ ዓቕሚ ክሕሰብ
1: ኣዴት እንደዳበለ ሕራይ
0: ከይቲ ደግሚ እያ እነግረክለኹ እዚ ግትር ምባል ጠባይ ዘሎ ካብ ሰባ ዝነውሕት መሸላኸ ይኮነኪ ተጠንቀቂ ኣነ ነግረክለኹ ዘይ ዓቕሚ ከይትሕሰብ እዩ ነግረክለኹ ዋ ወይ ጉድ ኣካል ርኢና እዘይ ዓቕሚ ኸ ክትማጣጠሪ

0: ኤርትራዊ ደጊመ ኣብ ውሽጢ ሃገርና ቦፃን ርሑስ ቅንያት ናፅነት ክብል ፈቱ ፅንዓትና ዋሕስና መደባትና ድማ ነዚ ዝውክልን ዘንፀባርቕን ይገልፅን ዝበልና እዩ ፀኒሑ ተስፋ ይገብር ድማ ገለ ሓበሬታ ገለ ተዘክሮ ገለ ድማ ተመክሮ ቀሰንኩምሉ ክትኮኑ ኣብ ቀፃሊ ብካሊእ የራኸበና ካብ ቀፅሊ ሚኒስትሪ ዜና ምስሳላይ ተፋልማት ዘገግሽ ብምኳይና ኣብ መደባትና ግን ከም ትወትሩ ንብሎ ሓሳባትኩም ርእቶኹም ነቐፊታኹም ኣገዳሲ እሞ 12247 እዩ ክድውሉልና ክንቅበለኩም ከነእንግለኩም ንድልዋት ኣለና ክሳብ ሽዑ ናይ ዝመፅ ሰሙን ሰባት ይበለና
1: Gabamanai

ምህናፅ ሃገር ዘየቋርፅ ምስርሕ ዝሓትት ናብቲ ዝድለ ክብታ ንምብፃሕ ከዓ ወትሮ ሓያልን ረቂቕን ስራሕ ይጠልብ። ጉዕዞ ልምዓትን ዳግመ ህንፀትን ኤርትራ ኣብ ዓሚቕን ተርግርን መሰረት እዩ ተሰሪቱ። ዓበይትን ጽኑዓትን ዓንድታት ድማ ኣቑይሞሞ። ቤት ቅድሚ ምህናፅካ መን ከም ተስፍረሉን ተንብረሉን ክትፈልጥን ክትውስንን ናይ ግድን እዩ። ሓርነት ዘምጻእ ካሉ ህዝቢ እውን ቅድሚ ናብ ሰፊሕ ዳግሚ ህንፀት ሃገር ምፅምባርካ መንነት ክትህቦ ይግባእ። ኣነ ኤርትራውየ ዝብለሉን ዝሕበነሉን መንነት ክህልዎ ኣለዎ። ነዚ ዕላማን ክንኡ ንዝጥምት መንግስቲ ኤርትራ እምበኣር ንመደባት ዳግመ ህንፀትን ልምዓትን ብመሰረትን ስራውርን ጀሚርዎ። ኣብ 1992 ልክዕ ድሕሪ ዓመት ሓርነት ኤርትራ ቤት ፅሕፈት ዜግነትን ኢሚግሬሽንን ብምቓም ኩሉ ኤርትራዊ ዜጋ መንነት ንኽህልዎ ተሊሙ። ብዘደንቕ ቅልጣፈን ዝሕብን ዕማምን ከዓ ምልኣት ዕድመ ዝበፅሐ ኩሉ ኤርትራዊ መንነት ጨቢጡ። ድሕሪ ደጊም ኣነ ኤርትራውየ ወለቐት ስደተኛ ዝሕዝ ዜግነት ኣልቦ ሰብ ኣይኮንኩን። ብደምን ኣዕጽምትን ዝተቐለመ ኤርትራዊ መንነት ወኒነ የ ክብል ከኣለ። ኤርትራዊ ወለቐት መንነት ንማሕበራዊ፣ ቁጠባዊ፣ ፖለቲካውን ስነኣምራውን ርግኣት ዝፈጠረ ክስተት እውን እዩ። እዚ መሰረት ሓደ ካብ ዓበይቲ ሃገራዊ መደባት ህንፀት እዩ ነይሩ።

ምዝገባ ዜግነትን ምዕዳል ወረቐት መንነትን ክንዮ ሓበን ዝኸይድ ዕማምን ስራሕን እዩ ኣሳሊጡ። እቲ ብደም ዝተረኽበ ሓርነት ብድምፂ ክረጋገጽ ዝኽኣለ ሓያል ስራሕ እውን እዩ። ህዝቢ ኤርትራ ነቲ ብፖለቲካዊ ዓሉቕ ዝተነፍጎ መሰል ብመሪር ተጋድሎን ከቢድ መስዋእትነትን ምስ ረጋገጸ ነቲ ዝኣመነሉን ኣቐዲሙ ዘን ረፈረንድም ንምትግባር ሕጋዊ መስርሕ ተኸቲሉ ንማሕበረሰብ ዓለም ዓብዪ ትምህርቲ ዝኾነ ረፈረንድም ኣካይዱ። ምጽፈትን ኣወዳድባን ረፈረንድም መጽሕፍቲ ታሪኽ ብዕንቆት ክገልጹ ኣይክእሉን። ኣብቲ እዋንቲ ኩሉ ድምፁ ኸስምዕ ብዝኽእሎን ዝከኣሎን መንገዲ ተሳቲፉ፣ ብዓረብያ፣ ብቐሬዛ፣ ብሰብ ተጸይሩ ድምፁ ስሚዑ። እቲ ዝነበረ ስምዒታት ናይ ገዛ ርእሱ ተገንጺሉ ዘይውዳእ ሰነድ እዩ። ኣብ መናጽ ሃገርን ሃገራውነት እውን ናይ እምነ ኵርናዕ ቦታ ነይርዎ።

0: ህንፀት ሃገር ብምሉእ ሱታፊ ዜጋታት እዩ ዘረጋገጽ። ኣብ መደባት ህንፀት ሃገር ነፍሲ ወከፍ ኤርትራዊ ዜጋ እጃሙ ከበርክት ተዓዲሙ ንምትግባር እቲ መደብ ሓያል ጻዕሪ ተኻይዱ። ብሕልፊቶም ብኣደራዕ መግዛዕቲ መረበቶም ገዲፎም ዓዲጓና ክስደዱ ዝተገደዱ ዜጋታት ናብ ሃገሮም ተመሊሶም ኣብ መደባት ዳግመ ህንፀት ክሳተፉ ባይታ ተጻጢሕሎም። ምምላስን ምጥያስን ስደተኛታት እውን ድሕሪ ናጽነት ካብ ዝተዓመሙ ዓበይቲ መደባት ልምዓት እዮም። ካብ 1992 ክሳብ 1995 ኣብ ውሽጢ 3 ዓመታት 14 ሚልዮን ኤርትራውያን ስደተኛታት ካብ ዝተፈላለያ ሃገራት ናብ ሃገሮም ተመሊሶም። እግሪ ዘይተኸለ መንግስቲ ዝተፈላለየ መትከል እግሪ ዝኾኑ ፕሮግራማት ኣዳልዩ። ካብ ቴንዳ ስደተኛ ወፂኦም ብሕርሻ ብንግድን ካልእ ሞያን ተጻይሶም ቀድም ገዛ ርእሶም ክኢሎም ኣብ ሃገራዊ መደባት ህንፀት ከዓ ምቕሉል እጃም ኣበርኪቶም። እዚ ሓደ ካብ ዓበይቲ መደባት ልምዓትን ህንፀትን እዩ ነይሩ።
1: እቲ ዓቕሚ እንተልዩ ናይ ትራንስፖርት ሓገዝ እውን ይወሃብ እዩ። ግን እቲ ናይ ትራንስፖርት ዓቕሚ ኣዝዩ ውሱን ስለ ዝኾነ መብዛሕትኦም ብናቶም ዓቕሚ እዮም ዝመፁ። እዚኣቶም ከምቲ ዝበልኩ ካብ ከተማታት ዝመፅኦም ካብ ማዓስከራ ዝመፁ ብዙሕ ፀገም ኣለዎም። እዚ እቲ ካብ የማን ፀጋም ካብ ቤተሰብ ድዩ ካብ ሓደ ሓገዝ ረኺቡ ከምኡውን ኣጉድኡ ሸይጡ ዘለዎ ንኣሽቱ ንብረት ሸይጡ ዝመፅእ ማለት እዩ። እቲ ካልእ ክፋል ከዓ እቲ ብናትና በዚ ሕጂ ዝበልናዮ ብውድብ መልክዕ ዝመፅ ማለት እዩ። ስለዚ ኣብ ሃገር ምስ ኣተወ እቲ ብፍኑ ዝኣቱ ዝበልናዮ ድሕሪ 3 ወርሒ ልክዕ ከም ኣብዚ ሃገር ዘሎ ኩሉ ኤርትራዊ ስደተኛ ምዃኑ ተሪፉ ልክዕ ኣብቲ ዘሎ ዓድታት ተመቓሪሑ ይነብር ማለት እዩ።

0: ምረት መግዛእቲ ዘየዝተማቐረ መቐረት ናፅነት ክግምግም ይሽገር እዩ። ናፅነት ምቁር እዩ፣ መቐረቱ ግን በቲ ዝተኸፍሎ ዋጋ እዩ ዝልካዕ። ዋጋ ናፅነት ከቢድን መሪርን እዩ። ኣብቲ ናይ 30 ዓመት መሪር ተጋድሎ ሓፊስ ደንፈሲሱ ዓፅሚ ሓቂ ተቐቢሩ ኮታ ልዕሊ 65,000 ተጋደልቲ ተሰውኦም ክቡር ህይወቶም በጂ ሃገር ወፍዮም። ሚዛን ምስ ማእትነት ከቢድ እዩ። ሰማእት ረዚን ክብሪ ይውንኑ። ኣብ ቋሕን ሰምን ሽሞም ብኽብሪ ይለዓል ብዝኽሪ ሰማእታት። ብኡ እውን ደዋ ይበለን መንግስቲ ኤርትራ ንነፍሲ ወከፍ ስድራ ሰማእታት ብኽብሪ ወረቐት ምስክር ሓርበኝነት ዓዲሉ። እዚ ኽቡር ስራሕ እዚ መግለፂ ሓበንን ኩርዓትን ጥራይ ዘይኮነ መነፀሪ ትርጉም ናፅነት እውን እዩ። መንግስቲ ዓቕሙ ዝፈቕዶ መጠን ደቢሱን ስድራ ስውኣት ምንባይ ደቂ ስውኣትን ኣብ እንግድዑ ፀይሩ ናይ ሕልና ሓላፍነት ንመላእ ህዝቢ ኤርትራ ኣሰኪሙ። እቲ መሰረት ከዓ ብድልድሉ ይቕፅል ኣሎ።
1: ብሰለስተ መድረኻት ክገልፆም ደለኹ። ንኣብነት እቲ ቅድሚ ሕጂ ዝነበረ ናይ 30 ዓመት ብረታዊ ቃልሲ ኤርትራ ነቶም ዝሓለፉ ሂወት ሓቲታቶም እቲ መዐቀኒ ከዓ ሂወቶም ሂቦም ዋዶ እዩ መሊሶም ለኻ ሂወት ሓቲታቶም ሂወቶም ናፅነት ከዓ ምፅኦም እጅ እቲ መዐቀኒ ዝበለፀ መዐቀኒ እሱ ብድሕሪ ቀፂሉ ናፅነት መፅኡ እንደገና እውን ትርጉም ናይቶም 65,000 ዝሓለፉ ትርጉም ክህልዎ እንተኮይኑ ናፅነት ክትዕቀብ ኣለዋ። እሱ ድማ እቲ 10,000 መንእሰይ ዝሓለፈ ነቶም ናይ ዝሓለፉ 65 ትርጉም ሂብዎ ዓቂብዎ ንሕና ከዓ ናይዞም ክልቲኦም ድምር ሃገር ተሓተና ደለ ሕቶ ንምልስ ኣለና ዶ እንታይ ያ ክትሓተና ሃገር ኣብ ምዕባለ እያ ዘላ ሃገርና ሕዚ ብኩሉ እንትን ብቑዕ ዝኾነ መንእሰይ እያ ክትሓትት

ህዝባዊ ግንባር ኣንጻር ኩሉ ብድሆታት እናተቓለሰ ኣብ እዋን ብረታዊ ቓልሲ ዝሃነጾ ትካልን ትካላውነትን ተደጊፉ ድሕሪ ናጽነት ናብ መምሕዳር ከባቢ ዝወረደ ማሕበራት መንግስቲ ክቕውም ኣይተሸገረን፣ ግዜ እውን ኣይወሰደን። ንሰፊሕ ሱታፊ ህዝቢ ብሓፈሻ ንመንእስያት ከዓ ብፍላይ ክውድብ ኣይተሸገረን። ኣብ ግዜ ብረታዊ ቓልሲ ኣብ ሳሕል ዝቆሞ ቅርፂ ኣወራድባ ድሕሪ ሓርነት እውን ካብ ክፍሊ ናብ ሚኒስትርታት ዓብይዎ። ነፍሲ ወከፍ ሚኒስትሪ፣ ኮሚሽን፣ ኮርፖሬሽን እውን ንዝቆማሉ ዕላማ ራእይ መትከልን ዝሓዘ ሰነድ ሕጊ ኣውጀን። ኣብ ምምዕባል ሰብኣዊ ዓቕሚ ዘተኮረ ዓብ ስራሕ ተዓሚሙ። እዚ ድማ ተሬር መሰረት ናይቲ ዓብ ህንፃ ክኸውን ክኢሉ

0: መንግስቲ ኤርትራ ማሕበራዊ ፍትሒ ከረጋግፅ ብምትከል እዩ ዝሰርሕ። ኣብ ፅባሕ ናፅነት ማሕበራዊ ኣገልግሎት ናብቲ ኣውራ ግዳይ መግዛእቲ ዝነበረ ከባቢታት ክዓምም ኣተኮረ። ካብ ከተማን ሓውሲ ከተማን ናብ ርሑቕ ገጠራትን ቁሸታትን ኣድሃበ። በተን ኣብ ሜዳ ታሪክ ዝስርሐ ኣህዱታት ህንፃ ኣቢሉ እውን መስመር ፅርጊያ ሃኒፁ ጎቦታት ቀዲዱ ሰጣሕን ሕፃውን መንገዲ ኣዘልዲሉ መገዲ መዓልታት ዝነበረ ጉዕዞ ናብ ሰዓታት ኣውረደ። ካብኡ ዝዓበየ እውን ነፍሲ ወከፍ ዜጋ ኣብ ዓዲ እምበር ኣብ ቁሸት ፅሩይ ማይ ክሰቲ መሰሉ ምዃኑ ኣረጋጊፁ ቀረብ ዝስተ ማይ ንምሓስ ብዓብኡ ኣብ ምዕቃብ ሓመድን ማይን ዘተኮረ ዓበይቲ ስራሕ ከሰላስል ተረእዩ። ሃገር ናይ ወለዶታት ሓረግን ሰንሰለትን እያ። ብሓደራን ሕድርን መንእሰይ ከዓ ትጸንዕ። መንእሰይ ማእገር ሃገር እዩ፣ መላግቦ ወለዶ እውን ንሱ እዩ። ግደን ግዴታን መንእሰይ ልዕሊ ኩሉ ምዃኑ ኣይካትዕን። ክብረትን ክብደትን ሕብረተሰብ ህላወን ቀጻልነትን ሃገር እውን ኣብ መንእሰይ ዝምልኮት። ነዚ ረዚን ሓላፍትነት ዝከም ዜጋ ብኩሉ እንትኡ ብቑዕ ክኸውን ይግባእ። ብቕዓት ብኣካል ብመንፈስ ብኣእምሮ እዩ ዝልካዕ። መንግስቲ ኤርትራ ከም ኣካል መደባት ዳግመ ህንፀት ሃገር ኣብ ህንፀት ናይቲ ሃገር ዝሃንፅ መንእሰይ ልዑል ኣተኩሮ ገይሩ ሰሪሑ። ንተምሃሮ ባህሊ ስራሕን ፍቕሪ ሃገርን ክሓድሮ ምእንቲ መደባት ክረምታዊ ማእቶት ወዲቡ። ብዓብኡ ኸዓ ዋልታ ልምዓትን ምክልኻልን ካብ ምዃን ሓሊፎም ኣብ ሰፊሕ ሃገራዊ መደብ ብበቓዓት ዝዋስኡ መንእሰያት ብመደብ ሃገራዊ ኣገልግሎት ሃኒፁ።
1: ሃገራዊ ኣገልግሎት ከምዚ ድሕሪ ናፅነት ዝመፀ ኣተሓሳስባ እሞ ብፍላይ ከዓ ምስ ምክልኻል ናይ ሃገር ተኣሳሰረ ኣምሲልካ ምርድኡ ካብ መቓን ወፃኢ ኢኻ ትሪኦ ዘለኻ ማለት እዩ። ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ። ኩሉ ሰብ ንሃገሩ ከገልግል ኢሉ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ ሲ ኣገልግሎት እዩ ነይሩ።
0: እቲ ኣብ 1992 ተኣውጁ ኣብ ሓምለ 1994 ብታዕሊም ኣብ ሳዋ ዝፈለመ መደብ ሃገራዊ ኣገልግሎት ሓደ ካብ ዓበይቲ ዓኑት ህንፃ ሃገር እዩ ኮይኑ፣ መደባት ሃገራዊ ኣገልግሎት ብዙሕ ረብሓታት እዩ ተረኺብዎ። መንእሰያት ወልታ ስራሕ ክኾኑ ዘሪኹ፣ ብፍቕሪ ሃገር ዝነድድ መንእሰይ ወለዶ ፈጢሩ። መደባት ሃገራዊ ኣገልግሎት ምስጢር ጽንዓት ዘመስከረ ሓደ ካብ ዓበይትን እስትራቴጂያውን ዕማማት ሃገር እዩ።

0: ርእሰ ምርኮሳ ሓደ ካብ ዓበይቲ መደባት ህንፀት መንግስቲ ኤርትራ እዩ። ኣተሓሳስባ ርእሰ ምርኮሳ ኣብ ኩሉ ፅላት ክስርሓሉ ኽኢሉ ኣብ ገዛ ርእሱ ዝተኣማመን መንግስቲ ሓራ መስመር ዝኽተል ስርዓት ንሓፋሽ ህዝቢ ኣተሓሳስባ ርእሰ ምኽኣል ኣስሪጹሉ ህዝቢ ሓርነት መሬት ጥራይ ዘይኮነ ሓርነት ኣእምሮ እውን ክውንን ኣኽኢልዎ ንተጸባይነት ወጊድ ክብል ግዜ ኣይወሰደን። ረድኤትን ብረድኤት ዝኣቱን ዘይሓዊ ሕማም ተጸባይነት ካብ ኣእምሮን መንፈስን ዜጋታት ተሓኺኹ በቲ ኻልእ ሸነኽ እውን ብእኩብ ዝሓስብ ብጥሙር ዝሰርሕ ንሃገራዊ ረብሓ ዝቐድም ሕብረተሰብ ተሃኒፁ። እዚ ልምዓት ኣእምሮ እዚ ኣብ ህንፀት ሃገር ቀሊል ትርጉምን ክብርን ኣይኮነን ዝሕዝ
1: ዓሪ ናይዚ ሚኒስትሪ ንደቂ ኣንስትዮ ዝያዳ ዘተባብዕ ኣገባባት እናተጠቐምካ ነታትን ተሳታፍነት ኣብ ኩሉ ደረጃታት ናይ ትምህርቲ ክብ ከም ዝብል ምግባር እዩ። እዚ ፃዕሪ እዚ ንባዕሉ ከምዚ መባእታ ንሪኦ ዘለና ፅቡቅ ውፅኢት ኣምፅ ኢሎ ኣብቲ ካልእ ደረጃታት ከዓ በቢግዚኡ ምእንቲ ከምኡ ዝኣመሰለ ለውጢ ከምፅእ ብቐፃሊ ይስርሓሉ ኣሎ። ባህሊ ናይ ሓደ ሕብረተሰብ ንመዋእል ሰሪፁ ዝፀንሐ ተሓሳስባ ናይ ሓደ ሕብረተሰብ ግን ምፅእ ኢልካ እሞ ከዓ ብዙሕ ሕፅረታት ናይ ፋይናንስ ናይ ዓቕሚ ኣብ ዘለካ ኣብ ሓፂር ግዜ ክትልውጦ ቀሊል ስለ ዘይኮነ እዚ ብሕጂ ብዙሕ ዓቕሚ ብዙሕ ፃዕሪ ዝሓተና ስራሕ ከምምኳኑ ጌርና ኢና ንግምግሞ።

መንግስቲ ኤርትራ ኣብ ውህደትን ሓባራዊ ስራሕን ንልምዓት ጎደቦታት ብፅንዓት እዩ ዝምራሕ። ምስ ናይ መሬትን ባሕርን ጎደቦታት እውን ብሰላም ብሓልዮት ንሓባራዊ ርግኣትን ፀጥታን ከውሕስ ይሰርሕ። ኩሉ ዘጋጥም ጉዳያት እውን ብሰላምን ብሕግን ክፈትሕ ዓቃልን ዕጉስን ኣካይዳ ይኽተል።

ኣብ ቀዳሞት ዓመታት ናጽነት እውን ብመትከል ከም ዝሰርሓሉ ኣረጋጊጹ እወታዊ ኣተሓሳስባ ንልምዓት ጎደቦታት ኣበጊሱ ካብኡ ሓሊፉን ንሕጋዊ ውሳነ ዝቕበልን ኣተግባሪ ሕጊ ምዃኑን ኣረጋጊጹ እቲ ምስ የመን ዘጋጠመ ሕትዋንነት ደሴታት ዝቑል ሓድሽ ዝሰረአየ ጽንዓት መንግስቲ እኹል መርትዑ እዩ። ድሕሪ ናጽነት ኣብ መጀመርያ 1992 ዝፈለመ ጠንቅታት ግጭት መንግስቲ ኤርትራ ብዓቕሊል ዝብን ልቦናን ሒዙ ናብ ዳንነት ኣብፅሕዎ። ኣብ 1995 ንውሳነ ቤት ፍርዲ ተቐቢሉ ሕጋዊ መኸተምታ ገይሩሉ። ኢትዮጵያ ብምስምስ ዶብ ልዑላዊ መሬት ኤርትራ ንምውራር ዘካየደቶ ሃቐነ እውን እንተኾነ ብዓቕልን ልዝብን ብሕግን ውሳነ ቤት ፍርድን ናብ መዓልሞ ኸብፅሖ ዝተኸተሎ መንገዲ ጽንዓት ተወሳኺ ጭብጢ እዩ።

0: ማዕፆን መፍትሕን ዘይብሉ ገዛ ክበሃል ኣይክእልን። ብናይ ካልእ ሃገር ባጢራ ብምጥቃም ቁጠባዊ ምንቅስቃስ ዝካየድ ህዝቢ ወይ እውን ናይ ገዛ ርእሱ ባጢራ ዘይብሉ ሕብረተሰብ ብትብዓት ሃገር ኣለኒ ክብል ኣይክእልን እዩ። ስለ ዝኾነ ከዓ መንግስቲ ኤርትራ ኣብ 1997 ናይ ገዛ ርእሱ ባጢራ ዘሕተመ ናቕፋ እውን ዝበሎ ናቕፋ ትእምርቲ ጽንዓት እያ። ህዝቢ ኤርትራ ንፈለማ እዋን ንቁጠባዊ ሓርነቱ ሓርነቱ ዘውሕስ ባጢራኡ ወኒኑ ነፍሲ ወከፍ ዜጋ ብባጢርኡ ንግዳዊ ንጥፈታቱ ኸሰላስል ክኢሉ እዩ። ኣብ እዋን ወራር ይኹን ድሕሪ ወራር ብዓብዩ ኣብ መደባት ወፍሪ ዋርሳ ይከኣሎን ብድሕሪኡ ኣብ ዝቕፅል ዘሎ ሰፊሕን ኣሳታፍን ልምዓታዊ መደባት ዓብዪ ኣበርክቶ ክገብር ጸኒሑን ኣሎን። ብዓብዩ መንግስቲ ኤርትራ ክብሪ ባጢራ ናቕፋን ቁጠባዊ ዓቕሚ ሃገርን ንምዕባይ ዝተኸተሎ ናይ ጽንዓት ስራሕ ኣብ ጃምላ ቁጠባዊ ልምዓት ሃገር ዝፈጠሮ ሓይሊ ብቐሊል ዝግምገም ኣይኮነን። ኣብዚ መገዲ ጽንዓት እዚ ኣብ ኩሉ ማሕበራዊ ቁጠባዊ ስነ ኣእምራዊ ፖለቲካውን ወተሃደራውን ዓቕሚ ክጐልብት ኣኽኢልዎ እዩ። ብጽንዓት ስለ ዝተጓዕዚ ኸዓ ክዕወት ይርአ ኣሎ። ጽንዓት መለለዪ መንግስቲ ኤርትራ ኣብ ህንፂ ሃገርን ሃገራውነትን እዩ።
1: እቶም ክብርታት እዚኣቶም ስለምንታይ ኢና ንግደሰሎም? ኣብ ሃገር ሓራ ምግባር ተርኦም ተፃዊቶም ንዕኦም ስለ ዝሓዝና ኢና ሓይልና ሰሪሕና እሞ ተዓዊትና ሕጂ ኸ ንዓቶም ካኣቶም ክብርታት ክንሕዞም ክንክእል ኣለና።

0: ብፆት እዛ ማስኬራ ብግቡእ እተዘይተሰሪሓ ማዓሰላማ ዳሓር ደንበርበር ኢልካ ተተሓሒዝካ ወይ ኣብ እሾኽ ወይ ኣብ ገደል እዩ ወረና ካብ ዝበለ ገደል ምፅዳፍ እውን ከጋንፍ እዩ
1: እዋ
0: ብፍላይ ለይቲ እሞ ኣዝዩ ሓደገኛ እዩ ድሓር ዝኾነ ምስ ኮነ ቀምሻ ዲ ሓንኩልኒ ከይከውን ነገሩ
1: ክደነና
2: መርም ሳደ
0: መርሓባ
2: ንዕሙ ሓንሳብ
3: እንታዛ ጓል ሳልሕ ሲ መራሒት መስርዕ ካብ ትኸውን ዘረባእ ክተሪ ኮይኑ ዘሎ

0: ኣየስኻ ሓላፍን ሉ መምርሒ እንዳ ሞደይ ከም ዓይን ሓመድ እንዳ ኣሎ ዘይሰነዩ
1: ድሓር ከዓ ሎሚ ድኣ ስተፊካላ እምበር ባሳልሕቲ ብቐደማ ተራርያ ልክዕ ከም ባርዕ ርአየ እንደንሱ ታራን ከሎ ባርዕ መርሒ መስርዕት ኮነ ባርዕ እሳት ከምኣ ነይሩ ከምኣ ከኣለኹ እንተሳብ
0: እንታይ እሞ ኣብዚ ዓለም እዚኣ ወዲ ሰብ ብዚኣ በር ዘይፍጠር ኮይኑ ባረ
1: ንዝኹ ሉ ፅቡቑ ከም ኣራዊት ይቁጣዕ ከም ክብት ይውላዕ እረ ሓንሳት ተምፂሲ ነዛ ነፍሱ ዝምሕር ይመስለካኒ
2: ሓቅኻ ላኪን ባርዕ ቁጥዕ እዮ ክንዳ እምበር ንእሎት እዩ ዝምለስ
0: ሳሱ
2: ይኮነ እታብ ልቡ ዘላ ቶግ የብላ
3: ሽዑ ዝረፍ
2: ኣብ ክሳድ ንላዕሊ ፍሽኽ ድማ ኣይፈትዋን እዩ ቀልጢፉ ይሓርቕ ቀልጢፉ ከ ዝሕል
0: እንታይ እሞ
4: መርሓበይራዕ ሰልጠኩም ዘሎ
5: ሰሊጡ
4: ግርም ግርም ንዒ ብፀይቲ ኣዜብ ንዕበ ዝኹኒ
5: ንሕነጆ
4: እዚኣ ክፈል
5: ኣብ እዚኣ ኹነ
4: እሞ እዚ ዓዳስ ብፀይትና ኣዝዮ ተስፋ እያ ትበሃል
5: ግርም ግርም
4: ኣባል እዛ መስርዕ ኮይና ኣላ
5: ተማም
4: ከምቲ ንሓደስቲ ንገብሮ ኣቀባብላ ነዛ ብፀይትና ሓብሕባ
5: ዋላ ፀገር የለን
4: ንስኽ ድማ ኣጆ ኮይ ትሕመቒ ኣይትጋየሽ ኸዓ ሻበይ
5: ቀፈንጥራ
1: ፀገም ለ
4: ፀገም
1: የለን
4: ዋታ ዘቆልዓ
1: ፀገም የለን
4: መርማ

0: അയ്യമ്മോ
1: എന്നാണ്
0: രാശിയിലത്തൊക്കും
1: ኣይሳልስቲ ራብዕቲ በዕሉ ንፋስ ገድሊ ከምዓራር እያ እዳሎ
0: ንሱ ስዋ ዓቅኺ እንተኾነ ንከምዚኦም ዝበሉ ሓደስቲ ኣብቲ ፈለማ እዋን ዓባ ሓገ ዘድልዮም ንፋስ ገድሊ ንበይኑ ኣይ ዝተባሃል ክላ እንዲኸ ኣብ ማእከል ሰባት ምህላዋን ዘይምህላዋን እውን ዘረጋገፀት ኣይትመስልን እያ እቲ ንላዕሊ ሰቂላቶ ዘላ ፍንጫ መቑሩብ ጥቕስ ከተብሎ ሓግዝያ ኸ ብድሕሪ እያ ነቶም ሰባትን ነቲ ንፋሱ እንተዝተባህለሉ
1: ድሓን ድሓን ፀገም የብሉን ዝሲ ናበይ ግደፎ
0: ወይለ እንቲ መርዮም ሳሌሕ እታ ስረ ይባስ ፈይለ ስረ ናይ መጅሙዕ ኮይ ገይረ ዘለኹ
1: እምባ ንሳ ድኣ እሞ ተማናን ይሃ እንድያ ኣብ ምንታይ እያ ክስፈት ተደሊኻ ንቶሚን ናይ ፊኖ ዓለባ ቅሎት ንይበሎም ሽዑ ሰፊልካ ወይ ከዓ ሻድሻይ ወራርካ ትፀበ ገለ ናይ ኣምሓረ ትረኸብ
0: ሽዑዳ የግዲ እንተኾነስ ክዳነን ከይተተልበብካ ከዓ ድፉእ ምባል ኣሎን ድዩ ድሓር ከዓ መንቀሎት ንምስ በለ ይኽብል ሞት ክዳን መቸም ጓል ሳልሕ ነረባ መጀመር እንተረኺብ ኩሉ ንዕጨዊ ከም ዘይርከቡ ጌርክ ተጋፍሕ እዮ
1: እንታታይ መዓት እዩ ኮርተ ገምጠል ኣነ ኮ ምክሪእየ ዝሃብኩ ነዚ ሓሳብ ተፀሊእካየ ግን ግደፎ ድሓን ኣሻበይ ካብ ክፍሊ ታዕሊም ዝተመልኣ ካልእቲ ከምቻ ኣላ ተሃበኒበሎ ዋዓል ሕደ ዘይብላካ ናብ ስራ ንቕይራ
2: ኣብት ጎይታይ ኣብት ጎይታይ ኣብት ጎይታይ ኣንቲ መርዮም ሳልሕ ናይ ክፍሊ ታዕሊም ካምቻ ክሳዕ ሕጂ ፀንሕ ደይሕሰብ ድሓርካ ክፍሊ ታዕሊም ሓንሳብ ዛነብስኻ ናይ ሓፋሽ ምስ ኮነት ኩልውልቃዋይን ካብ ሓፋሽ እንዳሉ ዝቕየር እህገርናቃ ሰውዳ ክፍሊ ተዓሊም ሲ መርመራ እዩ
3: መርመራን ፍርኣን ወ
2: መርመራን ፍርኣን ጥራይ ኢልካ
4: እንታይ መርመራ
2: ዋ ማለት ሲ ናብራ ገድሊ ክትፃወሮ ትኽእል ዶይ ትኽእል እንትፍተነሉ ብዓይኒ መርፍእ ትሓልፈሉ መርመራ ኸ

0: ኮታ ከምዚ ዝራብዕ ከተፅሪ ከለካ ኣርዑት ቆሪንካ ሕኛ ዶቶም ስለ የለካ እንኳ ካብ ሰማይ ተፍቅዶ ከማይ ክፍትዓል እንዳ ልክዕ ከማ
1: መርመራ ዘይኮነ ሲ መላለይ ናብራ ገድሊ እዩ ጥራይ ዘይትብሎ እንታይ ሻብ
0: ጥራይ ኢልካ እዚኣ ደይታ ነደልኩዋ ኢካ ደጊምካ እያ ናይ ሓለፍቲ ቓላት ወሲካ ቃይምካ እያ እምበር ኣነስ ደይሳ ደልኩ እወ ኣብ ክልቲ ዓሊም እንታይ ዶ የለ ተኾንካ ንታይ መፅ ኒአ ድጋገ ጓዕ ማእቶት ኣብዚኣ ኣላ ኣባኸ ኣላ ኣኼባ ገምጋም ኣቕፌታ ዘብሰብ ዕርቃን ጥሜት ብጀካ እዛ ንቐፌታ ትብልዋ ከዓ ኩሉ ዘይከኣል ነገር የለ
1: ኣንታ ሻበይ ንቐፌታ ድኣ እሞ ከም ምንታይ ክጠረሙ ስለካ ከምዚ ምስ ረሳሕካ ሳምና ዓፊሩ ዓፍዓፍ ኢሉ ዘፅርየካ ልክዕ ኮኑ ክጠሩ ብድሕሪዩ ናይ ሓፋሽ
0: መሰለታባርዕ ነዛ ንቐፌታ ምስ ሳምና ተኣሳሲርካ ሞ ሓላዚ
2: ሽሕኒ ኣብ ባዕለምትንትዘሰማዕዋዋዛ እዩ
0: እዚኣ እውን ኣብታ ክፍልተዓሊም እያ መስለኒ ጅምር ዋላ ዋላ ቅድሚኡ ሰሚዐ እያ ይፈልጥን እየ ሽዑ ዝገርአን ንነ ሳልሳይ ክፍሊ ዘይወዳእና ሓደ 16 ክፍሊ ዝተማሃረ ምህሮ ፀገብ ነይርና ኣንቲ ጓል ሳልሕ ክንድኡ ድኸውን ምህሮ ከሎ ድ ጓለ ሰሚዐ እያ ይፈልጥ ኣቦ ይብለካ ኣለኹ ሰሚዕካ ኣለካ ባር ሓቂ ሓይሽስ እውን ኣብዚሕዎ እዩ ኣብዚሕዎ ኩሉ ሸዕ ዝንቀፈላ ሓንቲ ነገር ነይራቶ ዝወዲ ኣኼባ መፀት እንዲ ዝንቀፍ ሓሻካ ኢድ ካብ ኣፉ እቲኻ ከዓ ይናኸስኒ ወዲ ዝግሄር
3: እታ ሻበይ ግደፎ ዶናቱ ናትካ ጥራሕ ነገርና እስካ ሕጂ ሓቂ ተዘር ኣብ ክፍቲ ዓይነት ነቒፍካ ትፈልጥ ዶ
0: ዋየ ግዲ ሳምና ብል ባር ክፍሊ ተዓሊም ዝቀይዐፈሉ መዓ ሰዓድኩኻ ወረ ሓደ ሓደ ግዜ እዚ ከይረሳሕካ ምታ ሳምና ድርቢኢልካ ከይፈተኻ ከዓ ትቕበላ እንታታይ ተቐቢልካ ካሊእ እንታ እንዲኦም ዘውፅልካ ሓንሳብ ተኣሲሮምልካ ኸ ሕሱም ትርኢት ካብ ዛ ርእስኻ ይኮኑ ኣይወርዱልካ
1: ብምንታይ ተነቒፍካ ትፈልጥ እስኪ ከይሓባእካ ንገረና
4: ኣንታተ ፅቡቕን ገረና በሎ እምበር ብክሻ
0: ዋ ተኽለ ገርግሽከ ድምሶስ እንታይ መፂ ንዳይ ብክሻ ትንቀት
3: ንገረና ርሓን
0: ከመይ ዘልዎ እዩ ወዳይ ሓደ ግዜ እዩ ምስ ሓደ መተ ዓለምተይ ኮፍ ኢልና እንዳዓለልና እዚ ዓታ ቦታ ስክንደዲ ይፅላዕካ ዝሃፅሃፅ ንበልዓተኛ ሳዕሪ ይብሉ ገረና ይብሉ ተልክዎ ኣልግባቢል ካበየና ኢለ ሰዲኻ ወፂኻ ኣብለኒ ኣነ ከዓ ብወዝ ብወዲ ዓድና እተኾነ ኢለ እዚ ካብ ገለ ዝበሃል ዓዲ ያ ኣነ እዚ ድሃይ ስድራ ተሓተተኒ እሞ ብዕላላ ኣቢለ ናፍቆተይ ክራግፍ እንዳተሃንጠኹ እንዴ ኣብ መንጎ ምሳይ ከሎ ዝወድይ ብሓሳብ ዝኽሪ ዓደይ ወሲድኒ ንዓደይ ዕዝር ዓደይ ክዝክር ከለኹ ሽዑ ትማዕረ ዝንጉስነት ንመዓዝ ኮይኑ ዝረአኒ
4: እንታይ ደኣ
2: ንግደት ዓድና
0: እዚ ዓይነ ይመፃኒ ሙሱ ከዓ ደቂ ዓድናን ጎደበናን ዛውያ ጨጉሪ ርእሰኒ እንዳነገፋ ዕምበ

0: ሽዑዚ ጎፅር እዩ ተበልክዎ ከምዚ ናተይ ኣብ ዝኹሪ ዓዱ ዝኣተወ ኮይኑ መሽልኒ ሰማዓንዶ ኣብዚ ኣሃዱና ገለ ደቂ ዓድና ወይ ደቂ ከባቢና እንመን ኣለዉ ትፈልጦም ኢልሓቶ ወዲ ጭውቅ ግል ይርእየኒ ኣብዚ ኣለኹ ይበለኒ ከይደ ኣለኹ ይበለኒ ሓዲግኒ ዕዝር ኢሉ ምስከደ ንእለታ ዛተ ካሊት መልሓሰይ ገለ ከምምልቆት ተፈሊጥኒ
1: ከምዚ ሃማዊ ጠውላቅ ክልክያ
0: ኣባላዶይ ፀንሒ እልኳ መሊሰ ፍንሽር ከብለኪ
2: ቀትለናወደ
0: ድሓርዚ ኣኼባ መፀጥ ተኣኼባ እቲኣስ ብዳሓና ኣባዳ ኣይትምፃእ መታ ዓልልተይ መቐፍታ ኢሉ ርእሲ ርእሰይ ርእሲ ርእሰይ ከም መጥሓን ውቕር ውዕለኒ እዋ እንታይ መክገብር ነታ መዓልቲ እንዳረጎምኩ ኣቱም ሰባት ከም ኣይለምሕታተይ ጌጋ ይቅረመላ ግዲ ኣነ ብክፉእ ኣይኮንኩን ሓሲበ የተልኩ መን ክሰምዓኒ ኣልባ ሓፂር ኣልባ ነዊሕ ተተባራርዮም ተዓፀዱኒ ዋ ዕድግስ ካብታ ማታት ታምጉታታ ኮይና ህኒ ዋ ሓቂ ሓይሸዓ ኳ ማርያም ትዕፀትኩም ኢለ ዮም ነይረ ድሓር ግዳ ተረዲእኒ እታ ኣብ ገድሊ ንመጀመርያ ግዜ ተምሃርክዋ ልቦና እንተሃልያ ካላሽን ከመጌርካ ትፈትሓ ከመጌርካ ጣናኒዕኻ ርእሲ ትቐልዕ ከይመስለኩም
1: እንታይ ሕራይ
0: ኣታ ወዲ ወዳእኒ ዶ ዓደይ ወዲ ዓደይ ተን ምስ ገድሊ ደይከዳ ፅዩፋት ቃላት ምዃነን ከምደይ ርስዐን ገይረ ተማሂረ እየን እታ ናይ ሽዑ ሕቃ እሳምና ክሳዕ ሕጂ ምሳይ ኣላ ወ ደድልዮ ብፃይ እንተለዉን ክህቦ ቅሩብ እየ ሕተጎ ይሄ ብፀይቲ ተድልየ ክድያ ዝሓቃ
2: እንተልካ
0: ወይለ ክሰምዕና ፀናሕ ክንዲ ዳኣነ መሽልኒ እዛ ሕቃ እሳምና ተድልዮ ብፀይ ኣሎ ድየ ደልኩ
2: ናጢባ ንካልእ ከሃቦ ሽኮሪ
0: ካ
2: ኣሎ ረሳምናካ ሕቃ ክትኩን ምለት ንዓይ እንታይ ትዓብሰለይ
3: ሽዑድዮም ኣሻበይ ዝበሉ
0: ታይ ማለት እዮም ስክንገረና ኣይፈሉን ሸዓዝ ከምታ ዘጠመቑን ሓድሽ ተክለ ገርግሽ ዝበሃል ነ ዳሓርዮም ኣብታ ዕድሜኹም ዝነበርኩ ኣሃዱ ሓደ መርሓጋ እንታ ቆርኒ ክመልኣኒ እዋ ዓደያ ይገድፍ ዓድደያ ይገድፍ ዓልየት ምልእቲ ሓቲቱ ምስ ወደአ እንተይ ክትስገር ዘይነበረ ሕቶ ግዲ ኮይና ሓላፍነትካ ከብለኒ እዋ ኣሻበይ ሕጂ ካብ ክልተ ዓሊም መፅ ኣሻበይ ሓላፍነት ክሕዝ ማለተይ እንድ ካብ ኣንኤውዚ እንዳ ቆጠባት ተኸትኩ ኣሻበይ እንዳ ሓይሊ ተኸትኩ ኣሻበይ እንዳ ሕክምና ተኸትኩ ኣሻበይ ከምዛ ቆፅሉ ቆንጠጠፈ ኣብዛ ነብሰይ ልሕድ ታሽመይ ኳጥፍኦም ማሽሞም ትጥፋእ ኣታ ደቂ ካልኣይ ጋ እንታ ጓይላ ጀሚራ ኣላ ንዑናይዚ ዝንበል ኣብ እንዳ ሻዕብያ ኣብ ጓይል ኣም ትረፉ እንተንቅፍ እያ ወረ ሓደ ሓደ ግዜ እዚ ናይ ንእስ

0: ከምዚ ዝጥዕም ጓይላ ሲ ስጋቦ ኢለ ንመዓልቲ መርዓና ግበሮ ሽሽ ክንብል
1: ናይ መን መርዓ
0: ናተይ እናትክን
1: መዓስ ተማእከለ ዝምድና
0: መርም ዛላ እንታይ ፀገም ኣለዎ ሕጂ ዘይነማእክሎ
1: ዝባራሲ
2: እዛ ዘልክና ኸናለ ክንከድና ዶ ክንጅምር
1: ሕራይ ክደንዋ ክርክበኩም
2: እየ
0: ባዕለ ይፈልጦ
1: ድሓ ንሱስ ኣብ ጉዕዞ ብሓባር ኣለና ዘገም ኢልናኻ ንሪኦ

ዋይ አታስጋ ዝባምሩይ ዋይ ደሮት ኽሽን ከም ዘለኻሲ መኾስ ጌርካ ተኽሶ ነዘን ክልተ ሰለስተ ፍረ ሓደ ዝሒዙ ፈለቕልቕ ትብል ዘሎ ውዒማይ እጣ እንታይ ምኳስ ኣድልዩ ወይ ወይ ትንቡር ከይተርፍ ኢኻ ዋ ኣንቲ ሓዊ ይብልካ እንዲ በለ ርኣና ልካ እታ ምስሓና ጥራይ ሃበና ዋርድያ ክቕይር እየ መእስርዕ እሞ ኣበራብራ ወይ ሃባ እንተብፃ እያ እንፀየ ትራሕባ ትራሕባ እንፀየ ክፋታፍተካ

0: ኣብሻይ ኣዝዮብየን ዓርከይ
1: ብዘይደወል መስርዕ ዕለ ትባራቢራት
0: ኩዋጉሎ ቀሊዓ
2: ወይለ ኣንታ እዚኣ ዳ ንድቁስታ ብኡ ዘፍለጠ ግንሽሓገ እንዲ ተሓዚ ኢልዋ
0: መተፋታትና ዶ ጓልማማ
3: ሓደ ብቐረባ ትፈልጡ ሰብ ዶ ትስእኒ ኢኻ ውዲ ሓደ ዘመድ ውዲ ገዛ ውቲ ዋላ ወዲ ቤት ትምህርቲ
0: ሓደ ወዲ ገዛውቲ ዶ ትስእ
2: ዋይ ኣላሻበ ኣሻብካዳ ሰጓ ጀንጂንካ ያ ጓልማ መኻኢልካ ያ
0: ናኣኽብላ
2: መባልዕታ ኹን ቀዳዊ ኣግበሮ ዋይ
3: ኣዝብ ዳ የለኒ
2: ኣዝብ ሕጂ በዚ ሓሊፋ ኣሻበይካ ካብቲ ሽማደ ጥዕም ሰጓ ሓሪላ ኣሎ ብሰበሰብ ዳኸ ሰምዐ እምበር ጓልማማ ኢልዋ ኣይገፍሓ ኣይፀባ
3: ናፍዕ ኣሻበይ ካብ ርእሳ ዘይትወርድላ ዘቆልዓ
1: ኣንታ ዘረሳዓ ኽልካባ
0: እዚኣዳ እትኸወልክዎ ትብሎ ዝነበረት ጉጅምጅምን ኢጠዊኻ ሕቆ ምፅብጣብ ቃልዕ እምበር ገበረቶ ኣይረኣኸዮ ንዲ ዓንት ኮይ ምስመን ድያ ነይራ ከም ርግቢት ምስ ባርዕ
2: ኣታ ንስኻ ኣበይ ኣለኻ ስኢልካ ኢኻ ንስኻ ያኸ ዝተማለ ዝምድና ይደለዎም እዚኣ ሓዊ ተሸጊሮም ኸማ ሩባ ኸትካ ብሕፃን ጥራ ተርፎም ሸለብ ገለብ ኣይትበል ወግዓዊ ዝምድና እያ
4: እትታደማሽራ ማሰመትለ ተሰቕላ
2: ብዛሕ

0: ወይ ጉድ!
1: ወይ ነ ተካሊት!
0: ወይ ጉድ!
1: አንታ ከመይ ደልወን የንዚር
2: በቲ ጋርናዊ ማይክሮፎነን ኣደም ቁርቀን የናናሲ ሕጂ ከዓ ብሰማይ ኣሰማይ
0: ኣታ ብሰማይ የንጠብ መድፍዒ ተኮሲ እንታይ ከም ዝብል ዘሎ ግዳደ ትርኢ
1: ዋ ናይ ምሕረት ይሕለፍ ካርዲ
2: ተኽኢልካ ግዳ ነብ እዩ ካ እንዶ ትፅማቕ ሃበና
0: ቁርሲ ኩላሱ ሓንቲ ንጉህ ንገብረኩም ኢና ብላ ኣለዋ
1: ቸይት ወይ እንታ ከመይ ደልወን እየን ዚአን እንታ ኻ እንዲ ኮይኑዎን ኣታ እዚአን ዚ
0: ኣንታ ኣንታ እቲ መሳዓሲ ወረግ ኣብቲ ኣብቲ እጉሪ ደሎ ኣንቢብካ ንዓርከ

0: ጠባሳ ዝዓለም ስገላግለናና ነይረ ቀጥታ ሃበዝ መራት መፀ ወረቐት እዩ ወረም ዝምቆቱን ሃፉኡን እዩ ዘሎ ዓባትሽቱ ዓርከይ ብህየታስ መርዓ ካብ ና ምቆት ዳዕግስ ጥዑም ሽታ
1: ኣልክስ ርሓቐለይ
0: ናበየ ዝርሕቀት
1: ኣብዛዲ ርሓቐለይ
0: ክርሐቕ ኢሎ ተቐሪበኪ ምስ ትእዛዝ እዩ ኣንቢብካ ንዓርክኻ ማሓላለት እዩ ትብል ዘሎ ኣነ ከዓ ካባ ክትዓቢ ዓርኪ መናልኒ ወይ እውን ካባ ክትዓቢ ዓርኪ ክትህልወኒ ኣይደልን የብለክ ኣለኹ
1: ዓርክኻ ደውሉ
2: ተኽለ ገርግሽከ ዋ
3: ወይ ወይ
4: ዓርክና ደቂስካ ኣለኻ ተበራበር ንዓኻ ነዚ ፀዋጎቦን ዝኸውን ቀልቢ የብላን ቀልባ ኣብ ካሊእ ደሎ ግልትታደት ማዕሹራ ማሰምዐትህሌት ኣስቕላ
2: ግልታደት ማዕሹራ ማሰምዐትህሌት ኣስቕላ
4: ግልትታደት ማዕሹራ
1: ፅባሕ ንጎ መልሲ ዘይትረኽቡሉ ሓጠቆጦ ዘዋፀኩም ኣይመስለኒ
2: ማሰምዐትህሌት ኣስቕላ
1: በጃኻስከ ነዚኦም ኣደብ ግበር በለልና
4: ሕጁስ ከዓ ጓህሪ ዝወሓጥኩ መሲልኪ
1: ነዛ ቆልዓ ወግሐ ፅብሒ ብጭርቃን ጨርቃ ክደርግባ ክርዚ ግብሉሎ ሕጂ ከዓ
4: ናይ ኣሻበይን ናብዕን ጨርቃ እንዳ እንታይ ባህላይ ጓሪ ምነብሳ ድኣ
1: እዋ
4: ንምዃኑ ከመይ ላ
1: ፅቡቕ
4: ገለ ዝኸወልክለይ ነገር ዘሎ ትመስሊ ኣነ ንስኽን ንኩነታታ ስለ ዝተራዳድኣና ኣሉ ነትርፎ ወይ ንኽብሎ ክህሉ ኣይፅበን እዩ
1: ይሄ ሕጂ ኸ ብዛዕባ ሓድሽ ሓበሬታ ኣለካ ድ
4: ሸናኽ ክድኣ
1: ፅቡቕ የላን በቃ ኣብ ልዕለይ ቁሩብ እምነት ዘሕደረት ትመስል ኣብዚ ዕለታዊ ናብራ እውን ብመጠኑ ክትሳተፍ ትፍትና ኣላ መንፈሳ ግን ገና ብርቡሽ እዩ ዘሎ ቁሩብ ግዜ
4: ተሂብናያባይ ቅቡጥሮት በዚሑ ክሳዕ መዓሲና ክንፅመማ በጃ ክዚያ ከመይ ዝበልዋ ቁሩባ ዝሓኮ ዘይብላ
1: ዋ ኣሰላለፋኣ ብግምት ብምእታው ኣኽቢትኪ ትርኣዮ እዚኦም ቃላትካ ዶይኮኑ ክትሕወሰና ንደሊ እንተልየና ቁሩብ ዓቕሊ ቁሩብ ጥበብ ከድልየና እዩ
4: ፅባሕ ከጓንፉ ካብ ዝኽእሉ ነገራት ሎሚ ኢና ክንጥንቀቕ ዘለና ሻድሻይ ወራር ሎሚ ዶ ፅባሕ ይጅምር ንብል ኣለና ኣብ ዝኾነ እዋን ናብ ዝኾነ ኣንፍ ክዕዘር ዝኽእል ዝንብሉ ብሒዝና እዚኣ ክትፈልጢ ሸከም እያ
1: ግን ሎሚ ንወስዶ ስጉምቲ ኣጥቂቕና ተዘይርእናዮ ፅባሕ ንጎ ክትዓሰና ይኽእል ጀሚራቶን ዘላ ንእሸይ ለውጢ ብሓልየቱን ጥበብን ንደግፎ ብል ኣለኹ ካብ ትማሊ ሎሚ ካብ ሎሚ ፅባሕ ካብ ፅባሕ
4: ባራ በዚሑ
5: ኣታሻበይ እዛ ጓል ማማሲ ካን ጠፊኣ ማለት ድዩ ኣብ ኩሉ ደሊና ሲእናያ ተሰዊራ
0: ክላ ዋሕ መዓዝ ከ ተረኺባ ትፈልጥ
1: ካን ኣፍኩም ዘዛበኩም ክትዛረቡ ንምቕያራ ክንቲ ታልዕልኩም ዘይትፈልጡ ሕጂ ዝኾነ ምስ ኮነ
5: ኣቲ መርም ሳልሕ ክንተይት ከነልዕልን ከይነልዕልን ጓልማማ መማዓስ ምስ ሰብ ትቐርብ ኮይኑ
1: ይኣክል ይኣክል ንስኻትኩም ትጨርቁ ዶ ዋላስ
4: ስምዐኒ ብልክዕ ሰዓት ክንደይ ከባቢያ ጥፍያ ዘቆላ ኩሉ ድማ ብሰንኩ ንስኺ ኣብ ርእሲኣ ዝተኸተልክዮ ልምሉማ ትሕዛ እዩ ኣትሪርኪ እንተትሕዝያ ዓይምተሰውረትና
1: ንሰባት ብተሪራ ተሓዛ ቂሮም ዝከኣል ኣይኮነን ሽግሮም ፈሊጥካ ከመኢሎም ኣብዝ ሃገራዊ ዕላማ ዝርዕሙሉ መገዲ ምንዳይ ዳ እምበር ኣብዚ ከም ናይ ወተሃደራ ፀላኢ ብኣፈሙ ዝተጋድሎ ሰብ የለን ዳሓር ከዓ ከምዚ ቁርፅ ዝበለ ስጉምቲ ትወስዳ ዝበለ መን ነይሩ
4: ሕጂ ንመኒኽ ፖለቲካ ክተረድ እዮ
1: ድሓ ንሱስ ተረዳእኒ የረዳእካ
6: ባርዕ ሳበጣ ያካሉ
4: ኣይዋ መፃኽቦ ኣሎ ኣራሓንሰብ

0: ገለ መንገዲ ዘትሕስርዋ ወይ ኩርባ ከይሓስካ ዶ? ኣብ ፈተይ ከይፈለጥ እኳ በፀሓይ እውን ክትጠልቕ ትጓየላ ንፀላምን ኣራዊትን ኣረኪባት ንክትዕዘር እያ። ኖኖኖ ዓቕልካ ጥቢብካ በተግ ምባል ኣይትዋፅን እያ። ከፅንዕ ክፈልጥ ክሓትት ኣለኒ። ወረታ እዩ ዝኸብደ ሕውጭውጭ ዝብለኒ። ብድሕረይ ከምዚ ገለ ነገር ረሲዐ ዝተበገስኩ ልበይ ምቓም ዝኣብየኒስተ ኮይነ እየ። እዛ ጓል ሳልሕ ዝብልዋ ሰብ ነዚኣ ክትገብር ድያ መንጎኦም ፀኒሐትኒ። ኣበይ ምስ መፅሕኩ እያ ኸበይና ከይተርፍ ዝፈራሕኩ። እምበርከ በይና ድያ ዘላ በይና እዩ ዘለኹ ፃነ ባዕለይ ድኣ ኣነቲ ፀሊላ ፀሊላትኒ ኣፀሊላ ሙኒ
1: ማዲ ማዲ ያ ጀምዓ ያ ኸዚኣተን ዝተፋናተታት ዝገአን ንማናጅስ ከይ ትውፅዕዎን ቀሲልኩም ከልሱ
2: ዋ ኣታሓቁ እዩ ኣብ ሎም በፂሕና ኣታሓይኻ ይንቐይር ኣታሓይኻ ንኸንታ ናይ በጅበጅትኹን ደይቅየር መርገፂ ብል ዝነበረ ወድል ኢላይ ሕጂ ታሓይኻ ይንቐይር ዋይ
3: ዋይ ተመስገን ዋይ መፅያ ኣታ መፅያ ታ
2: ዋይ ተመስገን
0: እ ሆን ከፍጢትካ ጥምተኒ ንዓይ ትመስል ጓል ጠፊኣትካ
2: ኦይ ንዓኸ ትመስል ጓል ኣይኮነ እንደብዚ ኣብ ዓዲ ኳስ ግነ የርኣየኒ ጓለ
0: ተባለ እንደ
2: ታደልክቲ ያ ግደ ሓቂ ክንዛረብሲ ንኣዳ እንዳላ እንዳኣን ዋኑ ርሑቕ ኮይኑ እምበር ሸዊት ሓጋይ ዶ ኮይኮን ክትጓል ማማ
0: ውስ ስኻስ ባሕልፍ ዝበልካ ካልእ ከለካ ዶ
2: እንታይ መኽልወኒ እዩ ተናብ ዓዲ ድርአን ዝነበርኩ ኣልባሶ ግልብጭ ጋመ ገለመለየ ንቁነና ዝነበራ እዛ ናብ ዝገድል ድርአን ዘለዉኻ እሞ ከምዚ ናትካ ሃሪ ዝመስል ነዊሕ ጀብጀብ ዋላ ርእየለን ኣይፈልጥን እየ
0: ኮይንካ ከተላይ ግፅ ክትነብር ወረማዓ ስሓቁም ነገር ትዛብ
2: ኣትጓል ማማ ቁም ነገር ዳ ኣይሶምን ሳልስቲ ደያ ብዝቕድሜና እዩ ዘሎ እዘና ምሓራ እንዶ ናብ ዝደለናየ ጠረር ገፀን ክድይባ ጀምራ ቁም ነገርታ ይመስል ሽዑ ክትርእዮ እንዲኺ ወራሱ ስፅናሓልኪ ኣምንታይ ክኸውዕልኪ ጋምካ ምልእቲ ቆልዓ ሕድሪ ከም ዘጥፍአት ብኣ ክተሻቂላ ብዙ ክትሕቆን እያ ውዒላ ዘላ ምሳሕ ከዓ ሓሊፍኪ ዓልቲ ዝነበረ ምሳሕ ዓፅሚ ብዓፅሚ ስጋ ብስጋ
0: ስጋኹም እምበሪ ተራእኒ ስጋኹም ዲ ተራእኒ ኣበይ ከም ዝውዓልኩ ንዓኸ ኣገዳሲ ጉዳይ ዝኸውን ከመይ ኢሉ ይሽኮረይ
2: ዋ ህደ እመበል ዋል ማማ ዝግ በሊ እንታይ መሽልኪ ኣብ ርእሲ ልባ ፅባሓላ ድባ እኳ ትበሃል ነገር ወታደር ጠፍኣኪ ይብልኒ ግዳ ትኸዶ ቦታ ኣቕረብ ርሓቕ ሓላፊኻ ምሕባር ወይ እውን ፍቓድ ምሕታት ሲ ዋ
0: ፍቓድ ክድቅስ ፍቓድ ክሸይም ፍቓድ ነብስኻ ክትሕፀብ ፍቓድ ክትዛረብ ክትጥምት ፍቓድ ፍቓድ መራሕ መስርዕ ዋዛኹም ሰሓቅኩም ፀወታኹም ብክንደይ ክንክዝሕወኸዋ መርዘን ከም ዘላዕለለይ መን ይፈልጠለይ ካብ ምሳኹም ምውዓል ተኸዊልካ መፅንሕ ከም ዝሓርድ ፍቓድ ክሓትት መንከየፍ ክደለ
2: ኣተቆልዓ ራእያ ሞ ራእያ እዛ መስርዕ ብሰንኪ ክተሸቂላ ኣብዚ መዓልታ ተደፊእ ውዒል ዘሎ ናይ ጓል ሳልሕ ሞ ንበይኒ ሉል ከም ዘጥፍአ ገበል ንኹልና ክትጥሕረና ክትጥሕረና ኢና ውዒላ ስለምንታይ ይመስለኪ
0: ቀፅል ቀፅል ኩሉ ነገርና ናብ ሓደ ዓብ እዝኒ እንዲኹም ቀይርኩምሞ ይሰምዓካሎ
2: ግርም ግርም ንስኽ ስለ ድኾንኪ ሓፍታን ብጨይታ እዛ መስርዕ እሞ ክሳዕ ክንደይ ከም ትፈትወኪ ስጋዕ ቕባኬል

0: ተረዲእኒ ዓር ከዓ ዘረባ ክልተ ደኣ ኸያዳ እዩ እምበሪ ኣጋር ሓኪም ክትኮን እዮም ካ ሓፂሙ ክደሎ ቶቶሬት ሳጓል ማማ ክትኮንወ
1: እው ሓቂ ካላግፅ ብጀካ ላግፅ ከውደይ ካልእ እንታይ ኣለኩ ሓስኻ ከብዲት ዕንግርፍራብቶ ሓስካስ ላግፂ ዘይንስኹማ ንኽእሎ ሎሚ ላግፂ ፅባሕ ላግፂ ፍ ከተሰልችዉ
0: ኣጥቆልዓ ሕደጊ ሕደጊ ተፀሊእኒ ብዝበዓት እየ ደቂ ሸውዒለ በልዮም ወላው እንዳ ሓንቲ ደልክዮ ካብ ገፅኩም ንርኣይ ዝበዝ ተኸውንካ ምውዓል ሓይሽ ኢለ የልክ ነገር እዮ እምበር መዝርዕ ምልእቲ ደይሕሱብ እየ ሓሲባ ውዒላ ዘላ
1: ውሓሎ መኸራይ ኣይ ክትክእለሉ ወዝ ብጎህ ስለ ዝበልኩካ ዲኻ ስዋላ ብልበ ክትሕግዘና ዓጢቀ
0: ደይ ምናልባሽ ከዓ ክልቲ እዩ ወይለ ጓል ማማ እዛ ናይ ኣጋር ሓኪም ደልኩኺ ኣሸበሸብ መሊቑኪ ከይትነግሪ እዮም እሞ ኣብዛ ትመፅእ ዘላ ረቡዕ በታሓቃቅ ገይረን ፍሕፍሕ ከይውዕሉና ሕድሪ ሕድሪ ክዝሓፍተይ ሳይትንገር እዮም

0: አንተ ምን መገባ አንተ ቤት ጉሲር ከና ምን መገባይ
1: ውይ አታነሽ ኮይናታ ተቀረቡ ናፈ ዋርዲያ ዘለው ቀይርዎ
2: كلها اعتق اعتق كلها اعتق تسل تسل تسل تفضف غرفه غرفه غرفه تسل تسل تفضف تسل
3: ራይም ጀካ ዝገዲፍ ናያ ዘለና ቑሑት ምግብና ዕጥቀና ምሉእ ዘሎ ላኣለ ምሉእ ምን ኣለዎ ዝተጸሎ
4: ሓንሳብ ሓንሳብ ኣዮ ባረ ወድሊላይ ዓሰበርቲ ዓቶ ስለ ዘላ ካብ ዝጉዕዘን ተተረፈ ሓይሽ ኣኸግደፈና ኣነ ድ ሓይ መዋላ ንስኻ ባረ ልቂ ዓሶ ሓይ መቐኒ ሕጂ ስለ ዛሕቦ ኣይተርፍኒ
3: ዓንዳ ናይ ሓኪም ሰሚዕና ናትካውን ተረዲእናካ ኣለና
2: ኣታወረ ከፊኣቶ ይቐኒያ ባር ከፊኣቶ ይቐኒያ ኮ ዝወ
3: እዛ ጥራይ
4: ድሓናንዳ
3: ሓና ስራሕና ጥራይ ይውታ
2: ንዓውፅእንዶ
5: ኣዚብካ
3: ኣይዋ ኣዚብ ከዓ ኣብዚ ክትፀንሐና ኢኻ
5: ኣብዚ ዳፍ
2: ና ዓዚባ ሓኪም ሓይልና ምሳና ዲ ዝብገስ ዘሎ ስኻነ ዝሕሙም ክትርያ ስተሰቕንትፍ
6: እዚ ዳ ጓልማማ
2: ስተሰ
3: ራይ ሞ ጸላኢ ሻድሻይ ወራር ንምጅማር ዝተረፎ የልዎን ናይ ዜሮ ሰዓት ጥራይ ይፅበሎ ስለዚ ንሕና ከዓ ብወገና እቲ ክግበር ዝከኣል ቅድመ ምድላዋት ኩሉ ተወዲ እዩ ስለዚ ነዛ ብ ቅድሜና እትርእይዋ ዘለኹም ክጀት ጸላኢ ክንዲ ስሳ ቅድሚ ድፍዓና ክንሰግር ኢና ሓንሳብ ዘረበ ስራሕና ክንቅፅል ሓንሳብ ካልእ ብትብዓትን ትኩርነትን ምግጣም ለቦዋ ዘድልዮ ይኮነ
2: ክላቕሰን እንዶ ቅሰን ጥራይ
3: ኣይንካላጠፍ ትራይ መርም

መዕረፊ ዓይኒ ዘይብሎም ገያፃት ግቦ ተዓርፍ እምበር ትበርቕ ፀሓይ ዘይትርእየሉ ፀላም ወላ ንዓይ ኩሎም ኣጋንንቲ ዝቃፀፁለይ ስለምንታይ እዮም ስለምንታይ ጥሜት ዕርቃን ኣስሓይታ ወረ ሕጂ ወረ ሕጂ ብዓብዩ ብጋዝን ቀመሙ ክንዕርበ ዲና ንሳቶም እንታይ ግዶ ውግእ ወረ ውግእ ክሰምዑ ኸ ወረ ሓምሓም ዝሃርሙ ምርእያት እዩ

wat van ongeluk door de omzet gaan. ኣብ ምፅል ኦም ዝቀሓራት ልበይ ከረስርሱ ወዲያ ከም ትስበር ጓቑሑ ኦፍኡ ዝብሉኒ ኣዜብ ወርዲ ኣይትውፅ ኣዜብ ማየት ውረዲ ናይ ካልኦት ስንደ ጓል ሳልሕ ግን ሳተ ዘይትነብርታ ይምኹ ምንታይ ኩሉ ነገር ተሃል ሓንሳብ ካብ ወላዲት ንላዕሊ ትብእቡ ፀኒሓለ ብሉ ትቕየር ከመይ ላያ ትኽእሉ ከማይ ኮነ ጥዑም ነገር ትብህግ ፍጥርቲ እያ ንዕውግን ከምዘይናታሪኣ ንፓርቲ ከምዘንቀለት ናብቲ ዓዲሞት እንዳተሰረሰረ

0: Xavi?
1: Mafe?
0: Pare. Hak tħeċ kullu mesraqna?

مريم تعال هنا شبي مريم

0: ሓንቲ ጓል ማማ መቼም ቆፅራ ከተኽብሪ መዓት ሪ
1: ክተኽብየካ
0: ኢለ በዲ
1: ሰሚር
0: ኣንቲ እዚኣ ዳ ኣብ ጀካ ዘን ለምጫጫት ፀጉራ ኣብኣ ከሎ ጠቕሊሉ ኣሻበይ ዲ ተሳሂልዋ
1: ኣብኡ ግዲ ኮይኑ ስካብ ኩሎም ደቁ ንዓ ይብሉ ይፅ ዝሪ
0: ኣሻበይ ከኸመ ኣሎ
1: ፅቡቕ ብርሃን ዓይነይ ተደፊኑ ይበለ ምዘንብረይል እናተቃለሰ ናይ ካልኣይ ደረጃ ትምህርቲ ኮዛዚሙ
0: ዓሺ ኣኸ
1: ወረ ተባዕኡ ናይ ምለኽ እንትብል ኒሑን ሓጊዛቶስ ናይ ዩኒቨርስቲ ትምህርተ ይክቕፅል እየ እዩ ዝብል
0: ኣንበሳ እንዴት ትንበሳ
1: ሲራካ ሓቂ ተሓይሽ ለይትን ቀትርን እዩ ዘተባብዖ ዝሓለፈ

0: ፐርሰናል ናተይ ይኸውን ማለት እዩ። ምክንያቱ ኣብቲ ግዜ እቲ ሃይ ስኩል ለበንስ ንውዳኣሉ ዝነበርና ብዙሓት ከማና መንእሰያት ብፀቕጢ ናይ ስድራ ቤት ክኸውን ይኽእል ወይ ዝኾነ ፀገማት ኣጓኒፍዋን ካብ ትምህርቲ ንምፍፃም ዝእለያሉ ዝነበራ ግዜ ዝነበረሉ እዋን ሳዋ ወሪደን እትናተን ዕላማ ክበፅሖ ዝደልያ ዝነበራ ክኩለፋ ከልዋ ነዚታት ተን ኣብ ቅድሚኻ መሓዞትካ ምሳኻ ኮይነን ዝመሃራን ዝስሕቃን ዝነበራ ነዚ ክኩለፋ ከለዋ ክትርኢ ከለካ ሓደ ካብቲ ንድሕሪት ኣጠሚቱ ናብ ቤት ትምህርቲ ሕጊ ኣቲኻ ገለ ብዛዕባ መሰል ናተን ንክጣበቕ የደረኸካ ማለት እዩ።
1: ሓደ እዩ ነይሩ መስለኒ ንዓይ ምክንያቱ ጆኔር ከለና ብዙሓት ናይ ኣብቲ ዕድመቲ ክፀልዋና ዝኽእላ ምሁራት ኣዋልዲ መጣ ነይረ ንብል ምክንያቱ ዝበዝሐ ግዜ ክትሓትት ከለኻ ከምዚ ክትብሎ ጥንሐት ናይ ኣንስቲ ማሕበር እዩ ከብሎ ዝኽኣለ ሰብ ብኾነ ነገር ከይረኣየ ይኮነን ከምኡ ዝብል ዘ መይቢ ክንሓስብ ከለና ሳብተን ናይ ቀዳሞት ናይ 10 ዓመታት ድሕሪ 91 ማለት እዩ ክንሓተን ከለና ብዙሕ ኤክስፔሪንስ እየን ዝባና ፅልዋ ምፅአን ክሳብ ኣብ ትሕቲ እየን ዝስርሓ ደቂ ኣንስትዮ ክሳብ ዘምፃ ናቱ ዋጋ ምኽፋል ነይርዎ። ሕጂ ብደገ ኮይና ስለ ንዕዘብ ዝበዝሐ ግዜ ኣብ ከምዚ ከምዚ ዘይገበራ ኣብ ከምዚ ከምዚ ዘይገበራ እንታይ ገይረን ሞ ርኢናየን ገለ ዝብላ ቃላት ኣለዋ ዝበዝሐ። ሕጂ ኣነ እንታይ ዝብል ስለምንታይ ከማደ ኣትኺል ኣይኮነትን ጓል ትሕተት ስለምንታይ እዚ ኣተ ክተባሂለ ከማን ክትሕተት ነይርዋ።
2: ክቡራት ተዓዘብቲ ከመይ ቀኒኹም? ዝሓለፈ ቀዳም ኣብ ኮሌጃት ዝተመረቓ መንእሰያት ደቂ ኣንስትዮን ገና ትምህርተን ኣብ ምዝዛም ዝርከባን ብድልየተን ኣባላት ሓማደ ከም ዝኾና ኣብ ስራሕ ዓለም ዘጋጥመን ብድሆታት ነቲ ማሕበር ስለምንታይን ብድልየት ኣትዮኖኦ ንዕኡ ንምስፋሕ ከ እንታይ ይገብራ ዘጠቃልል ወዘተ ኣቕሪብናልኩም ነርና። መቐፀልቱ ተኻልኣይቲ ጉጅለ ሒዝናልኩም መፂና ኣለና። ክሳዕ መወዳእታ ምሳና ክትኮኑ ተስፋ ንገብር። መጀመርያ ብስምኩም ከመስግነን ይቐኒየለይ። ስለዚ ስምክን እንታይ ኢኽን ተማሂርክን እዚ እናገለፅክን ክትላለያ ማለት እዩ ብዝተዓዘብቲ ኣብ ህዝባዊ ግንባር ብተወፋይነት ስለ ዝተቃለሳ ሎሚ ኣብ ሕቶ ደቂ ኣንስትዮ ተፈጢሩ ዘሎ ለውጢ ቀሊል ኣይኮነን። ይኹን ዳ እምበር ጥርናፈ ወይ ምውዳብ ደቂ ኣንስትዮ ክላዓል ከሎ ማዕርነት ሕቶ ማዕርነት ክላዓል ከሎ ዝፈርሕዎ ክሰምዕዎ ዘይደልዩ ገለ ፀቢብ ኣረኣያ ዘለዎም ኣለው። ሕጂ ጓል ኣንስተይቲ ደረታ ብኩርዓት እንተነፍሐት ነብሳ እንተኸኣለት እንተሓየለት እንታይ ፀገም ይፈጥረሎም?
3: ኣራይ ኣነ ሽመይ ሸዊት ፀጋ ይበሃል። ብዓውዲ ስነልቦና ከዓ ኣብ 215 ማለት ተመርያ። ኣብዚ ግዜ እዚ ከዓ ኣብ ቤት ትምህርቲ ሓርነት ከመምህር ኮይነ ሰርሓ ኣለኹ። ሕጂ እታ ሕቶ እንታይ እዩ ደፀግም እንተይልና ሕጂ ከምዚ ብዙሕ ነገር እንድያ ትፀሉ ሕጂ ሓደ ሰብ ኣተሓሳስቡ ካብቲ ድዓበየሉ ዘሎ ሕብረተሰብ መፅእ ካብቲ ዘለዎ ከባቢ ብኩሉ እዩ ትፅሎ ማለት እዩ። ሕጂ ብሓፈሻ ክንርኢ ከለና እቲ ናይ ደቂ ኣንስትዮ ከምዚ ብኩሉ ይኮነን ዝጥቀጥ እቲ ፖሊስ እንተርእናዮ ዝድግፍ ፖሊስ እዩ እሱ ስ ዝኾነ ብዙሕ ከም ፅብብ በለ ኣተሓስባ ዘለዎ እውን ተፀቕጠ ነገር ኣሎ ማለት እዩ። ኣብ ውልቀ ሰብ ክንኣቱ ከለና ማለት እዩ ተፀቂጦም በቲ ፖሊስ ዝዕብለሉ ኣለዎ። ኣብቲ ናይ ሕብረተሰብ ተይልና እውን ከምዚ ወላትኳ ቁሩብ ፀቕጥ ኣለዎ እንተበና ገለ ሕማቅ ልምድታት ኣብኡ ስለዝኣቱ ማለት እዩ። ግን ንሱ ጥራሕ ኣይኮነን ብዙሕ ነገር ከዓ ከምዚ ኣሎ ድድግፍ ንደቂ ኣንስትዮ ማለት እዩ። እዚ ጥራሕ ደይኮነ ከምዚ ኣተዓባብያኻ ናይቲ ከባቢኻ ፅልዋ እውን ኣሎ ንዶ ሕጂ ካበይ ዓብዩ ግድን እዩ ክፀሎ ኣታ ኣብ ሓንቲ ስድራ ቤሲ እንድሕር እንዳፈላለኻ ኣተዓባብያ ኣሎ ኮይኑ እቲ ካብኣ ዳዓበየ ሓደ ውልቀ ሰብ ከመይ ዓይነት ኣብቲ ምስ ወፀ ከመይ ዓይነት ሪኣክሽን ከርእዩ ፍሉጥ እዩ። እንድሕር እንዳፈላለኻ ኮይኑ ግድን ኣብቲ ድሰርሓሉ ኣብቲ ድወፀሉ እውን እቲ ናይ ምፍልላይ ልምዲ እዩ ክሕዝ እንድሕር ናይ ሓባር ኮይና እታ ስድራ ቤት ብሓባር ብዘይፍልሊ ትዕቢ ኮይናኻ ከምኡውን ሳውን ብዘይፍልሊ ዝኾነ ኣካይዳ ብከምኡ ርእሱ እንዳዓበየ ድኸይድ ምስ ወፀ እውን ንዑ የ ከተግብሮ ሕጂ እቲ ሰብ ኣብ ውልቀ ሰባት ማለት እዩ ኣብቲ ፅብብ በለ ሓሳስባ ዘለዎ ሰብ እንዲክረአ ኣብ ብዙሕ ኣይኮነን ማለት ኩላትና ብበዛሕና ሳብዝያ ዘለና ኣብ ስራሕ ዓለም ዘለና እንዲና ኣብቲ ስራሕ ዓለም ንኸደሉ ብዙሕ ኣብካብ ኩሉ ይኮና እቲ ኣሉታዊ ነገራት ንረኽቦ እቲ ናይ ደቂ ኣንስትዮ እቲ መዓርነት ደስ ዘይብሎም ደቂበልዎ ገለ ኩሎም ኣይኮነ ንረኽቦ ከማን ኣሎ ድሕግዙካ ኣብ ብዙሕ ነገር ንኣብነት ኣብ ናይ 8 መጋቢት ዝግበር መደባት ኣብዝኾነ ማለት እዩ ኣብ ኮሌጃት ነርና እንዲና ኣብቲ ኮሌጃት ከለና ዝግበር ንጥፈታት ድበዝሐ ብመን እተገይሩ እተልካ ኣብቲ ናይ ግንባር ናይ ሃማማት ወከልቲ ኮይኖም እሞከዓ ደቂ ተባዕትዮ ንሶም እዮም ከማ ድግፉካ ድኾነ ዝተሓባበሩካ ድኾነ ክተካይድ ገለ ማለት እዩ ግን እዚ ጥራሕ ኣይኮነን ካበይ መፂኦም ኢልካ ምርኣይካ ክድሊ እዩ ማለት እዩ ምክንያቱ ኣብ ኩሉ ኣብ ልሕቅ ድበለ ከባቢታት ከድና ኣብቲ ከተማታት ደሎ ገለ እሱ ካብኡ ናብኡ ከማን ብዙሕ ፍልሊ ኢካ ትረክብ ናይ ገለ ኪሎሜትራት ፍልሊ ደለዎን ዓድታት በበይኑ እዩ ምስቲ ምዕባለናቶም ማለት እዩ ሕጂ እሱ እዩ ትቀንዲ ፀልፅሉ ዘሎ ነገራት ንሱ እዩ ማለት እዩ ሕጂ እቲ ኣተሓሳስባ እቲ ኣተዓብያ ከመጀመርታ ማለት እዩ ንሱ እዩ ቅየር ደለዎ በር ኣብ ውልቀ ሰባት ኣቲኻ እቲ ናይ ውልቀ ሰባት ናቱ ደርእዮ ማለት እዩ በቲ ኮሚኒቲ ወይ በቲ ናይቲ ሶሳይቲ ኣካይዳ ብኡ ክፅልዎ ድኽእል ምክንያቱ ሓደ ከምዚ ጓል ክትወፅ የብላን ድኾነ ስራሕ ማዕርያ ክትሰርሕ የብላን ከምዚ ናይ ጓል ስራሕ እዚ እዩ ናይ ወዳት ስራሕ እዚ እዩ እናተባሃለ ዳ ዓበየ ቆልዓስ ምስ ዓበየ እንታይ ኢኻ ክፅበዮ ግድን ካብ ማዕርኡ መፅኢካ ክትሰርሕ ከለካ ማዕርኡ ንከይትቐርብ ከርሕቐካ ጥራሕ ይፍትን ማለት እዩ ኩሉ ትገብሮ ነገራት እውን ብኡ እዩ ክኸይድ ድኾነ ፅባቅ ክሰርሕ ከለካ ናታ ጉድለት ክደልየላ እዩ ገለ ነገር ከምዚ ክሰርሐ ክትብል ከለካ ከምዚ ንዕኡ ተውድቆ ደለካ እሞ ልዕሊካ ክኸውነየ ትብሎ ደለካ ኮይኑ ክስምዖ እዩ ካልእ እውን ከምዚ ድኾነ ፅቡቅ ነገር ድሰራሕካዮ ንሱ ስለዘይሰራሓ ኣይከዓግበላን እዩ ምክንያቱ ከማ ኣተዓባብያ ስለዝኾነ ድዓበየ ማለት እዩ ሕጂ እቲ ፅብ ድበለ ኣተሓስባ ኣብ ዝበዝሐ ኣይኮነን ኣብ ውሑድ እዩ ደሎ ንባዕሉ እትባህሊ እውን ከም ዝበልናዮ ናይ ካልኦት ሃገራት ንፈልጦ ኢና ከምዚ ኣብ በዓል ሂንዲ ተኸይድካስ እቲ ባህሊ ንባዕሉ እዩ ከውፀአን ክሳይ ትገብር ክሳብ ደቂ ኣንስትዮ ብጣዕሚ ከምዚ ፀቃፂ ዝኾነ ናትና ምስኡ ክተዋዳድሮ ከለካ ድሓሸ እዩ ኢቨን ቲ ፖሊስ እውን ከምዚ ንማዕረ ስራሕ ማዕረ ደሞዝ ዝበሃል ኣብ ክንደይ ሃገራት እዩ ደሎ እንተይልካ ብዙሕ ነገር ዩ ንዓና ድግፍ ደለና ማለት እዩ ኣብ ናትና ሕብረተሰብ ክትርኢ ከለካ ግን እዚ ወላ እንተበልና ጌና ከምቲ ክንብሎ ፀናሕና ከምዚ ክዕረ ዘለዎ ነገራት ኣሎ ኣብ ስድራ ቤት ኣብቲ ኮሚኒቲስ ኣብቲ ሕማቅ ድሕር ድኾነ ባህልታት ደሎ ኣብኡ ምትዕራ ይኸድሊ እምበር ከምዚ ብውልቁ ሰብ ንሓደ ነገር ክፀልኦን ክፈትዎን በዓል ደምፂ ኣይኮነን እቲ ኣብ ከባቢኡ ደሎ ስእሊ ድሰኣሎ ማለት እዩ ካብ መጀመርታ ከሉ ሓደ ቆልዓ ክትዕብዮ ከለካ ከመይ ጌርካ ትዕብዮ ኣለካ እታ ስእሊ ሽዕያ ኢምፕሪንት ትኸውን ኣብቲ ሓንጎል ማለት እዩ ከምኣ ስለዝኾነት ከዓ ንዓ ክትቂራ ዘሎ ፃዕሪ ብዙሕ ግዜ ክወስድ እዩ ብዙሕ መስዋእት እውን ክኸፍል እዩ ማለት እዩ ስለዚ እዚኦም ፅብብ ድበለ ኣተሓስባ ዘሎ እንታይ ፅግሞም እንተይልካ ካልእ ኣይኮነን ከምዚ ሓንቲ ስራሕ ሲ ክሰርሐ ምሳኻ እንተይልካዮ ኮ ይሕግዘካ ኣለኹ ማለት ኢካ ትብሎ ዘለካ በይኑ ንከይሰርሓስ ንስኻ ተቋልሎ ኣለካ ግን ንከምኣ ኮይኑ ንክርድኦ እንታይ ደፀጉሞ ዘሎ እተልካ ኣተዓብያቲ ሕብረተሰብ ማለት እዩ ሕብረተሰብ ናትና እዚ ናይ ማዕርነት ድብልሲ ካብ መዓስ እዩ ጀሚሩ ከምዚድብለኦ ነበራ ኣብ 79 እንተይልና ካብ ሽዑ ጀሚሩ ኣበይ ግን ነይሩ ኣብቲ ከባቢ ቃልስን ንሰ ቦታታት ተታሒዙ ነበረ ኣብኡ እዩ ነይሩ ዝስራሓሉ ነበረ ማለት እዩ እንድሕሪኡ ኸ ድሕሪ 91 እንተይልካ ኸ ክሳብ ክንደይ እዩ ኸ እቲ ፅልዋ መፅ እዩ ንሱ ኢና ክንርኢ ማለት እዩ ሕጂ ክሳብ ሕጂ እዚ ደሎ ተሓስፋ ካብኡ ድመፀ እዩ ሕጂ ንሕና ክንሰርሖ ደለና ይበዝሕ ማለት እዩ እዚ ፅብብ ደላ ኣተሓስባ ደሎ ንሕና ክንቂሮ እቲ ልምዲ ትባህሊ ኣብኡ ደሎስ እንታይ ማለት እዩ ምሳኻ ክሰርሕ እያ ክትብል ከላስ እንታይ ማለት እዩ እዚ ክፃረረካ ኣለኹ ንዓኻ ክጓዳደረካ እየ ኣይኮነን እንታይ ደኣ ክሕግዘካ እዩ እቲ ከምዚ ዓይነት መልእኽቲ ሕጂ ከመይ ዓይነት ጌርካ ክትሕልፎ ኣለካ ንሱ ኢድ ዝዓበየ እምበር እቲ እንታይ ድ ፅግሞም እተልካ ሰል ሓደ ፅግሞም የለን ከማን ይሕገዙ ብልዕሊኡስ ካልእ ነገር ፅቡቅ ነገር ትውስኸሎም ኣለካ ማለት እዩ ግን ነዚ ንምርዳእ እዩ ዘፀግም ደሎ ኮይ ድስማዓኒ ማለት እያ
4: መጀመርታ ሽመይ ሃና ማዓሽ ይበሃል ተማሃሪት 5 ዓመት ቤት ትምህርቲ ሕጊ ኮሌጅ ጥበባትን ማሕበራዊ ስነ ስልጠት ማለት እዩ ልክዓ ንትሸዊት ክትብሎ ፅንሐት ብሓፈሹ እንታይ ትፀገም ወይ እንታይ እዮም ዝፅገሙ እንድሕር ጓል ኣንስተይቲ ነብሳኺ ኢላ ሲ ዝፅገምዎ ነገር የለን እምበር እኳ ደኣ ዝኸስቦ ነገር እዩ ልክዓ ንትሸዊታ ክትብሎ ፅንሐት ማለት እዩ ግዳ ካብ ቀደም ኣትሒዙ ዋላ ብሂስቲ ዋላ ተኸድና ይውን ደቂ ኣንስትዮ ኩሉ ሻዕ ኣብ ማጆሪቲ ፕሌስ ማለት እዩ ትሕቲ ደቂ ተባዕትዮን ስራሕን እየን ሕጂ ኩሉ ሻዕ ስታርስኮ ክቕየር ከሎ ከምቲ ዝነበሮ ክኸይድ ዝፅበይዎ ሰባት ብዙሓት እዮም ከምቲ ዝነበሮ ከምቲ ከመጀመርታት ጀመረ ከምኡ ኮይኑ ክኸይድ ዝፅበይዎ ሰባት ብዙሓት እዮም ነገራት ክቀየር ከሎ ሕጂ ንዖም ኣይሰማምዑን ማለት እዩ ኣብ ደቂ ተባዕትዮ ኣብ ናይ ደቂ ኣንስትዮ ጉዳይ ጥራሕ ዘይኮነ እዚ ኣብ ኩሉ ለውጢ ሲ ብዙሕ ትግህ ኢልና ይነቕበሎ ኢና ብፍላይ ድማ ኣብ ሕብረተሰብና ማለት እዩ ለውጢ ክበሃል ከሎ ወይ ለውጢ ክመፅእ ከሎ እዚኣ ረእኽምያ እንታይ እዚኣ ብሓንሳብ ሲ እቲው ኢልካ ይኩን ከንትለማመዶ ፕሮሰስ ድሌካ ግዜ ድሌካ ብሓፈሹ ክትለማመዶ ካየ ድሌካ ማለት እዩ ስለዚ ክሳብ እዚ ነገራት ዝለማመድዎ ወይ ክሳብ እዚ ነገራት ትሪኦም ደቂ ኣንስትዮስ ኣብ ጎኖም ምስኦም ኮይን ክስርሓ ከለዋ ክሳብ ክንደይ ኣድማዕነት ከም ዘምፅኣ ምስ ሓየላ ክሳብ ክንደይ ኣድማዕነት ከም ዘምፅኣ እዚ ክሳብ ዝርድእዎ ክሳብ ዝፈልጥዎ እዩ እምበር ምንም ዘፀግም ነገር የብሉ
5: ሽመይ ሓብን ተክለበሃል ብፖለቲካዊ ስነ ፍልጠትን ሃገራዊ ዝምድናታትን ካብ ኮሌጅ ኣድቀ ተመሪቀ ሕጂ ድማ ብሚኒስትሪ ጉዳያት ወፃኢ ዝሰርሕ ኣለኹ ናፍታ ሕቶ ምልስ ሰለተ እምነት እዚ ተጠቀስክዮ ተፃይ ዝኮነ ወይ ከዓ ብልዕል ደቂ ኣንስትዮ ኣለታዊ ተሓሳስባ ሰረተ እምነቱ ፍሉጥ ንሱ ድማ ተኣባታዊ ስርዓት ዝገደፎ ሕላገታት እዩ ንድሕሪት ተተመሊስና ኣብ ዘበነ ቃልሲ ይኹን ዋላ ዚ ናይ ምውሓስ ልዕላውነት ማንን ዘይኩሕዶ ተራብ ኤርትራዊት ጓልን ስቴትስ ልዑል እዩ እዚ ኣቲናዮ ዘለና መድረኽ ዝያዳ ተወፋይነት ዝሓተና ዋላ ይኹን ንከምዚ ዓይነት ተፃይ ዝኾነ ንኮቲኮት ማለት እዩ ንክንስዕሮ ዝያዳ ተወዲብካ ይኹን ዋላ ብውልቀ ደረጃ ክስራሓሉ ዝግብኦ መሊኡ ስራሓት ኣሎ ነዚ ተረፍ መረፍ ከምዚ እቲ ናይ ኣባታዊ ስነሓሳብ ምስ ዓሩካ ዘይተርፉ እዩ ምክንያቱ ስለዝተወደበ ኣይኮነን ወይ ከዓ ስለእቲ ንቕሓት እዩ ናብዚ ፅትና ዘሎ ንዓና ሕጂስ እቲ ፖለቲካዊ ምሕፃብ ዝበሃል ኣሎ ጥቀምሉ ብፍላይ ኣብዚ ናይ ኢሎም ምስዝኣትዩናዮ ዘለና መድረክ ናይ ሰላም ዝተነፅፈ ፍሉይ መድረካት ተሓሊፉ ዝተነፅፈ ስነ ሓሳባት ኣሎዶ ንዕኡ ክንሓፅቦ እዩ ዝግበአና ዋላ እውን ክነጋውሖና ናይ ደሊ እቲ ምክንያቱ እንድሕር ባህታ ዘይፈጥረሉ ሃልዩ እቲ መድረክ ክጥቀመሉ ኣነ እንድሕር ብኣሉታዊ ዓይነት ጥሙት ሃልዩ ስንፍናናት እዩ ንሕና ጥራይቲ ጉዕዞና ንቐፅል
2: ሓራይ ስድራ ማለት ወለዲ ኮስኩሶም ንትምህርቲ የፋንዉ ኩሉ ጠለባታ ነታ ጓል ኣንስተይቲ ከዓ የማልኡ ኣብያተ ትምህርቲ ኣብ ደቂ ኣንስትዮ ፍሉይ ጠመተ ክግበር ከሎ ኩሉ መዳያዊ ፃዕሪ ይግበር ኣሎ መንግስቲ እውን ብዓብዩ ዓብ ወፃእታት ገይሩ ደቂ ኣንስትዮ ማዕረ ተሳታፍነት ክህልዎን ይፅዕሪ ንሳተን ከዓ ፅቡቅ ውፅኢት የምፅእ ኣለዋ ሕጂ ድሕሪ ዚ ኩሉ ካብ ኮሌጃት ተመሪቕክን ኣብ ስራሕ ዓለም ምስኣተኽን ዝተፈለየ ዓለም እዩ ዝፀንሕ ኣብ ስራሕ ዓለም እንታይ ብድሆታት የጋጥመክን ኣሎ ከመይ ትኸድ ኣለኽን ከመይ ከትፈትሖ
5: እቲ ብድሆታት ብውልቀ ደረጃ ባዕልካ ተበግሰሎ ባዕልካ ትፈጥሮ እቲ ሓደ ድማ ሲስተማቲካሊ ተነፂፉ ፀንሕ እሞ ንዕኡ ከም ሓደም ባይታትም ወሲዶም ከም ሓስያ ክውርዱ ዝኽእሉ ኣለው ብውልቀ ደረጃ ግን ኣነ ከም ሃበን ኣብ ክፍሊ ምሳይ ወዲ ክላሰይ ነይሩ ተወዳዳሪ ኣነ ከዓ ከምኡ ማዕርዩ ንዕኡ ይወዳደሮ ፀኒሐ ኣብ ስራሕ ዓለም ምስ ኣተኩ ኣብቲ ኦፊስ ኮፍ ምባል ኣብ ጥቕኡ እቲ እሱ ዝሓስቦ እቲ ተወዳደርነት ናተይ ግዜኡ ከምዘእኸለ እዩ ዝሓስቡ። ዝያዳ ሕጅብቲ ክሕይል ኣነ ወይ ከዓ ከበግሶ ወሲደ ዓቕመይ ከዕብብ ዝፍትነሉ ድማ ከም ሓደ ማሕንቆ ንሱ ትኸምቡ ብምሕሳቡ ጥራይ ከም ሓደ ማሕንቆ ክወስዶ ይኽእል። ካልኣይ ኣብ መሳለል ወይ ከዓ ደረጃታት ዝበዝሖ ወይከዓ ብሮክራቲክ ዝኾነ ዓይነት ናይ ኦፊስ ስራሓት ታጓል ሓይላ ወይ ከዓ ትብቕዓታ ክተመስክረሉ ቁርብ ደፋኢ ድርኺት ክህሉ ኣለዎ። ግን ዕንቃፈታት ኣብ ከምኡታት ኣሎ። ፊት ንፊት ትገጥሞ ፀገም ዘለዎ ኣይኮነን ብናተይ ኣረኣያ። ካልእ ከዓ ኣብ ስራሕ ዓለም ምስኣትኻ ማዕርዕ እቲ ዕድላት ዝኽፈት ኣሎ። ምዕባል ስራሕ ይኹን ዋላ ነቲ ትምህርቲ ደረጃ ንስኻ ንክትዕቢ ስታፊኡ ናብኡ ድማ እተን ደቂ ኣንስትዮ ድሩትነት ይህልዎ። ስለምንታይ ኢልካ ተሓቲትካ ከም ሓደ ብድሆ ክውሰድ ማለት እዩ ኮነ ኢልካ ዝግበራ ይብሎን ኣነ። ግን ተበግሶ ዘይምውሰዳ ታጓል ምስተይቲ ከም ሓደ ዕንቅፋት ክወስዶ ይኽእል። ከም ድርኺት ግን ከም ድፊኢ ዘይፈጥሩሉ ከዓ መሊኦም ኣሎ ማለት እዩ ኣቲ ናይ ስራሕ። ካልእ ብፖሊሲ ደረጃ ተርእናዮ ኣብ ናይ መሪሕነት ውሱታ ፊፍቲ ናይ ኣሰምብሊናና ክሳብ 30 ሚእታዊት ሕዙን ጓል ምስተይቲ ይበሃል። ሓንቲ ጓል ምስተይቲ ክትዛተብቲ ኮይናስ 30 ሚእታዊት ስንዓ ተተሓሲ ነዚ ሕጂ ሜንስትሪም ክንገብሮ ከለና ክልተ መልእኽቲ ይሕልፍ። ሓደ ተኣሉታውሎ ሓደ ድማ ትእወታዊ። ከም ኣሉታዊ ዝጠቕሶ ኣነ እቲ ናይ ተወዳዳርነት ብቕዓታን ዓቕማን የደኽሞ እዩ። ሕዙእ ኮታ ብምህላው ጥራይ ንከይትሳተፍ ኣለኒንዶ ትብለሉ ደረጃ ኣሎ። በቲ ኣወታዊ ተርእናዮ ድማ ክንጥቀመሉ ከዓ ምኽኣልና ነርና። ምክንያቱ እቲ ዝሓለፈ ስርዓት ወይ ከዓ ተበዲሁ ዝመፀ ሕጂ እውን ዝቀላቀል ዘሎ ብከምዚ ዓይነት እዩ ክንስዕሮ ንኽእል። ስለዚ ካልኦት ክውስኻለ ይኽእላ ትርእቶ ብከምዚአን መጠቃለል ኮና
6: ሽመይ እልሳ ስመሮም ይበሃል። ብኣህገራዊ ዝምድናታት ሳይኮሎጂ ወዲአ ካብ ቸስነት ኮሌጅ ሕጂ ከዓ ኣብ ሚኒስትሪ ጉዳያት ወፃኢ ኢንተርንሽፕ ይገብር ኣለኹ ነዚ ዓመት እዚኣ። ኣብቲ ሓበን ክትብላ ዝፀንሐት ክውስኻላ ጥራይ ብብዙሕ ግዜ ኣነ ድሪኦ ደገርመኒ እቲ ዝፀንሐካ ከምዚ ብድሆታት ኣሎ እቲ በዓልካ ትፈጥሮ ግን ኣነሱ ነታ ጓል ኣንስተይቲ ኣብሊፁ ይሃስያ ይብል። ስለምንታይ ኣነ ጥራይ ኣብ ድኾነ ኣኼባታትን ከም ጓል መጠን ክዛረብ ዶ ኣይዛረብን ድብል ቦታታት ኣሎ ግዜታት ወላ እቲ ሓሳብ ከሎኒ ስቕ ብል ከምንታይ ኦ ቦታ ኣይኮነን ኢለ በዕለይ ድፈጥሮ እዩ ዝሕጂ እቲ ድፀንሐ ኣሎ ግን እቲ ከምዚታት ኢልካ በዕልኻ ነብስኻ ትዕንቅፎ ከለካ ኣይ ቲንክ ከብቲ ካብ ኣብ ነብስኻ ደይ ምእማን ከም ጓል ኣንስተይቲ መጠን ኣሎ። ካልኣይ ነገር ከዓኒ እቲ ንቕሓት ሰር የለን ደቂ ኣንስትዮ ከም ጓል ኣንስተይቲ ስኒ ኣነ ክወፅእ ከለኩ ካብ ገዛ ካብቲ ሓወይ ኣይ ትፈለየኒ ነገር ወል ሓንቲ የለን ብትምህርቲ ይኹን ብድኾነ ናይ ነገር ይኹን ግን ብበዝሒ ግዜታት እንታይ ተሓሳስበን እቲ በዕለይ ድፈጥሮ ብድሆታት ስኒ ከመይ ገይረ ክሓልፎ ይኽእል። ሕጂ እዎ ኣብ ገዛ ወይ ኣብ ቤት ትምህርቲ ብዙሕ ግዜ ወለታት ወይ መምሃራን ይነግሩካ እቲ ካብ መሓዙትካ ትምሃሮ ግን ሕጂ ኣነ ሓንቲ መሓዛይ ኣብ ኣኼባ ይኹን ኣብ ድኾነ ክትዛረብ እንተርእያ ስኒ ኣነ ንዓይ ኢንስፓየር ድገብረኒ ብበዝሒ ግዜ ንክዛረብ ወይ እቲ ናተይ ኣይድያዝ ምእንታን ከመሓላልፎ። ሕጂ እቲ 30 ሚታት ትብሎ ፀንሐት ሓበን እሱ ግድን ክምላእ ኣለዎ። ስለምንታይ ኣነ እንተርእየት ሓንቲ ክትሪያ ከምኡ እንዳበለካ ክመሓላለፍ እዩ። ሕጂ እቲ ብድሆታት ስኒ ከምዚ ጌርና ጣዩና ክንሓልፎ ንኽእል ነቲ ሓንቲ ርኢኻስ ሽዑ ከምኡ ከምዚ ቸይን ኤፌክት ዓይነት እዩ ድኸውን ከምኡ እንዳበለ ሓለም ተመሓላለፉስ ነቲ ዝመፅ ዘሎ ጀነሬሽን እውን ንክፀንሑ
2: ሓራይ እስከ ኣብኡ ከለኺ ኣብ ትምህርቲ ፀኒሕኪ ኣብ ስራሕ ዓለም ፍልይ ዝበለ እዩ

0: ሕጂ በቲ ኣብቲ ከባቢኺ ዘለዉ ኣብ ሓለፍቲ ክድዩ ኣብቶም መሳርሕቲኺ ምትብባዕ ወይ ባይታ ክንፀፈልኪ የድሊ እዚ ከትረኽቦኦ ዶ
1: እቲ ነብታ ናይ ኣንቶይድ ሃተትክያ ሕቶ ንክኸይድ ገሊዩ ሰባት ኣሎ ደ ይቅበሉ ከም ደቂ ተባዕትዮ ወይ እውን ደቂ ኣንስትዮ ካባኻ ዕቢድ በላ ደይተባብዓካ ኣለዋ እቶም ደተባብኦካ ግን ንዑ ሒዝካ ኣነ ኣይንክ ንዑ ሒዝካ ነታ ንእሽተይ ትወሃባስ ሒዝካ ክትክንጨፍ ኣለካ ከምንታይ በዝሐ ግዜ ትረኽቦን ኢኻ እቲ ክትረኽቦ ከለካ ግን ስግእ ንኸይትብል ብካዝ ብኡ ተበጊስካ እንተኸይድካ ንስኻ ድሓዝካዮ ማዕሪ ክንዲምንታይ ከማነ ዶርስ ትኸፍት ኣለካ ነቶም ድሕሪኢካ ድመፃ እጂ ድበዝሐ ግዜ ኣብ ትምህርቲ ተወዳዲርካ ከተምፅኦ ትኽእል ኢኻ ኢኻ ትብል ኣብ ስራሕ ግን ኣይ ክትረኽቦን ኢኻ እታ ቅሩብቲ ዕድል ትረኽባ ግን ሒዝካ ናተይልካ ሒዝካ ውን ትኸይድ ኣለካ ድብል
0: ሕራይ በዛ ጠቂሳታ ዘላ እስኪ ነቲ ስራሕ መሊኽካ ተወዳዳሪ ናይ ምዃን ተበግሶ ከመይ ኣሎ ትብላስ ውገ ደቂ ኣንስትዮ ሲ ተወዳደርቲ ናይ ምዃን ፃዕሪ ወይ ተበግሶ ከመይ ኣለና
2: ሽመይ ሰብለ መጎስ ዝበሃል ካብ ኮሌጅ ሳይንስ ማይ ነፍሒ ብባዮሎጂ ኣፕላይድ ወደ ኣብቲ ሕጂ እዋን ከዓ ከም መምህር ኣብ ቤት ትምህርቲ ሓድነት ምህር ኣለኹ በዛ ዝበልካይ ሕጂ ክንዘርብ ትኮና እንታይ እዩ እቲ ሰረት ከምቲ ኣንተ ወይ ድጠቀስኪዮ ስድራ ቤትና ደፅንሕና ሰረት ኣሎ ሕጂ ከም ጓል ኣንስተይቲ መጠን እታ ጓል ኣንስተይቲ ክትበፅሖ ትኽእል ድሪም ክትገብሮ ክትሓልሞ ደለዋ ሕልምታት ካብቲ መጀመርታ ካብ ንእሽተ ኣክላ ከም ስድራኣ ደማዕብሉላ ሓሳባት ኣሎ ሕጂ ተዘይተጋጊ ኣብ መብዛሕትኡ ፋሚሊ ሳብ ኤርትራ ማለት እዩ እንታይ ደጋጥም ኣሎ ከምዚ ሊሚት ይገብሩና ናብለት ጓልቲ ኮይና ዶክተር ወደ ተኮይኑ ኢንጂነር ምሽ ሊሚት ይገብሩና ሕጂ እቲ ክንበፅሖ ንክእል ነገራት ካብ ብንእሽተና ከለና እንታይ ንገብሮ ሊሚት ድኾነ ድሪምስ ጥራይ ይህልወና ሓልምታት ይህልውና ኣንደን ኣብቲ ናይ ስራሕ ዓለም ስኣተካሽዑ ስዘናፍ እሱ እኽእል እዩ ማለት እዩ ኢልና ነቋርፆ ማለት እዩ ሳሕትስ ከም ንሻሎ ከም ደቂ ኣንስትዮ ማለት እዩ ኣብ ክንዲ መመይስና ንምሽ ነቲ ዝተዋህበና ዕድላት ክንጥቀመሉ ወይ ከዓኒ ላዕሊ ኣብ ክንዲ ንጥምት ስኒ ኦኬ ዝኣኽለኒ ኢልና ናይ ምቁራፅ ኣሎ ማለት እዩ እዚ ከዓ ከምንታይ ብገስ ንድሕርአና እቲ ዝተዋህበና ሰረት ማለት እዩ ገና ብንእሽተና ከለና ቶም ስድራና ደቐምጡና ሰረት ማለት እዩ ንድሕራ ሊሚት ገይሮም ውሃ እዚኣ ደረጃካ ንድሕርኢሎም ውሃ ኣብኣ ጥራይ ሊሚት ድኮንካ ኮይኑ ስማዕካ ሞ ጉዳእቲ ካላ ብዝኾነ ምምጥጣር ዝበሃል ነገር ወላ እቲ ኣፖርቹኒቲ ተረኪቡ ከሎ ምምጥጣር ዝበሃል ነገር ግን ክህሉ ይኽእል ማለት እዩ
0: ስለዚ እንታይ ክግበር ኣለዎ እንታይ ክኸውን ኣለዎ ትብሊ
2: ስለዚ ኣነ እንታይ ምበልኩ ማለት እዩ እታ ሰረት ከትሕዝቦም ከለዉ እቶም ቆልዑት ማለት እዩ ካብ ብንእሽተ ናይ ና ጅምር ናተሓሳስበና ሳብኮንሽስ ወይ ከ ከምዚ ተረዲእካ ዘይኮነስ ኣብ ውሽጢ ከንዳተሃንፀ ዝኸይድ ነገር ኣሎ ማለት እዩ እንድሕር ዳኣ ዝኾነ ተዛሪድካ ኖ ግደፍ ዓቕሚካ ኣይኮነን ከምዚ ይኮነን እንዳበልናዮም ድሕር ኣኸድና ከም ቆልዑት እንዳዓበይ ክኸዱ ከለዉ ከ እንታይ ክኮን ማለት እዩ ኮንፊደንት ኮይኖምስ እዚ ክገብሮ ይኽእል እየ ዝብል ነገር ሳይክልን ማለት እዩ ለዝኾነ ነገር እንታይ ማለት እዩ ርእሲ ተኣማንነት ኣይክልዎምኒ ርእሲ ተኣማንነት ካ ከምንታይ ክመፅእ ይተን ደቂ ኣንስትዮ ማለት እዩ ከምንታይ ክመፅእ ካብቲ ርእስካ ምፍላጥ ማለት እዩ ስለዚ ኣነ እንታይ ክንመክሮም ብደሊ ፋሚሊስ ዝኾነ ስድራ ቤት ማለት እዩ ደቆም ብፍላይ ደቂ ኣንስትዮ ኣዋል ደቆም ብግቡእ እቲ መንነተን እንዳፍለጡ እሞ ከዓኒ ብዛዕባስ ኩርዓት ኮይነ ንክኸዳ ማለት እዩ ክህግዝወን ዝኾነ ነገር ከዓ ኣብቲ ሕልምታትን ኣብቲ ክበፅሖ ዝደልያ ነገራት ከዓኒ መመይሶም ሲ ኣብዚ እውን ክትበፅሕ ትኽእል ይኸይ ኖ ዲግሪ ምውዳእ ጥራይ ኣይኮነን ካብኡ ሓሊፍካ ዶክትሬት ምክናን ኣሎ ማስትሬት ምውዳእ ኣሎ ፕሮፌሰር እውን ምዃን ኣሎ እዚ እውን ናትክ ቦታ እዩ እንዳበሉ ከፍልጥዎን ምሽ ኣብዚ ሕጂ እዋን ሲ ዌር ሊሚትድ መጀመርታ ትምሃር ክሳብ 12 ግሬድ ትበፅሕ ተቐፂልካ እውን ክሳብ ዲግሪ ዲፕሎም ንውድእ ካብኡ ግን ኣብ ስራሕ ኣለም ምስተዋፈርካ ግን በቃ ኣብኡ ጠጠው ትብል ማለት እዩ ምሽ ካብኡ እንዳሃርሲ ዝኾነ ኣበርክቶ የብልካን ኣብታ ስራሕካ ደይሊ ትመላለስ ጥራይ ረዚ እቲ ከውን ድግብኦ ግን ንሕና ካብኡ ንላዕሊ ምስ ንቕፅል ሲ ኣብቲ ኮሚኒቲ ናና ክንበርክቶ ንኽእል ጓል ብምዃንካ ጥራይ ክማ ክንበርክቶ ንኽእል ኣዝዩ ብዙሕ ነገር ኣሎ ማለት እዩ

ነዚ ብዘይምርዳእና እቲ ብንኣሽቶና ዝነበረ ሊሚት ድኾነ ወይከዓ ፀቢብ ድኾነ ኣተሓሳስባ ኢምፕሊመንት ዝኾነ እንድተኣታተወልና ከብንሽና ግን ክሳብ ሕጂ ደንቅፀና ሰባት ስለና ማለት እዩ። ሕጂ እንታይ መምኸርኮም ነዞም ፋሚሊስ ማለት እዩ ብዝተካለ መጠን ደቅና ስኒ

ዘለዎን ኣፖርቹኒቲስ ደቂ ኣንስትዮ ይኹና ኮይነን ጥራይ ደኮነ ክመለሲ በቃ ከም ሰብሲ ንሰን ዘለዎን ኣፖርቹኒቲስ ክገብሮ ድኽእላ ነገር ላዕሊ ከም ዝኾነ ስትሪምስ ናተን ሊሚትድ ኮይኑ ኣብ ንሽተይ ጥራይ ደይኮነስ ወይ ብፋሚሊ ሃራይ ሃሪስካ ወሊድካ ትውዳእ ኣብ ደይኮነስኒ ካብኡ ቅፅል ድኽእል ቲ ፖቴንሻልነታን ክሰብ መወዳእታ ከብፅሖ ክንድግፈን ወላ ናብነት ሰብኣይካ ናብነት ሕጂ ተመርዐ ናብ ሃዳር ምስኣተወን ነገራት ትገድፎ ኣለዋ ስራሕ ፅቡቅ ሰርሓ ፀኒሕ ናብ ሓላፍነት በፂሐን ገለመለ ብሰንኪ ፀገማት ክኾኑ ይኽእል እዩ ሓደ ዝደይ ኬር ገሎ ክንብሎ ፀናሕና ተወሳኺ ከዓኒ ዋላ ብሰንኪ እቲ ታሽሙ እውን ክኾን ይኽእል እዩ ናይ ፋሚሊ ጉዳይ እውን ክኾን ይኽእል እዩ ስራሕ ኣቋርፂ ይብለካ ኢማጅን ኣበይ በፂሕካ ኣለካ ማዕሪርካ ፀኒሕካ ሰብሸ ካብኡ ግን ታትገብር ትግደድ ኣለካ ተቋርፆ ኩሉ ነገር ንስኻ ከተበርክቶ ትኽእል ነገራት ስ ብብሰንኪ እቶም ፋሚሊ ናትካ ስታይ ኮውን ኣሎ ማለት እዩ ይቋረፅ ኣሎ ስለዚ ፋሚሊ ስናህና እቲ ሕብረተሰብ ንበዓሉ ስኒ ድሪም ቢግ ክብለካ ክእል ኣሎ ኣጆካ ሕለም ክሳብ ደስካይድ ደሊሚት በቃ ሰማይ ጥራይ እቲ ዓቐን ኢሎም ስክደፋፍኦ ክኽእል ኣሎ ባህፅ

0: ኣነ እኳ ብውልቃዊ ሽግር የብለይን እንዲ ግን ከምዚ ብሓባር ኣብቲ ኣሰራዊ ትበሃል ካብ ከረን ሰከንደሪ ምህርማት እዩ ከረን ሕጂ ኣብቲ ዘለዎ ቤት ትምህርቲ መምሃራን ዝበዝሓ ኣዋል ድ ኣዋል ኮይነ ግን እንታይ ይስኣን ሓደ ዝበዝሓ ዝበወሊደን ዝዘመታይን ከምዚ ኣብ ስድራ ዝተፍረየ እንደን ግን እንታይ ሽግር ኣለዎን ብሰንኪ ቆልዑ ኢለን ገዛ ካፍብላ ወይ ከዓኒ ከምኡ ኢለን ከብ ቃዓ ከዓኒ ደሞ ዝቆረፅን ማለት እዩ ሕጂ ሓደ ፍትሓ እንታይ ይመልኩ ነይረና ከምዚ ደይኬርሲ ወይከዓ ቆልዑ ናይ ቆልዑ ምዕበይስ ኣብ ውሽጢ ቤት ትምህርቲ ትህሉ ማለት እዩ ካልኣይ ናይ ማሕበር ናይ ሃማደፍ ኣብቲ ቤት ትምህርቲ የለን ናይ ሃማት ናይ ጉጅለ ባህል ትርኢኻ ናይ ሃማደ ግን ኣብ ዝኾነ ሰከንደሪ ወይ ካልኣይ ደረጃ ቤት ትምህርቲ ኣይትርእን ኢኻ ማለት እዩ ነይሩ ድዩ ተገዲፉ ኸዓ እዚኣ ሕጅስ እሱ ከንጭቀን ሽግር ከሎ ማለት እዩ ሃማደ ትፅዋዕካናለዋ ነተምሃሮ ትብለን ግን ይኸዳ ከይደን ከበፂሐን ሰሚዐን ኮፍ ምባል ጥራይ ማለት እዩ ናይ እቲ ማሕበርሲ ኣብቲ ቤት ትምህርቲ ኢድ ባህል ይብል ከማ ብስም ብሃማት ሓገዝ ጥራይ ዝመፅእ እምበረይ ሃማደ ተፀዊዐን ተባሂሉ ናይ ውልቃዊ ሓገሲ የብለን ማለት እዩ ሳልሳይ ከዓኒ ኣብቲ ናይ ሎድ መምህር ኮይንካስ ሎድ የብዙሑልካ ወይ ከዓ እቲ ትምህሮ ፕሬዳት መምሃራን ይበዝሕ ነዋልድ ግን ኣብቲ ሓላፍነት ክትበፅሕ ከሎ ግን ንመን ውሃሎ ተማወዳት ውሃ ማለት እዩ እዚ እንታይ ምትስባዕ ኣሎ እናበልካ ኣብ ከሎ የጥፍኦ ማለት እዩ እዚ ዘሎ ሽግር ሕጅስ ከምዚ ምትባዕ ኣሎ ግን ባዕሎም ከዓ ዝዓፀ ኣለዎ ማለት እዩ ባዕሎም እቶም ኣብ ምሕዳርሲ ዝዓፀዎ ማለት እዩ ወይ ካብ ስኮላርሽፕ ይበሃል ወይከዓ ካምፓስ ወዲእካ ኮሌሽ ስኮላርሽፕ ይበሃል ድሕሪ ክንደይ መፅእ ድሕሪ 10 ዓመት ወይ ድሪ 11 መፅእ እተን ደቂ ኣንስትዮ ኣበይ ትረኸበን ኣብ ሓዳር እቶም ደቂ ተባዕትዮ እዮም ክኸዱ ዝኽእሉ ሽዑ ማለት እዩ ሕጂ እቲ ናይ ስኮላርሽፕ ወላ ተባሂሉ ግን ሲ ድሕሪ 10 ዓመት መፅእ ኮይኑ እስታይ ትርጉም ኣሎ ወላ ሓንቲ ይብሉ ማለት እታ ጓልሲ ኦልሬዲ ፋሚሊ መስሪታ ስለዝመሰልሲ ምኻድ ዕድላስ ውሕድ እዩ ማለት እዩ ሕጂ ዝሽግሩ ምስ ኣለዎ ማለት እዩ
1: ሕራይ ኣብ ኣኽልኽ እንታ ናይ ምስ ወለዳ ካብ ስራሕ ዓለም ይግለላ ግን መውዓሊ ገለ ክግበር ኣለዎ እዚኣ ርእሳ ዝኸኣለት ኣብኣ ኣተኲርና ካልእ መደብ ክንገብረላ ኢና ኣዝያ ኣገዳሲት መደብ እያ ቅድሚ ሕጂ እውን ኣብ መደብ ሳይዳ ኣንፅባሪቕናያ ነርና ግን ሓሳእ ተቐልቂላ ስኡ ክትብል ዘለዋ ስለ ዘይኮነት ምሳኻትክን ኮይና ውን ክንዝትየላ ኢና ምክንያቱ እዘና ኣሽቱ ካብ ትምህርቲ ኣብ ስራሕ ዓለም ምስኣተኽን ተመሪዕኽን ምስ ወለትክን ኣብኡሞ የብፅሕ እንተ ደኣ ከምዘን ዝሓለፋ ሽግር ዘጋጥማ ኣሎ ኮይኑ ሓሳባትክን ክስማዕ ክኽእል ኣለዎ ብተደጋጋሚ ክንወቕሮ ዘለና ሕቶ መስለኒ ሕራይ ንቐፅል ኣብታ ልዒልያ ነበርኩ ሕቶ
2: ራይ ኣነ ኣብዚ ካብታ መጀመርታ ማለት ካብቲ ብድሆታ ጀሚርካ ክጅምር ማለት ተታሒዙ ስለዝኸይድ ዘሎ ሕጂ ኣብቲ ብድሆታት ብዓብዪ ማለት እዩ ጀካ ክብሎ ፀንሓ ካልእ ከምዚ ኣብቲ ናይ ኣርእያ ክስተይ ኣሎ ፍልልያ ደሎ ንሱ ሓደ ካብቲ ብድሆ ድኾነት ጓል ኣንስተይቲ ትገጥሞ ደላ ማለት እዩ ምክንያቱ ኣብቲ ቦታ ምስ ከድካ ክስተይ ኣሎ ደረጃታት ክፀንሓካ እዩ ማለት

ኣብ ሓደ ደረጃ ሓላፍነት ኣለዎ ንትሕትዩ ትሕትዩ እንዳበልካ ክትከይድካ ሕጂ እቲ ዘሎ ኣራእያ ንባዕሉ ከም ብድሆ ድኾነሉ ግዜታት ሰ ኣሎ ማለት እዩ ኣብ ኩሉ ይኮነን ኣብ ገለ ግን ግዚ ከም ብድሆታት ድኾነሉ ግዜ ኣሎ ካልእ እቲ ጌጋር ድኢት ናይ ማዕርነትካ እቲ ዝዓበየ ብድሆ ማለት እዩ ከምዚ ኣቅዲማ ንብሎ ፅንሓ ዋላ ክብሎ ፅንሓ ዘናኻት እዩ ማለት እዩ ሕጂ ከምዚ እቲ ማዕርነት ድብልስ እንታይ እዩ ኩላትና ንፈልጦ ዶ ኣብ ካልእ ከይድ ከድና ኣብተን ደቂ ኣንስትዮ ኸ እታ ማዕርነት እንታይ ማለት እያ ማዕርነት ተባሂላ እንታይ ኣነ ጓል ኣንስተይቲ ምዃነ ይረሲዐ ከምሽ ናይ ወዳት ባህሪ ሰብ ምርኣይ ንሱ ድዩ ማዕርነት ወይ ኣብቲ ማዕርነት ክንብል ከለና ከምዚ ምቅላስ ድዩ ኣብ መንጎና ምቅላስ ድዩ ናብኡ ድዩ ድኸይድ ደሎ ንሱ ይኮነን ግን ቲ ማዕርነት ሕጂ እቲ ቀንዲ ርድኢት ናይ ማዕርነት ሓደ ካብቲ ብድሆታት ድኸውን ደሎ ማለትሲ ሓንቲ ጓል ኣንስተይቲ መፅያ ኣብቲ ማዕር ከምዚ ኣብቲ ስራሕ ብማዕረ ክትሰርሕ ከላ እቲ ማዕርነት ብኸመይ ይርድእ ኣሎ እቲ ሰብ ማለት እዩ ሕጂ ብዛዕባ ማዕርነት ከምዚ ዓብ ሃጓፍ ደለና ኮይኑ ስማዓና ብኩላትና ማለት እዩ ኣብቶም ደቂ ተባዕትዮ ጥራሕ ደይኮነ ኢቨን ወላ ኣብተን ደቂ ኣንስትዮ ኣብ ማዕርነት ኣረአያ ስለ ጉድለት ደሎ ሓንቲ ጓል ኣንስተይቲ መፅያ ከምዚ ምሽ ካልእ ብጀካ በቲ ናይ ሳይድ ናይ ደቂ ተባዕትዮ ጥራሕ ደይኮነስ በቲ ናይ ደቂ ኣንስትዮ እውን እታ ማዕርነት እንታይ እያ ብዘይ ምርዳእ ብዙሕ ብድሆታት ድመፅእ ኣሎ ማለት ከም ካልእ ጌርካ ትሪኦ ሞ ኣብ ደይ ተደለየ ነገር ናይ ምኻድ ማለት እዩ ካልእ እዚ እቲ ናይ ብኸመይ ትፈትሖ ኣለኽን እዚ ፍሉጥ ይኩላትናስ ኣብዚ ዘለናዮ ገለ ነገር ሜካኒዝም ስናተጠቀምና እንዳፈታሕና ኢና ንኸይድ ዘለና እዚ ክሳይድ ይኸውን ኣይኮነን ተቐዳመይቲ ካብተ ብድሆታት ንዓና ትዕንቅፀና እዚ ከምዚ ነዚ ምፍታሕ ሳ ኣይጠግመናኒ ተቐዳመይቲ ግንታይ ኮይና ስማዕኒ ንቕሓት ኣባና ደሎ ንቕሓት ከምዚ ሓራይ ትምህርቲ ወዲኢካ ተመሪዕካ ኣብ ስራሕ ትመፅእ ናይ ተወዳደር ናይ ምዃን ንክትወዳደር ንቕሓት ክህልወካ ኣለዎ ማለትሲ ከምዚ ተሃስየና ደላ ካብቲ ተዓብያ ኣሎን ዶ ምስ ዓበና ከ ኣብቲ መመረቕታ ኣብቲ ናይ መረቕታ ብትምህርቲ ደረጃ ምስ በፃሕና ማለት እዩ ከምዚ ብዙሕ ነገር ትወድን ታጓል ብማዕረ እንዳተመረቑ ከም ብፍሉይ ገይራ ትምረቕ ደላ ከምኡኡ ክሳይድ መፃ ነታ ጓል ማለት እዩ ብዙሕ በቃ ከምዚ ዓብ ደረጃ ድበፅሐት ከምኡ ገይራ ያ ክሳይ ትገብሮ እቲ ሕብረተሰብ ሲ ከምዚ እንድያ በፂሓ ዋ እዚኣ ዳ ገለብል ሕጂ እዚ ግና ነዚ ንቕሕናሉ ስለዘይንፀንሕ እንታይ ንኸውን በቃ እዚ ድዓበየ እዩ ማለት እዩ እቲ ሰብ ድፅበየንስ እዚ እዩ ካብዚ ሽዑኡ ወልሓደ ክሳይ የብለይን ማለት እዩ ካብዚ ክቕፅል ሲ ናተይ ዓቕሚ ይኮነን ድብል ንኸይድ ማለት እዩ እቲ ምሳና ማዕሬና ዝተመረቐኸ ሽዑ ንሱ ሽዑ ክሕይል ጅምር ኣብቲ ክላስ ንዋዳደሮ ኣለና ኣብቲ ምስ በፃሕና ግና ብሰንኪቲ ብቲ ኮሚኒቲ ድመፀና ደሎ ከምዚ ልዕሊ ዓቐ እንድኾነ ከምዚ ሓላይ መሲሉ ግናዓና ድሃሲ ነገራት ብዙሕ ነገር ማለት እዩ ሕጂ በፂሕ ክዮ እንዲኺ ናብ ካልእ ናብ መርዓ ናብ ገለ ኸይዲ እቲ ክትበፅሖ ትደሊኸ ኣብቲ ዕድሚኣ ክትበፅሖ ደለዋ ነገር ከ ማዓስያ ክትበፅሖ ሓላይ መሲሉ ግን እንታይ ይኸውን ነታ ጓል ኣንስተይትስ ይብድሃ እዩ ደሎ ብድሆይ ድኾና ደሎ ሕጂ ኣብዚ ንቕሓት ይደሊ ካልእ እውን ኣሎ ሕጂ ከምዚ ካልእ ስእሊ ይህብ ኣብታ ጓል ኣንስተይትስ ካልእ ከምዚ ልዕሊዩስ ክትቅፅል ከምዘ ይብላ እሞ ከዓ ምስቲ ማዕርያ ደሎ ከሎ ብሓንሳብ ኢቨን ኣሕዋት ድምረቕሉ ኣሎ ነታ ጓል ግን ድበዝሐ ክስተይ ድመፃ ድበዝሐ ከምዚ ፅቡቕ ከምዝበፅሐት ዓብ ነገር ከምዝገበረት ገለ ማለት እዩ ወላ ኣብቲ ናይ ስራሕ እንድሕር ከድና እውን ከምዚ እንታይ ኣሎ ማዕረ እንዳሰራሕካ ገለ ከለካ እቲ ሎድ እንድሕር መፂና ኩላትና ከም ንሪኦ ዘለና ማለሲ ንፈልጦ ኢና ኣብቲ ሎድ ኣይኮነን ኣብቲ ካልእ ነገር ግና ኢቨን ወላ ኣብ ናይ እዚስ ኣብ ሚኒስትሪ ኤዱኬሽን ዘገልግል እዩ ዘሎ ትሎድ ገለ ኣብኡ ወል ሓደ ማዕርኦም ኢካ ትሰርሕ ኣብቲ ካልእ ውፅእ ኢልካ ግና ቤት ፅሕፈታት ገለ ድረአ ነገራት ኣሎ ከምዚ ሓልዮት መሲሉ ነታ ጓል ግና ብሰንኪ ደይ ምንቅሓ ድሃስያ ነገራት ማለት እዩ ከምዚ ድኾነ ሓፂር ሰዓታት ናይ ስራሕ ዋህባ ገለ ፍሉይ ነገራት መፅእ ሕጂ ንዓኣ ከምዚ ክሳይ ኮይኑ ይስማዓ ኣድቫንቴጅ ኮይኑ ይስማዓ ንሱ ከምዚ ፅቡቕ ነገር ልዕሊ ዩ ትኸስብ ደላ ግን ድሓረይከ እዚ ኣብቲ ናይ ተወዳደርነት ኣብቲ ድኾነት ፓርቲስፔሽን ንብሎ ለና እቲ 30 ሚእታዊት ከ ክመልእ ድዩ ብከምዚ እንድሕር ኣብቲ ስራሕ ደየለኻስ ኣይ ከመይ ጌርካ ሞ ኣብቲ ናይቲ ናይ ፖዚሽን ምሃ ምምፃእ ናይ ዕቤት ናይ ገለ ካልእ ክትሓስብ ኣይትኽእልና ጥራሕና በይ ክትፅጋዐኻ ማለት እዩ ኣብቲ እቲ ሕብረተሰብ ድደልየካ ናብ ተመርዒኻ ናይ ምፅጋዕ በቃ ካብቲ ስራሕ ናይ ምውፃእ ምክንያቱ እንድሕር

ከለኻ ከምዚ ካልእ ነገራት ከይመፀካ ከሎ እውን ኣብቲ ተመላላሲ ነገራት ንድሕር ኣለካ ኮንካስ ድሓረይከ ኣብ ቆልዓ ገለ ምስ መፀኸ ሽዑ እንታይ ክትከውን ኢኻ ማለት እዩ ኣብቲ በይንኻ ከለካ ከማን ክትብድሆ ደይካልካስ ካልእ ምስ ተወሰኸካ ውን ካልእ ይክመፅእ ሕጂ እታዛ ዓበየት ከም ብድሆ ኮይና ትስምዓናይ ታንቕሓት እያ ደላ ማለት እዩ ታንቕሓት ኣነስ ሓረይ ኣብዚ ደረጃ ዝበፂሐ ኣለኹ ድሕሪ ዝኸ እንታይ ክበፅሓ ኣለኒ እዚኣ እያታ ቀንዲ ንዓና ከም ደቂ ተንስትዮ ማለት እዩ ካልእ ካልእ ብድሆታስን ሓልፎ ኣለና ኩሉ እቲ ዘለዎ እቲ ሲስተም ድመፅ ደሎ ወይ በቲ ካልእ ብኩሉ ነገራት ማለት እዩ እቲ ብድሆታት ንሱ ይኮነ ቲ ቀንዲ ንዓና ፀገም ኮይኑ ደሎ እታናትና ንቕሓት ክሳብ ክንደይ ኣይና እዩ ዝጠቕመና ደሎ እቲ ፅቡቕ ዘረባ ኮ መፀና ኣሎ ሓልዮት ድመስል ማለት እዩ ግን ናይ ባሓቂ ኸ ሓልዮት ድዩ ንዕኡ መርሚርናስ ስጋብ ክንደይ ንዕኡ ሰጊርና ኣብ ናይ ተወዳደርነት ንመፅእ ማለት እዩ ሰያታ ዝዓበየት ፀገምናትና ኮይና ትስማዓና እዩ

0: እዚ ብዲግሪ ክትምረቕ ከለኻ ዝግበረልካ ሕንቃቕን ኡፍኡፍን እዚ ከዘንጋዓካ የብሉን ጋና ሕልምኻ ስለ ዘይተወደአ ተመሪዕካ ኮፍ ክትብልካ እንታይ ፋይዳ ኣለዎ እሞ እዚ ኩሉ ዓመታት ተማሂራ። ስለዚ ኣብ ስራሕ ዓለም ካልእ ዓለም እዩ ሞ ናይ ምብዳሕ ዓቕማ ከተዛይዶ ክትክእል ኣለዋ ኣለክ ንዲ ካልእ ሓሳብ ክን ሓራይ
1: ኦኬ። ኣነ እኳ ስቲል ተማሂት እዩ ዘለኹ ኣብ ስራሕ ዓለም ኣያተውን ዘለኹ ብዕላል ብሰማዕኮ
0: ሓንተ ዳለዉ ካብ ሕጂ
1: ይእክብ ኣለ ግን ብዕላል ብሰማዕኮ ትምህርትን ስራሕንቲ ጠቕላላ ዘይረኸብ ነገር እዩ ክልቲኡ በበይኑ ዝኾነ ነገር እዩ ኣብ ትምህርቲ ከለካ ፅንሓካን ኣብ ስራሕ ምስኣተካ ፅንሓካን በበይኑስ እዚታ ትሰምዕ ነይረ ሕጂ ምስቲ ሸዊታ ዝበለቶ ንቕሓት ከምኡውን ሰብለውን ገድፍ ንሕለም ኢላ ነይራ ምስኣስ ካብ ቀደም ዝሰምዓ ዝነበርኩ ዝፈትዋ ቀላላ ኤም ኣደሞን ኣትሊስት ዩ ካን ክላይም ኣት ዘ ቶፕ ኦፍ ኤ ትሪ ሕልምኻሲ ዕላማኻስ ኣብ ወርሒ ግበሮ ሞ ድሓር ሽዑ ተገደደስ ኣብ ልዕሊ ገረብ ክፀኒሕ ኢኻ ስቲል ወርሒ በፃሕካዮን ዘለካ ክልክ ከምታ ትምኒትካ ኣይኮነትን ዘላ ግን ሓፍ ኢልካስ መሬት ትጥምት ኣለኻ ማለት እዩ ልዕሊ እቲ ኣቨሬጅሲ ስኻካ ወፂኻ ኣለኻ ማለት እዩ ስለዚ ኩሉ ሻ እዚ ተሓሳስበ ዝኣብ ርእስኻ ንድሕር ኣለዎ ንድሕር እንታይ ምዃኑ ድሌትካ ንድሕር ነቒሕካ ፈይትካ ወይ ድማ ትሕልምካ ኣዝዩ ዓብ ንድሕር ኮይና ኣሎ ሲ ንዑ ንክትበፅሖ ካ ኣብ ቅድሚኻ ግድን እዩ ከምዚ መሰናኸላት ክፀኒሕ እዩ ፐርከ ዝኾነ ነገር ከምዚ ብቐዲሉ ዝወሃበካ ነገር የለን ንዝኾነ ነገር ግን ንድሕር መሰናኸል ኣሎ ኣብ ቅድሚኻ ንዑስ ኦኬ እዚ ኣብ ምድሓን ኣይክበፅሓኒ ማለት እዩ ኢልካ ዘይኮንካ ኮፍ ክትብል ንዑ በዲህካ ኢኻ ክትወፅእ ሕጂ ኣብ ከለኹ ግን ኣብዚኣ ክዛረባ ዝደሊ ኣለዋ ተመሪቐንሲ ትምህርቲ ወዲአን ስቲል ወይ ዲፕሎም ወይ ዲግሪ ተመሪቐን ሓደር ገይረን ኮፍ ዝብል ኣለዋ ሕጂ ከምኡ ክንብል ከለና ሒዝ ክንዋ ኮፍ ምባል ግን ኣፍኮርስ እቲ ዝተምሃር ክናሉ ሞያሲ ዘበርክት ክናሉ እዚ ፀገም ክኾኑ ኸእል እዩ ግን ቆልዓ ምዕባይ ሓዳር ምእላይ ከም ሰበይቲ ኣብ ገዛ ኮይንካ ንኩሉ ነገር ኣብወገኑ ምትሓዝ ድማ እዚ እውን ሓደ ዓብዪ ስራሕን ከምዚ ይክን ሜክ ዩ ፕራውድ ከምዚ ዕጋበት ክበካ ዝኽእል ንዓኻ እዩ ከምኡ ምግባር ጥራሕ እውን ሓደ ዓብዪ ሪስፖንስብል ተሰኪምካ ነቶም ቆልዑ ነቶም ተዕብዮም ዘለካ ከዓ ንመፀስ ብሉፃት ናይ ብሓቂ ከምዚ ዓብ ምሕላም ዝኸውን ከምዚ ናይ ዓብ ምሕላም ዓይነት ሕልሚ ዘለዎም ሰባት ጌርካ ክትዕብዮም ክትኩስኩሶምን እውን እዚ ክኸውን ዝኽእል ነገር ስለ ዝኾነስ እዚ እውን ጌጋ ማለት ኣይኮነን ግዳ በቲ ተምሃርክናሉ ከከም ሕልምኽን ከከም ሓሲብ ክንኦ ዝነበርክን ከንቲኻ ብቁልዕነትክ ንዳዓበኽን ኢማጅን ጌርክንኣ ዝነበርክን ብከምኡ ክትከደኻ እዚ ከዓ ሓደ ዓብ ነገር እዩ ሞ ብኪዳንና ንብል ዘለና ንሕና
0: ሕራይ ኣብ መወዳእታ እብየት ጓል ኣንስተይቲ ብሃገር ደረጃ ንምውሓስ ክሳብ ርሑቕ ገጠራት ዝኸይድ እንታይ ክንሰርሕ ኣለና ትብላ እንታይ ሓሳባት ኣለክን?
1: መጀመርታ ሕጂ ከምቲ ክንሪኦ ፅናሕናስ ብፍላይ ኣብዚ ናይ ኣብ ኤርትራ ንድሕር ክንዛረብ ኮይና ኣብዚ ናይ ማእከል ከተማታት ገለገለ ኣዋልድ ኣብ ዘዋን ብጣዕሚ ነቕሕን ዘለዋ ኣቐድማ ቢላ ሜር ጠቂሳቶ ነራ ኣብ ናይ ሓመልማሎ ኮሌጅ ተሰታፍነት ደቂ ኣንስትዮስ 52 ሚእታዊት ልዕሊቶም ደቂ ተባዕትዮን ወፅን ዘለዋ ማለት ተሰታፍነት ሕጂ ፀገም ክመፅእ ዝኽእል ግን ኣብቲ ርሑቕ ቦታት ወይ ድማ ትሪሞት ፕሌስስ ንብሎ ኣብ ከምኡ ክሳብ

0: ክንድኡኸ ዝርግሐን ርሕቀትና ኣለዎ ድዩ እቲ ዝግበር ጎስጓሳት ዝግበር ናይ ምንቃሕ ጎስጓሳት ክሳብ ክንድኡ ዝርግሐ ኣለዎ ድዩ ሕጂ እንታይ ክግበር ኣለዎን ዝብል መንግስቲ ብሓፈሽኡ ናይ ሃማድያ ካ ብፍላይ ማለት እዩ እቲ ዘሎ ሪስፖንስብሊቲ ክሳብ ኣብኡ ኣብቲ ቦታታት ከድካ ደቂ ኣንስትዮስ ኣብ ገዛ ጥራሕ ዘይኮና ክሰርሓ ክሳብ ከምዝበፂሐን እውን ክሳብ ዝለዓለ ደረጃ በፂሐን እውን ክሰርሓሉ ከምዝኽእላ እዚ ከተፍልጠን ከተርእየን ምኽኣል ኣብ ገዛ ነገራት ምስራሕ ወይ ነገራት ኣቦስቶ ምግባር ጥራሕ ዘይኮነ ሲ ኣብ ሃገር ከይደን እውን ነገራት ኣቦስቶ ክትገብረ ከምዝኽእላ ከተፍልጠን ክትክእል ኣለካ ማለት እዩ ንሱ ጥራሕ ዘይኮነስ ሕጊ ከም ተምሃሪት ሕጊ መጠን ሕጂ ኣሎ ክሳብ ኣብዚ ክሳብ ዛ ሰዓት እዚኣ ዝወፅእ ሕግታት ኣሎ ከምኡውን ሴዳውታ ኢንተርናሽናል ኮንቨንሽን ኣጋንስት ዲስክሪሚኔሽን ኦፍ ኦል ፎርምስ ኣጋንስት ውመን ኢሉ እሳ ሕጂ ኣላ ከምኡ መንግስቲ ኤርትራ ኣክሲድ ጌርዎ ዓይነታ ኮንቨንሽን ንሱ ጥራሕ ከይኣክል ከዓ ኣብ ንኣብነት ሕጂ ኣዋጅ 14 ናይ 204 ብዛዕባ ናይ ምርጫ ባይቶ ገለያ ትዛርብ ብኣ መሰረት ደቂ ኣንስትዮ ናይ 30% ወይ 30 ሚእታዊት ቀዳምነት ሰፈር ተፈላለዩኒ ኣሎ ኣብቲ ዝተረፈ 7 ሚእታዊ ድማ ማዕረ ደቂ ተባዕትዮ ተወዳዲረን ዚ ነቲ ቦታ ወይ ድማ ነቲ ሰፈር ክመልኦ ይኽእለን ማለት እዩ ሕጂ እዚ ሕግታት እዚ ኦልሬዲ ወፂኡ ዘሎ እዩ ኣብ ልዕሊኡ እንታይ ክንውስኽ ንኽእል ንድሕር ኢልናኻ ንዝኾነ ናይ ኣድልዎ ዝገብር ነገር ወይ ናይ ኣድልዎ ዝገብር ስራሓት ንዕኡ ፔናላይዝ ንግበሩ ወይ ድማ ንዕኡስ መቕፃዕ ክህሉ ክኽእል ኣሎ ፕላስ ንደቂ ኣንስትዮስ ከምዚ ቦታ ኣብ ናይ ስራሕ ብስርዓት እቲ ናይ ቦታ ስርሐንሲ ክሰርሖ ከምዝኽእላ ወይ ንከምኡ ዝገብር መምርሒታት ካ ክወፅእ ክኽእል ኣለዎ እስታት ምስ ከድካ ኣፍልጦ ምሃብ ወይ ድማ ጎስጓሳት ምክያድ ተደሚሩ ክብፅሕ ክኽእል ኢሉ ሓስብ ኣነ ማለት እዩ
1: ነተን ኣብ ርሑቕ ዘለዋ ኣዴታት ትበዝሒ ግዜ ኣይ ቲንክ ኣብ ከተማ ትቕመጥ እንትኾንካ ግድን ትምህርቲ ድብል ኣተሓሳስባ ኣሎ እቲ ትምህርቲ ኣሎ እንዲ ቦትኡ ግን ገሊአና ኣንስቲ ወላ ክትሪኦ ከለካ ንትምህርቲ ዘለዎ ግዜ ኣይኮነን ከመይ ጌርካ ግን ኤምፓወር ትገብረን ክትሓስብ ኣለካ ነዘን ሕጂ ኣብ ገጠራት ትቕመጣ ኣንስቲ ወይ እውን ኣዋልድ ኣብቲ ደልዎ ቦታታት ንኣብነት ከመይ ጌርካ ንነብሰን ከም ድኽእላ ንኣብነት ሕጂ ኣብ ርሑቕ ገጠራት ንከተማታት ክመላለሳ ደይክእላ በቲ ደለወን ካይንድ ኦፍ ጊፍትስ ኣብቲ ቦታታት ደሎ ከመይ ገረን ሕጂ ኣነ ብድፈልጦ ብናይ ኣብ ኩናማ ድቕመጣ ኣንስቲ ብናይ ዕንቁ ምስራሕ ብዙሕ ትገብርኦ ነቲ ባህሊ ጥዑይ ጌረን የቃልዖ ኣብ ልዕሊኡ እውን ነብሰን ክኽእላ ሕጂ ድኾነ ነገር ፀገም እንተጋጢሞንስ ነብሰን ክኽእላ ካብ ሓዳረን ትፈለየን ደን ንደቀን ክዕብያ እንተኮይነን ሕጂ ድበዝሐ ግዜ ኣይ ቲንክ ናብተን ገጠር ክንከይድ ከሎና ምስቲ ደለወን ኣረኣኢኻ ከመይ ጌርካ ግን ንነብሰን ከም ድኽእላ ብከምኡታት ከዓ ትንቕሓ ትመፅእ ሽ ኣብ ካልኣይ ጀነሬሽን ክበፅሕ ከሎ እቶም ደቀን ንደታቶም ሪኦም ስኒ ነብሰ ንኽእላ ጥራይ ዘይኮና ሶም ውን ናብ ትምህርቲ ናብቲ ደሎ ካይን ኦፍ ጊፍትስ ናብኡ ከዓ ክዛዝዩ ከም ድኽእሉ ሕጂ ነዘን ኣብ ርሑቕ ደለዋስ በቲ ድደለወን ብዙሕ ናይ ከተማ ከይፀቐጥካ ግን እቲ ምዕባለ እውን ኣብ ቦትኡ ከም ደሎ ክትገብር
2: ኣንስ እንታይ ይብላ ኣለኹ ጓል ኣንስተይቲ ፊተ መሪሕ ክትከውን ናይ መነመን ተራ የድሊ ናታ ጥራይ
3: ምታ እንትወይ ድበልናያስኒ ጓል ኣንስተይቲ ካብታ መጀመርታ ብንእሽተኣ ከላ ኣትሒዛ ስድራ ኣለዉ ከም ፀልዋ ማለት እዩ ቤት ትምህርቲ ኣሎ እቲ ኮሚኒቲ ኣሎ ኩሉ ኣብ ከባቢኣ ደሎ ሰብ ንዓኣ እቲ ትኾኑ ንሳ ክፀልዋ እዩ ማለት እዩ ስለዚ ነዚ ፅልዋ እዚ ዝገብሩ በዓል ስድራ ቤት ንበል ኮሚኒቲ ንበል ቤት ትምህርቲ ንበል እዚኦም ክፀልዋ እዮም ስለዚ በዚኦም ኣቢልና ኢምፓወር ክንገብር ንበል ሕጂ ንኣብነት ኣብ ትምህርቲ ተኸይድና ስኒ ኣብ መፅሓፍቶም ከይተረፈ ከማ ናብታ መፅሓፍቶም ደሎ ድፀሓፍ ፅሑፋት ኣሎ ስለዚ ኣብኡ እንታይ የርእዮም ኣሎ እንታይ ዓይነት ምስሊ ይህቦም ኣሎ እንታይ ዓይነት ርድኢት ይህቦም ኣሎ ኣዝበላ ዝንቶ መወዳት እንኮላይ ጅናብነት እንድሕር ኣነ ብዛዕባ ራይትስ ኤን ሪስፖንስብሊቲ እንድሕርዳ ምሂር እዮም ናይ መነመነ ጠቓልል ኣለኹ ኮላይ ነታ ጓል ኣንስተይቲ ካ የሕውስ ኣሎ ድዩ ኣብቲ ትምህርቲ ከምኡ ጌርና ነእትወሎ ኣብቲ ኮሚኒቲ ንበዕሉ እቲ ኮሚኒቲ ንበዕሉ ከመይ ገይሩ ኢምፕሊመንት ገብሮ ምሽ ኢምፓወር ንክገብራ ነታ ጓል ኣንስተይቲ ማለት እዩ መንነታ ንኸፍልጣ እዚ ቶት ምስ ዝተሓወስ ኣብ መወዳእትኡ ሽስ ዝበለፀ ሪዛልት ክንርኢ ንኽእል ኢና ኢላ ሃስብ ስፔሻሊ ኣብዚ ናይ ታሕተዋይ ደረጃ ንኣብነት ዋላ ተርእና ሳብ ሃማድያ ከም ብላ ነይረና ሓደ ግዜ ከምዚ ዋላ እቲ ኣብኡ ድፅሓፍ ከማነይሲ ከመይ ገይሮም ኤክስፕረስ ገብርዋ ነታ ጓል ኣንስተይቲ ከም ሓንቲ ፓወርፉል ኩሉ ክትገብር ትኽእል ጓል ኣንስተይቲ ድኣ ወላስ ከም ሓንቲ ምሽኪን ገለ ካሾ ጥራይ ከምዚ ባባንቡላ ክትፃወት ገዛ ገዛ ትፃወት ጥራይ ትውዕል ጓል ኣንስተይቲ ከመይ ገይሮም ስእሊ ይህቦም ኣሎ ነቶም ቆልዑት ስለዚ ከምዚ ክንቅይር እንድሕርዳ ኢልና ኩሉ ግዜ ከመና ክንጅምር ካብቶም ንኣሽቱኢና ክንጅምር ስለዚ ንኦም ከንታይ ዓይነት ስእሊ ንህቦም ኣለና ስለዚ ኣይ ቲንክ ብከምኡ ጌርናስ ክንልውጥ ንኽእል ይመስለኒ
4: ክውስኽ ኣሎ ብዚኦም ፊተ መሪሕ ንክትከውን ቀዳምነት ተበግሶ ናታ እዩ ብውልቀ ደረጃ ብድሕሪኡ ስድራ ቤት ንብል ሕብረተሰብ ትመሪሕነትካ ትላለዋይ ኣካል ብዓብኡ ኸዓ ንሕና ከም ኤርትራውያን ፅላል ዘለና ብምዃኑ ሃማድአ ዝህልዎ ተራ ብፅሒት ኣንበሳ እዩ ስለዚ ማዕረቲ ምሕያል ህግደፍ ተባሂሉ ኣብ ኩሉ ካምፔን ዝግበር ዘሎ ማዕረ ማዕሪኡ ድማ እቲ ዩኒየን ወይ ከዓ እቲ ኣሶሲሽን ወይ ከዓ እቲ ማሕበር ትውክልትና ዝኾነ ክሕይል ክኽእል ኣሎ ቀሊል ኣብነት ኣብ ብስራሕ ናይ ያንግ ዲፕሎማቲስ ኮርስ ነይሩ ክንሳተፍ ምስከና ምስ ናይ ኣህግራዊ ዝምድናታት ዩቲቲ ዓይነት ትምህርቲ ነይሩ ተራ ጓል ኣንስተይቲ ኣብ ሽምግልና ተጎሲዩ ዝፀንሐ ስለ ዝኾነ ኣብዚ ሕጂ ብኣህግራዊ ደረጃ ንግደፎሞ ዝናኽና ብኮሚኒቲ ደረጃ ዋላ ኣብዚ ናይ ኮሚናል ንጡፍ ተሳትፎ ተርእየሉ ጓል ኣንስተይቲ እጂ ንኸምኡስ ክንደፍቀሉ ክንክእል ኣለና ይብል ብዓብኡ ከምዚ ዝተነፅፈ ባይታ ስለ ዘለና ንሕና ኤርትራውያን ስለ ዝኾነ ስለዚ እዚ ክብል ይኽእል ያኒ
0: ኣብዛ ናይ ሓብን ዝገበረታ መስርዕሲ ብጣዕሚ ሕት እያ መጀመርታን እቲ ኢንዲቪዥዋል ኣሎ እቲ ሰብ ባዕሉ ኣሎ ድሓር ስድራ ቤት ድሓር ሕብረተሰብ ድሓር ከዓ መሪሕነት ኢላቶ ወይ መንግስቲ ማለት እዩ ሕጂ መጀመርታ ኣብቲ ናይ ታሕተዋይ ደረጃ ወይ ድማ በቲ ናይ ሰብ እንድሕር ጀሚርና ኩሉ ሻዕ ሰብ ናይ መን ነገር እዩ ዘንፅባርቕ ወይ ምስ ዓበየ ናይ መን እዩ ዘንፅባርቕ ናይ ስድራ ቤቱ ናይ ዝዓበየሉ ሕብረተሰብ ሕጂ እቲ ሰብ ብሓፈሽኡ ክዓቢ ከሎ ከም ተበጋሲ ንዝኾነ ነገር ሲ ብግስ ኢሉ ከድመዓሉ ዝኽእል ነገር ዝኽእል ኩነታት እንድሕር ዓብዩ ምስ ዓበይ ከዓ ከማ ይክኸውን ማለት እዩ እዚ ሰብ እንታይ ደቂ ኣንስትዮ ሲ ፊተ መሪሕ ንክትከውን በዕላ ንሳ ንበዕላ ነገር ከድምዐ ወይ ነገር ከተዓራር ይኽእል እየ ወይ ድማ ዝሓለም ፖስ ክበፅሖ ይኽእል እየ ክትብል ናይ ምባል ክእለት ክህልዋ ኣሎ ቀዳማይ ካልኣይ እቲ ስድራ ቤት ስድራ ቤት ክዕብዩ ከለዉ ከምዚ እንድሕር ኮይኑ ሲ ከምዚ ክኸውን ኣለዎ እንዳበለ ዘይኮን ካ ንሓደ ቆልዓ ስርዓተ ትሒዞ ቆልዑ ብተፈጥሮን ከምዚ ናይ ምሕሳብ ናይ ምሕላም ክእለት ኣለዎ ሕጂ ዝሓለመዎ ነገር ምስ ኩነታና ዘይሳነ ክኸውን ይኽእል እዩ ወይ ድማ ኣብ ዓለም ክኸውን ዘይክእል ነገር ክኸውን ይኽእል እዩ ግን ተተባብዖም መንፈል ምስ ዓበይስ ክምህዝዋ ክእሉ ኮኑ ስለዚ ስድራ ቤት ዚ ከምኡ ገይሩ ንሓንቲ ጓል ኣንስተይቲ እንድሕር እንዳተባብዐ ወይ ሞራል እንዳሃበ እንድሕር ዓብዎ ምስ ዓበይት ከዓ ከምኡ ነቲ ዘለዋ ርእሰ ተኣማንነት ንዑ ሒዘያ ክትቅፅል ማለት እዩ ሕብረተሰብ ከዓ ሕጂ ሕብረተሰብ ኩሉ ሻዕ ዝህበካ ተራ ወይ ትፃወቶ ተራታት ኣሎ ብፍላይ ናይ ደቂ ኣንስትዮ ናይ ተባዕትዮን ሲ ጀንደር ቦውስ ተባሂሉስ ዝፈላለዩ ሕጂ ኣብ ከምኡ እንድሕር ኮይኑ ብፍላይ ኣብቲ ሕብረተሰብ እንድሕር ኣድሄር እንዳገበረት ክትዓቢ ኮይና እዛ ጓል ኣንስተይቲ ንዘለኣለም ሲ መንፈል ኣብ ሽ ጥርሕ እንዳሰርሐት ወይ ገዛ እንዳወለወለት ወይ ገለ ጥራሕ ኮይና ክነብር ማለት እዩ እዚ ግን እቲ ሕብረተሰብ

ገዛ መስከድኩም ከምብባ ዝኽእል መፅሓፍቲ እየ ክመርፅ ንሕፍትዋ ተኸታተልቲ መረፊርና እንታይ ዝብል ሕሜታ ሰሚዐ ኣለኹ። ተምሃሮሲ ኣብዚ ግዜ እዚ መፅሓፍትስ ገዲፎሞ እዮም ዝብል ሕሜታ ሰሚዐ ኣለኹ። ሓቆም እዮም፣ ምክንያቱ ኩልና ናብ ሞባይል ናሻሪና። እዚ ብብዝሒ ብዙሕ ተመክሮታት ከቕስመና ዝኽእል መፅሓፍ ገዲብናስ ናብ ሞባይል ኣሻሪና። ከምቲ ኩልና ንፈልጦ ሞባይል ኣዝና ኢና ንፈትዎ፣ ንመፅሓፍ ግን ከይረሳዕና ማዕረ ሞባይል ኣዝና ክንፈትዎ ከም ዘለና በዚ ኣጋጣሚ እዚ ፊዮርና ትምዕደና ኣላ ማለት እዩ። ሰላምታ ይረሳዕኩን ፍትዋ ተኸታተልቲ መረ ፊዮርና ከመይ ቀኒኹም? ፅቡቅ እምበር ፊዮርና ኣለው እውን ከም ልሙድ ንኹም ዘዘናግዑ ዘዛንዩ ከምኡ ምህርኦም ዝበለቶም ትሕሶታት ኣወሊዳ ኣብ ሰዓት ረኪባትና ዘላ። እምበር ነዞም ትሕሶታት እዚኦም ኣብ ምስሳዮም ዝርከብ ኣነ ዘክር መሓመድ ንሬ እምበር ደጊመ ደጋጊመ መደምና ፈሊሙ ክሳዕዛዝም ምሳይ ሓቢኩም ክትከታተልዎና ዓደምና መደምና ከም ልሙድ ብሓንቲ ጥዕምቲ ዜማ ገይርና ንመደምና ክንፍል ድማ ኢና። ኣርእስቲ ናይዛ ዜማ ድማ ኤሪትሪያል ባሕር ትብል ኣዝያ ጥዕምቲ ዝኾነት ዜማ እያ ቀሪበልኩም ዘለኹ። እዚኣ ዜማ እዚኣ ብቋንቋ ዓረብ ተዘየመት ኮይና ብቀያሕቲ ዕንባባ ሃዋማተ ዞባዓን ሰባ ተዘየመት ዜማ እያ ማለት እዩ። ብምሉእ ምክትታላ ማለት እዩ ዝሰፍሐ ትሕዝቶ ብቐጥታ ናፍታ ዜማ ከብለኩም እየ። ኣንድማ ብድሕሪኣ ክምለሰኩም እየ። ሰናይ ምስትምቃር

ደረዛጣን ዝኾነ ዜማ ዳግማይ ተረኪብና ኣለና። ብተዋ ተኸታተልቲ መረፊርና እዛ ዜማ እዚኣ ወላ ኣብቲ ናይ ሰብራዊ ግዜ ተዘይማ ትኾነ እምበር ናይ ሕጂ ወለዶ ብሓድሽ ቅዲ ብሓድሽ ዓይነት ገይሮም እዮም ኣዳሎምና ቀሪቦማ ፀኒሖም ማለት እዩ። ከምዚ ክንከታተላ ፀንሕና ድማ ብዛዕባ ኤርትራ ፍቕሪ ሃገር እትገልፅ ኣዝያ ጥዕምቲ ዜማና ክንከታተል ፀኒሕና። በዝሒ ትሕዝትኣ ድማ ካብታ ዜማ ተረዲእና ክንከውን ተስፋ እናገበርኩ በዚ ጋጣሚ እዚ ድማ ንቀያሕቲ ዕንባባ ሃዋማተ ዞባ ዓንሰባ ኣዝና ክነመስግኖም ንፈቱ ማለት እዩ። ምክንያቱ እዛ ጥዕምቲ ዝኾነት ዜማ ስለዘጋበስና ማለት እዩ። ካብዚ ቀፂለ ድማ ናፍታ ትቐፅል ትሕሶና ማለት ብራቮ ይኸብለኩም።

0: ናይ ሎም ብራቮ ድማ ከምቲ ኣብ ዝሓለፈ ሰሙን ንከታተሎ ዝነበርና ብጨንፈር ሚኒስትሪ ትምህርቲ ዞባ ደቡባዊ ምብራቅ ክንከታተሎ ዝቀነና ትምህርታዊ ፍልጠት ካልኣይ ክፋሉ ሒዞም እናቀሪቦም ኣለው። ንምሉእ ምክታሉ ብቐጥታ ናብ ኣክብለኩም እየ ኣንድማ ብሕርያ ክምለሰኩም እየ ደጊመ ሰናይ ምክትታል።
1: እጂ ስነ ፍልጠት ክክል ትሕቶ ተዋሂብኩም ኣሎ። ብኤልሃና ክንጅምር ኢና። ቁፅሪ 10 ካብዞም ስዕቡ ዘይውረስ መለለይ ጠባይ ኣይና እዩ? ሀ ሕብሪ ዓይኒ፣ ለ ግርናብ፣ ሐ ቁመት፣ መ ቅርፂ ኣፍንጫ። ሙሉ መልሲ። ሻሎም ቁፅሪ 18 ትርክታ ልቢ ምስትንፋስ ንምስማዕ ዘገልግል መሳርሒ እንታይ ይበሃል? ሙሉ መልሲ። ያፌት ቁፅሪ 4 ሓደ እንስሳ ካብ እንቃቆሖ ዝወፀሉ መስርሕ እንታይ ይበሃል? ሀ ዕቤት፣ ለ ምውላድ፣ ሐ ምንቋሕ፣ መ ምብቋል። ሙሉ መልሲ። ቢታንያ ቁፅሪ 1 ምድሪ ኣብ ገዛ ርእሳ እትገብሮ ዙረት እንታይ ይበሃል? ሀ ዙረት ምድሪ፣ ለ ሕምባበ ምድሪ፣ ሐ ዕዶት ምድሪ፣ መ ቅናት ዙረት። መልሲ ሕምባበ ምድሪ። ዳግማዊ ቁፅሪ 2 ንሓጋይ ስዒቡ ዝመፅእ ክፍለ ዓመት መን ይበሃል? ሀ ክረምቲ፣ ለ ፅድያ፣ ሐ ሓጋይ፣ መ ቀውዒ። ሙሉ መልሲ። ኤቨንኤዘር
2: ቁፅሪ 6
1: ካብዞም ስዕቡ እንስሳታት ካብ እንቃቆሖ ዘይነቁሕ መን እዩ? ሀ ለመምቲ፣ ለ መጥበውቲ፣ ሐ ምድረ ማያውያን፣ መ ኣዕዋፍ። ሙሉ መልሲ። ናብ ካልኣይ
2: ቁፅሪ 11
1: መለለይ ጠበያት ብኸመይ ካብ ወለዶ ናብ ወለዶ ይመሓላለፍ? ሀ ብውርሻ፣ ለ ብመግቢ፣ ሐ ብደም፣ መ ብትንፋስ።
2: ብውርሻ።
1: ሙሉ መልሲ። ዳግማዊ
2: ቁፅሪ 7
1: ሓደ ምሕንበሲ ጋብላ ካብቲ ቀንዲ ዕምቆቱ ዝሓፀረ ኮይኑ ዝስማዓና ብሰንኪ እንታይ እዩ? ሓደ ምሕንበሲ ጋብላ ካብቲ ቀንዲ ዕምቆቱ ዝሓፀረ ኮይኑ ዝስማዓና ብሰንኪ እንታይ እዩ? ሀ ምንፅብራቅ ብርሃን፣ ለ ምትሕልላፍ ብርሃን፣ ሐ ምዕፃፍ ብርሃን፣ መ ጋራድ ብርሃን።
2: ሐ ምዕፃፍ ብርሃን።
1: ሙሉ መልሲ።
2: ቁፅሪ 23
1: እዚ ሓደጋ ደም ካብ ምፍሳስ ንክረግእ ዝገብሩ ኣየኖት ውሃዮታት ደም እዮም? ሀ ቀያሕቲ ውሃዮታት፣ ለ ፕላትሌትስ፣ ሐ ፀዓዱ ውሃዮታት፣ መ መልሲ የለን። ሙሉ መልሲ። ያፌት
2: ቁፅሪ 3
1: ኣብ ኣድማስ ብሚልዮን ዝቁፀሩ ዳሽ ኣለው። ሀ ፕላኔታት፣ ለ ኣዋርሕ፣ ሐ ከዋክብቲ፣ መ ደበናታት። ሙሉ መልሲ። ሻሎም
2: ቁፅሪ 8
1: ቀንዲ ምክንያት ዑደት ማይ እንታይ እዩ? ቀንዲ ምክንያት ዑደት ማይ እንታይ እዩ? ሀ ፀሓያዊ ፀዓት፣ ለ ንፋስ፣ ሐ ጠሊ፣ መ ኣኽራናት። ፀሓያዊ ፀዓት። ሙሉ መልሲ። ኤልሃና
2: ቁፅሪ 22
1: ዝበዝሐ ትሕዝቶ ፕላዝማ እንታይ እዩ? ሀ ደም፣ ለ መግቢ፣ ሐ ማይ፣ መ ኣቸቶ። ሙሉ መልሲ። ሕራይ ብኤልሃና ክንጅምር።
2: ቁፅሪ 4
1: ስነ ጥንቲ ነገራት ዘይርከበሉ ቦታ ኣየናይ እዩ? ሀ ውሽጢ ማያዊ ክፋል፣ ለ ኣብ ኣየር፣ ሐ ትሕቲ መሬት፣ መ ኩሎም። መልሲ። ሙሉ መልሲ። ሻሎም
2: ቁፅሪ 10

0: ቁፅሪ 12 ኣቑሑ ብቐጥታ ምልውዋጥ ዝካየደሉ ዓይነት ንግዲ ዳሽ እዩ። ሀ በደላ ንግዲ፣ ለ መራኸቢታት፣ ሐ ጃምላዊ ሸቐጥ፣ መ ኩሎም መልሲ። ሙሉ መልሲ ያፌት። ቁፅሪ 14 ዳሽ ካብ ምብራቕ ናብ ምዕራብ ዝሕንፀፅ ሓሳባዊ መስመር እዩ። ሀ ሓባራዊ ምልክት፣ ለ ንፍቀ ክቢ፣ ሐ ዝንግሪር፣ መ ማእገር። ሙሉ መልሲ ቢታንያ። ቁፅሪ 6 ካብዞም ስዕቡ ሚኒስትርታት ንዜጋታት ናይ ስራሕ ዕድል ምፍጣርን ናይ ናብራ ውሕስነት ምርጋፅን እዩ። ሀ መጓዓዝያ፣ ለ መራኸቢታት፣ ሐ ዕዮ ሰብኣዊ ድሕነት፣ መ ሚኒስትሪ ትምህርቲ። ሙሉ መልሲ ዳግማዊ ቶማስ። ቁፅሪ 2 እታ ዝዓበየት ደሴት ኣብ ዓለም መን ትበሃል? ሀ ማዳጋስካር፣ ለ ኤስያ፣ ሐ ሱማታራ፣ መ ግሪንላንድ። ሙሉ መልሲ ኤቨንኤዘር። ቁፅሪ 1 ኣብ ኣፍሪካ ዝርከቡ ዝነውሑ ሰንሰለታዊ ኣኽራናት መን ይበሃሉ? ሀ ሂማላያ፣ ለ ኣትላስ፣ ሐ ሮክስ፣ መ ኣልፕስ። ኣትላስ። ሙሉ መልሲ ሕራይ። ናይ መወዳእታ ሓንቲ ወረቐት ኣለዋኹም። ብመን ኢና ንጅምር? ሕራይ ኤቨንኤዘር። ቁፅሪ 3 ዞባ ብምንታይ ይቐውም?
1: ዞባታት።
0: ሙሉ መልሲ ኣብ ዝምረፅከያት። ዳግማዊ ቁፅሪ 10 መበቆል ህዝቢ ኤርትራ ዝኾኑ ህዝብታት እዮም። ሀ ኒላውያን፣ ለ ኩሻውያን፣ ሐ ሰማውያን፣ መ ኩሎም መልሲ። ሙሉ መልሲ ቢታንያ። ቁፅሪ 9 ሙሉ ዓመት ከይቋረፀ ኣብ ልዕሊ መሬት ዝውሕስ ኣካል ማያዊ ዳሽ ይበሃል? ፈለግ። ሙሉ መልሲ ያፌት። ቁፅሪ 11 ኤርትራ እትውንኖ ንውሓት ቀይሕ ባሕሪ ዳሽ ኪሎ ሜተር እዩ። ሀ 900 ኪሎ ሜተር፣ ለ 200 ኪሎ ሜተር፣ ሐ 950 ኪሎ ሜተር። መ መልሲ የለን። ሙሉ መልሲ ሻሎም። ቁፅሪ 8 ካብዞም ስዕቡ ደሴታት ናይ ኤርትራ ዘይኮነት ኣውፅእ። ሀ ዳህላክ፣ ለ ሃዋኪል፣ ሐ ግሪንላንድ፣ መ ናሌፕ። ሙሉ መልሲ ኤልሃና። ቁፅሪ 5 ናይ ሓደ ነገር ፀጋታት፣ ባህርያዊ ትካላት፣ መዘናግዒ ቦታታት ዝበፅሑ ገያሾ እንታይ ይበሃሉ? ሀ ስደተኛታት፣ ለ ስፖርተኛታት፣ ሐ ሙዚቀኛታት፣ መ ቱሪስት። ሙሉ መልሲ ሕጂ ድምር ድያ ንኽቡና እዮም ስጋዕ ድቡና ሓንሳብ ብትዕግስተ ፀበይና ተምሃሮ ኣጋይሽን። ምናልባት ናይ ኤልሃና እታ 4 ጫማ ትብል መልሲ 200 ኢላ ዝመለሰታ በቲ ተማሃሪት እታ መሳ 120 እያ። ስለዚ እታ ቆልዓ ሙሉ መልሲ ረኺባ ኣላ። ሕራይ ውፅኢት ክነግር ኢና። ኤቨንኤዘር 4 ሙሉእ ነጥቢ ምፅእ ኣሎ። ዳግማዊ ካብ ቋሓይቶ ሙሉእ ነጥቢ 4 ምፅእ ኣሎ። ቢታንያ ካብ ቤት ትምህርቲ ቀሓውታ 36 ያፌት ካብ ቤት ትምህርቲ ዓወት ሙሉእ 4 ምፅእ ኣሎ። ሻሎም ካብ ሳሊና 32 ኣምፅ ኣላ። ኤልሃና ፍሬሱስ ካብ ደንበ ሰንበልካ 36 ኣምፅ ኣላ። ስለዚ እቶም 3 ሙሉእ ነጥቢ ምፅኦም ዘለዉ ካብኣቶም እንደገና ክንፃር ስለዝኮና ንቀዳማይ ንካልኣይ እቶም ስጋብ ሕጂ ምሳና ፅናሕኩም 36 32 ኣምፅኹም ዘለኹም ተምሃሮ ኣዝኹም ንፍዓት ኢኹም። ንዝመፅእ ግዜ ተዳለዉ ሕጂ በቦታኹም ናብቶም ተምሃሮ ሂዱና እቶም 3 እዚኣቶም

0: ካራይ ክንጅምር ኢና ኤቨንኤዘር ክንደይ በፂሕካ?
1: ቁፅሪ 20።
0: ንሰላም ብሃንቀውታ ዝፅበ ህዝቢ ብዙሕ እዩ። ትርጉም ዝተሰመረሉ ቃል ብሃንቀውታ እንታይ ማለት እዩ? ንሰላም ብሃንቀውታ ዝፅበ ህዝቢ ብዙሕ እዩ። ትርጉም ዝተሰመረሉ ቃል እታ ብሃንቀውታ ተሰሚርላሎ እንታይ ማለት እዩ?
1: ብታዋኽ ሃሪፎ ማለት ደልዮም እዚ ቀልጢፉ ክበፅሖም ደልዮም ኣለዉ። ብሃንቀውታ ብፅሞና ብትዕግስቲ ተፀቢኦም ተሃዊኹም ንክበፅሖም እቲ ሓበሬታ
0: ኣኺሉ ሕራይ ናብ ዳያን እያ ውሳኔ መልሳ እስክመን ነግረና ዋ ንገርና መልሳ ትፅቢት ነው ባሃረርታ ባሃረርታ እያ ነራ ዳያኑ እንታይ ይህዋ ንዑም ክምልከት እዩ ዳግማዊ ቁፅሪ 14 ብግብሩ ስለዝሓነኸ ዝሓነኸ ዝብል ተሰሚሩሉ ኣሎ ንብፆቱ ክረኣዮም ኣይከኣለን። ትርጉም ዝተሰመረሉ ቃል ዝሓነኸ ዝሓፈረ ሙሉእ መልሲ ያፌት ቢንያም
1: ቁፅሪ 12
0: ዘይከኣሎ ፀይሩ ስለ ዝነበረ ርኹሙሽ ኢሉ ወዲቑ ዝተሰመረሉ ቃል ፀይሩ
1: ተፃውዩ
0: ዘይከኣሎ ፀይሩ ስለ ዝነበረ ርኹሙሽ ኢሉ ወዲቑ ዝተሰመረሉ ቃል ፀይሩ እዩ
1: ተፃዊሩ ተፀሚሙ
0: ተሰኪሙ ሰለስተን ዳርጋ ሓደ ተመሳሳሊ ትሕቶየን። ስለዚ ኤቨንኤዘር ናብ ቦታኻ የቐኒልና ስጋዓጂ ክታኹ ፀኒዑ ሕራይ ዳግማዊ 25 ናይ ግብፂ ጥንታውያን ነገስታት እንታይ ይበሃሉ? ያፌት 26 ምምሕዳር ከባብን ዓድታትን ተጠርኒፈን እንታይ የቑማ? ምሉ መሲ ያፌት ቁፅሮ እንደ 34 ሞት፣ ልመና፣ ስርቂ፣ ባርነት ኣብ ምንታይ ስም ክጠቓለል ይኽእል?
1: ስም ደቂቕ።
0: ምሉ መልሲ ዳግማዊ 39 ሕንፀ ፍረጡጥ ተፀሚቑ ምስ ወፀ ዝተረፈ ሓተላ እንታይ ይበሃል?
1: ዘይትብልዒ
0: እታሓተሉ
2: ሓምሸይቲ ወይ ከዓ ሻድሸይቲ ናይ መወዳእታ ክንጅምር ኢና። ሻሎም ሄኖክ ቤት ትምህርቲ ሰዲና ታቑዑላ ናይ ባሓቂ ብሓንቲ ነጥብዮም ተፈላለዮም። ኣብዚ ካልኣይ ራብዓይ ክልተ ዝወፁ ኣለውና ቢታንያ እሙን ቤት ትምህርቲ ቀሓውታ ኣጣቑዑላ ራብዓይ ተደሪቦም እዮም ወፂኦም። ኣጣቑዑላ ራብዓይ ምስዕ ተደሪቡ ዘወፀ ኤልሃና ፍሬሱስ ካብ ቤት ትምህርቲ ደንበ ሰንበል ኣቑዕላ ንፉዓት ብሓንቲ ነጥብ እዮም ተፈላለዮም። ሳልሳይ

0: ኤዘር የማነ ቤት ትምህርቲ ፍረሰላም ቤት ትምህርቲ ፍረሰላም ጣቕዑሉ ሞራል ብፀቢብ እዮም ተፈላለዮም ክንፈልዮም ስለ ዘለና እምበር ኣይፈላለዩን እዮም ውዒሎም ንፉዕ ንፉዕ ንፉዕ ጣቕዑሉ ካልይቲ ዳግማዊ ቶማስ ቤት ትምህርቲ ቋሓይቶ ቤት ትምህርቲ ቋሓይቶ ጣቕዑሉ ጣቕዑሉ ዝውንእ ኣጣቕዑ ሞራል ሞራል ሞራል ሞራል ሞራል ኣብና ኣጣቕዑልና ቀዳማይ ያፌት ቢንያም ቤት ትምህርቲ ዓወት ዓወት ኣነ ታሽማ እውን ጥዑ ገይረ ኣይሓስክዋን ግን ታብለት ካብለት ተሸሊሙሎ ተቐሪባ ትብልላ
1: እቶዋ ተኸታተልቲ መረፊዮምና ውድድር ከመይ ፀኒሖ ከምዚ ክንከታተለ ፅንሓና ያፌት ቀዳማይ ኮይኑ ተዓዊትሎ እንኳ ሓጎሰካ ያፌት ክንብለካ ንፈቱ ያፌት ከምዚ ክንከታተሎ ፅናሕና ኣብዚ ናይ ንኡስ ዞባ ቀዳማይ ኮይኑ ተዓዊቱ ከምኡውን ኣብ ናይ ዞባ ዝነበረ ውድድር እውን ቀዳማይ ኮይኑ ተዓዊትሎ ማለት እዩ ደጊመ ደጋጊመ ያፌት የውሃና ክብለካ ንፈቱ ማለት እዩ ካብዚ ኣስዕባ ኣቢለ ድማ ሓንቲ ሓፃን መሰጋገሪት ያ ዘላትኒ ድሕሪኣ ግን ክንረኸብ ስለ ዝኾና ሰናይ ፀናሐት

ድሕሪ ዝሓፀመ ሰጋጋሪ ዳግማይ ተራኪብና ኣለና ፍትዋ ተኸታተልቲ መረፊርና ካብዚ ሰብ ኣቢለ ድማ እታ ኩና ብሃንቀውታ ንፅበያ ማለት ትሕቶ ድራማ ይኽብለኩም ናይ ሎሚ ድራማ ድማ ተዋሳእትና ተቐሪቦም ተዳልዮም ንዓና ትበቂዓ ከምኡ ትምህና ዝበልዋ ድራማ እዮም ሒዞም ንቐሪቦም ዘለዉ ኣርእስቲ ናይዛ ድራማ ድማ ቀቲልክኒ እያ ትብል ቀቲልክኒ እንታይ ማለት እዩ እንታይ ትሕዝቶ እያ ዘለዋ ብሓባር ንካተላይ ክኸውን ፍቕታን በኣር ናብ ድራማ ክብለኩም እየ ደጊመስ ናይ ምክትታል

0: ኮይኑ ንገረኒ ኣብዚ ኸና ሰዓ 6ዱሽተ ኮይኑ ገዛይ ክኸይድ ኣነ
1: እንታይ ክወደይ ገዛይ ገዛይ ትብሊ እሽ ብሓን ሰዓት መፂና ብሓን ሳ ከዓ ንኸይድ
0: እሞንዓናይ
1: በዓል ሰናይ ደቂ ገዛወትና ገዲፍንዮም ናበይ ክንከይድ ንፀበዮም
0: ኣብዚ ኸና ሰዓ 6ዱሽተ ኮይኑ ክድንጉና ንድዮም
1: ኣንተ ኣይ ድንጉና ንዮም ኩሉ ግዜ ካብ ቤት ንባብ ከምዚ ሕጂ ንኢና ንፈደስ ሓንሳብ እስኪ ዓቕሊ ግበይ
0: ዎ ንስኻ መመለስካ ክደንገኒ ኢኻ
1: ሓረ ፅንሕ ሞ ፅንሕ ተፅበኒ ኣትይ ኸማን ክፅዋዖም ሓንሳብ እስኪ ዓቕሊ ግበሪ
0: ሓረብል ቀልፅፍ
1: ሕጂ ካ መመለስ ክደንገና እዩ

0: ውያ ዛዕዋ ኣዳሬዎ ሰብያ ኪድና ዶ ነሰግሮ ወላ
1: ኣታት ዓይነ ሰይኸታ ስኻ ተሃቢ ከለኹ ናወይ ኳስ ከነሰግሮ ነገሮ ዶ ትለኒ
2: ሕራይ በሊ ተንፀርፅሪ ንዕናይ ወደይ
1: ንመን ክንሪዮ ከደይ ዝብለኩም ዘለኹም ሰዓት ኣኺልና ናበልኩኹም

0: ኣባ ሓጎይ ንገረ ንበል ሕጂ
1: እንዲኣ ክነግረ ክኽብረት ጓል
0: ኣታ ኣባ ሓጎይ ምሽ ትማሊ ምሸት ኢትካ እንተኾንካ ተበይኩካ ሕጂ ስቕ ክደቅሲ ፅባሕ ንጎ ክነግረይ ክኢትካኒ ሕጂ ኮ ፅባሕ ኮይኒ
1: ኣንቲ ክብረት ጓል እታ ናይ ትማል ምሸት ክትዕናስ ሕጂ ክንጅምር ደሊኺ ትማል ዝውዓል ክዮ ንገርኒ ምስ በልኩ ቅድም ንስኻ ኢትካ እንተኾንካ ምስ ደክኒ ኣነ ኸ ቅድም ንስኽ ንገርኒ ክብለኪ ደጊም ኣብኣ ተረባሪብና ዘጓል
0: ኣቦ ሓጎይ ቅድም ኣነ እያ ሓይተካ ቅድም ንስኻ ትምልሰለ
1: በላ ኣይነግረክኒ ንስኽ ኸይ ነገር ክኒ ኣይነግረክኒ እቲ ናትኩም ዘረባይ ኸእጥዑም ዘጓል ሕብሮ እስከ ንገርኒ ብዛባ ንዓይነ ጋጥምና ሓደጋ እንታይ ክሰምዑሉ ዘጓል ሕብሮ እንታይ ክኾነኪ እስ ኸይ ነገር ክኒ ኣነ ይነግረክኒ ሃየ ንገርኒ ንቅድም ንስኽ
0: እውይ ኣቦ ሓጎይ ስኽትካታዕ በልክ ነግረካ የ ቅድም ኣብ ቤት ንባብ ከድና ኣንቢብና ከዓ መፂና
1: ኣነ ከዓ መንገዲ እንዳኸትኩ ወዲቐ ኢደይ ርእኽዮ ተሃሪመ
0: ኣታ ኣቦ ሓጎይ ክሉባ ንገረኒ ኣበይ ቦታ ብኸመይ ተሃሪምካ መን ሃሪምካ መን ሕክምና ኣብፅሒካ መን ሓኪምካ ኩሉባ ንገረኒ
1: ወይ ለቦኸ ንስኽውን ኩሉ ንገርኒ ኣበይ ናይ ቤት ንባብ ከድክ እንታይ ኣንቢብኪ ዝመዓል መን ከድኪ ኣብ መንገዲ ኸ እንታይ ርኢኹም ኩሉ እስከ ንገርኒ ዘጓል ሕጂ ሃየ ንገርኒ ኣነኻ ክነግረኪ
0: ስማዕ በል ሕራይ ምስ ያፌት ሰናይ ባናኤል ኣብ ህዝባዊ ቤት ንባብ ከድና ኣንቢብና ሳብ ሓሙሽተን ፈረቃም ስኮነ ኣነ ናይ ፌትን ስለ ዝወዳእና ቀልጢፍና ወፂና ሽዑ ኣነ ንዓኻ ክረክበካ ተሃዊኸ ገዲፌም ክመፅእ ሓሲበ ያፌት ንፅበዮም ምስ በለኒ ኣበዮም ሽዑኡ ባዕሉ ካብ ቤት ንባብ ኣውፅኡ ንዕና ኢልዎም ንገዛና እንዳመፃና ከለና ከዓ ሓደ ዓብ ሰብኣይ ፅርግያ ምስጋር ሲኢኖም ደው ኢሎም ነበሩ ኩሎም ንርአዮም ንዕና ንሓግዞም ኢሎም ተመሊሶም ኣነ ግን ገዲፍዮም ናባኻ መፅ ንስኻኻ ኢትካ ተጀኒንካ ፀኒሕካኒ ሕጂ ከተሓጉስካ በል ንስኻኻ ሓንቲ ከይጉደልካ እንታይ ከም ዝኾንካ ኩሉ ንገረኒ
1: ክብረት ጓለይ ቀትልክኒ ዲኽ ቀትልክኒ እዛ ጓለይ
0: መን ኣነ ቀትለካ
1: ክነግረ ክግዳ እዛ ጓል ይሕብሮ ኣነ ከዓ ብተመሳሳሊ እዛ ጓለይ ኣብ ፅምዋ መንገዲ እንዳመፃኹ ካብ ሓደ ካንሸሎ ዘሊሉ ዝመፀ ከልቢ ደጅብ ርኢኽ እዩ ጎብጠኒ ኢሉ ናባይ ምስ መፀ ካብኡ ክሃድም ኢለ ኣብ ዛማርሻበኒ ጥፋዕ እየ ዝበልኩ ዘጓል ምስ ወደቅኩ ዘይፈልጥዎ መንእሰያት እዮም እወ ኣልዕል ኣቢሎም ማኪና ገይሮም ኣብ ሆስፒታል ወሲዶም ዘጓል ብኣጋ ስለ ዝረዝኡኒ እወ ተገላጊለት ገዛያ ናይ መፅ ዘጓል ይሓብሩ

0: ሻብሓኮይ እቶም መንእስያት ክነፍዑምሽ ኣነ ትፈዝረኽቦም ነረ የቐኒ ለለ ስዕም ኣበልኩም ነረ
1: ንዓይነ ኣባሓጎ ኸ ኣብ መንጎዶም ኣባሓጎኦም ከዓ ኣብ መንጎዶም ኣፅኒሖምልና እንበሪ ንስ ክትገብርዮ ዝግብኣኪ ቁም ነገር እዮም ገይሮም እዛ ጓል ይሃብሮ
0: እንታይ ማለትካ ይባሓጎይ
1: እወ ክብረት ጓለይ ንዓይዞም መንእስያት ደጅብሪኢኽ እዮም ሳላ ዘድሓኑኒ

0: ዓስቡን ገዛ እርሱ እዩ ዘበለ ስብዕን ዘለኺ
1: ኣቦ ሓጎይ ቀቲል ክንዝበልካኒ ሕጅ ተረዲእኒ ኩሉ ሰብ ከምናተይ ተግባር ተዘህልዎ ከይረድኡ ከምኸ ድሞ ኣይመሓወኻን ኣቦ ሓጎይ ስለ ዝበደልኩኻ ከዓ ይቕረ ግበረለይ
0: የቕረኹንኩ ዛጓለ እቶም ውጨትኪ ከዓ የቕረ ተብል እዮም ዘጓለ ይሃብሩ ንስናይ ተግባር ዕጡቓት ክትኮኑ ንገርዮም ንገርዮም ዘጓለ

ባርክስ ፍትዋ ተኸታተልቲ ትምህር ፊዮርና ፊዮርና ንሎሚ ላዳላቶም ዝነበረት ትሕሶታት እዛ ትከታተል ወፅናሕኩም ነይሩ ብትሕሶታትና ድማ ዓጊብና ተዘናጊዕና ተሓጊስና ከምኡውን ተማሂርና ክንከውን ተስፋ ይገብር ከምቲ ዓንቲ ወይ ዝበልኩኹም መፅሓፍቲ ኣብ ዘለናዮ ኮይና ኣንበብቲ ንኹን ኢለ ነይረ ኣነ ድማ ንዓይቲ ክኾነኒኣ ዝበልኩ መፅሓፍ ቀሪብያ ኣለኹ ኣብ ገዛይ ኮይነ ድማ ከምባየ ማለት እዩ ንስኹም ድማ ኣብ ዘለኹም ኮንኩም ናይ ኣንበብቲ መፅሓፍቲ ክትኮኑ በዚ ዝጋጣሚ እዚ ፊዮርና ትምዕደናኣላ ማለት እዩ ባርክስ ፍትዋ ተኸታተልቲ ምረ ፊዮርና ምርኻምና ኣብ ዝመፅእ ሰሙን ይኸውን ክሳዕ ሸዑ ግን ሰሰናይ ንኽልና ቻ

ክብሪ ግባ ነዛ ናይ ናፅነት ወርሕና ነብዕላ ዓብና ኣንእሽቶና ጥሜ ፅምኣት ተፃይሮም ድቃስ ሪኦም ከም ዘይናቶም ንእስነቶም ወፍዮም ንሃገሮም ከውሕሱ ብሩህ መፃይ ወለዶም ንፁህ ደሞም ፈሲሱ ምእንታና መሰልና ኣኽመልቱ ናፅነት ክብርና ብኦም ንምካሕ በቶም ዝሓለፉና ከነሪኦም ኢና ልምዕቲ ሃገርና በሉ ሃየን ውራይና እንተዓጠቕ ብኸበሮ ዕልልታ ተሓንበለ ንበል ንፀምብላ ነዛ ክብርቲ ዕለት ካብ ናይ ፀላም ሃገር ናብ ብርሃን ዝቀየረት ካብ ናይ ፀላም ሃገር ናብ ብርሃን ዝቀየረት ዓወት ናፈሽ

0: ሽዑዮ ዝውላ ኩሉ ዕድለና ንሕና ተማሮ ኣለና ዓብ ሕድሪ ብጉቦ ተማይርና ዝዓነወ ክንዕሪ ንዕማም ዓበይቲ ኣሕዋና ከነብሪ ፀፅቦ ንሃገርና ኤርትራ ከነፍሪ ኩላና ኤርትራውያ እናተሓጋገዝና እናተባሃና ሓወይ ሓፍተይ ወጊል ንበሎ እከይ ምከይ ከምኡ ኣይወረሱናን ጀጋኖ ኣቦታተይ ዓወን ሓፋሽ ዘለኣለማዊ ዝርሶና
1: እስግራና ደቀይ ሊኮን ለዛዚ መትምህርተይ መምር ክኸውን ከሰልጥኖ ህዝበይ ኣሃንድስ ኮይነ ክቕይስ መሬተይ ፅርግያታት ህንፃታት ከማዓርግ ምስናይ ፋብሪካታተይ ሓኪመይ ክኸውን መድሃኒት ክስና ጥዕና ከምፃኣላ ሓሰማ ከብቅዕ ደኒየ ክኸውን ብሕጊ ክመላለስ መሰላ ክዕለ ፍትሒ ንነግስ እንኳዕ ተማለድካ ኣብዚ ሓያል መሬት ካብዚ ጭዋ ህዝቢ ኣእጃሙ ዘውፊ ኣነዓቢ ኣማን ልዑል ኣምላኽ ሰዓቢ ናይ ረቢ ኣነዋን ብግደይ ክኸፍለይ ተዓስቢ ኣነዋን ብግደይ ክኸፍለይ ተዓስቢ ኣነሓፋሽ
2: ሰላማት ሰብ ገዛ ከመይ ብኢልኩም ኣቱም ገዛ የለዎም እንዲኹም
3: ኣለና ኣቶ ወይለይ ኣንታ ተስፊሐ ወይዲኻ ከመይ ቀኒኻ ከመይ ኣለዉ ስዛ ኮፍ ስከበል ከመይ ኣለዉ ዓዲ ድሓ እንዲኹም ጠፊእኩም እንዲኹም
2: የማና ሓወይ ከመይ ውዒልካ
3: ኣሮን ከመይ ውዒልካ ድሓ እንዲኻ
2: እግዚኣብሔር ይመስገን
3: ትሰምዖ ዘለኻ ዜና እዋ ማራ እንዲ ገሪሙኒ ዘሎ
2: እዋ የማነ እዝና እንታይ ዘገርም ኣለዉ
3: ዋ ኣንተ ኣሮን እንታይ ኢኻ ትብል ዘለኻ እዚ ባሕርናት ናይ ኮይክብል ፀኒሑ ሰምዖ ዘፀኒሕካ ኢኻ
2: ግብዝና ኣለ ክትመልስኻ ኣውሪ ክፀሓፍ ዮ ኮለላይ ትበል
1: ዋ ኣኮ እዚ እንታይ እዩ ኣነ ብዛዕባ እዚ ወላ ሓንቲ እየ ዘይፈልጥ
2: ኣቲ ቆልዓ እንታይ ክትብል ዘለኻ ርጊኢል ክነምም እዮ
1: እዊ በስማም ክንዲ ዝዛክል ሓሶት ከሎ ድዩ
3: ኣንተ ሴም ንሃልካ ሰብ እንዲ ሓሚምና
2: እዮ ኣሮ እንታይ ዘጋጠመ ጉዳይ ኣሎ ድዩ
4: ንሃልካ ብዛዕባ ኤርትራ ጌጋ ምስሊ ይበና
2: ኣሎ ዋ እንታይ ኹም ድብ ዘለኹም ኣነ ጌጋ ምስሊ ኣብኩምን ዘሎ የ ዘንበልኩም ዘለኹም ብዓይኖኩም ከዓ ትርእዎ ኣለኹም
4: እማ ሕጂ እትዝኸሸ ኣማራፂ እንታይ እዩ
2: ዓነ እዚ ንኩላትና መንስትያት ዝምልከት እዩ ብፍላይ ድማ ነቶም ኣብ ረብዓይ ግንባር ዘለና ብዝያዳ ይምልከት
5: ሓሶት ተደጋገመ ሓጊ መስ ብተደጋገመ ግዜ ኢትዮጵያውያን ባሕሪ ናና እዩ ንሓንሳብ ኢና ኣግማዮም ኣግማሎም ንኸጨማ ይብሎዮም እዚ ግን ጌጋ እዩ
3: ኣየወ ንሕናይ ኤሪትሮማይ ዜነ ፀዓተ ዝብ ስለ ዝኸና ኮይኑ
6: ክፅበዐ ምጀመርኩ ወጊሖ በሪቓ ኣይቀተንኩን ኣነ ልበይ ተጨኒቓ ንናፅነት ተናፊቓ ናይ ፀልማት መብራህቲ ወርሒ ምስ ከዋኸብታ ግርማ ብርሃንኮ ፀሓይ ናይ ወጋሕታ ሕርሒ ኩለን ኢኺ ዘይብልኪ መተካእታ ናፅነት እንደታ ውዒለ ሓዲረሉ ትፅቢት ኣትኪምኒ ብኸፈየ ሓዲረ መሬት ወጊሑኒ እተን ኣይደቀሰን ዓይነይ ንዑመት ኣብኒ እታ ናፅነት እንደ ትረኣየኒ ፀልማት ኣዲሙ ፀሓይ በሪቓ ፀልማት ኣዲሙ ፀሓይ በሪቓ እንሆ ናፅነትና ደሚቓ ፀሓይና እውን መሪያ ኣበሪቓ ተቐንጢቲ ፀልማት መጋረጃ ለይቲ ብርሃን ስዒርዎ ግንማ ፀሓይ መዓልቲ ባንዴራና ኣንበልቢላ ኣብለይቲ ናፅነትና እውን መፅኣ ኣብ መዓልቲ ዓወት ንሓፋሽ

ስለዝደቀሰ ዝተሰደዓቱ ስለዝተመርሰ ናፅነት ርእ

ይብሉ ሰላም ጥራእዩ ህያብኪ ወንሳያ ዓባይ ፅዳል ዓለይ ዘትፈርሊ ብዓቕሊ ብሕልና ንኹሉ ተለሊ ወይልኡ ንዓኽ ዘይሓርሊ ፀርፀር ዝብል ስኢኑ ዓቕሊ ኣወት ንሓፋሽ

ኣብ ኢደ ስራሓትን ቤት ምሰውራን ዝረኣይዎ ናይ ህዝባዊ ግንባር ሓርነት ኤርትራ ናይ ርእሰ ምርኮሳ መርኣያ ትካላት ናብ ዓራቅ ሓደ ካብቲ ዓብዪ ዛንታ ዝተሰርሓሉን ህዝባዊ ግንባር ሓርነት ኤርትራ ማእከል ወተሃደራዊ መሰልጠኒ ገይርዎ ዝነበረ ቦታን ክበፅሑ ኣብኡ በፂሖም ኣለዉ። እቲ ዓብ ዛንታ ይቕፅእ።

ጽቡቕ ኣጋጣሚ ኾይኑ ኣብቲ ቦታ ምስ በጻሕና ኣጋይሽ ክቕበሉን ነታ ኣብ ዓራግ ዘላ መባእታ ቤት ትምህርቲ ናይ ምዕፀዊ ስነ ስርዓት ክሳተፉን ዝመፁ ተቐማጡ ዓራግ ከምቲ ኣብ እዋን ሰውራ ንተጋዳላይ ዝነበሮም ፍቕሪ ዘዘኻኽር ምስናይ ናፍቖቱ ድሙቕ ኣቀባብላ ገይሮምልና። ምስጢር ሓድነት ህዝቢ ኤርትራ እዚ እዩ። እቶም ኣጋይሽን እቶም ደቂ ዓድን ብሓንሳብ ክጸናበሩ ግዜ ወሰደን። እዚ ንዓና ቐሊል ዝመስል፣ ንኻልኦት ህዝብታት ግን ሃረር ዝብልዎ ህያብ ናይቲ ዓብዛ እንታይ እዩ።

ህዝባዊ ሓይልታት ሓርነት ኤርትራ ኣብ መጀመርያ 1970ታት ካብ ተጋድሎ ሓርነት ኤርትራ ብኣፃብዑ ዝቝፀሩ ተጋደልቲ ሒዙ ምስ ተፈለየ ንእለት እዩ ክስስን ጀሚሩ። ክሳብ ኣጋ መወዳእታ 1974 ኣብ ዝነበረ ውሑድ ዓመታት እቲ ውድብ ምስ ክፍልታቱ ኣስታት 800 ተጋደልቲ ነይሮሞ። ኣብ ሓምለ 1975 ኣወዳድኡ ናብ ቦጠሎኒ ክብ ክብል ከሎ ኣብ ሓምለ 1978 ድማ ነቲ ናብ 8,000 ሰሲኑ ዝነበረ ብዝሒ ኣባላቱ ብብርጌዳት ደረጃ ኣብ ምውዳብ በፂሑ። ህዝባዊ ዕላምኡ ኸይሰሓተ፣ ነቲ ዘንቀሎ መስመር ከይበታተኸ ሳላ ዝተጓዓዘ ህዝባዊ ግንባር ሓርነት ኤርትራ ኣብ ውሽጢ 10 ዓመት ዘይመልእ ግዜ ዓሞሸሻዊ ውድብ ክኸውን ዝበቐዐ።

ንህዝባዊ ግንባር ሓርነት ኤርትራ ብዓቐን ጥራይ ዘይኮነ ብዓይነት ብዓሰርተን ልዕሊኡን ክራባሕ ዘኽእሎ ሓደ ካብቲ ምስጢር እቲ ንኣባላቱ ዝህቦ ብቑዕ ታዕሊም ወይ ስልጠና እዩ። እቲ ካብ ኩሉ ኩርንዓት ኤርትራን ዓለምን ናብ ህዝባዊ ግንባር ሓርነት ኤርትራ ዝስለፍ ዝነበረ መንእሰይ ንኹሉ ናይቲ ውድብ መትከላትን ክብርታትን ተረዲኡን ተቐቢሉን ክሳብ ዕለተ መስዋእቱን ኪንኡን ከም ስንቂ ኣብ ኣእምርኡ ኣስፊርዎ ዝኸይድ ንቕሓት ኣብ ክፍሊ ተዕሊም እዩ ዝቐስሞ ነይሩ። ህዝባዊ ግንባር ሓርነት ኤርትራ ንኣሃዱ ተዕሊም ብክፍሊ ደረጃ ዝቆሞ ቀዳማይ ትካል ክኸውን ድማ መጎታዊ ይገብሮ።

0: መንስያት ናጽነት ካብቲ ህዝባዊ ግንባር ሓርነት ኤርትራ ዝወደቦን ዘማእዘኖን ዓብዪ ሃገራዊ ዛንታ ተመክሮ ክቐስሙን ክቕጽልዎን እዮም ነዚ ሰፈር ዓብ ዛንታ ዝኾነ ግንባራትን ደጀንን ብዓይኖም ዝርእይዎ ዘለዉ ካብቲ በጺሖሞ ዘለዉ በሪኽ ደረጃ ርድኢትና ተበገሱ ድማ ይገልጽዎ ቋንቋም ዝድርበ የብሉ ሎሚ እውን እዛ ሃገር ሰብ ከም ዘለዋ እዞም መንእሰያት ጭብጢ እዮም ኣብ ማእከል እቲ ዓብዪ ሩባ ዓራ ኮፍ ኢሎም ነቲ ቦታን ታሪኹን ማእከል ብምግባር ምስታ ድሕሪ ናጽነት መዲንኦም ዝኾነት ሳዋን ሃገራዊ ኣገልግሎትን ብምትእስሳር ነቲ ናይ ቅድምን ድሕሪ ናጽነት ኣገልግሎታት እናራኸቡን ነንሓድሕዱ እናተኣሳሰሩን ነዊሕ ኣዕሊሎም
1: ብዛዕባ ሃገራዊ ኣገልግሎት ክንዛርብ እንተደኣ ኮይና መጀመርያ ማለት እዩ ሓደ ሃገር ትናቱ ረብሓታት ክሕልዎ እንተደኣ ኮይኑ ትናቱ ዕላማታት ካ ክወቕዖ እንተደኣ ኮይኑ ትናቱ ረአ እውን ብግብሪ ክወፅሑ እንተደኣ ኮይኑ ህላወ ናይ ሓደ ዱልዱል ሰራዊት ወሳኒ እዩ ማለት እዩ ብዘይ ሓደ ዱልዱል ሰራዊት ከይሃነፀ ሓደ ሃገር ረብሓታቱ ክከላኸልን ኣብቲ ዝወጠኖ ክበፅሕን ዝከኣል ኣይኮነን ማለት እዩ ናይ ቅድሚ ናጽነት ዝነበረ ተመክሮ እንተደኣ ርእናዮ ቅድሚ 1961 ኣብ ዝነበረ ግዜያት ህዝቢ ኤርትራ ናጽነት ንምውፃእ ጠለባት ኣቕሪቡ እዩ ዱልዱል ዝኾነ ሃገራዊ ሰራዊት ካህንፅ ስለ ዘይከኣለ ግን እትናቱ ሕቶታት መልሲ ኣይረኸበን ነይሩ ማለት እዩ ኣብ ዝቐፀለ ዓመታት ግን ብፍላይ ኣብቲ ናይ ህዝባዊ ግንባር ታሪክ ኣትና ክንዛረብ ሓደ ዱልዱል ዝኾነ ህዝባዊ ሰራዊት ኣብዚ ሕጂ ዘለናዮ ቦታ ክዕልም ስለ ዝኸኣለ እዚ ሰራዊት እዚ ከዓ ንሕቶ ናይ ናፅነት ናይ ህዝቢ ኤርትራ ክምልሶ በቑዒ ማለት እዩ ሕጂ ካብዚ እንታይ ኢና ንርዳእ ዱልዱል ዝኾነ ሃገራዊ ሰራዊት ወይ ከዓ ህዝባዊ ሰራዊት ኣገዳሲ መሳርሒ ወይ ከዓ መከላኸሊ ናይ ሃገራዊ ረብሓ ወይ ከዓ መረጋገፂ ሃገራዊ ረብሓ ምዃኑ ኢና ንርዳእ ማለት እዩ ድሕሪ ናፅነት ከዓ እቲ ሃገራዊ ኣገልግሎት ካብቶም ቀዳሞት ኣዋጃት ናይ መንግስቲ ኤርትራ እዩ ኣብ 1994 ተኣውጁ እዚ ከዓ ልክዕ ከምቲ ናይ ቅድሚ ናፅነት ዝነበሮ ሰራዊት ህዝባዊ ንምግባሩ ንኩሉ ህዝቢ ኤርትራ ብዘይ ኣፈላላይ ብሄርን ፆታን ሃገራዊ ኣገልግሎት ናይ ምፍፃም ግዴታ ከም ዘሎ ተኣውጁ እቲ ቦታ ከዓ ሳዋ ክኸውን ተመሪፁ ማለት እዩ ሕጂ ብዚ እንታይ ኢና ንርኢ ምግዓዝ ናይ ቦታ እምበር እቲ መትከል ተመሳሳሊ ማለት እዩ እቲ ቦታ ግን ተቐይሩ ማለት እዩ ኣብዚ ቦታ እዚ ቅድሚ ናፅነት ነቶም ካብ ዝተፈላለዩ ቦታታት ዝመፁ መንእሰያት ናይ ኤርትራ እቲ ምስሊ ናይ መጻኢት ኤርትራ ኣብዚ ቦታ እዚ ኮይኑ እናተዓለሙ እዮም ዝርእዋ ዝነበሩ ከም ታሪክ ዝመሃሮ ማለት እዩ ኣካልኦም ጥራይ ዘይኮነ ዋላ ኣእምሮኦም እውን ዋላ ኣእምሮኦም እውን ኣብዚ ቦታ እዚ ኮይኖም እቲ ሃገራዊ ስነ ኣእምሮ ዝበሃል ኣብዚ ቦታ እዚ ኮይንካ ቦቶም ሽዑ ዝነበሩ ዓለምቲ ማለት እዩ ይወሃብ ነይሩ ማለት እዩ ድሕር ናፅነት ተመሳሳሊ ማለት እዩ ኣብ ሳዋ ኸይዶም እቶም ካብ ዝተፈለየ ኩርናዓት ናይ ዛ ሃገር ናብ ሳዋ ብምኻድ እቶም ኤርትራውያን እቶም 9 ብሄራት ኣብ ሳዋ ብምዕላብ ከዓ ንሳቶም ሓደ ዝኾኑሉ ሓደ ዝኾነ ወይ ከዓ ሓባራዊ ዝኾነ ሃገራዊ ስነ ኣእምሮ ዝሃንፁሉ ቦታ ከዓ ሳዋ ተማሂዙ ማለት እዩ
2: ብዛዕባ እዚ መደበር ታዕሊም ዓራግ ንብሎ ዘለና ብሓፂሩ ምስ ናይ ሃገራዊ ኣገልግሎት ከነዛምዶ እንድሕር ኮይና ታሪክ ኤርትራስ ታሪክ መንእሰያት እዩ ምክንያቱ ሃገር ኣብ እንግድዓ ናይ መንእሰያት ስለ ትርከብ ማለት እዩ ድሕሪ ናፅነት 94 ሃገራዊ ኣገልግሎት ምስ ተኣወጀ መንእሰያት ብፖለቲካውን ወተሃድራውን ታዕሊማት ይወስዱ ነይሮም በቶም ወለዶ ናይ ሰውራ ዝነበሩ ከዓኒ ዝኣክል ክብርታት ተዋሂቦም ከብ ናቱ ግብረ መልሲ ድማኒ ኣብቲ ዝነበረ ወራራት ንኣብነት 98 እንድሕር ወሲድና ኣወዳቶም ኣዋልዶም ብዘይ ኣፈላላይ ብሙሉኣተን ብሄራት ሓቢሮም ናብ ውግኣትዮም ብጅግንነት ከዓ ተሳቲፎም ማለት እዩ
3: ኣወለን ብክል ሓጀት ዘርኢኮን ግልታጌቱ ሰውረ ጀፈ ሻዕቤት ክለይ ዓባይ ሓጀት ዲብ ሳሕሊ ሓድጋ ሓተ እልኩ ንሪኢ ልዓል ሰዋት ርእሳሕሊ ረኽብና ክበሎት ሰባት ርኢሊ ሰውረት ምትመስል ከም ሰርዓለት ሳህል ጋይ ሳዕራሽካ ፍዕል ኢ
4: ኣብዚ ክንገብሮ ዝቐነና ዑደት ናይ ሳሕል ህዝባዊ ግንባር ሓርነት ኤርትራ ዝስርሐን ክልተ ዓበይቲ ነገራት ኣገሪመናኒ እቲ ኣብ ግንባራት ሓኒፅዎ ዝነበረ መዛግብን እቲ ኣብ ህዝቢ ሳሕል ዘስረፆ ንቕሓትን እዛ ሎሚ ኮፍ ኢልንያ ዘሎና ቦታ ኣብ ግዜ ገሊ ተዕሊም ዝካየደላ ዝነበረ ቦታ ዓራግ እያ። እቲ ናይ እዋን ቃልሲ መንእሰይ ብተዕሊም ሓሊፉ እዩ ናብቲ ናይቲ ውድብ ንጥፈታት ዝፅምበር ነይሩ። ኣብዚ መደበር ተዕሊም ዝተፈላለየ ድሕሪ ባይታ ዘለዎም ሰባት ዝፅምበሩ ነይሮም። ካብዚ ክወፁ ከለዉ ግና ከም ደቂ ሓንቲ ማህፀን ኮይኖም እዮም ዝውዝዑ ነይሮም። ሎሚ እንተርእና ድማ ኣብ ሳዋ ከምኡ ዝግበር ዘሎ። እዚ ድማ ብቕዓት ናይቲ ውድብ ዘርኢ ኣሰራርሓ እዩ። መንግስቲ ኤርትራ ስርሑ ዘይርስዕን ዘይዝንግዕን መንግስቲ እዩ። ኣርሒቑ ዝጥምት ዒንቲ ዘጥረየ መንግስቲ እዩ። ሳዋ እንተዘይትምስረት ነዚ ዝሓለፈ ዓመታት ዝሰገርናይ ፈታኒ እዋን ምሰገርናዮ ዶ? እዚ ብሳዋ ዝተመልመለ መንእሰይ እንተዘይነብር እቲ ካብ ወያነ ዝተኸፍተልና ወራራት ምተመከተ ዶ? ልኡላውነትና ከይተደፍረ ከም ሃገርን ህዝብን ከቢርና ክንወፅእ ዝኽኣልና ሳላሳዋ ዘይኮነን
3: ሰላምና ይሓዱ ሰበት ኢሊ እብሳዊ ሓልፈሻብ ብዙሽቆሻምን ሕኩመት ወያነ መፅአና ሕሩባት እብሰበት ናቶም ደውላትና ሕርያትና ይቀረበት ስያጋትና እተከም ይበሉ
2: ሃገር ኣብ ኩናት ጥራይ እንተላሊና ሰራዊት ክምልመሉ ዘለዎም እንታይ ደኣ ኣብ ህንፀት ሃገር ከዓ እቲ ዝኸበደ ድሕርና ፅነ ዝመፅእ ነገር እንታይ እዩ ህንፀት ሃገር ማለት እዩ። ማለት ነቲ ዓንዩ ዝነበረ ትሕተ ቅርፂ ንምትዕራይ ንኣብነት ናይ መጓዓዝያ ፅርግያታት ድዩ ሕክምናታት እዩ ቤት ትምህርትታት ምህናፅ ማለት እዩ። ከም ውፅኢት ናይዚ ከዓ ብ994 እንታይ ንርኢ ማለት እዩ ምምስራት ሃገር ኣገልግሎት ኣብ ሳዋ ይመፅእ ማለት እዩ። ካልእ ቦታ ካልእ ሳዋ ከም ምንታይ ከዓ ክንሪኣ ንኽእል ከም ቦታ ሓድነት ማለት እዩ ወይ ከዓ መምፅኢ ሃገራውነት ወይ ከዓ መመንጫዊ ሃገራውነት ማለት እዩ።
3: እዚ ሳሕል ዝበሃል ቦታ ከም ቦታ ምስ ካልኦት ኣፍሪቃውያን ሃገራት ምስ 13 ሃገራት ኢና ንመቐሎ ክንዲዚ ኣብዚ ቦታ እዚ ዝረኣናዮ ቁም ነገር ዘለዎ ሳሕል ግን ኣብ ካልእ ሃገር ናይ ኣፍሪቃ የለን ማለት እዩ። ስለምንታይ እዚ ነቲ ንሕና ንምካሐሉ ሕጂ ኣብዛ ዘላ ኤርትራ ከምዚ ንክትከውን ዝገበረ ሰውራ ስለ ዝዓቀበ እዩ ማለት እዩ። ኣብ ሰውራ ከምቲ ኩላትና ንፈልጦ ስርበታዊ ወይ ድማ መሰረታዊ ለውጢ ንምምፃእ እዩ ዝሰርሕ። ኣብ ዝተናውሖ እዋን ከዓ እዩ ነቲ ስራሕቲ ዝሰርሖ። ካብኡ ሓሊፉ እቲ ኣብ ደጀን ተሰሪሑ ንብሎ ናይ ሰውራ ስራሕ ድማ ነቲ ህዝቢ ካብ እቲ ዝነበረ ስትራክቸር ወይ ድማ ኣቃውማ ናይቲ ህዝቢ ብመሰረቱ ለዊጥዎ እዩ። ስለዚ ክሳብ ክንዲዚ ሓይሊ ዘለዎ ናይ ሰውራ ስራሕ እዩ ተሰሪሑ ኣብ ኤርትራ ክንብል ንኽእል ኢና። ኤርትራዊ ሃገራዊ መንነት ካብቶም ቀንዲ ኣዕኑድ ናይ ሰውራ እዩ፣ ናይ ህላዌና እዩ። ንኤርትራዊ ሃገራዊ መንነት ድማ ዓንዲ ሕቁ ዝኾነ ኤርትራዊ ሃገራዊ ባህሊ እዩ። ስለዚ እቲ ኤርትራዊ ሃገራዊ ባህሊ እንታይ ጥቐንዲ ቁም ነገሩ ከም ባህሊ ክሰርፅ ዘለዎ ጠባያት እዩ። ክስኩስ
5: ኣገልግሎት ማለት ኣነ ከም ዝርዳእኒ ሓቢርካ ምኻት፣ ሓቢርካ ምዕያይ፣ ሓቢርካ ምስራሕ እዩ ኮይኑ ዝርዳእኒ ማለት እዩ። እዚ ከዓ ካብቲ ባህሊ ናይ ሕብረተሰብና ዝምገስ ኮይኑ ይስማዓኒ። ስለዚ ሃገራዊ ኣገልግሎት ወይ ኣገልግሎት ማለት እዩ ኣብ ኤርትራ ባህሊ ኣካል ባህልና ኮይኑ ሰሪፅ እዩ። ስለዚ ነቲ ዘለና ዓቕሚ ሰብ ብዝግባእ ክንጥቀመሉ እንተኮይኑ ከነፍሮ ክንክእል ኣለና፣ ከነጓሳጉሶ ክንክእል ኣለና። ሕብረተሰብና ብድንቁርና ከይሳቀየ መምሃራን ክኸቱ ክኽእሉ ኣሎ ኣብቲ ናይ ትምህርቲ መዋቕር። ሕብረተሰብና ብሕማም ከይሳቀየ ሓካይም ክኸቱ ክኽእሉ ኣሎ ብሓባር ማለት እዩ። ከምኡ ውን ናይ ዝተፈላለየ ማሕበራዊ ኣገልግሎታት ፀገማት ከይህሉ፣ ናይ ትሕተ ቅርሲ ፀገማት ከይህሉ ብሓባር ክውፈር ክኽእል ኣሎ ማለት እዩ። እዚ እቲ ትርጉም ናይ ሃገራዊ ኣገልግሎት ኮይኑ ዝስማዓና ኣሎ።

ሻቆል ማለት እዩ ናብ ሳዋ ኮፋን ውካ ግን ኣይጠራጠሩ ወለድ ናይ ኤርትራ ማለት እዩ ሕጂ እቲ መንእሰይ ናይ ኤርትራ ብምንታይ እዩ ናብ ሳዋ ንኸይ ዘይስከፍ ተዳ ኢልና ኣቐዲሙ እቶም ወለዲ እቶም ወለዲ ናይ ኤርትራ ንሳዋ ስለ ዝኣመንዋ ኢና ንሕና ኣሚንናያ ማለት እዩ ኣሚንና ከዓ ከይድና ማለት እዩ ምስኣ ጎዝጉዛ ኣቢልካ እንታይ ክብል ይኽእል ብዛዕባ ሳዋ ብዙሕ ኣሎታዊ መግለፂታት ተዋሂቡ ካብቲ ጅመር ክሳብ ሕጂ ማለት እዩ እዚኣቶም ከዓ ብምንታይ ክንገልፁ ኽኢልና እቲ ኣብ ልዕሊ ሳዋ ዝውሃብ ኣሎታዊ መግለፂታት መጠን ኣስጋእነታ እዩ እዚ ሳዋ ዝበሃል ወይ ዝሃገራዊ ኣገልግሎት ዝበሃል ነቶም ታሪካውያን ተፀባእቲ ናይ ህዝቢ ኤርትራ ተኣዝዩ መንፀረር ዝኾነ ዓብ ስጋኣት ዝኾነ ትካል እዩ ክንብሎ ንኽኢልና ማለት እዩ እንታይ እዮም ዝብልቶም እንግሊዛውያን ክምስሉ ኖ ዋን ኤቨር ኪክስ ኤደዶ እዚ መተኸል እዚ እንስምበሉ የለን ያታ ትርጉማ እዚ ሳዋ ዘይጠቅም ትካል ነይሩ እንተዝኸውን እቶም ፀላእት ናይ ህዝቢ ኤርትራ ብዛዕባ ሳዋ ዋላ ሓንቲ ቃል እውን ኣይምስተዛረቡን ነሩ ሕጂ ሳዋ ኣብ ልዕሊ ሳዋ ዝውሃብ ኣሎታዊ መግለፂታት እቲ መረረታት መብዛሕትኡ ኩሉ እቲ መጠን ኣስጋእነት ናይ ሳዋ ዝገልፅ ኢሉ ክገልፁ ይኽእል ኣለ

0: ነዚ ኣብ ዓራግ ዝተኻየደ ዑደት ክመርሕን ነቲ ኣብኡ ዝተፈጸመ ዓብ ዛንታ ከዘንትወሎምን ኣቦ ወንበር ኣዋሃዲ ኮሚቴ ቡራዊ ኢዮቤልዩ ምምስራት መሰልጠኒ ማእከል ሃገራዊ ኣገልግሎት ሳዋ ኮሎኔል እዝራ ወልደ ገብርኤል ኣብ መንጎኦም ኣሎ። በቲቶም መንእስያት ብዛዕባ ታሪክ ገድልን ሃገራዊ ኣገልግሎትን ዘቕረብዎ ምጉት ዕጉብ ምዃኑ ክገልጽ ከሎ ድማ
1: ሓደ ብዛዕባ እዚ ሃገራዊ ኣገልግሎትን ኣገዳስነቱን ነታትኩም ንቕሓት ብዛዕባ እዚ ዳርጋ ኩሉ ትኽብሎ ዝደሊ ነገራት ብዕላማ ናይ ዕላማ ውፅኢት ስለ ዝነበርኩም ንስኻትኩም ናይቲ ዕላማ ውፅኢት ከዓ ስለ ዝርእናዮ ብዛዕባኡ ብዙሕ ምዝንታው ትርጉም ዘለዎ ኮይኑ ትስምዓንን ምክንያቱ እቲ ዝበልኩሞ ንሱ ክደግመልኩም እተዘይኮይነ ክብለኩም ዝመፃእኹስ ባዕልኩም ኢልኩሞ ስለ ዘለኹ ንስኹም ከዓ ኮምባይንት ናይቲ ዙርያታት ስለ ዝኾንኩም እቲ ብልጫታት ሰጊሩ ኢለ ስለ ዝሓስብ ብዛዕባኡ ብዙሕ ክዛረብ ትርጉም ዘለዎ ኮይኑ ይስምዓኒ።
0: ኮሎኔል እዝራ ደጀንን ግንባራትን እቲ ሓደ ብዘይቲ ካልኣይ ክነብር ዘይክእል ተመላለዮም ቃልሲ ንናፅነት ኣብ ምዕዋት ኣበርክቶ ዝገበሩ ምዃኖም ድሕሪ ምዝርዛር ነቲ ህዝባዊ ግንባር ሓርነት ኤርትራ ዝነበሩ ዓቕምን ብልጫን ብሓደ ሸነኽ ነቲ ካብ ውህሉል ተመክሮ ህዝባዊ ግንባር ዝተኣከበ ፍልጠትን ኣብ ድሕሪ ናፅነት ዝነበሩ ኣበርክቶን ኣመልኪቱ ምስቶም መንእስያት ክዕልል ከሎ
1: ሰዓል ሓደ ኣርማ ናይ ገድሊ እዩ ሰሓልሲ ከምዚ ብናይ ቀደም ኣውራጃ ሕጂኻ ኣብ ናይ ዘባ ሰሜና ቆይሕ ባሕሪ ገለ ጥራይ ዘይኮነስ ሰሓል ሓደ ጥሙር ዝኾነ መግለፂ ኣለዎ ንሱ ከዓ መግለፂው ናይ ምግዳል ኣርማ ወይ ከዓ ሲምቦል ናይ ገድልና እዩ ሰሓል ብፍላይ ከዓ ኣብቶም ቀንዲ ደጀናት ናይ ድሕሪ ምስላቕ ኣራግ ሓሊበት ሂምቦል ኣብ መርበብ ዓረርብ ንሓፂር ግዜ ዝተቐመጥናዮም እውን ከም በዓል ሃወልዕ ከም በዓል ጀላህንቲ ኩሎም እዞም መድረካት እዚኣቶም ሓያል ኣበርክቶ ነይርዎም መብዝሕትኡ ሰብ በቲ ዝግበር ረፅሚ ናይ ውግእ ንዑ ጥራይ ዝረአየ ነገር ኣሎ ታንኪ ብታንኪ መድፍዕ ምጭማት ካልእ ካልእ ኣሎ ኣብዚ ደጀናት እዚ ዝተፈፀሙ ፍፃሜታት ግን ዓንዲ ሕቆ ናይቲ ሰውራ እዮም ነይሮም ደጀን ደይብሉ ሰውራ ክዕወት ኣይክእልኒ ሓደ ካብቲ ዓብዪ ታሪካዊ ውሳኔ ናይ ህዝባዊ ግንባር ንምስራት ደጀንን ካብ ደጀን ተበጊስካ ከዓ ንፀላኢኻ ምምካት ሓደ ካብቲ ዓብዪ ታሪካዊ እስትራቴጂያዊ ውሳኔታት ናይ ህዝባዊ ግንባር ግና ንወስዶ ንኽእል ኢና ኣብዚ ደጀን እዚ ዝተፈጥሩ ወይ ዝተሃንፁ ክብርታት ናይ ዕዮ ክብርታት ናይ ተበላሓትነት ክብርታት ናይ ተወፋይነት ምስቲ ኣብ ግንባራት ዝካየድ ዝነበረ ተወፋይነትን ንሕን ቃልስን እንዳተመዛዘነን እንዳወዳደረን እዩ ዝኸይድ ነይሩ እዚኦም እዮም እቶም ክብርታት ዳሕሪ ሒዝናዮም ዳኣተና ኢልና ክንዛረበሎም ንኽእል እቶም ናይ ጅግንነት ናይ ቁራፅነት ናይ ገለ ናይ ተወፋይነት ናይ ተበጃውነት ወዘተ

0: ክፍሊ ተዓሊም እቲ ቀዳማይ ብደረጃ ክፍሊ ኣብ ህዝባዊ ግንባር ሓርነት ኤርትራ ዝቆመ ኣሃዱ ምንባሩ ድሕሪ ምጥቃስ ኮሎኔል እዝራ እቲ ኣብ ተጋደልቲ ሰሪፁ ዝነበረ ኩሉ ይከኣል እዩ ዝብል መንፈስ ምርባሕ ኣብ ኩሉ ዓውድታትን ግንባራትን ተሰሪሑሉን ውፅኢት ዘምፀን ምንባር እዩ ዘርዚሩ። ብፍላይ ኣብ ክፍሊ ተዕሊም እቲ በቢግዜኡ ዝውህለል ዝነበረ ተመክሮ ብደቂቕ ይግምገምን ይትግበርን ስለ ዝነበረ እቲ ግንባር ኣብ ኩሉ መደባቱ ዕውት ንምዃን ዓብዪ ኣበርክቶ ነይርዎ።
1: እቲ ከም ክፍሊ መጀመርያ ከም ክፍሊ ዝበሃል ዝቆመ ክፍሊ ተዕሊም እዩ። ዋላ ኣብ ግዜ ጀብሃኹን ዋላ ኣብ ግዜ ሰውራ ማለት እዩ። ምክንያቱ ሓይሊ ሰብ ምንጭ ናይ እንታይ ዝበሃል ስለ ዝኾነ ነቲ ሰውራ ሰብ ስለ ዝኾነ ዋንኡ ማለት እዩ ብሓፂሩ። ስለዚ ከም ክፍሊ ክምስረት ከሎ ስንሱ እዩ። ብድሕሪኡ ዝመፀ ነገር እተለኻ እቲ ዝዓበየት ታሪካዊ ውሳነ ምስራት ናይ ሃገር ኣገልግሎት ድሕሪ ናፅነት እዩ። እዚኦም ዓበይቲ መድረኻት ገና ንወስዶ ንኽእል ወሳንን ኣብ ካልኣይ መድረኽ ናይ ኣገልግሎት ናይ ኤርትራ ምዃኑ ኣብ ግምት እቲና ክንሪኦ የድልየና እዩ ማለት እዩ። ናልባሽ ንዓራግ ወይ ከዓ ንተዕሊም ናይ ቅድሚ ናፅነትን ንድሕሪኡ ዝመፀ ናይ ኣገልግሎት መስርሕ ናይ ድሕሪ ናፅነትን ከም ተመክሮታት ዝውህለል እዩ ተመክሮታት ዝውህለል እዩ ካብ ነብስኻ ናብ ነብስኻ ንእሽ ሓደ ሰብ እተ ሓንቲ ነገር ኣልዒሉ ወይ ሓንቲ ሽግር ተተረኺባ ነታ ሽግር ክፈትሕ እንተ ሓደ ነገር ሓደ ሰብ ተባላሒቱ እቲ ካልኣይ ሰብ ከዓ ነታ ብልሕቲኣ መሊሱ እዩ ዘብልሓ ሕጂ ተመላሊኣ ዓባይ ሓይሊ ትኸውን ሰውራ ከምኡ ገይሩ እዩ ዓብዩ። ኣራግ ከም ደጀን ናይ ህዝባዊ ግንባር ተወሲዱ ሓደ ከብ ኣብ ውሽጢ ደጀን እንተከዓ ተዕሊም ተመስሪቱ ማለት እዩ። እዚ ተዕሊም እዚ ሕጂ ካብቲ ቅድሚኡ ዝነበረ ናይ ማሃሚመት ናይ ብሊቓት ናይ ባሕርባራ ናይ ካልኦት ዝተፈላለዩ ብፍልይ ዝበለ መንገዲ ዝተወደበ ንቕሓት መፅእ ስለ ዝነበረ ኣብ ህዝባዊ ግንባር ዝተወደበ ሓይሊ ክመፅእ ጀሚሩ ከም ውፅኢቱ ከዓ ክሳብ ዝለዓለ ጥርዚ ማለት ናይ ሓደስቲ ተዕሊም ጥራይ ዘይኮነስ ናይ ዝተፈላለዩ ኣካላት ናይ ሞያ ወታደራዊ ሞያ ናይ ስድለያ ናይ መራኸቢታት ናይ ኮማንዶ ፍሉይ ሓይሊ ናይ ሓለፍቲ ናይ ላዕለወት ሓለፍቲ ናይ ታሕተወት ሓለፍቲ ጥርዚ ምስ በፅሐ ከዓ ክሳብ ወታደራዊ ከዳመ መብገሲ ዝኸውን ክሳብዚ 88 ነናደ ማለት እዩ ክሳብ ዚ ደረጃ ምዕባለ በፂሑ ነይሩ ክኸውን ይኽእል እዩ።

0: ካብ ተመክሩ ዝተማሃረ ህዝባዊ ግንባር ድሕሪ ናፅነት መሰልጠኒ ማእከል ሳዋ ክምስርት ከሎ ነቲ ኣብ እዋን ገድሊ ዘውሃለሉ እኩብ ፍልጠትን ዓቕምን እምበር ናይ ካልኦት መወከሲታት ኣይገናጸለን። ኪኖቲ ኣብ መንእስያት ዘሕድሮ ሃገራዊ ፍቕሪ ንክውንነት ሃገርን ንዅሎም እንተታትን ኣብ ግምት ዘእተወን ዘስርሕን ዘርብሕን ምዃኑ ድማ ብግብሪ ሃገር ዝመስከረቶ ሓቂ እዩ።
1: ሳዋ ብምስራት ከዓ ነዚኦም ኩነታት እዚኣቶም ነቶም ውህሉላት ተመክሮ ኣራቢሕካ ከመይ ጌርካ ክትበገስ ትኽእል ኣብ ገፊሕ ኣብ ላርጅ ስኬል ማለት እዩ። ኣብ ገፊሕ ማለት ኣብ ሰውራ ፅብብ ዝበለይ ትካይዳ ኣብዚ ስኻትኩም ዝርከብኩምሉ ግን በሽሓት ማለት እዩ ብዓሰርታት ኣሸሓት ትዕልመሉ ሕጂ ሳዋ ከም መዐለሚ ናይ ሃገራዊ ኣገልግሎት መባእታ ትምህርቲ ወይ መሰጋገር ናይ ወታደራዊ ሞያ ኹን ወይ ከዓ ሓፈሻዊ ናይ ባህሪ ንምልዋጥ ዝግበር ፃዕሪ ጥራይ ዘይኮነ ንርእሱ ዕምቆት ዘለዎ ትምህርቲ እውን በፅሑ ናብ ክስታይ ከይዱ ማለት እዩ። ናብ ናይ ኣፅዋር ትምህርቲ፣ ናይ መኮናት ትምህርቲ፣ ናይ ካልእ ትምህርቲ እዚ ኣብ ወታደራዊ ትምህርቲ ሓደ ስጉሚ ሰጉሙ ሳዋ ማእከል ናይ ፍልጠት፣ ሳዋ ማእከል ናይ ምውርራስ፣ ሳዋ ማእከል ናይ ቴክኖሎጂ ናትና ክብርታት ናትና ናይ ምድግጋፍ ናይ ምምልላእ ባህርያት ካብዞም ኣብ ከባቢና ዘለዉ ዝሓሸ እዩ።

ምስጢር ሓድነት እዛ ሃገርን ህዝብን ኣብ ትማልሎምን ሓደ እዩ። እቶም ትማሊ ናጽነት ዘረጋገጹ መንእሰያት ኣነ ኤርትራዊ እየ ዝብል ንቕሓት ከም ዘጥረ እዩ እንተኣሚንና፣ እዞም ሎሚ ሃገር ክሕልውን ክሃንፁን ወፊሮም ዘሎ መንእሰያት ድማ ኣነ ኤርትራዊ እየ ዝብል ንቕሓት ኣጥርዮም ምህላዎም ኢና ንኣምን።

0: ታት ኣብ ሰውራ ዝተሃንፁ ነዚ ሃገር ናፅነት ኣብ ምምፃእ ወሳኒ ተራ ተፃዊቶም። እዞም ክብርታት ናፅነት ስለ ዘምፃእና ክንገድፎም ድሕር ሓሲብና ክንድርብዮም ክንጉሕፎም እንድሕር ኮይና ናፅነት መፅ ሕጂ እንታይ ኣለና ንድሕር ንብል ኮይና እዚ ኩሉ ተጋደልና ብላሽ ኮይኑ ማለት እዩ እቲ ወለዶ ክቁፅሎ ነይርዎ። ስለዚ ነዞም ክብርታት እዚኣቶም ወሪሱ ሃገር ክሓንፅ ኢሉ እቲ ወለዶ እቲ ምቕፃል ናይቲ ካልኣይ መድረኽ ናይቲ ኣገልግሎት ቀፂሉ ኩሉ ሃገር በብክውንነት እዩ ዝርዮ ናትና ክውንነት እዚ ዘለና ክውንነት እዩ ዝነግረና ማለት እዩ። እንታይ ተንብብ ተልካኒ ሃገር ክትህሉ ይንብብ ክትህሉ እተኮይና ተሃገብር ኣሎ ደደርከበ ናያታቱ ስርዓት ናያታቱ ባህሊ ክወርስ ኣለዎም
1: እዮም እዚ ኩሉ ዝገብርዎ ነይሮም። ስለዚ እንታይ ክብል ደለየ ንሶም ከማን ኣብ ሸዊት ዕድሚኦም ነዚ ሃገር ንዓይ ከይበሉ ነዚ ሃገር ዝወፈዩላሲ ንሕና ኣብ ተዛማዲ ሰላም ሃሊና ከም መንእስያት እንታይ ኢና ክንገብር እንታይ ዓይነት ታሪክና ክንሰርሕ ከመይ ጌርና ኢና ፀለውቲ ክንከውን ከመይ ጌርና ኢና ብልፅግትን ምዕብልትን ኤርትራ ክንፈጥር። ስለዚ እዚ ናይ ኩላህና ዘሰክም ሓላፍነት እዩ ሓላፍነት ንኩላህና ዘሰክመና ክብል ከለኹ ከዓ ኣነ ሙስሊም እየ ኣነ ክርስትያን እየ ኣነ ትግራይ እየ ኣነ ትግርኛ እየ ኣነ ካብ ከበሳ እየ መፅ ኣነ ካብ ቆላ እየ መፅ ዘይኮነስ ኣነ ኤርትራዊት እየ ኣነ ኤርትራዊ እየ ኢልና ኢና ነዚ ሓላፍነት እዚ ንስከሞ ማለት እዩ።

0: ነታ ሃገር ዘጥሬቶ ክብርታት ንምብራዝን ኣንፈት ጉዕዞኣ ንምጥምዛዝን ንየው ነጀው ዝብል ዘሎ ርእቶታት ሓድሽ ተርእዮ ኣይኮነን። ኣብ ነፍሲ ወከፍ ጉዕዞ ዘዝደኸመ ካብቲ መሳርዕ ናይ ገስጋስ ዘላግስ ምህላው ታሪክ ዝነግረና ሓቂ እዩ። ነቲ ጥዑይ ከፍርስ ዝህቅን እቲ ዘይጥዑይ ኣእምሮ ዘለዎ ጥራይ እዩ። ነቲ ነባርን ረዚንን ክብሪ ገዲፍካ ኣብ ግዜያውን ዘብለጭልጭን ሃዋህ ጥራይ ዕግርግር ምባል ኪኖ ዕንወት ካልእ ትርጉማ ይውሃቦን እዩ።
1: እቲ ምስጢር ኣዝዩ ከቢድ እዩ፣ ረቂቕ እዩ። ክተንብቦ ክትገልፆውን ኣዝዩ ከቢድ እዩ። ምክንያቱ ነገራት ክትዕቅኖም ከለኻ መነፃፀሪታት ተረኺብካሎም እዩ ፅቡቕ ዝኸውን። ስለዚ ናይ ኤርትራ ክውንነት ናይ ብሓደ ምኻድ ክውንነት ምናልባሽ ብዙሕ መስዋእቲ ከፊል ክኸውን ይኽእል እዩ። እዚ መስዋእቲ እዚ ሎሚ ብገለ ደረጃ ክረአካ ክእል እዩ። ምስለበምካ ከዓ ኣፀቢቑ ጎሊሑ ድረአካ ከምኡ ዓይነት ባህርያት ኣለዎ። ዝረቂቕ ነገር ቀልጢፍ ይረአካ ድ ሕጂ ሓደ ክቡር ነገር ከዓ ክንዲቲ ክቡሩ ክንዲቲ ዋጉ እዩ ዝፀንሕ፣ ዕድሚኡ ክንዲኡ ይፀንሕ፣ ክንዱ ከዓ እዩ ደንፀባርቕ። እቶም ዘብለጭልጩ ክቡር ዋጋ ይተኸፍሎምን ንነዊዒ ግዜ ዕድመ የብሎምን ክንዲኡ ዋጋ ክብረት ከዓ ይረኽቡን እዮም። ከምዚ ፕሮፓጋንዳ ኣሎ ንኣብነት ትወስዶ ኣብ ገለ ፕሮፓጋንዳት ኣለዉ ዋላ ኣብዚ ሕጂ ኣብ ፖልቶክ ኣትዮም ኣብ ኢንተርኔት ብዙሕ ሰባ ተፍትፍ ብ ሕጂ ዋጋ ደይብሉ ምስ ኮረሲ ኣይፀንሐንቲ ናቱ ቫልዩ ኣብዚ ንሃና እንተኸድና ሕጂ እቲ ሓድነት እቲ ክብርታት ብምልኦም ብሓባር ምፋር ኣብ ናይ ሓባር ቃልሲ ኣብ ናይ ሓባር ሂወት እዮም ኣማዕቢሎም ወላቶም ዝወርሱ ንዕኡ ክሳ ክገብሩ ኩሉ እውን ወሪሱ እንድዩ ደድወረሶስ እንዳንፀባርቆ እዩ ዝኸይድ እንዳሓየሎ ከዓ ኸይድ ከምኡ ሓላፍነት ካ ስከም ሕጂ ዋላ ኣብቲ ናይ ቀደም ዝነበረ ሕጂ ኣብ ሰውራ ምፅኢልካ ኩሉ ብፁእ ጌርካ ተወስዶ ይትኽልና ገሊኡ ጎደሎ ንቕሓት ሒዙ ዝመፅእ ገሊኡ ከምዚ ክብለኩም ፀናሕኩ ዝተፈላለዩ ንቕሓት ሒዙ ዝመፅእ ኣብቲ መስርሕ ግን ሓደ ኸውን ሰምር ሰጥም ኩሉ ሰብ ነናቱ ብሰበርከተ ከዓ እቲ ንቕሓት ይዓቢ ይውህለል ሕጂ እቲ ሰብ ይተኣማመን ኣብ ነብሱ

0: ክፍሊ ተዓሊም እዩ ዝጅመር። ሓደ ካብቲ ናይ እዋን ገድሊ ተዓሊምን እዚ ናይ ድሕሪ ናፅነት ተዓሊምን ዘመሳሰሎም ጉዳይ ድማ እቲ ህዝባዊ ግንባር ሓርነት ኤርትራ ኣብ ትምህርቲ ዝነበሮን ዘለዎን ኣረኣያ እዩ።
1: ሓደ ፕሪንስፕል ናይ ህዝባዊ ግንባር ኣብ ዝሓልፍ እዩ ምጥፋእ ማሃይምነት እዩ። ምጥፋእ ማሃይምነት እታ ቁፅሪ ሓደ ተዕሊም ክትኣቱ ከለካ ናይ ግድን ክትገብራ ዘለካ እያ። እቲ ቀደም ማሃይምነት ውሑድ ስለ ዝነበረ ሰብ እንድሕሪ ኣነ ማሃይም ኮይነ እዚ ንሓደ ሰብ ሓደ ሰብ መምህር ክግበረሉ ነይሩ። ወይ ከዓ እቲ ድሓርቲ ኮይኑካ ሓደ መምህር ድክልተ ንሰለስተ ከምኡ እንዳለ ከይድ ነይሩ። ድሓረ ግን ኢንስቲቱሽናል ኮይኑ ድክዕ ከምታ ፖለቲካ እውን ወታደራዊ ትምሃራ ሰዓት ሰዓት ንመዓልቲ ኣብ ተዓሊም ከለካ ማሃይምነት ከጥፋቃ ይውፃእ። ስለምንታይ ህዝባዊ ግንባር ከምዚ ገይሩ ቪዥን ናይ ህዝባዊ ግንባር ረኣይዎ እንጂ እዚ ዓቕሙ ማሃይምነት ምጥፋእ ዝሰርሖ ሕጂ ከዓ ኮሌጃት ከፊቱ ኣብ ሳዋ ዝምህሮ ዘሎ ማዕረ እዩ። ናይ ዓቕሚ ሕቶ እዩ እምበር በተሓሳስባን ብእምነትን ብረአን ማዕረ እዩ።
0: ኣብቲ ቀዳማይ ኣገልግሎት ዝወዓለን ኣብዚ ካልኣይ ኣገልግሎት ድማ ብቐረባ ምስ ጉዳይ ሃገራዊ ኣገልግሎት ዝሰርሕ ዘሎ ኮሎኔል እዝራ ወልደ ገብርኤል መንእሰይ ንቕሓቱ ናብ ሓላፍነት ክዕብዮ ብምልባው ኣብቲ ምስቶም መንእሰያት ናፅነት ዝገበሮ ውዕሎ ብከምዚ ዝስዕብ ትዕዝብቱ ኣካፊልዎም።
1: መንእሰይ ውዕ እዩ ክልጢፊ ስጉምቲ ድወስድ ህዎኽ ከዓ እዩ። ምክንያቱ ክልተ ግዜ ክደድድ ኣለዎ መታን እዩ ትኽእክብ ክልተ ግዜ ክዕንቀፍ ኣለዎ መታን ርግኡ ክኸይድ ሸተት ክብል ኣለዎ መታን ብክልተ እግሩ ደልዲሉ ክኸይድ ሸተት ክትብል ትኽእል ኢኻ። ግን እቲ ሸተት ትብሎ መደልደሊኻ ድዩ መፅደፊኻ ምፍላጥ ኣገዳሲ እዩ። ካልእ እቲ ሓላፍነት እዩ ዝመስል ድሕሪ ንቕዓት ሓላፍነት እዩ ዝመስል እዛ ከምዚ ብዙ ክሰምዓኩም ፀናዕኩስ ፀባሰቲና ኢና ኣነ ነቲ ስኻትኩም ክደግሞ ፀንዓኩም ዓቕሚ የብለን ክደግሞ መዓት ኩርናዓት ኣለኩም መዓት መርኣያታት ኣለኩም ብዛዕባ ትኩውነት ክልፆ ፀንዓኩም ንስኩም ከምኡ ገይረ ይኹንኩም ትገልፀልኩም ኣ ኣነ ስምዒት የ ዝነግረኩም ዘሎ እዚ ንቕሓ እዚ ናብ ሓላፍነት ክቅየር ክእል ኣለ እተዘይ ተጋጢሙ ካ ትስዕር ኒኻ ክስዕር ትኮንካ ግን መጋጥምትኻ ፍለጦ እቲ መጋጥምትኻ ከዓ ኣብቲ ድኹም ጎኑ ህረሞ ኣብድኹም ጎንኻ ክርከበካ ተኸደኻ ሳያ ተዓከ። ስለዚ እቲ ዝርዝራት ከምዝተገበርኩም ከምዝተገበርኩም ኢልና ክንዛረበሉ ዘይኮና ሲ ባዕልኹም ስለ ትፈልጥዎ ብክንደይ ከም ትራብዑ ብክንደይ ሓላፍነት ከም ትስከሙ ምፍላጥ ኣገዳሲ እዩ። ምክንያቱ እዚ ሳልሳይ መድረክ ንኣትዎ ዘለና ይከኣሎ ንዓኹም እንተወሊዱ ኮይኑ ንስኻትኩም ከዓ ንወዲ ወርሳይ ከመይ ጌርኩም ከም ተውርሱ ተሓስቡዶም።

ኣብ መሳርሕ ህዝባዊ ሰራዊት ሓርነት ኤርትራ መሃይምነት ዘየጥፍአ ተጋዳላይ ኣይነበረን። እዚ ባህላዊ ደረጃ ንምብራኽ ዝግበር ዝነበረ መስርሕ ድማ ኣብ

0: ድሕሪ ዝዓሚቑን ማሙቑን ዘተ መንእሰያት ናጽነት ነቲ ኣብ እዋን ገድሊ ኣብ ዓራግ ክፍሊ ተዓሊም ህዝባዊ ግንባር ዝጥቀመሎም ዝነበረ ቦታታት ዑደት ገይሮም ኣብቶም ቅርስታት በብሓደ በጺሖም ሓንቲ ኻብተን ብዕንቆት ዝረኣይዎን ታሪኻውያን ቦታታት ድማ ቤት ጽሕፈት ናይቲ ኣብ 1985 ኣብ ዓጋመት ዝተሰውአ ኣባል ፖለቲካዊ ቤት ጽሕፈትን ሓላፊ ክፍሊ ተዕሊም ህዝባዊ ግንባር ዝነበረን ስዉእ ኣብራሂም ዓፋያ ነይራ። ኣብኡ ኾይኖም ድማ ትዕዝብቶም ኣካፊሎም
1: ላኻን እተህለየኩ ኣኻን ታሪካይት ኣኻን መክተብ ሸሂድ እብራሂም ዓፋ እቲ ነገናት ንተሃገ ኣለና ከዓና
2: ኣብዚ ናይ ጅግንነት ቦታ ኮይነ ንኹልኹ መንእስያት ኤርትራ ብሓንቲ ኣገዳሲት ጉዳይ ክላበወኩም ቅርሲ ናይቲ ንኤርትራ ናጽነታ ዘረጋገጸላን ግቡእ ክብራ ንኽትርክብ ዘብቅዓን ቃልሲ ባንዴራኣ ማዕረተን ካልኦት ዓለማት ንኽስቀል ዝገበረ ገድልን ኩሉና ክንሕልዎን ክንዕቅቦን እላበወኩም ንሳሕል ከነልምዓ ምችእቲ ናይ በጻሕቲ ቦታ ክንገብራን ብረት ተሰኪምና ዘይኮነ ብትምህርቲ ቴክኖሎጂ ኣጽዋር ልምዓትን ተሰኪምና ንሳሕል ገጽና ንበገስ ካብ ሎሚ ጀሚርና ንበገስ እናበልኩ መልእኽተይ ኣመሓላልፍ
1: ብና እግሪ ሳሕል ግንዓምር ወሳሕል ቤጽሓት ናይ እድኛ ግኒደዩ ምንዮም ንትበገስ ነቢልኩ ብላ ለከትሓልፍ ወሽኩርን
3: ሓደ ቦታ ታሪኻዊ ቦታ ወይ ከዓ ሓደ ባህላዊ ውርሻ ብና ኣብቲ ናይ ታሪክ ኣብቲ ናይ ሪሰንቲ ናይ ቀረባ ግዜ ክንመፅ ከለና እቲ ታሪኻዊ ቦታ ንብሎ ኩሉ ሻዕ ሓደ ቦታ ክልተ ቫሊ ወይ ከዓ ክልተ ክብርታት እዩ ዘለዎ ብእንግሊሽ ኮልከ ሂስቶሪክ ኤንድ ሂስቶሪካል ኢልናና ንፈልዮ ምናልባት ኣብታ ትግርኛ ታሪክን ታሪኻውን ክመስል ክእል እዩ ሓደ ኣበይ ናይ ግዜ እቲ ቦታ ሲ ኣብቲ ናይ ታሪክ ግዜ ብምህናፁ እዛ ገዛ እዚኣስ ኣብቲ ናይ ሰውራ ግዜ ብምህናፃ ሂስቶሪካል የብላ ኣብ ውሽጣ ታሪክ ምፍፃሙ ከዓ ካልኣይ ክብሪ ይርክብ ማለት እዩ ምክንያቱ ኣብ ውሽጣ ሲ ኣብቲ ዝተሰርሐትሉ እዋን ብዙሕ ዛንታታት ክትነግር ትኽእል ብዙሕ ፍፃሜታት ክትነግር ትኽእል ንባዕላ ንሳ ትገብሮ ዝነበረት እታ ቦታት እያ ሒዛቶ ዝነበረት ከዓ እቲ ካልኣይ ክብሪ ማለት እዩ ሕጂ ክልተ ክብርታት ኣለዎ ብጣዕሚ እዩ ክብድ ድበለ ኣብቲ ቫልዩ ክንመፅ ከለና ማለት እዩ ኣብቲ ታሪኻዊ ቦታ ምህናፅ ኣብቲ ትሳሕል ንባዕሉ ማለት እዩ እቲ ሂስቶሪካል ዘብላ ዘሎ እሳ ንባዕላ ከዓ ሂስቶሪክ ኢና ንብላ ኣለና እሳ ንባዕላ ሲ ዓበይቲ ታሪካት ዝተፈፀመላ እያ እሳ ንባዕላስ መንነት ህዝቢ ኤርትራ ዝተሰረፀላ እያ ዓበይቲ ፍፃሜታት ዓበይቲ ሰባት ዝነበሩላ ክቡራት ሰባት ዝነበሩላ እያ ብክልቲኡ ኣብ ክልቲኡ ኸድና ሲ ክልተ ዓበይቲ ክብርታትን ክልተ ኣዝዮም ብዙሓት ፍፃሜታትን ክንዝርዝረላ ንኽእል ምዃናስ ክነግር ይደሎ ማለት እዩ ትዘሕዝን ቁርብ እቲ ቦታ ረሓቂ ክህልዎ ክእል ንሕና ድሕሪ ክንደይ ዓመታት ንበፅሑ ንህሉ ንኸውን ግን ስቲል ከዓ እቲ ዕንወት ንሪኦ ኣለና ኣቐዲምና ጀሚርና ፀኒሕና ኣብታ ናይ ኣዳራሽ ከምዝኮነርየለ እዝና ዝገለፀልና ምፅ ምስ በና እታ ኣዳራሽ ስክፍት ኣዳራሽ ኣመሲላትና እንታይ ዳ እዚ ሓፂን ኣብዚ ዓንዲ ተተኺላ ብማእኸል ዳ እንታ ክገብርዮም ተኺሎማ ኢልና ድሓር ግን ስእሊ ሂብና ማለት እዩ እንታይ ዓይነት ገዛ ከምዝነበረት ኣግዶ ከምዝነበረት ሂብና እዚ ሕጂ እንታይ እዩ ነቲ ምፅእ ምስ በልካስ እቲ ስእሊ ይዓኒ ኣሎ ማለት እዩ እቲ ቦታታት እቲ ቅርስስ እንዳዓነወ ይኸይድ ኣሎ ስለዚ ምፅእ ክትብል ከለካ ኩሉ ሻዕ ኣብቲ ወላ ኣርኪኦሎጂ እንታይ ትገብሮ ሪኮንስትራክት ዳግማ ኢካ ትምስርሖ እንታይ ይመስል ነይሩ ይኸውን ሶ ኣብ ከምኡ ከየበፃሕና ኣብ ሽግር ከየበፃሕና እንታይ ይመስል ነይሩ ይኸውን ኢልና ኣብ ሽግር ከየበፃሕና ከለና እቶም ዝሰርሕዎ እቶም ዝሃነፅዎ ክልቲኡ ክብርታቱ ንምዕቃብ ክንሰርሕ ኣለና ማለት እዩ።

ሰላም ወሰናይን ዓኸም ይኹን ዝኸበርኩም ተኸታተልቲ መደማገር ከመይ ስቕኒ ንሎሙ ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና ዘለናዮ ወርሒ ቅንያት ግንቦት ብምዃኑ ናይ ሎሚ ትሕዝቶ መደማገር ንዑ ዘንፀባርቕ ዝተፈላለዩ ትሕሶታት ይትኸውን ክሳብ ፍፃሜ መደብና ምሳና ክትሓብሮ ብኸብሪ ንዕድም።

0: ንዓመን ኢላ ይበሉ ይቕቡካ እንደጊዝካ ጠማጥም ውበሰል ወጪባ ምፅ ብል ኣብ ሽርክ ሓርክ መፀካ ዲርሆካ ባልደ ትካል ቤጫ ልእካ
1: ኣብየ ዒሸካ ምፅ
0: ሰኑ ዚኢካ ንዓ ሞቤላካ ሰምዓከኒ
1: ጠማጥም ወዒሽ ይትልኪኒ
0: ዒሸት እንተንወስካ ወስካ ልካ ኣነ ጠማጥም ወበሰል ወጪዋ ቤለካ እንተትጋማ
1: ጠማጥም በሰል ወዒሽ
0: ኣነ ወለቱ የ ንዒሽ ዝበፍቡ ባቅላ ልጅና ጠማጥም ወበሰል ወጪዋ ድጋማ እንደ
1: ጠማጥም በሰል ወጪዋ
0: ኣብሕሊ ሽፈገዛ ኣጊት

ስዒቡ ዝቕፅል ትሕዝቶ መደብና ዝኸበርኩም ተኸታተልትና ንኡስ መደብ ካብ ሰነዳትና ይክኸውን ንከብሒ ታሪክ ፈቲሻ ኣብዚ ቅንያት ናይ በዓል ናፅነት ቅንያት ወርሒ ጉንበት ዝነበሩ ዝተፈላለዩ ትሕዝቶታት ኢና ሒዝና ኣዳሊና ኣለና ንሙሉ ምክታላ ናፍታ መደብ ከስክረኩም።

ሰውራ ዝተፈላለየ ታሪኻዊ ፍጻሜታት ዝረኣየሉ ነዊሕ መሳልል ዝሓትት ቃልሲ እዩ። ተዘክሮታትካ ንድሕሪት መሊስካ ኣብ ዝተፈላለየ መቓናት ፈላለኻ ጦብላሕትኻ እንክትገልጽ ናይ ገዛ ርእሱ ባህታ ይፈጥር። ነውሰ ከፍ ነጸብራቕ ዓሚቕ ዝርዝራት ይውነን። ደጋጊምካ እንተፈተሽካ እውን ካልእ ተወሳኺ ሓሳባትን ስምዒትን ይጸንሐካ። ኣብ መጀመርያ 987 እዩ ኣብ ዓራርብ መዲካል

0: እዛ ብስውእ ተጋዳላይ ንዋቱ ገብረ ስላሴ ኣብ ባዶ 6ዱሽተ ዝተወደበት መንእሰይ ኣባል ውሽጣዊ ትዕጥቕቲ ኮይና ክትሰርሕ ተመዚዛ። ድሕሪ ሓደ ዓመት ኣብ 1980 ከ ፋልማይ ብድሆ ገጠማም
1: 1980 ቁሩብ ምስቲ ንገብሮ ነበርና ናይ ዳኣተው ከምዚ ዝተታሓዙ ነይሮም። ምስኦም ስለ ዝተታሓዝና ግን ኣብ ማእሰርቲ ኣብ 80 ኣብ ማእሰርቲ ማለት እዩ መንደፈራ
0: ኣብ መንደፈራ ኣብ 1980 ካብ ማእሰርቲ ስርዓት ደርግ ብዋሕ ዝወፀት ተጋዳሊ ጅሮም ስርዓት ደርግ ኣብቲ እዋንቲ ናብ ዓረዛ ማይ ድማ ዝተፈላለዩ ፍርታትን ስርሒታትን ዘካይደሉ ዝነበረ ግዜ እዩ። ተጋዳሊ ጅሮምን ብፆታን ነቲ ዝካየድ ዝነበረ ወፍርታት ጸላኢ ንምምካንን ሓበሬታ ንምትሕላፍን እየን ተጸሚደን ነይረን። ካብ ዕለታት ሓደ መዓልቲ
1: ኣብ በዓል ኣጉዶ ብርሃፅን ስጋብ ሕጂ ክርስዓ ዘይክእል ቅድም ናይ ተጋዳሊት ናይ ጀብሃ እያ ነይራ። እሳ ሙሉእ ዕጥቂ ነይርዋ። ንሕና ምስቲ ድነበረ ኮለይ እዩ ነይሩ። ሙሉእ ዕጥቂ ስለ ዝነበራ ንዓና ንኸተድሕን ግን ጸላኢ ክሕዘና ስለ ዝጐየ ኣብ ኣጉዶ ብርሃፅን ንሳ ጥምጥም ምስቲ ኣምሓራይ ምስ ገጠመት ብሳንጃ ሜታ ንዓና ግን ኣዲሕናትና ማለት እዩ። ንሳ ግን ኣብኣ ተሰውያ ሓደ ክትነግረሉ ደይደለየት ነፍሰ ጾር ነይራ። ምስ ኣኽበብዋ ሰለስተ ኣምሓራይ መፅኦም ንሳ ንባዕላ በዚኦም ክንመውታይ ንኽእልና ኢላ ኣብታ ስንጭሮ ናይ ኣጉዶ ብርሃፅን እሳ ብሳንጃ ነቲ ሓደ ሃሪማቶ እቲ ሓደ ንዓ ኣብ ሳንጃ ሃሪምዋ ኣብኣ ተሰዊዐ ሓዳሓደ ሓይሊ ማን ከማይ ባሃል
0: ርግጋድ ከቢጡ ናብ ኩሉ ዘዋሪ ተጋዳሊ ጅሮም ኣብ ዝተፈላለዩ ዓውደ ውግኣት ብሓፈሻ ኣብ ውግእ ዓረዛ ማይ ድማ ከባቢ ዘይደከሎም ሞልቂ ድማ ብፍላይ ብጅግንነት ዝተሳተፈት እያ። ኣብቲ እዋን እቲ ኣብ ዘካየደቶም ውጋኣት ዓበይትና ኣሽቱን መውጋኣት እውን ኣጋጠማ
1: ነይሩ። ማሃረምትታት ደጋጥመካ ዋላት ውሽጣዊ ዕጦቅ ኮንካ ክትከይድ ከለኻ ኣብ በዓል ከባቢ ማይ ድማ ነይሩ። ከባቢ ዘይደከሎም ነይሩ ማሃረምቲ ማለት እዩ። ሕጂ ከምቲ ህዝቢ ኮንካ ክዳንካ ተኸዲንካ እንዳኸድካ ማይ ሕፃ ድብልዎ ኣሎ ንበዓል ቋሓይ ንደብል ኣብኡ ከዓ ናይ ኢድን ናይ እግርን ማሃረምቲ ብድሕሪኡ ከዓ ኣብ ከባቢ ሞልቂ እኩብ ሓመድ ዝበሃል ከዓኒ ናይ ፈንጂ ማሃረምቲ ነይሩ። ኣብ በዓል ከባቢ ማይ ድማ ደንበርፉ ዝበሃል ነይሩ። እዚ ደርጊ ስለ ዝወረደ ብኮለኛታት ስለ ዝወረደ ንሕና ኣብኡ እዩ ነይሩ። እሱ ሕጂ ናይ እስቲ እዩ ናይ ኣፍ ልቢ እዩ ነይሩ። ሽዑ ምስ በልኮ ሃለዋተይ ምስ ኣጥፋእኹ እቲ መድመይትን ውሽጢ ስለ ዝነበረ ስጋብ ንመረብ ወሲዱ ስጋብ ዳኣቱ ኣይተፈለጠንን።
0: ጸላኢ ኣብ ከባቢ ሞልቂ ተደጋጋሚ ደብዳብን ዝተፈላለየ ስርሒታትን ስለ ዘካየደ ተጋዳሊ ጅሮምን ብፆታን ናብ ሸላሎን ከባቢያን ከዝለቓ ከም ዘለዎን ሓበሬታ ተዋህበን። ብድሕርዚ ተጋዳሊ ጅሮም ኣብ 1985 ኣብ ደቡባዊ ምዕራብ ኤርትራ ጀርበት ዝተባህለ ቦታ ስሩዕ ወታደራዊ ተዕሊም ወሲዳ ዳግማይ ተወዝዐት። እንተኾነ ተጋዳሊ ጅሮም ኣቐዲሙ ብዘጋጠመ መውጋእቲ ናይ ኣፍልባ ውሽጣዊ መድመይቲ ስለ ዘሰዓበላ ከቢድ ጥዕናዊ ጸገማት ኣጓነፋ። ንዝለዓለ ሕክምናዊ ክንክን ናብ ሕክምና ውድብ ኦሮታ እውን ክትላኣኽ ነይርዋ።
1: ኣብ 86 ብበዓል ዶክተር ወረደ በዓል ወድዋሻይ ነይሮም ኣብ ሃዳሙ ካብኡ ንዓራርብ ከይደ ኣነ 86 መወዳእታ ንዓራርብ ከይደ ድሕሪ ሕጂ እዚ ድመፅ ደሎ 86 ተረኣየ ዓራርብ እንደገና መሊሰ ንድሕሪ መስመር ተመሊሰ ድሕሪ መስመር ስለ ዝበሃል ንበዓል ሽላሎ ተመሊሰ ብድሕሪኡ እንደገና ከዓኒ ስለ ዘየቋረፀ እንደገና 87 መጀመርያ እንደገና ንዓራርብ ወሪደ ዓራርብ ኣብ መዲካል ወርደአ ኣቴ እዚ መድመይቲ ኣጋጢምኒ መድመይቲ ምስ ኣጋጠመ ድሕሪኡ ሽዑ ከምዚ ሜታ ኢሎም እዮም። ዶክተር ተኸስተ ካብ እንዳ 11 ሰርጂካል ዝነበረሉ 11

0: 2011 ይበሃል ነይሩ ካብኡ ተፀዊዑ መፅኡ ኣነ ንጉድጓድ ተኳዒቱ ንጉድጓድ ንምኻድ ኣብ ስትረቸር እዮም ኣፅኒሖምኒ ባዕሉ ዝያዳ ገልፆ
1: ናይ መውጋእቲ ከም ዝነበራ ሓፈሻ ወይ ዝፈልጥ እቲ ናይ ድሕሪ መስመር ኣነ ጋንታ 11 እቲ ጋንታ 11 ላዕሊ ጫፍ እዩ ናይ ወረታ ልዕሊኡ እታ ጋንታ 16 ላ ልዕሊኡ ከዓ ፋርማስ ላ ተዘለት ኩሉ ሓሊፍ ከዓ ከዓ መወዳእታ ታሕቲ እታ ናይ ውሽጣዊ ሕማማት ሕጂ ውያ ነይራ ምክንያቱ ውሽጣዊ ሕማማት ኢሎም እዮም ኣቑሑ ጀማ ነይሮም ሕጂ መንጉኡ ትደምላ ብርቱዕ ደም ተመልሳላ ዝረግአ ደም ገለ ኢሎም ገልፅዎ ኣብ ሾካ እትያ ሓለፍታ ሰዓት እያ ሕጂ ቀልጢፍካ ምፀና ብሉ እጂ እቲ መልእኽቲ ዓራርቅሲ ቴሌፎን ኣለ ተዘርግሐ እ ብከምኡ እዮም ካብቲ ቸንትራለ ሊኢኹም ከምዚ ምፀና ብሉካ ኣለዉ ሓለፍታ ዝኣትወታላ ብመድመይ ትብሉ ሕጂ ብእግረ የ ከይድ ኣብቲ 11 ስጋኡ ዝበፅሐ ቁሩብ ግዜ ትወስድ ኢኻ ምክንያቱ ሓደ 15 ኸውን እቲ ረሓቐቱ ኣብኡ ምስ መፃኹ ሽዑ ኣበላቲ ሕምምቲ ክብል ከለኹ ኣብ ስትሬቸር የፅንሑ ኣነይ ተፀበኳን ኣብ ስትሬቸር ሜታ ኢሎም ሲ ካብቲ ደቂ ሳትሉ ነበረት ኣብ ስትሬቸር እዩ እሳያ እዚኣ ኢሎም ሕጂ ስምብድኣነ ምክንያቱ ሲ ኣነ ኣብ ሾክ ዝኣተወ ሕሙም ሲ ካብቲ ሾክ ከውፅእ ኢለ ድሕሪኡ ድማ ዝግቡእ ሕክምና ክገብር ኢለ ናሓሰብኩ መፅ እየ ግን ኣብ ስትረቸር ፀንሓኒ ሜታ ኢሎም ነፀላገሮም ጉድጓድ ከዓ ዝኩዕቱ ነይሮም ማለት እዩ ከምቲ ጅሮም ጥቕሰቶ እ ተረእኹ ሙቐት ነይርዋ ግን ኣይዝሓልን ሰውነታ መስማዕ ገረ ተሰዓኻ ከምዚ ድምፂ ናይ ስታይ ፀፀኒሑ ቁርብ ናይ ልቢ ከምኡ ዘሎ ኮይኑ ከዓ ተሰምዐኒ ምስትንፋስ ኣይነበረን ዋላ እዚ ትርግታ ናይ እንታይ ሽሙ ኢና ይነበራን ሕጂ ፈውስ ምፅ ኢሎ ዝውጋእ መርፊ ኣሎ ጎ ከምዚ ኣድሪናልኒ ኤፕኒምር ገለ ንብሎ ከምኡ የምፁ ስንወቃ ዳሕራይ ኣሎ መምለሲ ስታይ ትገብሮ ከምኡ ንገብረላ ትጅምር ሕጂ ቆቁሩብ ንደግማ ቀሲሉ እናተመልሰ እናተመልሲ ከይድ እቲ ደም ስጋብ ዝመፅእ ከዓኒ ኢንፊዥን ንባ ማለት እዩ ምስኡ ከዓ ኣፋውስ እናሃብና መቸም ተባራቢራ ደም ተጓይና ምፅኢና ኣላ ሕጂ ኣነ ሰለስተ መሲልኒ ጅሮም ግን ኣርባዕተ ምዃኑ ዝዝክረላ ከምኡ ሂብናያ ድሓን ኮይና
2: ተጋዳላይ ተወልደ ብርሃን ብፁእ ኣምላኽ ብ1955 ኣብ ዞባ ደቡብ ንኡስ ዞባ ደቀ ምሓረይ ተወሊዶም ብ1978 ከ ናብ ሰውራ ኤርትራ ተፀንቢሩ ብመጀመርያ ኣብ ብርጌድ 51 ፀኒሑ ኣብ ወርሒ 6981 ናብ ክፍሊ ህዝባዊ ምምሕዳር ንድሕሪ መስመር ተሳሒቡ ዝተመደበሉ ቦታ ብወረዳ ዓናግርን ወረዳ ሃርፎ ግሮቶን ናይ ሎሚ ንኡስ ዞባ ዓረዛይ ነይሮም ምስ ተጋዳሊ ጅሮም ሃብተ ማርያም ሌሎም እውን ኣብቲ እዋነት እዩ ዝፍልም

0: ሕጂ ጅሮም ኣብ ባዲ ሽዱሽተ ብስውእ ተጋዳላይ ንዋቱ ገብረ ስላሴ ኣባል ባዲ ሽዱሽተ ዝነበረ ስለ ዝተወደበት ኣብኡ ፀገማት ስለ ዝነበረ ተጋድሊ ሓርነት ኤርትራ ካብቲ ቦታ ምስ ተኣልየት እቲ ምስ ስገጋር ናይቲ ፅርግያ ኣብዚ ከባቢ ተኸላገለ ዝበሃል ስለ ዝፀገሞም ኣብ ወርሒ 781 ናብ ክፍሊ ህዝባዊ ምምሕዳር ገጠር እያ ተሰጋጊራ ኣብ ኢና ንፈልጥ
1: በዓል ተወልደ ከዓኒ ካብ ባህደ ሽዱሽተ ናብኦም ኢና ተረኪብና ምክንያቱ ክፍሊ ህዝቢ እቲ ከባቢ ስለ ዝነበሩ ምስ ናይ ቀበሌ ምፍራስ ናይ ገለ እሳቶም ጆማሂር ኮይኖም ሰለስተ ነይሮም ተወልደ ተስፋይ ወኪ ኣብቲ ከባቢ ስለ ዝነበሩ ቅድሚኡ ነይሮም እንዲኦም በዓል ወዲ መስመር ዝበሃሉ ግን ሓፂር እዋን ገይሮም ስለ ዝኸዱ በዓል ተወልደ እዮም ተረኪቦምና ንዓና በዓል ተወልደ ሕጂ ኣብ ገዛይ ከለኹ እዩ ንዓይ ትፈልጠኒ ዋላ ምስ ስድራ እያ ትሒዙ ካብኡ ትሒዙ እዩ ትመሰረት
0: ሕጂ ኣብ ዕለት 26 ወርሓ 1188 ካብ ሳሓሊ ሒዞማ ንባሮንቲ መፅኦም ካብ ባረንቱ ኣነ ኣብ ኢትዮጵያ እየ ነይረ ካብ ኢትዮጵያ መፅአ ብስራሕ ናይ ውድብ ማለት እዩ ኣብ ኣውጓሮ ስለ ዝፅናሕኩ ኣነ እቲ መርዓ ናይቶም ሰለስተ ሰብ እዩ ነይሩ ድሓር ሒዞማ ምስ በፁ ጀይን ገይራ ማለት እዩ ኩላ ምክንያቱ ተዛሚድና ኩሉ ወዲና ስለ ዝፀናሕና ማለት እዩ ምስ ህዝቢ ውጋሮ ኣርባዕተና እቶም ኣባላት ክፍሊ ህዝባዊ ምምሕዳር ኣርባዕተ ፅምዲ ማለት እዩ ኣብኣ ተመርዒና
1: ኣብቲ ሽዑ እዋን ንመርዓ ኢልካ ደይኮንካ ትድይብ ንስራሕ ኢልና ደይብና መርዓ ግን ኮይኑ ማለት እዩ ሕጂ ኣብቲ እዋንቲ ኣርባዕተ ፅምዲ ኢና ብሓንሳእ ነርና ክልተ ብሄረ ኹናማ ክልተ ብሄረ ትግርኛ

ተጋዳላይ ተወልደ ብርሃን ብፁ ኣምላኽ መውጋእትን ሕክምናዊ ክንክንን ብፀይቱን በዓልቲ ቤቱን ተጋዳሊ ጅሮም ይከታተሎ ስለ ዝነበረ ከም በዓል ቤታ ይፈልጣ ይነበረን። ንኹሉ ትዕግስቲ ነቲ ጽንኩር ኩነታት ገድሊ ተፈጥራዊ ባህሪ ወዘተ እቲ ዝርዝር ኣዝዩ ብዙሕ እዩ።

0: ኣብ 1990 ምስርሒት ፈንቅል ብምትእስሳር ብምልኡ ክፍሊ ህዝብን ሓፋሽ ውድብን ንክኸትት ትእዛዝ ክመሓላለፍ ነይርዎም። ተጋዳላይ ተወልደ ብርሃን ብፁ ኣምላኽ ምስ ካልኦት ኣህዶታት ህዝባዊ ግንባር ብምዃን ንግንባር ተወዝዐ። ኣብ ግንባር ከረን ከዓ ምስ ብፆቱ ንዝተዋህቦም ሸቶ ንምህራም ዓረደ። ተጋዳሊ ጅሮም ከዓ ምስ ክፍሊ ህዝባዊ ምምሕዳር ብምዃን ናብ ወደባዊት ከተማ ምፅዋዕ ተሰለፈት። ዳግማይ ውሽጣዊ መድመይቲ ስለ ዘሰዓበላ ግን ንዝለዕለ ሕክምናዊ ክንክን ክትላኽ ነይርዋ።
1: ባፅዕ ተታሕዘሉ ናይ ባፅዕ እንደገና 90 ካብ ክፍሊ ህዝባዊ ምምሕዳር ንክንሰርሕ ተባሂልና ኢና ሓገዝ ተባሂሉ ንባፅዕ ከዓ ከይደ። ኣብ ባፅዕ ግን ሓንቲ ለይታ ሓዲርና ተመሊስና ማለት እዩ። ድሕሪ ዩ ሽዕቲ ኩነታት ስለ ዝበርታዓኒ ንዓይ እንደገና ተወልደ ኣብ ግንባራት ስለ ዝነበረ ካብ ግንባር መፅኡ ንዓይ ሒዝኒ ንፍግረት ከይዱ።
2: ሓንቲ ተጋዳሊት ማይ ክንወርድ ኢልና ኣብቲ ግንባር ከረን በዓል ሄካኖ እንስ ዓባይ እንስ ንእሽ ዝበሃል ኣሎ ዓብ ጎበ እዩ 1887 ብራኸ ዘለዎ እዩ። በቃ ንበዓል ከረንሲ ኣብኡ ደይብካ የርእየካ እዩ። ካብኡ ወሪድና መገዲ 2 ሰዓታት ገለ ኸውን እዛ ጓል ትረኽበኒ ንዓይ ሰላም ተባሂልና፣ ምክንያቱ ሽዑና ኸቲትና ኩላና ማይ ምስ መላእና ደልየካ ኣለኹ ገለ ትብለኒ። ኦኬ ኢለ ረኺበያ ተራኺብና ዕሊልና ከመይ ኣለኹም ገለገለ። ኣብ መወዳእታ ዓራርብ በፂሐ መፅአ ስይ ኢላኒ ንጅሮም ረኺበያ እንዴ ከም ምርካብ ኢላኒ ግን ኣይፀንሓካነ እያ ሕጂ ዕድል ንድሕሪ ረኺብካ ስ እንተርኪብካ እንተትኸይድ መሓሸ ገለ ትብለኒ። ሕጂ ኸቲትና ሕጂ ክንሓትት ከምዚ ኮይንና ክንብል ሲ መልክዕ የብሉ። ምክንያቱ ገና ኣይተላለናን ዘለና ከማ ናብቲ ሰራዊት ገለ እሞ ከምዛ ዝብለካ ኣነ ነጊረካ ኣለኹ ናትካ ውሳነ ኣይትወስድ። ሕጂ መን ከም ዝነገሮም ኣነ ይፈልጥኒ ኣብ እንዳ ብርጌድ ካብቲ ግንባር ዝነበርኩ እንዳ ብሪጌድ ፅውዕኒ ሕጂ ከምዚ ከምዚ ገለ ዘረባ መፅ ወ ኣበየ ላ ኣብ ዓራርብ እሞ በዓልቲ ቤትካ ደኸ ወ በዓልቲ ቤተ ወ እሞ ሕጂ ክትኸይድካ ብሉ ናበይ ንዓራርብ ሕጂ ዳ መጥቃዕቲ እንዳተበገሰ ንርእስ እምባደሮሲ ኣነ ካብዚ ተሪፈ እንታይ ሽሙ ክገብር ኣይትቕበሉ ንኻ ናይ ኩሉ ተጋዳላይ ኣተሓሳስባ እዩ። ሕጂ ርእሲ እምባደርሆ ከድና መጥቃዕቲ ክንፍፅም እቲ ርእሲ እምባደርሆ ዝነበረ በስመራ ገይሩ ንደቀ ምሓረ ስለ ዝገዓዘ እታ ጉዳይ ተሪፋ በሉ ቦታኹም ተመለሱ ኢሎምና ካብኣ ተበጊሰ ሕጂ ንዓራርብ ይኸይድ ማለት እዩ። ኣብኡ ደልየ ደልየ ረኽባ ማለት እዩ። ከምዝኣመሰለ ደ ገለገለ ተራኺብና ሞንመን ክሓትት ተበልኩም ሕጂ ዶክተር ግርማይ ፀኒሕኒ ኩሉ እቲ ኩነታት ነጊሩኒ ማለት እዩ። እሞ ሕጂ ክርያ ኢለ መፅአት እንታይ ክገብር ሕራያ ብዚኣ ምሕደር ፅባሕ ንጎ ክትርያ ካይልኒ ተራኺብና ርእያ ዋላ ሓንቲ ሂወት ኣይነበራን በ ተዳኺማ ገለ መለ ሕጂ ኸይድ ኣለኹ ምስ በልክዎ ኖ ኣይትኸይድ ንኸ ሕጂ ከዳልየልካ ኣይ ፖስታ ዶክተር ተኸስተ መጥቃዕቲ ናይ ደቀ ምሓረ ስለ ዝፈሸለ ኣብቲ እዋን ቲ ተቐዳመይቲ ካብኡ ክመፅእ እሞኒ ፍግረት ካኣቱ ስለ ዝኾነ ነዚኣ ሒዝካያ ፍግረት ትኸይድ ኢልኒ እሞ እንታይ ክገብረ ኣነ ኣብ ምንታይ ክፀላ ድሓ ናብዚ በዚ ፍሉይ ጉዳይ ከድካ ታሕቲ ዝሓልፋ ኣይሰኣና ነነ መካይን ገለ ኣብኡ ከድካ ሕተት ኢልና ሓቲተ ሰሚራት ልና እንታይሽም ሕጂ ሒዝና ከይዱት ኣውቲስታ ኣብ ፅሒና ዶክተር ተኸስተ ሸዓእት እዩ በቃ ውዒት እያ ነይራ ከባቢ 7 ገለ እንትኸውን መስለኒ ኣትዩ ኣነ ከዓ ነታ ደብዳቤ ሒዘ ምስ ረኣኽዎ በቃ ኣይዕረፈንኮ ኣብታ ቴንዶ እቱ ክብል ታኣሽሙ ገይረ ሕጂ ርእዋ ኣላ ድያ ዳ እዚኣ ጅሮም ካ ኮ ትብልኒ ዘለካ ወ ጅሮም ወ ኣላ ድያ ወ ኣባበል ኢሉ ኣብታ ቴንዳ ነይራቶ ኣብታ ቴንዳ ኣነብ ካልእ ክድቅስ ኢሉ ኣብ ኣዕሪፋ ሓዲራ ንግሆ ምስ ዶክተር ተኸስተ ተራዳዲና ኣነ ናብ ኣሃዶ ይከይደ ማለት እዩ።
3: ካልኣይ ግዜ ሳልሳይ ግዜ ከዓ ክመፅእ ይኽእል እዩ ድሕሪ ከምኡ ዝመፅእ ኮይኑ ግን መጥባሕቲ ኢኻ ትገብር መጥባሕቲ ኢኻ እታ መጥባሕቲ ክትግበር ነይርዋ ናይ ግድን ከምኡ እቲ ኣገባቡ
0: ቃልሲ ህዝቢ ኤርትራ ነፃነት ህዝቢ ንኸረጋገፅ ሱር መግዛእቲ ንኽነቅል እዩ ነይሩ እትነቕሎም ኤርትራዊ ተጋዳላይ ነቲ ፅንኩር ኩነታት መግዛእቲ መኪቱ ዘፍሸሎ በዲሂ ዝኽኣሎ ኪኖ ፅልማት ብርሃን ከም ዘሎ ንነብሱ ኣሚን እዩ ዝተጋደሎም ተጋዳላይ ፍትሓዊ ቃልሱ ከም ዝዕውቶ ጥርጣረ ዝነበሮ ይመስልን መሓነቆታት ህይወት ብኩሉ መኣዝናት እናኳሎሞ ካብ ሞት ዝመርር ሓለንጊ መግዛእቲ ስለ ዝፈለጠ ዶኾን ኣንጻር ኩሉ ብድሆታት ዝገጠሞ ተጋዳላይ ልዕሊ ክኾነ ዝግባእ ኮይኑ ንጸላቱ ኣላሽ ኣቢሉ ህዝቢ ባሕርነት ደቁ ዓሊሉን ጨዲሩን ድሕሪ ነፃነት ኩሉ ተጋዳላይ ዳይ ስድራ ቤቱ ክገብር ነይርዎም ተጋዳላይ ተወልደ ብርሃን ብፁ ኣምላኽ ከ ናብ ስድርኡ ዶ ወላስ ናብ ብፀይቱን በዓልቲ ቤቱን
2: ናፅነት ምስ ተረኽበ ድሓርታ ይመፅእ ኣብ መወዳእታ ተጋደልቲ ንገዝኦም ክበፅሑ በብተራ ይኸዱ ኣነ ሕጂ ካብቶም ዳሕሮት ማለት በበፂሖም ምስ መፁ ተራይ ምስ በፅሐ ኣብቲ እንዳ ብሪጌድ ፀኒሐ ድሃር ንዓበልኪድ ምስ በሉኒ እንታይ ይብሎም ኣነ ከምዚ ኣለኒ ሽግር ኣነ ብክንዲ ንገዛ ዝኸይድ ሲ ንፍግረት ክኸይድ ኣለኒ እሞ ሓደ እዩ ምረፅ ክልቲኡ ሳይከውንን እዩ ኦኬ ፅቡቅ ድሓር ምስቶም ግሩፕ ዝኸዱ ዝነበሩ ንገዝኦም ነስመራ ከይዶም ንሶም ኣነ ብከረን ወሪደ ንፍግረት ክኸይድ ማለት እዩ ኣብ ፍግረት ከዓ ከማ ከምታ ዝበላ መጥባሕቲ ገይራ ፀኒሓትኒ ክትዛረብ ገለ መለይ ትኽእል ንኻ ምክንያቱ ወይ ምስ መጥባሕቲ ምስ ኢንፊዥን ምስ ደም ተኺላ ገለ ከምኡ ጥራሕካ ትሪኦ እቲ ትንቀሳቀሶ ዝነበርኩ ኣነ ካብኡ ንኸረን መለስ ማለት እዩ ኣብ ከረን ምስ ተመለስኩ ሓደ ሰብ እስኻ ከምዚ ከምዚ ንኸብለኒ ወ ወዲክስቶ ወዲክስቶ ወ ኣብዚ ኣለዉ ደቂ ዓድኹም ይብለኒ ኣበይ ኣብዚ እንታይ ደለ መፅእዮም ድሓን ከምዚኦም ከምዚኦም ዝኣመሰሉ ፋርማሲ ላቶም እንዳ ቦይ ፍስሃየ እንዳ ቦይ ፍስሃየ ንጉሰ ዝበሃሉ ፋርማሲ ላቶም ኪዶም ይብለኒ ከይደ ረኺበዮም ከምዚ ከምዚ ኢለዮም ካ ሕጂ እንታይ ኣኻ ደሊካ ኢል ሰብይ ኣቦይ ፍስሃየ ማለት እዩ ኣነ ዶ ኣነ ደብዳቤ ክበኩም እየ መዘከርታ ናይ ስድራያ ውፅሕ ይፈለኹ ስእሊ እንተልየኩም ከዓ ኣስእሉን ኢለዮ ኣስኢሎምኒ ታ ስእልን ታ ፖስታን ዓሽገ ንዕኦም ሂበዮም እሶም ሰንበት ከይዶም ንዓዲ ብፂሖማ ማለት እዩ ናብ ስድራይ ኣነ ትኽለ ናብ ኣህዶይ ከይደ ሕጂ ስድራይ ከዓ ዋ እዚ ዝብሎ ዘሎ ልክዕ እዩ ዋላ ትፅሒፍዎ ዘሎ ዋላ ዝስእሉ ዋላ ገለ እንታይ ክገብር ዳኣ እሞ ክሳብ ሕጂ ፀኒሑ ኣሕዋቶ ኣትዮ

ክልተ ኣሕዋተይ ዝኣተዉ ነይሮም እንታይ ደኣ ኮይኑ ገለ መፅኡ ሕጂ ንኡድሓ እንታይ ሽግር ኣነ ተረዲእሃኒላ ኢለ ከይደ ድሕሪ ቁሩብ ግዜ ከምኡ ኣብ ዝንታኻ ትብሉ ሓሊበት ሽዑ ከዓ ከምዝኮይና ገለ እቲ መልእኽቲ መፅካ ዩ ገሊኦም ርእዋ ገሊኦም እንታይ ሽሙ ገብሩ ከምዚ ተባሂሉ ኦኬ ኢልና ተረዳዲእና ድሕሪ ቁሩብ ግዜ ንዓበል በፂሕካ ምፃእ ንዓዲ ብሉ ነጅ ዓዲ ከይደ ነጀሮም ካዓ ረኪበያ ማለት እዩ ሽዑ እውን መጥባሕቲ ገይራ ትፀንሓኒ

0: ተጋዳሊ ጅሮም ምስቲ ተደጋጋሚ ዘካየደቶ መጥባሕቲ ናይ ምውላድ ተስፋ ኣዝዩ ማሚኒ ነይሩ። እንተጠነሰቱ ንዝኸፈ ጥዕናዊ ፀገም ስለ እትቃላዕ ብሂወት እትነብረሉ ዶስ ወላ ሓድጊ ውላድ ንክትረክብ ኢላ ዕድላ ክትርኢ ነይርዋ ዝተፈልጠ ይነበረን።
1: ስምዒቶም ተንካፊ እዩ። ምክንያቱ ብሓንሳብ ዝኩሉ ፅንኩር ኩነታት ሕሊፎም ናይ ክልቲኦም ከም ዝክጠቡ ዝወፅንሑ ውላድ ዘይብሎም ክተርፉ ኣነ ሕማቅ ተሰሚዐኒ።
2: ኣብ ሓዝሓዝ ዶክተር ሃብተ ሓንቲ ከዓ ዘይሽማ ዘይሓዝኩዋ ዶክተር በቃ እንታይ በሊዕኺ ክተዕብ እዮም ዋላ ሓንቲ ይትረፍኪ ትውላድ ነብስኺ ክልክመኪ ምስ በለታ ድሓን ኣነ ክስዋ ኢለ እንደ ወፅኦ ብቐደሙ ዋላ ሓንቲ ኩ
1: ንዶክተር በረኸት ከዓ ኣብ ኦሮታ እዩ ነይሩ። ካብ ኦሮታስ ናብ እዚ ሕጂ ኦሮታ ዘሎ መካን ህወት ናብ ሜኒሽሙንት ሓዝሓዝ ተለዊጡ ነይሩ ሽዑ ባዕልና ናዚአን ክኣል የልና ለና ምስ ካልኦት ገርና ነይሩ ማለት እዩ። ሕጂ ከይደ ዘረቡ ከምዝን ስታይ ኣለዉ ናይ ተደጋጋሚ ናይ ከብዲ ሽግራት ከምዝን ነይርዋ መጥባሕቲ ምጥባቅ ናይ ማዕናጡ ውን ኣቲ መጥባሕቲ ከምዝ ነይሩ ሕጂ ውን እቲ ናይ ትምህርቲ ንኻፍ ውን እንደገና ኣጠባበቂ እዩ ሰራውር ዘለኹን ዋላ እንታይ ሽሙ ነንሕድዱ ሕጂ እቲ ማህፀን እናዓበየ ከይድ ከሎ ነቲ ተጠባቂ ነበረስ ቁሩብ ብሳ ክገብሩ ክበጣጥሶ ክእሊ ነቲ ምጥባቅ። ሕጂ ዶክተር በረኸት ፅቡቅ ርድኦ ድሓን ናባይ ግደፎ ባዕለይ ክከታተላ የብል ባዕሉ ይከታተላ ማለት እዩ ትመላለስ ቲ መደብ ዘውፅኣላ።
2: ዶክተር ተኸስተይ ኣብ ቃኛው ነይሩ ኣብታ ገዝኡ ደቂሱ ፀኒሕና ሰዓት ትሽዓተ እያ ክልቴና መፅናዮ ሰንቢድ ኹም ኣንሾ እንታይ ዳ ገለ ኢሉ ከምዚ ጥንስሒ ዘገለ ትብላ ኣላ ብጣዕሚ ሰንቢድና በቃ
1: እጂ ፀኒሖም ነግረኒ መቸም ከምዝወለዱ ገለሞታት ኩላ ክና ተሓጉሽና ዳሃራይ ፀኒሑ ሓደ ኣክለና ብለኒ ሓደ ኣክለና እቲ ዘሕለፈ ተሽግር ኣክል ከምቲ ናይ ቀደም ስክፍትኡ ገልፅ ማለት እዩ ንወድሓንዲ ከምኡ ሕጂ ሓደ ፅቡቅ ከይድ ኣሎ ካልኣይ ድከም ካልኣይ ደጊሞ ብምክታል ከምኡ ማለት እዩ ሳልሳይ ሰለስተ በፂሖም ሰለስተኦም ተወልዶም ከምዝ ኢሉ ነግረኒ ክንረኸብ ከለና ሰላም ንበሃል ሕጂ ሓደ እዋን ሕጂ እዎም መፅእ ኣራይ ቅድሙ ክኮሆቱ ገዛ ኳሕኪሖም ምንዳእኒ መፅኡ ዘሎ ኢለ ኣነ ትሳሉን ጠጠው ኢለ ከለኹ ምስ ታጓለይ እውን መን ከም ዝኸፈቶም ኣይዝክሮን ግን ትኽ ኢሎም ኣብ ሳሉን መፁ ቅድም ተወልደ ኣቱ ድሕሪኡ ጅሮም ተኣቱ ድሕሪ ተንደቁ እዚአን እን ተወልደ እንደለዋ ዓይነት ይብለኒ ሰላም ኣይበለን ኣነ ሽዑኽ ዋላ ሓንቲ እቲ ድሕሪ እውን ሰላምታ ገለመታት ኣይተረዳእ ምክንያቱ ትስምዒቱ ናቱ ጅሮም ተንቆልዑ ምስራኽ ወፅ በቃ ኣይተረዳእ ንድሕሪ ነበረ ዘረባ
0: ሃገርና ኤርትራ ኣብ ፖለቲካዊ ማሕበረ ቁጠባዊ ባህላዊ ካልኦት ረቀቕቲ ሜላታት መንብሮን ብዙሕ ናይ ውረድ ደይብ ዝተካየደላ ሃብታም ታሪኻዊ ውርሻ እትውንን ሃገር እያ። እዚ ታሪኻዊ ውርሻ ነቶም ክሳብ ለይቲ ሎሚ ብህይወት ክሰሩ ዝኽኣሉ ሓርበኛታት ኣብ ኣእምሮኦም ተሰኺዑ ስለ ዝርከብ እዞም ናይ ሕጂ ወለዶ

0: ድለኛታት ብምዃንና ነዚ ክንምዝምዞ ይከኣል እዩ። ነዚ ንምፍላጥ ግን ተመክረኹም ኣዕልሉና ብዝብል ሓሳብ እዩ ክነቅል ዘለዎም። ዋሕዚ ናይቲ ዛንታ ይሕፀር ይንዋሕ። ካብ ባሕሪ ብማንካ እትረኽባ ሓበሬታ ንኽትብርትዕን ነቲ ገና ዘይተተሃሰሰ ድማ ክደስስ ኮነ ክትመራምር የኽእለካ።
1: ኣብ ኤርትራ ማእለያ ዘይብሉ ከምዝኣመሰለ ሕልክላኻት ኣብ ነፍሲ ወከፍ ቤት እዩ ዘሎ። ኣብ ወዲ ተባዕታይ ይብል፣ ኣብ ጓል ኣንስተይቲ። እንታይ እቲ መወዳእቶ ግን ኣብ ቃል ኪዳንካ ፀኒዕካ ምኻድ ዝመስልዎ ነገር የለን። ዝኸ እትራእ እዩ 20 ዓመት 30 ዓመት ደቂ ኣንስትዮ ሰብኡተን ተፀቢአነን ይምፁ ይሰው ብዘየገድስ እዚ እውን ኣካል ናይ መስዋእት እዩ።
2: ሕጂ ታሪክ ከዓኒ ኩሉ ግዜ ተሰኒዱ ስለ ዝነብር ሲ ንኩላት ግን ዓና ጥራይ ከይኮነስ ንኩሉ ህዝቢ ኤርትራ ማለት እዩ። ታሪክ ሲ ንኩላትካ እዩ ክትገብሮ ዘለካ ብዙሕ ነገር ከም ዘለካ ዝትፈልጥ ማለት እዩ። እቲ ታሪክ ከዓስ ኩሉ ሰብ ሲ ንእሶም ጥራይ ከይኮኑስ ካልኦት ከዓ ከምኡ ዘይተዛረበ ዘይዕለለ ብዙሕ ሰብ ብዙሕ ተጋዳላ እዩ ዘሎ ኣይዕልልኒ ብዙሕ ሕጂ እቲ ከምኡስ በብቅሩብ ሲ ክስነድ ሲ ከምኡ ፅቡቅ ንኩላት ነስ ዝኮነ ታሪክ ማለት እዩ። በር ከቢድ ሓላፍነት ብጣዕሚ ደሰ ክመካ ንሕና ኸ እንታይ ጌርና ኢልካ ተሓስብ ማለት እዩ። እሶም ከምሰ ገይሮም ሲ ንሕና ኸ እንታይ ጌርና ኢልካ ከም ተሓስብ እዩ ዝገብረካ።
3: ሳዕላይ መለኹ ከብዛሕ ይሰርኒ ግን ካብ ከምዚኦም ስድራ ብምውላድና ብጣዕሚ ሕጉሳት ኢና። ኣብ ትሕቲ ኣምላኽ ከዓ ንዶክተር ተኸስተ ብጣዕሚ የመስግኖ።
4: ከምዚ ብባባ ይበሎ ማማ ይበሎ ወላ ኣሕዋተይ ይበሎ ሲ ከምዚ ቶተር ተኸስተ ይበሎ ሲ ከምዚ መውጋእቲ ሓሰባ ናፅነት የምፅአት ዕድር ረኺባ ካልኣይ ከዓ ሞያኣ ሒዛ መቃለስታኣ ኩሉ ኣምፅኣስ ተጃጂላ ፀላኤታ ኣባሪራ ናፅነት ኣምፅኣሲ ይዕወተላ የ ቅድም ባባ ማማን ምዝግኖም ከምኡን ቶተር ተሰባይ ምዝግኖም ከምኡን ኣሕዋተይ ሓንቲ ማማ ሓብታላ ሓብታላ ዘመም ሃብታ ማርያም ትበሃል።

ባንዴራ ኤርትራ ሕብርታት ከ ኣርባዕተ ጥራይ ቀጠላ ንባዕት ሃገረይ ቀይሕ ዘፈሰሰ ደመይ ብጫ ባህላዊ ሃብተይ ሰማያዊ ሃብታም ባሕር ዓደይ ኣንበልቢል ክምስተመዛን ንኺ ተፈሲሁ ሓርበኛ ህዝበኺ መልክዕ ክርእኪ ኣንቃዕሪሩ ንዓኺ መልክዕኛ መራኪት ሕብሪኺ ብፈትወኪ የኽበረኪ ክብርቲ መልክዕኛ መራኪት ወቅብቲ ወትሩ ዘለኣለም ኣብ ልበይ ኣንበልብሊ ዝሓላል መሬተይ ኣኺቢለ የኽብረኪ ምሕለ ጥሒለ ቀያሕተ ጃጋኒ ኣሕዋተይ ከፊለ ቀሲነ ቕስነኪ ዘለኣለማዊ እንኳዕ ፈጠረሉ ህዝበይ ሰላማዊ ኣብ ኩሉ ሕብርታት ክሰሪፁ ኣደመይ ሓርድነት መርክዐይ ኣረጋግፅ ክለይ ኣሸሓት ኣሕዋተይ ወትሩ ኣለዉ ኣብ ልበይ ክሕለወኪ ከምቢለን ዓይነይ ክሕለወኪ ከምቢለን ዓወይ ዓወተ ሓፋሽ

ዘ ሰዓብቲ ሕሶ መደምና ዝኸበርኩም ተኸታተልትና ዕላል ተመኩሮ ክኸውን እታ ካብ ዝተፈላለዩ ከብሒ ታሪክ ፈቲሻ እናባኹም እተምፆ ክኸውን ናይ ሎሚ ትሕዝቶ ዕላል ተመኩሮ ድማ ብምክንያት ቅንያት ናይ ጉንበት ንዑ ዘንፀባርእ ክኸውን ንምሉ ምክልታ ናብታ መደብ ከስክረኩም

0: ጐስጣሕ መሬትና
1: ድሕሪ መጥቃዕቲ ተሰነይ መሪሕነት ህዝባዊ ግንባር ኣብ ውሽጢ ወርሒ ዘይመልእ ግዜ ብቐጻሊ ናይ ምርብራብ ኩናት ዝተደኸመ ሰራዊት ደርግ ዝያዳ ንምርማስ ብቐዳምነት ዕላማ ናይ መጥቃዕቲ ክኸውን ዝመረፆ ውቃው እዝ ነበረ። ኣብቲ እዋን እቲ ዓቕሚ ሰራዊት ውቃው እዝ ኣብ ቅድሚ ግንባር ዝተሰለፈን ኣብ ድሕሪ ዝነበሩ ተደረብቲ ሻለቃታትን መመርያታትን ወሰካ ናብ ኣስታት 4700 ወሪዱ ነበረ። ዓጢቑ ዝነበረ ኣፅዋር ድማ 23 ታንክታት 4130 ሚሜ 24122 ሚሜ 3076 ሚሜ መዳፍዕ 21.4 መካይን 16.23 ሚሜን 14.5 ሚሜ ከበቲ ረሻሻት ኣስታት 200 ወተሃደራውያን መካይን ከምኡውን ብርክት ዝበለ ሞርታራትን ማእከላይ ረሻሻትን የጠቐልል ነበረ። ነዚ ሓይሊ እዚ ንምጥቃዕ ብወገን ህዝባዊ ሰራዊት ዝተመደበ ዓቕሚ 3 ብርጌዳትን 2 ሓይሉን ኮይኑ ካብዚ ዓቕሚ እዚ ናብቲ ቀንዲ ናይ መጥቃዕቲ ኣንፈስ ዝተመደባ 2 ብርጌዳትን 1 በጦሎንን ሓይልን ነበራ። ውቃው እዚ ንብድምሳስ ዝተሓንፀፀ ውጥን ቀዳማይ መጥቃዕቲ ናብ 22 ለካቲ 1984 ኣብ ዘውግሐ ለይቲ ሰዓት 12:50 ኣብ ውሽጢ ሕምብርቲ ጸላይ ሶሊኸን ዝኣተዎ ሓይልታት ብዝኸፍትኦ ተኽሲ ክጅመር ተመዲቡ። ነዚ ሰፊሕ መጥቃዕቲ እዚ ክፍፅማ ዝተመዘዛ ኣሃዱታት ህዝባዊ ሰራዊት ድማ ብድምር 9 በጠሎንን 2 ሓይልን ኮይነን ብርጌድ 23 ብምሉእ 3 በጠሎኒታት፣ ብርጌድ 44 ብምሉኡ 3 በጠሎኒ፣ ብርጌድ 31 1 በጠሎኒ፣ ብርጌድ 58 1 በጠሎኒ፣ ሰልጠንቲ ቤት ትምህርቲ ካድር 1 በጠሎኒ፣ ብርጌድ 4 2 ሓይሊ ነበራ። ብርጌድ 23 ዝተዋህበ ዕማም ቀዳማይ በጠሎኒ ብየማን ንፅርጊ ኣውገት ማርሳት ተኽላይ ዓፅያ ንሰሜን ክትምጠጥ፣ ሳልሰይቲ በጠሎኒ ነቲ ቀንዲ መዓስከር ጸላይ ኣውገት ክትሃጅም፣ ካልእቲ በጠሎኒ ከም ተጠባባቒትን ናይ ጸጋም ሓይልን ነቲ ኩነታት ክትከታተል ጸኒሓ ምስ ምዕባለታት ናይቲ ውግእ ዝወሃበ ዕማም ክትፍጽም ነበረ። በቲ ዝተወጠነ ናይ ግዜ ሰሌዳ መሰረት ድማ እታ ብርጌድ ሰዓት 2:50 ናይ ሌቲ መጥቃዕቲ ጀሚራ ክሳብ ሰዓት 3 ናይ ሌቲ ሸቶ ወቂዓ ንኣውገት ሙሉእ ብምሉእ ተቆፃፀሮቶ፣ ክሳብ ሰዓት 6 ናይ ንጎ ድማ ነቲ ዝተቆፃፀሮቶ ቦታ ፀኒዕ ሓዘቶ። ክራይ ንምጥቃዕ ዝተመደበት በጠሎኒ 58:3 ካብ መበገሲ ቦታኣ 8 ሰዓታት ብእግሪ ተዋዒዛ ሰዓት 4:45 ኣብ ክራይ ንዝነበረ ሻምበል ደምሲሳ ብውሕድ ክሳራን ኣብ ሓፂር ግዜ ነቲ ቦታ ተቆፃፀሮቶ። እዘን ዝተጠቕሳ ኣሃዱታት ኣብ ውሽጢ መስመር ጸላይ ዝነበረ መእዘዚ ቦታን ደጀን ንምጥቃዕ ዝተመዘዘ ኮይነን ኣብቲ ልክዕ ግዜ ሸቶን ወቅዐን ምዕባላታት ናይቲ ብግንባር ዝካየድ መጥቃዕቲ ጽበያ እኳ እንተነበራ ብቕድሚት ፊተፊት ዝተካየደ መጥቃዕቲ ግን ብገለ ሸነኻት ጽቡቅ ክስጉም እንከሎ ብብዙሕ ኣንፈታት ቀዳማይን ካልኣይን ዕርድታት ንምፍራስ ነዊሕ ግዜ ስለ ዝወሰደ ናይ ግንባር መጥቃዕቲ ቁልጡፍ ምዕባላ የርአን። እቲ መጥቃዕቲ ግዜ ስለ ዝመጠጠን መሬት እናወግሐ ይኸይድ ስለ ዝነበረን ምስ ምውጓሕ መሬት ድማ ጸላኢ ናይ ነፈር ጠንቅታትን ረሻሻትን ጸብለነቱ ተጠቒሙ ነተን ኣብ ሕምብርቲኡ ዝኣተወ ኣሃዱታት ክጭፍለቕን ስለ ዝኽእል ናይቲ ግንባር ኣዘዝቲ ህዝባዊ ሰራዊት ዝወሰድዎ ምርጫ ብዝቐልጠፈ ግዜ ነተን ኣብ ሕምብርቲ ጸላኢ ዝኣተወ ኣሃዱታት ከም ዝወፃ ምግባር እዩ ነይሩ። ነዚ ንምግባር ድማ ካብ ሩቦ ኣልጌን ክሳብ ወድጋን ዝነበረ ኣሃዱታት ብቕልጡፍ ንንያላን ማህሚመትን ክበጽሓ ብጎሎጉል ዝተመደባ ተንቀሳቐሲ ኣጽዋርን ታንክታትን ከቢድ በረትን ከ ኣብ ሓፂር ግዜ ንቕድሚ ሰጊሙ ኣብ ኣውጎት ንዝኣተወ ኣሃዱታት ደገፍ ከበርክት ትእዛዝ ተመሓላለፈ። ይኹን እምበር እዚ እውን ግዜ ስለ ዝወሰደ ጸላኢ ሓይሉ ኣኻኺቡ ኣብ ልዕልተን ኣብ ሕምብርቲ ዝኣተወ ኣሃዱታት ጸረ መጥቃዕቲ ክካየድ ዕድል ረኸበ። ኣብቲ ከባቢ ከይተደምሰሰ ዝተረፈ ዓቕሙን ኣፅዋርን ኣኻኺቡ ድማ ነተን ኣህዱታት ብታንክታትን ረሻሻትን ክኽብብን ተሃንደደ። እንተኾነ ነተን ኣህዱታት ክረዳ ዝተበገሳ ናይ ወገን ታንክታት ጉልባብ ክገብራሉ ኣብ ዝኽእል ኣከባቢ ስለ ዝበጽሓ ንታንክታትን ረሻሻትን ጸላይ ቁሩብ ክዕግሳ ብምኽኣልን እተን ኣህዱታት በብዝጥዕመን ነቲ ከባባ ፍንጢሰን ክወፃ ክኣላ።
2: ኣብ መጨረሻ ግን እቲ ግንባር ዘሎ ትደገፈ ሓይሊ ስለዘየርክበና እቲ ነገር ክፈሽል ተኻኢሉ ማለት እዩ። እዚ ብከምዚ ዓይነት ኣካይዳ ጸላኢ ከዓ ንኣና ከዓ ተገልቢጡ ጸረ መጥቃዕቲ ወሲድልና ማለት እዩ። ኣብቲ ጸረ መጥቃዕቲ ነተን ገዲፍናን ዝሓለፍና ታንክታት ሰሰንጢቐን ኣና ሓሊፈን ተመሊሰን ሰራዊት ሓደ ሻለቃ መጺኡ ነቲ ኣብኡ ዝነበረ ዓሪዱ ክኹብ ክበና ጀሚሩ ማለት እዩ። ንሕና ከዓ ተዋጊእና ይመቸም ይሓልፈና ንምለሶ ብድሕሪት ታንክ ትሓልፍ ብድሕሪኣ ንሓልፍ ከምኡ እንዳተገብረ ንሰራዊት ጠርኒፍናዮ ወፂና ምችም
3: ሕጂ መወዳእትኡ ወገግ ምስ በለት ድሮም ከጥቃዕና ጀሚረ ብኣጋር ከማ ናባና ክጎያ ንሪአን ማለት እዩ ታዕቲ ሓሙሽተ ወገግ ኢሉ ልክዕ ከምታ ዝበላ ኮይና ናባና ከጥቃዕና ናባና ክጎያ ንሪአን ሕጂ ድሓር ንሕና ብዛዕባ ናይ ብሬን ገለመለየ ኢና ንገብር ምስ በዓል ኣብርሃም ለከንሰን ፍሑክ እንዳበላ ናባና እየን ድመፃ ደሎ መፅን ይፅጋዓና ሕጂ እንታይ ይብሉ ኣነ ፅናሕ ንተስፋሃንስ ክነጉርአ እንዳበልኩ ከለኹ ፍርቂ ከይበፅሐኩ ከለኹ እዚ ክስቶ ዓድባርዎ ሂወት ሂወት ሂወት ይብለኒ እሄ ይብሎ እንታይ ደኣ ኣብዚ ኮፍ ኢልኩም ኩሉ ሰብ ከይዲ እዩ ንዕባ ንሰሓቡ

0: ብለኒ እወይ ኣብርሃም ንዓባ ኩሎም ከይዶም ይብል ኣሎ ንኺድ ንብል ዘት ዘሊልና ዝልክ ንብል ከለና ውትፍ ብላና ስን ኣቴናና ውትፍ ብላና ኩላሕና በዓል ተስፋ ንስገለደር እሱም ብወጎኖም ንሕና ብወገና ዝልዝል ንብል ማለት ሕጂ ኣነ ሳንጣ ይረስየ እንደገና መሊሰ ወይ ኣቶ ኣቴናና እየ ንደለዋ እንታይ ምስ ኢለኸ ሳንጣይ ዝገድፍ ኢለ ጥሪ ኢለ ትካናላኣቱ ማለት እዩ እዛ ሳንጣይ ሓፍ ከብኣቲ ኢሉኒ ኣብርሃም ተቋይቁኒ ናፊት ምለስ ገለዩነት ሓንጣይ ከምጥ ኣምፅ ምስ በልኳ ዝል ኢለ ምስ ወፃኹ ተናምሓራ ዝል ኢለን ሕጂ ቀጥታ ኣብታ ድፋዕ ናእትዋ ካብዚኣ ናብዚኣ ኸ ንሕና ክንወፅእ እሰንካዕ ዘሊለ ናብታ ድፋዕና ሽዑ እንዳኸድና ቦማ ደርጊማ ንገድፍ ኣልና እንዳጉየና ኣነ ዝተለፈየሎ እወይ ኣብርሃም ኣይታሪመ ንደ እግረ ይብላ ዋይ እንታይ ኸድብልካ ደዳንጋኻ የብለኒ ኣብርሃም በቃ ሮማ ይብል ኣነ ኖኖ ሽዑ ጉየን ድዩ ከም ነብስኻ ውፅ እያ
1: ኣርሚዲ እዞም ሓሶውትስ እንታይ በሉ ሕጂ እዚ ሓፉ እዚኦም ስባበይኑ
2: ኣብዚ ውግእ እዚ ብርጌድ 23 እቲ ዝኸበደ ኩነታት ከጋጥማ እንከሎ ብፍላይ በጦሎኒ ሓደ ናይታ ብርጌድ ብዙሕ መስዋእቲ ከፈለት እታ ንክራይ ኣጥቂዓ ዝተቋፃፀረት በጦሎኒ 583 ግን ክተዘለቕ ምስተሓበረት ንመስሓየት ገጻ ብምውራድ ከቢድ ናይ ማይን ፅምን ፀገም ተፃዊራ ብዘይ ብዙሕ ፀገም ብሰላም ናብ ቦታኣ ተመልሰት እዚ ቀዳማይ ዘይዕወት መጥቃዕቲ ኣብ ልዕሊ ጸላእይ ቀሊል ዘይኮነ ክሳራ ዘውረደን ንኣዘዝቲ ሰራዊት ጸላእይ ዘይሸበረን እኳ እንተነበረ ከምቲ ዝድለ ዘይምዕዋቱ ኣብ ተጋደልቲ ብርቱዕ ሕርቃና ኸተለ ምኽንያቱ ኣብቲ ዝተኻይደ ውግእ ጸላእይ ካብቲ ፅቤት ንላዕሊ ድኹም ኮይኑ ይጸኒሑ እቲ ቐንዲ ጸገም ናይ ወገን ዘይምውሃድ ዩ ነይሩ ኣብቲ ድሕሪ ውግእ ዝካየድ ዝነበረ ናይ ግምጋም ኣኼባታት ድማ ጸላእይ ፍናን ከይረክብ እቲ መጥቃዕቲ ኣብ ዝሓፀረ ግዜ ክድገም ተጋደልቲ ኣጥቢኦም ሓተቱ ስዋኣትና ተዓዊትና ማርሳ ተኽላይ ከም ዝበፃሕናዮም ዝፈልጡ ስለዚ ንጸላእና ደምሲስና ማርሳ ተኽላይ ምብፃሕ ደም ስዋኣትና ክነቕስን ኣለና ዝብል መሪር ቃላት ገለ ካብ ተጋደልቲ ኣብ ኣኼባታት ዝዛረብዎ ዝነበሩ እዩ
3: ለቲ 19 ክትድገም ከላ ሎሚ ናይ መጨረሻ ክንደምስሶ ኢና ኩሉ ተዳልዩ ከቢድ ረና ኩሉ ተዋሂዱ እዩ ማርያም ከዓ ትሕግዘና ኢሉ ወድሉ ጨብጨብጨብ ኣቢሉ ኣለውኡ ኣብኡ ሰዓት ክልተ ክንኣት ተሓስበ ዳርጋ ፋዱስ ኢና ኣቲና ደበና ስለ ዝነበረ ፅቡቅ ደበናታት ፋዱስ ኣቲና በቃ ልክዕ እቶም ታንከኛታት እታ ናይ ቀዳመይቲ ፀገሞም ፈሊጦም ልክዕ ምሳና ቂድማና ከማ ተቀዳማይ ትፋዕ ኣፍሪሶሞ ተበልክኮ ክትኣምኖ ዘፀግም እዮም ገሮም ንሕና ከዓ ነቲ ኣሰርን ፈንጂ ካይረገፅና ተኺልና ኣጎት ሓዲርና ማለት እዩ ኣብ ኣጎት ንግሆ ተላጋገብ ኮይኑ ታንኪ ምስ ታንኪ ዙ በቃ ተላጋጊቡ በሎ በሎ በሎ ኮይኑ በቃ ኩሉ ጓዕዋዕ ኮይኑ እሳተን ሃዲመን ከይደን ንጎላጉለን ኣብኡ ትሪፍና ኣለን ብዙሕ ካብኡ ኣብ ኣጎት ውዒልና ማይና ስቲ ውዒልና ተመሲሕና ተደሪርና ሰዓት 11 ንጎላጉል ክራይ ኮይና ተገዲምና ኩሉ ሰብ ኣበይ ናይ ፀላእይ ከም ዘሎ ኣይፍለጥን ነይሩ ብዝኾነ ግን ኣብ ክራይ ከም ዘሎ ዓሪዱ ከም ዘሎ ርዱእ ነገር ኮይኑ ከይና ማለት እዩ ትውግእ ኣብኡ ተቀባቢልና ማለት እዩ ኣብኡ ብርቱዕ ውግእ ተኻይዱ
4: እዚኦም ኣይምሕሩናን እዮም ኢለን እጅተን ታንክታት ሕና ኣሎ ንሰኑ እንዝክርኦ ኣሎ ንሕና ንዝክርኦን ኣሎ ማለት እዩ ጠዋሊ ነቶም ጎቦታት ሒዝና እየን እቶም ኩጀት ኩጀት ካብኡ ኣነ ናይ ባሓቂ ክነግረኩም ብዙሕ ውግእ ኣይርኦኹን ናይ ኣፃምእ ጉዳይ ፀሓይ እዩ ቀትሪ እዩ እቲ ባሕሪ ዝመስለካ እቲ ቅድሜካ ዘሎ ቦታ ሰማያዊ ኮይኑ ዝረአየካ ሰማያዊ ሕብሪ ድሕስቲ ሕፃ ትኸይድ ባሕሪ በፂሕና ኣለና ትብል ባሕሪ ኣይትበፅሑን ኢኸ ትኸይድ ባሕሪ በፂሕና ኣለና ትብል ኣይትበፅሕን መወዳእታ ግን መሬት እውን ቁሩብ እንዳበልወለ ኸይዱ ናብታ ባሕሪ በፂሕና ማለት እዩ ስለዚ ኣነ ሓንተበይ ፍፁም ማለት ሓንተበይ ብተፈላለየ ታንክታት ትንከፋ ነይረን ድየን ተራ ናይተን ታንክታት ዝነበረ ኣብ ራዕዲ ናይ ፀላእን ኣብ ሞራል ናይ ተጋደልትን ኣብ ዓወት ናይቲ ጉዳይ እውን ኣዝዩ ዘደንቕ እዩ ነይሩ።

0: ስለዚ እቲ ምፍዳሕ ሕነ ብተጋደልቲ ብፆቶም ንብፆቶም ሕነ ዝፈደይሎም ከዓኒ ብግብሪ ንኩሉ ሰብ ፀባ ደስተ እዩ ነይሩ።
1: ኣብቲ ኩናት ናይ ኣጎት ደምሲስና ክገርመኪ በታ ቅድሚኣ ደዝረቕናኣላ ናይ ተቐዳመይቲ መጥቃዕቲ በታ ጎልጎል ታሽቶና ባዕ ተዋሂባሃና ሬሳታትና እንዳረአናዮም ኮይና ኣብኡ ነይሮም ሽዑ ኣብ ምስታይ ኮይኖም እቲ ስጋ ጥራይ ዓፅሚ ጥራይ ተሪፉ ፃዕዳ ኮይኑ ኣብኣ ከይድና ከምታ መብፃዕና ገርና እቲ ዕጥቅታትና ብሬና ተኣዘናተ ብሬና ኣብኡ ተሪፋ ነራ ኣብኡ ፀኒሓማ ተሪፋዊ ናይ ኮነትን ትኩስ ምስ ሓደረት ረሲና መርፍእ ተቆሪፁ መተኮስ ተሳ ተዓመርና ተስፋንስ እዚኣን ኩሎም ወሉዩና ነጋጣጥም ንፍትን ቂም ንፍትን ቅም ኣምሓራ መፅን ዳሕራይ ተስፋንስ ነታ ብሬን ፋሓ ኣቢልዋ ኣብ እንታእሽም ገርና ባ ልክዕ ድማ ኣቴና ኣርባዕተ ታንክ መፅናና ልክዕ በኣ ከምታ ናይ ቅድሚ ሕጂ ዝገበራ ክፍንጥሳ ንሕና ታንክ ግን ንሳ ናብ ጎንና ስለ ዝነበረ ኣርቢጂ ገይሩ ሓደ መን እዩ ካብዞም ወዲ ባህልቢ ወመራሕ መስርዕ ነበረ ነዛ ቀዳመይቲ ብማዕኮራ ምስተውተርላ ባል ኢላ ኩለን ተንክ ሃዲመን ዳሕራይ ኣርክቦ ርክቦ ኮይኑ ካብኡ ተዳማሲስና ኣብ ውዕልና ዳሕራይ ንፅባሓይቱ ኣውጎት ኣብ ክራይ ከይድና ኣብ ክራይ ኣይተፀንዐን ሰራዊት ኢትዮጵያ ብምሉእ ኣብቲ ሕፃ ኸሚሩ ትኽኢላ ኣቲና ድፋዕ ሒዙ ንሕና ድማ ኣቲናዮ ኩላና ተገደሚ ኮይኑ ከምዚርካ ልካ ከምዚ ናይ መስርዕ ተኣ ተገዲምና ከነኣቱ ከላ መጀመርታ ሽዑ ተኽሲ ተኩሰ ንተስፋልስ መጀመርታ ሃሪመኖ እዚኣ ኢደይ ተሃሪመ እንዳለ ግን እንታይ ምሳናኣት እዩ ተመለስ ኢለ ኣነኳ ተመለስ እንኒዮ ኣይምለስ ነ ኢለ ኣብና ድሕሪ ፍርቂ ሰዓት ድማ ተኢዱ ተመንጢላ
2: ኣነ ሕጂ ሰዓት ሓደን ፈርኣን ክልተ ኮን ተወጊእ ኢደ ምስ ተወግአኹ ኣይተሓከም ኳን ብሓደ ኢደ ክትኩስ ሓዲረ እንዳኸድኩ ትኩስ እቲ ቀዳማይ ድፋዕ ፈሪሱ ኩለን ተረኣናየን ርእሰን ተሃርማ ጥራየን ሓመድ ኣኪቦ ንኦስ ኣብኡ ክታኸሳ ስለዝሓደራ ሳተን ካልኣይ ድፋዕ ፈሪሱ እጂ ትሳልሳይ ክስታይ ዝነበረሉ ጎልጓል ኣብኡ ምስ በፃሕኩ ሓንቲ በላይነሽ ሃይለ ትበሃል ንና ሰብዓ ሽዮም መፅኦምና ንፈልጦም ናውካ ተዋፅኦም መፅኦምና ነይሮም ሓገዝ ናባና ደዲሕረይ ትመፅእ ነራ ኣቲ ንዕስካ ሓክምኒ ተወጊኦ ኩዕትልኳ ክትሕክመኒ ኢላኮፍ ምሰለት ኣነ ናብ ፀላኢ ወገን ከምዚ ኢለ ተኽሱ ክካ ይነበረን ብዙሕ እሳ ከዓ በዚ ድሕረይ ኮይና ትሕክመኒ ነራ ኣምሓራይ ተስኡ ካብኡ ቡምባ እትል ናብ ድሕሪት ንኣይ ኢደይ ሰሊዕኒ ንዓኣ ከዓ ተሰውያ ማለት እዩ ተሰዊያ ኣነ ሕጂ ደም ፈሲሱ በቃ ደም ምፍሳሱ ሕጂ ኣነ ኣይሰንበድኩም ነቲ ኢደይ በቃ እታ ዝገብረ ኣነ ደም ምክልኻል ጥራሕ ነታ ኢደይ በዕለይ ብትኽቲ ካቢለ እንታይ ብእግረይ ገረ ከምዝገረ ፀቂጠ ከምዝገረ በታት ኢኸ ምስ ተሰላዕኹስ ርእዮ ትምሓራይ ክሃድም ናብቲ ድሕሪት ይሃድዩ ንድሕሪት ክሃድም ከሎ ርዮ ነረ እታ ብረተይ ከዓ ክትኩስ ኢለ ሓፍ ተበልኳ እንታይ ኮይኑ እታ ብረተይ ተሃሪማ እቲ ሸምኳ ዝተጠውዩ እዚ ዋላ ሓንቲ ገብሮ ይከኣልኩን ዝስረይ ብሓንሳብ ሽሉዶም ምስ ፈሰሰ ኣነ ሕጂ ነቲ ኢደይ በዕለ በት ኢኸ በታት ኢኸ ነታ ነፀላ ናይ ኣምሓራይ ዛግራ ዘግራ ዝነበረት ካብኡ ወሲደ ጠቕሊለ እያ ማለት እዩ ጠቕሊለ ኮፍ ኢለው ኮፍ ምሰልኩ እዚ ተኽሊት ዝበሃል እናሱሳ ድሕሪ ክነ መፅኡ ሓኪም እዩ ኣሎ ሕጂ ኣብዚ ክስታይ ስለ ዘሎ ዘይመፀ እምበረ ኣሎ መፅኡ መርፍእ ውግኣን በጃ ከኢልዮ መርፍእ ኣብ ሰለፈይ ውግኣን ኢልዮ መርፍእ ወጊእኒ በዚ ድገመኒ ኢልዮ ዋኣይ ደግመካን የልኒ ክድበልቲ ኣለ ኢልዮ ሕራ ኢልኒ ከይዱስ ወሪዱ ዛሕሪ መርየም ከዓ መፅያ ሕጂ ኣነ መርየም ክትመፅእ ከላ ጓልብሉሕ ሰምዓ ነይረ ድምፃ ዓይነይ ግና ይርእያ ኣብ ቸኩ እንዳኣተኩ ከይደ ሕጂ ሰምዓ ድምፃ ወይ ተስፋንስ ናለ ማዕበር የላምፅ ኣልዕሎ ገለመለ ክትብል ሰምዓ ኣልዒሎም ሕጂ ኣብቲ እንዳበጠለኒ እንዳበረጊድ ኣብኡ ትድሕረና እዩ ነይሩ ኩሉ እዩ ኣትዩ ነይሩ ኣብኡ ወሲዶም ኣብኡ ደቂሶም ኒ ዝደምስስ ብየማነይ ነይሩ ብፀገማይ ከዓ ሬቨርቶ ዝበሃል ኣብ ዶመንቲ ሃርመ ነይሩ ኣብኡ ደቂሰ
3: ዘቐዳሚት ኣጎት ሕጃን ኣይነበርክዋን ከባና ዝነበረ ግን ቅድሚና ዝሓረሳ ወፅአን በዓል ጓል ገብሩ ዝፋጥዑ እንትኾንኩም ተስሊማን ከማን ንድፋዕ ወፅአን ንሕና ግን ኣብቲ ሕክምና ማእኸላይ ሕክምና ፍርቅና ንምሹ መፅና ንቀበርባት ከይደን ካባን ኣባላት ፍርቅንካ ሓሊበት ዝበሃል ዘሎ ሕጂ ናይ ኣብ ዘሎ ናይ ሜዳ እዩ ኣብ ሓሊበት ውቃት ንኣል ነርና ማለት እዩ እቶም ፅን ተወግኡ ምስኾን ተቐዳሚቲ ፈሺላ ኣብ ኳልቲ ግን ንሕና ቀልጥፍና ንወፅእ ወፅና ከምዚ ዝበሎ 23 ሕክምና ይበፅሓኒ ከም ዝብሎ ንምገስ ማለት እዩ ካልኣይ ግዜ ኩሎም ውግኣትና ገሎም ዘይሓዊ ቁስሉ ሕርቃት ዝነበሮም ተቐዳሚቲ ምስ ቁስሎም ዝመፁ ውግኣት ነይሮም ፈልጥኖ ብዝያ ዝባዕሎም ግልፅ እዮም ማለት እዩ ዝኾነ ኣብኣ ከድና ሕጊ ተስፋሃንሳኒ ወግንጎ የ ዝረኽቦ ሰዓት ሓሙሽተ ገለኸም ማለት እዩ ድምፂ ሰሚዕስ ሪትምኮ ተስፋሃን ዝፈልጦ እየ ማደቃካት ዝኾና ክትፋሃንስ ንዝኢለ እድዛ የላን ግን ጀንዋልኹም ዝበላ ስለ ሸርአ ምፅና ኣብቲ ሕክምና ወሲድናዮ ማለት እዩ ሽዑ እንታይ ነይሩ ሕክምና በርጌት ናትና ጥዕና ሓደን እንዳክልቲ ብሓንሰብ ነርና ኣብ ሓንቲ ቅድሚና እንታይ ኣሎ ድሕሪ እንታይ ኣሎ ናይ ውድብ ኣሎ ከም ድሎ ዓል ብርሃነ ቀዳመት ሕጂ ኣብቲ ናይ በርጌት ኣይቲ ምጥሓት ክትግብር ዕድል እውን ይብልካን ጥራሕ ሓኪም ኳ ጥራሕ ሰድል ማለት እዩ ሕጂ ተስፋሃንስ ኣብቲ ቀዳሚት ምስ ተወግአ ስለዘይተሓከመ ይታኮስ ነይሩ ብሓንቲ ኢዱ ማለት እዩ እታ ካልኣይቲ ከምተዝበላ ተብፀትና ትስዋኣ ኮላ ትሻዓ ተመንጢላ ተሪፋ ማለት እዩ ዘኢዱ ኩሉ ግዜ ኣባል ህዝባዊ ግንባር ተጋዳሊ ህዝባዊ ግንባር 7 8 ግዜ 10 ግዜ ዝደጋገም ማለት እዩ ሓንሳ ኣይኮነ ዝውጋእ ወይ ሓንሳ ኣይኮነ እሳይ ዝገብር ሕጂ ከማ ዝኾነ ትውግ ከሎ ሕጂ ስዑ ተኸይድ ነይሩ ምተሓከመ ምድሓነ ነይሩ ግን መራሕ ጋንታ ስለዝኾነ ሓላፊኡ ስለዝኾነ ነተጋንታ ተገድፈ ዝደለየ እንደገና ኢዱ ጠጠ እንዳብለ ከሎ ይዋጋእ ነይሩ ብዓል ቦታ ኢዱ ከ ኣወፊዋ ማለት እዩ
2: ኣብዛ ናይ ፍልቲ ኣጋጣሚ ናይ ብፃይ ስፋሃንስ ግን ኣነ ጎኒ ጎዲ ኢና ነርና እዛ ኢዱ ተመንጢልዋ ትብል ኣሎ ማለት እዩ ጎኒ ጎዲ ንኸይሲ ኣታ ፊልም ድ ብክልታ ኢድካ ተኩስ ኢድ ብኢድ ያ ናይ 50 ሜትሮ ያ ዝኾነ መወዳእታ ንክልትና ረኪበናና ያ ተቆሪዛ ኣነ ኮ ብሓንቲ ኢደ ተሃሪ መንዳ ተኮስኩስ እንደገና የ ነዚ ሓንቲ ደጊመና ብሓንሳ ነርና ሰዓት ያ ስለዚ ብድምር እኩብ ሽሕ ግዜ ኣራቢሑስ ኢለክ እዩ ሽሕ ሂወት ክህብ ድሕር ብዘይብሉ ብውሕድ ቁፅሪ እዩ ጠላይ ብኩሉ መለክዒታቱ ናይ ሰብን ናይ ተኽሱን ዓቕሙ ማዝንቲ ይኮነ 16,000 ከማና ይከውን እዩ ንህዝባዊ ግንባር ዝምክት ነበረ 16,000 ኢትዮጵያውን ሰነፋት ኣይኮኑ ክመዋግ ልዕሊ ትብዓቶም ትብዓት ልዕሊ ቆራፅነቶም ቆራፅነት ልዕሊ ኩሉ ከዓ ውሕድን ዕኮትን ስጡውን ሓደ ክንዲ ብዙሓት ክንዲ ሓደ ሓሱ ስድራ ማ እዚ ተራ መሪሕነት ኣለ ኩሉ ግዜ

0: ብድሕሪ እዚ ኩነታት ተጋዳላይ ተስፋሃነስ በስተገብረ ሕክምና ነቲ ብሓይሊ መጭቱ ዝቆረፃ ጠልጠል ኢላ ዝነበረት ኢዱ ናብ ካልእ ሳዕብን ከይሰገረ ሳላ ዝተገብረሉ ሕክምናዊ ረድኤት ድሓነ ተጋዳላይ ተስፋ ዮሃንስ በቲ ዝተገብረ ሕክምና ካብ ኩሉ ቃንዛታቱ ስለ ዝደሓነ ናብ ሃዶ ክምለስ ደለየ እንተኾነ ግን ገና ኣብ ትሕቲ ሕክምናዊ ሓገዝ ክፀንሕ ተሓብሮ ንሱ ግን ዓቕሊ ገይሩ ኮፍ ክብል ስለ ዘይከኣለ ብገዛ ፍቓዱ ጸሊቑ ኣብ ኣህዱ ተመልሰ እታ ፅቡቅ ጌራ ዘይሓወይት ኢዱ ግን ቃንዛን ረክትን ስለ ዝገበረት እንደገና ንሕክምና ተመልሰ
1: ኣንበር በብ ተመሊሰ ተኸስተ ባርያ እንታይ ይብለኒ ሽዑ መፂኻ ኣልካ ከይድካስ ሕጂ መፂኻ ኢልካ ክትቁረፅ ሕጂ ከምዚ ክንቆርፃ ኢና ገለመለ ብለኒ ኣነኻ ቁረፃ ዘይቲ ቁሪፃ ዘላ እንታይ ሞ ፀገም ኣለዎ ገለመለ ኢለዮ ቃንዛ ነርኒ ምኒ ሮቢ እንዳውግኡ ገለመለ ኣዛሓሒሎሞ ዝኾነ ድሕሪ ኣብ ሳለስቲ ምስ ገበርኩ እዚ ፈርፈረ ኣትን ነብሰይ ብምሉ ድሕሪ ኣብቲ ሕክምና ውሽጢ ኣትየ ሞት ቲታኖስ ክኾን ኣሎ ኢሎም ኩሎም ሓካዮም ተመራሚሮ ኣንቲ ቲታኖስ ተወጊአ የ ብሎም ከዓኒ ማ ዝተወጊእኻ ኣብ ክራይ ተወጊአ መን ወጊእካ ብርሃና ቧ ሽሪኻ ወ ተወጊአ ኣነ ድሓነ ይብሎ ዝኾነ ሰለስተ ምስ ገበርኩ ኣብኣ ፈርፈሪ ኢለ እቲ ኢንፊጅን ዝተኸልስ ላፕቸር ገብር ይነጥር ድሕረ በቃ ከምኡ እንዳገበረ ፀኒሐ ድሕረ ዓራርብ ክኸይድ ኣለዎ ኢሎም ዓራርብ ፅሒፎም ለዮ ደብዳቤ ኣበይ ዓራርብ ይብሎም ነቶም ምሳና ተጋደልቲ ዘሎ እኒኦም በዚ ሱዳን ወገን ኢሉውን ቧ ሕጂ ኣነ ናብኡ ኸይድ መይተት የገለ ኢለ ምሸት ምሸት ይሕባ ሓሙሽተ መዓልቲ ተሓብየ ሻድሸይ መዓልቲ መርፊ ወግዮም ዓራርብ እትዮምኒ ዓራርብ ኣትየ ተኸድኩ ከዓ ኣብ 16 ዝበሃል በፂሕኒ 16 ከዓ ተራእኽቦም
2: ከዓ
1: ኩሎም ህርማት ገለመለ ካባይ ዝገደዱ ኣነ ዳ ጥዑን ምዚኦም ዳ ገለኢለ ዳሕረ እንታይ ኣብዚ ሰዲዶምኒ ኢለ በቃ ክሳይ ክገብር ነይረ ሕጂ ምሸት ምሸት መርፊ ውጋእ መርፊ ገሪአ ድቅስ ቃንዛ መሊ እዩ ነይሩኒ ካብኣ ንጎ ሰዓት 10 ቆሪሰ ናብ ኣፈወርቂ ክኸይድ ክኸይድ የብሉ ኣነ ሓብየ በቃ ክኸይድ ኣነ ኣብዚ ክነብር ኣይክእልኒ በዚ ሓሊበት ቆርፂ መንገዲ ኣለዎ ኢሎምኒ ኣለዉ ዝብልዓኒ ህበይ ፅፍዓኒ ክኸይድ የ ዚ በቃ ሰዓት 3 ተወጊሰ ኣነ ቆሪፀ ኢለ ዋ እታወዲ እንታይኹን ከዓኻ ተቐንዘ ኒኻ ዘለካ ብለኒ ዘ በቃ ገዲፍኒ በቃ ክኸይድ የብሎ በረቕ ፅሑፅሑ ኣቢሉ ይህበኒ ኪ መኸዲ ይህብኒ ይብኒ በቃ ሰዓት 6 በዓል ወዲ ሓኸታ እዮም ነሮም ዋ ብኣኻይ ከይድ ከዓ ኣፈሪሕዎ ሓቂ እዩ ከዓ መኸድኩ ከዓ ነይረ ብሓሊበት ኣቢለ ከዓ እትዮ ሓሲበ ኣነ እንታይ ፈልጦ ስቂኢለ ክኸይድ በቃ እዚ በቃ እዚ በዓል ወዲ ሓኸተ ዝበሃል ነይሩ ሳልሳይ በጠሎኒ ማእኸል ነቲ ሓይሊ እዩ ነይሩ ኢዱ ተሃሩ ታሃሪሙስ ካስ ትገርቡ ስፕሪንገር ዝበሃል ከዓ መምህር ተስፋርያም ኣለኩ ሕጂ ንሱ ከዓ ምሳና እዩ ነይሩ ኢዱ ተሃሪሙ ክስታይ ገብሩ ኣብኡ ነይሮም ኩራት ይብካ ሓቂ ወይ ይብኒ ኣበሎ ንሃለ ሞት ከይድ ሓቂ ከይድ ኢልዮም በቃ ቆሪፀ በቃ ከይድ ኢለ ዜሮ ከይደ በቃ ኣብ ዜሮ ኣብኡ ኣብ ሕክምና በርጌድና ነይሩ ኣብኡ ይሕከም ገለመለ ኣብኡ ወርሒ ድ ገለ ዝፀኒሐ ክኸውን እየ ድሕሪ ወርሒ በቃ ሕጂ ብርሃና ኣብታ ትሕተና ነይሮም ማእኸላይ ሕክምና ከ ሕጂ ፀረር ትብል ተናተይ እዚኣሲ ድርቅም ከም ክህልዎ ኣለዎ ኢለ ናብ ብርሃና ከይድ ባዕለ እየ ዝኸይድ ብርሃና ብላ ዘይደ ኮ ፀርር ትብል ኣላ ሕጂ ወይ ፈትል ኣለዋ ወይ ድርቀም ቀም ዕፅምቲ ኣለዋ ዘይቲ ኣሊለ ኢ ክገለ መለ ብላ እሞ ሕጂ ነፋሪት ደብዲባሃና ስለ ዘላ ሰበር ቀጠት ንኸይድ ስለ ዘለና ሰበር ቀጠት መፃና ትብለኒ ኣራ ኢለ ንፅቢሒታ ኸዳ ፀሊቃ የ ዝኸይድ ኣብኡካ መንክሰት ደካ ከብቲ ከይደ በቃ ኣብኡ ክስታይ ከይደ ኦኣርእትያትኒ ከምቲ ዘልኳ ከማ ንዕፅምቲ ድርቅም ቀም ፀኒሐ ኣውፅያትለይ ንሳለስታ ንቕፅ ኢል ሓውያ ሕጂ ንሃለካ ከብሪ እዚ ተደልካ ጋዓት ኣለካ ጠስሚ ብላዕ ተደለካ ካብ ሬቶ መሓሰ ኣለካ ብላዕ ኢልሃኒ እዚ ክበልዐለ ደበፅ ኢለ ኣነ ከይደ ኢለ ንፅብሒቱ ምስሓውኹ ምስ ነቐፅ ናበይ ኢልሃኒ ንወታይ እሞ ወረቐት ክገብረልካ ንላዕሊ ኢኻ ትምለስ ንበርጌድካ ኣኸርድም ብወረቐት ዘይመፃኹ ኣነ ክኸይደ ኢለያ ከይደ ሃደ ኣትየ ማለት እዩ ስጋ ከምዚ ትኩዳይ ነይሩን ማለት እዩ

0: እንታይ ክሕልፍ ደሊ ታሪክ እዚ ኣይርከብን ይፅባሕ ንኮ ክርከብ ስለ ዘይክእል ከምዚ ገርና ክነዘንትወሉ ክንዕልለሉ ነዚ ሓድሽ ወለዶ ከዓ ብግቡእ ክንነግሮ ኣገዳሲ እዩ። ምክንያቱ ተወጊአ ኢልካ እንድሕርካ ይተሓከምካ ባዕልካ ስቕ ኢልካ ትሪኣ ኮንካ ደምካ ወዲእካ ከም ትመውት ከም ትስዋእ ክፈልጥ ኣሎ። ስለዚ ነዚ ኩሉ ሰብ በብዓቕሙ በብቲ ዝፈልጦ ዛንታታት እንተሂቡ ኣገዳሲ ኮይኑ ስማዓኒ ናይ ማለት እዩ።
1: ኩሉ ህዝባ ግንባር ካብ ሓላፊ ጀሚር ክሳዕ ተራ ይሰርሕ እምበር ኣይዛረብን እዩ ኣነ ከምዚ ገይረ ኣነ ከምዚ ኣይብን እዩ ከም ምካል ምድ ኣለና ዝኾነ ይኹን ሰብ ሰጂ ዋላ ብጋንታ ክትዋጋእ ብሓይሊ ክትዋጋእ ብብጥሪ ብርጌት ኣነ ከምዚ ገይረ ኣይትብልካ ንዓነ ሕጂ ንቁር ምስሊ ሓሲና ነዞም ምእንእሳት ደቀና ክንሕልፍሎም ኣይንኽልና ማለት እዩ ከምዚ ክትዛረብ ዝኒ ሽተ ከማ ዝዛረብ ዝ ካብ ባሕሪሲ ብጭልፋ ማለት እዩ።

ክንደይ ከም ተስፋ ሃነስ ትቆፁ ኣለው፣ ክንደይ ሂወቶም ዝሕልፉ ኣለው። ግን እሽ ነገር እዚኣ ማለት እዩ ነቶም ደቅና ክንሕልፍሎም ስደለና ንእሽተ ከምኡ ዝኾነ እንታይ ንምባል ክትዛረብ ይስክፈካ እዩ። ሓደ ከም ዝበልዎ ታሪክ ክትልዕሉ ከለካ ኣብ ጎሲ ከባድ እያ ሓቂ ዝረባ ትሪኦ ከለካ ግን እስክድሓ ንእሽተ ነገር ንልዕልና ዘለና ከምዕላል ማለት እዩ። ይከብደካ ቶም ኣብኡ ዝወደቑ ኣሕዋትና ኣብኡ ዝወደቑ ብፆትና ይስማዕካ ይርእካ ብዓይንካ ይርእ

0: ቃልሲ ስለ ዝኾነ ጉቡእና ስለ ዝኾነ ኣኒ ሕጂ ከምዚ ነዚ ሓዱሽ ወለዶ ሕጂ ኣነ ክመሓላለፍ ዝደሊ ብዝያዳ ንሕና ንሕና ሓቂ ዘረባ ንገብር ምራ እየ ዛርብና እዞም ደቀ ነገር ዝሕዚ ዘለኹም እቲ ንሕና ዝገበርናዮ ኣብ መሓይሻ ኣቢልኩም ኣፀባብ ኣቢልኩም ኣኒ እቲ ታሪክወትና ፀቢቂርኩም ትገልፅዎ ነባኹም ነመሓላልፎ ማለት እዩ ንምባል እየ ናመት ሕጂ ቁርብ ከይወፅእ እምበር ኣብ ኣስራይ ትባል ቦታ ነገፂ ክህርም ከለኹ ከምዝበሎ መራሒልና ሓደ ኣብ ነቕፈት ሰዊኡ ጠረው ሽም ነይሩ ሓደ መራሒልና ምሳይ ብፈንጂ ፈፅን ኣብ ኣስራይ ትባል ቦታ ኣብኣ ሰዊኡ ተሬድዮ ተደርብያ ተሬድዮና ይሃለዎ ማለት እዩ ምስሊ ሓደ መራሒጋንታ እታ ኩናት በዕሉ ኣካይድዋ ትእዛዝ የለካኒ ማለት እዩ በዕልካኻ ሽዑ ሓላፊ ትኸውን ዳሕራይ ምስ ተኣከብካ መንሓ ይሽርካ ትመረፅ እየ ንሽዑ ግን ነተ ኩናት ምንደው ከይትብል እቲ መራሒጋንታ ወድጋይ ምኳ ነሩ ምስለኒ እንተዘካኹ እታ ኩነት ቀፂልዋ ሕጂ ኩሉ ግዜ ሓላፊካ ትኸውን ከም ትራን ከም ሓላፊኮንካ ትሰርሕ ሕጂ ብዝያዳ ንዓኹም ንገድፈልኩም እቲ ታሪክናሲ ንእሽ ነገር ንዛርዘ ነበር ብዙሕ እዩ ሓቂ ዘረብ ብዙሕ እዩ
1: ንሕናሲ ንደቀና ከማንሲ ኩፍ ኣቢልናስ ክንነግሮም ክንክእል ኣለና ኤርትራስ ብኸመይ መፅያ ክንደይ መስገደል ተሓሊፉ ኩላ ሰብ በናእሽተ እያ ተሰሊፋ ሕጂ ሲ ክንደይ መስገደል ሓሊፉ እሳቶም ከዓ ሰዋ ክኸዱ ከም ዘለዎም ግቡኦም ክፍፅሙ ከም ዘለዎም ኢና ንገብር ማለት እዩ ክንገብርካ ኣለና ምክንያቱ ግቡእካ ሃገርካ እንተዘይገልግልካ ሲ ምንባርካ ኣብ ሃገርካ ሲ ትርጉም የብሉን ማለት እዩ ሕጂ ንሕና በቲ ዝተኽእለ መጠን እቲ ታሪክ ዘሕለፍናዮም ኣብቲ ዕድመ ሳቶም ዝነበርዎ ሲ እንታይ ሰሪሕና ከማንሲ ክንገልፀሎም ክንክእል ኣለና ድኽመታት ኣለና እንድዩ ሕጂ ኣብ ከምዚ ኩነታት ብሕፅር ዝበለ ወሪሶሞ እንድዮም ውረስ ሰኣ ርኢናዮም ኢናብ ዝወራራት ብሕጂ ግን ዝኾነ ነገር እቲ ሓንጎሎም ሲ ናብ ካልእ ነገር ካይፀድፍ ካብ ወልፍታት ድዩ ካብ ኩሉ ነገር ክጥንቀቑ ከም ዘለዎም ከማን ጎስጓሳት ክንገብር ክንክእል ኣለና ማለት እዩ
2: ነዚ ዝመፅእ ወለዶ ነመሓላልፎ ከዓኒ ቀዳምነት ንልዕላውነት ሃገር ነዚ ሃገር ብክብሪ ኣፅኒዖም ካብ ኩሎም ወረርቲ ዘድሓንዋ ምስጋና ይግብኦም ኣጀኹም ዞም ደቀይ ዝዓበይኹም ዝነኣስኩም ኣያታትና ኣቦታትና እቶም ናይ ቀደም ተጋደልቲ ደኺመ ኣሪገ ወይ ዕብየት ኣጥቅዕ ንኸይበሉ ነዚ ኩሉ ወራራት ደቆም ሒዞም ምስ ደቆም ንላውነት ሃገር ዝኸፈሉ ወይ ኣጀኹም ኢሎም ኣብ ጎኖም ዝተሰለፉ ነመስግኖም ተኣኪብና ክንዛረብን ክንነብርን ሙሉእ እግርና ረጊፅና ክንነብርን ከዓ ዝገበሩ ስዋኣትና ከዓኒ ንዘለኣሎም ይዘከሩ ንህዝቢ ኤርትራ ከዓ ብፍላይ ክብርን መስጋናን ብሳልኡ ፅኑዑ ህዝቢ ስለ ዝሓዝና ኢና ኣብ ዝበፅሕና
3: ኣብዚ ታሪኻዊ ውግእ እዚ ህዝባዊ ሰራዊት ልዕሊ 6,000 ወተሃደራት ቀቲሉን ማሪኹን ንሰራዊት ውቃዊ እስኪ ድምሶን ከሎ 15 ታንክታት 7 ድሩዓት መካይን 6 ፀረ ታንክ መዳፍዕ ኣስታት 20 ረሻሻት ልዕሊ 80 ዝተፈላለየ ዓይነት ወተሃደራውያን መካይን ብዙሕ ዝዓቐኑ ነዳድን ስንቅን ብብዝሒ ሞርታራትን ማእከላይ ብረታትን ከምኡውን ልዕሊ 3500 ፎኮስት ብረታት ብኣሚኣት ኣሸሓ ዝቑፅር ጣያይት ዓሰርታት ኣሸሓት ቦምባታት ዝተፈላለየ ዓይነት ከቢድ ብረትን ማረኸ እዚ ግን ብዘይ ዋጋ ይነበረን ህዝባዊ ሰራዊት ነዚ ኣብ ወተሃደራዊ ግጥማት ሰውሮ ኤርትራ ነጥበ መቐይሮ ተባሂሉ ዝተገልፀ ዓብይን ታሪካውን ዓወት እዚ ንምጉንፃፍ 225 ብሉፃት ተወጋእቲ ብልፆቱ ብመስዋእቲ ከፍ ኢሉ እዩ።

ዝኸበርኩም ተኸታተልቲ መደማገር ናይ ሎሚ ትሕዝቶ መደማገር ኣብዚ ተዛዚምሎ ኣብ ዝመፅእ ሰሙን ብካልኦት ትሕዝቶና ክንረኸብ ደጊምና ርሑስ ቅንያት በዓልና ፅነት እናበልና ናብ ዝሰረፉ መደባት ኤርቲቪና ክነስግረኩም ቅድሚ ምስንባትና ግን ምስኹም ፀናሑና ጋዜጠኛ ሳምራዊት ሊቪ ከምኡ ድማ ሳላይ ኣስመሮም ኢሳቅ ብምዃን ኢና ሕጂ ድማ ናብ ዝሰረፉ መደባት ኤርቲቪ ነስክረኩም።

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ ኣብ ናይ ሎሚ መደብና ፍሉይ መደብ ኢና ሒዝናልኩም ቀሪብና ዘለና ተመክሮ ሕክምና ኣብ ግዜ ብረታዊ ቃልሲ ብዝብል ኣርእስቲ ዕድምትና ዶክተር ኣለም ተኽሉ ስፔሻሊስት ሕክምና እዝኒ ኣፍንጫን ጎሮሮንያ ኣብቲ ንሳ ንሜዳ ዝኣተወትሉ እዋን ጀሚርና ክሳብ ናፅነት ኣብቲ ዝነበረቶ ዓውዲ ሕክምና ከመይ ነይሩ፣ ከመይ ፀኒሕዎ ኣብ ሜዳ፣ ድሕሪኡ ከመይ ገይሩ ማዕቢሉ ክሳብ መወዳእታ ናፅነት ማለት እዩ ኣዋዳድብኡ ከመይ ነይሩ፣ እንታይ ዓይነት ብድሆታት ነይሩ ናታ ተመክሮ ከተካፈለናያ። ዶክተር ኣለም ዕድመና ክቢርክ ብምምፃእኪ ኣዝና ንመስግን። ነዊሕ ዓመታት እዩ እቲ ግዜ። ስለዚ ንብሙሉእ ዝሓለፍክዮ ተመክሮ ወይ ዝነበረ ተመክሮ ክንድህስሶ ሕጂ ክከብድ ይኽእል እዩ፣ ግን ገለ ስእሊ ክህልወና ከዓ ፅቡቅ ስለ ዝኾነ ትንክፍ ትንክፍ ከነብሎ ኢና ማለት እዩ። ደጊመ መስግነኪ ርሑስ በዓል ናፅነት ድማ ምንየልኪ። ሕክምና ከመይ ፀኒሕኪ? ተማሂርኪ ይኺ ናብ ሜዳ ተሰሊፍኪ ኣብ መጀመርታ 1975 ኣብቲ እዋን እቲ ስኸይ ክትሪዮን ከለኺ ከመይ ፀኒሕኪ? ደረጃ ሕክምና ከመይ ነይሩ? ኣዋፃፃእኺ ምስ ሕክምና ተኣሳሲርኪ?
1: ይቀኒለይ ሩሕ ሰው ዳኣመታ ሓቢሩ ኣነ ኣብ ኣስመራ ተወሊደ ኣብ ዕዳጋ ሓሙስ ዳሓር ዕድመይ ንትምህርቲ ከይኣኸሎ ከሎ ናብ ኢትዮጵያ ከይደ ማለት እዩ። ምስ ስድራይ ኣብኡ ዓብየ ብኡ ተማሂረ። ኣብ መጨረሻ ካብ ባህር ዳር ናብ ኣዲስ ኣበባ ብትምህርቲ ምስ ከድኩ ብኡ ቢለየ ንሜዳ ተሰሊፈ። ኣብኡ ዓብየ ከለኹ ንምስላፈይ ቀንዲ ጠንቂ ዝኾነ ገለገለ ኤርትራውያን ተምሃሮ ኣብቲ ቤት ትምህርቲ ስለ ዝመፃ እናታተን ፅልዋ ነይሩ። ኣብ መወዳእታዊ ደርግ ዘመቻ ኢሉ ናብ ጫፍ ናይ ሃረር ከባቢ ሶማል መዲቡና ነይሩ ናብኡ ከይድና ክንሰርሕ ማለት እዩ። ግን ምስቲ ዝነበረና ኣይተወደብኩን። ሰለስተና እውን ውድባት ኣይነበርና። ግን ንምንታይ ድና ኢና ናብ ሃረር ንዘምት ዘይንኸይድ ዘይንጋደል ኢልና ሰለስተ ኮይና ካብ ኣዲስ ኣበባ ወፂና ማለት እዩ። ኣብቲ ግዜ እቲ ናይ ኣስመራ ዕግርግር ዝበሃል ጥር 75 ኣብ ኣስመራ ዕግርግር ስለ ዝነበረ ኦቶቡስ ዝበሃል ኣይነበረን። ክሳብ ዓዲግራት ጥራሕ ብኦቶቡስ መፂና ካብኡ ብእግሪ ኢና ጉዕዞ 8 መዓልቲ ናብ ባሕር ባራ ዝበሃል ተዕሊም ቦታ በፂሕና ማለት እዩ። ነዊሕ ጉዕዞ እዩ ነይሩ። ምስቲ ወፂና ዘይንፈልጥ ምዃንና ካብ ከተማ ምምፃእና ቀሊል ኣይነበረን። ብጀካ ሓንቲ ካባናሲ ተንከልተስ ፍፁም ከምኡ ዓይነት ተመክሮ ነበረና ኣይነበርናን። ብዝኾነ ኣብ መገዲ እንዳተኣኻኸብና ግን ናፍታ ባሕር ባራ ትበሃል 61 ሰብ ኢና ኣቲና ካብ ኢትዮጵያ። ኣብ መገዲ ኣብ ዝግብ ምስ በፃሕና ውጉኣት ነይሮም። ሕጂ ስውእ ተኽሉ መስፍን ዝበሃል ወዳንግሽ ዝብልዎ ካልኣዩ ተጋደልቲ ፀኒሖምና። ወላ ሓደ ኣባል ሕክምና ደ ይብሎም ከሎ ግን ውጉኣት ባዕሎም ማይ ጨው እንዳፍልሑ ገለ ሕክሙ ነይሮም። እንታይ ምዃንና ምስ ፈለጡ መፅኦም ለሚኖምና ንክንሰዶም ኢና ናብ ሕክምና። ግን ሰለስተ መዓልቲ ደይተተሓባበራና ኢሎም ሰለስተ መዓልቲ ኣብ ዝግብ ንእግረ መገድና ውጉኣት ሓኪምና ዳሓር ባሕር ባራ ንኣቱ ማለት እዩ። ኣብ ባሕር ባራ ታዕሊም ጀሚርና ወርሒ ዝኸውን ምስ ተዓለምና። ጀነራል ስብሓት ሽዑኡ ኮሚሽነር ናይ ታዕሊም እዩ ነይሩ። ምስ ረኣዮ ብዙሕ ሰብ ወዲቑ ይቆስል ይህረም ዓሶ ሒዞ ካልእ ውፃት ሒዞም ገለስ ንዕነ በጃኽን ታዕሊም ተዓለማ። ግን እዚ ምግብና ዶ ማይ ምውራድ ዶ ዕንጨት ምውፈር ገለ ኣየእትዋኽነን እየን። ተዓሊም ክን ምስ ተመለስ ክን ኢሉ ሓንቲ ኣጉዶ ባሕር ባራ ተዋሂባትና ካብ ሽዑ ጀሚርና ሲ ነብስና ክኢልና ወላ ሓንቲ ትሕዝቶ ይነበረን። ግን ኣትሊስት ዓሶ ክንሕክመሎም ንኽእል ውፃእ ዳሓመመ ቁስሊ ቆሲሉ ዝመፀ ንሕክም ከም እንዳገበርና ተዓሊም ኣብኡ ነፋሪት ምህራብ ምስ ጀመረት ንዕንጊ ዒዝና ካብ ዒንዳሕና ብዙሕ ኣይፀናሕናን ናብ ሕክምና። ሕጂ ሕክምና ሽዑኡ ገር ቀብሯርሕ ዝበሃል ቦታ እዮም ነይሮም። እታ ንሕና ንምደበላ ዝነበርና ግዜ ናብ ገርሲለ ዝበሃል ቦታ ግዒዞም ፀኒሖምና። እታ መምፅኢትና ቀንዲ ምክንያት ድማ ውጉኣት መፅኦሞም። ሕጂ ኣብ ታዕሊም ብዙሓት ካብ ከተማ ተማሂርና ዝመፀና ነርና። ንሕና ሰለስተና ዶክተር ብርሃነ ኺዳነ ዝበሃል ሓኪም፣ ዶክተር ብርሃ ዝበሃል ናይ ሕርሻ ክኢላ ማለት እዩ ናይ እንስሳ ሓኪም እዩ ምሳና ሓዊሶምዎ ማለት እዩ። ሰለስተ ድማ ስውእ ረዘነንባየ፣ ስውእ ብርሃነ ገብረ ኪዳን፣ ስውእ ኢሳያስ ሰለስቲኦም ድማ ፋርማሲስት ሙሉኣት ፋርማሲስት ካብ ኣስመራ ዝወፁ ነይሮም። ስለዚ ክንዲዚ ዝኣክል ሓይሊ ኣብቲ ኣዝዩ ውሱን ሰብ ድነበሮ ሕክምና ምፅምባር ማለት ኣዝዩ ዓብ ነገር እዩ ነይሩ እቲ እዋንቲ። ስለዚ ብምሉእና ብሸውዓተና ናፍታ ቦሸሞንተ ሰብ ኣብ ሓደ ግዜ ተመዲብናዮም ማለት እዩ። ሕጂ ኣብታ ቦታ ድፀንሑና ሓደ ዶክተር ብእመነት ኣሕመድ ድበሃል ሓኪምን ሰናይን ፋርማሲስት ክልቲኦም ጥራሕ እዮም ነይሮም። እዚ ኩሉ ዓቕሚ ሰብ ምስ ተወሰኸ ሽዑኡ እቲ ሕክምና ሰሲኑ ማለት እዩ። ድሕሪኡ እንታይ ካሕሰብ ተጀሚሩ ፋሒልካ ምስራሕ ውጓኣት ናብዚ ጥራሕ ካብ ድመፁ ስለምንታይ ንሕና ከደይ ንቐርቦም ተባሂሉ ናብቲ ሕጂ ዞባ ደቡብ ዝበሃል ዘሎ ክልተ ሰብ ከይዶም ማለት እዩ። ሽዑኡ ካብ ገርሲ ኢለ ንባቑስ ግዒዝና ውጓኣትና ሒዝና ግዒዝና ማለት እዩ። ኣብ ባቑስ ነዊሕ ኢና ፀኒሕና ምስ እንዳ ዜና ብሓደ ኢና ነርና። ፅቡቅ ስራሕ ተሰሪሑ ማለት እዩ። ኣብታ ሰዓት እቲኣ ውጓኣት መፁና ነይሮም። ሕጂ ወላ ሓንቲ ዓቕሚ ናይ ሕክምና ድማ የለን።
0: ምሳርሒ
1: ወላ ሓንቲ ይነበረን። እተን ድሕከሙለን ብፀንሑና መቐስ ፎርሴፕስ ንባዕሉ ሲ ዝመረተ ነገር ነይርዎኖ። ሕጂ ንሕና ሰለስተና በይንና ኮይንና ስለዚ ንፈርህ ኣጋይሽና ስቑኢልካ ክትዛረብ ኣይትኽእልን ይኸዋዕ ብዝመረተ ገይሮም ዝሕክሙ ዳ እንታይ ቴታነስ ኣይሕዞም እንድዩ በቃ ንነብስና ንጭነቕ ነርና። ግን እቲ ዝገርመኒ ዝነበረ ነገር ኣብቲ ቦታ ዳርጋ ኩሉ ሰብ ሓኪም እዩ። ንኣብነት ኣብ ታዕሊም ሰጊረያ ዝሓለፍኩ ተሓክማ ምስ ተባሃልና ሲ ሓደ መዓልቲ ዓሶ ድሓዞ ተዓለማ ይመፅ እዩ። ሕጂ ንሕናስ ዓሶስ ብክልሰ ሓሳብ እምበር ዓሶ ሓሚሙ ኣነ ሰብ ርአ ኣይፈልጥን እየ። መፅኡ ገፍገፍ ምስ በለ መዓት ርእስ ንገለ ዓቕልና ፀቢቡና ሽዑ ወዲ ኢፍሬም መፅእ ድሓኒዩ ዓሶ እዚ ክሎሮኪን ጥረሓቦ ኢሉ እናኸይዱኖ ሕጅስ ውሂብናዮ ተን 4-2-2 ድብላተን ኣወሃህባ ንፈልጠኒ ኢና እሰን ጌርና ሓዊት ወዲ ሕጅስ ብጣዕሚ እዩ ናገሪሙና ድሓር ገርሲ ለምስከድና ድማ ዝገደደ ችነት ሲ ንዝኾነ ውጉእ መፅኡ ኣብዚ ኣስከጆላትኒ ኢልዎስ ላማ እዩ ከማን ብሌድ ዝበሃል ዝሕጂ ንጥቀመሉስ ኣይነበረን ኣፅረይ ኣፅረይ ኣቢሉ ከፊቱ ጥይት የውፅእ እስከጆ የውፅእ እዋ እንተሰሪሕካ ስባ ትኽእል ኢኻ ኣብ ድብል ክስታይ ሕጂ መንፈስ ኣነ ብታ ሰዓት እቲያ ኣቴ
0: ካበይ ኣምፅኦ ነሩ ከምዚ ዓይነት ፍልጠት ሕጂ
1: ከምዚ ዓይነት ፍልጠት ሳቶም ሶርያ ዒራቅ ገለ ከይዶም ሲ ዝተማህሩ ነይሮም ቅድም በዓል ግርማይ መሓሪ ኣልኣሚን መሓመድ ሰዒድ በዓል ችነቲ እቶም ተጋደልቲ ሰብ ቲሰዓት ተሓኪም ስለዘይነበሮም ናይ ግድን ካብቶም ዝነበሩ ዝተማህሩ ዝበሃሉስ ከይዶም ተማሂሮም መፂኦም ኢና ንፈልጥ በዓል ግርማይ መሓሪ ከም ሓካይም ሲ ሰርሑ ነይሮም እዮም። ግን ኩሉ ተጋዳላይ ድማ ኣንፈት ናይ ተሕክምና ነይርዎ ስለዘይነበሮ እተን ድፈልጠን ነገር ኩሉ ሰብ ይማቐለን እዩ። ስለዚ ኣብኡ ናይ ብሓቂ ትብዓት ሕዲርና ማለት እዩ። ንሕና እንተሰሪሕናስ ክንክእል ኢና ደሰንብድ ነገር የብሉን ድብል መልእኽቲ ሲሕልፉልና ነይሮም ዋላ ብኣፎም ኣይበልዎ ይሓልፈና ነይሩ። ድሓር ባቑስ ምስ ጋዓዝና ግን ገለገለ ናይ መጥባሕቲ ደድልዮም ሰባት ክመፁ ጀሚሮም ሓንቲ ህልው እቲኣ ሕጂ ሽማይ ጠቕሳኒ ሆሞሮድስ ምሳና ተዓለመት እያ ክትመውት ደልያ። ሕጂ እቲ ዝገርመኒ ነገር ወይ ወርሓ 5-6 እዩ ዝኸውን 75 ኣብቲ ሰዓት እቲሲ ሕክምና በጠሎኒ ዝመሃሩ መፅኦምና 73 ዝተሰለፉ ወዳት እዮም ኣጋር ሓኪም ነይሮም ሕክምና በጠሎኒ ክመሃሩ ሓደ ካብኦም ክሳብ ሕጂ ዝረኽቦ ገብረ መስቀል ኪዳነ ዝበሃል ኣሎ። ሕጂስ ኣብቲ ሰዓት እቲስ ሕክምና በጠሎንስ ኤኩቫለንት ናብ ነርስ ዝተፀጋግዐ ሕክምና እዩ። ትምህርትስ ኣብኡ ዋህቦም ነይሩ ተመሊሶም መፂኦም ካብ ሓይልታት። ሕጂ እዛ ጓል ሄሞሮድዮም ዝተሳቀየት ቴንዳ ይብልናን ፅላል እዩ ኣብ ዝኾነ ዳስ ብስርዓት ሄሞሮድዮስ ኣብኡ ተገይሩላ ተምሃሮ እንዳረኣይዋ ሕጂ እቲ ምስተሳቀእካሲ ክሳብ ክንደይ ትደፍር ኣብኡ ድረኣየካ። ግን በታ ዝነበረት ኣቑሑት ሄሞሮድዮ ተገይሩላ ፅንሕ ኢላ ሓንቲ ከምኡ ክትሓርስ መፀት ትቆልዓ ብከብዳ ሞይቱ ነቲ ጎሎ ሴሮም ኣውፅኦም ላ ቆልዓ ሳልሳይ ተመክሮ ሓደ ናይ ተጋድሎ ሓርነት ውድብ ኣብ ድርፎ ኤሌትሪክ እንዳበተኸ ከሎ እግሩ ኤሌትሪክ ሒዝዎ ድሓርቲ ጋንግሪን ዝበሃል ኣሎ ዝሞተ ሰብነት ካብ ብርኩ ንላዕሊ መፅ እዩ ይድይ እንዳደየበ ምስከደ እንድሕር ደይቦስ ክመውት እዩ። እንታይ ደኣ ገበር ቆረፅ እግሩ ብምንታይ ክቆረፅ ዋላ ሓንቲ መቆረፀ ዝበሃል ነገር ሳ ኣይነበረን ብዘለና ክንቆርፆ ኣለና ተዚ የለኹ መውት እዩ ልክዕ ከምታ ነታ ኣደ ደድሓንዋ ማለት እዩ ልክዕ ጨና ብምሉእ ትሩባ ባቑስ ቀዳማይ ዙርያ ካድር ኣለው እንዳ ዜና ድምሃሩ ካብኣቶም ናይ ብረት ሶምኪዶ ዝገለዶ ዝኻራ መቑረፂ ፍሩታ ድመስል እዚ ኩሉ ብገረወኛ ተጠጢቑስ እትወዲ ተቆሪፁ እግሩ ግን ብምሉእ እቲ ሰብ ኣብኡ ዝነበረ ብረሃፅ ብድኻም ክነገረካ ይክእልኒ ተዓፅምሲ ብዘይጠቅም ነገር ተሴራ ማለት እዩ ሴሮም ቆሪፆማ እቲ ወዲ ድሒኑ ክሳብ ሕጂ እንተ ሆላንድ እንተ ኖርዌይ ኣሎ ሰምዓኹ እንዛ ዘረባ ስለዚ ሲ ብዘለዎ እዩ ሰብ ድጋደል ድሰርሕ ነይሩ እምበር ትሕዝቶ ድበሃል ንዓና ኣይፀንሐናን ክሳብ ቁማል ብጣዕሚ ብዙሕ ቁማል እዩ ነይሩ ሰብሲ ብቁማል ዝኣክል ክልተ ስራኻ በዝን በዝን ትቐዶ እንድሕር ርዊሕ ስረ ዕድል ጌርካ ኣለካ ኮይኑ ንምንታይ ኢኻ ትቐዶ ነቶም ቁማል በዚ እቲኻ ኢድካ ንምውፃእ ስለዚ ንቁማል እንታይ ትገብር ሮገር ድበሃል ነይሩ ፈውስ ትኳን ንዕኡ ኢኻ ትገብረሉ ክዳውንትኻ ሕጂ ሱ ብቆርበት ኣትዩ ይምርዘካ ብከምኡ መንንጃይ ትስድሓዞ ሓደ መንግስቲ ድበሃል ናይ እንዳከቢድ ብረት ዘይርስዖ ኣይተሰውአ ንድሒኑ ግን ክሳብ ከምኡሲ ይኸይድ እቲ ሰብ ምክንያቱ ካልእ ኣመራፂ የብሉን ሕጂ ኣብቲ ቑሑት ድማ ኣቑሑት የብለይን እዚ ሲኢነ ኢልካ ትገድፎ ነገር ሲ የለን ክመውት እንድሕር ኮይኑ እቲ ሰብ ግድን ከተድሕኖ ኣለካ ብዝኾነ ዘለካ ነገር ጌርካ ክሳብ ባቑስ ብከምኡ ኢና ከይድና ከምዚ ኣቑሑት ዶ ገለዶ መምከኒ ኸ መምከኒ ዝበሃል ኣይነበረና ናብቲ ሰዓት እቲ ብምንታይ ይመክን ብስኳዴላ ድበሃላ ነረን መትሓዚ ዘለዎን ስሪንጋ ንመርፍእን ብኡ ኢና ንጥጥቆ ተጠጢቁ ንጥቀመሉ ክሳብ ምስ ሓብታ ኣበየና እታ ስሪንጋ ንወግአላ ሰብ ጨሪሳ ምስ ኣበየት ሽዑ ትጓዓፍ
0: ዋሕዲ ኣዝዩ ዋሕዲ ስለዝነበረ
1: የለን ኣይነበረና
0: ከመይ ነይሩ ቶም ተሓከምቲ ንገዛ ርእሶም ቶም ተሃሪሞም ወይ ሓሚሞም ዝመፁ ዝነበሩ ተጋደልቲ እቲ ሕፅረት እውን ንሶም ይርእዎ ስለ ዝነበሩ
1: ሕጂ ኣብ ሓደ መንእሰይ እዩ ኩሉ ሰብ ኣብቲ ሰዓት እትሲ ዕስራ ተገይሩ 22 25 ድበሃል ሲ ትሰምዖን ኢኻ ኩሉ መንእሰይ እዩ ንእሽተይ ስለ ዝኾነ ንኩሉ ነገር ናይ ምፅዋር ዓቕሚ ነይርዎ ፕላስ እምነት ነይሩ ኣብ ሕክምና እንተበፂሕናስ ከምዛ ዝበልኩካ ገይሮም ከድሕኑኒ እዮም ኢሉ ንድሕር ሓንሳብ ኣሚኑ ሲ ወላ ሓንቲ ሞራል እንተለዎ ብላዒልካ እዮ በልዐልካ ሕጂ መብዛሕትኡ ግዜ ሰብ ነታ ሕማም ከይተቐበለ ተሪፉ ሞራሉ እንተ ኣውዲቁ ክመውት ምዃኑስ ፍሉጥ እዩ ስለዚ ከምኡ ዓይነት ዝበሃል ነገር ኣይነበረን ናይ ብሓቂ ሞራል ነይርዎም ሕጉሳት ነይሮም ይድንግፁልካ እዮም ይተሓጋገዙና እዮም ድማ ሕጂ ወድስ ሓደ ድዩ ገለ እዮም ነይሮም ክልተ ብኣለም ዘካርያስን ኣንቀፅ ንብሎም እምበሪ መብዛሕትና ደቂ ኣንስትዮ ኢና ነርና ንሕና ሰለስተ ብላዕሊ ተወሲኽና እየን ተማሂርና ዝመፃና ቅድሜና ዝተዓለማ ግን ኣብ ሕክምና ኣጋር ተማሂረን መርፊ ምውጋእን ቁስሊ ምሕካምን ክኢለን ድፀንሓና ነረን ኣዋድድ
0: እቲ ውዳበ ከመይ እዩ ነይሩ ንኣብነት እቲ ሕክምና ዝበሃል ከም ኣሃዱ ኣብቲ ዝነበርከዮ ቦታ ማለት እዩ
1: ኣታ ሸዓ እዛ ክሳብ ባቁስ ዝነበረት ግዜ ኣብቲ ሓይልታት ኣጋር ሓኪም ድበሃል ኣሎ ኣብ ጋንታ ይሕዝ ሓይሊ ምስተመስረተ ናይ ሓይሊ ኢሉ ይቐውም በጠሎ ንክምስረት ከሎ በጠሎንታት ንባዕሉስ ከለና እየን ቆይመን ንሕና ክንኣቱ ከለናስ ሓይልታት ጥራሕ የን ነረን በጠሎ ንክቐውም ከሎ ሕጂ ሓኪም በጠሎ ንኢልካ ድማ ትቐውም ብርጌድ ክቐውም ከሎ ሓኪም ብርጌድ ኢልካ ትቐውም ክፍለ ሰራዊት ምስ ቆመ ሓኪም ክፍለ ሰራዊት ብከምኡ እንዳማዕበለ እዩ ከይዱ እምበር ኣጋር ሓኪም እዩ ጀሚሩ እቲ ዝገርመኒ ነገር ኣነ ሓይሊ ናይ ህዝባዊ ግንባር እንታይ እዩ ናይ ህዝባዊ ሓይልታት እውን እንተይልካ ንውዳበ እዩ ኩሉ ነገር ብውዳበ እዩ ድስራሕ ጉልበት ስለ ዘለካ ኣይኮነን ንኣብነት ካብ ባቑስ ንሕና ናብ ተዘዋወረ ጋንታ ክንከይድ ከለና ኣነ ዶክተር በርሀ ዝበልኩካ ናይ እንስሳ ሓኪም ክልተ ድማ ኣጋር ሓኪም ዛይዳ በራን ስውእቲ እያ እዚኣ ዙፋን ኣርኣያን ተመዲብና ማለት እዩ ክንደይ ከ ኣርባዕተ ሓለዋ ጋንታ ሂቦምና ስውእ እዮም ርእሶም ስውእ ታትዮስ ኤፍሬም መለስ ተስፋይ ወዲሕያ ንብሎ ሕጂ ቶም ሓለዋ ጋንታ ትጥቀመሎም ኢኻ ንምህሮም ኣብ ድኾነ ዓዲ ክንኣት ከለና ቁስሊ ምሕካም ሕግዙና ይስከሙልና ነቲ ንሕዞ ኣፋውስ ሓለዋ ጋንታ ናይ ብረት ዝዓጠቑ እዮም ኣርባዕቲኦም ዓዲ ዓዲ ስለ ንኸይድ ንሕና መሊሶም ዋላ ኩርምቲ ምስዳድ ምሂርና ንሕና ካልእ ክንሰርሕ ከለና እሶም ነቲ ይሰርሑ ማለት እዩ። ስለዚ ኣብቲ ኣወዳድባ ጉልበትካስ ተብዝሖ ኢኻ ባዕልኻ። ሕጂ ናይ ግድን እቲ ሓኪም ጥራሕ ይስራሕሰ ኣይበሃልን እዩ። ዋላ ውጉኣት ንባዕሎም ጎዝዕ ፀፉ ትብሎም ጎዝዕ ዓፅፉ፣ እቶም ዳሓን ዝኾኑ ዕንጨት ወፍሩ፣ ማይ የምፅውልካ፣ የቀባብሉካ ኸማን። ኣብቲ ናይ ሻድሻይ ወራር ምስ በፃሕና ክንሪኦ ኢና መብዛሕትኡ ብውጉኣት እዩ ተዓሚሙ። እምበር ቁፅርናስ 4 ኣይንመልእን ነርና እቶም ኣባላት ንበሃል ኣፍታ ቦታ ዝነበርና ክንዲምንታይ ማ እቲ ሰባት እንዳሓስካሲ እቲ ኣወዳድባ ድበሃል ውዳበ ትበሃል ናይ ህዝባዊ ግንባር ንኩሉ ነገር ተዕውተካሳ እያ ነራ። ሕጂ ኣብቲ ካብ ሽሙ ተበጊስካ እንተሪኢካዮስ ህዝባዊ ሰረት ዘለዎ ብነተሳትፎ ናይ ህዝቢ ድሰሰነ ውድብ እዩ። ሕጂ ሳንታይ ትጠቕመካ ህዝቢ እንድሕር ተሳቲፍዎ ኩሉ ግዜ ትዕወት ኢኻ። እዚአን ሒዝናየን ኣብ ሕቆና ተሰኪምናየን ንኸይዳፋውስ ንውጉእን ሕሙም ተጋዳላይን ጥራሕ ኣይኮና ንጥቀመለን። ህዝቢ ዝሓመመ ንሕክመለን። ሕጂ ኣብቲ ሰዓት እቲ 75 ወርሒ 8 ቢሉ ኸውንሲ ናይ ህዝቢ ተዘዋዋሪት ጋንታ ኢልካ ከተቐውም ምሕሳብ ንነብሱ እቲ ማእከላይ ዝበሃል ሕክምና ወላ ሓንቲ ነገር ዘይብሉ ከሎ ሰለስተ ጉጅለ ናይ ህዝባዊ ሕክምና እንዳዞርና ህዝቢ ንሕክም ወፂኢና። ኣነ ኣጋጣሚ ከበሳ በዝከርነ ሽም ደቂ ተሽም ይበፅሕኒ ብወገን ድርፎ ነይሮም ድበፅሖም በዓል ስው የማነ ፀጋይ በዓል ጓል መንቆሬስ ምሳና ስለ ዝነበረት ሽዑኡ ሰለስተ ጋንታሲ ብከምኡ ቆይምናስ ህዝቢ ንክንሕክም ከድና ምስቶም ሓለዋ ጋንታ ኮይና
0: ስለዚተንዝርካበን
1: ነገርሲ ህዝቢ ተመቂልዎ እዩ ዝኸይድ። ምክንያቱ ቃልሲ ናይ ህዝቢ እዩ ነይሩ። እቲ ህዝቢ ድማ ኣብ ዝኾነ ዝሓተትካዮ ነገር ይጥበስ፣ ኣብ ዝኾነ ዝሓተትካዮ ነገር የበርክት። ብተሳትፎ ናይ ህዝቢ እዩ ኸይዱ። ህዝባውነት ኣብኡ እዩ ዝግለፅ ማለት እዩ።
0: ምስቲ ዋሕድኸን እቲ ግዜ ናይ ስራሕ ነዊሕ ከም ዝነበረት
1: እዚ ሕጂ ብእግርካ ኢኻ ክሳብ ገለብ ምሕላብ ደብረ ሲና ኢና ንኸይድ። ካበይ ንብገስ? ካብ ፍልፍል ኢና ንብገስ። እቲ ኩሉ መገዲ ብእግሪ እዩ። እንተረኺብካ ብጀካ ኣብ ንግድዓኻ ኣድጊ ለሚንካ ካብ ህዝቢ ድማ ብኣድጊ ፅዒንካ ኢኻ ትኸይድ። ስለዚ ክሳብ ንምለስ ኣብ 2 ወርሒ ሓንሳብ ኢና ንፍልፍል ንመፅእ ፈውሲ ክንወስድ። እቲ ዝተረፈ ግዜ ግን ኮለል እንዳበልካ ዓዲ ዓዲ እንዳእተኻ ብድዋዓልካሉ ይተሓድረን ኢኻ። ኣፍኮርስ ናይ ፀላኢ ምስለያ ንገለን ስለ ዘሎ ኣብቲ ሓንቲ ዓዲ ትውዕል ኣብ ካልእ ዓዲ ሰጊርካ ተሓድር። ኣብዚ ተራእዮም ስለ ዝበሃል ኩሉ ግዜ ይስዕቡካ እዮም ማለት እዩ።
0: ኣብ ታዕሊም ካብ ምስ ወፃኽን እቶም ተሓከምቲ እውን ንገዛ ርእሶም ከምዚ ዝበልክዮ ከም ዝሕግዙ ትገብራ ነርክን። ናብ ሕክምና ደረጃ ናብ ሓካይም ደረጃ ተብፅሖም ነርኩም ማለት
1: ነቶም ውጉኣት ገሊኦም እንድሕር ናይ ስንክልና ኩነት ኣለዎም ኮይኑ ኣባላት ኮይኖም ዝተርፉ ነይሮም እዮም። እቶም ዝበዝሑ ግን ክሳብ ዘለዉ ይሕግዙካ ካብኣ ንሃደኦም ከዱ። ኣብ ሃደኦም ምስከዱ እውን ውጉእ እንድሕር ተወጊኡ ዝኾነ ተጋዳላይ ናይ ህዝባዊ ግንባር ሲ ሓደ ውጉእ ተወጊኡ ሲ ደምጠጠው ምባል ድዩ ከመይ ገይሩ ቀዳማይ ረድኤት ገብረሉ ኩሉ እዩ ዝመሃር ነይሩ። ጭራ ጥዕና ትበሃል ነራትና ብኣ ኣቢሉ ንኩሉ ቀዳማይ ረድኤት ዘይመሃር ተጋዳላይ ኣይነበረን።
0: ኩሉ ሲ ተሓጋገዝ እዩ
1: ተሓጋገዝ እዩ ብናቶም ተሓጋገዝ ጥራሕ ኢካ ክትወፃ ትኽእል።
0: ኣብ ከምቲ ጠቐስክለይ በዓል ብርሃነ ደብረፅን ብርሃነ ተኽለ ገላ ኣብነት እዮም ካብኡ ኣብቲ ምሳኹም ተሪፎም ድሓር
1: ሕጂ ሳቶም ኣብዚ ናይ ባፅዕ ኩነታት ቀዳም እቲ ናይ ባፅዕ ኩነታት ማለት እዩ ብብዝሒ ውጉእ ነይሩና ኣፀቢቆም ህሱያት ድማ ነይሮምና ሰብር ቀጠ ዝነበርናሉ እዩ ነዊሕ ዝፀንሑ ውጉኣትና ሳቶም እዮም። እሶም ሕጂ ምስ ሓወዩ ነዊሕ ምፅናሓብቲ ሕክምና ንባዕሉ ሲ ዳርጋ ሓካይም ተቐይሮም እዮም። ኣብኣ ከለዎ ኣጋር ሓኪም ኮይኖም ዳሓር ናብ እንዳስንን ናብ ገለን ዝተመደቡ እዮም።
0: ከመይ ነይሩ ሰብር ቀጠ ብሓፈሻ?
1: ሰብር ቀጠ ውድብ እዩ ነይሩ። ንኣብነት ከምዚ ዓድሀ ዓድለ እንዳበልናት ቦታታት ይመቃቐል እቶም ፎኪስ መውጋእቲ ዘለዎም ንበይኖም ምኾኑ ተወዲብ እዩ ዝሰርሕ ነይሩ።
0: ዝሓሸ ኩነታት ነይሩ
1: ሽዑ ዝሓሸ እዩ ኦኣር ነይሩና ብህድሞ ዝተሰርሐ ኦፐሬሽን ክፍሊ ናይ ውጉኣት ገዛውቲ ህድሞ ኮይኑ ኣቑሑትና ናይ መጥባሕቲ ቑሑት ተመሓይሹ ዓራት ነይርዎም ውጉኣትና ኣብ ሰብር ቀጠ 78 77 ፅቡቕ ዝተወደበ ሕክምና እዩ ነይሩ። ኣነስተዝያ ነይሩና መደንዘዝ ከይተረፈስ ነይሩ ዶክተር ስምኦንስ ሽዑ መደንዘዝ እሱ እዩ ነይሩ ካብ ከተማ መፅ እዩ
0: ስለዚ እቲ ምዕባለ ካብ 75 ክሳብ 78 ቅልጣፈ ነይሩ
1: ፀቢቁ ቀልጢፉ እዩ ማዕቢሉ ዳሕርቲ
0: ኣተኩሮ ተዋሂቦ ነይሩ ማለት
1: እዩ ኣተኩሮ ተዋሂብዎ ናይ ብሓቂ ድማ ኣቑሑት ንረክብ ነርና ዳሕርቲ ፅቡቕ ነገሩ ካብ ኣስመራ ብዙሕ ነገር ይዳቱ ነይሩ ሽዑ ውፍያት ደቂ ኣራዊት በብእዋኑ ኣቑሑት የምፁ ነይሮም ማለት እዩ
0: ዛዕበየ ብድሆ ቅድሚ ሰበር ቀጠ ምካድኩም እንታይ ነይሩ እቲ ዛዕበየ ብድሆ ንዓኺ ክትዝክርየን ከለኸ ሕጂ ሕፅረት መድሃኒት ነይሩ ከም ዝበልከዮ ሕፅረት መሳለጢያ ኩሉ ነገር ነይሩ እዩ እንታይ ነይሩ ዝኸበደ ክትዝክርየን ከለኸ ሕጂ
1: ኣብቲ ሰዓት እኳ ከቢድ ኢልካ ሕጂ ክትዛረበሉ ትኽእል ሲ ኣይኮነን ምናልባት ከመይ ኢሉ ሓሊፉ ሕጂ ንባዕለይ እውን ንግርመኒ እንድዩ ምክንያቱ ካብቲ መፃፃእኻ ጀሚርካ ሲ እቲ ክስገር ክእል ነይሩ ድዩ ኢልካ ንድሕርን ድሕሪት ተመሊስካ ሓሲብካ የጠራጠረካ እዩ ግን ኩሉ ፀገም እዩ ፀገም ዳ ብዙሕ ነይሩ ግን ትሰግሮ ኢኻ ንምንታይ እዩ ነቲ ካባኻ ድኸፍአ ኢኻ ትርኢ ኣብ መጨረሻ ድማ ዕላማ ሕጂ ኣነ ኣብ ታዕሊም ድረሳዕ ኩልካ ክትምሃር ምስኣተና ሲ ሓፈሻዊ ፖለቲካዊ ትምህርቲ ንተጋደልቲ ትብል መፅሓፍ ነይራ ኣብኣሲ ኣብ ሓንቲ ርእስቲ ናፅነት ማለት ባንዴራ ምስቃል ጥራሕ ኣይኮነን ትብል ነራ ሕጂ ኢኻ ተስተማቕሮ ንድሕሪት ተመሊስካ እንታይ ዳ ክንገብር ናፅነት ሞ ባንዴራካ ንድሕር ደሊኻስ ረኪብካስ እንታይ የድልየካ ምክንያቱ እቶም ተወዲቦም ድወፁ ይፈልጥዎ ኮኑ ንሕና ግን ስቂድና ኢና ወፂኢና ክሳብ ክንዲ ዕሙቕ ድበለ ፖለቲካዊ ፍልጠት ገለሳ ይነበረና ግን ምፅእ ምስ በልካ ጀሚርካ ስለ ትመሃር እንዳመተመሓይሽካ ትኸይድ ማለት እዩ ክሳብ ሕጂ እታ ባንዴራ ምስቃል ጥራይ ናፅነት ኣይኮነትን ትብል ሕጂ ይርደአካ ምክንያቱ እቲ ሓርነት ዝበሃል ሓርነታዊ ቃልሲ ማሕበራዊ ፍትሒ ዝበሃል ቃላት ማሕበራዊ ድሕነት ሶሻል ሴኪሪቲ እንድሕር ዘየረጋጊፅካ ሲ ናፅነት ባንዴራ ስለ ዝሰቐልካ ጥራሕ ናፀየ ክትብል ኣይትኽእልን ምስቲ ናይ ካልኦት ሃገራት ኣዛሚድካ ሽዑ ፖለቲካ እንዳተምሃርካ እንዳበሰልካ ምስከድካ ድማ እቲ ብድሆ ዝበሃል ነገር ሲ ከምዚ ቀሊል ዝሕለፍ ነገር እዩ ኢልካ ኢኻ ትሓስቡ
0: ስለዚ ኣብ ሓንጎልቲ ቀንዲ ስራሕ
1: እሳያ መጀመርያ ህዝባዊ ግንባር ስቅድምቲ ንዋትካ ሓንጎልካ እዮም ዝህግርዎ ኣነ ከምኡ እየ ድኣምን ቅድም ሓንጎል እዮም ድህግሩ ሓንጎልካ እንድሕር ተሃጊሩ ድማ እስኻ ኣብቲ መስመር ኣትኢኻ ኣለኻ ማለት እዩ ኣብ መስመር ተኣቲኻ ድማ ኩሉ ነገር
0: ፀገማ ይኩልነገር ገብርታል ለካዕ ዶክተር ንብርሃን

0: ደብረፅዮንን ንብርሃን ተክለን ብቴሌፎን ክንረክቦም ክንፍትን ኢና። ምክንያቱ ምስቲ ተመክሮኦም ቁርብ ከካፍልና ኣብ ስትድዮ እተ እትዮምና ክንረክቦም ኢና። ክሳብ ሽዑ ግን ሕፅረታት ኣዝዩ ይበዝሓካ፣ ግዜ ትስእን፣ ዋሓደ ሰብ እውን ኣለካ። ብኡ መጠን እቲ ኣብ ሕክምና ግን ፍሽለታት ብዙሕ ዶ ነይሩ ዘጋጥመኩም ወይስ ብገምጋም ክትርእዮን ከለኺ ከመይ ዝከረኪ? ምክንያቱ እቲ ሓደ ሕክምናዊ ስራሕ ብፍላይ ሕጂ ኮይና ክንሪኦም ከለና እቲ ዘድልዮ ጥንቃቐ ንእሽተይ ቁስሊ እውን ሓደ ሰብ ኣጋጢምዎ ኣብ ሕክምና ከመይ ዓይነት ጌርኩም ትሕክሙ ዝእዋን እዚ ንሪኦ ስለ ዘለና
1: ሕጂ ኣነ እሱ ክሪኦ ከለኹ ኣብ በረኻ ምንባርና እውን ዝጠቕመና ዝነበረ ኮይኑ ስምዐኒ። ምክንያቱ ኣብ ሆስፒታል ሆስፒታል ደምፆ ብዙሕ ባክቴርያ ቫይረስ ገለሉ ኣብኡ ኣብ በረኻ ኣብ ፅላል ኢኻ ደለኻ ኣብ ክፉት ኣየር ኢኻ መንእሰያት እዮም ኩሉ ውጉእ ስንእሽተ እዩ ሞራል ኣሎ እዚ ኩሉ ተደሚሩ ክሳብ ክንዲዚ ዝጋነን ነገር ነይሩና ኢለ ኣይ በታ ኣነ ድነበርክዋ ማለት እዩ። ካልእ ዘጋጠሞ ይፈልጥኒ በታ ኣነ ዝነበርክዋ ግን ወላ ሓንቲ ከምኡ ዓይነት ሽግር ኣይነበረን። ክመውት ናይ ግድን ኮይኑ እዩ ጥራሕ እዩ ሰብ ድመውት እምበር ኣብ ሕክምና ምስኣተዎ ብዝተኸኣለ እቲ እግሮም እንታይ ድዩ ድመስሊ ዋላ እዞም ሕጂ ተረፍ ደለዉ ነታ እግሪ ንኸይትቁረፅ ከማንሲ ክንደይ ኢኻ ተቃለስ። ኣብ ካልእ ንሰምዖ ነርና ኢና ከምዚ ራሽያ ስቂኢሎም እዮም ድቁርፁ ገለ ካብ ስመራ ድመፁ ከም እዮም ድብሉካ። ኣብዚ ግን ዋላ ተጠውዩ ዋላ ሓፂሩ ከንቲ ዝድኸው እንታኮ ጨማ ገይሩ ከመይ ገይሩ ይረግፅ ተወዲዕ ከምኣ ኢኻ ተሓስብ። ብዙሕ ሰብ እንተርኢካዮ ትእጋሩ እዚ ስደ ይቆርፀሉ ነይሮም እንታ ክገብረሉ ሒዝዋ ዋላ ዛኢድ ገለ ዝበሃለሉ ሕጂ ኣብቲ ሽዑ እዋን ግን ዋላ ክልተ ፃብዕቲ ትረፋ ይጠቕሙ የን ኢልካ ጥራሕ ኢካ ተሓስብ ንዓአን ኢኻ ትቃለስ ኣለን
0: ልካ ዶክተር። ስለዚ ኣብ ቴሌፎን ኣሎ ምስለኒ ብርሃነ ሎ ምርሓባ ብርሃነ ክልቲኹም ብርሃነ ብሓባር ክትህልዉ ተስፋ ንገብር ራይ ብርሃነ ደብረፅዮን ኣዝና ነመስግነካ። ከምዚ ዶክተር ኣለም ክትጠቕሰ ፀንሐት ክትከታተለውን ፀኒሕካ ትኸውን እስከ ቅርብ ምልስ ኢልካ ከመይ ነይሩ ኩነታት ኣብኡ ትሕክምና ከመይ ፀኒሕካ ስኻ ኣብኡ ንሕክምና ምስከድካ ቅድሚ ሓኪም ምዃንካ ምስቲ ዘጋጠመካ ኩነታት ከመይ ነይሩ ሕክምና ከመይ ትዝክሮ ተፃዕሪ ናይቶም ሓካይ ገለክሉ ነገር
2: ቀዳምለት ነዚ ዕድል ዝምሃብኩም ብጣዕሚ ለመስግን መቸስ እቲ ታርእስቲ እያ ታርእስቲ ናይ እዛ ቅያ ኣስጡም መስረዕ ትብል እሱ እቲ ዕላማ እዚ ድማ ኣብዝያ ሕትምታሪታት እዚኣ ምምፁ ናይ ድርዓለም ብጣዕሚ ያን ዝመስግን። ምክንያቱ ኣነ ኣብ ክልቲኤ ተዋስአ ኣብ ውጉእ ኮይነ ተዋስአ እንደገና ድማ ሓኪም ኮይነ ሕጂ ይኸይድ ኣለኹ ማለት እዩ። ዝኾነ እቲ ኣብቲ ቅድም ዝነበረ ውጉኣት ከለና ብጣዕሚ እቲ ሓኪም ዝበሃል ዓብዪ ፀር እዩ ነይርዎ። ጠቕሶም እንተኮይኑ ድማ ብሓሙሽተ ነገራት እዩ መደብ ሒዙ ዝኸይድ ነይሩ። ሓደ ከም ፖርሴብ ሒዙ ሓኪም ኮይኑ ይኸይድ፣ ካልኣይ ከም መጋባይ ኮይኑ ይኸይድ። ሙሉ እቲ ውጉእ ድረሲን ኣብ ድረሲን ውዒሉ ኣብ ምግብና ኣብ ጣይታ ምስንካት ኣብ ማእቶት ገዛ ምስራሕ ኣብ ኩሉ ዚአንሲ ኣርባዕተን ዕጥቂ ዓጢቆ እዩ ዝኸይድ ነይሩ። ኣብ ርእሲኡ ድሉው ንኩናት ድማ ብረት እዩ ዝኸይድ ነይሩ። እዚ ሲ ክትሪኦ ከለና ሓጂ ከም ዶክተር ኣለም ዝበለቶ ናይ ባሓቂ ከቢድ ክትገልፆ ነርና ዜና ከምኡ ኢኻ ትብል ኣብቲ ዝነበረቶ ዶክተር ኣለም ኣብ ዝተበርቀፀና ተራኺብና ውግእ ከለኹ መቸስ እዚ ሕጂ ከመደሲና ንዛረበ ዘለና በርከምቲ ኣይኮነን። ንኣብነት ሕጂ ኣነ ከም ሓቂ ስዑ ግዜ በዓልቲ ቤተይ ኣይነበረትን በዓልቲ ቤተ ኣይነበረትን ግን ኣብዚ ሕጂ በዓልቲ ቤተ እያ ተወጊኣ መፂ ኣብቲ ግዜቲ ኢዳ ኣብ መላጉባኣ ተመንጢላ ንእሽተይ ስጋ እዩ ተሪፍዋ ነይሩ። ሕጂ ዶክተር ኣፈወርቂ ርእዋ ምስ ዶክተር ኣለም ሞዝያስ ምቁራጥ ሓይሽ ገልመኒ ኢሉ ዶክተር ኣፈወርቂ ላ እዚኣ ኣነ ክፍትነላ እየ እዚኣ ክሳብ ክኮና ሂወት ክትሰቁዕ ኣለዋ ኢላ ምስተዛረበ ተሰማሚዖም ገዲፎማ። ሕጂ እንተትሪኣ ሂወት ኣለቢሳ ኢዳ ገይራ ሕጂ እቲ ቅያሲ ስጋብ ክንደየናይ ከም ኣተሓሳስባ ክእለት ነይሩ ሽዑ ግዜ ድማ ኣብቲ ግዜ ዝመፅሉ ዓ ዶክተር ኣለም ድማ ሽዑ ዳርጋቲ ኩናት ወቕዑ ነሩ ናይ ባጢዕ ኩነታት ነይሩ ብድሕሪ ናይ ዓጣይሕ ኩነታት መፅኡ እቲ ዘገርም ድሕርካ ክዛረቡ ተሸጋሪ እዩ ነይሩ ከምኡ ድማ ዶክተር ኣለም ፈልጦ ትኸውን ዝዝክሮ ብዙሓት ውጋት ዝክራይ ትኽእልኒካ ግን ኣንጎሶም ዝበሃል ነርና ፓራላይ ንብሓቂ ሞራል ዘግብር ፓራላይ ነርና ንኩሉ ሰብ ኣብኡ ዘሎ ኣብቲ ገዛ ብዛዕባኡ ሞራል ጌርካ ትኸደሉ ተዋሂድካ ትኸደሉ እንታይ ይገብሩ ነይሮም መስለካ ሓንቲ ካብታ ክትቕሳ ዝኽእል እዚ ሓሙሽተ ነገራት ዝጠቀስኮን ንሶም ድማ ኢድካ እንድሕተሃሪምካ በዓል ብርሃነ ዝበሃል ነይሩ እዚ ብርሃነ ሽማቁ ካዝረስያዮ ተስፋ ማርያም ዝበሃል ነይሩ ወዲ ፍሳይ ብልዎ ሓደ ኢዶም እዮም ነይሮም ክልትዮም ሲ በቢ ሓደ ኢዶም ነታ ድሬሲንሴት ሒዞም ካብቲ ዓራት ናብቲ ሓንቲ ዓራት ይድግፉ ነይሮም ክትሪኦም ከለካ ገሊኦም ውጋኣት ድማ እንደገና ነቶም ዕውራት ድዮም ነቶም ቁር ዝንቀሳቀሱ ድዮም ተሓጋጊዞም ይኸዱ ሽንቲ በዓላቶም ደገ በዓላቶም ይውሕፉ ነይሮም ተባሂልካ እየ ዝኸይድ ነይሩ ናይባሓቂ ከምዚ ምውህሃድ እዚ ስጡም መስርዕ ኣብዛ ግዜ እዚኣ ከምኡ ምዝራብ ናይ ባሓቂ ኣነ ዘደንቃ
0: ያቀኒልና ብርሃነ ደብረፅን ኣዝና ንመስግነካ እቲ ተመክሮ ኣዝዩ ሰፊሕ እዩ በቢ መዳዩ ብካሊእ መንገዲ እውን ክንድህንስሶ ዘለና ኮይኑ ስማዓኒ ንብርሃነ ተክለ እንተዳ ረኪብካና ፅቡቅ ነይሩ ርሕስ በዓል ናፅነት ንምንኤልካ ብርሃነ ኣለካ ዶ ሎ ብርሃነ ከመይ ውዒልካ ግርም ንስኻ እውን ልክዕ ከም ብርሃነ ደብረፅን ኣብቲ ሕክምና ተወጊእካ ምስ መፀካ ኣብኡ ድሕሪኢኻ ናብ ሕክምና ተሰጋጊርካ ከመይ ነይሩ እንታይ ትዝክር ኣብቲ እዋንቲ
3: መጀመርያ እንኳዕ ዝዕድል ርሑስ በዓል ናፅነት ንኩሉ ምስ ሓይልታቱ ኣነ እንታይ ክብለካ ዘለየ ሕክምና ክንብል ከለና ሜትራሊ ከምዚኣ ሕጂ ንሪኣ ዘለና ሕጂ እንታይ ክብለካ ዘለየ ሕክምና ክንብል ከለና ሓንቲ ከምዚ ተቐሳ ዝፀንሐ ጥራይ ፎርሴፕ መስለና ኸውን ኣባላት እዞም ሓካይም እዚኦም ሓንሳብ ኢንጂነራት እዮም መጋቦ እዮም ከሸንቲ እዮም ነዳቆ እዮም ፈለፂ ዕንጨይቲ እዮም እንታይ ዘይገብሩ ልዕሊ ኩሉ ከዓ ተዋጋኣት እዮም ክንደይ ዶክተራት እዮም ተሰዊኦምና ኣብ ገዚ ትሪኦኻ ውህደት ናይ ሕክምና ግን ንሕና ኣብ ምዝላቕ ተሃሪምና ክንኣቱ ከለና ሕክምና ሓንቲ ኣይነበሮን ጎዚ ሓፂብ እዮም ዝገብሩ ነይሮም ምግቢ ወድቁ ነይሮም ትፈለጥ ኢኻ ሙሉእ ለይቲ ክጠብሑ ይሓድሩ ንግሆ ከዓኒ መግቢ የለን ክሕክሙካ ይውዕሉ ምክንያቱ ኩናት ይወሰደ ይውሰድ ወርሒ ይወስድ ክልተ ቀነ ወስድ ሰለስተ ቀነት ሕክምና ግን እፎይታ ዘይብሉ ስራሕ እዩ ፈልጥ ያ ምክንያቱ ገሊኡ ዓፅሚ ስበር ንጉሕ እዋን ኢካ ትፀንሕ ስጋብ ትፅግን ትራክሽን ትስሕብ ገሎ ኸውን ፓራላይ ዝኸውን ርእሱ ህረም ሓደ ጎኑ ይለምስ እዚ ኩሉ እዚ መን እዩ ዝገብሮ ተኣባል ንሸጥ ከዓ ሓለዋ ወፅእ በቲ ከዓ ይጠብሕ በቲ ከዓ መንደቕ ይነድቕ ኣንደርግራውንድ ነፋሪት መፅያ ካይተሃርመና ከዓኒ ኣንደርግራውንድ ይሰርሕ መን ሰርሕ ባዕሉ ሕጂ ካብ ደስ ይሓቐካ ነገር መጋቦ ውዒሎም ስረሕ ውዒሎም ምሳኻ መግቢ ገለ ተይልካዮምሲ ወዲቑ ወዲቕካ ኣለካ ይበሃል ናይ ገርምካ ስፔሻል ላይ ንፍሉይ ክወሃብ ከሎ ኣባል ሕክምና ቅድሚ ውጉእ በሊዑ ኣይፈልጥን ኣብ መንጎ ሕክምናን ውጉኣትን ኣባላትን ልክዕ ከምቲ ውድብ ዝኣምነሉ ኣብ ነቐፌታ ነፍሲ ነቐፌታ ዝተመስረተ ዝምድና እዩ ነይሩ ወርሓዊ ወርሒ ወርሒ ኣኼባ ንገብር ነርና ይገብሩልና እቲ ዝምልከቶ ሓላፊ ብሓንሳብ ይግበር ጉድለት እንተልዩ እዚ ጉድለት ንብል ሕማቕ እንተልዩ ድማ እዚንእዚንእዚንእዚን ይበሃል ብሓደ ፅቡቕ ሃርሞኒ በቃ ብፃይነት ዝበሃል ብግብሪ ንርኢ ሕጂ ኩናት ትወስድ ሞ ሕክምና ግን ሽዱሽተ ወርሒ ኣይዕርፍን ከምኡ ኢሉ ይሰርሕ ኩናት ትመፅእ ይድረብ ብሓደ ኸይድ ኩናት ትመፅእ ይድረብ ስምዓኒ ኣይካይሎም እዞም ካልኦት ሓካይማ መስመራት ዘለዉ ካይፀልኡኒ ሎም ኣብ ሓንቲ ወርዲ ሓምሳ ተሒዞም በዚሖምና ብልካ ኮኑ ሽዑ ግን ሓሙሽተ ሚእቲ ሒዞም ሓድሩ ነይሮም ሓሙሽተ ሚእቲ ክልተ ከር ሒዞም ሓድሩ ነይሮም ከምኡ ዓይነት ተወፋይነት ነበር ኤበር ኣይድገምን ከመ ሕጂ እዞም በዓል ኣለም ከዓ እንታይ ሞ ኩሎም ደሚርካ ማለት እዩ ከምቲ ክገልፆ ፀንሐት ካብ ባሕር ባራ ህ ግንባሩ ግንባሩ ጥርሑ ከሎ ካብቶም መስረቲ ሕክምና እዚ ንክበፅሕ እዚ ሕክምና እዚ ዓብዪ ግደ ዝተፃወተት እያ ነብሳ ዘማዕበለት ከኣኒ ከምዚ እዩ ሕጂ ሕክምና እንታይ መስለካ ይተሓዘለይ ብከምዚ ነንእሽተይ ተዛሪብካ ክትውደኦ የ እንተልካ ቁርባ ብጌጋ ካይንወድቕ ዓብዪ መደብ ሒዝኩም ንከምዚ ስራሕ እዚ ነዚ ተመክሮ እዚ ነዚ ሳይ መደብ ተዝወሃቦ ደስ
0: ምበለኒ ፅቡቅ ትርኢታ እያ ብርሃነ ኣዝና ነመስግነካ ልክዕ ልክዕ ዘረባእያ ኣብቲ ምእተው እውን ክብሎ ፈቲነ ነረ ብርሃነ ተክላ ኣዝና ነመስግነካ ይቀኒልና ምስቲ ዘለና ሕፅረት ትንክፍ ትንክፍ ኢና ነብሎ ዘለና ምስ ዶክተር ኣለም ኩሉ ነገር እውን ክንውድኦ ኣይ ንክእልን ኢና ከነዕልልን ከለና ብዛዕባ ዚ ክንዛረብ ብዛዕባ ዚ ክንዛረብ ኢልና ነርና ኣንትኦ ግን ክነርክበሉ ኣይ ንክእልኒ ኢና ፍሉጥ ነገር እዩ ብርሃነ ደብረፅን ከምኡ ብርሃነ ተክለ ኣዝና ነመስግነኩም ይቀኒልና ካል ግዜ ከምዝበልከ ኣስፋ ዓቢልና ክንዛረበሉኩም ፍትን ኢና ርሑስ በዓል ዶክተር እቲ ጉዳይ ኣዝዩ ኣይተንከፍናየ ንደለና ሰፊዕ እቲ ግዜና ሓሙሽተ ደቂቅ ገለያ ተሪፋትና ዘላ ብዛዕባ ግንባር ግንዳዕ ዶ ክንዛረብ ብዛዕባ ሻርሻይ ወራር ዶ ክንዛረብ ሓንቲ የን ምረፅ ሞ ፅመቕልና በሊ ኣብ ሻድሻይ ወራር ከመይ ነይሩ ግንዳዕ ከመይ
1: ሻድሻይ ወራር ብጣዕሚ ካብቲ ሻድሻይ ወራር መፂኡ ድፃዓርናዮ ሲ ቅድሚ ምምፅኡ ድፃዓርናዮ ንበዝሕ ኣብቲ ሕክምና ሲ ቅድሚኡ መዓት ነፋሪት ደብዳብ ነይሩ ዓንበርበብ ስለ ዝነበርና ማስክ ምስራሕ ናይ ቀመማዊ ኩናት ተባሂሉ ዳርጋ ቀትሪ ሙሉእ መዓልቲ ተሓቢእካ ውዒልካ መዓልትታት ምሸት መፂእካ ኢኻ ኩሉ ነገር ትሰርሕ ውጓኣትካ ሒዝካ ተሃድምካ ኣብቲ ሕክምና ኣፃዓሪ እዩ ነይሩ እቲ ኩናት ምስ መፀ ከማንሕሸና እቲ ስራሕ ሲ ተለሚዱ እቲ ምውፋር ተሪፉ ውጓኣትካ ትሕክም ከም ሰብካ ግን ቅድሚ እቲ ኩናት ተወዲብና ኢና ሕጂ ኣነ እታ ጋንታ 24 ትበሃል ኣብ ዶመን እግሪ ኢድን ዝተሃርሙ ተሓዝ ተባሂሉ እታ ኣነ ዝነበርኳ ጋንታ 15 ድማ ክሳብ ሕጂ ደይተፈንጠሐት ጋንታ ማሕበር ስለ ዘለና ክሳብ ሕጂ ኣይተፈንጣሕና ንበርባዓና ኣለና ዝተሰውአ ተሰውዩ ዝተረፈ ተሪፉ ማለት እዩ እታ ጋንታ እቲኣ ፍልይቲ ጋንታ እያ ሻድሻይ ወራር እቲ ዝኸበደ ማህረምቲ ርእስን ኣፍ ልብን ሒዝና ግን ቅድሚ እቲ ሻድሻይ ወራር ምጅማሩ እንታይ ጌርና ሓኪም ጥራሕ በይኑ ክውድኦ ድኽእል ነገር ስለ ዘየለ ካብቶም ኣባላት ሰለስተ ኣይቪካ ትዳውን ዝገብሩ ቪን እንተተሳእነስ ጠቢሖም ካኑላደእትዉ ሰለስተ ቸስት መፂኡ ደም መሊኡ ኣየር መሊኡ ድመፀ ቸስት ታብ ገይሮም ባዕሎም ንሕሙም ሲ ትንፋስ ዝሰቁዑ
0: ኣባላት እዮም እዚኦም
1: ኣባላት ኣገርሓካ እዮም
0: ኣገርሓካ እዮም
1: ነግረካ ኣለኩ በይኑ ሓኪም ሲ ክገብሮ ዝኽእል ተኣምር የለን ከምኡ ጌርና ስለ ዝወደብና እዮም ገሊኦም ድማ ዝቕበሉ እስክሪን ገይሮም ንኦኣር ድኸይድ ቀልጢፎም ነቲ ሓኪም ደፍልጡ ሕጂ ኣበ ወዳድባ እንድሕር ተቢዕካን ነፊዕካን ስራሕ ወላ ሓንቲ ትርጉም የብሉን ትርጉም የብሉን ርእሱ ዝተሃርመ ድማ ባዕልኻ ተሽኖ ባዕልኻ ተብልዖ ባዕልኻ ነብሱ ተሓፅቦ መዓልታዊ ዝግበር ነገር እዩ ኣርበዓ ርእሶም ዝተሃርሙ ነይሮም ናፍቲ ሰዓት እቲ ኣርበዓ ማለት ሲ ኣርበዓ ክሪስታሊን ፔኒስሊን ዝወስዱ ማለት እዩ እቶም ኣባላት ከ ንባዕልና ኣርበዓ ኢና ገሊኡ ዕንጨቲ ክወፍር እዩ ገሊኡ መጋባይ ክኸውን እዩ ገሊኡ ድሬሲንግ ክገብር እዩ ኣብ ምንታይ ከም ትምቀል ጨንቀካ ግን ውጓኣትና ኣብ ዘለውልዮም ምስጋና ብፀሓዮም ብውጓኣትና ግን ኩሉ ነገር ንብድኾ ነርና ምክንያቱ ሓደ ሓኪም ፎርሴፕስ ጥራሕ ሒዙ ኣብ ክልተ ሰለስተ ተማቂሉ ገሊኦም ጎዚ ቆርፁ ገሊኦም ጎዚ ዓፅፉ ገሊኦም መፂኦም የቀባብሉካ ገሊኦም ምግቢ ዕድሉልካ ብከምኡ ኢና ንሓልፎ እምበር ኣባል ጥራሕ ሰሪሑ ኣብ ድበፅሖ የብሉን ሓኪም ንበይኑ ሰሪሑ ብድበፅሖ የብሉን ኣባላትካ ከመይ ጌርካ ወዲብካ ተስርሕ እያ ሕጂ ዘሴም ኣብታ ናይ ግንባር ጊንዳዕ ዝነውሐት 8 ወርሒ ሙሉእ ባፅዕ ዝተታሕዘትሉ መዓልቲ ድጀመርና ክሳብ ናይ ጊንዳዕ ምርብራብ ድውዳእ ሲ ኣብ ቅድሚት ኢና ነርና ብጣዕሚ ከቢድ ስራሕ እዩ ነሩ ዋላ ናይ ናዶም እውን ነሩ እንድዩ ናይ ናዶ ቀልጢፍ እዩ ተወዲዩ ናይ ናቕፋ ምርብራብ ናይ ጊንዳዕ ግን ብሉፃት ዝኸፈልናሉ መሊሱ እዚ ዘይንፈልጦ ዌልካም ድበሃል ከማን ክሳብ ድፍለጥ ከመይ ድበሉ ብሉፃት ተጋደል ተወሲዱልና እዩ እቲ ሕማም ሳ ኣይተፈልጠን መጀመርያ ረስ ንገብሩ ቅርጥና ትገብሩ ዓሶ ኢልካ ናይ ዓሶ ትቦሞ ዋላ ሓንቲ ዘይሰርሕ ብከምኡ ከይተረፈ ዝተሰውኡና ነይሮም ኣብኣ ድማ ታንክስ ነተን ኣብታ ሸዓ ኣትኣ ሕክምና በጠሎ ንክምሃሩ ዝመፁ ካብ ሰራዊት ዝወረዱ ነይሮም ንዕኦም ሒዝና 8900 ውጓት እዮም ነይሮም ኣብ ሓንቲ ሩባ ሕዳይ ትበሃል 8900ስ ብሓደ ሓኪም ብዘይጠቕሙ ውሕዳት ኣባላት ክብዳህ ኣይክእልን እዩ ከምዛ ዝብለካ ግን ኣብ ኩሉ ነገርና ውጓኣትና ተሳተፍቲ እዩ ተሳተፍቲ ነይሮም ዓዊቶምና እዮም ዋላ ንሕና ሰሪሕና ኣሎም ንተዓወት እምበር እሶም ድማ ዝያዳ ዓውታት እዮም ነብሶም ሕግዙ ንዓና ሕግዙና ከይበልዐ ውዒሉ ኢሎም ምስከፉልና ብጃኹም ኣቑርስዎ ብጃኹም ምስሕዎ ኢሎም ዝስከፉልና ውጓኣት እዮም ነይሮም
0: ምናልባት ንዘውዲ ኣስፋ እውን ላልምባ ክትገልፀልና ክትፍትን ኣብ ቴሌፎን ክንረኽባ ኢና ክሳብ ቴሌፎን ተኣቱ ዘውዲ ኣብ ኩናት ከምዚ ክጠቕሶ ዝፀንሐ ብርሃነ እውን እቲ ኣባላትኩም ኣብ ኩናት ዝኸድሉ እዋን ሰብ ኣብ ስራሕ ከለኹም ውን ኣጋጢሙኩም ነይሩ
1: ሻድሻይ ወራት ልክዕ እታ ዝተጀመረትላ መዓልቲ ሸዓ እዮም ውጓኣት መፂኦሙና ክሳብ ሕጂ ብሂወት ዘሎ ሻግራይ ካልኦት እውን መፂኦሙና ውጓኣት ርእሶም ዝተሃርሙ ገለ ሽዑ ናይ ርእሲ ስለ ዝነበርና ንሕና ንሕና ብኦፕሬሽን ክፍሊ ከለና እቶም ሓካይ ማለት እዩ ብምልኦም ኣባላትና ስከቲቶም ታሳልሳይ ግንባር ትበሃል ናይ ወጀባ ስለ ዝመፀት ብምሉኡ ክፍልታት ናይ ዓንበርበብ ናይ ሕሽክብ ከቲቱ ንሕና ይፈለጥረን ንጉሆ ምስ ወግሐላ ሓንቲ ካብቶም ኣባላት ኣላ ሕጂ ልጋነሽ መፅያ ከምዚ ከምዚ ኮይኑ ትብለኒ ዋንታ ኮይኖም እንድዕ ከምዚ ከምዚ ተባሂሉስ ኩሎም ቶም ኣባላት ከይዶም እዩ ምንታይ ትገብር ኣለኹን እንታይ ክንገብር ዳ ክልተ ሰብ ኢና ተሪፍና ሽዑኡ ብምሉእና ቶ ኣርወዲእና ምስ ወፃእና ኩልና ናብ ምግብና ናብ ድሬሲንግ ናብ ገለ ተዋፊርና ድሕሪ ሳልስቲ ግን እቲ ኩነታት ቀልጢፉ ስለዝተመልሰ ተመሊሶምና ኣባላትና ሓደ ጥራሕ ተሰዊኡና መራሕ መስርዕ ካልኦት ኩሎም ብዳኣብ
0: ዓቀብ ኩሉ ኢኹም ተኣትዉ ነርኩም ሓካይም ከም ኣብ ኩሉ ሞያታት ተሳቲፉ ዝነበረ ተጋዳላይ ማለት እዩ
1: ኣነዚኣ ይሰርሕን እየ ትበሃል ነገር
0: የለ ዘውዲ መስመር ኣላ መስለኒ ሎ ሎ ክንረኽባ ክንፍትን ኢና ናይ ስፔሻላይዜሽን ነገር ከመይ ጀሚር
1: ኣብታ ሻድሻይ ወራር ስፔሻላይዜሽን ተባሂሉ ዘይኮነሲ ንስራሕ ክፀፍፍ ተባሂሉ እንዳ ርእሲ እንዳ ቸስት ንሕና ነርና እቶም ካልኦት ሶፍት ቲሹ ማለት ብስጋ ብስጋ ዝተሃርሙ ድሕዙ ሓንቲ ነይሮም ሓደ ድማ ናይ 24 ዝበሃሉ ናይ ኣብዶመንን ከብዱ ዝተሃርመ እግሩ ዝተሃርመ ኢዱ ዝተሃርመ ዝሕዙ ነይሮም ዳሓር ግን ኣብ 83 ንፅፈት ስራሕ ተባሂሉ እታ እንዳ ርእሲ ከም ዘላታ ኣነን ዶክተር ኣፍወርቅን ዘለናዮ ኣብ ዓራርብ ማለት እዩ 7 ዓመት ዳርጋብኡ ሰሪሐ እየ ቸስት ካርዲዮቫስኩላር ዝበሃል ናይ ልብን ናይ መትንታትን ናይ ኣፍ ልብን ድማ ዶክተር ሚካኤል ገብሪ ሂወት ዘለዎ እንዳ ዓፅሚ ዝበሃል ዶክተር ሃይሎም ህፁን ዘለዎ ሜዲካል ድማ ሜዲካል ማለት እዩ
0: ከምኡ
1: ተመቓቂሉ ናይ ብሓቂ ፅፉፍ ዝኾነ ኣገልግሎት ይወሃብ ነይሩ ኣብ መንጎ ሕጂ ብዛ እንዳ ርእሲ እንዳሰራሕና ከለና 84 85 86 ሓደ ወዲ ስዊዝ ሓደ ድማ ፈረንሳዊ ኣብዘን ተኸታተልቲ 3 ዓመታት ኣቑሑትን ፍልጠትን ሒዞም መፂኦም ድማ ነዛ ናይ እዝኒ ፍንጫ ጎረሮ ኣብኡ ብዓራርብ ከለና ተጀሚራ ነዚ ኣቑሑትና ሒዝና ኢና ነስመራ ኣቲና ኣብ ኣስመራ ምስኣተና ድማ ናይ ፍንጫ ናይ እዝኒ ናይ ጎረሮ ዝበሃል ሕክምና ኣይነበረን ብግዜ ደርግ ሰብ እዝኑ እንተሓሚሙ ኣዲስ ኣበባ ብቦርድ ከይዱ እዩ ዝሕከም ነይሩ ስለዚ 91 ምፀ ምስ በልና ወርሒ 10 ነዛ ክፍሊ ቆይምና እያ ማለት እዩ
0: ጥቡቅ ዶክተር ዘውዲ ኣብ መስመር ኣላ መስለኒ ሎ ዘውዲ የቕሬታ ደንጊና ክንኸውን ኢና ብዙሕ ግዜ እውን ኣይ ክንህበክን ኢና ኣብ ግንባር ጊንዳዕ ነርኪኺ ከመይ ትዝክረዮ ሕፅር ኣቢልኪ ከመይ ነበረ ኩነታት እንታይ
2: እሺ መጀመርታ የቀኒልና ኣብዚ ክቡር ኣት ዶክተር ኣለማ ክፅቅም ክተረኽቡና ምቃልኩም መብዛሕለፈ ናይ ምእስነስ ግዜና ንሉ ዘለዉ ዝነበርና ንድሕሪ ተመሊስና ኩሉ ዘኪልኩምና ምስ ኣለም ካብ ንዊሕ ዓለም ዓመት ኢና ንፋለጥ ብቅረባ ሓለ ክሰርሕናሉ ግን ኣብ ዳስኣሽሽን ሰራዊት ነይሩ መጀመርታ ኣብሄካኖ ከም ሓኪም ክሰራዊት መዲባ ዛሓር ንሕዳይ ናባና ምስ መፀት ናይ 89 ዓመተ ምህረት ከምቲ ዓንፀይ ተቆሰቶ ምርብራብ ናይ ባፅ ናይ በዓሲ ንዳዕ ነይሩ ኣዝዩ ጭንኩር ስራሕ ነርና ብጣዕሚ እዚ ከምቲ ዝገለፀቶ 8 ሓደ ሓደ ግዜ ውልዕ ዝሓልፎ ጓኣት እዮም ነይሮና
4: እዚ ንኣለም እትዕርዮ ዘድንቆ ኣብ ስራሕ ኣወዳድ ብኣማን ዝልዋራ ኣዝያ ብልፅ እያ እዚ ንኩሉይቲ ውጋኣት ክነራግዝ ንሓድር ውጋኣት ኣረጊፍና እንደገና ከሶድቃ ክንሰድድ ንሓድር ዝሓ ወዲና እዳና ናይቶም ማኪና ዝመፅእ ክተራግዝ ሓድር ኣብ መወዳእቱ ኩሉ ወዲእካ እንደገና ምስ ወግሐ ናብ ስራሕ ዓለምትመስራሕና ንዋፍር ማለት እዩ እዚ ዶክተር ኣለም ኣብ ሁመዳክ ምዝግብ ንኖሰኮፍ ቁስሉ እንዳከፈተት ኣይናይ መጀመርያ ዘድልዩ ኣይናይ ክላይ ደረጃ ዘድ ኣይናይ ድሓር ክንግበረሉ ይግብኦ ምርኢታት ፅቡቅ ጌራ እዚያ ሙዕሙሉ ዝኮነ ናይ ወዳድባ ስራሕ ነሩ ብጣዕሚ እየ ዘድመቅክማል ካብኡ ወዲና ሳብ መፅሓፍ ክኣቱ ኣለምቲ ፅቡቅ ነገራ ፅቡቅ ናይ ስራሕ ባይታ እውን ትፈጥረልካ እያ እቲ ከቢድ ከቢድ መፅሓፊ እሳብ ፃዕሪ ኦፕሬሽን ኣትያ ትገብር ንዓካመሰይ ካልኦት ኣባላት እውን ነቲ ዝሰተ ተሎ ስኬጀ ዝወፅ ተሎ ካልእ ካልእ ተሎ ከዓ ከምኡ ጌራ ንተሓጋገዝ ከምኡ ሰርሒዛ ኣብዚ ትንስ ኣለም ዝሰራሕ ኩለን ግዜ ግን ብጣዕሚ ዝምቁራት ግዜን መሪርን ምቁርን ግዜ እዩ ኩሉ ይፅፎ ኣብሓፈሽ ኣብ ህዝባ ጉማ ዝበሃል ነገር ኣይሰርሕን እዩ ኣብ ማእከላይ ቦታ ከለና ሓደሓደ ግዜ ጎዝ የቆርፀካ ስጎዝ ስራሕ ከሉ ሓፂድካ ኣፀይንካ ኣምኪንካ ከም እንደገና ከምቲምስራሕ ትገብር እዚ ሲ እንታይ ዓይነት ወኒ ናይ ደሊ ነርና እንታይ ዓይነት ፍቅድ ሃገር ነይሩ ብጣዕሚ ዝገርመኒ ካልእ ከይነካካ ግን ዶክተር ኣለም ካብ ዘድምቃ ኣዝዩ ከዓ ምስ ኩሉ ናይ ጥዕና ፀገም ነይርዋ ኣዝማ ብስተእቲ ኣዝማ እየ ነረታ ሙሉእ ምሸት ሙሉእ ለይቲ መንስማ ፀገም ዘበላ ዋላ ምስናን ገዛእሽናውን ዓለምናይ ጠለና ነይሩ ላዕሊን ታሕትን ክብል ሓቢራ ድሓር እንደገና ቀቲ ስራሕ ሙሉባዕ ገደፊኣ ክትሪኣ ከለካ ከዓ ብጣዕሚ ጀርመን ከመይ ዓይነት ሰሚና ነርና ከመይ ዓይነት ሰብያ ነይረ ኣደም ንባዕላን ብተወሳኺ እውን ኣደም ፅቡቅ ናይ ምንባር ፍቅሪ ነይርዋ እዩ ንሕና ደኺምና ቻትረክባ ንእሽተ ግዜ ኮና ከቢልካ ኣብሬትካ ተሳኺዝካ ጥም ኣቢልካ ከም ድቃስ ጉድለይ ትፈጥቅ ሃገርካ ጌርካ እያ ትወስ እሳ ንእሽተይ ትረክበላ ግዜ ኣብ ምንባር እያ ትሓልፋ ሓደ ሓኪም ከዓ ከንብብ ኣለዎ ምክንያቱ ምስሳይ ምስ ኣዝዩ ከም ዓመት ንዓመት ካብ ግዜ ኖ ግዜ ማዕዳተመሓይሸ ስለ ዝመፅእ ብከምኡ ገራ ነቲ ፍልጠታት ማዕብል ነራ ስለዚ ምስ ኣለም ዝሰራሕ ኩለን ግዜ ብጣዕሚ ዘድንቆ ብጣዕሚ ሕጉስቲ ኣዝዩ ከዓ ድኒና ዕድመን ጥዕና ንሃፍቲ ካብቲ ናይ ቀደም ክንላዕሊ ከምትሰርሐልና ከምትሕጉስና ከዓ ኩሉና ንተኣመመልኪና
0: ይቀኒልና ዘውዲ ይቀኒልና እቲ ውልቃዊ ተመኩሮ ኣዝዩ ሰፊሕ ምኳኑ ንፈልጥ ኢና ንሕና እውን ኣብያትና እምበር ኣብኢና ክነድህብ ሓሲብና ነርና ግን ሓፈሻዊ ክንገብሮ ብናታ ምርጫ ስለዝኮነ እዩ ከም ዝበልከ ካሊእ ግዜ ኣብቲ ናታ ውልቃዊ ብዙሕ ንፈልጦ ነገር እውን ሰማዕናይ ነገር እውን ስለዘሎ ንሕና ተስፋ ንገብር ዶክተር ካሊእ ግዜ ከተዕልልና ግዜና ስለዝኣኸለ ዶክተር ኣብዚ ክንዛዝም ኢና እቲ ሕክምና ካብቲ ናብ ሜዳ ዳእተ ኩሉ ካብ 75 ክሳብ ናፅነት ዝነበረ 15-16 ዓመታት እቲ ሕክምና ዝተጓዕዞ ፅቡቅ ጌርኪ ፅቡቅ ስእሊ ሂብክና ኣለኺ ካልእ ግዜ ከዓ ኣስፊሕና ከነዕልል ተስፋ ንገብር ኣብ መወዳእታ እንቋዕ ሓጎሰኪ እንቋዕ ኣብቃዓና ክብለኪ ንፈቱ እንቋዕ ዝረኣየኪ ንስኽን ብፀትክን ኣዝና ነመስግነኪ ዶክተር ይቅኒልና ዝኸበርኩም ተከታተልቲ ናይ ሕጂ ትሕዝቶና ኣብዚ ዛዚምና ኣለና ምሳና ፅንሐት ዶክተር ኣለም ተኽሉ ስፔሻሊስት ሕክምና ኣፍንጫ እዝንንገረሮንያ እቲ ኣተኪርናሉ ዝፀንሕና ድማ ገለ ክፋል ናይ ሕክምና ተመክሮ ኣብ ግዜ ብረታዊ ቃልሲ እዩ ስለ ዝተከታተልኩምና ኣዝና ነመስግን ሰላም

0: ትእስሳር ንመራሕቲ መካየንን ኣባላት ፖሊስ ትራፊክን ኣብዚ ኣቐዲሙ ዝተላዕለ ኣርእስቲ ዘለዎም ትዕዝብቲ ንኸካፍሉና ኣዘራሪብናዮም ኣለና። ሰናይ ምክትታል።
1: ኣብ ግዜ ክረምቲ መብዛሕትኡ ግዜ ማይ ብምዃኑ ሓደ እቲ ርሕቐትካ ዘይምሕላው ምስቲ ማኸይን ማይ ኣሎ ጎማ ኣርገካ ክእል ፍሬኖ እውን ክኣብየካ ክእል ሕጂ እቲ ርሕቐትካ ዘይምሕላው ጥንቃቐ ዘይምግባር እዩ ዝያዳ ሓደጋ ዝፍፀም ዘሎ ኣብ ግዜ ክረማት ምስቲ ማይ ምህላው ብዓብዩ እቲ ኣእጋር ዝጥቀም ሰብ እውን ጥንቃቐ ይብሉን ሃንደበት እዩ ዝኣቱ ናተይ ቀዳምነት ኢሉ ኩሉ ግዜ ስለዚ ኣብቲ ንኸዶ መንገዲና ኣብቲ ንመርሐሉ ማኪና ጥንቃቐ እንተዘይጌርና እዚ ንሪኦ ዘለና ሓደጋታት ይበዛሕ ኣሎ። ስለዚ ኩሉ ግዜ ኣብቲ ንኸዶ ኣካይዳና ጥንቁቕ ኮይኑ ማለት ሰባት ኢና ሓደጋ ከዓ 50-50 እዩ እጂ ኩሉ ግዜ እቶም ኣእጋር ዘሎ ቀዳምነት ክንቦም ኣለና መራሕቲ ማካይን ኣብ ማኪና ከዓ ዲስታንስ ሓሊና ክንከይድ ከለና እቲ ዝበለፀ እዩ ሕጂ እቲ መካይንና ኩሉ ግዜ ሰርቪስ ዘይምግባር ዘይቲ ገለመለታት ፈሰና ክእር ፍሬኖ እዩ ኣብ ማይ ከዓ ኩሉ ግዜ ሸታሕታሕ ኣሎ።
2: ኣብ ግዜ ክረምትን ኣብ ግዜ ሓጋይን ክትሪኦ ከለኻ ኣለዎ ፍልሊ እንታይ እቲ ፍልሊ ኣብ ግዜ ክረምቲ ሓደ ዋላ መኪንኡ ከሎ ናይ ምህዋኽ ተሪዮ የርኢ እዩ ልክዕ ከምዚ ኣብ ነብሱ እቲ ማይ ዳሃርም ዘሎ ከምኡ ኮይኑ ግድዲ ስምዖ ኮይኑ ናሃር ገብር እዩ
3: ሕጂ ኣብቲ ናይ ምሽርታት ባህሪ ርሕቐትካ ዘይምሕላው ካልኣይ ኣብ ግዜ ማይ ኣብ ዝሃርመሉ ትራፊክ ዝናብ ስለ ዝሃርም ስለ ከም ሰቦም ክዕቕቡ ካብ ስራሕ ስለ ዝእለዩ ሰብ ነዚ ከም መኸወሊ ተጠቒሙ ነቲ ናህሪ ዝያዳ ጥቀመሉ ሕጂ እዚ ቀንዲ ጠንቂ ሓደጋ ድኾን ዘሎ ኩሉ ግዜ ልክዕ ከምቲ ኣብ ግዜ ሓጋይ ንኸዶ ፍጥነትና ሓሊና ትራፊክ ከም ዘሎ ነብስና ገቲ ኢና ንኸይድ እንተ ንኸውን ነርና እቲ ሓደጋ ኣይመጋጠመን ምክንያቱ እዚ ግን ተለጋጊብካ ተኸይድ ትፀንሕ ሃንደበት ቅድሚኻ ዘሎ ፍሬኖ ንዕኡ ዘጋጥሞ ንዓኻ ኣይረኣየካኒ እሱ ፍሬኖ ምስ ሓዘ እስኻ ልክዕ ምስኡ ኢኻ ትጋጮ ሕጂ ኩሉ ግዜ ርሕቐት ክሓሊኻ እንድሕር ፀኒሕካ ግን እቲ ድሕነት ይህሉ ማለት እዩ።
2: ናይ ምሽርታት ተኽእሎ ኣብ እዋን ሓጋይ ንድሕር ኮይኑ ንቁፅ ስለ ዝኾነ እቲ ሪፍሌክሽን ክገብር ከሎ ፅቡቕ ፍሕፍሕ ክገብር ከሎ ክሕዝ ይኽእል እዩ። ኣብቲ ናይ ክረምቲ ሰዓታት ግን ናይ ምሽርታት ተኽእሎ ኣለዎ ክሕዘልካ ይክእልኒ እዩ ካብቲ ክትሕዘልካ ዝግብኦ ናይ ሓጋይ እቲ ፍሬኖ ኣዝዩ ሸተት ኢሉ ከርክበካ ክእል እዩ። ስለዚ ኣብዚ ኣዝዩ ኣገዳሲ ጥንቃቐ ዘድልየሉ ሰዓታት እዩ።
0: ተሽከርከርቲ ብሓፈሻ ሰብ ኣጋር ከዓ ብፍላይ ዕለታዊ ንጥፈታቶም ኣብ ዘሰላስለሉ ግዜ ሃንደበት ማይ መውቃዕ ኣብ ዝኽሰተሉ ኣብ ምንቅስቓሳቶም ካብን ናብን ሸበድበድ ይብሉን ዘይንቡር ጥሕሰት ሕጊ ትራፊክን ይፍጽሙ። ኣብዚ ዘርእዮ እዚ ካብ ሓደጋ ንስክላ ክወፁ ምርኣይ ከዓ ልሙድ እዩ። ሕጊ ትራፊክ ብዝእዝዞ መሰረት ጎሲኻ ኣንፈትካ ናብ ዝሃበካ ምኻድ ካብቶም ከም ጠንቂ ሓደጋ ዝግለጹ እዮም።
1: ጥንቃቐ ክገብር ዘሎ ሰብ ማኪና እዩ ምክንያቱ ኣብቲ ሰዓት ብየማንካ ፀጋም ኣይትርዮን ኢኻ ምክንያቱ ሃፋ ናይ ኣየር ኣሎ ኣብ ማኪናኻ ድሜ ታኣሽ ምኾኑ ይዕበጥ ሕጂ ንዑ ጠሪካ ኣይትርዮን ኢኻ። ስለዚ ኩሉ ግዜ ኣብ ማይ ክሃርም ከሎ ጥንቃቐ ክትገብር መራሒ ማኪና እዩ። ሰብ ካብ ማይ ክሃድም ክብል ናብ መዕቐሊ ክሃድም ክብል እጎ ሸበድበት ስለ ዝብል ዝያዳ ሓደጋታት ትፍጠረ ከምዚ
2: ኣብዚ ናይ እዋን ክረምቲ ሓደ በዓል ተሽከርካሪ ቀስ ኢሉ ክኸይድ ክኽእል ኣለዎ ምክንያቱ ቤየን መፆ ሰብ ክሪኦ ይክእልኒ እቲ ማይ እናሃረመ እውን ሸበድበድ ኣሎ ኣጋር ካብ ሓደ ፅላል ደይብሉ ፀኒሑ ናብ ሓንቲ ማዕድዩ ድሕር ድርኢ ኣለ ኮይኑ ናፍታ ተፅልሎ እዩ ድርኢ እምበር የማን ፀጋም ድርኢሉ መገዲ የለን ኣብ ርእሲ እቲ ከዓ ቀስ ኢሉ ክሰግር ኣይክእልኒ ማይ ጥልቂ ስለ ዘሎ ክጎይ እዩ ልክዕ ምስታ ጉያ ግን በዚ መፂኡ ከዓ በዓል መኪና ክሃርሞ ክእል። ስለዚ ካብ ከምዚ ሓደ ሰብ ተጠንቂቑ ክኸይድ ኣለዎ ማይ ሃሪሙ ኢሉ ሸበርበር ክብል የብሉ ናብ ፅርግያ ርኢኻ ማይ እንድሕር ሃርም ኮይኑ ብእኡ ቦታኻ መሓዝ ድመስልዎ እውን የለን ሰብ መካይን ከዓኒ ልክዕ ከምቲ ኣጋር ሸበርበር ድብሎ ሸበርበር ክብሉ የብሎም ቀስ ኢሎም ክኸዱ ኣለዎም ድሕነት ናይቲ ሰብ ክሕልው ክኽእሉ ኣለዎም ቤትሮኻ ፀልሚትካ ከሎ ብማይ ክትመርሕ የብልካን ምራይ ክልእካ እዩ
1: ቀዳምነት ወላ ሃልዎም ክጥንቀቁ ኣለዎም።

ምክንያቱ ዝመፅእካ ኣይትፈልጥን ኢኻ። ሓደጋ ከዓ 50-50 እዩ። ኩሉ ነገር ናይ ማኪና በዓል ማኪና ጥራይ ኣይኮነን፣ ኣብ ኣጋር ዘሎ ጌጋታት እውን ዝያዳ። ግን ከም መራሒ ማኪና ኮይንካ እስኻ ሓላፍነት ስለ ዘለካ ስለዘይተዋፃእኻ ግዴታ እቲ መቕፃዕቲ ትገለን ኣብኻ ወርድ በኩሉ ግዜ ሃንደበት እቲ ዝመፅእ ኣብ ሓደጋ

0: ኣብ ነፍሲ ወከፍ ጎደና ዝርከብ ጽርግያታት ዝናብ ድሕሪ ምህራሙ ኣብ ሓደሓደ ቦታታት ልዕሊ ዓቐን ማይ ዝኾነሉን ገለን ከዓ ብኸፍ ኢሉ ዝዓቕረሉን ይርከብ። እዚ ንሰብ ኣጋርን ሰብ ብሽክለታን ንምሕላፍን ምስጋርን ኣጸጋሚ ኣብ ዝኾነሉም ሞት ብሓደሓደ ሰብ መካይን ዘይንቡር ኣካይዳ ማለት ፍጥነት ብምውሳኽ ኣብ ልዕሊ ሰብ ኣጋርን ብሽክለታን ምግንጫብ ከጋጥም ተዓዚምና ኣለና። ክንደይ ከኢና ኣብ ነፍስን ኣጋጢሙ ልዕሊ ዓቐን ክንሓርቕን ክንቁጥዓን ዝተገደድና
1: ናይ ማርሻ ቤት መገዲ እናክደ ከሎ ድግጭዎም ኣለው። ስለዚ ንምንታይ ቀስ ኢልካ ደይትኽ ኣብ እዋን ክረምትስ ህደይ ኢልካ ቀስ ኢልካ ፍሮይናኻ ከምቲ ናይ ክስታይ ክሰርሕ ስለ ዘይክእል ሰብ ኣሎ እንደ የለን ተጠንቂቕካ ደይትኸይ
2: ሓደ ካብቲ ስነ ምግባር እዩ። ንሓደ ፃዕዳ ክዳን ተኸዲኑ ፅሩይ ክዳን ተኸዲኑ ናብ ጉዳይ ድ ናብ ውራይ እንዳኸደ ከሎ ናብ ዝኾነ ናቱ መደባት ስራሕ እንዳኸደ ከሎ ካብ መደብ ስርሑ ክተሰናክሎ ከለካ ዝንባዕሉ ሓደ ዘይሓላፍነታዊ ሕጂ ኣብዚ ሕሊና ክንገብር ኣለና። ንሕና ሲ ንመን ንግጭብ ኣለና ኩሉ ግዜ ዝያዳ እንታይ ንብላ ኣለና? ኣብ ክረምቲ ቀስ ክንብል ኣለና ንብለና ኣብ ቀስ ኮይኑ ግጭቦን ኢና ናህሪ ጥራይ ደምፆ ዘሎ ዝክሉ
1: ንምንታይ ነቲ ሰብቲ ግጭቦ ናህርኻ ሓሊኻ ኣብ ማይ ዘለዎ ቦታ ቀሲድካ ክትከይድ ኣለካ። ካልኣይ ኣብ ማይ ብዙሕ ዝበለ ቦታ እንድሕራሉ ኮይኑ ምዝ ሕጂ ንመፃ ደለዋ መካይን ብኮምፒተርን ብኤሌክትሪክ እንደለዎ ኮምፒተራ ስለ ዘለዋ ማይካ እውን ኣብ ሞተር ኣትዩ ከበላሽውልካ ክእል እዩ። ስለዚ ኣብ እዋን ክረምቲ ደደይ ተጓዓዝካ ከማ ንሕሸካ ኣበይና ማይ ውሕጅ እናረኣኻዮ ብፍላይ ዋላ ኣብዚ ፅርግያ ይኹን ኣብ ገሊኡ ናይ ከባቢ ናይ ኣስመራ ማይ ልዕል ኢሉ ዓሚቑ ዝፀንሐሉ ኣሎ። ኣብ ሰዓት እዚ ሞተርካ ንምንታይ ኣብዚ ተእቱ ዝክስጋዕ ዝብለልካ ደይ ትፅበ ክሳብ ኣብ ሞተር ኣትዩ መካይን መብልሻውን ድመፀልካ ሰዓታት ኣሎ። ስለዚ ዝግ ምስ በለልካ ትማይ ቀሲልካ ትድብፃሕ ክትበፅሖ ትኽእል ኢኻ።

0: ከምቲ ካብ ሓሚም ክሕክምና ተኸናኺንካ ጥዕና ዝበሃል ውሽጣውን ደጋውን ኣቕሓ መኪና እውን ዕለታዊ ቅድሚ ምብጋስ ምራሕቲ መካይን ኣብ ተሽከርካሪት ዕቱብ ምቁፅፃር ከካይዱ ይግባእ። እዚ ምስ ዘይትግበር ሃንደበት ዝፍፀም ሓደጋ ጠንቂ ናይ ዘይምቁፅፃር ክኸውን ዝኽእል እዩ።
1: ሕጂ ኩሉ ግዜ ኣብ ማይ ንሃርም ዋይፐር ክባላሸወካ ክእል እዩ። መፅረግማይ ክባላሸ ስለ ዝኽእል ንድሕር ተባላሽካ ንድሕነትካ ክትብል ማይ ምስ ጎደፉ ክትቃሳቀስ
2: ልክዕ ከም ሰብ መጠን ኣብቲ ክትብገስ ከለካ እውን ከምቲ ራድያቶረ ማይ ርኢና ንብገስ፣ ዘይቲ ዓቐን ርኢና ንብገስ፣ ልክዕ እቲ መፅረግ ማይ እውን ኣብዚ ሰዓት እዚ ርኢናያ ክንብገስ ክንክእል ኣለና። ሰርሕን ደይሰርሕን
1: ኣብ ማይ ዝሃርመሉ ንድሕር ኣሎ ከዓ ብዝተኸኣለ ፅገና ክገብር እየ ዝላዎ እምበር መብዛሕትኡ ግዜ ተሪእኸ ሓደ ዋይፐር ገይሩ መፅረግ ማይ ገይሩ ከይ ትሪኦ ከምዚ ናወልበለ ውሽጢ ቤትሮ ገለ ካብ ከምዚ ክንድሕን ንድሕር ኮይና ሓደጋታት ክንቅንስ ንድሕር ኮይና ኩሉ ግዜ እቲ ዋና ማኪና እዩ ዝያዳ ሓላፍነት ተሰኪሙ ዝኸይድ።
2: ንድሕር ደይሰርሕ ኣሎ ኮይኑ ናይ ምርኣይ ተኽእሎካ ፀቢብ እዩ። ስለዚ ብኡ መጠን እውን እቲ መፅረግ ማይ ንድሕር ደይብልካ ኣቕፅዕካ ምዃኑ ክፈልጥ ክኽእል ኣለዎ መራሒ ተሽከርካሪ ነዚ ማሊኡ ንድሕር ከይዳ ኣለኹ። እንደገና ናህሪ ቆጢቡ ንድሕር ከይዳ ኣለ ኮይኑ ብኡ መጠን እቲ ሓደጋ ክቕንስ ክኽእል ማለት እዩ።

ኣብ ግዜ ክራማት ብዝሕ ዝናብ ከምቲ ክሳብ ዝነቅፅ ዕቋር ማይ ዝህሉ ሰብ ብሽክለታ ማይ ከይትንክፉ ክብሉ ተደራሪቦም ክሓልፉ ናብ ማእከል መስመር ፅርግያ ኣንፈቶም ክገብሩን ኣሰሮም ስሕባ ምካየን ካብ ምሕላፍ ክዓግቱን ብቐጻሊ ዝረኣዩ ኮይኖም ሸለሊልካ ዝሕለፉ ድማ እዮም። ኮይኑ ግን ዳሓናሎ እናበልካ ብሰንኪ ሸለልትነት ከቢድ ሳዕብን ከኽፍል ዝኽእል ምዃኑ ድማ ምግንዛብ የድሊ። ዝናብ ኣብ ዝሃርመሉ ብዝመስለካ መንገዲ ተቋጻጺርካ ትራፊክ የለን ኢልካ ጥሕሰት ሕጊ ምፍጻም ብዘይ መስመርካ ምኻድ ናብ ዝተኸልከለ ቦታ

0: ጥሒስካ ምሕላፍ ካብቲ ትዕዝብቲ ናይዞም ዘዘራርብናዮም ነይሩ።
1: ናብ ጫፍ ንድሕር መፂኻ እቲ በዓል መኪና እውን ክፀበዩ ንድሕር ፀይብዎ ናብቲ የማን ወገን ናይቲ ፅርግያ እዩ ክፅጋዕ ብኡ መጠን እቲ ሓደጋ ክመፅእ ክእል። ስለዚ እቲ በዓል መስመሩ ቀስ ኢሉ ተር ኢሎም በታ ትግብኦም ቦታ ንድሕር ከይዶም ግን ብኡ መጠን እቲ ሓደጋ ክቕንስ ይኽእል። ከምሽታ ስለ ዝኾነ ነዚታት ክንጥቀቀሉ ክንክእል ኣለና። ዋላ ትራፊክ የለን እንተበልካ ኣብ ዘፅለሉ ኮይኑ ታርጋ መዝጊብና ኣብ ኮምፒተር ኣለና ኮምፒተር ጌርና ፀዊዕና ደቂ ፀዕናዮም ሰባት ኣለዉ።
2: እስኻ ካ በዓልካ ትራፊክ ክትከውን ዘለካ ምክንያቱ ሕጊ ተኽቢርካ ይጥራይ ክበ እስኻ ሕጊ ተኽቢርካ ዝኾነ ነገር ክመፀካ ይክእልን ሕጊ ተራፊክ ተራፊክ የለን ኢልካ ኣጋጣሚ እቲ ሕብረተሰብና እውን ከምዝካል ኣይኮነ እበ በዚ ትጋገ ለካ ንድሕሪ ኢልካ ስራሕ ካለይ ትገብር ይብለካ ሕጂ ንዑ ትሕብሮ ከም ዘለካ ይርድኡ ማይ እንዳወቕዖ ከሎ ኣንታ ንዓባ ማኪና ተመፀ ክላ ይብለካ ሕጂ ንዓኻ እዩ እቲ ዝያዳ እስ ሕጊ ምኽባር ከ ንዓኻ እዩ ተራፊክ የለን ኢልካ ተራፊክ የለን ኢልካ ምስ ተጠወሓ ሓደጋ ካጋጥመካ ክእል ማኪና ትመፅእ ስለዘይ ትፈልጦ። ስለዚ እዚ ጥሕሰት ኣሎ ወላ ማይ ከይሃረሙ ዝጥሕሱ ሕጊ ኣለዉ
3: ኩሉ ግዜ ሓላፍነት ምስካ ማለት ኮይ ሕጂ ዝያዳ ትራፊክ ንመን እዩ ዝሕሉ እቲ ዘጋጥሚ ሓደጋ ንመን ጎድእ እንተኢልካ ቀዳምነት ንነፍስኻ እዩ ዝጎድእካ ንዓኻ ምክንያቱ እስኻ ኣብቲ ሓደጋ ተሳታፊ ስለ ዘለኻ ቀዳማይ ስኻ ተጎዲእኻ ኣለኻ። ካልኣይ ነቲ ስኻ ተስዕቦ ከዓ ንሃገርን ህዝብን ከዓ ብምንፁርካ ፀሊኻ ኣለኻ ማለት እዩ። ሕጂ ትራፊክ ኣሎን የለን ኢልካ ዘይኮንካ ብሓላፍነት ነብስኻ ተሰኪምካ እስኻ ሓላፍነት ክስማዓካ ኣለዎ ንባዕልኻስ ከም ትራፊክ ክትኮን ኣለካ ምክንያቱ ኣውቲስታ ኢኻ ተማሂርካ ኢኻ እቲ ተማሃርካ ብሕጊ ክትግብሮ ክትክእል ኣለካ ሓቐት ክሓሊኻን እንተኸድካ ዩ ዝያዳ ሳይ እምበር ትራፊክ 24 ሰዓት ኣይሕልወካን እዩ።
1: ስለዚ የለን ኢልካ ትሃድመሉ መገድታት የለን። ስለዚ ንነብስኻ እዩ ሕጂ ብክረምቲ ትጥሕስ ኣለኻ ኣብ ሓጋይ እውን ልክዕ ኸማ ክትጥሕስ ኢኻ ደይትርከበሉ መገዲ የለን። ዋላ ብ ክረምቲ ይኹን ኣብቲ ነፅለሉ ኮይና እውን ፅርግያና ንቆፃፀር ኢና ብኡ መጠን ከዓ ነቲ ድጠሓሰ ታርጉኡ መዝጊብና ኣብ ኮምፒተር ፀዊዕና ስጉምቲ ንወስደሎም ሰባት እውን ኣለዉ።

0: ኣብ መዛዘሚ መደብና ሰብ ኣጋርን መራሕቲ ተሽከርከርትን ውሑስ ዝኾነ ኣገባብ ክንጓዓዝ ጥንቃቐ ክነዘውትር ሓላፍነታውያን ብምዃን ንገዛ ርእስናን ሕብረተሰብናን ከባቢናን ክንሕልዮም ምኽሮም ኣካፊሎም ተፋንሙና።
1: ስለዚ እቲ ሰብ እቲ ሕጊ ፈሊጡ ክኽብሮ ክጥንቀቕ ጥራይ ዝግብኦ ብሕፍስ ሰብ ብሽክለታ መብዛሕትኡ ግዜ ኣብ ብሽክለታ ይኹም ዘጋጥም ተጓራቢቶም በዚ ክራማት መንገዲ ክሕፅሩ ገለ ወላ ሕጂ እዚ ሓዳሽ ሰማፎሮ ተገይረ ከላ ፀጋም ኣይጥወይ እናተባህለ ክጥሕሱ ትሪኦም የለን ተባሂሉ ትሪኦም ተተዛሪብካዮም ፅርፉካ ክንቦኣ እንታይ እዩ ሕጂ ፀርፊ ትርጉም የብሉን ካብ ፅርፊ ዝርከብ ነገር የለን ስርዓት ክምህረካ ከሎ ሰብ ወ ተጋጊ ኢልካ ክትእረመሉ ጥራየ ዝብል ኣነ ናይ ብሓቂ ክንጥንቀቕ ኣለና። ምክንያቱ ሓደጋታት በዓልና ኢና ንምፅኦ ዘለና እቲ ዘይተኣሽሙ ዘይምግባር እዩ ሰብ ኣጋር ካብ ኩሉ ኣብ ሓሳብ ፀንሕ ገለ ነገር የጋጥሞ እስኻ ግን በዓል ማኪና ስለ ዝኾንካ ኣድህቦካ ናብቲ ትመርሐሉ ዘለካ ስለ ዝኾነ ስኻ ኢኻ ዝያዳ ትጥንቀቕ ማለት እዩ።
2: እንታይ ክብል ደሊ ኣነ ኣብቲ ክረምቲ ብዝያዳ ሓላፍነት ካብቲ ናይ ሓጋይ ዝያዳ ሓላፍነት ክንስከም በዓልና ካብ ትራፊክ ክንፅበ ይብልና ንሕና በዓልና ሓላፍነት ክንስከም ክንክእል ኣለና።
3: በታ ሕጊ ትጥሕሳ ደለካ መሰረት ብኣ መጠን ከኣኒ ሓደጋ ከምትመፀካ ክትፈልጥ ክትክእል ኣለካ። ስለዚ እንታይ ክትገብር ክትክእል ኣለካ እተን ሕጊ ድብላና መሰረት ንዐአን በአን መሰረት ክንከይድ ክንክእል ኣለና። ምክንያቱ በዓል ብሽክለታ ትራፊክ የለን ኢሉ ኣብ ዘይጥወዮ ቦታ ኣብ ኩልኩል ቦታ እንድሕር ዝኣትሎ ኮይኑ ብመጠን እቲ በዓል መገዱ ዝኾነ ሰብ ካህርመካ እዩ። ስለዚ ንምንታይ እቲ ሕጊ ዶ ይተኽብሮ? መያሪሙ ዶ ይተኽብሮ? ማይ እንድሕር ገዲፍዎ ከዓ ተኽብሮ? ንምንታይ ንምንታይ ድዮም ቶም ታቤልያታት ተጠቂዖም ዘለዉ? ከም ሰብ እዮም እኮ ደገልግሉ ዘለዉ። ደው ኢሎም ኣለዉ ቶም ታቤላታት ልክዕ ከም ትራፊክ ደው ኢሎም እዮም ደገልግሉ ኣለዉ። በዚ ኩልኩል እዩ ኣይትሕለፍ፣ በዚ ንፀጋምካ ምዕፃፍ ኩልኩል ይብሉና ኣለዉ፣ ብሽክለታ ምሕላፍ ኩልኩል ይብሉና። ነዚኦም ንሕራ ክቢርናዮም ኢና ከዓ ንሕና ካብ ሓደጋ ክንድሕን ንኽእል።

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ኤሪቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታትን ተኸታታለይቲ ፊልም ሒዝናልኩም ቀሪብና ኣሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድመኩም ዘለናዮ ቅንያት በዓል ናፅነትና ንምኽባር ኣብ ምሽብሻብና ንርከብ ዘሎና መላ ህዝቢ ኤርትራ ድማ ርሑስ ቅንያት ናይ ናፅነት ክኾነልና እናተመነና ገለ ካብ መደባትና ከምኡውን ደርፍታትና ሃገ ራውያን ዝኾኑ ደርፍታት ኢና ሒዝናልኩም ቀሪብና ዘለና ክትከታተሉና ብኣኽብሮት ንዕድመኩም ሕጂ ድማ ናፍታ ፈላሚት ናይ መደብና ዝኾነት ደርፊ ኢና ከነጋብዘኩም ኣስተማቕርዋ

ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብኣጋጣሚ በዓል ናፅነት ቅነ ተምሃሮ ተኻይዱ ነይሩ። እቲ ዝነበረ ቅነ ናይ ተምሃሮ ድማ ዝተፈላለዩ ንባህልናን ታሪክናን ዝገልፁ ምርኢታት እዮም ቀሪቦም ነይሮም። እዚ ድማ እቶም ተምሃሮ ዝያዳ ባህሎም ክፈልጡን ከምኡ ድማ ኣብ ምኩስኳስ ሃገራውነትን ዘለዎ ተራ ቀሊል ኣይኮነን። ኣብዛ ስዒባ ተቐረብ ትሕዝቶ መደብና እምበኣር ነቲ ዝነበረ ምርኢት እንታይ ይመስል ነይሩ ሒዝሃልና ቀሪባ ኣላ። ምሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ።

ጽባቐ ኣብ ብዙሕነት ኣብ ሃገርና ጐልሒ ዝርአ እቲ ዘለና ብዙሕነት ኣብ ምጉላሕ መንነትና ኣዝዩ ብዙሕ ተራይ ዝጻወት ነዚ ንምጉላሕ ድማ ሓደ ካብ ኣብነታት ኣብ ዝተፈላለያ ዞባታትና ንመንነትና ዝገልጽ ምርኢታት ስነ ጥበባዊ ስራሕትን ይስራሕ እዩ። ሓደ ካብኡ ድማ ብቕነ ተምሃሮ ተባሂሉ ዝቐርብ መደባት ኣብ ዝተፈላለዩ ዞባታት ንባህላውን ትምህርታውን ትሕዝቶ ሒዙ በብእዋኑ ቀሪብ እዩ።

0: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ድማ ነዚ ዝገልጽ በብግዜኡ ዝካየድ ባህላውን ትምህርታውን ውድድራት ንኡሳን ዞባታት ዘሳተፈ ምርኢት ቅነት ተምሃሮ ተኻይዱ። ኣብዚ ውድድር እዚ ካብ ዕለት 2 ንሓሙሽተ መዓልትታት ክወዳደሩ ዝጸንሑ ተወዳደርቲ ምስ በዓል ናጽነት ተሰኒዩ ነቲ ኣብ ዞባኦም ዘለዎም ባህልን ፍልጠትን ዝገልጽ ስርሓት ሒዞም ቀሪቦም እዮም። ኣብዚ ናይ መዛዘሚ መደብ ድማ ላዕለዎት ሰበ ስልጣን ኣካየድቲ ስራሕን ዕዱማት ኣጋይሽን ተረኺቦም ብክብ ዝበለ ማዕርግ ተኻይዱ።
1: ዝኸበርኩምን ዝኸበርክንን ላዕለዎት ሓለፍቲ ክፍልታት መንግስትን ኣዘዝቲ ሰራዊትን ትካላት ፀጥታን ዝኸበርኩምን ዝኸበርክንን ሓለፍቲ ጨናፊር መንግስትን ማሕበራትን ዝኸበርኩምን ዝኸበርክንን መምሃራን ተምሃሮን ካልኦት ተሳተፍቲ ባህላዊን ትምህርታውን ቀነ ጨንፈር ሚኒስትሪ ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ እዚ ካብ ዕለት 2 ክሳብ ሎሚ ምሸት ንሓሙሽተ መዓልታት ፍልጠት ቀላሲ ምዕባለ ባህሊ ብዝብል ቴማ ብውዑም መንፈስ ክካየድ ዝቐነየ ባህላዊን ትምህርታውን ቀነ ተምሃሮ በዚ ንዕዝቦ ዘለና ምዕሩግ ኣገባብ ኣብ መፈፀምቱ ይበፅሕ ኣሎ።

0: ፍልጠት ሰረት ኩሉ ምዕባለ ምስ ምዃኑ ትምህርቲ ድማ መሰረት ናይዚ ፍልጠት እዩ። በዚ ድማ እዩ ኣገዳስነት ትምህርቲ ኣብ ኩሉ ክፋላት ሃገርና እናዘየደ ዝኸይድ ዘሎ። ጎንጎኒ ትምህርቲ ድማ ተምሃሮ ነቲ ዘለዎም ታሪክ ሃገሮምን ባህሎምን ኣዕሚቖም ክፈልጡ ፃዕሪ ወለድን መምሃራንን ይሕወሶ። ኣብዚ መደብ እዚ ድማ 540 ኣባላት ዘሳተፈ ብምንባሩ ተሳትፎ ተምሃሮን መምሃራንን ኣዝዩ ዕዙዝ ምንባሩ ክንግንዘብ ንኽእል።
1: ትምህርታዊ ውድድራት ኣብ መደሬ ኣብ ክትዕ ኣብ ሓብሻይ ፍልጠት ነይሩ ኣብ ተምሃሮ ዝካየድ፣ ተመሳሳሊ እውን ኣብ መምሃራን እውን ነይሩ። ብፍላይ ምስ ማሕበራዊ መምሃራን ብምውዳብ ኣብ ጎኒ ጎኒ ተምሃሮ እውን ንመምሃራን ግጥሚ መፅናዕታዊ ወረቃቅቲ ከም ዘቕርቡ፣ ዝተፈላለዩ ምህዞታት ከቕርቡ፣ ቅብኣ ብመምሃራን ከም ዝዳለው ተገይሩ፣ እዚ እውን ሓደ ርእሶ ካልእ ምእኩል ዝኾነ ኣገባብ ነይሩ ማለት በቲ ተምሃሮ ይሳትፉ በቲ መምሃራን እውን በቲ ማሕበር ዞባ ምስኡ ብምርዳእ ናይ መምሃራን ውድድር እውን ምዝቅናት እዚ ከካየድ ቀኒ እዩ ማለት እዩ።

0: ባህልን ታሪክን ሃገሮም ብሄሮምን ዝፈልጡ ወለዶ መንነቶም ንምግላፅን ንምጉላሕን ይፅዕሩ። መንነትካ ክትገልፅ ድማ ፍልጠትን ተገዳስነትን የድሊ። እዚ ኩሉ ኣብ መኣዲ ትምህርትን ኣብ ቤትን ይጅመር። ኣገዳስነት ዘርእዮም እዮም ድማ ነዚ ቅነ ተምሃሮ ተባሂሉ ጎኒ ትምህርቶም ኣብ ባህላውን ስነ ጥበባውን ስራሓት ሃገሮም ክሳተፉ ዝፃዕሩ መምሃራን ንኡሳን ዞባታት ሰሜናዊ ቀይ ባሕሪ።
1: እዚ ተራኪብናሉ ዘለና ቅነ ተምሃሮ ኮይኑ ቅነ ተምሃሮ ባህላውን ትምህርታዊ ውድድራትን እዩ። እዚ ባህላውን ትምህርታዊ ውድድራትን ሓደ ካብቲ ኣብ ምምሃርን ምስትምሃርን ኣዝዩ ጠቃሚ ዝኾነ ሓደ ፓርቲ ናቱ ወይ ክፋል ናቱ እዩ። እዚ ከዓ ንተምሃሮ ዝላለዩሉ ፍልጠት ዝቀያየሩሉ ኣብ ምንታይ ደረጃ ከም ዘለና ንግምግመሉ ስለ ዝኮነ ኣዝዩ ጠቃሚ ነቲ ዝነበረ ምድላዋት ከዓ ካብ እታ ሓበሬታ ካብ መጀመርታ ካብ ቀዳማይ ሰሚስተር ምስ መፀትና እናተዳለናሉ ኩሉ ቅነ ተምሃሮ ሙሉእ ስፖርታውን ባህላውን ከምኡውን ኣካዳሚያዊ መደባት ኣብ ግምት ብምእታው ኣካይድናዮ ብኣብያተ ትምህርቲ ብክላስተራት ከምኡ ውን ብደረጃ ኣብ ኩለን ቦታታት ኣካይድና ኣብ መወዳእታ ከዓኒ ብፅዕል ዝበለ ኣብ ካልኣይ ሰሚስተር ማለት እዩ ኣብ ፅዕል ዝበለ ኣብ ካልኣይ ሰሚስተር ካብ ዕለት 9 ወርሒ 2 ጀሚርና ማለት እዩ ብልዕል ዝበለ ኣገባብ ኣካይድናዮ። እዚ ከዓ ውፅኢታዊ ኮይኑ ረኪብና ሕጂ ኣብዚ ግዜ እዚ ኣብ ፅቡቅ ደረጃ ከም ዘለና ነፍስና ንግምግም ማለት እዩ።

0: ነዚ ኣብ ከተማ ባፅዕ ዝተኸይደ መደብ ፍልጠት ቀላ ስምዕ ባለ ባህሊ ብዝብል ቴማ ቀንዲ መልእኽቱ ተምሃሮ ኣብ ዝተፈላለያ ንኡሳን ዞባታት ብሓንሳ ፍልልይ ብዘይብሉ ሓቢሮም ዘለዎም ፍልጠት ባህሎምን ታሪኾምን ብትብዓት ከቕርቡን መንናቶም ክፈልጡን ክገልፁን ዝድርኽ ብምንባር እዩ።
1: ኣዝዩ ብጣዕሚ ፅቡቅ ነይሩ ናይ ተምሃሮ ክትሪኦም ከለካ ሕጂ እተን ተምሃሮ ዋላብቲ መደቀሲ ነንሕድሕዶን ከም ዝራኸቡ ገርነትን ኩለን ብሄር ኣብያት ትምህርቲ ነንሕድሕደን ከም ዝላለያ ኣብ ውሽ ተምሃሮ ክትሪ ኣዝዩ ፍቕሪ ነይሩ ተምሃሮ ንድሕዶም ናቕፋ ምስ ፈሮ ክፃወቱ ከሎ ክትሪኢ ከለካ ብሓንሳብ ኮይኑ ክስዕስዑ ክትሪኢ ከለካ ኣዶ ባሓ ምስ ገልዓሎ ክትሪኦም ከለካ ስለዚ ኣዝዩ ነንሕድሕድ ናይ ተምሃሮ ፍቕሪ ከም ዝነበረን ነንሕድሕዶምን ናይ ምልላይ ባህሪ ናይ ምልላይ ተምሃሮ ካም ተምሃራይ ወከማን ኣዝዩ ፅቡቕ ዲስፕሊን ዝኾነ ኣካይዳ እዩ ነይሩ ማለት እዩ። ስለዚ ብፍላይ ምሸት ኣብዚ ባፅእ ኣብዚ ሲኒማ ኣከባቢ ዝግበር ዝነበረ ምርኢት ንህዝቢ ክፉት ዝነበረ ናይ ሰለስተ ምሸት ምርኢት ክትሪኢ ከለካ ሓንቲ ንእዘባ ምስ ቀርበቶም ኩሎም ንሳን ዞባታት ዝህቡ ዝነበረ ሞራልን ምትበብዐን ክትሪኦም ከለካ ብጣዕሚ ተምሃሮ ነንሕድሕዶም ኣዝዩ ፅቡቅ ዝኾነ ዲስፕሊንን ዝምድናን ነቲ መደብ ከዛዝሙ ክኢሎም ማለት እዩ።

0: እዚ ንሓሙሽተ መዓልታት ዝቕጸለ ውድድራት ድማ ነዘን ካብ ዝተፈላለየ ኣብያተ ትምህርቲ ዝመፁ ንሓንቲ ንኡስ ዞባ ባህልን ትልሂትን ናይ ሓንቲ ብሄር ሃገሮም ተዋሂቦም ምስኣ ተላልዮም ነቲ ባህላዊ ውርሻ ሰኒቖም ኣብ ምርኢት ከቕርቡ ምኽኣሎም ዝተባባዕ እዩ። ብተገዳስነት መምሃሮኖምን ተምሃሮን ድማ ኣብዚ ዓወት ክበፅሕ ክኢሉ
1: ኣብ ሓቂ ፅቡቕ እዩ ነይሩ። እቲ መምርሒ ክብለካ ከለኹ ኣብነት ኣብ ቀረ ዘሎ ናይ ብዳውየት ሂብካ ኣብ ገልዓሎ ዘሎ ከዓ ናይ ትግሪ ክትቦ ከለኻ ኣብ ኣዶብሓ ዘሎ ኩናማ ሂብካ ኣብ ዳህላክ ዘሎ ብሌን ንክፃወት ወይ እቲ ብሄር ከንፀባርቕ ክመፅ ከሎ ስራሕ ዝሰርሕዎ ናይ ብሓቂ ዕውትን ፅቡቕ ስራሕ እዮም ርኦምና ማለት እዩ።

0: እዚ ኣባፅዕ ዝቐነየ ቅነ ተምሃሮ ናብ ካልእ ዞባታት ዝርከቡ ኣብያተ ትምህርቲ ጽቡቕ ኣብነት ኮይኑ ከም ምቕራቡ እቲ ተምሃሮ ኣብ ኣካዳምያዊ ትምህርቶም ዘለዎም ተገዳስነት ኣብ ቦትኡ ጸኒዑ ጎኑ ድማ ምስ ባህሊ ሃገሮምን ኣከባቢኦምን ምስ ዝላለዩ መንነቶም ብትብዓት ክገልጹ ከም ዝኽእሉ ዘርኢ ኣብነት እዩ መንእሰይ ድማ ካብ ብንእሱ ከምዚ ገይሩ ተተኸስኪሱ ንመጻኢ ብሃገሩን ባህሉን ዝኾርዕ ኣብነታዊ ኮይኑ ከም ዝግለጽ ይፍለጥ
1: ዝደሊ ተማራይ ቅድሚ ትምህርቲ እንከሎ ካብ መጀመርያ ንእሽተይ እከሎ ህፃን እንከሎ ባህሉን መንነቱን ንክወርስ ተማሃራይ ኩሉ ግዜ ወይ ህፃን ብባህሊ ብቤት ትምህርቲ ብክላስ እዩ ዝጅምር ስለዚ እዚ ኣብ ታሕቲ ወሪዶም እቶም ምህራን ክሰርሕሉ ይላቦ

0: ሓበሬት ዋላ ሕዋሬ።
1: ቅነ ተምሃሮ ድማ ሓደ ካብ ኣብነት ተምሃሮ ኣብ ባህልን ስነ ጥበብን ዘለዎም ተገዳስነት ዘርኢ ባይታ ኮይኑ ናይ ውድድር መንፈስን ዝኾነ ስራሕ ብዕቱብነት ሒዝካ ናብ መዛዘሚ ምብቃዕን ዝድርኽ ባይታ እዩ። እዚ ዝቐነየ መዛዘሚ መደብ ቅነ ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ድማ ንብሉፅ ስራሕ ዘቕረቡ ተምሃሮን ንኡሳን ዞባታት ቤት ትምህርትን ሽልማት ተዓዲሉ በዚ ዝገበርዎ መደብ ድማ ምትብባዕ ኣይፈለዮም ንብል።
2: ኣብ መወዳእታ ንኩሎም ነቶም ኣብዛ ስራሕ ብፍላይ እዚ ኣዝዩ በዳሂ ስራሕ ካብ ወለዲ ጀሚርካ ወለዲ እውን ዓብይ ተሳትፎ ነይርዎም ኣብ በቤት ትምህርቶም ካብኡ መምሃራን ዳይሬክተራት በቲ ናይ ሓለፍቲ ትምህርቲ ናይ ንሳን ዞባታት እዚኦም ዝሰርሕዎ ስራሕ ኣዝዩ ከቢድ ስራሕ እዩ። በሳላ ነቲ ተሳትፎ ህብረተሰብ የዚ ቦታ ኮን ከብፀሓና ዝኽእለ። ስለዚ በዚ ኣጋጣሚ ንኩሎም ኣብዚ ስራሕ ተሳትፎ መምሃራንን ተምሃሮን ወለድን ከመስግን ደሊ ስለምንታይ በሳላ ናይ ተሳትፎ ነቲ ህብረተሰብ ኩሉ እቲ ዘደሊ ናይ ኣታዊ ንብረት ስድራ ቤት ክረክብ። ስለዚ ስድራ ቤታቶም ንደቆም ክዕጥቁ ንደቆም እቲ ዝሓቶን ዘሎ ጠለባ ምምላእ ዘነበረ ልዑል ከም ዘነበረ ካብቲ ዘቕርብ ዘነበረ ስራሓት ውን ክርኢ ክእልና ማለት እዩ። ስለዚ ንኩሎም ዋላ መሻርክቲ መንግስታዊ ትካላት እውን ጥራይ ንሕና በና ይኮንናን ኩሎም መሻርክቲ ትካላት ምሳና ተሳትፎም እዮም። እቶም ነቶም ምሳና ክሳተፉ ፅሑን ትካላት መንግስቲ እውን ልባዊ ምስጋና ይነቕርብ።

ሰላም ኩራ ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ኣብኡ ከሎ ዝተዳለወ ሓርጭ ናይ ኬክ እንደገና ናይ ኣልሞንድን ናይ ኮኮናትን ክሬም ኢና ክንሰርሕ ሕጂ ኣብኣ ኸላ ብማይ ጥራይ ጨዋይ ንገብረላ ሽኮራይ ንገብረላ ንቀራሒ ንገብረላ ኣብኣ ኸላ ተዳልያ ክትረኽቦ ትኽእል እንዲኻ ኣብኣ ኸላ ዝተዳለወት ኬክ ናይ ኬክ ሓርጭ ኣብኣ ኸላ ዝተዳለወት ናይ ኬክ ሓርጭ ሕጂ ንዕ ዘለየና ክልተ ኩባያ እንድዩ ሓደ ከምታእሽሙካ ትገብሮ መሰንከት ኢና ቅብኣት ንገብረሉ ኢና መሰንከት ኢና ቅብኣት ንገብረሉ ቀንዲ ብዚኣታ ከይትሕዘልና ኣብዚ ኢና ቅብኣት ንገብረላ ብራሽ ጌርና ልኽ ነብሎ መሰንከት ኢና ቅብኣት ንገብረሉ ብድሕሪኡ ጥሑን ባኒ ንስምሰሉ ብድሕሪኡ ጥሑን ባኒ ንስምሰሉ ከምዚ ኣዋዲድና ያ ንፀንሕ ሕጂ ፀባ ይትገብር ፓውደር ኣይትገብር ኣዋዲደ ኣለኹ እዚኣ መሰንከትናኻ ፅንሕ ኢለ ከዓ ክውላዓ እየ ምክንያቱ ክትረስን ኣለዋል ባሬ ማይ ኣብኣ ኸላ ዝተዳለወት ናይ ኬክ ሓርጭ ሕጂ ከምኡ ኩሉ ስለዝኽእል ሰብ እውን ስለዝሓትት ኣነ እዚኣ ዝሰርሓ ዘለኹ ኣብኣ ኸላ ዝተዳለወት ብዘይወን ሓንቲ ንገብረላን ኢና ንሕና ክልቲ ኩባያ ኢና ጌርናዮ ዘለና ብዛዕባ ናይ ማይ ከዓ ክሳብ ማዕረ ዝመፀልና እ ብዙሕ ቀጢና ይንገብሮን ኢና ብዙሕ ከ ሓፊሳ ይንገብሮን ኢና ኣብኡ ከሎ ዝተዳለወ ኬክ ሕጂ ንፍሕ ድብል ገርመካ ከምዚ ስከመኢል ክወፅእ ብዘይንቃቑሑ ብዘይገሊካ ትብል ሓንቲ ትገብረሉን ኢኻ ኣብኣ ኸላ ተዳለያ ትመፅእ

ሕራይ ስጋዕ እዚኣ ዝውዳ ከርስና እየ ነታ ፈርኖ ከርስና እየ ቁሩብ ረሲና ክፀንሕ ዘለዋ ከማያት ኣሰራርሓ ሕዚ ነብላ ሴፍቲ ስለ ዝኾነ ሕጂ ኣብዚ ክትረስና ለና ትፀኒሕ ዝሕል ኣብ ጣይታይ ንኸስስኒ ኢና እዘይካ ልክዕ ከምኣ

ሓራይ በኣሪ ክብራት ዓዘብትና ሕጂ ኣብ ቅብኣ ዝተለኸየ ደገና ጥሑን ባኒ ዝገበርኩ ሕጂ

ኣብኡ ከሎ ናይ ኬክ ዝተዳለወ ሓንቲ ነገር ዘየድልዮ ሕራ ይበሃል። ኣብ ፎርኖ የብስል ኣለኹ። ሕራ ይበሃል። ክብራት ተዓዘብትና፣ ሕጂ ኬክና ስጋዕ ትበስል ናይ ፆም ፀባ ጌርና ኮኮናት ክሬም ኢና ክንሰርሕ። ክሬም ናይ ፆም ሕጂ ኣብ ናይ ፆም ተወርታዶ ገለኩም ይብል ሰብ ስለ ዘይፈለጥናዮ እቲ ናይ ፆም ክሬም ክንሰርሓ ንኽእል ነታ ተወርታ ነታ ኬክ ብዝኾነ ብበናና ጥሕና ዲና ዋላ በራንሽ ጢሕና ዲና ክንገብራ ንኽእል። ዝተዳለወት ኬክ ተላትና ከ ከምዛና ሕጂ ንገብራ ንኽእል። ሕጂ እንታይ ኢና ክንገብር? ሓደ ኩባያ ኣልሞንድ ኣልሞንድ ሕጂ ብቐዳማይ ሰሪሐ እዮ ነይረ። እዚ ኣልሞንድ ኣብ ኣሎ ድኳናት ኣልሞንድ ሕጂ ነዛ ኣሊኽካዮ ትፀንሕ ትቐርፎ በዚኣ ትጥሕኖ። ንሕና ግን ኣጋጣሚ ጥሑን ፀኒሕና ነዚ ጥሑን እዚ እንታይ ኢና ክንገብሮ? በዚ ጌርና ፅቡቅ ጌርና ክንወቕዖ ኢና። እዚ ኮኮናት ከዓ ኣብዚኣ ክንሃርሞ ኢና። በዚ ፀባ ናይዚ ጌርና ኮኮናት ፍሩይ ድበለ እዩ። ብናይ ቡን ጌርና ኢና ጥሒናዮ። እታ ፀባ ናይቲ ትሕለብ ልክዕ ምዕፋር ከማያ ከምዚኣ ሽሽ ኢሉ ሕጂ ምስ ኮኮናት ክጥሕኖ እዮ። ዚ ከም ክቆቆቆ ኮኮናት ፀባ ናይ ፆም ክሬም ናይ ፆም ክሬም ናይ ፆም ኣልሞንድ ከምዚ ገይር ሃሪምናዮ ንህለ ዝዓፍር ፀባ ኮይኑልና ኮኮናት ካ ፍሩይ ስለ ዝኾነ ብናይ ቡን ጌርና ጢሕናዮ። ሽኮር ሕጂ ቀንዲ ሽኮር ኢካ ትገብረሉ ሽኮር ሽኮር ከላይ

كيكله خلاف كيكله خلاف نسخه حبري مثلا.

ዝተዳለወ ኬክ ብዘይዋል ሓንቲ ነገር ዝተዳለወ ኬክ ዘይዋል ሓንቲ ነገር ክንቅርብ ኢና ዝኣክለና ዓባይ እንተደሊና ዓባይ ንእሽተይ ተደሊና ፅብቕ ዓይነት ኮይኑልና ውዕዩ እንድዩ ውዕይ ኮይኑ ግን ናይ ስትሮቨሪ እዛ ዝተዳለወት ኬክ ናይ ስትሮቨሪ ምክንያቱ ፃዕዳ ነይሩ ከምዚ ምዃኑ ናይ ስትሮቨሪ ናይ ዝተፈላለዩ ናይ መንጉስ ናይ ዝተፈላለዩ ደሎ ሕብሩ ፀበቕ ኮይኑና ሕጂ ከምዚ ጌርና ከነፍስሰሉ ንኽእል ኣይንደሊ ንብል ድሕር ኮይና ከዓ ብደይ ምፍሳስ ከዓ ክንገብሮ ንኽእል ሕጂ ናይ ፆም ክሬም ናይ ፆም ክሬም ናይ ፆም ክሬም ኣልሞንድ ብማሽን ገረ ሃሪመዮ ኮኮናት ከዓ ጥሒናዮ ሕረይ ኣብዚ ኢኻ ክደፍኦ ትኽእል ደፍኦ ን ትኽእል ግን ከከም ድላይ ከዓ ዘይደሊ እውን ሰብ ክክሬም እዚ ግን ናይ ኣትክልቲ ስለ ዝኾነ ግድነት ክድለ ወይ ክንምገቦ ዝግባአና እዩ እዚ ናይ ዝተዳለወ ኬክ እኳ ብዙሕ ዋግኡ ክብር እዩ ኣብ ብዙሕ ክትገዝአስ ብዙሕ ኣይኮነን እዚ ናይ ፆም ክሬም ግን ክትሰርሖ ትኽእል ፅቡቕቲ ዓይነት ኬክ ኮይኑና ዘሎ ሕጂ እዚ ናይ ስትሮቨሪ እዩ ኣብ ርእሲኡ ካ ድፍእ ተብሎ ትውድኦ ድሕር ኮይንካ ብሕልቢ ወይ ትዕድሎ ድሕር ኮይንካ ኣብ ርእሲኡ ከምዚ ጌርካ ከምዚ ሕጂ ዝገበርኮ ስጋዕ ዝፈስስ ከምዚ ጌርካ ኢኻ ተፍስሶ ናይ ኣልሞንድ ፀባ ምስ ናይ ኮኮናት ፍስስ ይድብል ሕጂ እቲ ክሬም ኣይደልን ሕጂ ክሬም ብናይ ፀባ ብገለ ካቲ ዓብዪ ሰብ ትብሎ እምበር እዚ ክሬም ንሰርሖ እዚ ናይ ኣትክልቲ ንገቦ ጥራይ ዝፀብቐ ምክንያቱ ወላ ሓንቲ ሃሰየ ሽኮር ጥራይ ነገርና ኣሎ ሽኮር ትገድፎ ኣይደለኻን ሽኮር ትገድፎ ትኽእል ኢኻ ሽኮር ግድነት ኣይኮነን ጥዕና ዘለዎ ሽኮር ክትገብረሉ ፅቡቕ ብውሕዱ መጠን ዘለዎ እንድሕ ዘይደሊ ሰብ ኮይኑ ግን ክትገብረሉ ፅቡቕ ኣይኮነን ሕራይ እምበር ኩራት ተዓዘብትና ኣብኣ ከላት ተዳለወት ኬክ ናይ ስትሮቨሪ ኣሎ ናይ መንጉስ ኣሎ ናይ ዝደለኻዮ ፓውደር ሓርጭ እዩ ዘሎ ሕጂ ናይ ስትሮቨሪ ኢና ንሕና ምፅኢና ከምዚ ከዓ ሕብሪ ይብልና ከምዚ ሕብሪ ኮይኑልና ዝፀበቐ ሕብሪ ኮይኑልና ምስተቆምጥዐ እዩ ነቲ ከለሩ ዘርእካ ሕርጭ በቃ ከሎ ፊኖ ልክ እዩ ዝመስል ኩራት ተዓዘብትና ናይ ኣትክልቲ ክሬም ሰሪሕና ናይ ዝተዳለወት ኬክ ሰሪሕና ናይ ኣትክልቲ ስለ ዝኾነ ከዓ ክትምገቦ ግባአና ናይ ፆም ክሬም የለን ኢልና ስቕና ንብል ነርና ግን እዚ ናይ ፆም እዩ ኣብ ቅድሚኹም ኣልሞንዶ ከምዚ ገይረ ሃሪመዮ ኮኮናት ብላይ እውን ፅሕነዮ ሽዑ ኩሉ ሓዊሰ መጀመርታቲ ኣልሞንዶ ፅሕነዮ ድሕሪ ኣልሞንዶ ከዓ ምስቲ ኮኮናት ገይረካ መውቅዕ ንቃቅ ሕማሽን ገይረ ሃሪመዮ እምበር ክብረት ተዓዘብትና ክሬም ናይ ፆም ክንሰርሕ ንኽእል ኩሉ ዝተዳለወ ኬኩን ከምዚና ብማይ ጥራይ ኣቐምፂዕና ክንሰርሐ ንኽእል እምበር ዝሰርሕነዮ ንዝመስል ንዝመፅእ ዘሎ ሰውን ብካልእ መደብ ክሳብ ንረኸብ ድዓንቀኒ እዩ

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍፃመታት ናይ ዓለም ኣብ መዝገብ ክብረ ወሰን ዝሰፈሩ ከምኡውን ውፅኢት ናይ ቴክኖሎጂ ዝኾኑ ትሕዝቶታት ሒዛልና ቀሪባኣላ። ገለ ካብ ትሕዝቶኣ ወዲ 49 ዓመት ኣትለት ብክሳዱ ኣውቶቡስ ክስሕብ ብምኽኣሉ ኣብ መዝገብ ክብረ ወሰን ክሰፍር ክኢሉ ኣብ ናይ ውፅኢት ቴክኖሎጂ እንተዳርኢና እውን ኣብዚ እዋን እዚ ሮቦት እቲ

ብደቂ ሰባት ክዕየ ዝኽእለ ንጥፈታት ወይ ነገራት ብሮቦት እናተተከ ብምኻዱ ኣብ ሰባት ዓብ ስክፍታ ፈጢሩሎ ከምኡውን ንሰባት ሓቢሮም ብሓባር ክስርሑ ወይ ክዓዩ ጀሚሮም ኣሎ ንሎም ድማ ኣብዛ ስዒባ ትቐርብ ዜና ሓደ ሮቦት መንኮስ ኮይኑ

0: Menakoz robot. ኣብዚ እዋን እዚ ሮቦት ኣብ ኩሉ ንጥፈታት ምስ ሰባት ሓቢሮም ክዓዩ ብብዝሒ ንዕዘብ ኣሎና። ሮቦት እወታዊ ሸነኽ እኳ እንተለዎም ኣብ ህዝቢ ዓለም ግን ስክፍታ ፈጢሮም ይርከቡ። ግዜ ንምቁጣብ ብፍጥነት ኣገልግሎት ዝህቡ፣ ዘይደኽሙ፣ ዝኽፈልዎ ደሞዝ እውን ዘይብሎም ብምዃኖም እቲ ብሰብ ዝዕመም ዕማማት ንሶም እንተተኪኦሞ ከቢድ ሽቕለት ኣልቦነት ክጋጥም ይኽእል። ኣብ ደቡብ ኮርያ ጋቢ ዝተሰመየ ሮቦት ኣብ ቤተ መቕደስ ጆግየሳ ሶውል ኣብ ዝተኻየደ መኽፈቲ ናይ ቡድሃ ሃይማኖታዊ ስነ ስርዓት ብምስታፍ ናይ ፈለማ ሞኖኮስ ሮቦት ኮይኑ ብቻይናዊ ትካል ዩኒትሪ ሮቦቲክስ ዝማዕበለ ጋቢ ኣብቲ ሃይማኖታዊ ፅምብል ምስ ሞኖኮሳት ተፀምቢሩ ክሰግድን ጸሎት ክገብርን ተራእዩ። ሩ ሓደ ሞኖኮስ ነቲ ሮቦት ንትምህርቲ ቡድሃ ውፉይ ኮይኑ ከገልግል ቃለ መሓላ ክፍጽም ሓቲትዎ። ጋቢ እውን ኣይሕፈሮን፣ ድምፁ ክባቢሉ እወ ንነፍሰይ ክውፍያ እየ ከም ዝበለ ዝተፈላለያ ማዕከናት ዜና ጸብጺበን።
1: ሎሙ ደንገናን ሃብታን ቸሮ የ ኪ ሃገስሚዳ ላጎ ከዳ ሓሲግል ፈረግስሚዳ
2: የ ኪ ሃገስሚዳ
0: እቲ ንጋቢ ዝተዋሃቦ መምርሒታት ንህይወት ዝግባእ ክብረት ምሃብን ዘይምጉድኣን፣ ንኻልኦት ሮቦት ወይ ኣቑሑ ዝኾነ ጉድኣት ካብ ምውራድ ምቁጣብ፣ ንሰባት ምእዛዝ፣ ካብ ንሰባት ብዘረባ ይኹን ብግብሪ ምትላል ምቁጣብን፣ ብተወሳኺ ፀዓት ንምርካብ ካብ መጠን ንላዕሊ ቻርጅ ክትገብር ናይ ምድላይ ስምዒት ምግታእ ዝብል ዘጠቓለለ እዩ። ጋቢ እቲ ሞኖኮስ ሮቦት ኣብ 24 ግንቦት ኣብ ዝኽበር ፌስቲቫል ምስ ካልኦት ሰለስተ ሶክጃ ሞሂን ኒሳን ዝተሰመዩ ሮቦት ሓቢሩ ዳግማይ ክቐርብ ትፅቢት ይግበር። እዚ ፌስቲቫል ሓደ ካብቶም ዝዓበዩ ህዝባዊ ፅምብላት ደቡብ ኮርያ እዩ። ዓመታዊ ብኣሽሓ ዝቕፀሩ ተሳተፍቲ ከም ዝፅምብልዎ ዝፍለጥ ኮይኑ ሰልፍታትን ባህላዊ ምርኢታትን ይቐርቡ። ወደብቲ ናይቲ መደብ ተሳትፎ ናይቶም ሮቦት ከም ኣካል ናይቲ ናብ ዓለም ዝቕልቀሉ ዘለዉ ቴክኖሎጂ ንባህላዊ ልምድታት እቲ ቐንዲ ትርጉሞም ከይቀየሩ ብኸመይ ክወሃሃዱ ከም ዝኽእሉ ንምድህሳስ ኣብ ዝግበር ዘሎ ጻዕርታት ይርእይዎ። ካብ ናይ ሮቦት ኣርእስቲ ከይወፃና ኣብ ኣሜሪካ እዩ። እዚ ንዕዘቦ ዘሎና ተሳፋራይ ንበረራ መንገዲ ኣየር ሳውዝ ዌስት ንናይ ልዕሊ ሓደ ሰዓት ምድንጓይ ኣኸቲሉ። እቲ 32 ኪሎግራም ዝሚዛን ሮቦት ብስራሕ ምኽንያት እዩ ካብ ኦክላንድ ናብ ሳን ዲየጎ ዝገይሽ ነይሩ። ንቤፖፕ ዘማዕበለ ኤሊት ኢቨንት ሮቦቲክስ ዝተባህለ ኣብ ዳላስ ዝመደበሩ ኩባንያ እዩ ነቲ ሮቦት ዘድሊ ናይ ነፋሪት ከፊሉ ኣስቂልዎ።

ኣትሌት ኣውቶቡስ ብኽሳዱ ይስሕብ። ወዲ 49 ዓመት ኤግሞንድ ሞሊና ኣስታ 9,000 ኪሎ ግራም እትምዘን ኣውቶቡስ ን20 ሜትሮ ዝኸውን ርሕቀት ኣብ ክሳዱ ብዘእተዋ ገመድ ብምስሓቡ ን10ይ ግዜኡ ኣብ መዝገብ ክብሮ ወሰን ጊነስ ሰፊሩ። ቅድሚ ሕጂ ዩክሬናዊ ድሚትሮ ሩንስኪ 8,000 ኪሎ ግራም ዝምዘና መካይን ብኣስናኑ ክስሕብ ስለ ዝኽኣለዩ እቲ ምድብ ኣብ መዝገብ ሰፊሩ ጸኒሑ።

ንስክላ ካብ ሞት ዘምለጠ ካናዳዊ እዚ ሓደጋ ዝሓለፈ ሰሙን ኣብ ካናዳ ኣብ እትርከብ ከተማ ደልታ ብሪትሽ ኮሎምብያ እዩ ኣጋጢሙ።

ድሕሪ መኪናን ሞተር ብሽክለታን ምርጻምን መራሕታ መኪና ብዘይዝኾነ ጉድኣት ድሓን ክወፅእ ከሎ በዓል ሞተር ብሽክለታ ግን ዋላ እኳ ብሂወት ተተረፈ ከቢድ መጉድኣት ስለ ዝወረዶ ኣብ ሕክምና ተዓቒቡ ምህላው ተገሊጹ።

ብዛዕባ እቲ ሓደጋ ኣብ ማሕበራዊ መራኸቢታት ዝተዋህበ ርእቶታት ኣብ ሓንቲ ሕቶ ዘተኮረ እዩ ነይሩ። እታ ሞተር ብሽክለታ ኣብ ናይ ትራፊክ መብራህቲ ዓንዲ ከመይ ገይራ ተንጠልጢላ ዝብል ሕቶ

ዲያና እቲ ሓጢን ምልዓል ኣብ ቆርበት ርእሳ ክሳዳን ሕቑኣን ዝፈጥረላ ዘይተኣደነ ፀቕጢ ንኽትፃወሮ ንሽዱሽተ ኣዋርሕ ከም ዝተለማመደት ተዛሪባ።

0: ዘሐጉስ ብስራት ነፍቀት መጻሕፍቲ ብተጋዳላይ ሃብቴ ሚካኤል ወልደ ጊዮርጊስ ዝተጻሕፈት ድልያን ሓርነት ዝኽረታተይ ኣብ ገድሊ ኤርትራ ዘርእስታ ጉዕዞ ታሪክ ሓርነታዊ ኩናት ሓቀኛ ሓበሬታ ብመንገዲ ዝኽረታት ማእከል ዝገበረት ኣብ ቀዳማይን ዝተመሓየሸን ሕታማት ዝቐረበ ሓናፅሪ ኢቶታት ብምምርኳስ መእረምታን ተወሳኺ ሓበሬታን ኣማሊኣ ካልኣይ ሕታም ኣብ ኣብያተ መፅሓፍ ኣውገት መረብ ስቴሽነሪ ኣምባሳደር ስቴሽነሪ ሰቲት ስቴሽነርን ካልኦትን ተቐሪባትልኩም ኣላ። ዓድግዋ ወንንዋ ደራሲ ቅድሚ ሕጂ እውን ሓቀኛ ደሌት ኣሜሪካ ትብል ብናኦም ቾምስኪ ዝተፃሕፈ መፅሓፍ ብሓባር ምስ ኮነሬል ሃብቲ ኣብ ፍስሓ ሃፄን ናብ ትግርኛ ዝተርጎመ እዩ።
1: ኣብ ዞባ ደቡብ ባሃማተ ዝተወደበ ቅነ ቀያሕቲ ዕንበባ ተኻይዱ ነይሩ። እቲ ዝነበረ ቅነ ናይ ቀያሕቲ ዕንበባ ድማ ኣዝዩ ደስ ዘብል መሳጢ ስነ ጥበባዊ ምርኢት እዩ ቀሪቡ። ኣብዚ ድማ እቶም ኣባላት ናይ ቀያሕቲ ዕንበባ በዓሎም መሳርሕታት ሙዚቃ ክመልኩን ክደርፉን ብምርኣዮም ድማ ኣዝዩ ደስ ዘብል እዩ ነይሩ። በዚ ድማ እዛ ጉጅለ እዚኣ ድማ ብሉፃት ዝኾነ ስነ ጥበባውያን ክተፍሪ ትኽእል ጉጅለ እያ። ንሎም እምበኣር ኣብዛ ስዒባ ተቐርብ ትሕዝቶ መደብና ነቲ ዝነበረ ቅነ ናይ ቀያሕቲ ዕንበባ ዝደስስ ትሕዝቶ ኢና ሕዝናልኩም ቀሪብና ዘለና። ክትከታተሉና ብኽብሪ ንዕድመኩም።

0: ንኽራርህ ልክዕ ከም ሰብ ከዛርባ ቁሩብ ዝተርፈ ቆልዓ ክትርኢ ፀኒሕካ ንዘመናዊ ሙዚቃ ዓለም ገና ብንኡሳ መሊኻ ብጊታራ ንውሽጥኻ እትምገብ ቀይሕ ዕንበባ ምስ ምዟና ኣኪላታት ሙዚቃ ኣብ መድረኽ ደባ ጥዑም ድምፂ ከተውፅእ ምስ ሰማዕከያ ኣብቲ ዳራሽ ዝቐርብ ዝነበረ መደብ ናይ ቅያሕት ዕንበባ ድዩ ናይ ዓበይቲ ክትፈልዮ ድንግርግር የብለልካ መዐቀኒታት ድምፂ ከይሰሓቱ ንዜማታት ሃገርና ባዕሎም ኣብ ዝሰርሕዎ ሙዚቃ ኣትዮም ብፍሉይ ወኒ ክደግምዎ ምስራእኻ ከዓ እሞ ሃማማትእህ ዝዋደውብ ፍርኡ ይበልዕ ከም ዘሎ ይስወጠካ እቲ ደርፊ ብላይቭ ምዃኑ ከይኣክል ገለ ካብኡ ብውሽጣዊ ዓቕሞም ዘፍረይዎ ምዃኑ ምስ ተነግረካ ድማ እዚ መደብ ልክዕ ዕላሙኡ ይወቅዕ ከም ዘሎ ኣይትስሕቶን ስለ ዝኾነ እዩ እምበኣር ተባሃገ ቕንያት ዝገብሮም
1: ኣብዚ ተኣኪቦም ክመፁ ከለዉ ክረንሕሎም ክራኸቡ ከለዉ ሓደ ብቲ ሃገራዊ ፍቕሪ ስኒት ይፈጥር እዩ ካልኣይ ነገር ከዓ ንሕሕዶም ተወዳደርቲ ኮኑ ሕጂ ኩሎም መን እንታይ ሰሪሑ ኣብዚ መድረክ ሪኦም ኣለዉ ፅባሕ ንግሆ ከመይ ገይሮም ከመሓይሽዎ ከምዝኽእሉ ነቲ ስራሓውቶም ገምጊሞም ክኸዱ እቲ ብሓደ ኣብ ሓደ ቦታ ናይ ምፅናሕ ንውሕድ ግዜ ኣዝዩ ጠቃሚ እዩ

0: ኣብዚ ቅንያት ናፅነት ኮንካ ምዞም ንጥበብን ባህልን ተዓጢቖምኒ ዘለዉ ቅሕቲ ዕምባባ ግዜኻ ክትሕልፎ ዝስማዓካ ስምዒት ፍሉይ እዩ። ጌና ነዚ ዓለም ብዙሕ ከበርኩትላ ዝዳለዉ ዘለዉ ናይ ሎም ዕምባባ ካብ ኣበየ ቦታኡ ተኣኪቦም ንዓይኒ ዝማርኽ ስምረት ንእዝኒ ዘጥሊ ሙዚቃ ካብኦም ከተስተማቕሩ ከለኻ ጥባሕ ዝፈርይዎ ፍረ ብኣግኡ ትስእሎም። ካብ 12 ንኡሳን ዞባታት ዞባደዉ መፂኦም ኣብ ከተማ መንደፈራ ምስ ጥበቦም ክዛውኑ ይቕንዩ። ነዛ ከተማን ህዝባን ድማ ብፍሉይ የዘናግዕዎም። ሃማት ዝዋዶብ ናይ በይኖም ማለት ቅንቅሕቲ ዕምባባ ብምድላው ኩለ ጎን ኣብ ዕብት ከምፅኡ ኣብ ሓያል ፃዕሪ ቀኒዩ። ቅሕቲ ዕምባባና መሰረት ብርሁ መፃኢ ናብ ትሕቲ ዝብል ቴማ ድማ እዩ ብውዕወ መንፈስ ተኸይዶም።
1: ቅሕቲ ዕምባባ መሰረት ናይቲ ኩሉ ውዳቤታት ናይ ቀያሕቲ ዕምበባ ኢልና ስለ ንጅምር እዚ ከዓ ዝያዳ ፀላዊ ክኸውን እቶም ቀልዑ ከዓ ኣብቲ ናይ ንእስነቶም ኣብቲ ናይ ህፃንነቶም ግዜ እቲ ዘድሊ ኩሉ እቲ ሕዝቦ ዘለዎም ክብርታት ሃገራዊ ኣካዳሚኦም ክዓብ ኣለዎም፣ ሞያ ክጥሪ ኣለዎም። ካብኡ እቲ መሰረት ናይ ኩሉ ኣብ ፅባሕ ንግሆ ተረካብቲ ሕድሪ ከም ምዃኖ መጠን እቲ ቀንዲ ኣተኪርና ክንሰርሓሉ ካብቲ ካልእ ዘለዉ ዳቤታት ኣክንምሱ ተጨፍሊቑ ድኸይድ እዚ ብኣተኩሮ ክንሰርሓሉ ፍልይ ኣቢልና ዝያዳ ሎም ዓመት ከም መጀመሪ ኢና ሒዝናያ ዘለና። ካብ ዓመት ናብ ዓመት ከዓ ዝያዳ እንዳዓበየ ክኸይድ ተባሂሉ እዩ ካብኡ ፈሊናያ ማለት እዩ። በይኑ ንድሕሪ ሒዝክያ ከዓ ዝያዳ ክዓቢ ተኽእሎ ዝያዳ ከም ዝረአናዮ ማለት ውፅኢቱ ዝያዳ ፀላው እውን ነይሩ ማለት እዩ። ሕጂ ዝያዳ ፀላው ንክኸውን ዝያዳ ነቶም ህፃናት ከዓ መሳጥን ተንካፍን ዝኾነ ነገር ሰዓብቲ እውን ክመታን ብዙሓት ስዕቦ ክኸውን ኢና ፈሊናያ ማለት እዩ። ንቐፃል እውን ዓመት ዓመት ከም ዕዮ ገዛ ሒዝናያ ኣለና ማለት እዩ።

ካብ ኩለን 12 ርእሳን ዞባታት ኣብ ርእሳን ዞባታት ጥራይ ዘይኮነ እውን ኣብተ ምሕዳር ከባቢታት ወሪዶም ነዞም ንኣሽቱ መንእሰያት ከምዚ ገይሮም ኣወዳዲሮም ኣዝዩ ብሉፅ ውድድር እዩ ነይሩ። ንክትፈልዮ እውን ኣፀጋሚ ነይሩ። ነንሕድሕዱ ዝበላለፅ እቲ ኣዘማምሮኦም ዘለዓልዎ ዛዕባታት ኣብቲ ሃገራዊ፣ ኣብ ትምህርቲ፣ ኣብ ስድራ ቤት፣ ኣብ ተምሃሮ ዘተኮረ መዝሙራት ከምኡውን ግጥምታት ነይሩ። ኣዝዩ ብሉፅ ነይሩ። ውዕ ዝኾነ መንፈስ ናይቶም ተምሃሮ ነይሩ። እዚ ከምዚ ዓይነት ከዓ ፅባሕ ንገዞም ቆልዑ እዚኦም ተካእቲ ናይቶም ዓበይቲ ንክኾኑ ካብ ታሕቲ ከተበግሶም ከለካ ፅባሕ ንጎ ሓደ ዓብሪ ነገር ይፍፀሚ ኣብቲ ናይ ዲስፕሊን ይኹን ካልእ ማሕበራዊ ነገራት እውን ብከምዚ ኣገባብ እናተኮስኮሱ ተመፂኦም ዓብ ስራሕ ተሰሪሑ ወይ ክስራሕ ይኹ ንብል ንኽእል ኢና። እዚ ኣብዘን ሰለስተ መዓልቲ ዝረኣናዮ ውድድራት ከዓ ኣዝዩ ብሉፅን ተወዳዳርን ስራሕ ቀሪቡ ክንብል ንኽእል።

ቆልዓእታ ንስኻ ዝረኣኸዮ መገዲ እዩ ዝስዕብ እቲ እኳ ሰላ ንፅህንኡ እንተዘይ ጥዒምዎ ዝበኪ እንተ ጥዒምዎ ዝስሕቕ ህፃን ንንፅህንኡ ጎርሒ ወዲ ሰብ ብምስ ነጠቦ እቲ ሓቀኛ ዓለሙ ጠፊኣ ናብታ ዓለም ዘፅናሓትሉ ስለ ዝብገስ ንሳ እንተዘይፀቢቓ መገዲ እዩ ዝስሕት። ነዚ ዝተረድአ ሕማማት እዝዋ ደቡብ ዓመት መፀ ንቀያሕቲ ዕምበባ ዝሃንፅን ብቕዓቶም ዘለልዩሉን መደብ ብምድላው ነዚ ግሩም ፅባቐ ናብ ተዓዘብቲ ኣቕሪቦም።

ካብ ታሕቲ ከተበግሶም ከለካ ፅባሕ ንጎ ሓደ ዓብሪ ነገር ይፍፀሚ ኣብቲ ናይ ዲስፕሊን ይኹን ካልእ ማሕበራዊ ነገራት ውን ብከምዚ ኣገባብ ተኮስኮሱ ተመፂኦም ዓብ ስራሕ ተሰሪሑ ወይ ክስራሕ ይኹን ንብል ንኽእል ኢና። እዚ ኣብዘን ሰለስተ መዓልቲ ዝረኣናዮ ውድድራት ከዓ ኣዝዩ ብሉፅን ተወዳዳርን ስራሕ ቀሪቡ ክንብል ንኽእል።

0: እዚ ቅንያት ብሓባር ስለ ዝኾነ ኬንያ ውድድር ኣብ ንሓድሕዶም ዘጥርይዎ ዝነበሩ ፍቕሪ እዩ ጐሊሑ ዝርአ። ሓንቲ ንእዞባ ነታ ሓንቲ ብሞራል ትድግፋ። ብዝቐርብ ዝነበረ ሙዚቃ ምስነግዓ እምበር ህልኽ ኣይነበረን። ባዕሎም እቶም ህፃናት ተመላላእት እምበር ተወዳደርቲ ከም ዘይኮኑ ክነግርካ ከለዉ እዚ ቕነ ብዙሕ ዝኽሰበሉ ከም ዝኾነ ትርዳእ።
1: ተቐዳማይ ዝኸሰብኩሉ ኣነ ብናተይ ማለት እዩ እቲ ቐንዲ ዕላማይ ንዓይ ከም ሰብ ክሃስብ ፍልጠት ክሃስብ ቀሕት ዕመባ ኮይነሲ ካብ ዝተፈላለዩ ሕጂ ኣነ ኣብ ዝመፀ ውሑዳት ሰባት እየ ዝፈልጥ ነር ሕጂ ግን ምስቲ 12 ንእሳን ዘዋተሲ ጥዑይ ገይረ ምስ ደቂ መንደፈራድዩ ደቂ ማይ መነዲ ቀመይ ዓይኒ ምስ ኩሎም ሲ ተላለ እሱ ንዓይሲ ሰብ እንዲ መክሰብካ ኣብ ዓለም ሰብ ከሲበ ወላ እውን ፍቕሪ ከምዚ ምሽ እቲ ክብለካ ከሎ ገለ ኩሉስ ደስ ይብለካ ሰብ እንዲ መክሰብካ ኣነ በዛ ነብሰይ ሰብ እየ ከሲበ ነታ ሰብ ክረክብ ዝመፃኸዋ እንታይ ዓይነት እንታይ ዓይነት ስነ ምግባር ካብቲ ሰብ ክምሃር ከም ዘለኒ ካብ ምንታይ ዓዲ ምዃኑ ገለስ ምሽ በቃ ሰብ ይመክሰብ ሞ ሰብ ኣነ ሰብ ይኸሲበ ዝብል በዛ ነብሰይ ማለት እዩ።

0: ይርዱን እዮም ከፅንዕ ስለ ድርዩኒ ድማ ድሕሪ ተፅኒዖ ካጂ ናዊ ክትዘብለላ ገሎም የውፅኡኻ ድሕሪ ተፅንዑ ኮይንካ ኩሉ ንፅዕዮ ገዛ ክገለ ተፃፍ ንድሕር ኮንካ ግን ጎኒጎኒ ትምህርቲ እያ ትኸይድላ ኢሎም ሳይፃብኡኸን እዮም ካብ ድሌትካ ሳይንግፋን እዮም
1: ትምህርቲ ኮ ቀንዲ ኣገዳስቲ ኣብ ሂወት ትምህርቲ እዩ ዋላ ትምህርቲ ገዲፍካ ናብ ዚ ዝምባላኻ ድሕሪ ተኸይድካ ብዘይ ትምህርቲ ዝኾነ ነገር የለን እንጂ ትምህርቲ ብዓብዪ ትምህርቲ ብጎን እዚ ንምሃር ደለና ብጎን እዚ ኢና ነፅንዖ ነዚ ከዓኒ ብጎን ትምህርቲ ኣብ ትርፊ ግዜና ትሬይንን ፕሮግራም ንገብረሉ

0: እዚ ኣብዚኣ ዝእከቡ ቆልዑ ክንየቱ ኣብዚ መፅኦም ዝስምዖም ደስታ ካብ ገዛ ወፅኢኻ ከመይ ጌርካ ክትነብር ትኽእል፣ ካብ ገዛ ከምስ ወፃእኻ ሂወትካ ከመይ ጌርካ ትመርሕ፣ ብቕዓትካ ብመንፅርቲ ዝረእኻዮ ኣብቲ ዞባኻ ትፈልጦም ጥራይ ዘይኮነ ካብ 12 ምሳን ዞባታት ምስ መፁ ኣብኡ ትፋልጦም። ምክንያቱ ሳድራ እንዳገፍሐ ሰርክል ወይካ ሰንጣቂት ናይታ ስድራ እንዳገፍሐ እንዳገፍሐ እዩ ዝመፅእ። እዚ ሕጂ ኣብ ምንታይ ኣብይ ካትዕቁኖ እንተልካ እዚኦም ቆልዑ እዚኦም ኣብዚ ኣለዉ ተምሃሮ እዮም። ሕጂ 12 ክፍሊ ንክምሃሩ ንሰባ ምስ ወረዱ ኣብኡ ጋጋሽ ኣይኮኑ። እዚኦም ኣባላት ማሕበር ኣብዚ ገዛ መፅኦም ተላልዮም ብሓንሳብ ሰሙን ድኦም 2 መዓልቲ 3 መዓልቲ ዝገበሩ ካብ ገዚኦም ክወፁ ከለዉ ነፍሶም ከመይ ዘመሓድሩ ሓዎም ኣለዎም ሓፍቶም ኣላቶም። ስለዚ እቲ ቦታ ይሕድሶም እኒ ምክንያቱ ሕዋቶም ዝፈልጥዎም ሰባት ነቲ ማሕበራዊ ውህደት ቀልጢፉ ክርዕምዎ ይኽእሉ። ስለዚ እዚ ኣዝዩ ፅቡቅ መደብ እዩ። ኣብ ናቶም ተመክሮ፣ ኣብ ናቶም ፍልጠት፣ ኣብ ናቶም ጠባይ ዝውስኽ ዓብ ነገር ስለ ዝኾነ በዚ ኣጋጣሚ ሓደ ዓብዪ ትምህርቲ ዝቆስምሉ መድረኽ ወይ ከዓ ባይታ ኢለ ዝገልፆ ማለት እዩ።
1: ውድድር ምዃኑ ከይተርፎ ኩሎም ኣባላት ቅሓት ዕምባባ ክዕወት እዩ ዝነበረ ባህጎም። ይኹን እምበር ድያኑ ውፅኢት ዝነግሩሉ ሰዓት ምስ ኣኸለ ነታ ዋንጫ ሓንቲ ንኡስ ዞባ ክትወስዳ ምዃና ፍሉጥ ስለ ዝነበረ ኣብቲ ገዛ ፍርሂ ይንበብ ነይሩ። ኣስማት ዕውታት ክንገር መጀመረ ዝነበረ ውዕኡ መንፈስ ዕብየት ናይቲ ውድድር እዩ ዝገለጽ። ብዓወት ንኡስ ዞባ ዓረዛ ድማ መደምደምታ ረኺቡ። ንዓወት ናይዛ ንኡስ ዞባ ዝፅምብሉ ኣባላት ናይ ካልኦት ንኡሳን ዞባታት ክትርኢ ከለኻ ፍቕሪ ኣብቶም ቆልዑ ከም ዘለዉ ትግንዘብ። በዚ ድማ እዚ ናይ ፈለማ ቅነ ቀያሕቲ ዕምባባ ዝዋዶብ መፈፀምታ ረኺቦም።
2: ቀዳመይቲ ኮይና ዝተዓወተት ንኡስ ዞባ ዓረዛ ቀዳማይ ኮይኖም ተዓዊቶም ኣለ።

0: ዝሓለፈ ዓመት ስለ ዘይተዓወትና ሓጎስ ዝሰምዓና ሕጂ ግን ስለተዓወትና ልዕሊ ዓቕምና ኮይኑ
1: ሓጎስ

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደወክ ያ ክትከውን ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት ይሕዝሃልና ቀሪባ ዘላ ወትሩ ሰንበት ኣብ መደወክ ዘበርክተልና ዘሎ ጋዜጠኛና ሚካኤል ሓድጉ ምስ ኤዲተርና ሳምሶም እዮ ብምዃን ዘወሃዱ ወይና ሕዝናልኩም ቀሪብና ዘሎና ንምሉእ ትሕዝቱ ናብ መደወክ ከስግረኩም እየ ተኸታተሉ።

Yo, shout out to Caesar.

ቶፕ 5 ሆቴል ሪስቶራንትን ባርን እዚ ዝነውልዑል ዝኾነ ቶፕ 5 ንኹሉ መልክዓቱም ትሕዝትኡም ብዝለዓለ ደረጃ ሕይሩን ውዳቢኡ ኣጻፊፉም ንዕበትኩም ዘማልእ በቢ ዓይነቱ መግቢ ኣዳልዩ ንቐደም በሉ እናበለ ይዕድመኩም ኣሎ። እዚ ብጽፈትን ውሕልነትን ተዳልዩ ዘሎ በቢ ዓይነቱ መግቢ ከከም ሕርያኹም እዩ። ስፔሻል ፓስታ ዶ፣ ስፔሻል ዓሳ ወይ ስፔሻል ማኣዲ፣ ስፔሻል ጫዕጫዕ ዓሳ ዶ፣ ጫዕጫዕ ስጋ፣ ከምኡውን ስፔሻል ፓኒኖ ምጽማቕውን ኣገዳሲ ክፋል ትሕሱ እዩ። ብዘይካዚ ፒዛ ብዘተኣማምን ደረጃ ተሸፊኑ ቴክ ኣዌይ ናብ ቤትኩም ክትማልእዎ ሕርያኹም እዩ። ቶፕ 5 ሆቴል ምዝኹሉ ዕበት እዙ ኣገልግሎት ኢንተርነት ዋይፋይ ጀሚሩኹም ዘሎ ነበስረኩም ብድሓን ምፁ ቶፕ 5 ሆቴል

0: ሪስቶራንትን ባርን
1: ኩብራት ተዓዘብትና ናብ ናይ መወዳእታት ሕዝቶ መደብና ኢና በፂሕና ዘለና ዛዛሚት ናይ መደብና ዝኾነ ተኸታታሊት ፊልም ክብረት መበል 57ን ናይ መጠረሽታን ክፋላ ስዒቡ ክቐርበልና እዩ ብሓባር ንከታተል።

0: እንታይ ገይረከም ቀዳ ምሽ መፅኹ ክሉ ንትርፉ ተዛሪ ብክል እንታይ ክደግም እንደሊ ክዕጅ በዚ ከ ክደፍኒ ትምትኒ
1: ናዕሞትየ
2: ትዛርበካ ኣለ ቀሲልካ ስማ
0: ሓራይ እንታይ ክደሊ ክኒ
1: ኣነ ክቋይቀካ ይኮንኩም መፅ ኣነ ክሕግዘካ እየ መፅ
0: እንታ ክ
1: ህድ እበል ህድ ኢልካ ስማዓኒ ስድራኻ ይቕረበሉ ዘይበሎ ብፍላይ ከዓ ንሃፍታ
3: ዘለኹ
4: ኩነታት ትርኢ ከምዚ ደ
3: ዘይተወቀስካ ምቀስ

0: ተኣነ እግርኻ ተንበርኪኸ ሓንቲ ጌጋ ከም ዘይብለይ እንዳተረ ተበዲነካ ቅረበለለይ ክብለካ ደም ክለብዑ
1: ከለኣይዛሕለኸ
0: በልቲ ንድሓውሓ ንዓኻ ቅረፅ ምልክ የብለይ
1: ናተይ ቕረ ዝበሃሉ ኣይኮነ።

0: ንሱ ፈሊጦም እዮም ኣድም ወዲ ንፃወቶም ክ ዘለዉ ቀጥበል ኩሉ ካብ ቁዒ ሓይ
1: መወዳእታስ መፅ ምበር ሴራ ክፀኒሐ ብኡ ኣፍ ደገ እንታይ ዳ ዝኩሎ ክንከይና እናመሸጢ ትለክለካ ጌርስ
2: ምስማማክን መፅእ ኢልና ኣንተ ክብረት ጓል እንታይ ድሓና ልልክ ይ ኣንተ ክብረት ጓል ቴድሮስ ሓውኺ እንተ ትርእዮ ምርኣይ ምግጋይ ኮይኑ ምርኣይ ምግጋይ እዚ ገፅ ተርእዮ ፀለሎ እዩ ዝመስለልኪ ብንብዓት ምስ ንብዓት ዓይኑ እዩ ዝቃለስ ከይድና ክንሪኦ በጃኽማማ ንሓፍተይ ፀውዕለ ይቕርበልለ ክብላ ኢሉ ክብረት ጓል በጃ ክሕደጉሉ ይቕረበሉሉ ነቶም ፈራዶ እንተነጊርክዮም ይቕረ እንተይልክሉ ከውፅዎ እዮም ክብረት ጓል
1: ኣነ ደ ሲ
2: ኣይኮንክንኣይኮንክንክብረትጓል ንስ ክቕረ እንተይልክሉ ግን ተነጊርክዮም ግን ከውፅዎ እዮም ኣንቲ ክብረት ንኩላ ክነቕረበለልና ክብረት ጓል
1: ኢለልክ ኮ ደይ ማዕረ ኢለልኪ ኣደይ እንዲክ ንመንክበኪ ትዝክርዮ ዶ
3: ናብዚ ገዛ ዝዳርቲ ቁልሕ ዘብላለኪ እንታይ ስእንኪ ብኣኺ ስኣንኪ ብንድሓምኩ ይስእንኪ ኣይሁ ጥራት ገዛ ኩም ናብዚ ገዛ ዝተቋራርዒ እንቲ ክንደይ ትሓስመርክና ንሰ ፃብ ቆልዓ ስካ ትተህላምና
1: ክትብለኒ ከለክ ትዝክርዮ ዶ
2: ክብረት ጓለ ኬትኩም መርኣዮ ኬት ክርኣዮ እንታይ ይመስል ከም ዘሎ ሽዑ ክትርዮ ኢኺ በጃ ክዛ ጓለይ
3: ናተይ ስድሓን እዚ ኩሉ ሂወተይ ዘባላሸኻዩ ዘባሳጭኸኒ ገዲፈልካ እዩ ኩሉ በደልካ ከዓ ንፅቡቅ ኣይኮይኑ ተመስገን ኣምላኽ ፅቡቅ ኣለኹ ኣይከፋኣንን እግዚኣብሔር ክሒሱኒ ኣብ መንጎና ግን ቆልዓ ኣሎ ምእንቲ ወደይ ክብል ኩሉ ነገር ገዲፈልካ ኣለኹ ወደይ ሕማቕካ ክርኢ ስለዘይደሊ
4: ኣቲ ቤት ኣብዚ ሕጂ ሰዓት ናቶም ይቕረብ ምባልን ዘይምባልን ኣይኮነን ከቢድን ዘሎ ውዒሎም ሓዲሮም ይቕረብ ምባል ኣይተርፎም ናበይዶ ክድርቢን እዮም ሕጂ ከቢድን ዘሎ ዕዳ እዩ ተሰኪም እየ ዘሎ ዕዳ ሰብ ዝብል ኣይኮነን
3: ባንኪ ከይዳ ሓቲት እዮም ንዓይ ዝሃብካኒ 100,000 ንዓኺለ ተለቂሐ የልካኒ 100,000 ሕብካኒ ከይዶም ዝሓተትክዎም ግን 1,000,000 ተለቂሕካ ከም ዘለካ ፈሊጠ ምስ ወለዱ ከዓ 1.7 በፂዑ እንታይ ይኹን እዚ ሕጂ
1: እሞ እንታይ ትብላ ዘለካ እዚ ወዲ ኣነ ደ ሲረ እዩ ኣነ ከሲሰ እዮ ባዕሉ እኳ ይኸሲስኒ
2: ክብረት ሓፍተይ ንስኩኮ ፅቡቅ ኣለኺ ሓቂ ክለኺ ግን ማማ ከዓ የቕረበሉ ሉ ኣትብለክ ዘለካ ላዕበለት
1: ናይ ምንታይ
2: ቅሬታ እዩ ዘሎ በይን እዩ ድዛርብ ዘሎ ክብረት ሓፍተይ ንስኪ ሕድገት ግበሪ ኣትብለክ ዘላ ሓቀይ እንደ ማማ
5: እዎ ከምኡ ኢና ንብል ዘለና ክብረት ጓል
1: ነናየ መቕረብለሉ ደርዳእ ንደለኩ ነና የቕረብሉ
2: ኣንተ ክብረት ጓል በጃኺ እየ ዝብለክ ዘሎ ፅርግያ ከይወፅእ ከይዓብደኪ
1: ንሕና ክንዓብድ ከለናክብረት
2: ሓፍተይ ኣይትበደልኩም ኮ ይበልናክን ግን ማማስ ይቕረበሉ ኣትብለክ ዘሎ ንመን ና ምክልቡ
1: ንሳ ኩሉ ኣለዋ ስለ ዘለዋ እያ ትገብር ንሳ ኩሉ ትኽእሎ እያ ዓቕሊ ኣለዋ ዓቕሊ እያ ወዲእኩምኒ ኣነ ከይፅለል ፈሪሕክዶ ትፈልጢ
2: እንቲ ክብረት ጓል እንቲ ንፀባፀብ እንዶትማዕረ እንተተፀባፂብና ዳኣ ሞ
1: ተፀባፅብ ምሳ ኣለክ ተፀባፅብ ከሎ
2: ፀባፀባፀበ የብለይን እቲ ዝገበርናዮ ጌጋ ንድሕርባ ብሓደ ነቒስናዮ ደኣ እንቲ ክብረት ጓል ቁስሊ እንዳኣሉካ ትርፍ
4: ናይቲ መብራህቱ ኣብዚኣ እንዳተመላለሰ በቃ ዳር ኣብልዕ በጃ ክኢለ ክርከብ እዮ ረኺብ ክተተሃዳዲ ይፈት
3: እንታይ ይክብሎ ብዛዕባ 1,000,000 ኮይና ንዛረብ ዘለና
4: ይርዳኣኒ ክፈለየ ኮንኩም ንብል ኣለኹ ግን ክትከፍልዮ እንተትደሊ ከዓ ንዓኸ እውን ቀሊል እዩ ቤቲ ትነብረየ ዘሎ ክናብራ ዘይፈልጦ ኮይኮንኩም በዝን በትኒ ኩምዓት ወረ መፃኒ ግን ዳሕር ሕጂ ክፈልዮ ገሌል ኣይግድደክን እየ ግን ሕዝኒ ከምዛ ምስ ስድራይ ተቀራርብኒ ዘለኹ ምስኡ ክኣበል መርሓባ ሓባል በጃ ክዚ ኣሓግዝኒ
3: ናራይ ድሓን ክረኽቦ
4: በጃ
3: ክረኽቦ እየ
1: እተኣነ ክነብዕ ከለኹ ኣቦይ ክነብዕ ከሎ እንተኾንኩም ዳኣስኹም እዚ ከይመፅእ ኢልኩም

0: ንወዲ ክግድፍ ደይበልክ እዩ
1: በጃ ክብረት
0: ዋ ትታ ትብለን ዘላ ባ
1: ዕድ
2: ክብረት ሓፍተይ በጃ ክስምዕ እያ
1: በጃ ክኸይክራ እዩ
0: ዕድዎ መን ከፊ ኢሉሉ ኢልካ ሓቲት ክዶ ትፈልጢ ሚልዮን ካብቲ ሰብኣይ ድወሰዶ መን ከፊ ኢሉሉ ሓደ ነጥቢ 7 ዕዳድ ነበረሉ መን ከፊ ኢሉሉ ሓቲት ክዶ ማማ
2: ኣመን ሞኸይዲ ክትክብረት ጓል
0: ባቃ ከመይ እያ ትብለካ ኣመን ከይዱኪ ኩሉ ዘለና እዚ ኩሉ ተንከራቲትና ገንዘብ ዕድኡ ንሕና ሚልዮን ከፊ ኢልና ቤቲ 700 ከፊ ኢላ ኣዶ ወዲ 700 ከፊ ኢላ ትሉ ማማ ወቁሩ ብሕሰበይ ተስእሞ ተስኢ እንድሕር እዚ ገይሩ ኣይቀፃዕ ትብልለካ ኣነንተ ከም ንገብር ክፈለጥ ኣይክእልን እየ ይቀፃዕ ዓዲ ሕጊ እዩ ይቕፅዕ ኣሎ ይቀፃዕ ተቐፂዑ ክወፅ እዩ ተማሂር ይውፅኣለይ ወዳይ ደይ ትብል ኣንሳሊ ኢና ከይዲ ቕረ ኢለልካ ኣለኹ ምባል ክቐሊል እዩ ዝገበሮ ገበን ግን ይቕረ ዘብል ይቕረ ዘብል ድዩ
2: ኣይከውንን እዩ እምቢ ትብልን ዘለካ ከይድ ኣይትኸድን ኢኸ ኮፈሉ ሞማማ ኮፈሉ ሓቂ እያ ክብረት ሓፍተ ምዝ ኩሉ ዘጋጠማ ሽግር ቀልጢፋ ሕራይ ክትብለና ኣይትኽእልን እያ ግዜ ንኸባ ንዓኸ ሓንሳብ ንፀበያ ብከይር ኸስ ከም ፃልቲ እየማ ይክሰት እዩ ኣነኮብ ፅርግያ ከይወፅ ዝፈርሑ ዘለኹ
0: ንዓይ ኮይኹም ፅርግያ ኣውፅኹም ንነርኩም እንዳ ሓመይ እንተዘይህልውለ እስኻ ክትገብርዮ ዝግባእኪ እንዳ ሓመይ ገይሮም ጠንቀላዕላዕ ዝብለሉ ገዛ ኣለኒ ከመይ ድበለ ገዛ ካ ኣውሪሶምኒ
2: ሓጉስ እንድ ሞ ክብረት ጓል
0: ኣነ ሞ ካውፃእክ ደይደለኹ ዳይ ድየ ውፃእኪ ንዓኸይ ኣይውፅእ ንሕወትይ ኣይውፅእ ኣነ ብሽመይ ቀይሩለይ ጥራሕ ኢለ ንዚኣ ግና ምንታይ ኣብፅሕኩማ ተመሊስክኻ ሕጂ ኣውፅዮትብሉላ ይቀፃዕ ወድኺ ይቀፃዕ ይፍለጦ ደማ ኣብዕና እንድ ይፍለጣ ዎ ይፍለጣ ግን ንዓኺ ናቱ ንብዓት እዩ ዘገድሰኪ ናትና ንብዓት ናይ ኣቦይ ንብዓት ንዓኾላ ሓንቲ ዘክርየ ኩሉ ትዝሓለፈ ትዝሓለፈ እግሪ ኮይና ክንነብዕ ከለና ኣቦይ ከይትሓጎሰ ዝኸደሉ ዘክርዮ ማማ ዘክርዮ ተመሊስካ ከዓ ወዲ ክቕፅዕ ይደልዮን ኣሎ
3: ትፈለጥ ኢኹ ንስኻ ክንምክኤለ እንዳነንሓማ ንዓኸ ዓክሓርእ ከለዎ ንዕም ዘጉ ዘለዎ ኮይኑ ይስማዓኒ
4: ንስኺ ወላ ሓንቲ ጌጋ ይናይቀ እንተ ንኣኽ ክዮ ኸዓ ንመን ንኣኽ ትልእኽ ዝጋደ ዘሎ ግን ንሱ እዩ ዳንን ንክኤልን ጀጋንዮም ቶም ደቀይ እዚ ግን ብጥዕሚት ተራሒቂቁ ነዛ ገዛ ሰላም ክልእዋ ዘሎ ተስዕ ሕጂ ይቕረበለይ ብላ ኣብዚ ገዛ ክትኣቱ ክትወፅእ ንዓኻ እናርሐ ክትሳቐን ክትሓምምን ኣይደልን ኣነ ቃንዛ ኣኽላ
0: ኣነ ደ ብሓሶት መሰኻኽር ቁፀር ኢለ ግን ንዓኺ ናቱ ንብዓት እዩ ዘገድሰኪ ናትና ንብዓት ናይ ኣቦይ ንብዓት ንዓኾላ ሓንቲ
2: ኩዳኣንኩላህና እንዳኣሎ
0: ዶ
2: ኩላህናዓይባ
0: ንዓይባ ኣበይ ሞ እዚኣ ርእዋ እዚኣ ርእዋ ነይሩ ትትኸውን ምተሓጎስኩ ነ ሕጂ ሕማቅ ከይተዛርብኒ ሕማቅ ከይተዛርብኒ

0: ስቲቭ ዳድያል ከይመስለኒ
1: ኖኖ እንታይ ድዩ መሸርኪ ንብረት ኣብቲ መጀመርያ ደረኸም እዚ በዕለይ ንኩሉ ነገራት ፃፊፈ ገለ ሰርፕራይዝ እያ ዝገበርኩ ሓዚ ግን ከምቲ ዝሓሰብካ ኣይኮነ ዝሰርሑ
0: ሶም ቁጥቀጥፍ ኣብ ባንኪ ገንዘብ ተፀቢሉ ስለ ዝፀምሑ ጥሩሕ ይፀርሑ

0: ኣነ ከዓ ካ ብወርሒ ወርሒ ገለ እዳቆራረፅኩ ዶእትወስ ጥርልፋ ተዋሒስ እንተኾነ ግን ናብ ገዛ ምራይ ገለ ብዙሕ ገንዘብ ስለ ዘውፃ ብዙሕ ክራይስ ኣጋጥ ምስ መጀመርያ ገለ ምንባሩ መዓት ካስተመር ይበልና ድሕሪ ግን ተተሓሕዛድና ክፍኢና ኣለዎ ወይ ገለ መዓልቲ ከ ግዲ ኮይኑ
1: ሕጂ እንታይ ኢልና ንገብር መሲል ካ ንወርቂ ልዕሉ ብዝኣተኮና ኣሎ ላ ሓደ ሰብ ዘይፈልጥ ሰንክ ሰደልካ ተኻቢልካ ዎ ተኻቢልካ ብታ ባንካም ተእትወሉ ላ ሓደ ሰብ
0: ዘይፈልጥ
2: ስድራኮ ፅበይኩም ኣለኹ ሰናይት ክሒዛትኩም ደስ ትብል ኣረይ በሉ ቀልጥፎ ቀልጥፎ ምፁ ኣረይቸው

0: ቴድሮስቲ ብንእሽቲ ክሎት ሒዙ ሜስ እዩ ዝመስል ነይሩ ለምለመን ልክም ኣቢሎኖም ርአዮኦም ንድ
1: ድሓን ፀሃይት ክኸውን ክኸውን ስከ ንቋንዓና መሰለ
0: ኢለ ኣንስኹንስ ወይን እንዲኹም ትመስላ እንታይ ተሪፍክ
2: ቆልዓ ሂበሃና ኣላ
3: ሳሊና ሄለን ከዳ
1: ትመፅ ኣላ ቅድም ናብ ቴድ በፂሐ ክመፅእ ኢላ ትኒ
3: ትመፅ ፅቡ
0: ብዓል መትከል ከዳ ሰሪና
1: እሶም ካ ደው ኢሎሎም ፀኒሐ ይመፁ ኣለዎ
0: ገዲፍኩኖም መፅኹም
1: ኣሲሎም ባ መፁ መርዓውቲ
0: መን ምፅ ማሎ ሰመይ
1: እዛቶም ክትመፅ
0: ኣሎም ግ ኣንተ ትስራ ከበይ ከይዱባ
4: ደጌኩምእዚ ዝ ቤቲ ደንጌኩም ሰሩ ቤኖም ገዲፍናኩም
0: ከበይ ዳ ከድካ
4: ክእዚ ዘሎም ፀኒ ም ፀገመ ለካ ፃዋ
0: ዋና ገዛ እንዲሱ እኳ እዩ ደሳስየና ሕጂ ቀደም ቤትያ ተሳስየና ነይሩ እዩሲኩ
4: ኣይኖ
0: ንዕበሉ ዘመቕሉ ፅማቕ ምፅ ኣዚዝካሎም ድ
4: ኣዚ ዘሎም ኣለ
0: ንዕበሉ ኸይዱ ኣብቲ ኹንኩም ዳተፃወፃወት ፅማቕኩም
5: ዘሓወይ ንዓና ምሳና ተፃወት ሰምሓወይ
6: ብዛርቃ ናይ ወፃልካና ኣሎ ምስለኒ ኢና
7: ፈጣዊሮካ ፀርግያ ሓንሳብ ረሂብካ ትቋዮቕሳይ ሓንሳብ ቅድሚ ወደይ ኣብ ገዛ ይመፅሓ ብዙሕትዛረብ ኣነ ከምኡ ኮንኩም ከም ተስኻት ብለኒ ሓስበት ናይኮንኩን ኣነ ወሳዲ ናይኮንኩን ሰብ ሕፍት ከዓ ናብሰ ኣነ ብጥርስተ እዩ ሕፍትካ ረከብዋ ዛዕለ ከ ማለት እዩ ብዝኾነ እሱ ጥራይ ዘይኮነ እዚ ዕዳ ናይዚ ፋሚሊ ኣብዚ ፋሚሊ ጀሚርካ ብለለካ ዕዳ ናይዚ ፋሚሊ

0: Čo a to mi tři chtěla se nebere ke filému. Netědrou se, Emine, ta má lali se. Libri tu nám haftu rád dvíjou. Dáhne tu to bych mazima to hodí zomno. Uvodí on půjde na mém zomno. Ta má lali se, je Emine. Libri tu nám haftu rád dvíjou. Sledis, vyhytr zvedl, chám tis rád hásbel zemře se. أنا هات مسكن أنا مسكن ثاني قريب مني. زغول زغول زغول هون ح صباح ما تحس لزغول في مسلك. سلزغول. نزل خاب فقر سلزغول سانة. كم بحر لهم على تشي. سلزي.
1: بخمي يكون من بيتي. يا ريتها. مجمرية بخمسة ترى دافع قنيرة. دحرى خلو قمنا دارك مسفرات قبل. بخمس منقد خردق خمس نبر اندردي زونه كلس قبر كي سمعي بجمره قريدا دريقه عمي دمسكني
2: حركه جبال تحضركم سوي حفظ هوستل كان
1: اي جوغ ده انيسس زوغي صوت واسن الحضر قريب برلك
2: امين
3: እዛ እናቆ ቆዳና ኣዲ ሳሊና ጓለ እዚ ከክም ትገላዕታ ትኸውኒ እዚ ርገድ ከምይናኸኪ ሻሓደ ይገብር ክብረት ጓለ ዝኣሽ እዘይ ሓጢርኒ እምበር ከክም ሰተታ ናይ ኣድት ትኸውን ገዛ
4: እዚ ስሙ ገርኩምለ ይኹም እታ ጓለይ ዶ ትበለለይ
5: እንታይ ነጊረካ እንዴ ከይመጡ ከለዉ በጃኻ ኢለካ ውፃእ ኢለ ሕጂ ከሎ ምፃእንታት ይድርሱ
6: ደፍናዶ ታይዘይኮም ዘርባ እዚ ገዛ ስገዛ እዩ ሓይ ዘውፃና ሓይልካ ክሪ
3: ካበይ ደኻ ዘምፃኻዮ ገዛ እንታ ሓመዳ ይቐበልካ እምኒ ይቐበልካ ዳሕራይ ድኻ ኣገግ ውፃእ ለካ ውፃእ
6: ወፅ ተኹም ስኻኻ ትውፃእ ሓይ
7: ዋዕቲ ድረስ
6: ደፈናዶ ንዓይ ዝሓላ ድላ ይበለኒ ነደይ ከውፃእ
8: ሰክሮ በብ ገዛ ዝነበረ ሰላ ሰላም ፍቅርና ዝገዛ ሕጂ ትርእ ኣሎ ነበረ ኩሉ ሰብ ዝኾነ ኣላ ዝነበረ ሕጂ ትርእ ኣሎ
9: እሞ ፅቡቅ እዮ ክዘርክዮ እስ ክመፃ ኸ ሰላም ናይ ዝገዛ ዝተዘሪጉ ሓረይ ኮምሮ ይኮነ ንተዓቂ
8: ሓረይ እንታይ ገይረ ንገረን ስ
9: ኣቲ ግደፍና ንዶ ክምረት ንተግባራት ክዲ ካባይ መግለፅ ደሊ ክሉ ተግባራት ክተፊ
8: እታ ሓድ ድሓወ ኣነ ዝፈልጦ ነገር የብለይ ስለዘይ ፈልጦኩ እየ ዝሓትካ ዘለኹ ንገረኒ ሞ ክንረዳ ትረዳዲና ክንፈትሖ
9: ግደፍና ንዶ ክምረት ምስ ነብሱ ክተዛርብ እንድሕርትዒ ትኾንኪ
8: ኣታት ድሓወ እንታይ ኢለ እሞ ዛዕባ ነፍሰይ ክዛርብ ንገረኒ ዶ ኣብዘይ ፈልጦ ነገር ስንታይ ኢ ክዛረብ ተልዩ ዘለካ ሴድ በቻኻ ኣነ ዘጋጥመካ ንገረኒ ሕግዘካ እየ ዝብለካ ዘለኹ ትኸውጋ
10: ህበይ ዓሳ ነይሮም ሕጂ እቲ ህበይ ነው ይድረዳ እታ ዓሳ ከዓኒ ኣብ ሓንቲ ገረብ ጫፍ ወዳእታ ደላ ኣብኡ ትነብር ሕጂ ኩሉ ግዜ ኤቨሪደይ ናብቲ ጠቃኣ መፂ ሕምብስ ነሮ ሕጂ ሓደ መዓልቲ ከምኡ ሕምብስ ከሎ እሳ ከዓን ንጎ እዩ ነሮ ተሲኣ ኣብቲ ክስታይ ኮፍ ምስ በለጥ ፅንሕ ኢሉ ኣቲ ህበይ ሓፍተይ እንታይ ደኣ ምሳይ ዘይትሕምብስ ንዕባ ሕምብስ ህፃውተኪ ኢልዋ ስኻን ዋይ ኣነ ዳ ሓሚሽተ ደይ ከሎ ትሬኒ እንዲካ ደለካ ቃጥዕንወስ ኢላቶ ከይጥሕዕ ኢላቶ ንዕሱ ከዓኒ ሓረይ ድሓን ወደ ሓደ ኣብዚ ሕቆይ ደይሰቕለኪ ኢልዋ ቲ ዓሳ ከዓ ንሽዑ ንሳ ከዓኒ ሓራሕ ሓራይ ንዓይዳ ፅቡቅ ተዛውረኒ ኢላ ቅሪ ኢላ ትሕቁ ዱብ ኢላ ሸዑን ዮ ምስ ወፅሑ ማእክል ምስ ወፅሑ ኣትህቤ ሓፍተ ረሲዐዮ ንዴዳ ኣብ ገዛናስ ጥንቀት ኣለዎ ንዕምሳና ተመስሒ ብልዒ ምሳና ዋዓሊ ኢልዋ ሳኻን ሓራይ ፅቡቅ ምሳንኩዕደ ንዓናይ ዳቶ ሽዑ እንደኸዱ ከለዎ ኣብታ ፀቃገዝኡ ምስ ወፅሑ ሽዑ ኣንኮ ጎራሐ ኣትህበይ ማማሲ ሓሚማሲ ልብህ ዶክተር ከዓ ልቢ ህበይ ኣብ ልዕዋይ ዘና ሕጂ ንሕና ከዓ ልቢ ሕርዳ ቢና ንበልዓይናየ ኢልዋ ሳኻን ጎራሕ ስለ ዝነበረት ዋይ ካብ መጀመርታ ዳ ዘይነግረን ነበርካ ልበይና ኣብ ገዛ እንደ ረስሐያ ኢላቶ ንስኸኒ ዋይ ድሓ መምፃ ኢልዋ ዘይዋሓቂ መሊስ ኢልዎ መሲልዎ ዘይዋሓቂ ሽዑ ሓራይ ንዓና ኢላቶ ሽዑ ከይዶም ኣብታ ገዛ ምስ በፅሑ ኪድበላ ምፅያቅቱ ኢልዋ ንሳኻ ምስደየ ኣንኮ ጎርሕ ይኽእል ልዕደኢኻ ይጎርሕ ልበይዳ ከመይ ዳ ኣብ ገዛ ገርፋ መውት ተገደሸን ኣብዛ ግዜ ኮፍ ምባል ሕሸን ካብ ምስኣም ፅዋት ኢላ ገዛእትያ ድበጥ ኢላ ደቂሳ ተወዲኣ
7: ሓደ ኣብ ቤት ትምህርቲ ሲ ክባሰ መፂን ንቅዱስ ሓወይሲ ሰዓነ ከዓኒ ሸም ዝበሃል ዓብ ሓውላና ንዶ እሱ ክምተካ ኢለ ዮ
9: ናሲራ ክዝገበሩ ካ እኩል እዩ ሕጂ ከዓ ገዝኦም ክደፈሎም ገለ ባህላ እዩ ከምኡሞ ፍፁም ካብ ንዕኦም ክፈሉ ዘይክብሎም ኣነ ነዚ ገዛ እዚ ሸይጠ ንግዝዩ ኣብ ገዛ ክራይ ድና ወላ ብዓዲ ጓዕዳት ክንፀንዕ
11: እዚ ገዛ እዚ ግን ገዛ ክብረት ደምርታ ዘፅሬቶ ከምዚ ከመኸስኸይራ ይኮነ
9: ኣታ ሰብይ ኣገባግበር ክሰክራ ይትፈልጠንን ኢኻ ድሓር ከዓ ዘጥረየጥርዮ ተጠሪዩሉ ሕረይ ብፃጥራ
12: እሞ እቲ ንድሕ ዝሸጥዎ ኮንኩም እቲ ቴድሮስ ጀመሮ
13: እዚ ጉርሻ ምስራል እዛ ብዓናስለዚ ሸጥ ገዛ ሰሚሕና
12: ዋንስ ኣጋጣሚ ትሸጥዎ ትኸይ ትኾኑ ኢለ
8: ቴድሮስ ጀመሮ ከማናጉምናሉ መብራቱ ታይዲክ ልካ ልካ ሕጂ ከምዛ ዝተሰማምዐና እታ ሚልዮን ክንበክር
12: ንዋና እንድሕር ገንዘብ ሂብኩም ንምንታይ ፀገማ
14: ቴድሮስ ክምሃር ስለዘለዎ ኢና ክፈልጥ ዘይደለና
12: ብሓን ፀገም ኢለ ተረድየኩም ፀገም ኢለ
14: ሕጂ ሞ ባንክ ከተዓፅዋ ዘይ ድሞ ክንወዳ
12: ኣራጅ ሞ
15: ኣትኽድኽድ ሰራም ፈልጠክ ነ ፅቡቅ ገይረ ዓንቃ ፅቦ ህዝባር እናበል ክፈቅዱ ቤት ፍርዲ ክለል ከተብል ይክለል ኣይትንፈክን ሓ
16: ኣትክድናትብልኣትክድናትብልስኣብካኣትብልኣነ ክትፈልጥ ኣባል ናይ ዝስራእ ኩሉ ግዜ ለማኒት ዝመስለክ ኣነ ግን ለማኒት ፅግዕተ ክትፈልጥ እዚ ብስእ ትሪኦ ዘለካ ሓርበኛ ጓል ንስኻ ኣፋ
17: እዚ ጉዳይ እዚ ክልቲኹም ተዘራሪብኩም ወዲኹም እዮ ንዓና ከይምልከተና ደቂ ዓሎም ዘይኮነ ዋንታይ ዘረበየ እዚ

እስር ቤት ምዃኑ ከይተርፈ ብጣዕሚ ጣዕሚ

0: እሞ ስድራና ብሓቂ ፅቡቅ መዓልቲ ውዒልና ሓጎስን ሳሃን ዘለዎ መዓልቲ ቀደም እውን ስድራ ቤት እዙ እዚ ዩ ነይሩ መልክዑ ከምዚ ዩ ነይሩ ባህርያቱ እንተኾነ ዘይሓሰብናዮ ነዚ ፍቕርና ነዚ ወጃዕጃዕናን ዘርሕቕ ኣጋጣሚታት ተጋኒፉ ብዝኾነ ኣምላኽ ኩሉ ስለ ዘይሰኣኖ ናብቲ ናይ ቀደም ባህርታትና ተመሊስና ኣለና እወ ቁሩብ ቂር ዝብለካ ዓንዶም ሓወይ ብቑሕር ልቡ ምኻድ እዩ ነዚ ወጃዕጃዕ ዚ ዝሰሓቕ ዚ ነዚ ፍቕሪ ዚ ዘይምርኣዩ ዝኾነ ኩሉ ናይ ኣምላኽ ስለ ዝኾነ ንስኻትኩም ሲራክን ክብረትን ከዓ ተበዲልኩም ኢኹም ንኩሉ ብዓቕሊ ከዓ ኣብ መፈፀምቲ ውፅሕኩም ኣለኹም ቂራ ይበልኩም ነቲ ዝፀንሐ ፍቕርን ሰላምን ናይ ስድራ ቤት ክትመልስዎ ክትሕብሕብዎ እዮ ዝግባአኩም ብዛዕባ ቴድሮስ እንተኮይኑ ቴድሮስ ክመሃር ያቲ ዘለች ተማሂሮ ከዓ ክመፅ እዩ ተጣዒሱ እውን ስለ ዘሎ ናብቲ ናይ ቀደም ፍቕሩ ናብቲ ናይ ቀደም ሰላሙን ክምለስ እዩ
1: ድሓን ናይ ቴድሮስ ከዓ ድሓን ከምቲ ድበልኩምሞ ተማሂሩ ክወፅ እዩ ከምዚ ኣይሉ ምሳና ወጃዕጃዕ ክብል ከዓ በዕሉ እስኪ በዕሉ መዋፅኦ ፍጠረሉ
0: ስለዚ ሙላእ ሓጎስ ግበረልና ዝተረፈተልዩ እዞም ናእሽቱ ከዓ ምላእ ኣብላ ዘና ዴታት ከዓ ምላእ ኣብላ
2: ሓቅኹም ሰመርሓ ወይ ኣበይ እሞ ነዚ ኩሉ ሓጎስ ነዚ ዘለናዮ ደስታ እንተዝርእዎ ብቑሕሮም ከይዶም ሓቅኹም ቴድሮስ ወዴ ከዓ መዋፅኦ ፍጠረሉ ርሑስ ከዓ ተወሊድና
3: ሓቂ ከማማ
2: ቤቲ ብዙሕ ደገፍ ጌርክልና ኢኸ ይረአኒ ኢልና
3: እንታይ ገይረ
2: ሓፍትና ኢኸ ብዓብዩ ከዓ ውላድና ሒዝ ክልና መፅኺ ሰለይ ሓጎሰኪ ኣዲ ክርኺብኪ ሄለይ ተመሊሳ በቃ ኩሉ ነገር ፅቡቅ ኮይኑና ደስ ዝብለካ
3: ንሰለሙን እውን ክነመስጉኖ ይግባእ እዩ ምክንያቱ ሰለሙን ንዓና ዋጋ
2: ክፊልልና
3: ቀሊላ ይኮነን ምስ ኣዴኻ ንሓቂ ክትብል ፊት ንፊት ምግጣም ይርዳእና ዩ ቋንዚኡ ሰለሙን ግን እስኻ ከምኡ እንተዘይትገብር ምናልባት ኣብዚ ሕጂ ምተወደአ ነይርኸውን ጉዳይና ምተመጠጠ ነይርኸውን ስለዚ ናይ ብሓቂ ና ንመስለመካ ሰለሙን ሓወይ
4: ጉባኤ ገይረ ክብረት ምስጋና ዘድልዮ ነገር ኣይኮነን ጉባኡ ሓቂ ዝኾነ ግን ብጣዕሚ ደ መስገን ብኣኸ ከምዚ ገይረ ኣኸበብና
3: ሓደ ነገር ከዓ ክነገረኩም ዘለኒ ቤቲ ናብ ቴድሮስ ብዙሕ ግዜ ተመላሊሳ የእሚና ተረፍዕድኡ ከፊ ኢላ እቲ ዋንነት ናብ ሽምና ቀይረ ረኪባትና ኣላ እሞ ንቤቲ ከዓ ምስጋና ይግባእ እዩ ቴንክ ዩ ቤቲ
2: ንስ ከዓ እዛ ጓለይ ዘለዓልክ ይተከኣል ቆላቲ የብርኮ
5: ሰሚዒ ክመሪ ነዛ ውራይ ሚያ ክዘርጊ መደብ እንተደኣኒኪ መና ይኮፎ ክትርእዮ ዩ ከምዛ ዘለኸያ ደሳታት ሂርና ንኸይቲ ኮይና ፅቡቅ ኣይኮነ ግን ካብዚ ገዛ ክበፈት እያ ትምታሕራይ
1: ወይ ከምዚ ኣኢሎም እኳ ምሳና ወጃዕጃዕ ከይብሉ ኤፍረምን ኣሮንን እኳ ስራሕ ኮይኖም በርቴሌፎን ደው ኢልና እኳ ኩሎም ክንረኽቦም ኢና ኢሎም ነይሮም
6: ንሕና እውን ከነመስግን ይግባኣና እዩ ምክንያቱ እዚ ኩሉ ስድራ ዝገበሮ ፃዕሪ ነዚ ኩሉ ሰላም ክመፅእ ቀሊል ነገር ኣይኮነን ብዙሕ ላዕልን ታሕትን ሓሊፍ እዩ ኣብ ከምዚ ዓይነት ደረጃ መብፃሕና ከዓ ኣምላኽ ነመስግኖ እዚ ጋጣሚ ስድራይ እውን ስለዘየለዉ ኮይኖም ኣብ ዘይተሓውሱና እምበር ብቴሌፎን ነገርናዮም ሶም ተሓጒሶም በቲ ዘጋጠመ ኩሉ ነገር ሕጉሳት እዮም። በዚ ጋጣሚ እዚ ኣነ ክነግረኩም ስለ ዘለኒ። ስለዚ ናብቲ ናይ ቀደም ሓጎስናን ፍስሓ ዝዓሰሎ ፍቕሪ ዝነበሮ ገዛ ምምላስናስ ዓብ ፀጋ እዩ። እቸም በዚ ከዓ ይቐፅለና።

ክቡራት ተኸታተልቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምስኣላይ ዳዊት ገብረኣ ብምዃንና ብሓባር ፀኒሕና ኣብዚ ቦታ ኮይንና ክንሰኣል ዘፍቀዱልና ኣድልዩስ ክለብ እውን እናመስጎንኩ ርሑስ ቅንያት ናይ ናፅነት ክኾነልና እናተመንኾ ክፍለየኩም እየ። ምስተረፉ መደባት ኤሪቲቪ ሰላም።

0: ረእያ ባሞ ሓዋላ ሓዋላ ትብ
1: ሓዋላ ሙሲኣ ከዓ መፅኻ ኣለይዶ መፅኻ ኣለይዶ ኣበለካ መፅኻ ኣለይዶ መፅኻ ኣለይዶ ኣበለካ መፅኻ ኣለይዶ መፅኻ ኣለይዶ
0: ኣሎ ኣያ ምስ ምሪኢኸዩ ዓምናኩ ሓዋላ ስለ ዝኾነት ኮ ኸበና ርሕቁ ትቕበላዊ
2: ኣንቲ ፍሉጥ እታ ኤርትራጓርያ ካብ ደገስ ምዳሉ እንትኸውን ኣንታ ገንዘብ ሰዲጋዘይ ትርብርብውላ ጋላብቲ ኩሉ ግዜ ቅፃል ትስርሉ መለፃል ቅፃል እዩ ብምሒር መፍቃድ ገንዘብ ሓዋላ እዩ ኤልካ እታ ካልኣይታዓዩ ጭራሽ
0: ኮይጥምዋይ ጎቦ ብምቕፃር ገንዘብ ዚ ዓይነ ይጭምጭም
2: ኣርኻ ይፈቃርወምስ
0: እዚ
2: ኣስተረፍክርኸረኣንተረፍክርንታይጓርሰገንዘብ ምንታይ ከማ ንሪኢኻና ትደንግፀ
0: ሰራ ተኮይነ ኢዛ ተደንግፀ
2: እንተኮይና ተደንግፀ ኣሎ ሕሰ ቦባ ክሳብ ዕድመ ስካብ ሕ ዘይተመርዓወ ዘ ካልኣይ ካ ንሪኢ ከለካ ንፅባሕ ንከ መዕለብ መውደቂ ዝኾና ርኢ ከለካ ኣብ ላዓዲ ገዛ ገዛ ኣይገዘለ ዘሰርሓቶ ትሰደሉ ዩ ዝውሕሊ ዓመኹም ኣ ተኣክለ ትባሃል ኣይፈልጣን ንከ ዘሰ ክበልዕ ነካ ክሳድ መንጉድ
0: እንታይ ማለት ኢኻ ክሳድ ምንጓድ
2: ክሳድ ብምንጓድ ዳ ምስባሕ ስጋ ብስጋ ትኽትኽ ምባል ምህዝራድ
0: እሞ ዓምና ኩዕፁ ሸዋት እዩ ብዙሕ እኳ ዘይለለ
2: ትካል ታታ ይቀርበ እንታ ቀዳም ቀዳም በጊዕ ከምድሓ ትፈልጥ
0: ኣነ ኩሉ ግዜ ምሳሕ ከብፅሐሉ ከልኹ ሽሮ ሓምሊ ዓደስ እዩ ዝምገብ ኩሉ ግዜ
2: ከምስልባ
0: ሞደይናሓቶሞ ምስ መፅ
2: እንታታሓ
0: ቀዳም ቀዳም ስ በጊዕ ትሓርድ ዲኻ ኢልና
2: ንሓሓዋኸምሕተኣለ ዋ ስማዕ ኣሎ እዚ ገልኦ ትሓቶ ነስ ትሕስሉ ኣለኹም ተበለካ እንታ እዛ ዘርባ እዚ ከተልዕላኹም እንታይ ናክወዲያ ልዕኒ ዛ ዘርባ
0: ክሳይብካኒ ጓሉ ቀፃሊያ ትሰደሉ እዚ ጉሒል ዓመኻ ከዓ ተመስገን ስለዘይፈጣ ተተቐቢሉ እዩ ክሳዱ ዶ መንግደሉ ዶ ክትብፀይ
2: እወ ሕጂስ ይኣክለኒ ይኣክለኪ ኣመትርስክድወል ኣክል ዝብላ ንህልካ ከምዚ ሓራስላ ከዚያ ኢ ሓልማ
0: ሓቆ ገንዘብ ዶ ኣበ ኮይኑ የግዳ ዝሃበ ዝሃቦ እምባልካ ሓመቕ ይብሉ
2: ኣንታ ሰተ ሽሕ ግዜ ሓውካ መዓር ዝኾነ ስለሒዝካ ኣይትወዳ እዩ ዝበሃል ምስላባዘ ዒብ ዝበሃል ዒብ ከዓ ግብር ኣለዎ
0: ስማዕ እንደባ ኢና ስልካሓተካ ብደገስ ዝሕግዙ ገለ ቤተሰብ ኣለዎ ካ
2: ገለ ዝሕግዞ የለይ ኣብ ዓዲ ሞ ማእላ ዘለ ቁጥሩ ዘይብሎም ኣነ ዝሕግዞም ኣለ
0: ንድኻ ደሮ ትፀልፎ ናባቀንያተደጊማ

0: ዑፍ እምነታ ኣብ መንገብገባ እምበር ኣብቲ ኮፍ ዝበለትሉ ጨንፈር ናይ ትገረብ ኣይኮነን።
1: እንታይ ማለት ከ
0: ማለተይ ዶ ትጨንፈር ተተሰብረ ግዲ ይብላን እምነት ኣብ መንገብገባ እዩ
1: መስል ክንቲ ኣንፅ
0: ኣነ ድማ ዋላ ዝሓዳር ተፈረሰ ደቅና ከይህሰዩ እምበር ንዕብርሃን ተምፀሊ ሽግር ይብሉ ንዕመት በገስ

0: እዛ ሞባይለይ ሰዓሊ ሓማ መስለኒ ብረስኒ ስቶክ ክትብል ደለ
1: ወኣነ ጓለይ ኣትመቁር ብተሓሻ ማይ ጨለት እንደ
0: ኣሕፅብያ ተላግፅ ሞይስ ኣነ ኮነይ ሓቀ የ
1: እዎ እንተ ጓለይ ብዛዕባ ርእስኒ ናይ ሞባይል ክዳ ንሕና እንታይ ንፈልጥ ናብቶም ሞባይል ዝዕሪ ዘይትወስድ እያ
0: ኣንቲ ዕርፍቲ ዘይብሉ ምሉእ መዓልቲ ክጠዋውቅ እያ እንተውዒል ክሲ ርእስኒ እኳ ክውሕዳ
2: ዳሓር ዘዝኸፈትከ ኣፕሊኬሽን ኣይትዓፅየን ኢኸ ናብስከ መወልኪ ረዩስከ ፌስቡክ ጌም ካሜራ እንታይ ክትብል የ ክዚ
3: እንታ ሓፍተይ ዓሰርተ ወንዲ ከኣጉት ክላልኣ
0: ዳሓር ዝኸፍአ ድማ ሰብ እናዕለለ ክስቅ ኢልክ ኢኹ ሞባይል ክትጠዋውቂ ትፅሕፍ ኢኸ ዋላ እንታይ ግርም እዩ ዝብለኒ ንዓ
2: ዋይ ንዓይ
0: መዓሸኒበርፀ
2: እዛ ሕማም እዚኣ ብኩሉ እያ ተላቢዓ ዘላ ዝኾነ ሰብ ሞባይል ክጠዋወቅ ተሪኢኸ ጌም ይፃወት ዘሎ
3: ፅቡቅ ኣለኺ ያ ጀማዓት ገር ኣወል እንታ ልዶ ዝብልዎ ከኒ ኣኽበር መጣልዒ እያ
0: እንታይ ድዩ ሰባት ምስ ሞባይል ተጣቢቖም ብምውዓል ብዙሕ ነገራት እዮም ዝኸስሩ ሓደ ካብኡ ግዜ
1: እሂ ናይ ደኣኸ ተጎሊትካ ምውዓል ርኣ ጥዑም ኮይኑ ካልእት ረፍሲ ካብቲ ክትሰርሖ ዝግባአካ ስራሕ ብኮዮ ዘኳልፈካ ጓሊ
3: ኣይዋ ግዜ ጀማዕት ርከር ሃብቲ እዩ ንሕና ደቂ ሰባት ይንርጥኦም ከና ደኣንበት ንዝርዳኣ ሓንቲ ደቂ ርኢኹም ኣለኹም ነፍሲ ወከፍ ደቂቅ ንዝርዳኣ ያዕኒ ዕንቁልማ እዚያ
0: እንታይ ትብል ወደይ እሞ በዓል ንሕና ረእሲ ኣናፍልጦሲ ነዞም ዕንቁታትን ኣልማዝን ንስንድዎም ኣለና
4: ኣተረዲኢክዶ ጌም ዋላ ንዝምድናታት ኣብ ምሕርፋት ደረጃ ዘብፅሕ ዝሰረም ወልፊ
2: ወ ክንደይ ሰብ ሓዳር ድምና ዝበሃሉ ዘለዉ
0: ኣታስሞ ንዶ እቶም ናይ ሞባይል ጌም ዝሰርሑ ሰባት ንሰባት ክጎድኡ ዝሰርሑ ዎዶ መስለኩም
4: ከመይ ዝመስለና ገሊኡ ገይማት ሞ መዘናግዒ ጥራይ ዘይኮነስ መብልሒ ሓንጎልዩ ማለት ሲ ዝሕስበካን ዘመራምረካን እዩ ግደ ሓቂ ክንሪኦ ከለና ግን ጌም ፀገም ዝኾነሉ ኣበ ጠቃቅማ እዩ
3: ሓቂ ከለኺ ገሊኡ ቫካብለር ማለት ማህደር ቃላት የህትመልካ ኣተሓሰባካ የስፋሓልካ የመራምረካ ገሊኡ ድማ ምምራሕ ናይ መኪና የሰምሕረካ እቲ ፀገም ዝበልክ ኣብ ኣጠቃቅማ እዩ
2: እዋ ንሕና ከማንሳክት ዘይንጥቀመሉ ኮይና እምበር ብደረጃ ዓለም ውሃ ዘበለ ፊልምታት ኮ ብሞባይለን ክቁረፅ ጀሚሮም ዘለዉ
1: ዋይ ወረብ ዝመርዓታት ሲ ኩሉ ሰብ ኢናብ ሰኣላይ ተቀይሩ ዘሎ ወረ ምዳናምዳና መርዓውቲ ካኣት ከለዉ ሞኒ ሽዑ ዝወጣ ወጣ ሞባይላ ኣዴን ትቁፀር
0: ኣዴዳ ናትኩ ሞባይል ከስኢልክላ ትፈልጥሮ
1: ተብሳኺትላ ሓሻኪ ናተይ ኣይብላ ጥራይ ናይ ሃለው እንዳ ኣላ ኣለውለተፅን ሓብተይ ኣለኹዶ ጥራሕ ድብለላ

0: ፀናሓቀ
1: ወ ኣይተጋገኸ እዛ ደውልክ ፀናሓቀ ዲኸ
0: ወ ኣነሩ ትበሃል እዚ ካ በዓል ቤተይ እዮም
1: ስሙ ሌላ ስኽ ግን እንተዘይተጋግየ ገፅ ወቕሒልክን ጓሉ ኣታ ሓንጣል ዲኻ ሓቀ
0: እዎ ጓል ሓንጣል ምሰቦይ ትፋለጡ ዲኹም
1: ምፍላጥ ጥራይ ኣፀቢቕና እምበር ብገዛ ጓል ሓዊ ኢኺ ድማ
2: ስምዓኒ እዚ ቴክስት ስኻ ዲኻ ፅሒፍከ
1: ናይ ምንታይ ቴክስት እዩ
2: ነብሰኸይ ትበል ዓተርተ ትረፋ ጥራ ትረፋ ዝብል
1: እንታይ ክገብር ናባ ክመፅ እዚ ኣንቲ ቁፅሪ ግዲ እየ ተጋጊ ናብ ክንደይ ደ ሰዲድ እያ 35 እያ ትውዳእ ሓቀ
0: ኖኖ ናተይ 53 እያ ትውዳእ
1: እታ ናይ መወዳእታ ቁፅሪ እኒአ ገላሚጥ ኣይተሓዝለ ይበል ይተሓዝል
2: ስለዚ እዚ ዝተፃሓፈስ ናብዚያ ሞባይል ኣይኮነን ማለት እዩ
1: እንታይ ሓስብካ ኸ እንታይ ዝራኽባልና እዮም ክፅሕፈሉ
2: ናብ ምንዳ ፅሒፍካ እያ
1: ብመሰረቱ እስቴክስት ናብ ጓል ሓፍቲ እየ ፅሒፍ ንዕ ሞያ ከምህረኪል እያ ደገ ደገ ኢላ ምስ ኣቤት እኒ ካብኡ ትሕለፍ ባህ ከይብላ ኢለ የፅሒፈለ ቁፅሪ ከዓ ደይ ስርሑ ሰርሑ
0: ሕዝታ ትብል ትኽእል ስኻ ዓይንኻ መሊእካ ገፀይ ክትርኢ ሞራል ኣለካ ተዛረብ ኣነ ሩት ኣነ ንፅህቲ ከማይንጉ እዩ ሕረ ኣብ ቅድሚ ቅሽን ዓለምን ከዓኒ ንሄለ ዝኣተኽዎ ቃል ኪዳን ዘመራስሐልና ይብለዩ
1: ዋ ኣይትብከ ይባስ እንታ እንታይ ዝተፈጥረ ሽግር ኣሎ
2: ኣስተውዒልካ ዘይትፅሕፍ ኣብምኡ ሓዳርና ላምባነስኒስካ ሓዊ ረኪዑ ካላ
0: እንታይ ገይሩሱ ባዕልኻን ብረኩዓ ሓዊ ኣታ ንዓይ ክትርትረኒ ወቲ ተሕፍር እንዲኻ
2: በቃ ተጋጊ ስሕተን መዓልቲ ውዒለ
0: ሕጂ እንታይ ክዓብስ ከም ከምተይት ምሰፍ ኮስካኒ ዓኺልካ ጡፍ ምስ በልካኒ ስሕተን መዓልቲ ውዒለ እንታይ ክዓብስ ሕጂ ነጊረካ እየ ምርጫኻ ክኽብረልካ እየ ሕጂ ኣፃዕዲና ፃዕዳ ጓኖትኩም ከውን ኢና
1: ንዕብ ወላዲት ወላዲት

0: ነጊረካ እየ ስብነትካ ዝፍተነሉ ግዜ መፅ እዩ ሕጂ ቁልፍካ ጥራይ ሸጣ ኣብላ
1: ንዓይ መግደፍ ንድሓ ንፅኦም ቆልዑ ኸ ብጎደሎ ኸ ዓብዩ
0: ትላገፀላኻ ዋላ እንታይ ቆልዑ እንዳምፃኻ ብውሳንያት ኣተዓናቕፍኒ ትብሎም ዝነበርካ ርስዕካዮ ዋላ እንታይ
2: ንዒ በጃኺ ኣብ ሂወተይ ብሉ ዝሓቀኒ ነገር ኣይትግበሪ ብሰንከይ ኣብ ሓዳርኩም ንፋሳ ጀትዉ በጃኺ
1: በቃ ተጋጊ በዲለኪ ዘየ ለጠርጢረኪ
0: በዲልካኒ ጥራይ ብጎዲምካ ራምበር ሓሪድካኒ
2: ትፈልየ በጃኺ ሕማቅ ዘረባይ ትረፍያ ክትዛረቡ ክሰምዑ እኳ ዝቐፈከ ሓቂ ክንዛረብ ትሰምዑና ዶ
1: ወሸለ ተዛሪብካ ንሰማዕ ከም ፈረቐን እምበር
2: ስምዒ ምሒድ ፅብቕቲ ሰበይቲ ዘላቶ ሰብኣይ ቀሲሙ ኣይቀስኒ ሽሕ ግዜ እምንቲ ትኹን ንሳ ጠምታ ብዙሓት እዩ መጋገይቲ ከይጋግይዋ ብዝብል ሓሳብ ከዓ ከምቱ ሓቂፍ እዩ ዝሓት
1: ኮነ ኳ
0: እዚ ትብሎ ዘለካ ዘረባ ምስናትና ዘተኣሳሰረሉ ሓንቲ ጉዳይ የብሉ ኣነ ነብዝዕዝም ፅበቐ የብለይ ከም ሰበየ እቲ ምስጢር ካልእ እዩ እቲ ናቱ ሓጢአት ኢና ኣይከሰክመኒ ደልዩ
2: ሰብኣይ ምሉእ ተጋጊ ዳበለኪ ንምንታይ ክልቢ ክተትርሪ
0: ባዕሊ እዩ ንልበይ ከም ተፈይቶ ሓቃቂኑ ከም እምንዓረ ትሪርዎ
2: ስማዓታ እስኻ ከዓ ነዝዘጓሃካ የሉባ ክሓሳ ሓዳርኩምን ፍቅርኩም ናብ ንቡር ምለስዎ
1: እንዳኣኻ ሕሳ ውሸለ ሕራ ኢላትኒ ዝበለትኒ ክእዘዘ እየ
0: ድሓን ድሓን እዚ ካሕሳ ወዲ ካሕሳ ዘድልዮ ጉዳይ ኣይኮነን
2: እ ግደፊ ኣይትወዲእ እዮምባ ኣብ ሓዳር ምግሪ ጫኩ ዘሎ እዩ
0: ኣይ ደፈና ድሓ ከድና

kısa hamsi hani vursa. Hayır.

0: እታ ሰልጠረ እንታይ ደኣ ተማራሪኹም ተኣት ጉዳእ ድሓን ዲኹም ዳ
1: ዋ ድሓይና ድሓን ድማ ኣይኮነን ርታጓልካን እዮምን እንዲኦም ተኸባርዮም ጠንቁ ድማ ኣነ እየ
0: ንስኻ ደኣ ኸመይን ብኸመይን ጠንቂ ኮይንካ
1: ብጌጋ ናብ ጓል ሓብተ ዝለኣኽኮ መልእኽቲ ሞባይል ቁፅሪ ተጋጊ ናብ ርታጓልካ በፅሒ
2: ኣጋጣሚ ድማ ንንቢበዮም ከየጣል ኩሉ ቅፅበትካ ጠርጢራ ኢኸ
0: እንታይ ዝብል ትመልእኽቲ
1: እንታይ ልከያ እንታይ ክሰምዖ ኣለወዲ
0: ወይ ዘይሰምዖ ንሱ ዘይኮነ ናይ ትጠንቂ ናይቲ ጉዳይ መእከብ እዩ
1: ንነፍስኺ ትበሊ ዓተተተረፈ ጥራት ተረፈ እዩ ዝብል
0: እዛኮንካ ብጥሪቱ ደግሞ እታኮንካ ሳጥ ይተብሎ እንታ ስእለ እዮባ እዛ ጓደስካን ኮይንካ ጠርጢርካ እያ እንታይ ይበለትካ
1: ዋ ተምፅኣ ንብሪኣ ንብሪ
0: ናይ ዳ ናይ መንዲያ ኣውሲዳ ናይ መንዳ ክትወስድ እሞ እንታይ ኢላቶ
1: ንፍትሕ ተዳሎ ስረኻ ሸጥ ኣብሮ ስምእነትካ ሕጂ ክትርአያ ኢላቶ
0: ኣድዮ ሞ ነገር ዳኣ ወዲኣቶ እንድያ እዮባ ወርቂ ዝኾነት ቆልዓ ኸሲርካ ኣለኹ
3: ውሽግር ኣንታ እዮ ክምቢልካ ብሩ ትጠራጠ እዚ ኩሉ ሕልፍ እንዳበለትልካ ኣንታ ስምካ ካብ ኣፋ ውፅዕቶ ዘይትፈልጥ ምሉእ መዓልቲ እዮቤ ከም ዝተገበረ እዮቤ ከም ዝበለኮ እዩ መውፅእ ኣፋ
0: እምበርከ እምበርከ ኣቲ ክንደይ ድዮም ኪኖታት ኣዋርቕ ሰላሊሞም ኢዳ ስዒሞም ብርካ ተሳሊሞም ክወስድዋ ተመላሊሶም ንሳ ግና ኣነ እዮወይ ተዘይኮይኑ ክሳደይ ንኻራ ኢላ ቅቢፃ
1: ዋ ክንዲ ዝመስዋዕቲ ተኸፈለት ድማ
0: ይህና ኢዳ ኣንታ ብምርጫ ኮ ክንደይ ሰብ ኮይ ሰንቢዱ ክንደይ ሰብ ፀጋን ኣርካናትን ሩባሓትን ስዋሓትን ሪኢካ ኣለኻ ገዲፋስ ክንደይ ነዘትውይ ነዘትው ጨርቂስ ኢልካ እንታይ እዩ ኢልካ ክንደይ ባዕትዮንትበ ኢና
1: ኣቶ ዓንጣ ሕጂ እዮ ብተግባሩ ተጣዓሱን ተፀጢቱን ኣሉ ዳሓተትኩም ኒኹ ክሕስ ኢሉ ሕጂ ቁርተይ ሩታ ግን ክሪ ኢልሃና ስለ ዘላ ናትኩም ተረአ ገዳሲ ክኸውን
0: ሓቂ ከንዲኻ ግን ምንታይ ንፁህ ሰብ ኢኻ ላ ኣቢልካ ብዘይከውን ተጠቂምካ

0: ዝሓቆ ንሱ ይጉዳእ ፅባሕ ንጎ ንዑ ምምላሱ ኣሸጋሪ እዩ ዝኸውን
1: እዮ። እቲ ዝዓበየ ጌጋ ዝገበርካዮ ሞባይል በዓልቲ ቤትካ ብዘይ ፍቓዶ ምርኣዩ
0: ወይ ደርሆ ዚ መሕረዲ ኣኻራ ትፅሕጥር ተባሂሉ
2: ብልከ እቲ ዝዓበየ ጌጋ ይፈፂመ እዩ
1: እወ ሞባይልን ቦርሳን ጓላንስተይት ብዘይ ፍቓዶ ምርኣይ ነውሪ እዩ።
2: ከምዚ ዶ ፍጠሚለ እጆያ ከፊኣትን ዘላ ንካላፍተ
1: ድሓን ድሓን እዮባ ሓደ ኾንካ ክልተ ይክወኒ ድሓር ከዓ ሩት ካብ ሕርቃና ዝነፍሰላ እዩ እምበር ንሳን ኮነት ምፍላይ ተፈጎ ይመስለኒ። እዚ ጉዳይ ናባና ክደፎ ሓቀኒ ይሓውር
0: ሓቂ ክወይ ኩላና ዓይንኸ ዓይን ክምብላ ኣለና እምበርከ እንታይ እዮባ ማስከትን ቆልዑ ከ ብኮነ ኣሎ ክዓብዩ
3: ሞ ኣቶ ሓንጣል ኣነ ክኸይድ እዛ ጉዳይ ናባኹም ገዲፈ ኣለኹ ሓደራኹም
0: ሞ ኪድወ ሰልጠነ ዘይሰልጠነ

0: ኣ ዘይዕለልኩም ባ ትማል ድኣ ሓደ ሲ ብጌጋ ናብታ ሞባይለ ስሳላ ሳናቕፋ ሕሊፉለይ
1: ያለስኪና ዩምምሊስ ክሉ ዶ
0: ከመይ ጌርካ ከም ዝምለስ ዘይፈልጣ
2: እማ ንምሸት ኸዳ
0: ዋ ንምሸት ድኣ ብጌጋ ሰዲደ የሞኒ ናብዛ ቁፅር እዚ ኣባ ምለስለ የለኒ ኣነ ከዓ ዋ ኣታወደይ እሞ ኣነ ድኣኒ ከመይ ጌርካ ከምትምለስ እንታይ ይፈልጣ ተልክዎ ናይ ዘረባ እዩ ናይ ዘረባ ግደፍ እዩ
2: ኣንቲ ደድሃበይ እሞ ነቲ ክሰደሉ ዝሓሰበ ሰብሲ ውጡት ጉዳይ ደልይዎ ተኾነኸ
0: ዋ ምስተውዒሉ ምሰረዳ ወኢለከድሃባ ዲኣ ግድ ሓቂክን እታ መባሂለሲ ሳንቲም እኳ እዩ ዘይነበረ ባዕሉ ኮይ ፈጣርቲ ፀገማ ይርኢል ይኽለ
3: ማማ ዳሃበይ ሞባይል ክንደድ ሕሰብ ነይሮ
0: ዋ ተክነብራ ድኣ ሓት ሳንቲም
1: ኣቲ ማማ ድሃ ስክዳሙ ዘይትፈለጥ ክክታሪት ኮንኪ
0: ኣይ ተወሳኺትለይ ሕያ ኣዋይ ተኸታ ድባዳ ሰዲድለይ ትፈጣሪ
2: ከመይ ጌርካ ከምዝምለስ ይፈልጦን እየ ምስ በልኪስ እንታይ ኢልኪ
0: ዋይ ደጃኽ ኢሉ ልምን ኣቢሉኒ ኣነ ከዓ እሞ እንታ ወደይ ኣበይኻ ዘለካ ኣብታ ዘለካ እያ ከመፀካ ሞ ከምቲ ድግበር ጌርካ ክትመልሳት ተልክዎ እማነ ኣብ ቅናፍና እንደደኮ ብምንታይ ጌርክ ድኣ ክትመፅኒ ኢኽ ኣይብለኒ ሽዑ ኣነ ዋ ደሓን ተኸፍላ ትኽእል ትኾንካ ዳ ዋላ ንእ ዝበለት ኢሎ ጎፍተር ክተኻርየ ክመፀካ ተርግቦ ክርት ዝበልክን
3: መጨስ ማማድሃብ እዛ መልሲ ኣብ ጫፍ መድሓስጊ ኣለላ
0: ይሄ ድኣ ኣንታ ወደይ ጥዑም ዘረባ ምዝራብ እኮ ውዒል ሓዲሩ ይጠቕመካ እዩ ዋ ተኸፍአ ተኸፍአ ሲ ሓደ ርኪ ዝብለካ ሰብ እኳ በዝሓልካ
3: እሞ ወዲ ድኣ መወዳእትስ ሽፋ ግበረልኪ ኢሉ ክኸውን እምበር
0: ዳኸ ዋ እሞ በቲ ድምፅኽ ንድኣ ኣትንማማ ዓባይ ሰበይቲ እየ ክንትጥዕማ ኣብለኒ ኣነ ከዓ ውስኽ ኣቢለ እወ ዝመደይ ኣኣሪገ እንደድ ኣለኹ
4: እሞለሚና ክምስማዕ ካብ ኣበክሲ እንታይ እዩ ምርጫኺ
1: ባባ እዚ ኮ ናተይ ምርጫ ኣይኮነን ናቱ ምርጫ እዩ ምርጩ ከ ከኽብረሉ ጥራሕ እዩ ዘለኒ
5: እሞ ንሱ ዳ ብጌጋይ ተኣሚነ ክሒሰ ሓዳሪ ክቕፅል እዩ ዝብል ዘሎ
1: ኣነ ግን ምስኡ ናይ ምቕፃል ድለይተይ ተሓንኪኺ እዩ ይብለኩም ኣለኹ
4: ምሕራይ እንድሕር ከምኡ እተኮይኑ ርኢ ከለኺ ንሕና ሽማግለና ክንፅውዕ መዓልቲ ፈሊና ከዓ ጉዳይና ክንበትኽ
5: ከምኡ ሓሽሓቦ
4: እንታይ ዳ ምገብር ሰብ ኒያ ንዲ ክዘለኹ
5: እሞ ክትሓስብ ቅርብ ግዜ ዘይንህባ
1: ወላ ሓንቲ ዝሕስብ ጉዳይ እኮ ይብሉን ወድኡለይ ጥራይ
5: ሩታ ንስኽንዲ ኢልኩም ውሳን ከድልየኪ እዩ እታ ፍታሕቲ ትብል ቅፅል ስም ንዓኻ ክትለግብ ምዃና ዘክሪ ሴት ሰብኣይ ምዃን ናቱ ክብሪ ናቱ ግርማ እዩ ዘለዎ
4: ሚካ ግደፊያ እንድካብ ደለየቶሲ ትፈትኖ
5: እቶም ኣብ መንጎኹም ብፍቕርን ሕንቃቕን ዝዓበይ ቆልዑ ዝለመድዎ ክስኡን እዮም ክልተ ዓይኒ ክርዩ እዮም ዝተማቐቐለ ልቢ ሒዞም ክዓብዩ ክንደይ ናይ ከይጥዕሞ
4: ይዋዮም እንታይ ምክገብሩ እዮም ብትዓደሉን
5: እቲ ኣብ ዕለት መርኣኹም ዝተዓለለ ዕልልታ እቲ ደስታ እቲ ዝተደርፈልኩም ርሑ ስጋማ ከንቲ ውእቱ ንብላ

0: ኮይኑ ክተርፍ ክንደይ ይሕምም? እቲ ዝመሓልኩምሞ እቲ ክሳብ መቃብር መባሌቲ ናይልኩም ዝኣትኩምዎ ምብፃዕ ክፈርስ ከመይ ድፍረት ተጥሪ
1: ሞሩማይ ኮይኑ እዩ ሕጂ በኺኻን ነቢዕኻን ዝኸውን የለን ፍትሕ ተወዲ
2: ባባ ኣነ ይፈታሕኒ ኣነ ይፈታሕኒ በቃ ይፈታሕኒ ዩበይ
1: ቀልጓለይ ሰሪሕ እያ

0: ሰላምን ጥዕናን ንዓኹም ይኹን። ዝኸበርኩም ተኸታተልቲ መረብ ፈጻሪ ከመይ ቀንኩም? ኣብ ትሕቲ ፅንዓትና ዋሕስና ዝብል ቴማ ዝበዓል ዘሎ መበል 35 ዓመታት ናፅነት ኤርትራ እንኳዕ ኣብፀሓኩም ኣብፀሓና እናበልኩ ኣብ ናይ ሎም ሰሙን መደብና እምበኣር ንዝኽሪ እዛ ክብርቲ ዕለት ኣብዘን ዝሓለፋ 35 ዓመታት ሚኒስትሪ ሕርሻ ኣብ ምርግጋፅ ውሕስን ማእዛውን መግቢ ንምውሓስ ኣብ ምዕቃብ ሓመድን ማይን ከምኡውን ኣብ ምህናፅ ከዘንቲ ማያት ዘካየዶ ንጥፈታት ምስ ምስክርነት ተጠቀምቲ ኢና ሒዝናልኩም ኮይና ዘለና ንክትከታተሉና ድማ ናይ ወት ዕድሜና እዩ።
1: ኤርትራ እትርከበሉ ኣከባቢ ብባህሪኡ ንደርቅን ምድረ በዳነትን እተቓልዐ ብምዃኑ ንሃገርናን ከማና ዝኣመሰለ ሃገራትን ንጥፈታት ምዕቃብ ሓመድን ማይን ምርጫ ዘይኮነ ግዴታ ንምቕጻል ህይወትን ሕርሻዊ ልምዓትን እዩ። ካብዚ ሓቂ እዚ ብምብጋስ ድማ እዮም መንግስትን ህዝብን ኤርትራ ንምዕቃብ ሓመድን ማይን ከምኡውን ምስራሕ ከዘንቲ ማያት ካብ ዓበይቲ ቀዳምነታት ሰሪዖም ብልዑል ንጥፈታት ክሰርሕሉ ዝጸንሑን ዘለውን። በዚ መሰረት ኣብዚ ሓለፈ 35 ናይ ናፅነት ዓመታት ዝተኻየዱ ንጥፈታት ምዕቃብ ሓመድን ማይን ብቑፅሪ ይኹን ብስፍሓት ቀለልቲ ከም ዘይኮኑ ሰነዳት ሚኒስትሪ ሕርሻ የረጋግጹ። ብመሰረት ጸብጻብ ክፍሊ ሕርሻዊ ኤክስተንሽን ጨንፈር ባህርያዊ ሃብትን ልምዓት መስኖን ዛጊት ልዕሊ 293,000 ሄክታር ኣብ መሬት ሕርሻ፣ ልዕሊ 135,000 ሄክታር ኣብ ማይኩዖታት፣ ከምኡውን ልዕሊ 6.2 ሚልዮን ኪብ ሜተር ከትርታትን ዘጠቓለሉ ንጥፈታት ምዕቃብ ሓመድን ማይን ከም እተኻየዱ ይፍለጥ።
2: ኣብ ሚኒስትር ሕርሻ ሓላፊ ኣሃዱ ምዕቃብ ሓመድን ማይን ኣቶ ዳዊት መብራህቱ ነዚ ኣመልኪቱ ዝሃቦ ሓበሬታ ይስዕብ።
3: ምዕቃብ ሓመድን ማይን ክንብል ከለና ብዛዕባ ፀጋታት ሓመድን ማይን ኢና ንዛረብ ዘለና ማለት እዩ። ፀጋታት ሓመድን ማይን ድማ ጥቐንዲ ባእታ ንደቂ ሰባት ይኹን ስነ ሂወታውያን ንክነብሩ ኣዝዩ ኣገዳሲ እዩ ማለት እዩ። ሂወት ኩሉ ስለ ፍጡር ሲ ኣብ ሓመድ ዝተመርኮሰ እዩ። ሓመድ ተደየለ ሂወት የለን፣ ሓመድ ተደየለ ማይ የለን። ሓመድን ማይ እንተደየለ ከዓኒ ሂወታዊ ፍጡር ክህሉ ይክእልን እዩ። ስለዚ ምዕቃብ ሓመድን ማይን ክንብል ከለና ምዕቃብ ሂወት ማለት እዩ። ብሕፅር ዝበላ ክንገልፀዋል ኣብ ሃገርና እዚ ምዕቃብ ሓመድን ማይን ክንሪኦ ከለና ቀዳምነታት ተባሂዎ ብዕቱ ዝስራሓሉ ዘሎ እዩ። እዚ ድማ ድሮ ናፅነት ጀሚርካ ተምሃሮ፣ ህዝቢ፣ ሓይልታት ምክልኻል ናይ ኩሉ ደቂ ኣንስትዮ ማሕበር ደቂ ኣንስትዮ ማሕበር መንእስያትን እናሳተፈ እቲ ረብሕኡን ጥቕሙን ብምርዳእ ህዝብን መንግስትን ብዓብ ንሰርሓሉ ናይ ሃገርና ክንሪኦ ከለና

0: ኣፊሱ ካል ተልቢ ጀሚሩ እምበር ዝወስድ ኪንዮዳ
1: ፀጋታት ሓመድን ማይን ከይዓቀብካ ክትነብር ኣይትኽእልኒ ኢኻ። ንምንታይ ፀገባታት ሓመድን ማይን ምዕቃብ ዘለየና ወይከዓ እንታይ ረብሓታት ንድሕር ኢልና ክንበልዕ ክትሰቲ ከድልየናዩ ማለት እዩ፣ ክንክደን ከድልየናዩ። እዚ ኩሉ ድማ ውፅኢት ናይ ሓመድን ማይን እዩ ክንሪኦ ከለና ማለት እዩ። ኣብነት ኣካል የልየና ክንበልዕ፣ ሓመልትን ፍረታትን የድልየና፣ ናይ ቅብ ኣካል እዚ ኩሉ የድልየና እዩ። ነዚ ኩሉ ድማ እንተደይ ዓቂብናዮ እንተደይ ሰሪሕናሉ ክንረክቦ ኣለና። ነዚ ረብሓታት ዝተረድዩ ድማ ህዝብን መንግስትን ብዕቱብ ሒዙ ዝሰርሓሉ ዘሎ ማለት እዩ። ኣብዚ ዝሓለፈ ናይ ናፅነት 35 ዓመታት ክንሪኦ ከለና ስጋዕ እዚ ግዜ ዝተሰላሲሉ ዘሎ እንድሕሪኢና ኣብ ናይ ሕርሻ መሬት ተዛለየ ዛላታት እንድሕሪኢና ስጋዕ 293818 ሄክታር ተዛሊዩ ይርከብ። ከምኡ ድማ ካብ ሕርሻ ወፃኢ ማይ ኩዕታት ከዓ 135085 ሄክታር ዛላ ተሰሪሑ ተደሊሉ እዚ ኩሉ ተሰሪሑ ዘሎ ንምንታይ እዩ? ድሕሪ እውን ልምዓት ኣግራብ ብምግባር ሳዕሪ ብምስሳን ጥሪት ከም ዝረብሓ ንምግባርን ፀባና ስጋና ከዓ ንምድንፋዕን ኮይኑ ከምኡውን ካትረታት ኣብ ስንጭሮታት ንፍግረ መሬት ብምክልኻል ነቲ ድመፅእ ድበን ድማ ብምዝሓልን ነቲ ዝመፅእ ማይ እውን ናብ ከርሲ መሬት ብምእታው ማይ ፅሩይ ጥራሕ ከም ዝሓልፍን ፅሩይ ማይ ኣብ ዲጋታት ንክዕቀብ ከዓ ዝሕግዝ ከዓ 63 ሚሊዮን ሜትር ኪብ ዝኸውን ካትረታት ተሰሪሑሎ ማለት እዩ። ምዝውን ክንሪኦ ከለና ልዕሊ 50 ሚታዊት ነቲ ንሃልክ ዕንጨይቲ ዘጉድል ስጋዕ 174,000 መጎጓድ ሓነት እውን ተሰሪሑ ይርከብ ማለት እዩ።

ደካ ወዘንገልጾ ፀናሕናኒ ምፍዋስ ማይ ኩዓታት ክንብል ከለና ሕጂ ብፍሉይ ሒዝናየ ዘለና እዚ ምፍዋስ ማይ ኩዓታት ብፍሉይ ምስ መሻርክቲ ኮይና ውን ንሰርሓሉ ዘለና እንታይ ኣሎ ሕጂ ምፍዋስ ማይ ኩዓታት ክንብል ከለና ዝተተሓሓዘ ከም ዕቀሓበ ድማይን ጀሚርካ ዲጋቢ ምስራሕ ከምኡ ድማ ናብ ልምዓት መስኖ ዘይድ እዚ ብፍሉይ ኣብ 13 ማይ ኩዓታት ኣብ 5 ዞባታት ብፍሉይ ዝስራሓሉ ደለዩ ማለት እዩ። እቲ ላዕለዋይ ክፋል ማይ ኩዕታት ብምፍዋስ እቲ ድጋታት ድበት ከይመልእ ትሕዝቶ ማይና ድማ ከይጎደለና ኩሉ ማይ ንልምዓት መስኖ ክህልወልና እዚ እውን ፅቡቅ ስራሓት ይሰላሰለ ኣሎ። መርቅሕቦ ብጣዕሚ ፅቡዩ ኣብ ኩሉ ዝርግሐ ኣለዎ። ኣብ ኩሉ ዞባታት ብዝርግሐ ኢና ንዓይድ ኣለና። ስለዚ ንኩሉ ከረብሕ ብዝኽእል ብፅቡቅ ይስራሓሉ ንስራሕ ዛላታትን ከትርታትን ነቲ ድጋታት ሓመድ ከይመልእ ኣክንዲ ማይ ሓመድ እንድሕር መሊኡ ትሕዝቶ ናይ ማይ ድማ ስለዝጎድል ከምኡ ድማ ብመጠንቲ ነልምዖ ክንክ ስለዝኽእል ኣሕምልቲ ፍረታትን ድማ ክጎድለና ስለዝኽእል ዓብ ተራ ዝፃወት እዩ ማለት እዩ። ሓደ ነቲ ማይ ናብ ከርሲ መሬት የስርጦ ኣብቲ ናይ ልምዓት መስኖ ዘለና ስራሓትና ድማ ትሕተ ዋይታዊ ማይ ክብ ስለዝብል ብቀሊል ብሞተራትን ብክሳይ እንዳገበሩ ከልምዑ ይኽእሉ። እቲ ሓመድ ድማ ኣብ ቦትኡ ብምዕቃብ ኣግራብ ብምትካል ሳዕሪ ብምቃል ድማ ንእንስሳ ረብሓ ይውዕል። እቲ ድጋታት ድማ ካብ ድበት ምብላእ ነፃ ይኸውን ማለት እዩ።

0: ኣፊሱ ካልእትል ብጀሚሩ እምበር ዝወስድ ኪንኦዳ
1: ንቕዓትና ሕብረተሰብና ክንሪኦ ከለና ሓደ እቲ እንዳኸለልካ እውን ክትሪኦ ከለካ እንተደይ ዛልዩን እንተደይ ደልድሉን ክነብርን ክበልዕን ከም ዘይክእል እዚ ፅቡቅ ኣፍሉጥ ኣለዎ። ግን ብድረት ዘይኮነ እቲ ጎስካ ስናን ስራሕናን ግን ቀፃል እዩ። ነቲ ድዳሓረ እንዳፋጠንካ ነቲ ፅቡቅ ደሎ ድማ ኣብነት ከም ዝኸውን እንዳግበርካ ቅዱስ ቅንኣት እንዳሓደሮም ንኸዓዩ ፅቡቅ ንክሓድ ኣለዎ ሕብረተሰበ ግን ገናውን ክውስኽ ኣለዎ ኢና ንብልናና ተረ ሚኒስትር ሕርሻ ክንብል ከለና ኣዝዩ ዓብዪ ማለት እዩ። ሚኒስትሪ ሕርሻ ሓደ ካብ ተልእኾ ንፍፃም ነዚ ንምግባር ቀዳምነት ሂቡ ሰርሓሉ ስለ ዘሎ እዚ ድማ ሓደ ካብቲ መርኣያ መለለይ እንታይ እዩ ነብሲ ወከፍ ክኢላ ሕርሻዊ ክኢላ ስጋዕ ዓዲ ወሪዱ ይሰርሓሎ ማለት እዩ። ብዘይ ዝእውን ቀረብ መሳርሕታት ብምቕራብ እቲ ኣፍልጦውን ከም ዝቐዲምና ክብሎ ፅንሓ መመሊሱ ክብርኽ ጎስጓሳት እንዳካየደ ብዕቱብ ዝሰርሕ ደሎ ዓብተራ ዝፃወት ደሎ ሚኒስትሪ እዩ።

0: ፀምኡ ሓፊሱ ካልእትል ብጀሚሩ እምበር ዝወስድ ኪንኦዳ
1: መንግስቲ ኤርትራ ምስ ናይ ልምዓት መሻርክቱ ብምትሕብባር ኣብ ዝሓለፉ 35 ናይ ናፅነት ዓመታት ዝሰርሐን ከዘንቲ ማያት እውን ኣብ ሕርሻዊ ልምዓት ወሳኒ ተራ ይፃወታ ከም ዘለዋ ፀብፃባት ሚኒስትር ሕርሻ የረጋግፁ። እዞም ፀብፃባት ከም ዘነፅርዎ ኣብ ፈለማ ዓመታት ናፅነት ኣስታት 130 ጥራይ ዝነበረ ቁፅሪ ዲጋታት ኣብዚ እዋን ብልዕሊ 6.5 ዕፅፊ ብምውሳኽ እዋናዊ ቁፅሪ ናብ 850 በፂሑ ከም ዝርከብ ተፈሊጡ። ኣብ ሚኒስትር ሕርሻ ሓላፊ ኣሃዶ ልምዓት ዲጋን መእለይ ዋሓይዝን ኣቶ እዮብ ገብሪ መስቀል ዝሃቡ ሓበሬታ እውን ነዚ ሓቂ እዚዩ ዘረጋግፅ።
2: ኣብ ቅድሚ ናፅነት እንተመፂና ኮ ኣሎ ነረናና ክንብል ብዙሕ ክንገልፀና ንክእል ኢና። ኣብ ከበሳ ኣብ ዞባታት ማእከልን ደቡብን ዓቐነ ትሕድ ዝኾነ ተንዝለዓለ 250 ሽሕ ሜትር ኪብ ዝሕዛ እሞ ኣብ ድበትን ብካልእ ናይ ኣገልግሎትን ዕድሚኤን ናብ ምብቃዕ ገፀን ዝነበራ ከባቢ 130 ጥራየን ነረናና። ድሕሪ ናፅነት ግን መንግስቲ ኤርትራ እቲ ዘለናዮ ቦታ ሓውሲ ፃምእን ኣፃምእን ምዃኑ ብኣግቡ ኣቐዲሙ ስለ ዝተረድኦ ናይ ቀዳምነት ብምሃብ ነዚ ዝፀንሐ ናይ ኣስታት 130 ቁፅሪ ናብ ከባቢ 849 ብቁፅሪ ይዕብዎ ኣሎ ይዕብዎ ማለት እዩ። ኣብ ዝተሓለፈ ናይ ናፅነት ዓመታት እዚ ነተን እስትራቴጂካውን ዲጋታት ንብለን እዚ ቁፅሪ እዚ ዘማእኸለ እዩ። እዚ እስትራቴጂካውያን ድጋታት ብዓብኡ መንግስትና ነዚ ማይ ኣብ ግምት ብምእታው ልዕሊ 10 ሚልዮን ካብኡ ንላዕሊ ዝሕዛ ካብ 9 ዲጋታት ኣመላእ ሃገር ኣለዋና። ስለዚ እቲ ቁፅሪ ብኣዝዩ ብዙሕ ቁፅሪ ከባቢ 7 ከሚቲ ልዕሊ 6.5 ከሚቲ ብሚእታውት ይዕብዎ ርከብ ኣሎ ማለት እዩ። ኣብዚ ዝሓለፈ ናይ 35 ዓመታት ናፅነት ሕጂ እተን ዲጋታትና ድሕዝኦ ማይ መጀመርያ ቅድሚ ዲጋ ምስራሕና ምዕቃብ ሓመድ እቲ ዕድሚ ንምንዋሕ ድበት ንኸይመልኣ መጀመርያ እቲ ዛዕበየ ስራሕና ኣብ ላዕሊ ማይ ኮዖ ኢና ንጅምሮ። እዚ ማይ ኮዖ እዚ ተፃፊፉ ምስ ተወደየ ውዳእ ማለት እውን ኣይኮነን ኣብ ቀፃሊ ንትዕራይ ዝካየደሉ እዚ ዝተወዳእና ሽዑ እቲ ዲጋ መስርሒ ንጅምሮ ማለት እዩ። ስለዚ እቲ ድበት ከተጥፍኦ ተፈጥሮ ናይ ፍቅን ግንታይ እዩ እቲ ብዙሑ ትቕንሶ ምስ ቀነስካዮ እቲ ዕድመ ናይቲ ዲጋ እውን ብኡ መጠን ከምቲ ዝደለካዮ ናይ ነዊሕ ዓመታት ኣገልግሎት ይበካ። ስለዚ እዚ ከምኡ ክንገብሮ ከለና እቲ ማይ ብግቡኡ እቲ ዲዛይን ዝኾነ ማይ ሒዝዎ እዩ ዝርከብ። መብዛሕተን ዲጋታትና ንሰርሐን ካብ 200,000 ስጋዕ 1 ሚልዮን ከባቢ ዝበፅሓ

0: ኣብቲ ሕብረተሰብ ኢንፋክት እቲ ህዝብና ሕጂ ጥቕሚ ናይ ማይ ስለ ዝተረድኦ ከምዝግበር ኢልካ ውን ንክትነግሮ ብዙሕ ትግደደሉ ጉዳይ ኣይኮነን። ባዕሉ እቲ ህዝቢ ብወፈራ ብምውፃእ ዝተባላሸወት ከትሪት ኹን ተባላሸወት ናብቲ ማይ ክኣቱ ዝኽእል ድበታት ኣብ ቀፃሊ ወፈራ ብምውፋር እቲ ድግኡ ብኸመይ ብድበት ኣይመልእን ብኸመይ እቲ ኣገልግሎቱ ከዓ ንዝተነውሐ ዓመታት ይኸውን። ቀፃሊ ባዕሉ ብምሕዳር ተጠርኒፉ እቲ ህዝቢ ናቱ ዋንነት ተሰሚዕዎ ረብሕኡ ስለዝፈለጦ ብደይ ትእዛዝ ብደይ ገለ ባዕሉ እቲ ህዝቢ ወፊሩ ኣብ ምፅጋኑ እቲ ዲጋ ንከይባላሾ ሓፁር ምግባር ገለ ቦታታት ከዓ ንሕርሻ ገለ ከዓ ህዝቢ ከምደይኣትዎ ቆልዑት ከምደይኣትዎ ኣብኡ ባዕሉ ብዓብ ተራ ይፃወቶ ምሳና ዝተሓባበረ ከምዚ ባንኪ ልምዓት ኣፍሪቃ ብዓብዪ ምሳና ብፅቡቅ ዝተሓባበሪ ኣብዚ ኣብዚ መስርሕ ከዘንቲ ዲጋታት ድሕሪዚ ተወሳኺ እውን ከም ድሕሪዚ ናይ ኣፍሪካን ዲቨሎፕመንት ባንክ እዚ ኣይኤዲቢ ኢፋድ ዝበሃል ኣሎ እሱ እውን ብዓብዪ ዝተሓጋገዘና ንሚኒስትሪ ሕርሻ እዩ። ሕጂ ኣብዚ መደብ እዚ ከምዚ ዝበልካዮ ኣዚ ዝመፅእ ስጋዓ 2030 ኣብ ሙሉእ ሃገርና ኣብ ዘይተሰርሐሉ ከባቢ ዲጋታት ይኹን ተወሰኽቲ እውን ሲስተርንስ ዘን ከዘንቲ ማይ ብትሕቲ ባይታዊ ነዚ ንምስራሕ እውን ከም መደብ ሒዝና ተበጊስናሉ ኣለና ማለት እዩ።
1: ኣብ መላእ ሃገር ዝርከቡ ተጠቀምቲ ናይ ዘን እተሰርሓ ዲጋታት ዝኾኑ ነበርቲ እውን እዘን ድሕርና ፅነት እተሰርሓ ዲጋታት ኣብ ሰብን ጥሪትን ከምኡ እውን ኣብ ምብጋስ ሓደስቲ ጀራዲን ምስፋሕ ልምዓት ኣሕምልትን ፍረታትን ዓብ ድርኺት ይፈጥራ ምህላውን ይምስክሩ።

0: ቀጺልና እምበኣር ጸልዋ ናይ ዘንዛጊት ተሰሪሐን ኣብ ልምዓት ውዒለን ዘለዋ መጠነ ንኡሳን ድጋታት ካብ ቃላት ህዝቢ ኣብ መሓደርትን ክኢላታት ሕርሻን ንከታተል። ዞባ ጋሽባርካ ኣዝየን ዓበይትን ወሰንትን እስትራቴጂያውያን ድጋታት እተሰርሐሉን ብመሶብ ኤርትራ ዝፍለጥን ዞባ እዩ። ድሕሪ ናጽነት ኣብቲ ዞባ እተገብረ ንጥፈታት ሕርሻዊ ልምዓት ብሓፈሻ ኣብ ቀረብ ኣእካል ኣሕምልትን ፍረታትን ከምኡውን ከብትን ጠለበጊዕን ወሳንተራ ተጻዊት እዩ። ንኣብነት ኣብ ንኡስ ዞባ ለውጋዓን ሰባ ዝተሃንጻ ድጋታት ድሮ ኣብ ነበርቲ እቲ ዓዲ መስተርሆት ብምፍጣር ኣብ ሕርሻዊ ልምዓት እውን ደረኺተራ ኣብ ምጽዋት ይርከባ። ሓላፊት ቁጠባዊ ልምዓት ናይቲ ንኡስ ዞባ ኤልሳ ረስቶም ነዚ ክትገልጽን ከላ
1: ዕላማ ዲጋ ደርሰነይ መጀመርያ ደርሰነይ ማይ ዝበሃል ኣይነበረን ብኩሉ ዋላ ድስተማ ይኹን ዋላ ናይ ጥሪት ኹን ኣዝያ ካብተን ዝተፀገማ ዓድታት እያ ነይራ። ድሓር ናይ ዲጋ ቦታ ተፀኒዑ ነይሩ ኣቐዲሙ ሕጂ ግን እታ ዲጋ ከምዛ ድራኹማ ስለተሰርሐት ቀዳምነት ንሰብን ጥሪትን ዝስተማይ ድሕሪኡ ከዓ ንጀራጅን ጌርካ ምልማዕ ማለት እዩ። ኣብ ትሕቲኣ ዝለምዕ ቦታ ኣለዋ ድሮ ተን ጥሪት ከማ ናይቲ ከባቢ ጥራይ ደይኮና ናቶም ጥራይ ደይኮና ናይ ኩሎም ከባቢ ከማ ብዙሕ ለውጢ ፈጢራ ኣላ ማለት እዩ። ከምዚ ዝረአኹሞ ሓጂ ተሪፍና ዘሎ ግን ፅሩይ ዝስተማይ ናብቲ ዓዲ ንምእታው ዒላታት ክዒትካ ከመይ ጌርከም ፅሩይ ዝስተማይ ከምተን ካልኦት ገይረን ዘሎ ዓድታት እሱ ተሪፈዋሎ እምበር ውሕስነት ናይ ማ ሕጂ ብናይ ደርሰነይ ሙሉእ ብምሉእ ውሕስነት ማ ይረጋግፅና ኣለና ከምዚ ዝረአኹሞ ማለት እዩ።
2: ሓረስታይ ሃብታይ ተእዛዝ ኣብ ዞባ ጋሽባርካ ንኡስ ዞባ ለጉዓን ሰባ እዩ ዝነብር። ብዛዕባ እቲ ኣብ ዓዶም እተሰርሐ ዲጋን ፈጢርዎ ዘሎ ሩፍታን ብከምዚ ይገልጾ።
3: ሓጋይ ዝሓገነዮ ፅቡቕ ሓጋይ ነይሩ እዩ። ፅቡቕ ኣስተምህሮ ሂቦምና ምዕቃብ ሓመድን ማይን መሬት እውን ፅቡቕ ተዋሪዱ መለሳ መሬት ንሓንትን ንሓዋሩን ስለ ዘሉና ፅቡቕ ሰሪሕዎይቲ ህዝቢ እቲ ሓመድን ማይን ዝዓቀብናዮ እውን ፅቡቕ ውፅኢት ረኺብናሉ ኢና። ገና እውን ነዚ ውፅኢት እዚ ስለ ድርኤና ባዕልና ጥራይ ተፋላፊስና ክንውስኸሉ ኢና።
4: ኣብ ዲጋም ዝተሰርሐት ኣይኮነን ንጀረዲን ክነልምዕ ጥሪትናን ሰብናን ኣበይና ክንኣቱ ኢልና ተጨኒቕና ነር ስጋዕ ዳኣኽለና ኩሉ ንቕጮ። እዛ ዲጋም ዝተሰርሐት ግን ኣልሓምዱላህ ብምስታይ ረዊና ካብ ርስሓ ፀሪና ጀራዲና ከዓ ንሃልክ ንትሪኦ ኣለኹም ለሚዑ።
0: ኣብ ንኡስ ዞባ ባረንቱ ተሰሪሓ ዘላ ዲጋ ኣፋቴላ ብዝፈጠረቶ ዕድል ድሮ ልምዓት ኣሕምልትን ፍረታትን ክበጋገስ ጀሚሩሎም።
5: ቅድሚ እዚ ዲጋ ምስርሓ ብብዙሕ ሽግርና መፀገም ነይሮ። እዛ ዲጋ ካብ ስርሓ ሒኑ ኣሎ እቲ ሕዝቢ ካብ ማይ ንግልግለ ኣብ ማይ ክነምፅ ክልተ ሰዓት ሰለስተ ሰዓት ተጓዒዝና ነምፅ ነርና። እዛ ዲጋ ምተሰርሐ ግን ተጋላገልና ማለት እዩ።
6: ዞባ ባረንቱ ኣብ ልምዓት መስኖ ኣብ ፍርያት ኣሕምልትን ዘይብሉ ስለ ዝኾነ ልዕሚ ልምዓት ኣሕምልትን ፍረታትን ንምክዕባት ማይ የድሊ ወሳኒ።
0: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ንኡስ ዞባ ናቕፋ ነበርቲ ናይቲ ከባቢ ኣብ ምዕቃብ ሓመድን ማይን ዳሓን ዝኾነ ተመክሮ ይፀኒሕዎም። ህንፀት ድጋታት ድማ ኣብ እዋን ብረታዊ ቃልሲ እዩ ጀሚሩ። ዛጊድ ድማ ብርክት ዝበላ ድጋታት ተሰሪሐን ይርከባ።
2: ሓላፊ ቤት ፅሕፈት ሕርሻ ናቕፋ ኣቶ መሓመድ ሳልሕ ብዛዕባ ኣብቲ ከባቢ ዝተሃንፀ ዲጋ ከብርህን ከሎ
7: ነዚአን ዲጋታት ሕጂ ሒዝናየን ዘለና ብኢንጀነራት ናይ ዞባን ክኢላታት ናይቲ ንኡስ ዞባ ተፀኒዒ ቦታታት ካብኡቲ ንኣሽቲ ራህያታት ናብዚአን ዓበይቲ ሰጊርና ማለት እዩ። ከምዚአን ሕጂ ንሪአን ዘለና እዚአን ድማ ሓንቲ ኣብዚ ምዚ ሕጂ ንሪአ ዘለና ኣብ ወግሬት፣ ሓንቲ ኣብ በያን፣ ሓንቲ ኣብ ኣግራዕ ተሰሪሐን ዝሓለፈ ዓመታት። እዚን ድማ ከምዚ ንሪአን ዘለና ኣብ ናይ ስተማይ ይኹን ኣብ ንጥሬትን ሰብን ብዙሕ ክስታይ ዝገብረ ዘለዋ እየን። ኩለን ዋላ ናብ በያን እንትረእኻ ወላ ይፅናዕ ከሎቲ ቦታ ፀገም ናይቲ ከባቢ ናይቲ ኣብ ተፀኒዑ እዩ ተሰሪሓ። ናይ ኣግራዕ እውን ፀገም ናይ ማይ ስለ ዝነበሮም እቶም ህዝቢ ኣብኡ ተሰሪሐ እዚኣ እውን ብዓብዪ ንከተማ ናቕፋን ነዚ ከባቢ ከተገግሉ ተባሂላ ተሰሪሐ።
2: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንዞባ ናእፋ ሓረስታይ መሓመድ ዓሊ መሓመድ ሳልም ክገልጽ እንከሎ
8: ዮም ልእሊ ማበኒ ናፍሕ ንርሂን ለተዓብ ላዕለ ዲብ ነገሳ እግና ይኮን እዘ ሻባይት ምንእለ ሰቱ ኣፍዓባትማ ዘላማ እድግቡ ደላግመልቦ ምንእለ ሰቱ ወፈልከት ሰቶምን ወሃበሮ ሰቶምን ልማይሊ ሰብክ ሳግም እሊ ማይሊ ግና በይና ይገ ምን እሊ ማይ ከዓ ንሕነ ርሂና ወሰላም ረከብን እሊ ማይ እንዘይገቢ ሽቁል ኣተዓለመውን ሽቁል ሽቁል ሃገረሰብ ንሕና ሽቁል ንእምር ያ ዋላ ብስራሕ ሽቁል ደልፈደሶ ከርስያስ ለጀራዲን ለርኡና ሕፈር እንዘላ ተሓፍረና ደክዐይ ወዱ ዲቡ ክእሊ ሓረ ዝበገረትኩም ክንደውሉ ለሽቁል ለወረስናዊ ብነማ ይወልዓል
2: ኣብዞ በዓን ሰባ ዝተሃንፃ ዲጋታት እውን ኣብ ህዝቢ ዓብዪ መስተርሆት ይፈጥራ ከም ዘለዋ ነበርቲ ዝተፈላለየ ዓድታት ብቓላቶም ይምስክሩ ሓረስታይ ንጉሰ ገብሪ ህይወት ብወገኑ ብዛዕባ ኣብ ከባቢኦም ዝተሃንፀ ዲጋ ዝረኽብዎ ዘለዉ ረብሓ ከብርህ እንከሎ
9: እዚ ቦታ እዚ ኣብዚ ግዜ እዚ ኮነ ኣብ በዓል ወርሒ ጥሪ ከማ ቀደማይ ኣብዚ ንክትሰርሕ ጀርጅና ይኮነስ ንክሰቲ ከማ እንዳተጠራጠርካ ኣብ ሰዓት እዚ ግን ሳላ እዚያ ዲጋ ኣብ ልዕልና ዘላ ኣዚ ናይ ክሳል ዓዳፍራት ዓፅያ ላ ሓብላ ዘላ ቦታ ንሳ ምስተበለትካኒ ብፅቡቅካኒ ወላ ዕዳጋ ውን ፅቡቅ ንሸይጥ ፅቡቅ ንዕወት ኣለና
2: ዞባ ማእከል እውን ካብተን ቀንዲ ተረባሕቲ ናይዘን ድሕርና ፅነት እተሰርሐ ዲጋታት እያ ኣብ መሓዳሪ ንዞባ ኣኽርያ መምሕዳር ከባቢ ድርፎ ኣቶ ዑመር ጀቢብ ብዛዕባ ዝተሃንፀሎም ዲጋ ክገልፅ እንከሎ
10: እዚኣ ዲጋ እዚኣ መስተሰርሐት ናይ ብሓቂ እቲ ዓመታት ዝነበረ ሽግር ኣብ ሓፂር ግዜ ተፈቲሑ እዩ ገና ከዓ ክፍትሓልና ከዓ በዚ ቦታ ስለዘለና በዚ ላዕለ ስለዘለና ንፅበ እዚ ግን ዓብ መስተሮ ተፈጢሩ ምክንያቱ ኣስታት 400 ገለመለን ሰብ እዚኣ ዲጋ እዚኣ መስተሰርሐት ፅሩማ ንክሰቲ በቂዑ ዒላታት ንክመልእ በቂዑ ካልኣይ እቲ ሽግር ንጥሪት ዝነበረ ንህዝቢ ዝነበረ ካብ 2 ኪሎሜትር 3 ኪሎሜትር ንወርዶ ዝነበርና ኣብ ገዛኣት እዩ ኣብ ገዛና ነብላ ኣለና ብሕጂ ናይ ብሓቂ ዝተገብረ ከዓኒ ከይመስጋናኩም ኣይንሓለፍን
2: ሓረስታይ ዓሊ መሓመድ እድሪስ ብወገኑ
8: ማይ ዝበሃል ብዙሕ ብዙሕ ፀገም ናይ ማይ ነይሩኒ ማይ ጠቕላላ ከማ ንዛረባ ነቒፃ ነይራ ሓንቲ ዒላ 20 ሜትሮ ገለ ክዒድካ 15 ሜትሮ ክዒድካ እቲ ሰብ ከብኡ

0: ብገማት ገይሩ ከምኡ ይሰትን እዩ ደቀና ክመፁ ድዮም ክወጥቁ ድዮም ንብልኒና እቲ ማርካ እኩል ኣይነበረን ሰብ ፅቡቅ ሰታ ኣይነበረን ፅቡቅ ሕፅብ ኣይነበረን ፅቡቅ ሕፅብ ኣይነበረን ፀገም መረኒና ናይ ማይ እዛ ዲጋ ምስተካዓተት ንሕና ኣብ ሕርሻ ይኹን ማይ ክንሰቲ ይኹን ንሕና ብዙሕ እስታይ ረኪብና አልሓምዱልላ በዛ ማይ በዛ ዲጋ እዚኣ ብዙሕ እስታይ ተስፋ ረኪብና።
1: ኣብ ዞባ ደቡብ እውን ኣብ ህንፀት ከዘንቲ ማያት ኣዝዩ ውፅኢታዊ ስራሕ ተኻይዶም ዲጋ ከትሪ ዓዲ ዓዳ ሓንቲ ካብተን ንብዙሓት ኣልማዕቲ ጀራዲን ተስፋ ሂበን ዝርከባ መጠነ ንኡሳን ከዘንቲ ማያት እያ።
2: ነባሪ ዓዲ ዓዳ ዝኾኑ ቀሺ ኣብርሃም መሓሪ እውን ብዛዕባ እተን ዝተሰርሓ ዲጋታት ከትርታት እተረኽበ ረብሓ ይምስክሩ።
3: ካብ መሬት ገይሩ እቲ ናብ ካልእ ዝኸይድ ዝነበረ ሃፍታም መሬት ተዓቂቡ ካልኣይ ኣዝመራ እንድሕር ወቂዑ ካብኡ ገሊልና ናብ ግራውትና ነስቲ ብድሕሪ እውን መስከረም ከዓ ውሕጁ ንመፅእ እቲ ናይ መስከረም ፀያቂቶማይ ምስ መፀው ንመልእ ከምኡ ከዓ ነቲ ናብ ሃጉ ክኸይድ ዝሓሲቡ ዝነበረ እኽሊ ቦተረ ገሊልና ነስትዮ እቲ ዝበለፅ ከዓ እዚ ስለዝኸዝነ ነቲ መሬት ማይ ስለዝሓዘልና እቲ መያትና ሕጂ ሓይሻ ብኢላ ኣብ ጀራዲና ድንሽ ኮሚደረ ኣሕምልቲ ካውሎ ቁስጣ ንዘርኢ ኢና ብዝያዳ ዝራእ በርበረ እዚ እኔንተን ብዝያዳ ዝውትራት ዘራእታ ፅቡቅ እዩ ሎሚ ሓይሽ ካብቲ ቀደም ዝነበረ ዳርጋ ክሳብ ዚ ጥርታት ይዛሪ እዩ ነይሩ እዚ መገድታት ፅቡቅ ጠቂሞ ጥራይና ሰትያ ነይረና እውን።
4: ክቡራት ተኸታተልትና ካብዚ ክንከታተሎ ዝፀናሕና መደብ እምበር ኣብዘን ዝሓለፈ ዓመታት ናፅነት ሃገርና ኣብ ምስራሕ ከዘንቲ ማያት ዓበይቲ ዓወታት ከም ዘመዝገበት ንምርዳእ ይከኣል እዩ። ሳላዞም ከዘንቲ ማያት ድማ ሕርሻዊ ፍርያት ከም ዝዓበየ እዞም ንሪኦም ዘለና ፍርያት ምስክር እዮም። እምበኣር ከስ ክቡራት ተኸታተልቲ መደብ ፈፃሪ ንሎም ሰሙን ቀሪብናልኩም ዝነበርና ትሕዝቶታት እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ ትሕዝቶታት ይኸውን ምርኸብና። ክሳብ ሽዑ ግን ሰላም ቅነ ንኩልና ፅንዓትና ውሕስና ውሕስን ማእዛውን መግቢ ንኩሉ ኣብ ኩሉ

0: ኣብ ፍርቂ መንገዲ ፍስሓ ተሰው እዩ እዛ ምሸት እዚኣ ሬድዮ ኣብዩ ዳኣምሰየ ወዲ ቐላቲ ምስ ካልኦት ሓካይምን ኣብኡ ጠኒሒና ኣብታ ደው ኢሉ ኣብታ ወደብ እዚ ከምን እዩ ኢሉ ኣብታ ርእሲ ንፍስሓ ማለት እዩ እዚ ከማን ምስ መጣካ ተኣላልዩ ተቐበል ጤና እዩ ጥሪ ኢሉ ናብታ ጃልበ ወሪዱ ኣብታ ርእሲ ፍስሓ ደው ኢሉ ፍሳ ሎሚ መራክብ ደርጊ በቦ ጠንመሳት ሓትካዮ ዶ ገዲፍካና ከይድካ ኢሉ
1: ስርሒት ዓሰም ጽንዓት ተጋዳላይ ዘመስከረ ወፍሪ ውግእ ደንከል ወፍሪ ውግእ ደንከል ተባሂሉ ተጠቒሱ ዘሎ ኣርስቲ ነቲ ጅግና ህዝባዊ ሰራዊት ካብ ዕለት 26 ወርሒ 2991 ክሳብ ዕለት 26/5/991 ኣብ ኣውራጃ ደንከል ኣብ ጢዖ ዕዲ በርዓሰለ ኣፋምቦ ኣርዓና በርሓሊ ዋዴ ደረብ በይሉሉን ወደብ ዓሰብን ዓስኪሩ ዝነበረ ጸላኢ ንምድምሳስ ናስታ ሰለስተ ኣዋርሒ ዘካየዶ ጽንዓትን ተጸዋርነትን ተጋዳላይ ዝሓተተ ጽንኩር ኩናት ዝትርኽ እዩ ነቲ ኩናት ጽንኩር ዝገብሮ ሓይሊ ጸላኢ ጥራይ ዘይኮነ መሬት ደንከል ብባህርኡ ንኣጋር ይኹን ንመካናይዝድ ኩናት ከተካይደሉ መሰናኽል ዝበዝሖ ብኽሊማ ምድረ በዳዊ ዋዒ ሕጽረት ምንጭ ማይ ኣብ ርእሲ ምንባሩ እቶም ዝርከቦም ዒላታት ብዕጡቓት ናይ ጸላኢ ዝሕለው ምንባሮም ተሽከርከርቲ ዝሽክል ሳጃታትን ኩምራ ድኹም ሕፃን ኣቀማምጣ መሬት ኣብ ገለ መኸወሊ ዘይብሉ ቀላጥ ጎላጉል ወዘተ ብምንባሩ ዘይሙቹ እዩ ነይሩ
2: እዚ ስርዒት እዚ ስርዒት ደሴታት ዳላቅ ደንከልያ ወይ ከዓ ዓባይ ደንከልያ ስርዒት እዩ ትበሃል እዚ ክበሃል ከሎ እንታይ ማለት እዩ ምስቲ ኩሉ ኩነታት ነዚ ውጥን እዚ ክውጠን ከሎ እንታይ ኣድሊ እንታይ ዓይነት ሰራዊት እንታይ ዓይነት መካናይዝድ እንታይ ዓይነት ሞተራይዝድ እንታይ ዓይነት እግረኛ ሰራዊት እንታይ ዓይነት ፈጣናት ሓይሊ ባሕሪ ስለዚ ሓይሊ ኣየር

0: ዝጎደሎ ከም ሓርነተብ ሰውራ መጠን ሓይሊ ኣየር ዝጎደሎ እንተዘይኮይኑ ካልእ ኩሉ ምሉእ ዕጥቂ እዩ ሕጂ ተበግሱ ህዝባዊ ጉንባር ማለት እዩ። ኣብቲ እዋንቲ ናይ ሰለስተ ወር ዝኣክል ተዓሊምን ባሕርን ኣብ መሬትን ተዓሊም ምስ ወድአት ሰራዊት ተበገስ ኮይኑ ማለት እዩ።
1: ህዝባዊ ግንባር ድሕሪ ስርሒት ፈንቀል ንጸላኢ ኣብ ከበሳታት ኤርትራ ብምብራቕ ኣብ ግንባር ጊንዳዕ፣ ብደቡብ ኣብ ግንባር ደቀ ምሕረ፣ ብምዕራብ ኣብ ግንባር ከረን ብዝርዩ ተኣሳሲሩ ብኣጠቓላሊ ኣብ ኣስመራን ከባቢኡን ሰብሲቡ ከም ዝሕጸር ብምግባር ንካልኣይ ኣብታዊ ሰራዊት ንምድምሳስ ኣብ ምድላው እንከሎዩ ወፍሪ ደንከል ኣበጊሱ። ጸላኢ ብዘይካ ኣብ ከበሳታት ኤርትራ ተኸቢቡ ዝነበረ ካልኣይ ኣብታዊ ሰራዊት ኣብ መሬት ደንከል እውን ኣብ ዓሰብ ብዝመደበሩ ኣብ ትሕቲ ናይ ዓሰብ ፍሉይ እዚ ዝመሓደር ሰራዊት ካብ ራስ ዱሜራ ክሳብ ጢዖ ምስቲ ካብ ምጽዋዕ ሃዲሙ ኣብ ዳህላክን ናኹራን ዝዓስከረ ሓይሊ ባሕሪ ኢትዮጵያ ብምዃን ህላዊኡ ኣብ ቀይሕ ባሕሪ ብምርግጋጽ ከም ሓደ ግንባር ነቲ ከባቢ ከደልድሎ ጸኒሕ እዩ።
2: ፈንቅሲ ኣበይ ተወዲኡ ዝበሃል ሕቶ እንዲ ዘምጻእካ ተዓወት ንሕሲ ኢልካ ትምዝምዞ ኮይንካ ሳበይ ዳ ይክውዳእ ፈንቂ ድ ዝመፅእ ኣብ ውሽጢ እቲ መስርሕ ናይ ትወግእ ዝመፀ ዓብ ነገር ከዓ ኣብ ውሽጢ ፈንቅን ቀስ ብቐስ ትወግእ ሰለስተ ዓበይቲ ግንባራት መፅዎ ሓደ ግንባር ደቀ ምሓረ፣ እቲ ሓደ ግንባር ናይ ደንጎሎ፣ ሳሳይ ግንባር ናይ ርእሲ ዓዲ። ስለዚ ንሕር ብደቀ ምሓረ ብርእሲ ዓዲ ብጊንዳዕ መፅካ ኣስመራ ከም እስትራቴጂ ሞይታ ማለት እዩ። ኣስመራ ከም ስሕበት ማእከስ ትርጉም ዘይብላ ኮይና ማለት እዩ። ኣብ ውሽጢ እቲ መስርሕ ሓደ እቲ ኤርፖርት ዓፂዩ ካልኣይ ከዓ እቲ ግንባራት ኣዝዩ ይቐሪቡ ኣብ ከምዚ ዝኣመሰለ ኩነታት ኣስመራ ናታ ትርጉም ተጥፍእ ማለት እዩ። ከምኡ ስለ ዝኾነ ከዓ ስሕበት ማእከል ናይ ጸላኢ ኣበይ ለኢሉ ክሓስብ ከሎ ህዝባዊ ግንባር ኣብቲ እዋንቲ ኣብ ዓሰብ እዩ ዘሎ ዝብል መደምደምታ በፂሑ ንዓሰብ ክኸይድ ከዓ ድመረፅ ንኣስመራ ዘይኮነስ ንዓሰብ ክኸይድ ድመረፅ ምንታይ በቲ ስርሒት ፈንቅል ዝመፀ ናህሪ ነቲ ዓወት መዝሚስካ ዝተረኽበ ዓበይቲ ምዕባለታት እዚ ንጠቕሶ ዘለና ሰለስተ ስለ ዝኾነ ኣስመራ ናቱ ትርጉም ኣጥፊኡ ስሕበት ማእከል ናይ ጸላኢ ከዓ ኣብ ውሽጢ ኤርትራ ንሕሪኢኸ ኣብ ዓሰብ እዩ ነይሩ። እዚ ዓሰብ ከም ታርጌት ናይ ህዝባዊ ግንባር እናኾነ መፂ ማለት እዩ።
0: እዚ ዞባ ዓባይ ደንከል ኣብቲ እዋንቲ ስርዓት ደርጊ ወይ ከዓ ስርዓት ኢሰፓ መንግስቱ ሃይለማርያም ንዓባይ ደንከል ኣብ ራእሲ ገዚ ወይ ከዓ ፍሉይ ምስ መንግስቲ ማእከላይ መንግስቲ ከም ትራኸብ እዩ ገይርዋ ምስ ኩሉ ፀጋታታን ወደባታን ባሕራን ብቐጠታ ኣብ ትሕቲ እዝናቱ ሓደ ጀረናል ጥላውን ዝብሎ ህዝባን ሰራዊታን እሱ መሓዳር ነሩ ቀጥታ ከዓ ምስቲ ማእከላይ መንግስቲ ናይ ኢትዮጵያ እዩ ዝራኸብ ዝነበረ ኣብቲ እዋንቲ ማለት እዩ።
3: ጸላኢ ዝገብሮ ዝነበረ ናይ መወዳእታ ናይ ተስፋ ቅብፀት ኣብ ግምት እቲኻ ትውግእ ኣዝዩ ሓያልን ተረርን ነይሩ። ብድሕሪ እዚ ውግእ እዚ ውድብ ነስመራ ንምእታው ዝተገብረ ፃዕርታት ብዙሕ ምቹእ ታሽሙ ስለ ዘይነበረ ብወገን ደቡብ ተፈቲኑ ከምቲ ኩልሃና ንፈልጦ ዕውት ኣይነበረን እቲ መጥቃዕቲ። ኣብ መወዳእታ ፕረዚደንት ኣኼባ ገይርልና ናብ ባፅሕ ማለት እዩ ካብ ዓዘዝቲ ብርጌት ንላዕሊ ዘለናይ ኣኼባ ተገይሩ ናይ ግድን ኣስመራ ክንኣቱ ኣለና ኩነታት ከምኡ እዩ ዘገድድ ኣስመራ ንክንኣቱ በየናይ መስመር በየናይ ግንባር ክነጥቅዕ ኣለና ኣይናይቲ ዝመችዐ ቦታ ኣስመራ ንክንኣቱ ተባሂሉ ናይ ክልተ መዓልቲ ክትዕ ተገይሩ ብዕርዙ ዋና ፀሓፊ ብፃኢ እስያስ ኣፈወርቂ ነብሰ ከፍ ክብለ ሰራዊት ሓደ ምሩፅ ቦጠሎኒ ከተውርድ ከም ዘለዋ ቁፅሪ እውን ተነጊሩ ካብ 500 ዘይውሕድ ሰብ ተባሂሉ ኩላትና በቦጠሎኒ ሰዲድና ኣብ ሕርጊጎ ናይ 3-4 ወርሒ ዝኣክል ተዓሊም ተኻይዱ እንደገና ኣኼባ ተገይሩ ትሕጂ ዘሎ ምርጫ ብዓንሰባ ኣይከኣልኒ ካብ ዝተባሃለ ብደቡብ ኣይከኣልኒ ኣይከውኒ ካብ ዝተባሃለ ብግንዳዕ እውን ከምዘይከውን ካብ ዝተፈልጠ ተሓደ ማራፂ ጢዖ ከም ታርጌት ተወሲዳ ናብ ጢዖ ከይድና ክነጥቅዕ ጸላኣ ከዓ ናብ ጢዖ ምስተጥቃዕና ገላ ክልተ ሓደ ክልተ ክፍለ ሰራዊት እንተኣጉዲልና በቲ ዝጎደለ ነቓዕ ተጠቂምና ነስመራ ናይ ምእታዊ ዕድላትና ዝሓሸ ክገብሩ እዩ ተባሂሉ ስለ ዝተወሰነ ሽዑብቲ ኣኼባ ምስ መፃና ፕሬዚደንት ነዚ ውግእ እዚ ዝመርሕ ብፃይ ገረዝጌር ዓንደማርያም ውጪ እዩ ኢሉ መዚዙ ናይ ፓራኮማንዶ ትምህርቲ ወሲደን ክልተ ብርጌድ ብቑዓት ብርጌዳት እኹል ዓቕሚ ዘለዎን ኮይነን ስለዚ ናይቲ ሓንቲ ብርጌድ ኣነ ነይረ ወዲ መምህር

0: ናይቲ ሓንቲ ብርጌድ ከዓ ተኸዝተሂለ ነይሩ ማለት እዩ።
1: ኣነ ከዓ ምስም ደድን ሰራዊት መሪፅ እዮም ተኸዝተሂለ ነኒካተሎ ፍፁሞ ድምር ምሳዮም ነይሮም። እዞም ክልተ እዚኦም ኣካላዊ ድዩ ላ ክእለስ ውስድርና ዝሓሽም እዚኦም ክኸ ዝኽእሉ እዮም። ሳሰይቲ ናይ ኮማንድ በዕለ እያ ላዕሊ ሓላፊ ዝኸውን ውጩ ብቑዕ ኣዛዝ እዩ። ናይ ትሕትኡ ዘሎ ርእሶ ዘኽብር እዩ። ንትሕትኡ ዘሎ ተሓዛ ከዓ ምዕቡል እዩ። ኣተሓዝኡ ሲ ፍሉይ እዩ። ኣብ ከም ዝኣመሰለ ርሑቕ ቦታ ብቕድሚኻ ድሕሪኻ ንሓላዊ ዘይብልካ ትከይድ ንድሕር ኮንካ እምነት ኣብ ሓላፊኻ ክህልወካ ኣዝዩ ገዳሲ እዩ። ሓላፊኻ ከዓ ብሰምዓካ ትንድሕር ኮይኑ
0: ምሳና ብቑዕ ዕጥቂ ዘለዎ ናይ መካ ናይ ዝኣሃዱ ተበጊሱ ናይዚ ኣዛዚ ምስ ገለ ዝገይር ዓንደ ማርያም ምስ ውጩ ከም ካልኣዩ ኮይኑ ዝሰርሕ ናይ ከቢድ ብረት ማለት እዩ ቻይንስ ነይሩ ወይቶም ከም ኣዛዚ ብርጌት ከዓኒ መኮንን ገብረኣብ ነይሩ ማለት እዩ።
2: ካልእ ኣማራፂ እንታይ እዩ ተቢሉ ሓደ ወያነ ማለት ናይ ሓባር መጥቃዕቲ ወይ ከዓ ካባና ሰራዊት ወሲዶም መጥቃዕቲ ንውሽጢ ኣዲስ ኣበባ ክኸዱ መደብ ኣውፅኦም። ብካልኣይ ከዓና ምስ ናይ ወያነ መደብ ከዓኒ እዚ ናሃና መደብ ዝወፀ ከዓኒ እዚ ናብ ጎላጎል ደንከል ውፋር ማለት እዩ። ስለዚ ኣብዚ ምስማለት ደንከል ክንወፍር ከለና እቲ ዓቕሚ ናይ ፀላኢ እንታይ ይኸውን ኣሎ ማለት እዩ ይመቃቅል ኣሎ። ብፍላይ ኣብ ውሽጢ ናይ ኢትዮጵያ ከዓኒ ከቢድ መጥቃዕቲ ናይ ወያነ ስለዝገበሩ ኩሉ እቲ ኣድህቦ ናይ ፀላኢ ናና ናባና ኣብ ናይ ኤርትራ ምክልኻል ዝነበረ መንፈሱ ኩሉ እቲ መንፈስ እንዳተቀየረ ኮይኑ ሕጂ እዚ ናይ ደንከል ከዓ ናና ከዓኒ ምናልባት ከም ዓቕሚ ዝወፈርና ውስናት ኢና ማለት ሓንቲ ወጠሎ ናይ 85 ሓንቲ ወጠሎ ናይ 96 ሓንቲ ወጠሎ ናይ ኮማንዶ 16 52 መካናይ ዝድ ከዓኒ ሓደ ብሪገድ ናይ 63 እዩ ነይሩ። ምናልባት ኣብቲ ናይ ዓቕሚ እቲ ዝወፈረ ስጋብ 15 ታንክታት ኢና ዓፂቕና ከይድና 12 ዝኾኑ ረሻሽ ነይሩ መዳፍዕ ከምኡ ገለ 4 ነይሩ ፋሎል ቢኤም 1 ነይሩ 130 ከዓ ስጋብ 2 እዚአን ሒዝና ኢና ተበጊሽና። መጀመርታ ቅድሚኒ ደንከል ምፋርና ግን ንፀላኢ ኣብዚ ናይ ዳህላ ማለት ደብዳብ ከነካይድ ዘቢሉ ብኡ መጠን ከዓ ኣብ ይረፋለ ኣፅዋራትና ተኸይልና ንዳህላ ክንሃርም ጀሚርና ኣብቲ ዝገካየና ደብዳብ እውን ዳርጋ ውፅኢታዊ ነይሩ። ብዝኾነ ግን ናይ ዳህላክ ዝነበረ መጥቃዕቲ ንግዚኡ ዶ ኣቢልና ኣብ ምሽብሻብ ናይ ንደንከል ኣትና ማለት እዩ።
3: ህዝባዊ ግንባር ኣብ ግንባር ግንዳዕን ደቂ ኣምሓረን ምስ ፀላኢ ዘካይዶ ዝነበረ ጥምጥም ንፀላኢ ኣዳኺሙ ኣብ ውሱን ከባቢ ሓፂሩ ትልኽ ከብሎ ምጀመረ ገጹ ናብ ብምብራቓዊ ጎላጎል መሊሱ ነዚ ኣብ ዳህላክን ኣብ ደንከልን ዓስኪሩ ዝነበረ ፀላኢ ንምድምሳስ ቆላሕትኡ ጀሚሩ። ብመሰረት መጀመርያ ነቲ ኣብ ዳህላክን ናኹራን ዓስኪሩ ዝነበረ ፀላኢ ደምሲሱ ንምቁፅፃር መፅናዕትታት ኣካይዱ። ማዕረ ማዕሪኡ ደሴት ዳህላክ ንምቁፅፃር ውሑድ ፍሉይ ሓይሊ ካብ ግንባራት ተሳሒቡ ንገደም ከባቢ ባፅዕ ከም ዝወርድ ድማ ተገይሩ።
4: ኣብቲ ወፍሪ ናይ ደንከል መጀመርታትን ቦጦልንታት ፓራኮማንዶ ቦጦልንታትን ንሕና ከዓ ከም ተልእኮ ንዳህላ ካብ ግምት ዘእተወ ስለያ ካብቲ ናይ ክፍሎ ሰራዊት ሓንቲ መስርዕ ኣብ ቦታና ገዲፍና ክልተ መስርዕ ኢና ወሪድና ማለት እዩ። ካልእ ምናልባት ናይ ከቢድ ብረት ሓደ ወጠሎኒ ከምኡ ከዓ ናይ እምዳድ ካብቲ ክፍሎ ሰራዊት ሒዝና ዝወረደ ነይሩ ወዲእታይ ተቕላማ ንዳህላ ካብ ግምት ዘእተወ እዩ። ከምኡ ክኸው እንተ ኮይኑ ከዓ ባሕሪ ወለድ ትምህርቲ ክመሃር ኣለዎ እንትን ቦጦልንታት ንሕና እውን ምስ እንተሓውሽና እቲ ባሕሪ ወለድ ትምህርቲ ወሲድና እዮም። ክምብገስ ከለና ሕጂ ታጋንታ ገዲፍናየ ናብኡ ሰለስተ ሰብ ሒዘ ዝኸይድ ዓፋን መሓርን ማለት እዩ። ኣብዚ ክንከይድ ከለና ንእንገል ኢና ንኸይድ ኣብ ሓይሊ ባሕሪ በዓል ወዲ ሕሪት እዮም ፀኒሖምና ሓይሊ ናይ ወዲ ሕሪት እያ ፀኒሓትና።
5: ወፍሪ ደንከል ካልኣይ ኣመራፂ ምር ቀዳመይቲ ዳህላክ እያ ነይራ። ኣብ ዳህላክ ክትህረም ብላዕሊ ስለዝተወሰነ መፅናዕቲ ገበር ተባሂሉ ሕጂ መፅናዕቲ ገበር ተባሂሉ ብሰሜን መፅናዕትታት ትገበርዎ ኣሎ። በዚ ደቡብ ከዓ እንገል ከለና ወዲ ዓይነ ይመፅእ ነታ መደብ ሒዙ ናይ ዳህላክ መፅናዕቲ
4: ብዝኾነ ወዲእታይ ከበግሰና ከሎ ሙሉእ ስነ ኣእምራዊ ምቅራብ ንገብር ከም ዘለና ገይሩ ይበግሽና። ከምቲ ናይ መሬት ኣይኮነን ኣብ መሬት ብዝኾነ ተጣቢብካ

ምቕሊ ትረክብ ኢኻ ወላ ሰብ ተጎደለካ። እዚ ግን ባሕሪ እዩ፣ ብመኾስተር ኢኹም ትኸዱ ኣለኹም። ናይ መጀመርታ ገጋኹም ናይ መወዳእታ ዓድልኩም እዩ። ማልሲ የብላ እንተ ደኣ ጥፋኣት መፅያ ዝብል እዩ ማለት እዩ። ዝኾነ መገዲ ሕማቅ መዓልቲ ከዓ ይትውዕሉ።

0: ሓደ ኣባል ሓይሊ ባሕሪ ከዓ ምሳና ካኣቱ ወዲ እያሱ እዩ ምሳና ዝኸይድ ማለት እዩ
1: ዳህና ክትርም ስለ ዘለዋ ከምኡ መደብ ወፂኢ ስለ ዘሎ ናታ መፅናዕተይ ክገብር ኢሉ ይመፅእ ዝሓርና ሒዝከያ ተበገስ ዝበሃል ከዓና እንጂ ክልተ ኣጃላቢ እንተበጊሰን ክልተ ኣጃላቡ ወዲ ሕሪቲ ምሳና ኣሎ ሒዝና ናብ ሴል ዓንበር ትበሃል ካብ ዳህላክ ንደቡብ ኣላ ደሴት ሴል ዓንበር እያ ትበሃል ኣብኣ ውዒልና ሕጂ ብራሾክ ኢና ክንወርድ ከምዚ ዝበለት ሕንቕ ዝበለት ኣላታምሽ እቲ ማእኸላ ናብኣ እያ ሙሉእ ለይቲ ክንከይድ ሓዲርና ኣብታ ጥቓታ መሓልቆ ምስ በፅሓና ኣብኣ ደቂሽና ንጉህ ርኢ ተበልና ወታደራት ከምዚኣ ገይረን ዓፅና
0: ሓደስቲ ኣሰራት ካ ፀኒሕና እንታይታ ሓደስቲ ኣሰራት ጨዋሚቲ ቦታ ኣሰር ናይ ኣንፊብያን ኣሰር ገለገለ ናይ ታንክታት ፀኒሕና እዚ ሕጂ ግዜ ዝወሰደ ድዩ ወላ ሓድሽ ድዩ ንክትፈልዮ ውን ኣፀጋሚ እዩ ምክንያቱ ኣብ ጨዋም ቦታ ተኣሰር ኩሉ ግዜ ሓድሽ እዩ ትምስል ኣብቲ ማያዊ ኣካል ደፅበቦ ክፋል ናይ ዳህላክ ኣብ ሓፂር ርሕቀት ኢና ዘለና እንተርእና ሕጂ ንሰን ነዚ ኩሉ ቦታ ንቅት ገዲፈን ነዛ ቦታ እዚኣ ዓፂና
1: ዝኾነ ኣብ ተግራብ ዘለዎ እናተፀጋዕና ወፂና ካብቲ ተረኣየነት ናተን ወፂና ተመሊሽና ዳህላክ ዕፁው እዩ እዚ ተባሂሉ ሓበሬታ ምስ ነገርናዮ እንደገና ብድሕሪአን ውሪትኩም እተው ተባሂሉ ካልኣይ መልእኽቲ መሊሹ ብድሕሪአን ኢሎምና ኢሉ ነታ ካልኣይቲ መልእኽቲ ሒዙ ካ መፅ ወዲ ዓይነ ይመሊሹ
0: ኣብ ካልኣይ ግዜ ብድሕሪት ክንኣቱ ኣለና ብድሕሪአን ንዕን ከተራግፈና ኣለዋ ብደቡብ ማለት እዩ ንኣቱ ብምሸት ኢና መፅኢና ግድንተን ጀላቡ ከዓ ክፅበያን ኣለዎን ምክንያቱ እቲ ናብአን ዳኣቱ መጋበ መስመር ክንቆርፆ ኣለና ክንደይ ሰዓት ክወስደልና ክእል ንዕአን ብድሕሪአን ከነጥቅዐን እንደገና ነቲ ፅርግያ ሒዝና እውን ብዓብኡ ንዳህላክ ገፁ ዝኸይድ ዓቕሚ እውን ከመይ ክንከይድ ከም ንኽእልን እንታይ ሰዓታት ክወስደልና ከም ዝኽእልን ንምግምጋም ማለት እዩ
1: ታኻርታ ሒዝናያ ዝነበርና ክልተ ደሴት ካብታ ካልኣይቲ ደሴት ከዓ መሊሽካ ናብታ መሬት ንምውራድ እያ ንኸይድ ኣምሲና ንብገስሞ ንኸይድ እታ ደሴት ስኢነያ ስኢናያ ስኢና የላ ስለትፀና ተመሊሽና ሓንፂጥና ኢና ኣብ ካርታ ሓንፂጥና ረሓቐታ ሓንፂጥና ከድና በታ ረሓቐት መሰረት ኣብዚኣ ክትኸውን ኣለዋ ኢልና ጠጠው ኢልና ካብዚኣ ንላዕሊ ሰ ደሴት ዝበሃል የላ ድሓር ኣብኡ ጠጠው ኣቢልናየን ኮፍ ኢልና እንዳተዛረብና ከለና ኣብቲ ባሕሪ ከም ኢለ ግምግም ተለወስ ቀረባ ወድሕሪቲ እዚኣ እታ ቦታ ምክንያቱ እዚ ካርታ እዚ ናይ ቀደም እዩ ስለዚ እዛ ደሴት እዚኣ ጥሒላ እያ ናይ ቀደም ካርታ ስለ ዝኾነ እሱ ደጋጌና ዘሎ እዚኣ ትሪኢ ኣለካ እዚ ቀረባ እዩ መሬት እዚ ደሴት እዩ ስለዚ ካብዚኣ ጥራይ ዓቂና ንኽድ ኢልና ካልኣይ ካብኣ ዓቂና ናብታ መሬት ወሪድና መሬት ወሪድና ሕጂ ሰዓት ሓስ ንወዲ ዓይነይ ዝበል ኮይ ሰዓት ሓስ ክልተ ሰዓት ሙሉእ ከድና ክልተ ሰዓት ሙሉእ ከድና ጭውጭ ወይ ዝብል በረኻ እዩ ድምፂ የለ ገለ የለ ዳህላክ ሕጂ ዝደዩ ካብ ዳህላክ ከቢር ተዓዲ ካብኣ ንደቡብ እዩ ሕጂ እዚ ክንዲዚ ዝተጓዒዙ ዘጥቅዕ ሓይሊ ኣሃዱ ኣሎ ድ ክልተ ሰዓት እስኻ ዝተጓዓስካዮ እኩብ በጠሎኒ ድ ብርጌት ክንደይ ሰዓት ይኸዶ ልዕሊ 10 ሰዓት ይኸዶ ኢልየን ወዲ ዓይነይ ካብኣ ተመሊሽና ክንምለስ ከለና ክልተ ሰዓትን ፍርቂ ወሲኽና እዚ ኩሉ ሰራዊት ኣብቲ ተራጊፉ ነዚ ኩሉ ጭቃ ብእግሩ ጨፈቕ እንዳበለ ምስ ሰከሙ ድሓር ከዓ ካብዚ 7-8 ሰዓት ተጓዒዙ ከጥቀዐ ከሎ ምስ ወዲ ዓይነ በዚኣ ተራዳሪእና ተመሊሽና እታ እንፈት ሕጂ ናበይ ትቀይራ ዳህላክ ትበሃል ብነብረት ወፍሪ ደንከል
0: ነዚ ሒዝና ምስ ተመለስና ሕጂ

0: እቲ ሓሳብ እንታይ ምፅእ ንጢዕዎ መጀመርታ ንጢዕዎ መጥቃዕቲ ክግበር ድሕሪኡ እዚ መደብ እዚ ከዓ ከም ዘለዎ ክቅፅልቲ መፅናዕቲ እቲ ሓሳብ ድምፅእ ኣብኡ ኩለና ሕጂ ንገልዓሉ ንሕና ንኸይድ
1: ብመሰረት ኣህዱ ስለያ ሓይሊ ባሕርን ኣህዱ ስለያ ናይቲ ሓድሽ ዝቆመ ኣህዱን ምስ ኣቐዲሞም ተወዲቦም ዝነበሩ ደቂ ዳህላክ ብምውሃድ ሓያል መፅናዕትታት ተኣኪቡ ህዝቢ እውን ኣባላት ህዝባዊ ግንባር ብለይቲ ሰሊኾም ኣብታ ደሴት ብዝሃቦ ጎስጓሳት ኣብቲ ንደሴት ዳህላክ ንምጥቃዕ ዝግበር ዝነበረ መፅናዕቲ ዝረኣዮ ምትሕግጋዝ ዝነኣድ ነይሩ እንተኾነ እቲ መፅናዕቲ ከም ዘረጋግጾ ደሴት ዳህላክ ንምጥቃዕ ኣዝዩ ከቢድን ሓደገኛን ክኸውን ከም ዝኽእል ተገምጊሙ ምክንያቱ ደሴት ዳህላክ መእተዊ መሳኹታ ፀቢብ ኣብ ርእሲ ምዃኑ እቲ መንከስ ቦታታት ንዘጥቅዕ ሓይሊ ዘይምቹእ ብኣንጻሩ ንዝከላኸል ሓይሊ ረብሓ ዝህብ እዩ ብተወሳኺ ሰራዊት ኣብታ ደሴት ተፀጊዑ ምስ ተራገፈ ናብ እሸቱኡ ናብቲ ሰራዊት ጸላኢ ዓስኪሩሉ ዝነበረ መዓስከር ናኹራ ንምብጻሕ ሙሉእ መዓልቲ ዝወስድ ርሑቕ ጉዕዞ ስለ ዝሓትት ነፈርቲ ኩናት እውን ካብ ኣስመራ ናብ ዳህላክ ቅልጡፍ በረራታት እንዳካየዳ ጽዑቕ ደብዳባት ከካይዳ ምዃነን ኣብ ግምት ኣትዩ ሓንሳብ ምስኣትኻ ምጥዓም ስኢኑካ ከተዝልቕ እውን ዘይትኽእል ምዃኑ ወዘተ ኣብ ግምት ኣትዩ ንዳህላክ ንምጥቃዕ ካብ ኣወንታ ኣሉታውነቱ ስለ ዝዛየድ ሓደገኛ ምዃኑ ተገምጊሙ
2: ኣስመራ ኸረን ማለት እያ ደሴታት ዳህላክ ተስዓ ኪሎሜተር እዩ ክንደይ ደሴታት ኣለዋ ልዕሊ ሚእ ትኸውን ደሴታት ዘሎ ሕጂ ኣማራፅታት ነርና መሬት ኣሎ ባሕሪ ኣሎ ፈጣናት ኣለና ኩሉ ነገር ኣሎ ኤርፎርስ ናይ ኢትዮጵያ ከዓ ከም ትፈልጦ ዝሓሸ ዝሓየለ ኣብ ፀላም ኣፍሪቃ ማለት ድሕሪ ግብፂ ስራዕ መጀመርታቲ ደሴታት መሕኮሪ ሓንቲ እያ እዚኣ መደብ ስለ ዘለዋ መሕኮሪ ኣለዋ እዚኣ ግን መሕኮሪ ይብላን ነዛ ሓንቲ እዚኣ ኣርባዕተ ቡምባያ እንዳኣኽላ ናይ ኢድ ኣየትወካን እዩ ጂ ኩሎም ቶም ደሴታት ብከምዚ ዓይነት ስለ ዝተሓፅሩ ነዚኦም ሕጂ እንታይ ክንገብር መሪፅና ኣብ ታሕቲ መድፍዕ ንሃና ቁፅፅር ማለት እዩ ኢግኖር ከቲትካም ናይ ምሕላፍ ብመሬት ደሴታት ዳህላክ እንዳ ትገብር እያ ንሃና ፈጠናት ኣውልዋ ኣብ ከበባ እትያ ኣላ ማለት እዩ ስለዚ ነዚኣ ኢግኖር ከቲትካ ትኽልካ ንጥዕ ሓሊፍካ ንማርሳ ዓዱ ገጽካ ምኻድ እሶም ከዓ ኣብ ፍጹም ኣብ ትሕቲ ረንጂ ወይ ኣብ ትሕቲ ቁፅፅር ንሃና መዳፍዕ እእቲንያ ኣለና ማለት እዩ እዚኣ ሕጂ ሓፍ ክትብል ኮላ ኣብዚ ጥራኻ ከትሪ ትገብረላ እምበር ምዛ ደሴታት እዚኣተን ክትተሃላለኽ ክትብል ካብ ከምዚ ዓይነት ተበጊሽካ ነዚ ሓዲግካ ንዝሰፍሐ መረት ደንከልያ ገጽካ ብዕንቈት እንዳኸትካ ንትውግእ መልክዑ ናይ ምቕያር ተኽእሎ ስለ ዝነበረና ነዚ ከዓይ መርጩ እቲ ላዕለዋይ ኣካል ኹን ዋላ እቲ መሪሕነት ናይቲ ሰራዊት ማለት እዩ
3: ዳህላክ ኣዝዩ ሰፊሕ ደሴት እዩ ካብ ሰሜናዊ ምዕራብ ንደቡባዊ ምብራቕ 9 ኪሎ ሜትር ንውሓት ኣለዎ ፅሕ ዝበለ ጎልጎል ንጎኒ እንተሪእናዮ ግን ቁሩብ ኣብ ገሊኡ ገፊሕ እዩ ኣብ ገሊኡ ከ ፀቢብ እዩ ኣብ ገሊኡ 10 ኪሎ ሜትር ዝበፅሐ ኣለዎ ኣብ ገሊኡ 5 ኣብ ገሊኡ 6 ፅብብ ዝበለ እዩ ኣብ ከምዚ ዝኣምሰለ ስብርባር ጥውዋይ ኮስት ላይን ዘለዎ ገማግም ዘለዎ ደሴት ንጎኒ ነዚ ብሓላዋ ጥራሕ እንዳተኸታተልካ ንባፅዕ ከምዘይቀርብ እንዳገበርካ ኣብኡ መክን ንጢዖ ንምጥቃዕ ሕሰቡ ተባሂሉ ንጢዖ ቅልጡፍ መፅናዕታት ተኸይዱ ማለት ቅልጡፍ መፅናዕታት ተኸይዱ
1: ህዝባዊ ግንባር ነዚ ኣብ ዳህላክ ናኹራን ደንከልን ዓስኪሩ ዝነበረ ሓይሊ ባሕሪ ንምድምሳስ ባህጊ እኳ እንተነበሮ ኩሉ ዓቕሙ ኣንጻር ካልኣይ ኣብታዊ ሰራዊት ኣብ ግንባራት ኣሰሊፉ ኣብ መሪር ጥምጥም ስለ ዝነበረ ሓይሊ ባሕሪ ህዝባዊ ግንባርን ገለ ናይ ስለይ ኣህዱታትን ጥራዮም ኣብዚ ምብራቓዊ ግንባር ምስ ጸላይ ዝገጥሙ ነይሮም ብፍላይ ሓይሊ ባሕሪ ህዝባዊ ግንባር ናብ ከባቢ ዳህላክን እናኹራን እንተላይ ናብ ጢዑን ከባቢኡን እንዳወፈረ ዝተፈላለየ ተርግእን ስርሒታትን ይፍፅም ነይሩ
4: ኣብ ዳህላክ ንናኹራስ እታ መእተወይት ሓንቲ መእተወይት እንድያ ሕጂ ንናኹራስ ከመይ ተኩስና ብሓንቲ ቦምባስ ከመይ መርከብ ክትመፅ ኮሎ ኣብኣ ንሕርሃሪ ምንያት ክትዕፆ ትኽእል እያ እዞም ሶቪታውያን ኣብኣ ከመይ ይዕፀው እሞ እዛ ቢኤም ሚሳይል ከመይ ገርና ኢና ሞ ክንረኽባ ደኣ ሓደ ናይ 130 ብረት ኣብኡ ኮፍ ኣቢልና ክትወፅእ ኮላ ብሬዳር ስለ ትኽሸፍ ትረንጅ ክትሃረም ተባሂሉ ነቲ 130 ግን ነፈርቲ ከይሃርምኦ ከዓ እንዳ ህንፃ መፂኦም ክኢላታት በቃ ብቸሜንቶ ገይሮም ገዛ ሰሪሖም ኣብኡ

0: ክንዓት ከም ዝተወሰና ኣለና 15 ታንኪ የን ነረ 15 ታንኪ ወፍሪ ደንከል ማለት እዩ። እዚኦም ብምልኦም ተዓጢቐን ዝነበራ ኣይኮናን ካብተን ዝማረኽናየን ካብ ፀላኢ ብሓደስቲ ኢና ንዓጥቀን ዘለና። ግን እቲ ዝነበረን ሕፅረታት ናይ መሳርሒታት ኩሉ መላሊእና ካልእ ዘድልየን ፅገናታት መላሊእና ንስራሕ ድልዋት ኮይና ማለት እዩ። ጎኒ ጎኒ እዚ ከዓ ምስቲ ምሳና ዝወፈር ኣጋር ኣሃዱ ስልታዊ ልምምድ ብቐስርን ብለይትን ኣብ ከባቢ ሕርክ ይኮ ንገብር ነርና።
1: ሕጂ ኩና ደንከል ክጅመር ከሎ ማዕረቲ ካልእ ስርሒታት ነቲ ውድብ ዝካየድ ዝነበረ ብዝላዕለ እያ ትጠሚቱ ተካየደ እዩ። እዚ ማላሽ ኣብ ታሪክና ከም ንብሎ መኽፈቲ በርን ኣናፅነት ስርሒት ፈንቅለን ግንባር ግንዳዕ ምዃኑ ርድዩ ንዑ ምደርዒ ድማ ዝስርሒትና ደንከል እዩ። ሕጂ ኣብቲ መጀመርያ እዚ መደብ እዚ ክወሃብ ከሎ እቲ መደብ ብዝላዕለ ምስጢር ታሒዙ ነይሩ። ኣነ ሽዑ ማለት ብጥኑ ኣብ ደቡብ ነይረ ካብ ደቡብ ሓንቲ ሓይሊ ሒዘ ክመፁ ከምዘለኒ ንባፅዕ ተሓቢረ ባፅዕ መፅ ወዲ ሓማድ ድማ ካብዚ ናይ ሳሕሊ ነበረት ኣሃዱ ሓንቲ ሓይሊ ሒዙ መፅ እዩ። ናይዚአን ክልተ ሓይሊ ሰሰለ ስጋንታ ዝሓዛ ተኣናትና ሓይሊ ብርሃን ቃሕታ ኣሎ ብዙ ሰንቅር ኣሎ ናይቲ ሓንቲ ከዓ ወዲ ኮረንን ስቡእ ተስፋ ኣለም ደሳ ዝበሃል ነይሮም።
2: ብመሰረት እቲ ናይ ዳህላክ መደብ ተሪፉ እቲ ንዳህላክ ከጥቅዕ ዝተመደበ ኣህዱታት ደንከል ንምሕራር መጥቃዕቱ ብጢዖ ንምጅማር ኣንፈቱ ንደንከል ኣቕኒዑ ኣጋርን መካናይዝድ ሓይሊ ባሕርን ኣብ ገልዓሎ ተኣኻኺቡ ጢዖ ንምጥቃዕ ምድለዋቱ ወዲኡ
3: ኣነ ናይ ዕለይና ነሽዑ ኣብ የመን ነይረ ካብ የመን ምስ ተፀዋዕኩ 9 መወዳእታ 9 ሓላፊ ናይቲ ዞባ ተመዲበ ከራስ ዑስማን ከራስ ዑስማን ሰዒድ ከራስ ምሳይ ነይሩ ኣብ የመን ንሱ ግድሜያ እትዩ ነይሩ ኣነ ዝሓራት እዚ እንታይ ሽሙ ተመዲቡ እዚ ከተሓጋጋዚ ምሳይ ሕጂ ተዋል ኣብቲ ወፍሪ ይዳሉ ነይሩ ኣይፈለጥና ነርና ግን ይዳሉ ነይሩ ነቲ ወፍሪ እቶም ሰራዊትና ኣብ ሕርገ ጎዩ ዓለሙ ነይሮም። ሕጂ ንሕና ካላስ ምስ በዓል ውጭ ኣለኩም ከሪካር ኣለኩም ምስ በሃለ ዝከረ ስያስ ኣብ ባፅዕ ንገሩና ፀውዑናስ ኣነን ከራስ ንገሩና ንስኻ ሓላፊ ንስባሕ ተጋጋዚ ኢሉስ ንገሩናስ ኮንታክትኩም ከዓ ምስቶም በዓላ ሓይል ከሪካር ኣዛዚ ናይቲ ሰራዊት ውጭ እዩ ስለዚስ ከምዚ ስራሕኩም ኢሎም ምስ ኣበለናስ ጠብዓ ኣዳ ምድላዋትና ገይርና እቲ ኣኼባ ብገላዕሉ ነይሩ።
4: ኣነ ሽዑ ናይ ዞባ ምብራቅ ናይ ፀረ ስለይ ሓላፊ እዩ ነረ ናይቲ ዞባ ሕጂ ስለያን ፀረ ስለያ ንበሃል ስለነበረ እቲ ፀረ ስለይ ከዓ ክልተ ባህር ነ ሓደ ኣብቲ ንቆፃፀሮ ቦታ እቲ ፀቡቕታት ንከይመፅእ ምክልኻል እዩ ካልእ ካዓ ብኣንፃር እውን ዋላ ናብ ፅላእ ዝጠበተ ስራሓትን ሃበሬታታትን ብውዳብን ምክትታልን እዩ ነይሩ ንባፅዕ ዝጠመተ ንባሕሪ ዝጠመተ ዋላ ንበዓል ጢዖ ገፁ ክሳብ ዓሰብ ክንበፅሑ እኳ ፀግም እንተነበረ ግን ሓፈሻኡ ናብ ዝጠመተ ስራሕ ይስራሕ ነይሩ እዩ። ኣንዲ ግን ንክደንካልያ እንታይ እዩ ብኡሲ ብዙሕ ዘስግእ ሓይሉ እውን ስለ ዘይነበረ ዝኾነ ስልኳታት ወይ ዝኾነ ወፍሪ ከይፍፀም ፅላእ ከዓ ኣብ ልዕሊ ህዝብና ኮኑ ወይ ኣንፃርና ዝሓስቦ ኣተሓሳስባ ወይ ዝሕዙ መደባት ምክትታል እዩ ነይሩ።
3: ሕጂ ኣብ ናይ ህዝቢ ከመፅእ እንተ ኮይኑ ናይ ብሓቂ ኣወለን እቲ ከባቢ ንሕና ብሬድዮ ብድምፂ ሓፋሽ እንተዘይኮይኑ ህላዊ ይብልናን ዓከየሎ ከባዕለየ ከየሎ ነደቡብ ይብልናን የለን ናትና ንጥፈታት ምናልባት ነስለያ ነገሌ ንሰባት ምናልባት ሃገርቤተ ይርከብ ይኮኑ ግን ብኣካል ህላዊስ ይብልናን ሰሜን ደንካል እያ እዚ ገላዕሉን ከባቢኣ ያ ነራ እንታእቲ ህላወና ሕጂ ናይ ህዝቢ ተራስ ኣገዳሲ እዩ ነይሩ ሰራዊት ከምቲ ትፈልቶስ ሚሊሽ ኣኪቡ ነይሩ ሓጢቁ ነይሩ ፀላይ ሕጂስ እቲ መንገዲ ምፍላት ከማን ባዕሉ ጉዳይ እዩ ግን እቲ ሰራዊት ባዕሉ ከማን ምስ ሸሓርያ ሕሴን ሸሓርያ ሕሴን ሸሓርያ ኣባል ፈፃሚት ሽማግለ ናይ ማሕበር ሓርስቶት እዩ ነይሩ ሕጂ ተሰውዩ መስኪን ሕጂ ንሱ ካልኦት ሰባት ነይሮም ይኹኑ ንሱ ክሳብ ጢዖስ ንሱ እዩ ነይሩ እቲ መንገዲ ንገሊ መሊ ወዲ እቲ ከባቢኡ ከ ወላ ከም እንታይ ሽሙ ባዳ እዩ ግን ደርጋ እቲ ናቶም እንታይ ሽሙ ክሳብ ኣራዕታ እዩ
5: ኣይደንከር ወራሕ ሓደ ሻሕርያ ዝበሃል ሰብ ነይሩና ንሳርያ ኮፍ ኢልናና ሳርያ እና ጨው ቅድም ክንከይድና ድሃር ኣሰብ ክንከይድና ነዚ ዝኸውን መፅናዕቲ ትገብር እያ ቀዳማይ ጨኦ እንታይ ትመስል ዝኣከብ ናይ ሓበሬታ ኣሎ ናይ ስላይ ከዓ ፅቡቅ ሓበሬታ ስለ ዘሎ ኩሉ ግዜ ነይሩና እዩ ብባሕሪ ወሎ ናይ ሓይሊ ባሕሪ ናይ መሬት ስላያ ኩሉ ግዜ ብኩሉ ሓበሬታ ኣለዎም ኣበይ ካዕርፋ ከላ ኣበይ ማይ ሰትያ ንጨኦኸ መን ኣፅናዓልና መን ኣሎ መንገዲ ክመርሕ ዝኽእል እንጂ ነገሩኒ ኑር ኣሎ ክሰሎ ክሰሎ ንፈልጦም ኢንክሎም ደቂ ባዳን ፅቡቅ ካልኣይ ከ ካልኣይ ዓባይ ነገር ኣላ ምንታይ ሓሙሽተ ኣግማል ክንዕድግ ኣለና ካብቲ ከባቢ ጥዕ ከ ኢና ንዕድግን ናይ ባዳ ኣለዋና ብኣኽላ ኣለዋና ግን ከነፅንዕ ንሕር ኮይና እዚአን ክንድአና እዮም ብሓር ነዚአን ዓዲግና ሰብ ጌርና ኢና ክንዕድገን ንአን ዓዲግና ባዕልና ክንከይድ ኢና ሓሙሽተ ኢና ሓሙሽተ እዮም

0: ኣብዝ ሓለፈ መደብና ምስ ምሕራር ሰሜናዊ ምብራእ ሰሓላብ 1984 ህዝባዊ ግንባር ሰፊሕ ገማግም ባሕሪ ድሕሪ ምቁፅጻሩ ባሕርያ ዝሰፍሐ ናይ ስራሕን ምንቅስቓስን ዕድል ከም ዝረኸበ ኣብያት ዕዮ ምግፋፍ ዓሳን ንግድን ዝኣመሰለ ትካላት ድማ ብዝለዓለ ናህሪ ይሰርሕ ምንባሩ ርኢና። ባሕርያ ክሳብ ዝንጠቕሶ ዘለና ግዜ ኣብ ምጓዓዝን ምስ ቁጠባዊ ጉዳያት ዝተኣሳሰረ ንጥፈታት ኣብ ምክያድን ጥራይ ተሓፂሩ ነይሩ። ጸላኢ ዋላ እኳ ካብቲ ሒዝዎ ዝነበረ ገማግምን ባሕርን ተጸሪጉን ተወፀ ነቲ ዝተመንዝዖ ቦታታት ብማዕዶ ብመራኸብ ኩናት እናተመላለሰ ካብ ምድብዳምን ኣብ ባሕሪ እውን ንጉዕዞ ጀላቡ ህዝባዊ ግንባር ንምቁፅጻር ቀጻሊ ወፍሪ ካብ ምክያድን ኣየቋረፀን። ነቲ ብጸላኢ ዝካየድ ዝነበረ ናይ ባሕሪ ኩናት ንምግታእ ብቐንዱ ድማ ምስ ምውናን ሰፊሕ ናጻማያትን ደሴታትን ማርሳታትን ህዝባዊ ግንባር ነቲ ዕድልቲ ተጠቒሙ ድሮ ተመስሪቱ ግን ከኣ ገና ኣብ ቁጠባዊ ንጥፈታት ጥራይ ተሓጺሩ ዝንቀሳቐስ ንዝነበረ ባሕርያ ካብዚ ግዜ እዚ ጀሚሩ ናብ ሓደ ወተሃደራዊ ሓይሊ ተቐይሩ ገማግሙን ባሕርን ንኽሕሉ ባሕርያ ናብ ሓይሊ ባሕሪ ክቕየር ተወሲኑ። ካብቲ ግዜ እቲ ድማ ሓይሊ ባሕሪ ዝብል ስም ለቢሱ ንሓድሽ ዕማም ተበጊሶ።
1: ሕጂ እንታይ ዝውስኽ ዘሎ ኣብቲ ናይ ቀደም ዕማማት ናቱ ሓደ ወተሃደራዊ ኣሃቱ ክቐውም ኣለዉ መሰረት ክንፀፍ ኣለዎ ስለ ዝተባህለ እዞም ኣብ ሰዋክን ዝነበሩ ብፆትና በዓል ካሬካሬ በዓል ወዲቓላቲ ምስኦም ዝነበሩ ውሱናት ኣባላት ንሳቶም ናብ በሪጠ መፂኦም ማለት እዩ። ንሕና ከዓኒ ካብ ሜዳ ከምቲ ዝገለፅኩት ከዓኒ ስጋብ ወርሒ 784 ኣብ ሓይሊ ባሕሪ ቅድሚ ምምፀይ ኣብ ከቢድ ብረት ነረ ኣብ ታንከኛ ነረ ኣብ መዳፍዕ ነረ ስለዚ ዳርጋት ኣገልግሎት ናተይ ኣብ ከቢድ ብረት እየ ነይሩ። ድሕሪኡ ግን እዛ መደብ እዚኣ ክትብገስ ስለ ዘለዋ ስለ ዝተመደበ ማለት ተፀዊዕና ምስ ኣነን ካልኦት ብፆተይን ኣብቲ መደብ ከም ዝሳተፍ ተገይሩ ማለት እዩ።
0: እዚ ሓይሊ እዚ ክምስረት እንከሎ ዝኾነ መበገስ ዓቕሚ ይነበሮን ክምስረት ስለ ዝነበሮን ኣብ መስርሕ ክዓቢ ምዃኑን እምነት ናይቲ ውድብ ስለ ዝነበረ እዩ ኣበጊስዎ። ኣብቲ ፈለማ እዋን እንተወሓደ ገማግሞ ይሕሉ ይምሃርን ይድልድልን ነዝተደልየ ናይ ነዊሕ ዕላማ ድማ ይስርት። ብኸምዚ ድማ ገማግም ባሕሪ ኤርትራ ብሓድሽ ኣሃዱ ሓይሊ ባሕሪ ክሕሎ ጀሚሩ። እዚ ንሪዮ ዘለና ስእሊ ሓይሊ ባሕሪ ምስ ኣሃዱታት ከቢድ ብረት ኣብ ማርሳ ቆባዕ ዝተባህለ ቦታ ብውሱን መሳርሒታትን ራዳርን ንመራኸብ ኢትዮጵያ ኣብ ምሕላው እንከሎ እዩ።
1: ኣብ ብሪጠ ምፅእ ምስ በልና በዓል ወዳቓላት ኣብኡ ፀኒሖምና ኣብ ትሕቲ ሓንቲ ገረብ እያ እዋኑ ከዓኒ ወርሒ ሸውዓተ እዩ ወርሒ ፅላል የለ ዝሑልማ የለ ገለ የለ ዝኾነ ዝግበር ነገር የለን። ላዕለዎት መራሕቲ ናይቲ ውድብ በዓል ወዲ ኣፈወርቂ በዓል ረመዳን ሓመኖር መፂኦም እቲ መደብ ገሊፆምልና ስለዚ ክንብገስኩም ምዃንና ስለ ዝተሓበርና ንሕና ውን ንህንጠየሉ ስለ ዝነበርና ሓደ ወተሃደራዊ ሓይሊ ኣቕምና ንገመግምና ንባሕርናን ሓደ መዓልቲ ክንቋፃፀሮ ክንክእል ኣለና ክንደይ ግዜ ፀላኢ ፈንጣሕጣሕ ክብለሉ ነዚ ባሕርና።
0: ህዝባዊ ግንባር ኣብቲ ግዜ እቲ ሓይሊ ባሕሪ ክምስርት ዝተበገሰሉ ሰፊሕ ባሕርን ገማግምን ስለ ዝተቆፃፀረ ጥራይ ኣይነበረን። ምቁፅፃር ባሕሪ ንምምስራት ሓይሊ ባሕሪ ሰፊሕ ባይታ እኳ እንተፈጠረ ኪንኡ ግን ኣብ ኣተሓሳስባ መሪሕነት ናይቲ ውድብን ኣብ ኣእምሮ ነፍሲ ወከፍ ኣብ 1977 ኣብ ኩናት ባፅዕ ዝተሳተፈ ተጋዳላይን ሓደ ሕልሚ ነይሩ ምምስራት ሓይሊ ባሕሪ።
2: እዚ ሓይሊ ባሕሪ ድሕሪ 77 ድሕሪ ተመክሮ ናይ ባፅዕ 77 ንምትብሎ እንትኾኑ ተታሒዛ ነራ ባና ብባሕሪ ዝተኸስን ንባሕሪ ዝሰርሕ መራክብ ስለ ዘይነበረና ኢና ድሕሪ ተመሊስና። ካብዚ ተመክሮ ድሕሪ ምንስሓብ ናይ ባፅዕ እቶም ዓበይቲ ሓለፍትና ግድነት ገለ ክነምህድ ኣሎና ገለ ዝብል ነገር መፅኡ ካብ ሰዋክን ጋዕዝና ኣብ ከባቢ በሪት ዓስኪርና ኣብ ሰራዊት ዝነበሩ ቅድሚ ሕጂ ነብ ዝነበሩ ኣባላትን ገለ መለዮም ባሕርንያም ዝበሃሉ ካብ ኣህዶታት ተሳሒቦም ናብ ሓይሊ ባሕሪ መፅኦም ካብኡ ናይ ባሕሪ ልምምድ ከነገብርን እዚ ማሪን ኮማንዶ ትበሃል ክንቀውም እቶም ሓሳብ ዝነበሮም ሓበሬታ ሂቦምና ቲ በሪታ ተኣኪብና ኣኪቦምና ከመይ ከም ንሰርሕ ኣባ ሕጂ ናይ ኣርባዕተ ሻልማን ኣባህላ ናይ ባሕሪ ዘለዋ ክልተ ፋይበር ካብ ሓደ ዓርኪ ናብ ሱዳን ገዚና ንዞም ፊታውራር ናይ ቤት መንሶራ ዝነእሹ እዛ ሓምሳይ ክፍሊ ሳሳይ ክፍሊ ዝነበሩ እንዳወሰድና እቶም ዓበይቲ ባሕሪ እንዳመሃርዎም እቶም ንኣሽቱ ጀላቡ እቶም ንኣሽቱ ከም ዝሕዙ ፈተነታት ገርና ኣብቲ ፈተነታት ከ ተዓዊትና
1: ድሕሪ ሓንቲ ተመክሮ ኣለሃና ኣነ ዘጋጠመትና ባዕለይ ዝተሳተፍኩ ኣብዛ ናይ ንሓርነት ናይ ባፀ ብ77 ዝነበረሉ እዋን ሽዑታን ከኛ ኮይነ ኣነ ኣብዚ ናይ ሳሊና ይኣትየ ነይረ ታንከኛ ኮይነ ሳሊና ይኣትየ ነይረ ምስ ኣጥቃዓ ሓይሊ ስለዚ ኣብቲ እዋን እዚ ዘጋጥመና ዝነበረ ተቃውሞታት ናይ ፀላኢ ካብ መሬት ጥራይ ዘይኮነስ ካብ ባሕሪ እዩ ዝፍነወና ነይሩ ብባሕሪ ነይሩ ብኤር ነይሩ ብመሬት ነይሩ ስለዚ እቲ ቀንዲ ኣነት ዝከረኒ መርከብ ኤስኤምኤስ ኢትዮጵያ ትበሃል ካልኦት መራኸብ ከዓ ነይረን ኣብዚ ባሕሪ ኮይነን ንሰራዊትና ይድብድባና ነይረኖ ሽዑ ኣነ ሸዓ ዝከረኒ ሓይሊ ባሕሪ ነይሩ ናተ ትኸውን እዚ ኩሉ ፀላእስ ከምዚ ገይሩ ላዕልን ታሕትን ክብል መይከኣለን ከምካሃሽየና መይከኣለን ኣትሊስት እቲ ኣብ ባሕሪ ኮይኑ ዝድበና ዘሎ ፀላኢ ንዕኡ ዕንቅፋታት ክንፈጥረሉ ምክኣልና ማለት እዩ ስለዚ ሕጂ እዚኣ ዝከረኒ ኩሉ ግዜ ዝከረኒ ስለዝነበረት እዛ መደብ እዚኣ ኣነ ናይ ባሓቂ ክትብገስ ምኳና ምስ ተገልፀ ምስ ገለፁልና ናይ ባሓቂ ተሓጎትና
0: ድልየትን ዕላማን ጥራይ ስለዝነበረ ተበጊሱ ብዘይ መሳርሒ ብውሑድ ዓቕሚ ሰብ እቲ ክምስረተሉ ዝተመርፀ ቦታ ከይተረፈ ዝኾነ ይኹን ነገር ዘይነበሮ ከም ፍጡር ንኽትነብረሉ ሲትረፍ ካብቲ ሃፈፅታወን

0: ዋዕን ገማግም ባሕሪ እትኽወለሉን ተጽለለሉን ማዕቆቢ ኣብ ዘይነበረሉ በሪጠ ዝተባህለ ቦታ ኣብ ሌጥ ኣጎላጉልን ገማግም ባሕርን እዩ እቲ ወተሃደራዊ ሓይሊ ተመስሪቱ።
1: ሕጂ ወተሃደራዊ ሓይሊ ንና ክነቕውም እቲ ቀንዲ ዕላማ ትሕዝቶና ውሱናትን ተንጀለቡትአን በዓል ካሪካረ በዓል ደቕላተ ሒዞሞ ዝነበሩ ኣብ ሰዋከ ንሰገን መፅአን ንሕና ውን ምናልባት ገለ 3-4 ገለ ንኸውን ቀደም ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ዝነበርና ምናልባት ባሕሪ ንፈልጥ ንኸውን፣ ግን ንሕና ጥራይ ኣይኮናን ርዲኣ ኣለሃ። እቲ ዓቕሚ ሰብና ካብቲ ሒዞሞ ዝነበሩ ሒዞሞ ዝመፁ በዓል ወደቕላተ ካብኡ ክብክብል ኣለዎ። ነቲ ዕላማ ኣብቲ ዕላማ ክዋስኡ ዝኽእሉ ሓድሽቲ ኣባላት መንእስያት ክመፁ ስለ ዝነበሮም እዞም ሰባት እዚኣቶም ካብቲ ወታደራዊ ሓይሊ ካብ እግረኛ ሰራዊት ማለት እዩ ካብ ነፍሲ ወከፍ ብሪጌዳት ተዋፂኦም መፂኦም ኣለዉ። ናዎ ሕጂ እዞም ሰባት እዚኣቶም ባሕሪ እንታይ ከም ምዃኑ ኣይፈልጡን እዮም። ኣብ ባሕሪ ከመይ ገይሮም ከም ዝጓዓዙ ኣይፈልጡን እዮም። እዚ ንደልዮ ዘለና ዕላማ ከዓ ንብከመይ ገርኖም ክወቕዕዎ ከም ዘለዎም ኣይፈልጡን እዮም። ስለዚ ክንብገስ ከለና ሕጂ ተቀዳማይ ዕላማ ናና ተቀዳማይ ክንገብሮ ዝግባአና እንታይ እዩ? እቲ ዘለና ዓቕሚ ሰብ ምስልጣን
0: ዝኾነ ይኹን መበገስ ዘይነበሮ ድልዱል ሓይሊ ምቓም ቀሊል ኣይነበረን። እቲ ኣብ ባሕሪ ክዋጋእ ዝተመርፀ ተጋዳላይ ናይ መሬት ውግድ እምበር ቅድሚኡ ይትረፍ ናይ ባሕሪ ኩናት ባሕሪ እውን ርእዩ ዘይፈልጥ እዩ ነይሩ። እቲ ክዓጥቆ ዝግባእ ዝነበረ ኣፅዋር እውን ምስ ባሕሪ ዝሰማማዕ ምስ ሓደ ድልዱል ሓይሊ ባሕሪ ኢትዮጵያ ክገጥም ዝኽእሎ ክኸውን ነይርዎ። እቲ ኣብ ግንባራት ዝካየድ ዝነበረ ወራራት እውን ነዚ ኩነታት ዝይጸሉ ብምንባሩ ሓይሊ ባሕሪ ከም ተዋግአ ኣኻዱ ክሳብ ዝፍልም 3 ዓመታት ዝወሰደ ምድላዋት ተኻይዱ። ኣብ 1987 ከዓ ሓደ ድልዱል ብዓቕሚ ናይቲ ውድብ ማለት እዩ ኮማንዶ ሓይሊ ባሕሪ ቆይሙ።
1: ኣብ 87 ውድባዊ ጉባኤ ማለት እዩ። ድሕሪ ውድባዊ ጉባኤ ሓደ ድልዱል ሓይሊ ኮማንዶ ሓይሊ ባሕሪ ይቐውም። ብምን እዩ ዝቐውም ዘሎ? እዛ ሓይሊ እዚኣ ምሳና ዝፀንሐትን ካልኦት ካብ ኮማንዶ ባዶ 7 ዝነበሩን እዚኣቶም ከም ዝውሰኹ ናገለተ ገይሩ ተደሚሩ እዚ ሓይሊ እዚ ሓደ ድልዱል ኮማንዶ ሓይሊ ባሕሪ ብ87 ድሕሪ ወድባዊ ጉባኤ ይቀውም ማለት እዩ።
2: እቲ ሓዱ እቲ ተዋጋ ሃዱ ሓይሊ ባሕሪ እዩ ካብ ዝተፈላለየ ሃቱታት ዝመፃ ቆይሙ ፀኒሑ ብ3 ጋንታ እዩ። እተን 3 ጋንታ ካብአን ንሳትን ብሓባር ንባሕሪ ዝምልከት ኣፍልጦታት ከም ናቪጌሽን፣ ሲማንሺፕ ካልእን ዝኣምሰለአን ክመሃራ ፀኒሐናና። እቲ ክፍልታት ናይ ሓይሊ ባሕሪ ብሓፈሽኡ ግን ዳርጋ ኣብ ቴክኒክን ኣብ ጀላዊ ናይ ሓፃዊ ምዕራይን ኣብ ቴክኒክ ናይ ጀላዊ ምዕራይን ምውፃእን ምውራድን ዝኣምሰለ ዝተፈላለየ ክፍልታት እዩ ነይርዎ። ሰፊሒት ወታደራዊ ሓይሊ እዩ ዘይነበረ እምበር እቲ ከም ክፍልታት መሳርዓት ናይ ትካላት ሙሉእ ዓቕሚ ነይርዎ እቲ ሓይሊ ባሕሪ። ንሕና ተወሳኺ ዝመፃናሉ ከዓ ካባና ከም ዝጠቕሰልካ ፀናሕኩ መጀመርያ ሌላ ምስ ባሕሪ መብዛሕቲ ሌላ ዝነበሮ ምስ ባሕሪ ነበረን። እቲ ሌላ ዝነበሮ ምስ ባሕሪ ውሑድ እዩ ነይሩ። ምስቶም ናይ ቅድም ኣብ ባሕሪ ብዙሕ ትምህርትታት ቀሲሞም ዝነበሩ ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ነበር። ንሳቶም ዝተፈላለዩ ትምህርትታት ምሃብ ናቪጌሽን፣ ሲማንሺፕ ከምኡውን ካልእ ተወሳኺ ትምህርትታት ኣብ ምውሳድ ነይሩ ስጋብቲ ምስ ባሕሪ ዕሙቕ ዝበለላታት ዝገብር ኣብቲ ኣነ ዝመፀ ክሉ እዋን ማለት እዩ። ብድሕሪኡ ድሓን ዝኾነ ትምህርትታት ድሓን ዝኾነ ሌላታት ምስ ዝገበረ ምስቲ ባሕሪ ከዓ ገማግሙን ከባቢኡ ንምቁፃር በብግዜኡ ኣብ ምንቅስቃሳቱ ጀሚሩ ማለት
3: እዩኣብቲ
2: ዋንቲ መጀመርያ ብዙሕ መሳርሕታት ነሩና ክትብላ ይትክልና መብዛሕቲ ብኣጋር ትሽከሞ ኣፅዋራት ነይሩ። ምናልባት ሓደ ናይ 75 ናይ 14 ሓደ ኣፉ ነሩና እዚ ከም ሓለዋን ማዓስከርን ብኣጋጣሚ ዝገለገለ እንተድልዩ ከዓ ተንቀሳቀሶ ዘይኮይኑ ካልእ ስፍሕ ዝበለ ንብረት ነርና ወይ መሳርያ ነርና ኢልካ ክትዛረበሉ ትኽእል ኣይኮን ኣብቲ ናይ መጀመርያ። ብዳሕራይ ግን ዝቀፃሊ ሰብ ትምህርታ ወሲዳ ምስ ባሕሪ ፅቡቅ ዕንቆትን ሌላ ምስ ገበረት መፅበ ብቅሩብ 14.5 ዙ 23 ከምኡ 75 106

0: ኣፅዋራት ክንሕጅ ጀሚርና ማለት እዩ ዳሕራይ
1: ኣነ ባሓደ ባሓደ ብ1987 እየ መፅ ባሓደ ባሓደ ክንመፅእ ከለና ከም ሓደ ፍሉይ ኣሃቱና ኮማንዶ ኮይና ቅድሚ ባ 7 ነረ ማለት እዩ ምስገል ኣባላት ኣባ 7 ዝነበርና ገለገለ ኣህታት ወይ ኣብ ትሕርና ተምሃረ ዙርያታት ውሰን ጠሪፍና ሓይሊ ባሕሪ ከም ሓደ ወታደራዊ ሓይሊ ክነቑም ናብ ሓይሊ ባሕሪ ተመዲብና ማለት እዩ ሓይሊ ባሕሪ ሓደ ወታደራዊ ሓይልስ ከም ሓይሊ ባሕሪ ኮይኑ ኣብ ወታደራዊ መዳራይ ዝነጥፍ ኣሃዱ ከም ሓደ ኣሃዱ ጥሩፍ ኣሃዱ መፅና ማለት እዩ
2: እዚ ክጥቀስ ዝፀንሐ ንኣቃወማን ንዓቕሚ ሰብን ዝምልከት እዩ ነይሩ እዚ ኣሃዱ ዘይቆይሙ እቲ ንሱ ሽዑ ዝዓጥቑ ኣፅዋር ከ እንታይ ይመስል ነይሩ
3: ዝኾነ ኣብቲ እዋን እቲ ንሕና ተዋጋኢ ደለቡ ክንምፅእ ዓቕሚ የለን ኣተሓሳስባ ውን ኣይነበረናን ምክንያቱ እንታይ ኣተሓሳስባ ገና ምስ ፀላእ ስለ ዘይገጠምና በተን ናይ ዕጨሽ ክንዋጋእ ከም ንኽእል ጌርና ኢና ንወስዶ ነርና ስፒድ ናተን ብዙሕ ገምጋማ ይግበርናን እቲ ኣፅዋር ውን ኣብ ዕጨይ ፅዒንካዮ ምፀላዕ ከመይ ጌርካ እዚታት ኩሉ ብግብሪ ስለ ዘይተመከርናዮ ብዙሕ ዝረአየና ፀገማት ኣይነበረን ብዝኾነ ግን በቲ ዝነበረና ወሶን ዓቕሚ ህላወይናና ከምቲ ዝገለፅኩልካ ኣብ 87 ሕጅስ እዚ ሰሜናዊ ቻናል ናይ ባፀ ስጋብ ማሳ ካብ ማሳ ተክላይ ጀሚርካ ስጋብ ከባቢ በዓል ማሳ ቁባ ማሳ ጉልቡ በዓል ኖራ ገልመታት ጥራይ ተወሲኒ ነይሩ
1: ንሕና ልክ ሓደ ድድር ዓቕሚ ሰብ ነሩ ናይ ብሓቂ ዝጋነ ዘይኮነስ ናይ ብሓቂ ውፍያት ኣባላት ነይሮምና ናይ ስራሕ ሰባት ብዕድመ እውን ኣዝዮም ብስውላት ዝኾኑ ሰባት ነሮምና ናይ ድልት ስራሕ እውን እዚ ድልት ተበግሶ ናይ ስራሕ ብመትእቲኻ ዝሃዙ መፅኡ ዝሃዙ ክመፅእ ከሎ መጀመርያ ልክዕ እዩ ዓቕሚ ነበረን ዓቕሚ ሰብ ሰብራ ምንባርና እቲ ዝነበረ ዓቕምና ኣዝዩ ውሱን እዩ ነሩ ንገዛ ርእሰን ተንጀላዊ ፅንሓና ዕንጨይቲ እየን ፀኒሐናና ሓደ ክልተ ፋይብርግላስ ፀኒሐናና
2: ናይ ዕንፀይቲ ጀልባ ዓጢቖም ምስ ገዚፍ ምዕቡል ሓይሊ ባሕሪ ኢትዮጵያ ኩናት ኣብ ባሕሪ ክገጥሞ ወሲኖም ቅድሚ ዚ እዋን እዚ ኣባላት ሓይሊ ባሕሪ ዝኾነ ግጥም ስለ ዘየካየዱ ዓቕሞም ብግቡእ ኣይመዘኑን ክንገብር ንኽእል ኢና ብዝብል ሕልና ግን ተበጊሶም
3: ዕለት 23 ወርሓ 1188 ሓደ ኣዋጅ ብውድብ ተኣወጁ ነይሩ ኣብዚ ገመግም ናህና ኣብዚ ማያት ናህና ዝኾነት መርከብ ክትንቀሳቀስ ከም ዘይብላ እገዳገለ ተገይሩ ነይሩ ስለዚ በዚ መሰረት ንሕና ዝኾነት መርከብ ናይ ንግዲ ናይ ወፃኢት ኹን ናይ ፀላኢት ኹን ኣብ ማያት ናህና ዝተንቀሳቀሰ ዝረኸብናያ ክንሃርም ምዃን ኣዊጅና ስለዝነበርና ሓለዋ ኢና ነካየድ ነርና ስለዚ መርከብ ክትመፀና ኢና ንፅበ ኣጋጣሚ ካብ ባፅዕ ንሰሜን ገጾ ንሱዳን ገጾ ዝሓልፍ ሓደ መርከብ መፂኢልና ኣጋጣሚ ናይ ራሽያ እዩ ነይሩ ሕጂ እተ ናብኡ ተሰሊፈን ዝነበራ ይደለቡ ክልተ ናይ ዕጨየን ሓንቲ ከዓኒ ፋይበር እያ እታ ፋይበር ሕጂ ናይ ስለያ እያ ነራትና ፅዕነት እቲ ፃዓጢቃቶ ዝነበረት ኣፅዋር እንታይ እዩ ኣርቢጂ ብሬምፒከይ ክልተ ብሬምፒከይን ክልተ ኣርቢጂ 7 እዩ ነርና እተን ካልኦት ግን ዓጢቐን ነራ እንታ ሓንቲ ናይ ዕጨይ 14.5 ረሻሽ ፃዕነት እታ ሓንቲ ከዓኒ ብ11 ዝበሃል መጥፍዐ ነይርዋ ዝኾነ ኣብ ሓለዋ ክንከታተል ድሕሪ ምቕናይ እታ መርከብ መፅያ ስለዚ ንዓኣ ውን ክነጥቃዓ ፈቲና ኣብታ እዋን እቲኣ እተን ናይ ዕጨን ከርክባ ኣይከኣላን ስፒድ የለን ረዲያላ ናይ ዕጨየን ክጎያ ኣይክእላን እቲ ሞቶረ ናህና ከዓ ኣብቲ እዋን እቲ 85 75 እዩ ካብኡን ላዕሊ ሞቶራ ኣይነበረና ተን መርዕተን ጀረቡ ናህና ከዓ ናይ ዕጨየ ኣፅዋር ናህና ከዓ 14 ብ11 ጀልባ ተዝረከብ ከድምዕ ምክኣለ ግን ጀልባ የለን ስለዚ ኣርክባ ተበልካ ምርካብ የለን ስለዚ እታ ምን እያ ተርክብ እታ ፋይበር ጥራይ እያ ተርክብ እታ ፋይበር ከዓኒ እታ ፈጣን ማለት እዩ ኣርበጂን ፒከይን ገለ ስለዝነበረ ኩሉ እቲ ዝነበረ ቡንባታት ናይ ኣርበጂ ናይ ክልተ ብረትን ናይቲ ፒከይን ብሙሉኡ ነቲ መርከብ ሓዊኢና ጌርናዮ ዝኾነ ዳሕረይ ፀብፃብናቱ ኣብዚ ኣባፅዕ ምስኣተና ዝረኸብናዮ ቺፍ ኢንጂነር ናይታ መርከብ ከም ዝመተ ካልኦ ሰለስተ ውን ከም ትወግኡ እቲ ብሪጅ ውን ከም ዝተሃስየ እዚታት ኩሉ ፀብፃባት ናቱ ፀኒሕና ኣብ ዝኾነ እቲ መርከብ መጥቃዕቲ ምስ ጀመርና ጠጠው ክብል ጀሚሩ እቲኣትን ከርክባ ስለዘ

0: ከዕላ ግን
1: ድሕራይ እቲ ዓቕሚ እውን ተደራዊ ዓቕሚ እውን ብርሕታት ነመፀመፅ እዩ እንታይ ክንገብር ንኽእል ተባሂሉ ልክዕ እዩ ክንገብሮ ንኽእል ብዕንጨይቲ እውን ፈቲና ክንሰርሕ እተን ዕንጨይቲ በዚ ደቡባዊ መዳይ ኣብ ደቡባዊ ዝነበረ ኣብ ደቡብ ዝበዓል ገራዓሎ ዝበሃል ከ ዳሓራ እኡ ነይሩ ብኡ ክፍትን ንሕና እውን ኣብ 1988 ዝመፅእ ዘለኹ ሕጀ ብዝዋን እዚ ክንፍትን ፈቲና እዚ ናይ ዕንጨይቲ ዘለዉና ገለ እውን ፋይበር ሓንቲ ነራትና ኣብቲ ዋኒ እውን ክሰልጠና ኣይከኣለን ብኡ ብዝኾነ ግን እቲ ሕልና ወይ ከዓ እቲ ስራሕ ዕውት ነይሩ ክትብሎ ትኽእልኻ
2: ኣዋ ኣብቲ ናይ መጀመርታ እዋን ዝነበረ ማለት እዩ ናይ ባሃቂ ኣብታ እዋን መጀመርታ ዝተበገስና ኣላ ባሕሪ ናይ ሓይሊ ናይ ኢትዮጵያ ተዋጋእቲ ብባሕሪ ዝንቀሳቀሱ ዝነበሩ ማለት እዩ ካብ ባፅዕ ንው ንሰሜን ናይ ሱዳን ከባቢ ካብኡ ንጀ ዘሎ ቀፃለየ ምንቅስቃሳት ዝገብሩ ነይሮም ማለት እዩ ሕጂ ሓደ እዋን ንብገስ ማለት እዩ ሕጂ እቲ ዓቕሚ ናይ ፅዋርና ማለት እዩ ብ11 ዝበሃል ነይሩ ወላ 14.5 ነይሩ ማለት እዩ 75 ኣፅዋር ነይሩ ሕጂ እዚአን ዓጢቕና ኣንፃር እዚ ናይ ሓይሊ ባሕሪ ናይ ኢትዮጵያ ተጓዒዝና ማለት እዩ ሕጂ እዛ ብ11 ትበሃል ፍሊት ብረት ግን ንሳ ኣብ ጃልባ እዚ ናይ ዕንጨይቲ ኣብ ኢና ዓጢቕና ማለት እዩ ሕጂ እታ ብኢለመንሲ 120 ዲግሪ እንተዘይኮይና ካልእ 130 ዲግሪ ኣይትዘውሩን እያ ብዝመፀካ ተንቀሳቃይስካ ሲ ይተብለናኻ ማለት እዩ ብዝመፀካ ግን ብጉልበት እንዳጠወኻ ኢኻ ኣንፃር እቲ መርከብ ተብል ማለት እዩ ብዝኾነ ንሱ ንዓና ስለ ዝስሕበና ዝነበረ እቲ ኩነታት ዳርጋ ቢልናዮ ማለት እዩ ቆሪፅናዮ ማለት እዩ ኣንሳሒብና ገዲፍናዮ ውን ይዑ እዘን ቀፃሊ ናይ ሩስያ ኣፅዋር ኣብዚ ካብ ሩስያ ናይ ዘን መራከብ ናይ ሩስያ ማለት እዩ ቀፃሊ ኣብ ኣድ ዝመሽሙ መፃእ ስለ ዝነበራ ኣብ ባፅዕ ንሕና እውን ንዕን ነጥቃዕን ማለት እዩ ኣብታ እዋንቲ እያ ማለት እዩ ነቲ ናይ ደርጊ ገዲፍና ነቲ መርከብ ናይ ሩስያ ንዑ ኣጥቂዕና ንዕወተሉ ማለት እዩ በቲ ዘለና መሳርሒ ናይ ብ11 ይኹን ናይ 14 ዋላ ናይ ኣርቢጂ ብኡ ተዓዊትና ማለት እዩ ብዙሕ እቲ ናይ ምንቅስቃስ ካብ ናይ ደገ ዝመፅእ ኣብዚ ዝነበረ ማለት እዩ ዝኣቱ ዝነበረ ከምኡ ተዓዊትና እቲ ናይ ምንቅስቃሰን እውን ርቡእነት ገይሩ ማለት እዩ ተዳኺሙ ማለት እዩ
3: እቲ መጀመርያ ግጥም ዝገበርናሎ ክትብል ብክልተ ወገን እዩ ገሊ ኣህቶት ካብኡ ዝነበረ ሓንቲ ጋንታ ጂ ንምብራቅ ከይዳ ነራ እቲ ግዜ እቲ ንሳ ኣቐዲማ ኣካይዳ ነራ ብልክዕ ተዘማዲ ዕለታት ኣብ ሓደ ከባቢ ግን ንሕና ኣብ ዲፍኒ ፈቲና ነርና እቲ ሒዝናዮ ነበርና ፅዋር እኩል እኳ እንትኾነ እተን ሒዝናዮ ነበርና ከዋሪ ምስቲ ፍጥነት ናይቲ መርከብ ክኸዳ ዘይከላ ዕንጨይቲ ስለ ዝነበራ ግን ክንዕወተለና ኣይከኣልና ሓንቲ ፋይበር ነርና እታ ፋይበር ግን ብኣርቢጂ ዝኣክል መጥቃዕቲ ገይሮምሎም ጉድኣት ከም ዝወረዳ ብርግፂ ግን መርከብ በቲ ጠጠው ክብል በቲ ማህረምቲ ጠጠው ክብል ስለዘይከኣለ ተዓዚሩ መርከብ ናይ ሶቤት እዩ እዚ ነሩ ናይ መጀመርያ እቲ ናይ ምራቅ እውን ከምኡ ከም ዝብለካ ዓድማዓ ዝኾነ ስራሓት ዝሰሪሖም እዮም ዕንጨይቲ ስለ ዝኾና ግን ብዕንጨይቲ ክስራሕ ዝከኣል ነገር ወይ ክትዋግኣሉ ኣብ ዘይትኽእል ደረጃ ስለ ዝበፅሐ ዳርጋ ንቐፃሊ ክሕሰበሉ ከም ዘለዎ ዝተፈላለዩ ርእቶታት በቲ ዝነበረ ኣባል ክወርድ ክኢሉ ማለት እዩ ማለት ብዕንጨይቲ ጌርካ ነዘን ህልዋት መራኸብ ናይ ኢትዮጵያ ክትዋግአን ከምዘይትኽእል ሲ ተጨቢጢት ነገር
4: ፈቲንኩም ዶ
3: ፈቲንና ፍታን ፈቲ
0: ስርሒታት ክነካይድ ኣለና መደብ ስለ ዝወፀ ብዕለት 19 ወርሒ 488 ብኹሪ ስርሒት ናና ካብ ኣብ ማለት ንሪፋይነርን ንወደብን ዝዓለመ ሓንቲ ስርሒት ኣካይድና ኣብ ዓሰብ እዩ እዙ ስለዚ እዚ ስርሒት እዚ ቀሊል ኣይኮነን እዚ ስርሒት እዚ ክተካይዶ ካብ ደየናትካ ካብ በዓል ብሪጤ ካብ በዓል ዓቢዳ ካብ በዓል ዓጊግ ተበጊስካ ንዓሰብ ክትከይድ እዚ ርሕቐት እዚ ክንደይ ይመስለካ 430 ማይል ወይ ከዓኒ 795.5 ኪሎ ሜትር እዩ ካብ ደጀን ተበጊስካ ስጋብ ዝብለካ ዘለኹ ቦታ ከትካ ስርሒት ክትፍፅም እዚ ቦታ እዚ ንክንከዶ ቀሊል ኣይኮነን ቀዳይ ነገር ቤን ኢኻ ክትሓልፍ ቀዳይ ነገር

0: ገመግም ናይ ሰዑዲ ኣሎ፣ የመን ኣሎ። ንነጀው ካብዚ ኢንተርናሽናል መስመር ንሸነኻ የማን ንድሕሪ ተፀጊዕኻ ከዓ ንምራኽብ ናይ ፀላእ ኣለዋ። ገመግም ናይ በዓል ዳህላክ ደሴታት ናይ ዳህላክ ሚሊሽያ ኣለው፣ መራኸብ ናይ ፀላእ እየ ዝንቀሳቀሶኦ። እዚታት ኩሉ ጥሒስካ ናብቲ ዕላማኻ ንክትበፅሕ ዝኩሉ ረሕቐት ቀሊል ኣይኮነን። ዳሕራይተን ትሕዝቶና ከዓ ንጀለቡናና ንኣይሽቲ እን እዚ ኩሉ ከመይ ገይረን እየን ክቆርፅኦ። መቸም ብጣዕሚ ፈታኒ ጉዕዞ እዩ ነይሩ። ቀዳማይቲ ጉዕዞ ተገይራ ምስተበገሰ ኣብቲ መበገሱ ቦታ በዓል ሓነሽ ምስተበፅሐ ፅዕነተን ተፃዒነን ክብገሳ ምስ ዝደለያ ማዕበል ስለ ዝበርትዐ ከዳይ ከኣለን እንደገና ተመሊሱ እቲ ኣሃዱ ተመሊሱ ካልኣይ ግዜ እዘ ንኣይሽቱ ናይ ዕጨይ ኣለዋ። ድሕሪኡ ተመክሮ ኣይካ ትወስድ ተመክሮ ተወሲዱ ሕጂ ከምኡ ክኸውን ኣይክእልን እዩ እምበኣር ኣብ ስራሕ ትሳትፍ ጃልባ ባዕላ ካብ ዓጊግ ተበጊሳ ዝኩሉ ክትቆርፅ ክትክእል ኣለዋ። ስለዚ ፎር ቦርድ ንብለን ናይ ዕንጨይቲ እን ሕጂ ውን ንሳተን ሓንቲ ንዓኣ ሓጋዚት ገለ ትኸውን ንእሽተይ ጃልባ ብድሕሪት ትጉተት ወይ ከዓ ንብላዕሊት ትስቀል ኣባላታ ፅዒና ኩሉ ፅዒና ካብኡ ትብገስ። ኣብኡ ውን ብዙሕ ፀገማት ነይሩ፣ ምምላስ ነይሩ፣ ምኻድ ነይሩ። ብዝኾነ ግን ኣብ ሓነሽ ተበፂሑ ካብ ሓነሽ ተበጊሶም እንደገና ኣብቲ ዝበልናዮ ቦታ ኣብኡ በፂሖም ስራሖም ሰሪሖም እቲ ስራሕ ተሰሪሑ ማለት እዩ ስራሕ ምስ ተሰርሐ ድሕሪኡ መርከብ ደሴት ያኑ ኣብታ ደሴት ደይቦም እዮም። እቲ ስራሕ ብምንታይ ስራሕ ብግራድ እዩ ነይሩ። ስለዚ እቲ ግራድ ኣብቲ ታባ ተፀጊዓ ማለት እታ ጀልባ ኣብኡ ኣራጊፋቶም ብዙሕ ፀገማት ናይ ሞቶረ ፀገማት ነይርዎም። ብዝኾነ እቶም መትፋዓጅታት ኣፅዋሮም ኩሉ ኣውሪዶም ኣብታ ደሴት ኮይኖም ስርሖም እናቆፀሉ ከለዉ እቶም ናይ ቴክኒክ ኣባላት ምስቶም ዝተረፉ ከዓኒ ነቲ ዝነበረ ፀገም ንዕኡ ክፈትሑ ኢሎም ብዙሕ ላዕልን ታሕትን ኢሎም ተጣቢቦም መቸም ተጣቢቦም ክብገሱ ክብሉ ከለዉ መርከብ መፂዎም ዓበ መርከብ መፂዎም እዚ ዘይበሃል ክንዲ ጎቦ ዝኸውን መርከብ መፂኦም ክትሒስዎም ክሓልፍ ክብሉ ከለዉ ዶሽካ ስለ ዝነበሮም ብዶሽካ ገይሮም ተኪሶምሉ እቲ ተኽሱናቶም ብጣዕሚ ኣድማዕ ስለ ዝነበረ ኣብቲ ብሪጅ ኣብቲ መምርሒ ናይቲ መርከብ ኣብኡ ስለ ዝሃረመ ማለት ትኺሉ ከለዉ ፆም ኣይከኣለ ኣንፈቱ ክቀይር ፈቲኑ ኣንፈቱ ቀይሩ ኮሊሉ ስጋዕ ዝመፆም ወሲኖም ሕጂ ንሳቶም እቲኣ ሒዶማ ኸዱ ይክእሉን እዮም ሒዛቶም ዝመፀት ዓባይ ጀልባ ሒዛቶም ክትከይድ ኣይክእልን እ ኦረ ናይ ሞቶረ ፀገም ኣጋጢምዋ። ስለዚ ንዓኣ ነታ ንእሽተይ ከም መድሕን ዝሓዝዋ ታ ንእሽተይ ጀልባ ስለ ዝነበረት ኣታ ጀልባ እቲኣ እቲ ክትሽከምዎ ዝኽእሉ ኣብኡ ኣስጊሮማ ማለት እዩ። ካልእ ግን ምስያ ጀልባ ከምዝጥሕል ገይሮማ ማለት እዩ። እታ ጀልባ ጥሒላ ንሳቶም በዛ ንእሽተይ ጀልባ እዚኣቶም ፅልማት እዩ ብቐጥታ ንየመን ቆሪፆም ሕጂ ብቐጥታ ሕጂ ንሱ እንታይ ጥም ርኢ ነይሩ ነታ ዓባይ ጀልባ እዩ ዝርኢ ነይሩ ነታ ዓባይ ጀልባ ዝርኢ ስለዝነበረ ንሳቶም በታ ንእሽተይ ገይሮም ኣዝሊኦም ከይዶም እታ ጀልባ ከዓኒ ኣብኡ ሃሪምዋ ጥሒላ ማለት እዩ።
1: እዘን ስርሒታት እዚአን ንሓይሊ ባሕሪ ብዙሕ ተመክሮታት ኣቕሲመን እተን ብዕንፀይቲ ዝተሰርሐ ጀላቡ ሒዞም ኣብ ባሕሪ ስርሒታት ከካይዱ ከም ዘይከኣል ኣብ መደምደምታ በፂሖም እተን ጀላቡ ብኻልኦት ክትከኣ ግድን ስለ ዝነበረ ብፋይበር ግላስ ዝተሰርሓ ግንገፈፍቲ ዓሳ ዝጥቀሙለን ዓይነት ጀላቡ ብምዕዳግ ክጣብቡ ጀሚሮም። ኣብዚ ናይ ምጥባብ ስራሕ ቀንዲ ተዋሳእቲ እቶም ቀደም ነተን ዓበይቲ ንዓንፀይቲ ጀላቡ እናተበላሓቱ ዘንቀሳቕሱ ዝነበሩ ኣባላት ጋራጅን እንዳ ዓንፀይትን እዮም። ነተን ንምክፋፍ ዓሳ ዝተሰርሐ ጀላቡ ድማ ናብቲ ዋጋእቲ ፈጣናት ናይ ምቕያር መስርሕ ተጀሚሩ።
2: እቲ ሓይሊ ባሕሪ ኣብ ዓጊግ ዝበሃል ካብ ካስራ ማለት ቁርብ ናይ ቁርብ ኪሎሜትራት ኣብ ደሴት ቆይምና ናብ ሓቂ ጋራጃት ዝተፈላለየ ቆይምና እዚ ሕጂ ንኣሶ ዘለና ዘን መራኽብ ዘን ሆርታት ዘለናየን ወብቑሩ ክመጣ ክኢለን ክመፃ ስለ ዝኽኣላ እዚአን ምስ መፃእ 86 ኣብ መጠረሽታ እዚአን ክመፃና ክእለን ማለት እዩ ዝነሃሮ ዘለነ እየ ዝነሃሮ እዚኣት ምስ መፃና ሕጂ እንታይ ኮይኑ ካብቲ ዝነበረና ናብ ሓቂ ሓይሉ ከዓ ወሲኽና እንታይ እዩ ታ ሓይሉ እዙ ካብ ኮማንዶ ዝነበሩ ብርክት ዝበሉ መፂኦም ካብቶም ኣብኡ ዝነበርና ኮይኖም ሕጂ እቲ ወታሃደራዊ ቆዩ ማለት እዩ ምስ ቆመ እዚኣቶም መፅናና እዚአን ሕጂ እንታይ ክንዓጥ ክኢልና ማለት እዩ 75 3.14 23 ቅድሚኡ ዝነበረ ከዓኒ 106 ነርና ማለት እዩ
3: ኣጌግ ምስ መፃና እንታይ ሓይሽ ዝብል ክስታ ኮይኑ ነረን እዘን ዞድያክ ዝበሃላ እሳተን ናይ ክልተ ሞተር ስዙኩ ዝበሃል ነይርዎን እሳን ግና ነቲ ዝነበረ ክውድሆኦ ስለዘይከኣልኣ ስለዘይክላኸማን እንታይ ደኣ ሓይሽ ተባሂሉ ካልኦት ዓበይቲ ናይ ያን መሪነር 175 ሰቀኢልናለን ንዝኾነ ይኹን ኣብ ኩነታት ይንቀሳቀሱ ነይሮም ማለት እዩ ሕጂ ምስቲ ዝነበረ ናይ ምንቅስቃስ እሳተን ንቐፃሊ ከድማዓ ስለዘይክላ እንታይ ደኣ ሓይሽ ተባሂሉ ካልኦት ዓይነት ፋይበር ናይ ሓደ ሞተር ናይ 75 ሞተር ሰቂልና እሳተን ንጥፈት ስለ ዘለዎን እቲኣተን ከዓ ክመዴታት ኮይነን ንዝኾነ ይኹን ነቲ ዝኸይድ ኣፅዋርዶ ካልእካልእ ንዕኦም ሰኣቶም ንዝኾነ ይኹን ክታ ገብራ ነተን 75 ዝነበረን ሕፅር ዝበላ ዳርጋ ናይ 8 ሜትሮ ናይ 6 ሜትሮ ብኡ እንቀሳቀሳ ነይሩ ማለት እዩ ካብኡ እቲ ቀንዲ እዚኣተን ከማን ነቲ ዝኾነ ናይ ነዊሕ ቦታታት ዝነበረ ክኣፅዋት ስለ ዘይክላ ቀጥታ ንሕና እንታይ ደኣ ሓይሽ ተባሂሉ ካብኡ መልሾም ንናይ ዓሳ ኢለን ዓበይቲ ናይ 9 ሜትሮ መፅን ማለት እዩ እቲ ናይ 9 ሜትሮ ንዓሳ ኢለን ዝመፃ ኣንሕና እዚኣተን ብሓደ ሞተር ናይ 175 ገበረን ተባሂሉ ናይ 175 ተገይርዎን እሳተን ከማን ዳርጋ ፅቡቅ ዋላ ብንጥፈት ኹን ብካልእ ናይ ብሓቂ ንዝኾነ ይኹን እዚ ዝነበረ ከባቢና ፀላኢ ድዞሮ ዝነበረ ዳርጋ ከነርዕዶ ጀሚርና ማለት እዩ ሕጂ እሳተን ምስቲ ናተን ንጥፈትን ምስቲ ናተን ዕብትን ፅቡቅ ዋላ ዝተፈላለየ ኣፅዋር ሒዘን ናይ 45 መስርዕ ማለት እዩ ኣባላት ሒዘን ፅቡቅ እንቃሳቀሳ ነይሩ ማለት እዩ
1: እዘን ጀላቡ ክሳብቲ ዝድለ ደረጃ ዝበፅሐን ኣብ ኩናት ኣድማዓ ውፅኢት ዘምፃን ቀጻሊ ናይ ምብልሓትን ምስናዕን ፃዕርታት ተኻይዱለን ተዋጋኣይ ሰናዓይ ሓላፊ ኩሉ ኣባል ሓይሊ ባሕሪ ሓሳቡ የፍስስ ብግብሪ ይፍትን ይፅዕር ምእንቲ ዕውት ውፅኢት
3: ባሕሪ ውዒሎም ዝመፁ ዝነበሩ በዓል ፍስሓ ዝበሃሉ ቀጥታ ምስዓል እቶም ዝነበሩ ካልፍና ምስዓል ተወልደ ቕላት ማለት እዩ እንዳተራኽቡ ከምዚ ወሙ ካብስ ካልእ ዓይነት ሞዲፊካ ደዩ ንገብር ናላት እዚኣ ሓንቲ ሞተረ እንድሕሪ ተባላሻ ከምዚ ንዓና ዘጋጥመና ዘሎ ንዓተን ገለ ነገር ዘይንባልሓት ወሞ ንዓተን ክንገብር ተኮይና ናላት 285 እቲ ዓበይቲ ተገርናዮ ንዓተን ኣብ ዝኾነ ይኹን ማዕብል ክግልፀን ስለ ዝኽእል ሓደ ክልተ ሞተርነ ናይ 85 ወይ ነናይ 75 ከም ሞዲፊካ ደ ዘይግብር ንዕኡ እምበዓር ኣንሕና ብሓደ ሞተረ ኣብ ክንዲ ዝኸዳተን ዓበይቲ ንዓተን ብክልተ ሞተር ክኾና ከም ዘሎን እዚ 75 ብስቴርሶ ዘይኮነ ብሃንደል ከምዚአን ተን መጀመርታ መፂና ነረት ናይ ዓሳ ማለት እዩ ንዓሳ ኢለን ተባህላ ካብኡ ቀጥታ ነዚ ሞተር እዚ ስታካር ጌርና እዚ ፋይበር ግላስ እዩ እዚ ፋይበር ግላስ እዚ ኩሉ ግዜ ክብደት ንድሕር ወሲዱ ናይ ምስባር ተኽልኡ ቀጥታ ክሳይ እዩ ዝገብር ሪንፎርሶ ይብሉን ንዑ ክንገብር ግና እንታይ ጌርና ይሕና በዚ ላሜራ ድሩዕ ናይ ክልተን ፍረቃን ርጉዲ ዘሎ ነዚ ከምኡ ርጉዲ ናይ ክልተን ፍረቃን ዘሎ ነዚ ከዓ ብምሉእ ሕጂ ነዚ ኣብዚ ዘሎ ብሎንታት ልክዕ ከምዚ ዳዶ ናይዚ ዘርእካ ዘለኹ ነዚ ሞተር ሒዙ ዘሎ ከምኡ ንበይኑ ከም ደእሰር ጌርና ናብዚ ከዓ መልሽኡ ንዕኡ ካይብርትዖ ኣብዚ ዓይነት ኣብዚ ተወሳኺ ፌሮ ጌርና ምዚ ከም ደእሰር ጌርና ነቲ ሞተረ ክልተ ሞተረ ጌርና ማለት እዩ እምበር ንሓደ ሞተረ ከማን እዚ ምስ ማዕበልን ምስ ፅዕነትን የስግኣካ እዩ ሕጂ ከምኡ ሙዲፍካረ ጌርና ቀጥታ ነቲ ሞተረ ኮፍ ኣቢልና ካብዚ እዚ ስታካር ጌርና ክልተ ብስቴርሶ ከም ዝኸይድ ጌርና እዮ ማለት እዩ ብድሕሪኡ ኮፍ መሰበልና ነዚ ናይ ንክልትኡ ደዋስብ ካብ ብስቴርሶ ቲራንተ ክንታ ክንገብር ኣለና ተባሂሉ ቲራንተ ልክዕ ከምዚ ንሪኦ ዘለና ዓበይቲ እዚ ነቲ ሞተረ ኣብ ክልተ ነናይ 15 ግፍሓት ጌርና ኮፍ ኣቢልና ቲራንተ ጌርና ምስኡ ምዝ ከም ዝራኸብ እዚኣ ንሓንቲ እያ ተንቀሳቀስ ነዚኣ ተንቀሳቀሳ ግና ምእንቲ ነቲኣ ተንቃስካ ካልእ ቲራንተ ጌርና ንኣስታ ጌርና ሕጂ እዛ ስቴርሶ እዚኣ ንሓደ ልክዕ ንበይና እያ ተንቀሳቀሱና ኣብዚኣ

0: እዚኣ ቲራ እንተተጌርካላ ግና ንክልቲኡ ስለ ዘንቀሳስ ክልተ ሞተር ጌርና ነዚኣተን ዝተፈላለየ ብረት እንዳሰቐልና ዳርጋ ፅቡቕ ክንዕወት ክኢልና ማለት እዩ።
1: ዘይናቱ ኣምፂኻ ሰብኩዕኻ ስጋዕ ክንደይ ምትእማን ነርኩ ባሕሪ ከዓ ኩናት ከ ከኣት ሰብ ከዓ ፅዕና ኣፅዋር ፅዕ ምትእማን ስጋዕ ክንደይ ነይሩ
0: እሱ ነርና እንታይ እዩ ከም እቲ ናይቲ ናትካ ኣብ ሞዲፊካር ዘለና ምናላት እሳተን ሕጂ ኣብ ናይ ሌሊካ ሕጂ ሌሊካ ንክልትኡ ናይ የማን ናይ ፀጋም ጭንጉዕ ኣሎ እሱ ሕጂ ስሕበካ እዩ እኒ ኣብ ክልተ ከዓ ነናቱ ሕጂ እዚ ሌሊካ እዚ ሞተረ ንሰቕሎ ሓደ ዓይነት ዝረት ዘሎ እሱ ሕጂ ከም ክሳይ ስሕበካ እዩ ቁሩብ በላዓልካ እዩ ብዝያዳ ግና እቲ ኣንሒና ንፍትኖ ነርና ንዓቶም ቅድሚ ምስዳድና ምስቶም ዝነበሩ ኣብ ባሕሪ ከይድና ንፍትኖ ነርና ንኣብነት ኣብኡ በዓል ትወልደ ቐላቲ በዓል ጀሪካን በዓል ዝነበርናሉ ናይ ዓብ ብረት እዚ ብረት እዚ ካብ ሜዳ ተሓቲቱ እዚ ቢኤም ዝበሃል ተመቒሉ መፅኡ ማለት እዩ ሕጂ ንዕኡ ከምቲ ናይቲ ኣይኮነ ንዕኡ ሲ በዓልና ከማን ክንፍትነሉና ዝብል ንዕኡ ምስ ሰቐልናሉ ሳፖርትታት ገይሮም ብናይ ዕንጨይቲ ዘሎ ብናይ ምልሓምን ምቕናዓን ዘሎ ኩሉ ሞዲፊካር ምስ ተገበረ ናይ ሞተረ ከዓ በዓልና ኩሉ ኣዳሊና ክስታይ ምስ ገበርና ይፈተን ተባሂሉ ኣንሕና ንዕኡ ክንፍትን ዳርጋ ኣነ በዓልቲ ወልዲ ቐላቲ ዝነበሩሉ እቲ ሃፋ ብጎኒ ስለ ዘይነበረ ንዓና ነዘይኮበርከት እዝን ኩሉ ንባሕሪ እትዎ ማለት እዩ ሕጂ ከም ክስታይ ተመኩረሲ እንዳተረዳእኻ እንዳተማዒዝካ ስለ ትገብሮ ንዝኾነ ነገርካ ድሌት ንድሕርሎ ኩሉ ግዜ እትዕወት ኢኻ ፍርሓ ንድሕርሎ ግና ኣይትዕወት ኒኻ እዚኣ ከምዚኣ ገይረ ወሲደ ብቲኣ ከይዳ ማዕብል ተግል ክግልብጣ ክእል እዚ ኣይኮነት ማለተን ካልኦት ዓበይቲ ምዕቡላት መራኽብ ከማን ኣብ ባሕሪ ሰጥናየን ከምኡ ከም ክስታይ ግና ንዓና ዳርጋ ብዙሕ ከምዚ ኣይጋጥማን ኣብቲ ዝነበረ ናይ ንጥፈት ድዩ ናይ ካልእ ናይ ካልእ ዋላ ሚዛን ኣብ ንኸደሉ ኸማን ከምዚ ዘልኩኻ ብፃይ ፍስሓ ዝበሃል ነይሩ ንዝኾነ ነገር ዘጋጠመ ወይ ንዝኾነ ነገር ንየማን ድያ ትበልዖ ንፀጋም ኣብሒና ንፍትን ነርና ንፍትነ ግና ኣብ ብዙሕ ማዕበል ምፅዕነትን ምስገለን ንሱ ኸማን ብሓበሬታ ቀጥታ ህበና ስለ ዝነበረ ብኡታት መሰረት ከማን ነቲ ዝነበረ መስርሕ ክንዕወት ኣብዝኽእልና ማለት እዩ እዚኣ ሕጂ እታ ሓንቲ ዓይነት ዝነበረን ማለት እዩ እተን ናይ ሓደ ሞተር ዝነበረን ሕጂ እንታይ ገይሩ እዚ ሳፖርት እዚ ፌሮ ኣለዎ በዚ ንገዛ ርሱ እዚኣተን ሕጂ መንቀሳቀሲ ናብዚ ኢሉ ተገበረ እምበር ቀጥታ ፌሮ ዘሎ ናብዚ ከዓ ፌሮ ኣሎ እዚ ብክልተ ሞተር ንዓቶ ናይዚ ሓደ ንድሕሪ ቅሪብካዮ ኣውያት እዩ ዝገብር ክልቲኡ ንድሕሪ ጨቢጥካዮ ናብዚ ሕጂ ኣንሒና እንታይ ዳ ሓይሽ እዚ ከማን ልክዕ እንዳፈተንካ ዝግበር ዝነበረ እዩ እንተርሒእካዮ ይዓፍር ንላዓሊ ገፁ ድርቢ እንድሕሪ ፅቢብካዮ ከዓ ይእዊ ሕጂ ናይዚ እቲ ቀንዲ ቀስ እንዳልካ እንዳፈተንካ ስራሓት ተኻየደ ናይዚኣተን እንዳቕረብና እታ ናተን ሳይድ ረኪብና ኣላ ማለት እዩ እዚኣተን ሲ ገና ቅድሚ ሕጂ ዘይነበረን ስለ ዝገበርናየን ብኡ መሰረት ናይ 15 ኣብ ጎኒ ገዲፍና በቲ ቀነና 6ዱሽ ገዲፍና ምስ ፈተናየን እዚኣተን ንጥፈታት ደርጋ ካብ 25 ስጋዕ 30 ማይል ኖት ከም ዝኸዳ ገርናየን ማለት እዩ ኣብቲ ሸኸም ምስአን ሸኸም ናተን ናይ ብረተን ኣሎ ካልእ ኣሎ ብምሉእ ምስ ፅዕነተን እዩ እዚ እምበር እዚ ንበይን እዚኣተን ሞ ዳርጋ 45 ክነፍራኽለ እዚ ጥራሕ ንዓን ይደፅለን ዘሎ እዚ ግና እቲ ብረት ከምዚ ናይ ቅድም ዝረአኹሞ ብረተን ኣብዚ እዩ እቲ ብረት ልክዕ ከምዚ ዓይነት ኣለዎ ኣብዚ ዝስርሖ እቲ ካልእ ናይ ብረት ከዓኒ በዚ ጎኒ ዘድልየካ ናይ ጥያይ ድዩ ናይ ቡምባ ድዩ በብኸ ከም ናተና ክስታይ ኣሎ 106 ቡምባ እዩ 14 23 ጥያይ ስለ ዝኾነ ንዓኣቱ ልክ ጋራዲ ጌርካ ቦታ ከም ዝሓቁፍ ንዓኣትንቲ ሚዛናን ማለት እዩ ካልእ ዘድሊ ከምቲ ዘለናይ ዓንቲ ወይ እተን ዕንጨይቲ ዓበይቲ ነናይ 175 ሞተረ ጌርና ኣለን ንዓኣተን ምስኣተን ዝጓያ ስለ ዘሎ ፀገም ማለት እዩ ከምኡ እዚኣተን ኩላተን ሕጂ ደርጋ ናይ 200 ኣሎ ናይ 225 ዘለዎን ሞተር እየን ዘናብ ዘለዋ ኩላ ናብ ዘለዋ ዓበይቲ ማለት እዩ እዚ 85 እዩ እዚ ግና ናይ 225 ኣሎ ናይ 200 ኣሎ ሕጂ ሓድሽ ዓይነት ኣምፂና ምዝ ናይ ሓልየ ብዘን ዓበይቲ ጀላቡ ምስራሕ ንዕኡ ሞተር እዚ ኣብኡን ሰቂልና ልክ እሰን ከዓ ስጋዕ 4 38 ኣብዚኣ እንዳህላ ክስ እንዳዓለልካ በፂሓ ትመፅ ማለት እዩ
2: ንመጀመርያ ኣብቲ እዋን ኢና ንሕና ንገዛ ርስና እውን ከመይ ገረንን እዚ ከምዝኣመሰለ ኣፅዋር ዝሰቂለን ይኸዳ ክትኩሳ ነዚ ተፀዋርነት ኣለዎ እ ዝብል ኩሉ ግዜ ኣከራኻሪ ነይሩ ክትዓት ዝተፈላለየ ክትዓት ዝለዓል ነይሩ ስለዚ ፈተነ ተጀሚሩ ማለት እዩ ኩሉ ክንገብር ኣለና ክንፍፅም ኣለና ዝብል ኣረኣያ ስለ ዝነበረ ክተበግሶ ከዓ ላዕሊ ስለ ዝነበረ ምስልካ እዩ ዝበሃል ነገር እውን ኣይነበረን ሓደ ፈተነ ይካየድ ይፈሽል ኣይትዕወትን ካልኣይ ፈተነ እንደገና ይካየድ

ንኣብነት ኣብ ግዜ ተኽሲታ ጀልባ ታንእሽተይታ ሽሙ ኣይትፀወሮን እንታይ ይትፀገም ኣበይናይ ስታንድ ኣብ ናይ ዕንፀይቲ ኣብ ናይ ሓፂን ድ እናተባሃለ በብእዋኑ ለውጥታት እናተገበረ ይኸይድ ነይሩ ማለት እዩ። በዚ ድማ እቲ ኣፅዋር እውን ዝፅዕንኦ ዝተፈላለየ ስለዝነበረ ኣብ ሓደ ዓይነት ኣፅዋር ከምኡ ዓይነት ፀገማት ኣጓንፈካ ካልእ ዓይነት ብረት ክትቅኢድ ከለካማ ዘሰይም ፕሮብሌም ኣጓንፈካ ከምዚ እንዳበለ ንነፍሰ ከፍቲ በብእዋኑ ክካየዝ

0: ፀላኢኻ ተጥቀዕ ዝብል ተጥቀዕ ጥራይ ዘይኮነ ስኒ ብኣካል እውን ከመይ ጌርካ ትሳተፍ ነቲ ናይ ባሕርያ ኣብቲ ዋን ኣውራ ዝዝከረኒ ዝኾነ ኣባል ባሕርያ ኣብቲ ተዋጋኢ ዝነበረ ድዩ ኣብ ናይ ፅገና ዝነበረ ድዩ ካብ ስርሒታት ክተርፍ ዝደሊ ኣይነበረ ካብ ስርሒታት እንድሕር ዚኣ ተሪፉ ክቃየም ኣለዎ ምስቲ ናይ ቀረባ ሓላፊ ዩ ክኳር ኣለዎ ስለምንታይ ተሪፈ ከምዚ ነውሪ ነውሪ ገ ዓይነት ገይሪ ዝወስቶ ነይሩ ስለዚ ፅቡቅ ነገር ስለ ዝነበረ ነፍሰከፍ ኣብቲ ስርሒታት ዝሳተፉ ብናይ ኣፅዋር መልክዕ ኣፅዋር ነቲ ኣፅዋር ፈሊጦም ክጥቀምሉ ዝኽእሉ ሰባት ከማን ኣብቲ ምድላው ናይተ ንጀላቦ እጃም ነይርዎም ንሳቶም እውን ብቕዓት ናይቲ ንጀላቦ ናይ ምጥፋዕ ዓቕሙ ነቲ ኣፅዋር ከመይ እዩ ገለገለ ዝብል ኣቶም እውን ሓሳባት ኣብ ምቕራብ ራ ነይርዎም
1: ኣብቲ ባሕሪ ዝገበርና ብዙሕ ነገር እዩ ነገር እቲ ብዙሕ ነገር እንታይ እዩ ግራድ ዝበሃል ነይሩ ሓደ ኣፉ ማለት ክልተ ኣፉ ከዓ ነይሩ ኣርባዕተ ኣፉ ከዓ ነይሩ ማለት እዚ ኣርባዕተ ኣፉ ሕጂ እንታይ መፅእና ድግሪ ይነበሮም እቲ ድግሪ ዘይነበሮ ክንደይ ርሕቐት ይኸይድ ኣሎ ኣይንፈልጠን ነርና ምስኡ ራዳር ጌርናሉ ምክንያቱ ኣብ ባሕር ክትጓዓዝ ከለካ ናይ ቅድሚኻ እንታይ ኣሎ መርከብ ኣሎ ኣይትርእን ኢኻ ሕጂ እቲ ራዳር እንታይ ገርና ምስ ትፋሉል ኣሲርና ልዕሊ ኹም ዝወፅእ ገርና ልዕሊ ዝወፅካ ኩሉ ሕጂ ክቋፀር ኣበይ ኣለካ ትፈልጥ ማለት እየ ምስ ፈለጥካ ሕጂ ኣንፈትካ ርኢኻ ትኩስ ትኽእል እቲ ክልተ ኣፉ ከዓ ከምኡ ሓደ ግዜ ክልተ ኣፉ ምስ ገበርናዮ ምስ ኣሰርናዮ ብዙሕ እኳ እቲ ውፅኢትናት ኣይፈልጦን ትግምጥልና ንባሕሪ ኣትዩ ምስ ፈተናዮ እዚ ነብርጓራ ዝበሃል ኣሎ ምስ ፈተናዮ ክበሉ ኣትዩ ሓደ ማለት ከም ጠንቂ ዝኸውን ዝኽእል መልባት ብቡለን ኣይኣሰርና ብመስማር ኢና ገርና ነርና ካብኡ ግን ብቡለን ኣሲርና ምስ ፈተናዮ ፅቡቅ መፅልና ረሲዕልካ እዚ ቅድሚኡ ዝነበረ 120 ክማ ክልተ ጌርና ከም ዝነበርና ስጋዕ እዚ ምሕራር ናይ ባፅዕ ሒዝናያ ከም ዝመፀና

0: ሰሞን እሽሮ ወይቲ እነቡባ ባዶ ደጋሕቲ መንጎሳይ ኣርደል በኪት ዓላመሊ እመት በኪት ንሰውራታ ንሻዕብያ መሳኪን ሓቂ ረፍተያ ንሻዓ ማኪን ዱዳ ሰውራታ ጃብሃ ሻዕብያ
1: እይታ ወዲ ሽባ ኣብዚኻ ዘለኻዳ
2: መርሓባ መጻት ንዕስ ከተጥዑም ኾነስ መዓኪ
1: ክላእ ታብስክሊተይ ግዳ ዘይትውዳእ ኣለይ
2: ወይለይ ኣይራኸያ እንዲኺ ኣንጭዋ ምግብና ደይ ኮንክን
1: እዋ ጭቡጥ ኣለካ ርጉፅ ኣለካ
2: ነዚ ደኣ ሞታ ሓይቶ ደሊኽሉ ካብ መጋቦን ከባብ ምን እኳ ይትርሕቂ ሓሪጋ ኻበዳ ምንጫ
1: ኣንተ ዘይማራሻይ ስለ ዝበት እየ እምበር ምግብና ምእታው እኳ ይብርሃኒ
2: እሞተባም ገይረኳ ሓሂለ ኣብቲ ዓንጨት ናይ ምግብና ንጠጢለ ኣለኹ
1: ከምቲ ኩሓ ሓላዳ እየ ኣምንልካ እንዴ በለስካ ሕጂ ጠጥዕ ምስማዕኒ

0: ዝመስሉዋብለይቲ ዝኸልኡ ሰብመሰፍካ
1: ስማዕ በወዲ ሽፋ ነፍሲ ግርም እኳ እዩ ዝብለኒ ስለምንታይ ካዛ ኸራር ክትሕዝ ከላኸስ ግድመ ዘን ደርፍታ እዚ እንት ጅምር
2: እንዲ ዕጓለይ ንዓይ እውን ኣይርዳእንን እዩ በቃ ስቕለንስ ኣብ እምሪ ይመላለሳ
3: ወዲ ሽፋ ነፍሲ
2: መርሓዋ ዓንጃ
3: ኩሪ ኸዘት ኩሪ ኸዘት ስቡቅ ድጃከት ትረኺብ ኣላ
2: እዋ ኣታ ኣታ ወዲ ረሓቕለይ ነገር ከይተምፅእ
3: ስቡቅ ገረልካ ደብጠኒ

0: ولا اسقى ودي شفا تباكي يتردنا توين همومي تينا لو ادو
1: اتا تيوري ديكا اكنت حقيسك يعني اللي تبلس لبت مشتا ورنت اخونك
2: قدفنا بجاخي لكي لازم يدوك خنني وي انا اسمس من تاي قطر ورنت اير نزودي
1: قدفن دو ودي شفا نفسي تخنك خاخلوم زي عملك متصرصر خنك ደስ ይዕልካ ንዶ ግዳ ትማሊ ማእቶት ምስኮትኩም ከዋ ድሸቃ መፂ ነይሩ ምስ ኣነካ ገይሩ ዝሓረቆ ክነግረካ ኣይክእልን መዘከርታ ኢሉ መስደዲ ጭብ ገዲፍልካ ኣሎ
2: ኣላ ወዲሸቃ ነፍሲ
1: ብዛዕባ እቲ ሓለዋ ሰውራ ዝኣተኸላ ጉዳይ ግን ብጣዕሚ ይሓሪቑ ብቆራፅነቱ ብጠባዩ ኣብ ሃድኡ ዘለዎ ተፈታውነትን ህውነትን የኹርዓኒ ጥራይ ዘይኮነ ስየቕናኣኑውን እዩ እቲ ብለውሃቱን ትሕትንእን ዝልለ ወዲ ሽፋ ከምዝገይሩሎ ክብሉኒ ከለዉ ግን ብጣዕሚ ደንፂኒ ኢሉ በቃ ኣዛረበ ይፈልጥን
2: ኣየ ወዲ ሸቃ ኣልከይ እንታይ እሞ እቲ ናይ ውሸይ እንተ ዝፈልጥ መዓስ ከምኡ ምበለ ዋይ ወሪ ኢሎሞስ ካብ ንፋስ ቐድም ክበሃል እኳ ሓቂ እዩ ናብ ኩሎ መጣ ዓብትና መፅ እዩ
1: ሓቂ ወዲ ሸቃ እዚኣ ኣነ ንቕበለ ስማዕ እስከ ብኩሎ እንትናኻ ዝወፀካ ዘይብልካስ ምሩኻት ቀቲልካ ተባሂልካ ሓለዋ ሰውሮ ኣቲኻ ካብ ውድባዊ ዕማምካ ክትሰናኸል መቸም ይቃወሞ ጥራይ ዘይኮንኩስ ብመት ከልዎን ኣይቅበሎን እዩ
2: ኣቲ መጻፅ መዓስ መፈትዮ ኮይነ ደይ ክርአን ከለኹ ገለ ውሽጫዊ ሓይሊ ደፋፋኣኒ እሞ ኣብ ስሕታ ንውዕል ኣይረድ ዋይ ገሊ ኢሎሞስ ንጸላኻ ኣትኢልካ ሞሳ እምበር ማሳዶ ግብኣካ ይወደይ ቶባ ድሕሪ ደጊም
1: ከምኡ ትበል ወዲ ሽፋ ውድብ ናብ ሰብኣውነትን ኣተሓዛምሮካትን ኣብ ቅድሚ ተሰሪዑ ክብቅዕ ይሰብዊ ተግባር ክትፍፅም ጽቡቅ ኣይኮነ ድሓር ከዓ ውድብና ንጥቕሚ ዝካነኸኖምን ካብኣፍና መንጢሉ ዝቕልቦም ዘሎ ንዘ ዝማርኽናዮም ኣንቂሕና ዓጢቑና ንፀርፀላ ኢና ክሰልፎም ከሎ ቀሊል መዓስ ኮይኑ እዞም ኩሎን ውድባት ናይ ኢትዮጵያ ከቤትን ተፈጢረ
2: እምበር መጻስ ከም ሽማ
1: ሓቂ ስጋ ብፆታ ይትስሓቕኒ ስማ እንዳካተካ ሕጂ ንኣብነት ምስ ሓደ መባእስትኻ ንስኻ ብስላዕ ንሱ በትርተት ባእስሞ በትርተት ምንጥሎ ምሰበርካዮ ዶ ላስ ብኣ ጌርካ መሃርምከዮ
2: እዋ ብኣንበረ ኸኑ ዶ
1: በቃ በልዚኣ ካልክዓ ከምኣ ማለት እያ ኦማ ማለት እያ ስማዕ ኣባ ሓቁ ካይ ወዲ ሸቃ ብዛዕባ እታ ቤት ትምህርቲ ሰውራ ብሓደ ከለና ካብ ቆልዑ ጀሚሩ ደብሽ እናበለ ዝበህራ ዝነበረስ እንታይ ምዃና ከይነገረኒ መስዋእቲ ከይፈለየና ዝፈርሕ ክብል እንታይ ኣባ ምስጢራ ተኸንኪ ከዘይ ተካፍለና
2: ኣንቲ መጻፅ እንታይ ምኾነኪ እዩ በጃኸ ግደፍኒ ጭንቀት
1: ዋ ይኹነና ኣይኹነኒ ካባይ ትሓብኦ ምስጢራ ኣለካ ድዩ ኣነ ዶ ምስጢራ ሓቢኤልካ ፍልጥ እ
2: ኣንቲ ፍረ ንስኽ እንተ ነገርክኒ ወይ የማኸረኪ ወይ ኣሕግዘኪ ኣብዛ ናተይ ግን እንታይ ክትሕግዝኒ ኢለ እሞ ከካፍለኪ
1: በልሓን ዘይኣ ናይ ዓሻ ካብ መታ ዓብተይ ሓደ ንዓኸ ረኺበለ ወላ ክትዛረብሉ ዘይከኣል ምስጢረ ሻሕ ዘብለልካ ግን ድሓን መለበሚ ይግበርካ መለበሚ ይኽልእኻ እንድዩ ግደፎ ድሓን
2: ኣንቲ መጻፅ ክትግሂ እምበረታይ መኾነኪ እዩ በቻ ኸባ ግደፍኒ
1: ግደፈናዮ ኸ ከይትግሂለ ምስጢረ ሓቢኤልካ ድ ቻውቻው ጥራይ ድሕንቻው
2: እዋ ኣቲ መጻፅ በለ ድሓንኺ ድሞ ሕጂ መጋብ ኸይርሽና ድሓር ኩሉ በብሓደ ኸዕለኪ
1: ከምኡ ስበል

0: ወ ቁሩ ብታ ምስንዳ ዋርድያ ደላ ጁባያ ተሪፋትና እምበር ካልእ ኩሉ ተማም ጌርና ደብዲብናያ ኢና
1: ግርም ተንበሪኸን ኣለዋ ዝተባሃል ናይን ካናላታት ከ
0: እተን ካናላታት እውን ክሳብ ጫፍ ናይ ሳልሳይ ጋንታ ዘለዋ ኩሎ ንዕሚቑንያን ኢና
1: ካላስ ኮይስ ዝሓይሽ ድበልኩምዎ ጥራይ ግበሩ ዝኾነ እንተሎ ከዓ ብሓደ ኣለና
0: ጠዋል ጠዋል
1: እሂታ ወዲ ሽፋ
2: መርሓባ ቐቢት
1: እንታይ ዳ እዛ ኸራርካ ጸሚኻ እያ ሃየ ባ ዘልመድካይ ትኽላ እያ ከይተስተማስል ሓዛ ዳ ጠጥዑ ምስማዓና
2: እዛ ዓትካ ኸባ መኽወዳ እንተ ቐቢት ወዛ ዝሰፋይፈትን የደ ኮን ክንትብል ግዲ
1: ተወዲያ እንዳ እሞ እንታይ ዶ ተሪፉዋ እዩ ተማም ግርም ጌርካ እንድኻኻ ሓሒልካ እያ ድሓር ከዓ ንስኻ ወዛል ዘይኮንከ ኣይ ሓደ ካብቶም ዝሃዱ ዝኸርዓሎም ብፆት እንዲኻ
2: ኣፅምሃብኪ
1: ወላሂ ክገርመካ ወዲ ሽፋ ካብ ዝመፀኩም ዳርጋ ወርሒ እዩ እሞ ብጣዕሚ ትሕጉሱ ኣህዱ ዘይተጋይሹ
2: ሃላ ቐቢፅ
1: ንስኻ ብዚ ምህላውካ ግን ቁሩብ
2: እዋ እንታይ ማኣነ ብዚ ምህላወይ ክጋዘል ዘይግባኣኒ ሰብ ደይ ደስ ሓለዋ ሰውራኣትን የሩ ኢሎም ኺ
3: ዋይ መሽክላ
1: ከምኡ ማለተይ ዘይኮንኩስ ንእሽተይ ስለ ዝኾንከ ኣብ ቤት ትምህርቲ ሰውራ ክትፀንሕ ነርካ ማለት እየ ናብ ካልእ ባይ ትተርጉሞ
2: ልሓን በለ ጓሌ ብክንደይ መከራ ተወዚዕናሲ ነዚኣ ዶኻ በቃ ክልና
1: ስማዕ ኣባ እንትኾንከ ኢኻ ብኩሉ እንትናኻ ዝወፀካ ዘይብልካስ ኩሉ ግዜ በታሓዛምርካ ትንቀፍ
2: እንድዐ ጓለይ ንዓይ እውን ገሪምኒ እዩ ዘሎ ንባዕለይ ሳይደ ፅቡቅ ረኺበ
1: ዕስማነይ ሓደራኻ ንቕሓትካ ማዕሪ ቆራፅነትካ ይኹ
2: እዋ ኣንተ ቐቢፅ ሽመይ ድኣ ከመይ ጌይር ክፈለጥክዮ ዝፈልጦ ዘየለ
1: ኣተዓሻ ሓላፊትካ ምዃነ ይባይ ትረስዕ ኦርኒካ ምስ መንዲ ዘሎ
2: ኣረበለ ድሓል

0: እዩ ተቐቢፅ ጅግና ኸነብዕድ ኢዳ
1: እንድዕ ወደይ እዛ ደርፊ ክሰምዕ ከለኹ ኩሉ ግፍዕነይ ፀላእ ከምስእሊ ብቅድመ ይግተር እሞ ገለ ነገር ውሽጢ ይደፋፋኣን
0: ድሓን ቀቢፅ ነፍሲ ዓፀፌታ ጌርና ዶ ንክሮ የለናን ኣጃጂ እንድዩ
1: ካልእ እንታይ ድኽብለካ ደሊዩ ዑስማነ ሓንቲ ጀሚረ ደይዛዘምኳ ዛንታ ኣላ ከርእየካ እዩ እሞ ተሓጋጊዝና ክንዛዝማ ኢና
0: ችድ በሊ እንታይ ና ኮንኩ ተኸቢፅ ኣላ ደ ቅሩብ ደርፊ ስፈታት ንመር ከምዚታ ፅሒፈ ዘይፈለጥ
1: ድሓን ከምኡ ትበል ዑስማነ ንመፃእ ወለዶ ትጠቅም እያ ብዘይካኻ ከዓ ክሕግዘኒ ዝኽእል ሰብ የለን
0: እዋ
1: እዋ ተሓጋጊዝና ተማም ጌርና ዶ ንውርቓ ድሓር ኣብ እንዳ 17 ሳልሕ ዝበሃል ህፃን ገዲፈ ስለ ዘለኹ ኣነ ንስኻ ንዑ ነረክቦ ንሱ ድማ ንብድሕሪ እዩ ዘለዉ በቃ
0: ሳልሕ
1: እስኪ

0: የቀቢጥ
1: ቀቢጥ ቀቢጥ
2: ደግም መግዛት ሓደሽ ደሽ ኢልዩ
1: ቀቢፅ ያ ጆኹባ ድሓን ኩያ ክዘለኸ ክትሓዊ ኸ
2: ወዲ ሽፋ ኣነ ብቂዕየ ዝብለካ ጥራይ ስምዓን ሕነ ክትፈዲ እንተደሊኻ ምስ መጻእ ተዛሚድካ ውለድ ብሓድጊኢኻ ሕነ ትፈዲ እዛ ኖትቡክ ታዛንታዛ ዝሞኢኸ ምስ ረእኸያ ብዝያዳ ጽናዕ እምበር ኣይትጃጁ ኣችኸ
3: እስኪ ኣብ ምንታይ ይተወዲ ገደ እየ ቐቢፅ
2: መጻፅ
1: ቀቢፅ
2: ዕስማነይ ሓደራኸ ንቕሓትካ ማዕሪ ቆራፅነትካ እዩ ዓወት ንሓፋ
3: ተኻርጃ እንዴታ
0: ቀቢፅ ቀቢፅ ብፀይቲ ኣደ ሓፍቲ ኩሉ እኳ ኢኸ ቀቢፅ ጅግና ቀባፅ ከምስማ እዚ ኩሉ መቐረት ክጥዕምክስ

0: ኣንተ ኸቢፀይ ሓንሳ ኣባ ጽንሒ ነዛ ድና ኣባስተማርያ ዕለት 17 ወርሒ 12987 ሓቀኛ ዛንታ ዕጫ 2 ስድራይ ብምሕረት መንግስቲ ኣብ ሃይለ ቀፊፅ ምሕረት ሓፍተይ እዋ ኣንታ እንታይ እዙ ሕልሚ ዲ ግሃዲ ኣንቲ ምሕረተይ ክንደይ ተሓስሚ ኣሕ ተበሊጥ ክለይ ይባ ሰብ ዘይብል ጾራ ሰኪም ክል ናበይ ድልኸይ ናበይ ናበይ ደሊኸይ ናታ ዘነእድጉ
1: ሰሊሞም እዮም እንዳምጠሎን ይወስደ ኣለኹ
0: ኣታ ዘይነጸጋዕ ንዘንበልዓቲ ሰብ
1: ግደፍ ወዲ ሽባ ግደፍ ድባን ስዋት ግደፍ ኢዶም ይህቦም ትቐትሎም ደሊኻ እንታይ ኢኸ ጥሉለኸ እንታይ
2: ዕስማነሓደራ ንቕሓትካ ማዕርቆራ ጽነትካዩ
1: ኣጆኹም ዳን ነኺድ ነኺድ

0: ብኻልኣ ኣይኮንኩን ደልየካ ወዲ ብላታ ብዛዕባ ወዲ ሽፋ እየ ክዛረበካ ደልዩ።
1: ብዛዕባ ወዲ ሽፋ እንታይ ሓዱሽ ነገር ኣሎ ድዩ? ብዛዕባ እቲ ናይ ቀዳማይ እንተኮይኑ ተነቒፍሉስ ጌይግኡ ምዃኑ እውን ኣሚኑሉ እዩ።

0: ዋላስ ናይ ነገር ስጋ ይኮይኑኪ ደቂ ዓባይ ንስቲ ይሕሊፍኩም ክትወሃቡ መቸም ዘበት እዩ
1: ከምኡ ማለት ኣይኮነን ክቕፃዕ ከዓ ግቡእ ስለ ዝኾነ ይቃወመን እዩ ካብቶም ዝነቐፎ ሓንቲ ኣነ ምዃነ እውን ኣፀቢዕካ ትፈልጥ ኢኻ መስለኒ እንተኾነ ግን ሓደ ክትፈልጥሉ ዘለኩም ምስጢር ክነግረካ ደሊ ድሕሪኡ ናትኩም ውሳነ ኸውን
0: ሓለፍቲ ዘይንፈልጦ ንስኩ ትፈልጥዮ ምስጢር ደኣ እንታይ ዓይነት ምስጢር ኮይኑ እዩ
1: እወ ሓደ ዝተሓባኣኩም ምስጢር ኣሎ ብደውካ ዝውዳእ ስለ ዘይኮነ ኣብቲ ፅላል ዶኸፍ ንበል
0: ኣራይ

0: እዋይ ተመስገን። አንተ እንታይ ብርክቲ መዓልቲ ኣሎም መዓልቲ። አንቲ ሰዓዳ ፃዕዳ ከመይ ኣለኹም ከይ?
1: አልሓምዱሊላህ ድሓን ኢና ሳንዳይ ለምለም።
0: እዋ እንታይ ደኣ ኣላ ኸዛ ገጽኪ ሰዓዳየ? ደኺምኪ ዲኺ?
1: ኣይደኹምኩ ድሓን እየ።
2: ኣይደኻምኩ ወላሂ ዳኪማ። እዛ ኩላ ርባሓዳስ ገማል ተፃዒና።
0: ኣየ ንስኻ
1: ኤይ ካታ ካታ
0: እዋይ እንታ ዞም ቆልዑት ክዳ እንተ ኮይኖም እዮም ኣቦኹም ፀውዕዎም ኢለዮም ከለኹስ ደንጊዮም።
2: ዮ ወላ ፀዋዕ ፀዊዕ መንቂስሓ ወይ ወላ ናፊቕና ወላ።
0: እዋይ አንታ ብመንገዲ መፂኹም ስስቁ ኢላ ዓጀወ ብለኩም ምስ ዓባ ክንቅርብ
2: ማለ ማለ ወላሂ ንበልዕን መንግዝ መፅእ በልዕ።
0: ዋይ ሽፋ ንስኻ በዕልኻ ትፈልጥ፣ ሰዓዳ ግን ደኺማ ኣላ ወይለክ።
2: ወላ ሰዓዳ ጋ እንታ በዕላ ትፈልጥ መነካይ
3: ኣግና ሰኒ
2: መርሓባ። ወላሂ መንግስ ማሻላ ዑምሩካ ነዊሕ ጠብ ኣለኻ ጣሓንዶ
3: ኣለኻ
2: ጠም ኣለኻ መንግስ ማሻላ ማሻላ።
3: ሳዕዳ
1: ኣያ መንግስተይ
3: ጠም ኣለኹም
1: ድሓን ኢና አልሓምዱሊላ።
3: ኳዕ ድሓን መፃኹም
1: ኳዕ ድሓን ፅናሕኩም ኣያ መንግስተይ። ኣደ ማሽኣላ ደብሸይ
4: ወይና ይዓሲና
1: ዕስባኖ
2: ማሻላ ስንዓንጊያቀጠሎ ያ ዕንዳ
3: ዋይ ተመስገን ገጽ ንፈጥዎም ረኣና ስድራ መጺኦም ኣለዉ ምስ በሉ ንሲ ነፃ ዋንጫ ስዋይ ኮ ይወዳእ እኳ ሂፍ እንዳ በልከ የ መጺእ
2: ሄሂ ማንጊዝ ሓወይ ጌሰይ ታብዚሕ ጌሰይ ታብዚሕ ካይትሰክር ጣስሚ ስተ ጣስሚ
3: ካትካት ሃበይ ሞይልካ ያስኻ ስዋ ናብ ስብቅዋ ኣደይ በሎ እናፍዑ
2: ያ ናጋ ናጋ ትበልዓ ደሊካ ዛግራ ኣባ ጉምባሕ ዛግራ
3: በልከ ከብቲ ኸመይ ኣለዋ?
2: ወላሂ ማሻላ ሳቢሐን ሳቢሐን ወላሂ ማሻላ ያኸ ብየሺተ ብሽራታ ብሽራታ ለምለም
0: ዋይ ብሽራትካ ትጥዓ
2: ማህራት ጓላይ ረኺበ ነይረ
0: ኣሰይ
3: ኣታተይ ወሪድኩም ቀስ እንዶ ታበሉ ኸይተለኩምን
0: ዋይ ኣንቱም ድሓን ወይ ስቕንዶ በሉ ሓንሳብ ኣበይ ደኣኸ ረኺብካያ?
2: ወላሂ ምዝኦም ዳቂና ጋማል ሒዝና ካብ ፖሮ ነቢዳፋሎ ምስ በፃሓና ሰብሰባ ገቢሮምልና።
3: ሽፋ ትሰምዕ ደለኻ ክንሰማ ማዕሲ ድምፅኻ ትሕት ኣቢልካ ህድ ኢልካ ተዛረብ
1: ውቕስ ደኣ ንበህል
3: ጥዕናኻ ኸመይ ረኺብካ እያ?
2: ወላሂ ስቡቕ ማእሻላ ሳራህ ሳብሰባ ምስ ገቢሮምልና ኣዋል ኣይፈላጥኩን ሳራህ ላኪን በል ሽኩራን ቀዱስኒ ድጋሕቶ ነኪቲ ይን ምስ በለን እዛ ኩላ ሰብ ጓልሜን ጓልሜን ትምም ምስ በለት ምሕረት ጓለይ ኢለ ምፅእ ኣቦይ ኢላ ሕጉም
5: ስዑም ስዑም ስዑም ስዑም ያል ንብዓዛራራራ አንታ ኣቦይ
2: ጀግናቶ ይባኪ በጃካይ ተሕፉረኒ ኢላ ወሲዳ ፀባ ካዋጃ ፅግ እባቢላ ዓልል ውዒልና።
1: እዋይ ኣየ ምሕረት ጥዕምቲ እዩ።
0: እዋይ ምሕረት ጓለይ እስከ በልዕ ድማ ንጥዕና ንሂቡ ሕነሳልሕ ሓዋ ትፈድግ በራ።
1: ኣሚን ኣሚን ሳንዳይ ለምለም
2: በል ሕጂ ለምለመይ ሱሪ ጣስሚ ኣምፂኢና ኣለና ጥቦርቲ ግዓት ግበርና ወንሕና ፅባሕና ሃዘሞ
0: ከላስይ ሕራይ ሽፋየ
3: እሞ ንደበሳይ ምሳኻ ተማልኣዮ ምእንቲ ርእሱ እውን ትምህሮቶ ዓፂ ስለ ዘሎስ ኣብኡ ሕግዘካ
2: መአ መአ መንግስ ግዲትእኦም ክማላ እየ
3: ዑስማን ቁርኣን ስለ ደሎ ወይ ከይድን እዩ ድሓድ ከዓ ዓሰኹ ተሕሙሞ ኢኻ እምበር እንታይ ክገብረልኩም እዩ ሓይቀይ እንደይ ዑስማን ወደ
4: ማለየ ማለየ ምስ ደብሻሸኒ
3: ዶ ድሓንበ
0: ኣይ እዛ ናይ ክልተኹም ፍቕሪ መቸም ፍቕሪኹም ዶ ኣይቋርፀልኩም እምበር
1: ማሻላ ዓይና ኣባዮም እደፈን
3: እዋ ኣንቲ ሳዕዳ ክንደይ ትድንጉ ያ ዛምሳሕክን ሃያባ ስለጣና
1: ኣብሽርኩም እያ መንግሰይ ሕጅስ ኣኺለ እያ
0: እወዋሓቆም እዮም ሃይድኣ ሳዕዳየ ንቐርበሎም ሕጅስ ንቐርበሎም

0: ይሄ ደብሽ ወደይ ደኺምካ ዲኻ ንዓበር ክበና
1: መዐ ወይና
2: ናንተ የሻዕብያ ቡችላ ና
1: መጭበል
2: ዝምበል ምን ኣጢ ነገ ጠዋት መጥሕ ደሞ እናት ሃገርህና ወገንህን ትወጋለኽ።
0: ይኣላህ ኣንቱም በጀኹም፣ ንሕና ሰላማውያን ኢና፣ ንሃዘሞ ናብ ጥሪትና ኢና። በጀኹም
2: ሰላማውያን ኢና። ዮም በዴናት ኣሁን ልጆች ካልሽ መጠው ያድንሽ። ቡችላ
3: ያባይ ስበሪ
0: ያውይ አኑባይ አኑባይ አኑባይ አኑባይ አኑባይ
2: አሁን ይሻላል ጓዶች ኔድ

0: ብድሕሪ እዚ ወዲ ሽፋ ብዘይልቡ ንሃደመ ተጋደድ ትረኪቡ ንሶም ድማ ንቤት ትምህርቲ ሰውራ ረኪቦሞ ሌላና ከብሻ እያ
1: ዋይ ሓወይ ወዲ ደኣ ይሓቁ እንዲ ክደፍርፈን ግና በዚሑ ትመጻፅ ተማዒዱ ተቐፂዑ ሓላዋ ሰውራ ከይተረፈ በፂሑ ብድሕሪኡ ድሓን ኮይኑ ትብሎ ታ ዝነበረ ኣይምለስ ጀካ እዚኣ ጎደሎ ዘይብሉ ብኩሉ ምሉምሉእ ሰብ ኮይኑ ዝኾነ ግፍዒ ኣብ ኩሉ ህዝቢ ኤርትራ ዘጋጥም ዘሎ እኳ እንተኾነ ኣብ ህፃንነትካ ዘጋጥም በሰልኡ ብቐሊሉ ስለ ዘይሃስስ ናይ ኩሉና ሓገዝ ክህድልየ እዩ ብዝያዳ ከዓ ንስኺ ብፍላይ ብፍላይ እታ ዘዕለልክኒ ናይ ምሕረት መብፅዓ ሕጂ ግን ኣኼባ ስለ ዘለኒ ክገድፈኪ ኣይትሕመቒ
0: ኮይስ

0: መጻጽ ናብ ሕና ሓባር እምበር ናብ ናይ ወልቀ ሕና ከም ኣደኸም ዘይብለ ጥራይ ዘይኮነስ ብኩልንቲ ናይ ሃኒፅክንን ኣብ ጎነይ ደው ኢልክን ኢኸ ኣነ ንስኽን ከም ደቂ ሓንቲ መሓፀን ኣሕዋት እምበር ክንዛመድ ኣይኮነን ሓሲበዮ ሓሊመ እውን ኣይፈለጥኒ እንተኾነ ግን ምስ ግዜ ፈተኪ ብተወሰኹን ቃል ምሕረተይ ክዕብር ከቢድኒ ስለዚ በጃኺ ነዚ እናፈለጥ ክሓስበሉ ዶ ኣብ መጻይ ትብልኒ
1: ኣታ ወዲ ሽፋ ክሓስበሉ ማለት እንታይ ማለት ድዩ ኣነ ዝምድና ክገብር እንድሕር ኮይነ ካባኻ ሓሊፈ ናብ ዘብል ይብለይ ግን ኣይመደብኩን ኣታ ወዲ ሽፋ ይተሃወኪ ዝብለካ ዘለኹ ድሕርካ ዝዓዲ ክፍር ከሽከሽ ኢሉ ንድዩ እንታይ ደ ተሪፍ ወይ ናዶ ንበዓል ጭኩን ንበዓል ፈጥና ወሲዱ ተኻሪጁ ፈንቅልካ እትሪዩ ኣለኻ ድሮ ተፋሪቑስ ኣብ በዓል ፅዋለት

0: በለ ባህል ኣሎ ወይስ ጋብ ፆት ኣንታ ዋላ ትስምራ ተነርክብ ሓንበስናካ ወደይ ስለዚ ስቁር ተዓገስ
1: ግደፍና ያኹ ክሳብ መዓስ እዩ ዝዕገስ ተዓገስ ተፀመን በቃ ምዃና ሓቂ ኸይ ኣብ ኩና ዘይባዕለ በሊሕ ድዮም ዝብልዎ
0: ኣታ ወዲ ሽፋንታ የ ጌይረካ ወደይ
1: እወ እቲ ዘለኸዎ እንተ ትፍትን እዮ ዓሰርተ ግዜ ካስበሉ ዶ ኣይመደብኩ እንዳበልክጦ ኣይመበልክን
0: ኣታ ወዲ ሽፋ እንታይ የ ጌይረካ ወደይ ኮይስ በቃ ሕራይ ተቐቢለካ ኣለኹ ግን ሰሚዕካ ኣለኻ ክሳብ ኩነታት ዝውዳእ ኣብክልና ድሕሪኦ ቐሲልና ናማእክሎ
1: በቃ ሕራይ ዝበልክ ይኹን እንኳዕ ጥራይ ሕራይ በልክ ንበር ፅመም ክሳብ ሽዑ እንተፀኒሕናስ እንተኾነ ግን ሎ ምስ ሪጋይ ትኸውን ንበር መስዋእቲ ክሳይርኒ ንኸውን
0: እወይ ኣታ ክንደይ ትሓስን ስሱዕ እዛ ቐሊ እዚ ኣይፈትዋነ ዶ ትብላይ ንበርካን
2: እንታይ ክደግም ዳ ካብ ግዜ ቁልዕነት ጀሚሮም ከከም ተዛረብዎ ገዲፎም ነላኽዱ እንዴ ዓርክባቴላ ኮይነ ዘለኹ ስለዚ ነቲ ቓልከይ ተቐድምኒ ኢልኢኹም ኢለኪ ንኽዳ መጻፅ ካዘላ ሰብ ኣላ

0: መጻጽ ንዕባታ ጭፌታ ሃበኒ
1: በልዓዶ ቀይሕ ስመዓልቲ ኣኺላ ገለ ቤተሰብካ ክትረክብ ኢኻ ካስከዚ ሕቂ ኣቕጣዕጣዕ ብሉ ርእስኻ
0: ክንሃብ ግዳ ደ ሕጂ ሓመድ ክኽደኒ
1: ኣቶቲኸ ወዲ ንስኻ
2: ብፆት ሃየባስለጡ ቅድሚ ሰብ ተሓቢርናስ ድሕሪ ሰብ የላያላ ተበገስ ንዓና ኮዮም ፅቦዩ ዘለዉ

ምሕረተይ ናጽነት ካብ ከተን ቅዓት ዕቀባይ ዝኸበድ ዩ ኸዝበልኪ በልቕሰኒ ጾር ክልተ ስድራን ሰብ ዘይበረዝን ሕድርኹምን ተሰጊመ ናብ ቀጻሊ ጉዕዞ ቓልሲ ይመርሻሉ ሕጂ እውን ዓወትና ሓፋሽ ወ ዓወትና ሓፋሽ ዓወትና ሓፋሽ

ለዩዎ ለና ለዩዎ ላለና ለዩዎ

0: ደግምና ተመሊስና ኣለና ክቡራትን ክቡራን እንተኸታተልትና ፍሉይ መደብ ሙዚቃ ከመይ ትከታተልዎ ኣለኹም። እዚ ናይ ሎሚ ዓመት በዓልና ፅነትና ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ከም ዝኽበር ዘሎ ኣብ ዝተፈላለየ እዋናት ኣብ ማዕከናት ዜናናትና ትከታተልዎ ኣለኹም። ክቡራትን ክቡራን እንተኸታተልትና ብወገና እውን ደርፍታት ሃገርና ኣብ ምድህሳስ ንርከብ ኣለና። ካብዚ ብምቕፃል ናበይና ክንሰገር እስከ ካብቲ ደርፍታትና ፋጡም ሰዓት
1: ኣብ ውሽጢ ሃገር ኮይኖም ድምፃውያን ብካልእ ሽም ገይሮም ንኤርትራ ደሪፎም ላዮም ነቲ ኣብ ውሽጢ ኣብ ትሕቲ ኣብ ፀላኢ ዝርከብ ንዕኡ ተስፋ ብደገ እውን ተወሃሂዶም እዮም እቲ ስራሕ ዝስራሕ ዝነበረ እሞ።
0: ክብራት ተኸታተልትና ናብ ሙሉእ ትሕዝቶታ ደርፊ ክንሰግር ኢና ደጊምና ክንምለሰኩም ኢና። ንመላ ህዝቢ ኤርትራ ሰናይ ቅንያትና ፅነት ክንብል ንፈቱ

حرايلعو عسى بدنيني مرسى تكلايا.

ዝኽእሉ ሽግራት ሓሊፍ እዩ። ስለዚ ናፅነት ንህዝቢ ኤርትራ እንታይ እተለየ ዓብዪ ግምጃ እዩ። ካብ ወለዱ ናብ ወለዱ እንዳተዘኻኸረ ክኸይድ ዝግብኦ ደቅና እውን ክምሃርዎ ዝግብኦ እዛ ሃገር እዚኣ ብኸመይ መፅያ እዛ ሃገር እዚኣ ብኸመይ ክትዕቀብ ትኽእል ኣብ ካሪክለም ከይተረፈ ምክንያቱ እንታይ ተልክ እንቲ ናፅነት እቶም ንፈልጣ እንዳዋሓድና

ብሃብቲ ናይ ኤርትራ እንታይ እተ ነፅነት እዩ

ብመሰረቱ ኣብቲ ዝነበ ቃልሲ ህዝባዊ ግንባር ሰለስተ ዓላማ ነይርዎ። እቲ ዓላማ እንታይ ህዝቢ ይወደብ ይተዓጠቕ ይንቃሕ ዝብል ነይሩ። ስለዚ ክነቅሕ እንተኮይኑ ድማ ሓደ እንታይ ተልኒ ባህላዊ ስራሕቲ ማለት እዩ። ብድራማ እናግበርካ፣ ብትያትር እናግበርካ፣ ብስነ ጥበብ እናግበርካ ነቲ ቃልሲ ምግላፅ እዩ። ድሕሪ ኒ ኣብ ግዜ ቃልሲ ተደረፉ ደርፍታት ክሳብ ሕጂ ህያውያን ኮይኖም ዝቕፅሉ ዘለዉ። ምክንያቱ እቲ ቃልሲ እንዳተገበረ ከሎ እቲ መስዋእትነት እተገበረ ከሎ ኩሉ ንዑ ዝገልፅ እዩ፣ ኩሉ ንዑ ዘብል እዩ። ሰብ ተሓቢዩ ድሰምዖ ነይሩ ኣብቲ እዋን ቃልሲ ማለት እዩ። ስለዚ ደርፍታት ሰውራ ወይ ከዓ ደርፍታት ሳሕል ናፅነት ኣብ ምምፃእ ዝተፃወቶ ተራ ብቀሊል ዝረአየ ኣይኮነን። እዞም ንጠቀስ ንክልና ብዙሓት ደርፍታት ነቲ ዝግበር ዝነበረ ኩነታት ነቲ ዝግበር ዝነበረ ሓፈሻዊ ኢቨንትስ ንዑ ዝገልፁ ብዙሓት ደርፍታት ካልኣይ ከማ ነቲ ደርፍታት ዝሰሚዑ ድማ ሰብ ድማ ናብ ሰውርኡ ንክፅምበር ድማ ዓብዪ ኣበርክቶን ኣስተዋፅኦን ገይሩ እዩ። ስለዚ ደርፍታት ሰውራ ክሳብ ሕጂ ዘይሃሰሱ ኮይኖም ኣብ ነፍሲ ወከፍ ኤርትራ ዋላ ሕጂ ዝውለዱ ዘሎ ቆልዑት ዝኸይድ ዘሎ ነገር እዩ። ስለዚ ባህሊ ብሓፈሻ ደርፍካ እንዳሕሪልና ኣብ ምዕዋት ሰውራ ተጫወቶ ተራ ኣቃሊልካ ዝረአ ኣይኮነን ማለት እዩ።

ንኽፍቶ ዝገብሮም ሓደ እቲ ስኻ ትነብሮ ባህልቲ እቲ ቃልሲ እንዳተኸየደ ከሎ እቲ መከራ እቲ ሽግር እቲ ቅትለት እቲ ዓፀቦ እቲ ዲስፕሌስመንት ካብ ቦታካ ተፈፋለቕልካ ምኻድ ኣብ ኣፍ ደገ ገዛኻ መፅኦም ሕሰብ ኣብ ዓለም ዘይተረኣየ ኮ ኣብ ኤርትራ ትረአየ ብሰብ ክብታንክ ተረጊፆ ሰብሲ ንመጀመርያ ግዜ ኣብ ዓለም ንሓደ ሰብ ዝነበልቀ ሓንቲ ጢተኣክል ከላ እዩ ሰብ ብታንክ ገለን ኣቢልዎ ምርዑታት ዝምልከት ክዛብ ከሎቱ ክትሕርን ካልኣይ ነገር ድማ ንተሳውራ ድማ ናሃር ንክውስኽ ብዙሕ ተኣሽሞ ኣቢልዎ እዩ ጅናብነት ደርፍታት እንድሕር መፅኺ ባልፃዕ ክትተሓዝ ከላ ዝተደርፉ ደርፍታት እቲ ሰብ እንታይ እዩ ዝኾን ሽዑ ከ እቲ ናጥነት ድማ ኦረዲ ከም ዝቐረበ ብዙሕ ምልክታት ይረአየሉ ነይሩ ማለት እዩ ስለዚ በዓል እዚ በዓል ፈንቅል ፈንቅላ ባድሃሪ ናይ በዓል ኣልኣዛር ጀሪ ቅድሚኡ ድማ ንያክሉ ተፈተዶ መኒኻየ ኣብቲ ባሕሪ ዘለኻየ ድሉኻ ዝብል ተንደርፊ ኸማ ንኣባርካ ይባለዋ ኮይኑ ተስሚዐኩም ኢናኹማ ብጣዕሚ ፅቡቅ ስለዚ ንኩሉ ምክንያቱ ድሕሪእዩ ድሕሪ ርእኽዮ ኣብቲ ናይ መወዳእታ ዋላቶም ፀላእቲ ከብሎ ከሎ ባፅ ምስ ዝሓዘ ቀይሕ ባሕሪ ብጎረርና ኢና ተታሒዝና ብጎረራችን እዮ ተያዝነው እናበሉ በዓል መንግስቱ ሃይለማርያም ዝዛበረብሉ እዋናት እዩ ነይሩ ማለት እዩ ስለዚ ሰብ ድማ እንታይ ክኸውን ነይሩ ተስፍኡ ሃንቀውትኡ እንዳለዓለ ዘናፅነት ፅበያ ድሕሪ ከዓ ስናበስመርያ እንዳተባሃለ ይድረፍ ስለዝነረ እዚ ቀሊል ነገር ጦብላሕታ ኣብ ህዝቢ ኤርትራ ኣለዎም ብሕልፊ እቶም ኣብኡ ዝነበሩ ሰባት ክሰምዖም ከሎ ገሊኦም ዝነብዑ ኣለዋነ ድፈልጦም ምክንያቱ ብፆትካ እዮም ዝከርካ ከባቢ እዩ ዝዝከረካ ቀሊል ነገር ኣይኮነን ማለት እዩ ስለዚ ኣብ ታሪክ እንድሕር ዝተረኣዮም ኣብ ዓለም ካብ ተረኣዩ ሰውራታት ሰውራ ኤርትራ ብኩሉ ማለት እዩ ካብቲ መሪሕነቱ ትሒዝ ካብቲ ናይ ጉጅለ ባህሉ ትሒዝ ዝተፈላለዩ ካብ ታሕቲ ካብ በራጊላ ትሒዝካ እዩ ከምኡ እንዳበለ እቲ ጉጅለ ባህሊ ዝኸይድ ነይሩ እቶም ጉጅለ ባህልታት ድማ ተፀዋዑትራ ኣቃሊልካ ዝረአ ይኮኑ ኣብ ነፍሲ ወከፍ ኤርትራዊ ልቢ ተሰኒዩ እዩ ዘሎ ስልክዕ ከምዚ ፍቅራዊ ዘይትን ከማ እንዲ ሓፅ ናይ ፍቅሪ ሰሚዕካ ጠፊ ምክንያቱ ዝኽሪ ኣለዎ ንዝኾነ ይኹን ደርፊ ዝኹም ንብራቱ ሚሞሪስ ኣለዎ

ጅብሲ ሚሞርስ ገሊ ኣረኣኢኻ ንዓኻ ዝፈጠረልካ ጦብላሕታ ቀሊል ኣይኮን። ሕጂ ኣብ ዓበት ክትተሓዝ ከላ ዝነበረ ደርፍታት ኣሎ ከተማታት ሓረ ኮይኑ ከሎ ናቕፋት ትምህርቲ ፅንዓት ምዃና ኣብ ግዜ ብረታዊ ቀልሲ ኣብ ዝተፈላለየ ኣኸባቢታት ዝግበር ዝነበረ ድብያታት ዝግበር ዝነበረ ቃልስታት ዝግበር ዝነበረ ምውዳባት ብዝክእተን ናይ ጉጅለ ባህሊ ናይ ህዝባዊ ግንባርሲ ገሊፆን እየን። እዚ ድማ ኣሰት እዩ ክስነል ዘለዎ እዩ ንዝመፅ ዘለዎ ወለዶ ክብላሉ። ምክንያቱ እዚ ናፅነት እዚ ከምቲ ካል ቀዲመ ዝበልኩ ኣብ ፕሌታ ኣይኮና ተዋሂብኒየ ንሕና ኮስት ኣለዎ ኣብ ውሽጡስ ኣለዎ ደም ኣለ ንብዓት ኣለ ዓጥሚ ኣሎ ነፍሲ ወከፍ እንቺ ናይ ምድሪ ኤርትራ እንትሕሪኸያ ብደምን ዕፅምትን ተነረቀ እዩ። ስለዚ ንዚ ደርፍታት እዚ ድማ ተደሪፉሉ እዩ። ስለዚ ኣብ ግዜ ሰውራ ዝተደርፉ ደርፍታት ክሳብ ነባርነቶም ቀፃልነቶም ኩሉ ሻዕ ኣብ ግዜ ኣብ ግዜስ ተመላለስቲ እዮም።

0: ኣብ ዚ ኣስመራ ኣስመራ ሰምዒ ደለኺ ሎሚ ማዓዶ ፅባሕ ምሳኺ ዝብል ዝነበረ ካልኣይ ኣብ በዓል ቦሎኛ በዓል ወዲ ፈራዳይ ዘቕርቦ ዝነሩ ተናዴታት እቲ ህዝቢ እንዳበኸ የ ዝሰምዖ ነይሩ ምክንያቱ ሃንቆታ ናይ ናፅነት ነይርዎ ማዕሪ ክንደይ ድማ ከማ ኣብ ሎሚ ትሪእዎ ኣለኹም ሎ መን ኸ ብቲ ባሕሪ ዘለኸ መን ኸ ምስልካ ዝርአ ዘለኸ ሕጂ እቲ ናይ ናፅነት ሃንቆታ ተኣሽሙ እንዳገበረከ እዩ ዝኸይድ
1: ስለ መን ኸየ ኣብ ባሕሪ ዝርአ መስታኻየ መን ኸየ ትሕምብስ ዘለኻየ ኮኸባይ ዲኻየ

መጀመርያ እቲ ዋላ ቀድሚ እቲ ሰውራ ብዙሓት ሃገራውያን ደርፍታት ድረፉ ነይሮም። እዞም ብዙሓት ሃገራውያን ደርፍታት ክድረፉ ከለዉ እቲ ህዝቢ ኢንስፓር እናኾነ እዩ ዝኽኝ ነይሩ። ሽያ ሃቡኒ ኣይተታለሉኒ ኣብ ገዛና ዘለኹም ተቐማጦ ሰብ ገዛ ክራይ ገለ ዝብሉ ሜታፈራዊ ትሕዝቶ ዘለዎም ደርፍታት የብሉ ነይሮም። እዚ ድማ ኣብ መንጎ እቲ ህዝቢ ሕውነት፣ ኣብ መንጎ እቲ ህዝቢ ድማ ንቕዓ ንኸይፍጠር ጉጅለ ባህል ተፃወቶ ትራ ኣብ ኤርትራ ኮንቴክስት ንድሕርኒ ብጣዕሚ ብጣዕሚ ብጣዕሚ ልዑል ኣበርክቶ ገይሩ ክንብለ ንኽእል እዩ።

ኣብቲ እዋን እቲ ድምፂ ሓፋሽ ተሓቢእኻ ትስምእ እዚ ሕጂ 30 ገለ ነፈቲ ኣብ ንዓ ኮማንዶ ኮማንዶ ክድረፍ ከሎ ነቲ ኢቨንትስ እቲ ናትካ ሞራልካ እንታይ እዩ ዝኸውን ቢል ኣብታሃኒፁ ድሕሪኡ ንካልእ ኬክል ዝመፀካ ወይ ከዓ ንመስዋእቱ ድሉ ኮንካ ኢኻ ትቐርብ ስለዚ ብዙሓት ደርፍታት ኣብ ግዜ ሰውራ

0: ሰመ
1: ኧረ
0: ድርሓን ሓዘካ
1: ኣየ
0: ነዛን ተረርቲ
1: ኣሀ
0: ዘይሸብር ድምፂ
1: ኧረ
0: ሰብኣይ ሰበይታ
1: ኣሀ
0: መስኮት ፈንቂቓ
1: ኧረ
0: ደስታ ሰኒቓ
1: እወ
0: ኣነ ስጋ ሳይራ ሚለ ሓወይ ገረሱ ሳብ ታኣርያ በርቶ ኣበልወን ድምስስ
2: እቲ መጀመርያ ነቲ ቃልሲ ክጅመር ከሎ እቲ ከምቲ ኩላትና ንፈልጦ ካብ ሜዳ እዩ መፅኡ ካብ ሜዳ ምስ መፀ ናፅነት ተረኪቡ ድሕሪ ናፅነት እውን ተፃብኦ ኣጓኒፉ እዩ ተፃብኦ መስ ኣጓነፈ እውን ነቲ ተፃብኦ ክገልፁ ዝኽእሉ መዕለያ ዘይብሎም ደርፊ ማለት እዩ እሱ ድማ ልዕላውነት ኣብ ምሕላው እውን ኣብ ምኽባር ስለዚ እተን ደርፍታት እቲ ዝግበር ዝነበረ ብምሉእ ኣንፃር ኤርትራ ድሕሪ ናፅነት ማለት እዩ ናፅነት ንክተምፅኦ ሲ ይፈኮስ እዮም ዝብልካ ካብ ክትዕቁቦ ንክትዕቁቦ ግን ሓድነት የድልየካ ንክትዕቁቦ ኣብ ውሽጢኻ ነቕዓ ንከይፍጠር ድማ ብዙሕ ነገር ኢኻ ትገብር ማለት እዩ ስለዚ ህዝቢ ኤርትራ ድሕሪኡ ንዝመፅዎ ተፃወታት ድሕሪ ናፅነት ንዝመፅዎ ተፃወታት ስጋብ ዝናይት ማለት ሳንክሽንስ ዝመፅዎ ዝነሩ ብዝተፈላለዩ ስነ ጥበባውያን ብዝተፈላለዩ ሃገራውያን ደረፍቲ ተገሊፅ እዩ ዋላቶም ኣርቲስትስ ድማ ኣብኡ ዝነበርና እውን ብስነ ፅሑፍ ድዩ ብድራማ ድዩ ብግጥሚ ድዩ ብገለ ከማን ነብል ነርና ኦንዘወይ ከማንቲ ፍረ ፈጢሩስ ኔለክ እቲ ሳንክሽን ከማ እዳድጋ ናብ ፅቡቅ ኤርትራ ስለዓለዋ ኢሒዛው ጫስ ናብከዳላ ኣብኡ ከይድና ፅሒፍና ኢና ሰሪሕና ኢና ተማጉትና ኢና እቲ ዝግባእ ምስቶም ዝግብኦም ሰባት ማለት እዩ ስለዚ ኣብ ምዕቃብ ልዕላውነት እውን ባህሊ ተፃወቱ ተራ ኣቃሂልካ ዝረአየ ይኮነን ምክንያቱ እቲ ናፅነት መንፅ እዩ እቲ ናፅነት ዋጋ ኣለዎ ኣብዚ ከዓ ጉጅለ ባህልታት ተፃዊተን እየ ተራ ተፃዊተን እየ ተራ ናይ በዓል ሄለን መለስ ደርፍታት ኣሎ ናይ በዓል ዘማሽ ኣሎ ድሓር ደረፎ እዞም ንእሽተዮ ንኣሽቱ ወለዶ ሃገራዊ ኣገልግሎት ኮይኖም ዝደረፍዎ ደርፍታት ምድሕር እኒ ሃገራውነት ንክምዕብልን ልዕላውነት ኤርትራ ንክሕለውን ተፃወቱ ፀወታ ብቐሊል ዝረአየ ኣይኮነን ስለዚ ኤርትራ ዕድለኛ ሃገር እያ ዕድለኛ ክብላ ዝኽእል ድማ ደቃ እንታይ እዩ ዝበሃል ግንባረይ ንዓረር እግረይ ንፀፀር ወላ እታ ዕምረይ ትሕፀር እንዳበለ እዚ ኩሉ መንእሰይ ወዲቆ ስለዚ ሃገር ኤርትራ ኩሉ ሻዕ ኮስ እናኸፈለት ዋጋ እናኸፈለት ትነብር ሃገር እያ ስለዚ ስነ ጥበባውያንና ድማ ሞራል ገይሮም ህዝቢ ኣብ ምንቃሕ ህዝቢ ኣብ ምምሃር ተራ ክፃወቱ ይግብኦምን ሕጂ እውን ደጊመ ንመላ ህዝቢ ኤርትራ ዮውሃና ከምኡ ድማ ነቲ መሪሕነት ድማ ናብዚ ደረጃ እዚ ንክንበፅሕ ዝተፃወቱ ተራ ክመስገን ይደሊ መምህር ፍፁም ዕቁባ ሚካኤል ዓዳዊ ባንኪ ዝበሃል ኣብ ውሽጥን ወፃእን ከምኡ ድማ ንሓይልታት ምክልኻሉ ምስ መሪሕነት እንቋዕ ንመበሳሳን ሓሙሽተን ዓመት ልደተናፅነት ኣብ ፀሓድና እንዳበልኩ ዮውሃና ዮውሃና ዮውሃና

ኣብ ምምፃእ ናፅነት ሃገርና ክቡራትን ክቡራንን ተኸታተልትና ማዕረ ዕጥቅን ስንቅን ደርፊ ኣገዳስነቱ ልዕል እዩ ነይሩ። ኣብቲ ኣብ ኪናተ ዝወዕለ ሓንጎል ኣብ ምንቕቓ ሓድሽ ሰብ ኮይንካ ኣብ ምውፃእ ኣብ ተጋዳላይ ዝነበሮ ተራ ልዑል ምዃኑ ኣብ ዝተፈላለየ ዛንታ ወይ ድማ ዕላል ንሰምዖ ኢና ክቡራት ተኸታተልቲ። ስለዚ ድማ ኢና ብምክንያት መበል 35 ዓመት እንኽብሮ ዘለና በዓል ናፅነት ሃገርና ምክንያት ብምግባር ሃገራዊ ንደርታትና መዓልታዊ ፈትሽና ፍሉይ መደብ ሙዚቃ ናብኹም ንቐርብ ዘለና ናይ ሎሚ እዚ ዝተኸታተልኩሞ እዩ ፀኒሖ ፅባሕ። ኣብ ካልእ ትሕዝቶታት ኣብ ሃገራዊ ንደርታትና ክሳብ ንረኸብ ሰናይ ቅንያት ናፅነት ንኹሉ ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፃን ዝርከብ

ኣኽራ ትጃረት ሌጣ እግል እስትራቴጂያ ከሊጅ እግል ልጥፍዓ እቡ ከምሰል ቀድራ ለሸርሓ ርኢስ መግለስ ዓዱ እቡ ከጥ ምላል ሓልፈ ባኽራት ርሱም ከምሰል ተደፍዕ ሓበራ ኢራን ሓቆላ ጀራእ ተህጁም ኣሜሪካ እስራኤል እትኸሊጅ ሁርምዝ መራቐበት ትርድት ከምሰል ኣንበተት ለልትኣመር ትገቢ እብ ሰበቡ ኣላፍ ባኽራት ኩርዓት ከምሰል ህለያቱ ለልትሓበር እልክና ዲብ እንቱ ርኢስ ዶናልድ ትራምፕ ኢራን እቲ ወቕት ቅሩብ ዲ ውፋቅ ሓቆላ ኢ በፅሓት እታ ተደቀ ምስዳር ዓስከርያት ከምሰል ነሲ ሓዘራ ክህላ እስራኤል እትመንጠቐት ቀዛ እትውቁል ቃኢድ ለእጅሬቱ ቀትል እትወርሒ ኦክቶበር 2025 ለትበፅሐ እትፋቅ ኣብጥሮ ዘብጥ ላከይድ ከምቱ እትሸርሕ ሓማስ እብደቅብ ሰቀቱ ርኢስ ወዘራ እስራኤል ቤንያሚን ናታንያሁ ወዚር ድፋዕ እስራኤል ካቲ ዝተሃበዎ ሸርሕ ለቀተላ ቃኢድ ኣገዳ መሃንድስ ናይላ እትወርሒ ኦክቶበር 2023 እብ ሓረከት ሓማስ እትግብለታይ ክፈል እስራኤል ለጀራ ህጁም ከምሰልቱ ሓበረው ኣሜሪካ ወድወል ሰብ ምግብ እግል እስራኤል ለጀረል ለኪደት እግል ኣብ ጥረ ጨቐጥ እግል ይደው ሓማስ እብተውሳኽ ላኬት እትፋቅ ኣብጥሮ ዘብጥ ፈዓሊ ምንግቦ ሓር 2400 ኪደት እብ እስራኤል ከምሰል ጀራ ውብ ሰበብ ሄ 856 ፈለስጢኒን ከምሰል ቀተሎ ተቃሪል ሓብሮ እስራኤል ምን ደንጎባ 223 መንጠቐት ቀዛ በት ወዲል ህሌት ፊራሩ ዓስከርያት ዝያድ 7000 ፈለስጢኒን ትቀተሎ ተለው ሸዓብ ቅጣዕ ቀዛ ከምሸል ሸዕተረ ንተሓበርቱ መሻክል መንጠቐት ቀዛ እተሓልፈ ስኖታት ቅሩብ ብደረጃት ዓለም ምን ለትረአ መሻክል ለትከለማ ከምሰልቱ ተቃሪር ለፍሞ ናይ ደንጎበ ኸበር ሩዋንዳ ምስሊ ጀምሁርያት ኮንጎ ለእትራክብ ሕዱት ከምሰል ደበቱ ኣተመረት ሕኩመት ሩዋንዳ እለ ምስዳር እለ ለነስአት እት ምፍጋር ፀሓይ ጀምሁርያት ኮንጎ ዛሂር ለሃለ ሕማም ኢቦላ ምን መራቐበት በራ እታ ገብኣቱ ወክድ መፅእ ለሃለ ወክቶ እተ ኣቕሊም ኤቱራ ለትራ ሓዲስ ገሽለት ሕማም ኢቦላ 87 ከምሰል ሞቶው ወዚያ 336 ከምሰል ፀበጠው እቡ ተሓበራ ድኔት መነዘመት ዓፍት ብሰበብላ እት ኮንጎ ዋንዳ ልትረል ህላ ቫይረስ ሓዲኣስ ኢቦላ ሓለት ብፅዓ ከምሰል ቀረረት ልትኣመር ህላ እሰነት 2020 እተዓድ በትራ ሕማም ኢቦላ ዝያት 2300 ነፈር ከምሰል ሞተው ለልትፈቀቶ ሓይሳን ዎ ሓይሳት መተቕብለትና ኣኽባር እንዴና ተማ መረሰ ኣኽባር ደደገምነ ንመሳርሕ ምንኩም ኣስር ወሳልሳይ መህረጃን ኩልያት ምህሮ ዕሉም ሕጊ ዓዲ ቀይሕ ገብኣ መርከዝ ድሩስ ምህነት ሸቃለ ባፅዕ ለኣድረሰዮም ዝያድ 150 ሻብ ተሕረው እጣዓን ሰባብ ዝያድ 2 ቢልዮን ናቕፋ በርናምጃት ዓማር ዓባይ ሰርገላ ኢራን እብ ኸሊጅ ሆርሙዝ ለትገብእ ሓረከት መራክብ ብኸሊጅ እባ ኸስስ ይማም እግል ጠፍ ስራሕ ከምሰል ኣተመረት እስራኤል እትመንጠቐት ቀዛ ትረስ ውቁል ቃኢድ ለእጅሬቱ ቀትል እትፋቂ ተጥሮ ዘበጥ ላከይድ ከምቱ ሓማስ ሸኬት ሩዋንዳ ምስሊ ጀምሁርያት ኮንጎ ለእትራክብ ሕዱት ከም ደበጡ ኣተመረት ጉሉዮም ምስ ደሎ ይለዓላ ኣኽባር ቅበት ዓድ ኻርጅ ዲብ እለን እተሞም ምስለተለ በርናምጅና ምስት ገይሩ በርከ

0: ኣትዩ ከትሕጂ እሊ ኣንስሕዳ ኣለና ኩለን ግርግሻ ንደፍዓየ ኣንበል ዳፍአት ኣዘ በለሊትና ንዛቤ ወኣመት መዳላይና ኒደ ወመደፍ በርካይ ንሕረግ ወእሊ ዒድ ሕርያትና እፈራሕና እብሰርጎና ሰኒግ ንሓልፈብና
1: ለእግሩሽ ብዝሐላታ ኣናማ በዝሓት ይብልዓልኩ ላኪን እግል ዒድ ሕርያትና ሰበቱ ምሽክለት ሎ
0: ዳፍኣትማ ንግሩሽ በዝሓት ትብልዓለት ወግዲብ ሕርያት እግል ምብላዕ ውሲቶ ወመሃይ ትብለና ኣለት ኣዝታያለ
1: ምን ኣዳምካ መትፈንታ ኢላታ ሰኒ ይኮን ሕርያትና ሓኮ ከም ጅርሰት ሓኮ ከም ክርበት ረከብና ይኮን ትብነት ሕጀ ዲብ ጣውለት ለህበዎምታ ድዋልማ የ ላዓይውዳ ኣለዉ ሕርየቶም በስ
0: ኣማንኪት ሸዓብና ተሓረዳ እብ ደባባት ትካየዳ እብ ሰለስል ትሓነቐ እቲ ኣብያቱ ነዳ ውስጅን ተዓዘበ ወትዓደማ
1: ዓብላ ምን ኣብያትና ከደን ፈገርና ዓመሲና ዲብ ሓንቲ እመን ውዕጫ ይዋልደያ ኣብያትና ነዳ ንዋይና እቲ ኣፍያቱ እብ ጣኢራት ወመዳእፍዕ ይቃተላ እዚ ላኪን ኣልሓምዱላ ላምርኤና ሕርት ኣማደ
0: ኣማንኪት ጆከት ዓውል ሕርያት ክቡቱ በዲር እተም ፀወታ ወእዘት ዓቂባ
1: ኣሰናይና
2: ኣሰናይና መንዴረት ነሬና ዋዓድና መላክና ሃዲብደና ኣሰናይና
3: ኣወድ እሚር ማለይ እዚ ያዕኒ መዳላይ ግልዒድ ሕርየት ክፉ ኣላ ትዳለው ህልየኩም ወትሰርገሎ ህልየኩም ማም እንሻላ
4: ሰና ኣለ ሰኒ ለካ ሕና ከም መግለ ትፈሃምና ግሩጅ እንዳትፋገርና እግሎም ንሰደ ብምስሎም ንውዕል ዓይሎ ሸሃዳ እምስኩና ምሓርብ ሓደና
3: ስማምና ሓደትኩም በስ ማሽ ኣለዎ ትባረክ ኣለ ኣወለ ገበይለ ረዓትዓት ወለ ገበይለ ሰሊመት በስ ህታታ ብዝሐ ውሕደ ናይ ለእሉ ተይብ ርዝቅ ምህም ይኮን ክምኢል ለፍክረት እግል ሎሶ ክምኢል ለፍክረት እግል ሎሶ በስ ያዕኒ ካፍየት ወዋፍየት
4: ሰኒሌካ ሓዳር ሰኒሌካ ከየንማ ትዓድ ከረዳውድ ወጀማዓቱ ለትፈናታ ናይ ሰዳይት ወራታት እንደነዘመው ከድሞ
3: ኣሎ
4: ወላ ወራታት ኩሉ ግሩምቱ ትምኑ ላኪ ምና በርናምጃቶም ላዓጅበተኒ
3: እለ
4: ሚተ መላካ ናይ ኣርብዒን ዓይሎ ሸሃዳ እምስኩና ኣብ ሓርብ ግርሆም እብከይበ ግርሕረስእሎም በርናምጅ ፍጉራም ኣለ
3: ያሰላም ከብዶም ትብረት ሰኒወደው ኣስነው ሸዓብና ሓዋን ይኮን ወካይን ክም እየ ሓዋን ይኮን ወካይን በስ ያዕኒ ነዘሞት ሓዘ ነዘሞት ሓዘ ክም
4: እየ ሓዳር ስማዓኒ ለሃመት ትብል ለሃበል ቢሉ
3: ኣበይ
4: ኢላ ሃሽም ከፋ ኣለ ኣዳም ብዙሕ ጣርዕ መኖ ሰምዓኩ ወኣናማ ርኤካ በስ ኣሽቕሉ ወኣናማ ሓዙ ተዓጅበኒ ኢለ ከም በዲሩ ይሃላ ሽውየ ቀይር ቢለ ድብ
3: ዋላ ኣነ ላቱ ክም ኢል ከማ ናይ በዲሩ ወዲዩ ላዓለ ሓረካት ውሃልዋሳት መስል ይቻለ ኣዛ ላኪን ርኤከውም ንገባን ኣለ ዋድዑ እዘ በስ ዓጅበኒ ሃለ ኩሉ ርእሱ ኣናማ
4: ላሓማ ሰሩ ሓዳርማ ዲ እንታራ ክቡ መታይኣም ኣለይኮ
3: ኣነ ርኤከ እሞ ያዕኒ ዓይነናስ ሃለ ድዩ ልሕፃ ርዩሕ ሃላ ኣትብለኒ ዋነየ በስ ወላ ባል ሃይበ ይዓልኩ ሳማ ይዓልኩ ክምኢል እደ ላኪን ርኢካው ምንገቢ በስ ዕላጅ ዝሓት ዘመስል ሃላ በረግረግ ወዴ ምን ኣዳም ዝተረብ ምን ኣዳም ረይም ገባ ወኖሱ ብላ ከህልይኩ ለሰላሙ ለፋይሓት ወላ ሰሓቁ ወላ ህጅኩ ከልኤናቱ በስ እዚ ከልኤናቱ ስብሓን ኣላቃትሪ ወርኤከ መንገቢ ከነጉስያሚ ህልአ ርሕና ዘ ለበማጣ መንገቢ ክም ኢል ሃይ ልብላከ ዋጠዋለ ስክጅ ወልትፌት ለጣብጣታና ክምኢል
4: ኣመቱ ውደ
3: ኣመቱ
4: ውድ ረቢ ከርኤት ከበድ
3: እታተ ወረቢኖሱ ያዕኒ ረቢኖሱ ክሄር ልቀድርር
4: ልቀድር
5: ን ፕሮፌሰር ሻማት ዮም ሄኒ ከበር ምግል ተሃባናቱ ሻማት ሃማት ዓለይካ ኣለ
6: መርሓባ ሕማቅ ሱግ እንተ ሻማት ኣበያገ ትርከቡ ብላ ገጊትካ ብላ ኣፍካርካሊ እንተ ሻም ይትረከቡ ላኪን ሓኮ ሻም ሃረስና ዮም ከበር ጀዲድ ብማፅካ
5: መርሓባ
6: ሃሽም ኣብ ሻም ናይ ሓተ ወለት ግርም ፅቡጥ ኣሎ ወግል ህዳያ ልዳለ ኣሎ እንተተረፍከዘ
5: ኣወል ሃሽም ፈታ ወብሻም ፀባጣ ወትዓድ ዋዓላ ለልብል ዝዕወታት ኣነ እተ ክብጥ ቃላቸ ይሃላን ኩልኩል ወይ እምን ብሉ ኣነ ሄል ኣማንግለስለካ ሃሽም ሕሙም ሃላ ሃደ ይሃላ ሓፀረብል ሽፈ ይበል
6: ሃሽም ማሻላ ስምዓኒ ንሕሙም ኣለካ እንታቱ ሃሽም ማሻላ ብዓፌት በልበል የጠለብልሃለ ግለዳይ ልዳል ሃለ ተኣምር
5: ዳሃንሃን እንተ እትከረ ሻማት ወብዕደ ውሃማት በዓል ቅድረት ወኤምራይ ግትባቀድር ላኪን ዲብ ደለናይ ኣክባር ሸከሱ ፕሮፌሰር ክምሰልቱ ይትትረሳእኒ ሓቢቢ ዓዱ ግል ሃሽምኒ ኣብ ሕማሙ እንደሻቃለው ሸክ ንንሶ ማሓኪም ምንሶ እትልብሎ እቲ ውርጣት ለየጠክርዮም ኣሎ እንኸበርና
6: ሓን ሓን እሊ ፋይል ናይ ሃሽም ናይ ሻም ሰበቱ ኣግሊዘምኑ በስ ንሽ ባሕሱቱ እንሰ መሰረት ይኮን ይሽገሱ
5: ድሓን ድሓን ድሓን ለኣማን ምስልምን ክምሰል ህሌት እቲ ዋዕተግ ትትፈረግቱ ላኪን ብላካ ለይኮ ቃላብካ ምንገቢ ሸርጥ ፀቢሕ ወጀበነት ዲብካቱ እዛ ነክእን ኣነፃልኩም ንወሱ ግለ ፀቢሕ ወጀበነት ኣቀብል
6: ምስልከናናሳቅሉብ የለኮ
5: ድሓን እንታ ቅልብ ኣነበስኩም ቃልባካ ሰበቱ እምርቱ ኦል ሰልፍ ኣታፍጥራኖ ጀበነትና ስ
3: ውላድ ቀደም ለማውضع እንቱማ ያኒ ኣምራሞ ህልይኩም ወበይንኩም ትትሃገው ባዕልኩም እደ እሊ ሃሽም ያኒ ሕውክም ወመስኒይኩም ወምኒለ ወላዓለየኒ ያኒ በዓል ጎማትኩም እንቱ ወሰብ ጎማቱ እንቱም እንቱም እለ ምሽክለት ሚተ ያኒ ምሽክለቱ መጣሓብጦ ኣለ ገለ ይደለየኩም ምቁሩብ ሰኒ ይሰልኩሞ
6: እው ያሕደር ኣነ በስ እግዲ ይስእሉ ኩሉኩሉ ገበይ ሃይብ ያባ ከማ ምን ኣዳም ሰማዓ ለይኮ ጀፈር ጀፈር ላኪን ወለት ፋትሃላ ኣሳሚዐ ኣለይኮ ወደዋሁ እትለ ወለትሃላ እንቱ መስ እለ ወለት ኢልህደውሉ
3: ጀለ ጀላልካ እለ ላቱ ያ ምንበልኩማ እሙመ ትብለኒ ይጣዕለት ሰማዓኒ ህለየካ ወኣርሃ ወነጃትማ ያኒ ለይወብለይ እንደለጣግዑል ሓሸካሽኮ ብውሊታት ርእዮም ዓልኩ እልሉ ትብል ህለየካ ላኪን ምዶል ምሽክለት እንደገባ ኣልሄቶቱ ያኒ እለ ሓር ህልይኩ ወእለ ህደው እየ የወበለየና ኣና ያኒ ህቱ ልሕዘያ ወወለ ሰኔት ወወለ ሰብ ትግባእ እንዲ ይኮን ሳንጉሕ ፈጅረት ድያሉ
5: ኣነ በስ እለ ሃሽም ምሽክለቱ እላተ ይብል ጀማ እለ ሃሽም ሕሙም ኣለ ወደዋዊ ሄኒ ዲብ ሼክ ኣለ በስ እግል መስለኩም ሃሽም ትፍ ኣዳም ሰበት ልዕል ኦሮ ማሻላ ይልብል ህቱ ትላካማቱ ካሃልፈ
3: ወልሕካባና እንሻላ ምግኒ ይበልሐና ኣደ ህታማት እንተ ውላድ ህታማት እንታ እንቱም መስኒይኩምቱ ወበዓል ጎማትኩም ትክመእለ ብኢለኩም ወመላሓል ኩሉ ሓው እንቱም ቅሮቦ ቅሮቦ ሳምዑና ኣለየኩም ሕነ ለለ እምበምን እምበ ግና ይሳምዓና ግልኩም ላኪን ክማለ ስናት እንቱም ሓው እንቱም ቅሮቦ ምሽክለቱ ግጠኣሙራ ጀርቡ ወላመ ወለት ልእለ ፋትሕ ልይኮ ንብልሃላ ኮፎታ ወምንታ ኣሙራና ኣሙራና ሰደይ ደወዘ
5: ወለት ፋተ ሃላ ፋግረት መነና ህለይ ወለት ግምት ዓልጅቶ እሊ ሕፃን ሕሙም ሃለበስ ብል ኣለና እዛቱ ግልግል ንባዓ ሕሳማ ይእንጀርብ ኣነ ወሊ ይጀርብ
6: ናሸገሱ ብሓዳር ሓንታ እሊ መውዱዕ ናይ ሃሽም ኣነ ኖሽ ብሓስ ግን ዲቡት ግል ፈትሽውት
3: በስ ላስ ረቢ ንስደየና ወንስደየኩም ሕነ በዲ ይርእካ ኣዳም ያኒ መስለምሽክለቱ በስ መስኒዩ ወገልገላ ይውት ለልእምረ እዞ እንቱማ ያኒ ክመለም ብልህልየና ክምሰሉ ደው ያኒ ሽውየ ሊ ደው ሃያ ዘገድም ላዓሲርኩም ስተው ስተው ከማ ስተው ት ልየ ብደር ብል ጥጥቦቱ ኣነላቱ ልየ ልየ ኮቱ ብለገድም ብለገስ

0: فنوى اير تي في اب مكتتال تركبوز خبركم تخطاتلتنا كما تمسيوم نلوم سنبت عصر شو عاد تقنبوز ساعة تشعة تمشي استدالوي هقراونا هقراون زينا تازق ولكم افرام قري نمكتتالكم بخبري ان عدن كخا بغندي ار استزينا فيلم مبل عصر سلست عمتاوي فستيفال كوليج تمرتن سنوقان قوان عاد غيح تغايدون ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ልዕሊ 150 መንእስያት ሰራሕተኛታት ብዝተፈላለየ ዓውድታት ኣመሪቑ ኣብ ዞባ ዓንሰባ ብልዕሊ 2 ቢልዮን ኣቕፋ ዓበይቲ መደባት ልምዓት ተዓሚሙ ኢራን ብመፃብ ሆርሙዝ ንዝካየድ ምንቅስቓስ መራክብ ዝምልከት ሓድሽ ናይ ምሕደረ ኣገባብ ከም ዘዳልዎ ኣፍሊጣ እስራኤል ኣብ ወሽመት ጋዛ ኣብ ልዕሊ ላዕለዋይ ኣዛዚኡ ንዝፈፀመቶ ቅትለት ምንቅስቓስ ሓማስ ብትሪ ኮኒንዎ ሩዋንዳ ምስ ዲሞክራስያዊት ሪፓብሊክ ኮንጎ ንዘራኽባ ዶባት ከም ዝዓፀወቶ ሓቢራ ትምህርታዊ ባህላዊ ስፖርታውን ስነ ጥበባውን ውድድራት ዘጠቓልል መበል 13 ዓመታዊ ፌስቲቫል ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ተኻይዶም ወኪል ኤሪና ሚልዮን ኣፈወርቂ ዘዳልወቶ ጸብጻብ ይስዕብ
1: ዓመታዊ ዝካየድ ፌስቲቫል ኮሌጃት ንተምሃሮ መንእስያት ኪኖ ኣካደማዊ ትምህርቶም ክእለቶምን ዝንባልኦምን ዝፍትሽሉ ብስፖርትን ባህልን ኣቢሎም ክእነቶምን ሓድነቶምን ዘደልድሉ ኣብ መንጎ ኮሌጃት ሓበራዊ ርድኢት ዝፈጥር ኣዝዩ ኣገዳሲ መስርሕ ምምሃርን ምስትምሃርን እዩ መበል 13 ዓመት ፌስቲቫል ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ፅንዓትና ዋሓስና ብዝብል ቴማ ብ16 ጉንበት ተኻይዱ ዳይረክተር ጉዳያት ተምሃሮ መምህር ዳዊት ሃብተስላሴ ኣብ ዝሃቦ ቃል ፌስቲቫል መዛዘመ ናይቲ ንዓመት መመላእታ ክካየድ ዝፀንሐ ውድድራት ከም ዝኾነ ብምጥቃስ ኣብ ተምሃሮ ናይ ምውድዳር መንፈስ ፍቕሪ ባህሊ ምትሕጋዝን ዘስርፅ ስለ ዝኾነ ኣገዳስነቱ ብቐሊል ዝጥመት ከም ዘይኮነ ገሊፁ እቲ ብመልክ

0: ውድድር ዝቐረበ ኣብ ኣካዳሚ ታሪክ ባህልን ስፖርትን ዘተኮረ መሰናድኦታት፣ መፅናዕታዊ ፅሑፋት፣ ምርኢት ቅዲ ኣልባሳት፣ ውድድር ትንተናን ስእላዊ ምርኢትን ዘጠቃለለ እዩ ነይሩ። ሓላፈ ሃማተይ ኣብቲ ኮሌጅ መንእሰይ ኮበል ተኽለ ወገኑ ኣብ መንጎ ተምሃሮ ብውልቅን ብጉጅለን ዝካየድ ውድድራት ክእለትን መሃዝነትን ተምሃሮ ዝፍትሽን ዘበራብርን መድረኽ ከም ዝኾነን ውፅኢቱ መመሊሱ ይደምቕ ከም ዘሎን ገሊጹ። ወኪል ዲን ኮሌጅ ዶክተር ብርሃነ ቀለታ ድማ ዝቐረበ ትሕዝቶታት ንብቕዓትን ዓቕምን መንእሰያት ዘንፀባርቕ ከም ዝነበረ ኣረዲኡ። ኣብ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ክዕደል ከሎ ተምሃሮ ዓውደ ታሪክ ጎብለል ብምዃን ብፍሉይ ተሸሊሞም። ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ኣብዚ ዓመዚ ልዕሊ 2500 ተምሃሮ ኣለውዎ። ኣብ ቅንያት ናፅነት ዝተካየደ ፌስቲቫል ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ተምሃሮ ዘቕረቦ ትሕዝቶታት ናፅነቶምን መንነቶምን ዘንፀባርቕ ኣጉሊሖም ዘርኣይሉ ኣጋጣሚ ብምንባሩ ካልኦት ኮሌጃት እውን ካብዚ ንላዓለ ብዝተወደበ መደብ ንክሰርሓ ንላቦ ወኪል ኣገልግሎት ዜና ንእዘቦ ዓዲ ቀይሕ ሚልዮን ኣፈወርቂ ምስ ሰኣላይ ተስፋ ገብርኤል ተስፋ ምክኤል ካብ ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ፅንዓትና ውሓስና።
1: ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ብዝተፈላለየ ዓውድታት ብግብርን ክልሲ ሓሳብን ዘሰልጠኖም ልዕሊ 150 መንእስያት ሰራሕተኛታት ኣመሪቖም። ወኪል ኤሪና ኢብራሂም ዑመር ንዘዳለዎ ጸብጻብ ያሲን ሳልሕ ከቕርቦ እዩ።
2: ኣብ ባፅዕ ተደኪኑ ዝርከብ ማእከል ሞያዊ ስልጠና ሰራሕተኛታት ምስ ሚኒስትሪ ዕዮን ማሕበራዊ ድሕነትን ብምትሕብባር ብዓውድታት ኤሌክትሮኒክስ፣ ኤሌክትሪክሲቲ፣ ፅርበት ሓፂንን ኣንፀይትን፣ ምርባብ ኮምፒውተራት፣ ስርዓተ መዘሓሓልን መወዓዓይን ከምኡውን ቴክኖሎጂ ኮምፒውተር ብግብርን ክልሲ ሓሳብን ዘሰልጠኖም 153 መንእስያት ብ14 ግንቦት ኣመሪቑም። ኣብዚ መበል 11 ዙርያ መመረቕታ ምኽትል ዳይሬክተር ናይቲ ማእከል ኢንጂነር ኣኽሊሉ ኣስመሮም ኣብ ዘስምዖ ቓል ሃኮሲኤ ብሓፈሻ ማእከል ሞያዊ ስልጠና ሰራሕተኛታት ባፅዕ ድማ ብፍላይ ካብ ዝተፈላለየ ከባቢታት ሃገርና ንዝመፁ ሓደርቲ ሰልጠንቲ ብውሕድ ቁፅሪ ተቐቢሉ የሰልጥን እኳ እንተነበረ ካብ 7ይ ዙርያ ጀሚሩ ግና እቲ መደብ ምስ ሚኒስትሪ ዕዮን ማሕበራዊ ድሕነትን ብምትሕብባር ይካየድ ምህላውን ብዝሒ ሰልጠንቲ እናበረኸ ይመፅእ ከም ዘሎን ብምግላፅ ኣብ ንጥፈታቶም ዝደጋገፍዎም ናይ ስራሕ መሻርክቲ ምስጋና ኣቕሪቡ። ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ዋና ዳይሬክተር ክፍሊ ዕዮ ኣቶ ወልደ የሱስ ኤሊሳ ብግኡ ሃኮሲኤ ሙያዊ ዓቕሚ ሰራሕተኛታት ክብ ንምባል ዝገብሮ ዘሎ ፃዕሪ ኣብ ጉዕዞ ምርጋፅ ቁጠባዊ ዕብየት ኣስተዋፅኦ ከም ዘለዎ ብምጥቃስ ሰልጣንቲ ኣብ ዝተዋፈሩሉ ስራሕ ኣበርክቶኦም ክዕዝዙ ትፅቢት ከም ዝግበረሎም ኣዘኻኺሩ። ኣብ ሚኒስትሪ ትምህርቲ ሓላፊ ክፍሊ ቴክኒካውን ሙያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ብወገኑ ሙያዊ ስልጠና ንዘለቕን ዘተኣማምንን ምዕባለ ደራኺ ስለ ዝኾነ ብዕቱብ ይስራሓሉ ከም ዘሎ ብምግላፅ ብወገን ሃኮሲኤ ንዝካየድ ዘሎ መደባት ሞጊሱ። ኣብ መወዳእታ ኣብ ትምህርቶም ፀብለል ንዝበሉ ሽልማት ክዕደል ከሎ ብሰልጠንቲ ዝፈረየ ንምርኢት ቀሪቡ። ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ኣብ ዝሓለፈ 11 ዙርያታት ብዓውድታት ኤሌክትሮኒክስ፣ ኤሌክትሪክሲቲ፣ ፅርበት ሓፂንን ኣንፀይትን፣ ምርባብ ኮምፒውተራት፣ ስርዓተ መዘሓሓልን መወዓዓይን ከምኡውን ቴክኖሎጂ ኮምፒውተር ዘሰልጠኖም 545 ደቂ ኣንስትዮ ዝርከብኦም 1770 መንእስያት ከም ዘመረቐ ሰነዳቱ የነፅሩ።
1: ኣብ ዞባ ዓንሰባ ብልዕሊ 2 ቢልዮን ናቕፋ ኣብ ህንፃው ልምዓት ዘተኮረ ዓበይቲ መደባት ከም ጣዕመ ተሓቢሮም። ወኪል ኤሪና ተስፋ ንኪኤል ገብሬ ዘዳለዎ ጸብጻብ ይስዕብ።
3: ኣብ ዞባ ዓንሰባ ኣብ ዝሓለፈ ናይ ናፅነት ዓመታት መንግስቲ ኤርትራ ብዘውፅኦ መደብ ብልዕሊ 2 ቢልዮን ናቕፋ ዓበይቲ ልምዓታዊ ንጥፈታት ከም ጣዕመ ዋና ዳይሬክተር ክፍሊ ህንፃው ልምዓት ኣቶ ተኸስተ ስገዶም ሓቢሮም። እቲ መነባበሮ ህዝቢ ንምምሕያሽን ምዕሩይ ዘርግሐ ንምርግጋፅን ዝተሰላሰለ መደባት ህንፀት ትካላት ማሕበራዊ ኣገልግሎት፣ ዲጋታት፣ ምድላውጥን ምዕባለ ከተማታት፣ መስራሕ ፅርግያታትን ካልእን ከም ዘጠቓለለ ኣረድዩ። በዚ መሰረት ብጠቕላላ 40 ሚልዮን ሜትሮ ኩቦ ማይ ናይ መሓዝ ኣቕሚ ዘለዎን 141 ዲጋታት፣ 191 ትካላት ትምህርቲ፣ 41 ትካላት ጥዕናን ክህነፃ ከለዋ ኣብ ልዕሊ 26,000 ሄክታር ቄሳዊ ስራሓት ተኻይዱ። ከምኡውን ልዕሊ 2200 ኪሎ ሜትር ናይ ሓመድ ፅርግያ ተዋዲዶ። ብዘይካዚ ኣብ ውሽጢ ከተማ ከረን 22 ኪሎ ሜትር ናይ ቅጥራን ፅርግያ ክስራሕ ከሎ ምስ ኩለን ንእዞባታት ዘራኽብ ናይ ምሩፅ ሓመድ ፅርግያታት እውን ተሰሪሑ። ነቲ መደብ ምዕዋት ኩለን ኣካላት መንግስቲ ብሓፈሻ

0: ኦም ድማ ብፍላይ ንዝገብሮ ኣበርክቶ ዝመጎሰ ኣቶ ተኸስተ ኣብ መጻኢ ብዝተዋሃደ ጻዕሪ ዝዓበየ መደባት ንምስልሳል ዝሕግዝ ሞያዊ ዓቕሚ ተደሊቡ ከም ዘሎ ሓቢሩ ዋና ዳይሬክተር ክፍሊ ህንፃው ልምዓት ኣቶ ተኸስተ ስጎ ድማ መወዳእታ እቲ ተጠቕሰ መደባት ብምክትታል ክፍሊ ህንፃው ልምዓት ዝተግበረ ጥራይ ምዃኑ ብምሕባር ብሓፈሻ ዝተሰላሰለ መደባት ልምዓት ተዓፃፃፊ ከም ዝኾነ ኣብሪሁ።
1: ኣብ ንኡዞ ባከረና 18 ዋርሕ ብመልክዕ ውድድር ዝቐፅለ ንጥፈታት ባህሊ ስፖርትን ጥዕናን ኣብያተ ትምህርቲ ብ15 ግንቦት ተዛዚሞም ሓላፊ ባህሊ ስፖርትን ጥዕናን መምህር ሮመዳን ፊደል ኣብ ዘስማዖ ቃል እቲ መደብ ኣካል ናይቲ ብቑዓትን እሩማትን ተምሃሮ ንምኩስኳስ ዝካየድ ጻዕሪ ከም ዝኾነ ገሊፆም። ኣብዚ ብሉፅ ተምሃራይ ንምፍራይ ብዝብል ቴማ ዝተኻየደ ውድድራት ኣብ ባህሊ 1968 ኣብ ስፖርት ድማ 11738 ብድምር ልዕሊ 13700 ተምሃሮ ከምኡውን ልዕሊ 100 መምህራን ተሳቲፎም። ኣብ መወዳእታ ንብሉፃት ኣብያተ ትምህርቲ ሽልማት ንመሻርክቲ ኣካላት ድማ ናይ ምስጋና ወረቐት ምስክር ተዓዲሎም። ኣብዚ ውድድራት ቤት ትምህርቲ ላሳለ ጎብለል ውድድራት ዓመተ ትምህርቲ 225 26 ብምዃን ተሸሊማ። ክቡራትን ክቡራንን ስዕብ ዜናታት ሃገራት ወፃኢን ምክትታልኩም ከዓ ደጊመ ብክብሪ ዕድመኩም። ኢራን ብመፀብኦ ሆርሙዝ ንዝካየድ ምንቅስቓስ ንግዳውያን መርከብ ዝምልከት ዘዳለወቶ ሓድሽ ናይ ምሕደራ ኣገባብ ኣብ ቀረባ እዋን ከም ዝግለጽ ኣፍሊጣ። ኣብ ባይቶ ኢራን ኣቦ ወንበር ኮሚቴ ሃገራዊ ድሕነትን ፖሊሲ ወፃእን ኢብራሂም ዓዚዝ ኣብ ገጻት ማሕበራዊ መራኸቢታት ኣብ ዝዘርግሖ ጽሑፍ እቲ መጻብኦ ንኣሜሪካ ከምኡውን ካብን ናብን ወደባት ኢራን ንዝግበር ምንቅስቓስ ንግዳውያን መራክብ ንምዕጓት ኣብ ዝካየድ ስርሒት ንዝሳተፈ ሃገራት ዕጹው ኮይኑ ከም ዝቕጽል ሓቢሮም። ብመሰረት እዚ ሓድሽ ኣገባብ ምስ ኢራን ዝተሓባበረ ሃገራትን ንግዳውያን መራክብን ጥራይ ነቲ እስትራቴጂያዊ መጻብኦ ክጥቀባ ከም ዝኽእላ ዝተቐሰተ ኣቦ ወንበር ሃገሩ በቲ ማያዊ መስመር ካብ ዝሓልፋ መራክብ ስልዒት ከም እትእክብ ከዓ ገሊጹሎም። ኢራን ኣብ ልዕሊኣ ድሕሪ ዝተኻየደ መጥቃዕታ ኣሜሪካን እስራኤልን ኣብ መጻብኦ ሆርሙዝ ጥቡቕ ፀጥታዊ ቁፅፅር ከም ጀመረ ዝፍለጥ ኮይኑ ብሰንኳ ሸሓት መራክብ ተዓጊተን ከም ዘለዋ እዩ ዝጥቀስ። መጻብኦ ሆርሙዝ ኣብ ልዕሊኣ መጥቃዕትን ዘካይዳ ሃገራትን ተሓባብርተንን ጥራይ ከም እተዓፅወ እትገልጽ ኢራን ንምሕደራ ናይቲ ንግዳዊ ማያዊ መስመር ዝምልከት ሓድሽ ኣገባብ ምሕደራ ክህሉ እያ ብተደጋጋሚ ክትጠልብ ጸኒሓ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ዶናልድ ትራምፕ ኢራን ኣብ ዝሓፀረ እዋን ኣብ ስምምዕ ምስ ዘይትበጽሕ ኣብ ልዕሊኣ ከቢድ ወተሃደራዊ ስጉምቲ ከም ዝወስድ ደጊሙ ኣጠንቂቑሎም። እስራኤል ኣብ ወሽመት ጋዛ ኣብ ልዕሊ ላዕለዋይ ኣዛዚኡ ዝፈጸመቶ ቅትለት ኣብ ወርሒ ጥቅምቲ 225 ንዝተበፅሐ ስምምዕ ምቁራፅ ተኽሲ ዝጥሕዝ ከም ዝኾነ ዝገለጸ ፍልስጢማዊ ምንቅስቓስ ሓማስ ብትሪ ኮኒንዎሎም። ቀዳማይ ሚኒስትር እስራኤል ቤንጃሚን ነታንያሁን ሚኒስትር ምክልኻል እስራኤል ካትዝን ኣብ ዝሃብዎ መግለፂ እቲ ዝተቐትለ ኣዛዚ ቀንዲ ሃንዳስ ናይቲ ኣብ ወርሒ ጥቅምቲ 223 ብምንቅስቓስ ሓማስ ኣብ ደቡባ ክፋል እስራኤል ዝተኻየደ መጥቃዕቲ ከም ዝኾነ ሓቢሮም። ኣሜሪካን መንጎኛታት ሃገራትን ነቲ ብእስራኤል ዝፍጸም ዘሎ ግህሰትን ተደጋጋሚ ጥሕሰትን ደው ንምባል ጸቕጢ ክገብሩ ሓማስ ብተወሳኺ ጸዊዕሎም። ስምምዕ ምቁራፅ ተኽሲ ተግባራዊ ካብ ዝኸውን ንድሓር 2400 ጥሕሰታት ብእስራኤል ከም ተፈጸመን ብሰንኩ ድማ 856 ፍልስጤማውያን ከም ተቐትሉን ጸብጻባት ይሕብሮም። እስራኤል ካብ መወዳእታ 223 ጀሚራ ኣብ ወሽመት ቃዛ ብእተካይዶ ዘላ ወተሃደራዊ ወፍሪ ልዕሊ 72,000 ፍልስጤማውያን ክቕተሉ እንከለዉ መላእ ህዝቢ ናይቲ ወሽመት ቃ ከም ተመዛበለ ዝፍለጥ እዮም። ቅልውላዊ ወሽመት ቃዛ ኣብ ዝሓለፈ ቅረባ ዓመታት ደረጃ ዓለም ካብ ዝተረኣየ ቅልውላዋት እቲ ዝኸፍአ ምዃኑ ጸብጻባት የረድኡ። ሩዋንዳ ምስ ዲሞክራስያዊት ሪፓብሊክ ኮንጎ ንዝረኸባ ዶባት ከም ዝዓፀወቶ ኣፍሊጣ። መንግስቲ ሩዋንዳ ነዚ ስጉምቲ ዝወሰደ ኣብ ምብራቃዊ ክፋል ዲሞክራስያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ለበዳ ሕማም ኢቦላ ካብ ቁፅፅር ወፃእ እናኾነ ኣብ ዝመፀሉ ዘሎ እዋን እዩ። ኣብ ኣውራጃ ኢቱሪ ተኸሲቱ ብዘሎ ሓድሽ ለበዳ ሕማም ኢቦላ 87 ሰባት ከም ዝሞቱን ልዕሊ 336 ካልኦት ከም እተለኽፉን እዩ ዝሕበር ዘሎም። ኣብ ኡጋንዳ እውን ካብ ኮንጎ ብዝመፁ ክልተ ሰባት ሓድሽ መልከፍቲ ከም ተመዝገበ ሚኒስትሪ ጥዕና ናይቲ ሃገር ገሊፆም። ውድብ ጥዕና ዓለም ብሰንኪቲ ኣብ ኮንጎን ኡጋንዳን ዝተኸሲቱ ዘሎ ሓድሽ ቫይረስ ኢቦላ ህፁፅ ናይ ጥዕና ሓደጋ ኣውጅሎም። ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ድሕርቲ ኣብ 1976 ንፈለማ እዋን ኣብ ወሰናስን ፈለግ ዛየር ዝተረአየ ቫይረስ ኢቦላ ሓድሽ ለበዳ ናይቲ ሕማም ክኽሰት እዚ ንመበል 17 ግዜኡ ምዃኑ ጸብጻባት ይሕብሮም። ኣብ ዓመተ 2020 ኣብቲ ሃገር ብዝተኸስተ ሕማም ኢቦላ ኣስታት 2300 ሰባት ከም ዝሞቱ ኣይርሳዕን። ኣብ ሰሜናዊ ምብራቕ ናይጀርያ ብዝተፈፀመ ሽበራዊ መጥቃዕቲ ብውሕዱ 17 ኣባላት ፖሊስ ከም ተቐትሉ ማዕከናት ዜና ቃሊሐን። ኣፈኛ ፖሊስ ኣብ ዝሃቦ መግለፂ እቲ መጥቃዕቲ ኣብ ክፍለ ሃገር ዮቤ ኣብ ዝርከብ ቤት ትምህርቲ ፍሉይ ሓይልታት ሰራዊት ናይጀርያ ከም እተኻየደ ፍሊጡሎም። እቲ መጥቃዕቲ ስልጠና ንዝቐስሙ ኣባላት ፖሊስ ዒላማ ዝገበረ ከም ዝነበረን ዘሓበረ እቲ ኣፈኛ ድሕሩ ብዝተገብረ ምልውዋጥ ተኽሲ ሓይሎ ኣባላት ሰራዊት ከም ተቐትሉ እውን ከም ዝቐሰሉን እውን ሓቢሩሎም። ፖሊስ ናይጀርያ ምስ ሰራዊት ብምትሕባር ነቶም ፈፀምቲ ገበን ናብ ፍርዲ ንምቕራብ ፅዑቕ ስርሒታት የካየድ ከም ዘለውን ገሊፆም። ዛጊት ናይቲ መጥቃዕቲ ሓላፍነት ዝወሰደ ኣካል የልቦን። ሰሜናዊ ምብራቅ ናይጀርያ ቀንዲ ዒላማ ናይቲ ካብ ዓመት 2009 ጀሚሩ መጥቃዕትታት ዘካየድ ዘሎ ጉጅለ ቦኮ ሓራምን ካልኦት ሽበራውያን ጉጅለታትን ምዃኑ እዩ ዝሕበር። ሽበራዊ ቦኮ ሓራም ካብ 2009 ጀሚሩ ኣብ ሰሜናዊ ናይጀርያ ብዘካይዶ ዘሎ መጥቃዕትታት ዛጊት ህይወት ኣስታት 40,000 ሰባት ከም ዝጠፈአ ልዕሊ 2 ሚልዮን ድማ ከም ተመዛበሉ ጸብጻባት ይጠቕሱ። ፕረዚደንት ሩስያ ቭላድሚር ፑቲን ድሕሪ ሳልስቲ ኣብ ህዝባዊት ሪፓብሊክ ቻይና ናይ 2 መዓልታት ዑደት ክፍፅም ምዃኑ ቤት ጽሕፈት ክረምሊን ኣፍሊጦም። እቲ ብ1920 ጉንቦት ዝካየድ ዑደት ብቐንዱ ኣብ ምምዕባል ቁጠባውን ዲፕሎማስያውን ዝምድና ዘተኮረ ከም ዝኸውን እቲ ቤት ጽሕፈት ኣሚትሎም። መራሕቲ ሩስያን ቻይናን ኣብቲ ኣጋጣሚ ዝተፈላለየ ስምምዓት ክኽትሙ ከዓ ትፅቢት ይግበር። ፕረዚደንት ቭላድሚር ፑቲንን ፕረዚደንት ሺጂፒንግን ኣብ ዝሓለፈ ዓመት ኣብ ከተማታት ሞስኮን ቤጂንግን ተራኺቦም ሓያሎ ስምምዓት ከም ተፈራርሙ ዝዝከር እዮም። መራሕቲ ኣሜሪካን ቻይናን ኣብ ዝሓለፈ ሳልስቲ ብከተማ ቤጂንግ ተራኺቦም ውፅኢታዊ ምንባሩ ዝተጠቕሰ ዝርርብ ከም ዘካየዱ ኣይርሳዕን። ኣብ ታይላንድ ህዝቢ ዘመላልስ ባቡር ምድሪ ምስ ኣውቶቡስ ብምግጫው ሰብኣዊ ክሳራ ወሪዶም። በቲ ትማሊ 16 ጉንቦት ኣብ ርእሰ ከተማ ባንኮክ ዘጋጥመ ሓደጋ ዛጊት 10 ሰባት ክመቱ ከሎ ሁስያ ዝርከብዎም ልዕሊ 30 ቆሲሎም ብምህላዎም ቁፅሪ ምዉታት ክዛየድ ከም ዝኽእል ሰመዚ መጓዓዝያ ምድሪ ታይላንድ ኣሚቶም። ብዘይካዚ በቲ ሓደጋ ንዋታዊ ዕንወት ከም ዝሰዕበ ዝገለፁ እቶም ሰመዚ ጠንቁ ንምልላይ መርመራ ይካየድ ከም ዘለውን ኣፍሊጦም። ድሕሪ ግጭት ዝሰዕበ ሓደጋ ባርዕ ነቲ ክሳራ ክብ ከም ዘበሎ እዩ ዝግለጽ ዘሎም። ኣብ ወርሒ ጥሪ ናይዚ ዓመት ኣብ ታይላንድ ብዘጋጠመ ሓደጋ ምግጫው ባቡር 30 ሰባት ከም ዝሞቱ ዝዝከር እዮም። ዜናታት ንምዛሙ ኣርስተ ዜና ክደግመልኩም። መበል 13 ዓመታዊ ፌስቲቫል ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ተኻይዱ። ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ልዕሊ 150 መንእስያት ሰራሕተኛታት ብዝተፈላለየ ዓውድታት ኣመሪቑ። ኣብ ዞባዓን ሰባብ ልዕሊ 2 ቢልዮን ናቕፋ ዓበይቲ መደባት ልምዓት ተዓሚሙ። ኢራን ብመፃብዎ ሆርሙዝ ንዝካየድ ምንቅስቓስ መራክብ ዝምልከት ሓድሽ ናይ ምሕደራ ኣገባብ ከም ዘዳለወ ኣፍሊጣ። እስራኤል ኣዋጅ መጥቃዕቲ ኣብ ልዕሊ ላዕለዋይ ኣዛዚኡ ንዝፈፀመቶ ቅትለት ምንቅስቓስ ሓማስ ብትሪ ኮኒንዎ። ሩዋንዳ ምስ ዲሞክራስያዊት ሪፓብሊክ ኮንጎ ንዝረኽባ ዶባት ከም ዝዓፀወቶ ሓቢራ። ክቡራትን ክቡራንን ንሰዓቲ ዝተዳለወ ዜናታትና ብዝተዛዚሙሎም ዝተረፉ መደባትና ንሓድጎኩም ብወገነይ ሰናይ ምሸት።

ከምዚ ሕጂ ንስኹም ዘለኹሞ ቀያሕቲ ዕምባባ ሰውራ ኤርትራውን ከምኡ ኢሉ ይመፅእ። ከማኹም ዝነበሩ ኣባላት ቤት ትምህርቲ ሰውራ ኣብዚ ሕጂ ግዜ እንታይ ኣለው? ሃገር ኣድሒኖም እዮም ማሓድር እዮም ዘለዉ። ፅባሕ ከዓ ንስኹም ኣሰርናቶም ስለ ዝኾንኩም ነዚ ሃገር እዚኣ ተረከብታ ንስኹም ይኹም። እዚ ሕጂ ዘለኹም ዕብየት ብዝበለፀ እናማዕበልኩም ነዚ ሃገር ከተልምዕዋን ከተማዕብልዋን ኣባኹም እዩ ዝምርኮስ።

0: ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን መደባትና ትከታተሉ ደለኹም ክቡራት ተኸታተልትና ከመይ ኣለኹም? ባርከስ ንሎም እውን ከም መቐፀልታ ናይቲ ዝሓለፈ ናይ ቀዳማይ መድረኽ ሳልሳይ ዙርያ ውድድር ታሪካዊ ፍልጠት ጉያ ኢና ሒዝናልኩም መፂና ዘለና። ናይ ሎሚ ውድድር ታሪካዊ ፍልጠት ጉያ ኣብ ከተማ ኣስመራ ምስ መንእሰያት ሰራሕተኛታት ሚኒስትር ሕርሻ ብምዃን ኢና ክነካይዶ። ንምሉእ ትሕዝቶ እውን ኣብቲ መደብ ከብለኩም እየ። ምሳና ፅንሑ ራይ። ክቡራት ዕድማትና ተወዳደርቲ ናብ መድረኽ ክዕድም ስለ ዝኾንኩ ብሞራል ተቐበሉለይ። ቀዳመይቲ ተወዳዳሪት ሪሃም ጀማል፣ ካልኣይ ተወዳዳሪ ሓበን ይሕደጎ፣ ሳልሳይ ተወዳዳሪ ተስፋ ጋብር ኪዳነ። ራይ ተወዳደርትና እንኳ ድሓን መፃኹም። ቀዳመይቲ ተወዳዳሪት ሪሃም ብኣኸየ ክጅምር፣ መጀመርታ ምስ ነብስኽን ሓፈሻዊ ብዛዕባ ዝመፃኽሉ ስራሕን ከተላሊና።
1: ሽመይ ሪሃም ጀማል ይበሃል። ካብ ገጀረት ኣባል ምምሕዳር ፋይናንስ ኮይነ ኣብ ጨንፈር ዓቅሚ ሰብ ካ ሰርሕ ኣለኹ።
0: ሕራይ ፅቡቅ። ምምሕዳርን ፋይናንስን በዚሖም ኣለኹም ዛ ውድድር መስለኒ። ከመይ ኣታ ትሪክ?
1: ኣጋጣሚያ
0: ኣጋጣሚ ኢልና ንሓልፋ።
1: ኣጋጣሚያ።
0: ሕራይ ፅቡቅ። ሞ ተዳሊኽ ዲኺ?
1: ይብል
0: ምባልክ ከማን ፅቡቅ እዩ። ሕራይ ቀዳሚቲ ሕቶኺ ክንጅምር ኢና። ምረፅ ስለ ዝኾነት ኣስተውዒል ክመልሰ ሓንቲ ዕድል እያ ዘላትኪ። ብ4 ሰነ 1953 ኢብራሂም ሱልጣን ብዛዕባ ግህሰት ፌደራል ድንጋገ ህንፃ መንግስቲ ኤርትራን ረኺቦም ጥርዓኖም ዘቕረብሉ ናይቲ እዋን ሓላፊ ትሪቡናልን ወኪል ሕብራት ሃገራትን መን ይበሃል ነይሩ? ሀ ወርልድ ሲሚዝ፣ ለ ኣርተር ሪድ፣ ሐ ስቲቨን ሎንግሪክ፣ መ ኤጂ ባክስተር።
1: ቾይስ ክጎድላ ፍቀዳዴ?
0: ኣይ ትፍቀድንያ ኣጀኺ። ኣስተውዕላ ቢል ክመልስ እየ ቲያ ሕቶ ክደግ መልክየ። ብ4 ሰነ 1953 ኢብራሂም ሱልጣን ብዛዕባ ግህሰት ፌደራል ድንጋገን ህንፃ መንግስቲ ኤርትራን ረኺቦም ጥርዓኖም ዘቕረብሉ ናይቲ እዋን ሓላፊ ትሪቡናልን ወኪል ሕብራት ሃገራትን መን ይበሃል ነይሩ? ሀ ወርል ስሚዝ፣ ለ ኣርተር ሪድ፣ ሀ ስቲቨን ሎንግሪክ፣ መ ኤጂ ባክስተር።
1: ለኤርተር ሪድ።
0: ምሉእ መልሲ ረኺብ ክላኽ ሪሃም። ብ4 ሰነ 1953 ኢብራሂም ሱልጣን ብዛዕባ ግህሰት ፌደራል ድንጋገን ህንፃ መንግስቲ ኤርትራን ረኺቦም ጥርዓኖም ዘቕረብሉ ናይቲ እዋን ሓላፊ ትሪቡናልን ወኪል ሕብራት ሃገራትን መን ይበሃል ነይሩ እያ ነራ ታሕቶ። መልሳ ድማ ኣርተር ሪድ እያ ትኸውን። ስለዚ ረኺብ ክያለኽ ሪሃም። ካልኣይ ተወዳዳሪና እንኳ ድሓን መፃኻ።
2: ካብ ድሓን ፅናት።
0: መጀመርታ ምስ ነብስኻን ብዛዕባ ዝመፃኻሉ ትካልን ሓፈሻዊ መብርህ ትበና።
2: ሽመይ ሓበን ዕደጉ ይበሃል። ካብ ሃገራዊ ትካል ሕርሻዊ ብርብር ከዓ ነፂኦ ማለት እዩ።
0: ሕራይ እዛ ስራሕኩም ወይ ድማ እዛ ኣሃድኹም እንታይ እዩ ዕማማታ?
2: ጨንፈርና ካብ ሕርሻዊ ምህንድስና እንደ መፅ ተቐንዲ ዕማማት ናይ ሕርሻዊ ምህንድስና ከዓ ኣብ ምዕቃብ ማይን ሓመድን መስኖ ከምኡውን ሕርሻዊ መካናይዜሽን ንጥፍ ማለት እዩ።
0: ሕራይ ፅቡቅ ሓበን። ሞ ናብ ቀዳመይቲ ሕቶኻ ክንሰግር ኢና። ተዳሊኻ ዲኻ?
2: ተዳሊ።
0: ኣብ እዋን ፌደሬሽን ኣማኻሪ ንጉስ ሃይለ ስላሴ ዝነበረ መን እዩ? ሀ ጆን ፎስተር ዳላስ፣ ለ ስታፎርድ፣ ሐ ጆን ስፔንሰር፣ መ ሎንግሪግ።
2: ጆን ስፔንሰር።
0: ሙሉእ መልሲ ረኺብካ ኣለኻ ሓበን። ኣብ እዋን ፌደሬሽን ኣማኻሪ ንጉስ ሃይለ ስላሴ ዝነበረ መን እዩ እያ ነራ ታሕቶ። ጆን ስፐንሰር እዩ ዝበሃል ነይሩ። ናቱ ሃገር ድማ እንግሊዛዊ እዩ ነይሩ ማለት እዩ። ራይ ሳልሳይ ተወዳዳሪ ኢና። እንኳ ድሓን መፅኻ።
3: እንኳ ድሓን ፀናሕኩም።
0: ውድድር ከመይ ይጅመር ኣሎ?
3: ፅቡቅ እዩ ዝመስል።
0: ፅቡቅ እዩ ደሎ ትሙ ድምሽ። ሕራይ በል ምስ ነብስኻን ብዛዕባ ዝመፀኻሉ ኣሃዱን ሓፈሻዊ መብርህ ትበና።
3: ሕራይ ስመይ ተስፋ ጋብር ኪዳነ ይበሃል። ዝመፃኽሉ ካብ ሃገራዊ ላቦራቶሪ ጥዕና እንስሳን ብቁልን ቪላጆ ማለት እዩ። ኣብቲ ቪላጆ ኣብቲ ናትናኻ 4 ዲቪዥን ኣሎ። ኣኒማል ዲያግኖስቲክ፣ ፕላንት ዲያግኖስቲክ፣ ፉድ ኳሊቲ ኤንድ ሴፍቲ። እታ ኣነ ዘለኹላ

0: ዲቪዥን ካ ቫክሲን ፕሮዳክሽን ማለት እዩ።
1: ኦኬ ፅቡቅ መብርሂ ካሂብካና ስኻ ሕጂ ኣብቲያ ቫክሲን ፕሮዳክሽን ትበሃል ጨንፈር ሓደለኻ ማለት እዩ። ዕማማትኩም እንታይ እዩ?
0: ዕማማትና ኣብዚ ሕጂ እዋን ክልተ ዓይነት ቫክሲን ኢና ነፈር ዘለና። ኣብ እውን ዲቪዥናትን ኣለና። ኣብያን ቫክሲን ፕሮዳክሽን ትበሃላ፣ ሮሚናንት ቫክሲን ፕሮዳክሽን፣ ኳሊቲ ኮንትሮል፣ ኣኒማል ብሪዲን ኤንድ ትሹ ካልቸር ወይ ከዓ ሴል ካልቸር ዝበሃላ ሓሙሽተ ዲቪዥን እየን ዘለዋ። እታ ኣነ ዘለኩላ ስፔሲፊካሊ ከዓ ኣብታ ኣብያን ቫክሲን ፕሮዳክሽን፣ እዚ ማለት ከዓ ናይ ደረቦ ወይ ከዓ ኤንሲዲ ቫክሲን ትሰርሓሉ ማለት እዩ።
1: ሓራይ ፅቡቅ ሞ ደርሆ ተሓሚማትና ቫክሲን ካባኹም እዩ ደርሁ ኣለዋ ንኣነ
0: እዋ ጆኺ ፀገም ባህል ኣለ።
1: ሓራይ ፅቡቅ ሞ ናብ ሕቶኻን ሰግርና ተዳሊኻ ድኻ
0: እዋ ይብል ተዳኸም ናይ ርሕም።
1: እሺ ናብ ቀዳሚት ሕቶኻን ሰግርኢና። ብሪጣንያዊ ምምሕዳር ኣብ ኤርትራ ዝልለየሉ ምሕደራ ዘይኮነ ፈሊኻ ውፅእ። ሀ ሽፍትነት፣ ለ ሽቕሊ ኣልቦነት፣ ሐ ተዛማዲ ገስጋስ ኣብ ትምህርቲ፣ መ ስኒት ኣብ መንጎ ሃይማኖታት ኤርትራ። ኣጆኻ ግዜ ኣለካ ኣስተውዒልካ መልስ።
0: ስኒት ኣብ መንጎ ሃይማኖታት ኤርትራ
1: ሙሉእ መልሲ ረኺብካ ኣለካ ተስፋ ጋብር። ብሪጣንያዊ ምምሕዳር ኣብ ኤርትራ ዝልለየሉ ምሕደራ ዘይኮነ ፈሊኻ ኣውፅያ ትብል ነይራ። ሽፍትነት፣ ለ ሸቕሊ ኣልውነት፣ ሐ ተዛማዲ ገስጋስ ኣብ ትምህርቲ፣ መ ድማ ስኒት ኣብ መንጎ ሃይማኖታት ኤርትራ እያ ነይራ። ስለዚ ኩሎም መንግስቲ ብሪጣንያ ዝልለየሎም ምሕደራታት ክኾኑ ከለዉ እታ ስኒት ኣብ መንጎ ሃይማኖታት ኤርትራ ትብል ደላ ግን መልሲ ኣይኮነትን ማለት እዩ። በንጻሩ ብሃይማኖታትን ብዓሌትን ክፈላለዩ እዩ ዝፍትን ነይሩ ማለት እዩ። ናይዚ ውፅኢት ኢኻ እቲ መቕሊ ወይ ድማ ንኤርትራ ኣብ ክልተ ክትምቀል ዝተወሰነ ውሳነ ማለት እዩ። ራይ ሪሃም ናባኸ ተመሊስና ኣለና። በለ ናብ ካልኢት ሕቶ ክንሰግር ኢና። እቲ ብነፍሲ ወከፍ ሓሙሽተ ኤርትራውያንን ኢትዮጵያውያንን ዝቆመ ሃፀያዊ ፌደራላዊ ቤት ምክሪ ቀንዲ ተልእኹኡ እንታይ ነይሩ? ርክቦም ከ ኣብ ክንደይ ነበረ? ኣጆኺ ሪሃም
2: እዚኣ ቾይስ ኣትደ
1: ቾይ ዘይብላን ኣጋጣሚ ዕድል ኣይገበርክን። እቲ ብነፍሲ ወከፍ ሓሙሽተ ኤርትራውያንን ኢትዮጵያውያንን ዝቆመ ሃፀያዊ ፌደራላዊ ቤት ምክሪ ቀንዲ ተልእኽኡ እንታይ ነይሩ? ርክቦም ከ ኣብ ክንደይ ግዜ ነበረ? ክልተ ሕቶ እንዴ እንደለዋ ኣትሊስት ንሓደ እየን ፈትን እየን ንስከ
2: ዕድል ገለነ ድ
1: ኣለኪ ኣለኪ መልዩ ግዜ ክሳብ ዘለከ ዕድል ኣለኪ።
2: ኣብ ዓመት
1: ርክቦም ኣብ ዓመት ነይሩ ግዜ ኣኺላ ኣላ። ክልተ ነጥቢ ረኺብ ክላኽ ሪሃም። እቲ ብነፍሲ ወከፍ ሓሙሽተ ኤርትራውያንን ኢትዮጵያውያንን ዝቆመ ሃፀያዊ ፌደራላዊ ቤት ምክሪ ቀንዲ ተልእኽኡ እንታይ ነይሩ? ርክቦም ከ ኣብ ክንደይ ግዜ ነበረ እያ ነራ ታሕቶ። ኣብ ዓመት ሓደ ግዜ እናተራኸበ ተልእኹኡ ድማ ንፌደሬሽን ዝምልከት ናይ ሓባር ሕቶታት ዝዝት ነበረ ማለት እዩ። እዚኦም እቲኦም ፌደራል ቆንስል ወይ ድማ ባይቶ ኮይኖም ንክልቲኤን ሃገራት ዝወከሉ እዮም ነይሮም። ካብ ክልቲኤን ሃገራት ሓሙሽተ ሰባት ተዋፅኦም ማለት እዩ። ሓበን ናባኻ ተመሊስና ኣለና። ቴማ ናይ ሚኒስትሪ ሕርሻ እንታይ እያ ትብል? ቴማ ወይ ዝኾነ ክስተይ ኣለኩም ድ
3: ውሕስን ማዕዛዊ መግቢ ንኩሉ ኣብ ኩሉ።
1: ኦኬ ፅቡቅ። ኩሉ ሰብ ውሕስ ማእዛዊ መግቢ ክረክብ ከም ዘለዎ ማለት እዩ። ሓደ ሰብ ውሑስ ወይ ድማ ማእዛዊ ዝኾነ መግቢ ኣመጋግባ እየ ዝኽተል ደለኹ ክብል እንተኮይኑ ኣመጋግብኡ ከመይ ምዝኸውን እዩ?
3: እቲ ስርዑ ዝኾ ነሬሽዮ ናይ ኣመጋግባ ማለት 50 ሚታዊት ኣሕምልቲ ተረፈ ከዓ ካብ ኣካል ፀባ ገለን ኣማልዩ ድኸይቲ ኮይኑ
1: 50 ሚታዊት ሓምሊ ጥራሕ ማለት
3: እዩ።
1: ሓሲኻና ቆርብተይ ሞ የለናን ማለት እዩ። ከም እንተኮይኑዳ ሕራይ ናብ ካልእቲ ሕትኻ ንሰግሪና በል ተዳሊኻ ድኻ። ወግዓዊ ርክብ ማቴንሶ ምስ ህዝቢ ኤርትራ ከምቲ ተወጢኑ ዝነበረ ኣብ መያዝያ 1951 ተሪፉ ንሰለስተ ኣዋርሕ ክናዋሕ ዝገበረ ምክንያት ጥቐስ።
3: ማቴንሶ ብዛተወሉ ግዜ ሽፍትነት ገይዱ ስለ ዝነበረ ውሑስ ዝኾነ ናይ ፀጥታ ሰብ ዘየ ነበረ ብኸምኡ ተናዊሑ።
1: ካልእካ ተወሳኺ
3: ንስያ ነ ጠንቃ እንዲ
1: ካልእ ነይሩ ካልእ ምክንያታት ነይሩ እንዲዩ ወስኸና ቅርብተይ ካብ ግዜኻ ተጠቐመላ።
3: ብሪጣንያዊ ምምሕዳር ኤርትራ ኣብ ኤርትራ ንበረኻ ከማላሉስ ኣይከኣለን ትፀጥታ ማለት እዩ።
1: ኣብ ርእስኻ ኣሎ ተኮይኑ ኣውፀ ወስኽ ስኢልካ ግዜ ክሳብ ዘሎ

0: አብርሃልና አብሎሃለ ወዲያኑ ግዜ አኺላላ ክልተ ነጥቢ ረኺብ ካለኻ ሓበን ወጋዓው ርክብ ማቴንሶ ምስ ህዝቢ ኤርትራ ከምቲ ተወጢኑ ዝነበረ ኣብያዝያ 1951 ተሪፉ ንሰለስተ ኣዋርሕ ክናዋሕ ዝገበረ ምኽንያታት ሓደ ብሰንኪ ሽፍትነት ዘሰዓቦ ግብረ ሽበራ ካልኣይ ድማ ፍልሊ ኣብ መንጎ ክልተ ተጻረርቲ ፖለቲካዊ ማሕበራት ሕብረት ዲሞክራስያዊ ሰልፊ ኤርትራን ማለት እዩ በዘን ምኽንያታት እዚአን ንሰለስተ ወርሒ ክናዋሕ ተገይሩ ማለት እዩ ስለዚ ክልተ ነጥቢ ረኺብ ካለኻ ሓበን ተስፋ ጋብር ናባኻ ተመሊስና ኣለና
1: ኣራይ
0: ከመይ ኣሎ ውድድር
1: ፅቡቅ
0: ናይ ውድድር መንፈስካ ከመይ ደሎ
1: እዋ ድሓን ደሎ
0: ፅቡቅ ፅቡቅ ናብ ካልኢት ሕቶካ ክንመፂና በል ኣብቲ ብባይቶ ሕብራት ሃገራት ኣብይን ዓንቀፅ 390 ኣርቲክል 5 ዝቐረበ 15 ዓንቀፃቱ ፌደራላዊ ውጥን እተን ቀዳሞት 7 ብስምንታይ ክፅዋዓን ንምፅዳቕን ናብ ሃይለስላሴ ክቐርባን ተወሲኑ
1: ብፌደራላዊ ድንጋገ ወይ ኣክት
0: ሙሉእ መልሲ ረኺብካ ኣለኻ ተስፋ ጋቢ ኪዳነ ኣብቲ ብባይቶ ሕብራት ሃገራት ኣብይን ዓንቀፅ 390 ኣርቲክል 5 ዝቐረበ 15 ዝዓንቀፃቱ ፌደራላዊ ውጥን እተን ቀዳሞት 7 ብስምንታይ ክፅዋዓን ንምፅዳቕን ናብ ሃይለስላሴ ክቐርባን ተወሲኑ እያ ነራ ተሕቶ ፌደራላዊ ድንጋገ ወይ ድማ ፌደራል ኣክት እየን ድባህላ ነይረን እዚአን ካብቲ ዝወፅእ 15 እተን ቀንዲ ቀየት ዝተባህላ ውጥናት እየን ነይረን ማለት እዩ

0: ራይ ረሃም ናባኸ ተመሊስና ኣለና። ውድድር ከመይ ኣሎ?
1: ፅቡቅ።
0: ትፅቢትኪ ካብዚ ውድድር ኣብ መወዳእታ ናይዚ ውድድር ሲ እንታይ ትፅቢት እዩ ደለኪ?
1: ዓወት።
0: ዓወት ሓደ ፅቡቅ ትፅቢት እዩ። ካልኣይ ከ?
1: ፍልጠት ካሱ።
0: ፍልጠት ሳልሳይ ከሎ ድ እኹል ይሱ ሓራይ ፅቡቅ እሞ ዓወት ምነየልኪ
1: ንኪዩ።
0: ሳልሰይቲ ሕቶኺ ጋዜጣ ዳሃይ ኤርትራ ኣብ ትዕፀወሉ ዝነበረት እዋን ብክሲ ዝተኣስሩ ሓላፍታ ጋዜጣን ምክትሉን መነመን ይበሃሉ ነይሮም?

ክደግመልከ የተሕቶ ጋዜጣ ድሃይ ኤርትራ ኣብ ትዕፀወሉ ዝነበረት እዋን ብክሲ ዝተኣስሩ ሓላፍታ ጋዜጣን ምክትሉን መነመን ይበሃሉ ነይሮም? ግዜ ስለ ዘለክፈትኒ

0: ግዜ ኣኺላላ ሪሃም ጀማል ጋዜጣ ዳሃይ ኤርትራ ኣብትዕፀወሉ ዝነበረት እዋን ብኽስ ዝተኣስሩ ሓላፍታ ጋዜጣን ምክትሉን መሓመድ ሳልሕ ማሕሙድን ኤልያስ ተኽሉን እዮም ዝበሃሉ ነይሮም። ኣብዚ እቲያ ጋዜጣ ተቐርበሉ ኣብ ዝነበረት ግዜ ብዙሕ ተቐባልነት ትረክብ ኣይነበረትን በቲ ናይ ሽዑ ዝነበረ መንግስቲ ማለት እዩ። እቲ ምኽንያታት ከዓ ሓደ ዳሃይ ኤርትራ ብዙሕ ፀረ ኢትዮጵያ ዝኾነ ፅሑፋት ተቐርብ ስለ ዝነበረት፣ ካልኣይ ሰውሃባ መጠንቀቕታታት ኣብኡ ከላ እትውግኖ ነራ ኣብ ተግባር ኣይተውዕሎ ነራ ማለት እዩ። ሳልሳይ ግፍዕታት መንግስቲ ኢትዮጵያ ኣብ ልዕሊ ህዝቢ ትግራይ ዝኣመሰለ ተነቃፊ ዓንቀጻት ትፅሒፍ ስለ ዝነበረት በዚ ብዙሕ ዕንቅፋታት ይገጥማ ነይሩ። ኣብ መወዳትኡ ድማ ተዓፅያ ወይ ድማ ጠጠው ኢላ ማለት እዩ። ሓበኒሕ ደጎ ኣለካ ዶ?
1: ኣለና።
0: ውድድር ከመይ ኣሎ?
1: ብጣዕሚ ፅቡቅ።
0: ንስኻ ኸ እንታይ እዩ ትፅቢትካ ካብዚ ውድድር?
1: ከም ኩሉ ሰብ ናክትዕወት እንዲ ኣብ ከላካ ፍልጠት ንምክሳይ
0: ክትዕወት ኣብ ከላካ ከዓ ንእግረ መንገድካ ፍልጠት ሒዝካ ምቕሳም ምውፃእ ማለት እዩ። ራይ ፅቡቅ ሞ ንሳልሰይቲ ሕቶካ ተዳሊካ ኣላ ዲኻ?
1: ተዳሊየሎ።
0: እቲ ኣብ 9 ጉንበት 1955 ዝተካየደ ንዓመት ዝቐፀለ ሳልሳይ ኣድማ ሰራሕተኛታት መለውቲ ክንደይ ሰራሕተኛታት ተሳቲፎ ሞ ጠለቡት ውፅኢቱን ከ እንታይ ነይሩ?
1: ንሰለስተ ሰሙን ቀፂሉ ጠለብካ ደሞዝ ንምውሳኽ መሰላት ናይቶም ደቂ ሃገር ተወዱ ምስ ናይ ጥልያን ክመዓረ ምስቶም ኢታልያን
0: ክንደይ ሰራሕተኛታት ተሳቲፎሞ ውፅኢቱ ከዓ ተሪፋትካላ ኣጆኻ ቀሪብካላካ እትያ መልሲ
1: ሽሕ ምተቤት
0: ኣይኮነትን ግዜ

ኣኺላ ኣላ ራይ ክልተ ነጥቢ ረኺብካ ኣለኻ ሓበን እቲ ኣብ ግንቦት 9955 ዝተኻየደ ንዓመት ዝቐፀለ ሳልሳይ ኣድማ ሰራሕተኛታት መለቲ ክንደይ ሰራሕተኛታት ተሳቲፎ ሞ ጠለቡን ውፅኢቱን ከ እንታይ ነይሩ እያታሕቶ መልሲ ድማ ሓደ 198

0: ዝተዋሃደ መዓልቲ ድማ ብሰላም ዓሪፉ ውፅኢት ውሃ ነዚ ይመስል ማለት እዩ። ሰራሕተኛታት ኣብ ኤርትራ ብዙሕ ግዜኦም ኣድማ ዘካይዱ ነይሮም። እዚ እንዳ ሜሎቲ ዘካይድዎ ኣድማ ድማ ንመበል ሳልሳይ ግዜ እዩ ዝካየድ ነይሩ ኣብ 1955 ቅድሚኡ ቅድሚ ዓመት ኣብ 1954 እውን ኣድማ ኣካይዶም ከም ዝነበሩ ወሰኽ ደሞዝ 25 ሳንቲም ብምግባር ድማ ኣዳቂሶሞ ከም ዝነበሩ እንተኾነ ስለዘይዓገቡ ግን ካልኣይ ግዜ ሳልሳይ ግዜ እንዳገበሩ ይኸዱ ነይሮም ማለት እዩ። ራይ ተስፋ ጋብር ኪዳነ ኣለካዶ?
1: ኣለኹ።
0: መደባት ተዳልዉ ዲኹም ሚኒስትሪ ሕርሻ? ከምዚ ሃገራዊ ማሕበር መንእሰያት ተምሃሮ ኤርትራ ሲ ጉያ ዝበሃል መደብ ኣብ ቴሌቭዥን የዳሉ ኣሎ ንኣብነት። ንስኹም ከምኡ ዓይነት መደብ ኣለኩም ዶ? ወይ ናይ ቴሌቭዥን፣ ናይ ሬድዮ፣ ናይ ጋዜጣ ዝኾነ
1: ብሬድዮ ዝቐርብ መደባት ኣሎ። እታ ብዓብዪ ከዓ እታ ኣብ ቴሌቭዥን ዝቐርብ ከዓ እታ ኩላትና ንፈልጠ መደብ ፍረፃዕርን ማእዛ ፍረፃዕርን እውን ኣሎ።
0: ራይ ዕላማታቱ እንታይ ይኸውን? ቁርብ ትንክፍ ከተብለልና ንምንታይ እዩ
1: ሕጂ ዕላማታቱ ኣብዚ ንሪኦ ኣለና ዝተፃሒፉ ደሎ እንድሕሪኢነ ኩሉ እቲ ኣብ ሚኒስትሪ ሕርሻ ኩሉ ጨናፍር ተኣኪቡስ ናብዚኣ እያታ ዕላማ ውሑስን ማእዛውን መግቢ ንኩሉ ኣብ ኩሉ ሴፍ ኤንድ ኒትሪሽስ ፉድ ፎር ኤቭሪዋን ኤቭሪዌር እዚኣ እያ።
0: ራይ ፅቡቅ። ስለዚ ሕፅር ብዝበለስ እታ ዕላማ ኣብዚ ቅድሜና ኣላ ማለት እዩ። ራይ ሞ ናብ ሕቶካ ንሰግር ኢና ምድላውካ ከመይ ደሎ?
1: ራይ ፅቡቅ እዩ ደሎ ክሳብ ሕጂ።
0: ራይ ጳጳስ ኦርቶዶክስ ቤተክርስትያን ዝነበሩን ኣብ ሽምግልናን ኣድማ ሰራሕተኛታት መንገዲ ባቡርን ብብሪጣንያዊ ምምሕዳር ኤርትራን ዓብዪ ተራ ዝተፃወቱ መን ይበሃሉ?
1: ኣባ ዲሜጥሮስ ገብረ ማርያም።
0: ዕድል ኣለካ ፈትን።
1: ኣባ ማሪቆስ።
0: ምሉእ መልሲ ረኺብካ ኣለካ ተስፋ ጋብር። ጳጳስ ኦርቶዶክስ ቤተክርስትያን ዝነበሩን ኣብ ሽምግልናን ኣድማ ሰራሕተኛታት መንገዲ ባቡር ብብሪጣንያዊ ምምሕዳር ኤርትራን ዓብዪ ተራ ዝተፃወቱ መን ይበሃሉ? ያኔራታ ሕቶ መልሲ ኣቡነ ማርቆስ እዮም ዝበሃሉ። ኣብዚ ብዙሓት መራሕቲ ሃይማኖት ንምርድዳእ ዝዓለመ ሽምግልና ከም ዘካየዱ ዝፍለጥ ኮይኑ እቲኦም ዝለዓለት ተራ ዝተፃወቱ ወይ ድማ ቀንዲ ፓርቲ ዝነበሮም ኣብቲ ሽምግልና ግን ኣቡነ ማርቆስ እዮም ማለት እዩ። ስለዚ ሙሉእ መልሲ ረኺብካ ኣለካ ሪሃም። ናባ ክተመሊስና ኣለና። ሃራይ ናብ ሕቶ ክንሰግር ኢና። ዘመናዊ ሕርሻ ኤርትራ ካብ ኢጣልያ ናብ ኤርትራ ዝተኣታተወ ጥበብ እዩ። እቶም ነዚ ጥበብ እዚ ዘተኣታተው ኢጣልያውያን ሰፋሮ ከዋጃ ይበሃሉ ነይሮም። ከዋጃ እንታይ ማለት እዩ?
2: ፍራይ እምነት።
0: ኣብ ማዕራርያስካ ቁሩብ
2: ድወ ፅፍርት
0: ኣይኮነትን ፈትኒ ግዜ ኣለኪ ግን ኣብኡ ኣብቲ ከባቢ ኸለ ልበሊ ከዋጃ ቃል በቓላስ ኣብ ትግርኛ ክትርጎም ከላ እንታይ ማለት እያ?
2: ብንርቃሕ ዝተመስረተ እንታይ ድበሃል ዶ ፍሬት
0: ምስ ንርቃሕ ምትእስሳር የብላ ነዚ ናይ ዘበን ጥልያን እዩ ናይ ቀደም እዩ ንርቃሕ ኣይጀመረ ነይሩ ሾ
2: ንድዒ ፍረምነት ጥራሕ ብላ ድኽል
0: ፍርያምነት ሰለስተ ነጥቢ ረኺብ ክለኺ ሪሃም። ዘመናዊ ሕርሻ ኤርትራ ካብ ኢጣልያ ናብ ኤርትራ ዝተኣታተወ ጥበብ እዩ። እቶም ነዚ ጥበብ እዚ ዘተኣታተው ኢጣልያውያን ሰፋሮ ከዋጃ ይበሃሉ ነይሮም። ከዋጃ እንታይ ማለት እዩ? ያ ኔራታ ሕቶ ከዋጃ ማለት ፍርያምነት ዘይኮነስ ኣፍራይ ማለት እዩ። ራይ ሓበን ንሕደጎ ንኣባኻ ተመሊስና ኣለና። ራብዒትን ናይ መወዳእታ ሕቶ ካንያ ክትከውን ከመይ ኣሎ ዝሃዋህው ቅድሚ መወዳእኻ?
3: ፅቡቅ ድሃን እዩ።
0: ዓወት ናባይ ገፃ ገለዶ ትብል ኣለኻ?
3: ኣብዛናታ ሽሙያ ትምርኮስ ኣብዛ ሕቶ
0: ኣብዛ ሕቶ እዚ ኣብዛ ናይ መወዳእታ ሕቶ ሕራይ ንርአያ በል ቀንዲ ምክንያት ግዜያዊ ምስራዝ መደብ ኢጣልያዊ ሰፈራታት ካብ ዝኾኑ ረቋሒታት ክልተ ጥቐስ።
3: ሓደ ናይ ባህታ ሓጎስ ምንቅስቃስ ካልኣይ ዓወት ኣብ ግንባር ዓድዋ ማሲ
0: ዓወት ናይ መን
3: ጥልያን ተሳዒሮም ስለ ዝነበሩ
0: ኣራይ ፅቡቅ
3: ሸቕለት ኣልቦነት ካ እዩ።
0: ሙሉእ መልሲ ረኺብካ ኣለካ ሓበን። ቀንዲ ምክንያት ግዜያዊ ምስራዝ መደብ ኢጣልያዊ ሰፈራታት ካብ ዝኾኑ ረቑሒታት ክልተ ጥቐስ እያ ነይራ። ሓደ ብደጊያት ባህታ ሓጎስ ወይ ድማ ኣባ ጥመር ዝተመርሐ ተባዕ ብረታዊ ተቃውሞ፣ ካልኣይ ውሽጣዊ ተቃውሞ ኢጣልያውያን ኣንጻር እቲ ሓደ ሰፋራይ ክወሃብ ዝተመደበ መተባብዒ ባ

ተምሃሮና ካብ መዋእለ ህፃናት ጀሚርካ መባእታ ከምኡውን ማእከላይ ደረጃ ተምሃሮና ነዚ በዓል እዚ ንምድማቅ ኣብ ሓያል ልምማድ እዮም ፀኒሖም። ናይ ብሓቂ ድማ ነዚ በዓል ዘንፀባርቕ ፅምብል ኣካይድና ክብል ይኽእል። ብሓቂ ፅቡቅ መደባት ኣሰላሲልና ብሓቂ ንዚ መደብ እዚ ተራ ናይ ኩሉ መምሃራን ተሓዊስዎ እዩ ክደመቕ ክኢሉ መምሃራና ብምልኦም ብዘካቶም ኣብ ጉጅለ ባህሊ ዝነጥፉ ዳርጋ ኩሎም ነቲ በዓል ንምድማቕ ናይ ብሓቂ ሓያል ተሳትፎ ብምግባር ኣቐዲሙ ካብ ቀዳማይ ዓመት ቀዳማይ ስምስር ጀሚሩ ሓያል ምድለዋት ክግበረሉ ፀኒሑ እዩ። ተምሃሮና ናይ ብሓቂ በዓል 24 ጉንበት ንምፅምባል ዘርእይዎ ወኒ ናይ ብሓቂ በዚ ክትግምቶ ይትኽእል ኢኻ። ነዚ በዓል እዚ ንምድማቕ ኣዝዮም ህንፅዩነቶም ልዑል እዩ። ናይ ብሓቂ ካብ ዓመት ናብ ዓመት ድሕሪኢናዮ እቲ ባህላዊ ንጥፈታት ናይ ቤት ትምህርቲ ትሪኦም ከለካ ካብ ዓመት ናብ ዓመት ኣዝዩ እንዳሓየለን ኣዝዩ እንዳመቀረን እዩ ዝኸይድ ኢኻ ትሪኦ ካብ

0: ወል ናይ ብሓቂ እዚ በፂሕናያ ዘለና ናይ መበል 35 ዓመት በዓል ህፃነት ናይ ብሓቂ ብዙሕ ሓያል ዝኾነ መስገድላት ሓሊፍና ናብዚ በፂሕና ዘለና ከም ሓቂ ክትሪኦን ከለካ እዚ በዓል እዚ ረዚም በዓል ናይ ህዝቢ ኤርትራ እዩ። ነዚ ኩን ንምግባር ብዓብኡ እቲ መስዋእቲ ናይ ኣሕዋትና ናይ ኣያታትና ዑዙ ዝገብሮ ማለት እዩ። ሰላቶም ኣብ ሓይልታት ምክልኻል ኮይኖም ፅኒዖም ሃገሮምን ህዝቦምን ኣብ ምውሓስ ዝተቃለሱ እዩ እሞ ናይ ብሓቂ ንኩልኻና ዮሃና ንምክልኻል ሓይልታት ኤርትራ ክብ ዘሊ
1: ካልእ እዚ ክንሪኦ ዝበዓልና ነዚ ሓድሽ ወለዶ ተኸስኪሱ ኣብ ዝለዓለ ደረጃ ንክበፅሕ እዩ ዘሎ ተፃዕርና ገና እውን ክንቅፅል ኢና። ስለዚ እንቋዕ ናብ መበል 35 ዓመት ናፅነት ኣብቃዓና ኣብቃዓኩም እዩ።

ገዛ ምስ ከድኩም ከምብባ ዝኽእል መፅሓፍቲ እየ ክመርፅ ንሕፍትዋ ተኸታተልቲ መረፊርና እንተይ ዝብል ሕሜታ ሰሚዐ ምስለኩም ተምሃሮሲ ኣብዚ ግዜ እዚ መፅሓፍትስ ገዲፎሞ እዮም ዝብል ሕሜታ ሰሚዐ ኣለኹ ሓቀም እዮም ምክንያቱ ኩልና ናብ ሞባይል ናሻሪና እዚ ብብዝሒ ብዙሕ ተመክሮታት ከቕስመና ዝኽእል መፅሓፍ ገዲብናስ ናብ ሞባይል ኣሻሪና ከምቲ ኩልና ንፈልጦ ሞባይል ኣዚና ኢና ንፈትዎ ንመፅሓፍ ክን ከይረሳዕና ማዕረ ሞባይል ኣዚና ክንፈትዎ ኹም ዘለና በዚ ጋጣሚ እዚ ፌርና ትምዕደና ኣላ ማለት እዩ ሰላምታ ይረሳዕኩን ፍትዋ ተኸታተልቲ መረ ፌርና ከመይ ቀኒኹም ፅቡቅ እምበር ፌርና ኣለው እውን ከም ድሙ ናኹም ዘዘናግዑ ዘዛንዩ ከምኡ ምህርኦም ዝበለቶም ትሕሶታት ኣዋሊዳ ኣብ ሰዓታት ተረኪባትና ዘላ እምበር ነዞም ትሕሶታት እዚኦም ኣብ ምስሳዮም ዝርከብ ኣነ ዘኸብ መሓመድ ንርኢ እምበር ደጊመ ደጋጊመ መደብና ፈሊሙ ክትዓዛዝም ምሳይ ሓቢኩም ክትከታተልዎና ዓደምና መደብና ከም ንወድ ብሓንቲ ጥዕምቲ ዜማ ገይርና ንመደብና ክንፍል ድማ ኢና ኣርእስቲ ናይዛ ዜማ ድማ ኤርትሪያል ባሕር ትብል ኣዝያ ጥዕምቲ ዝኾነት ዜማ እያ ቀሪበልኩም ዘለኹ እዚያ ዜማ እዚኣ ብቋንቋ ዓረብ ተዘየመት ኮይና ብቀያሕቲ ዕንባባ ሃዋማተ ዞባዓን ሰባ ተዘየመት ዜማ እያ ማለት እዩ ብምሉእ ምክትታላ ማለት እዩ ዝሰፍሐ ትሕዝቶ ብቐጥታ ናፍታ ዜማ ከብለኩም እየ ኣንድማ ብሕርያ ክምለሰኩም እየ ሰናይ ምስትምቃር

ድሕሪ ዝሓፀብ መሰጋገሪ ዳግማ ይተራኽብና ኣለና ፍትዋ ተኸታተልቲ መረፊዮርና ካብዚ ሰብ ኣቢሎ ድማ እታ ኩልና ብሃንቀውታ ንፅበያ ማለት ትሕዝቶ ድራማ ይኸፍለኩም ናይ ሎሚ ድራማ ድማ ተዋሳእትና ተቐሪቦም ተዳልዮም ንዓና ትበቂዓ ከምኡ ትምህርና ዝበልዋ ድራማ እዮም ሒዞም ንቐሪቦም ዘለዉ ኣርእስቲ ናይዛ ድራማ ድማ ቀቲልክን እያ ትብል ቀቲልክን እንታይ ማለት እዩ እንታይ ትሕዝቲ ዘለዋ ብሓባር ንካተላይ ክኸውን ብቕታ እምበኣር ናብ ድራማ ከብለኩም ደጊመሰ ናይ ምክትታል

0: ኮይ ንገረኒ ኣብዚ ኸና ሰዓ 6ዱሽተ ኮይኑ ገዛይ ክኸይድ ኣነ
1: እንታይ ክወደይ ገዛይ ገዛይ ትብሊ እሽ ብሓንሳ ነፂና ብሓንሳ ከዓ ንኸይድ
0: እሞ ንዓናይ
1: ብኣንሰ ናይ ደቂ ገዛውትና ገዲፍንዮም ናበይ ክንከይድ ንፀበዮም
0: ኣብዚ ኸና ሰዓ 6ዱሽተ ኮይኑ ክድንጉና ንድዮም
1: ኣንቲ ኣይ ድንጉናን እዮም ኩሉ ግዜ ካብ ቤት ንባብ ከም ዝሕጂ ንኢና ንፈደስ ሓንሳ እስኪ ዓቕሊ ግበሪ
2: ዎ ንስኻ መመለስካ ክደንገኒ ኢኻ
1: ሓረ ፅንሕ ፅንሕ ተፅበኒ ኣትኸማን ክፅዋዖም ሓንሳ እስኪ ዓቕሊ ግበሪ
2: ሓረብል ቀልፅፍ
1: ሕጂ ከዓ መመሊስ ክደንገና እዩ

0: ኣባ ሓጎይ ንገረኒ በል ሕጂ
1: እንዲኣ ክነግረክ ክብረት ጓል
0: ኣታ ኣባ ሓጎይ ምሽቲ ማለ ምሸት ኢትካ እንተኾንካ ተበይኩካ ሕጂ ስቕ ክደቅሲ ፅባሕ ንጎ ክነግረይ ክኢካኒ ሕጂ ኮ ፅባሕ ኮይኒ
1: ኣንቲ ክብረት ጓል እታ ናይ ትማል ምሸት ክትዕናስ ሕጂ ክንጅምር ኣደሊ

0: ድማ ዝውዓልክዮ ነገርኒ እዩ ምስ በልኩኸ ቅድም ንስኻ ኢልካ እንተኮንካ ደክኒ ኣነ ኸዓ ቅድም ንስኽ ንገርኒ ክብለኪ ደጊም ኣብኣ ተረባሪብና ዘጓለ
1: ኣባ ሓጎይ ቅድም ኣነ እያ ሓይተካ ቅድም ንስኻ ትምልሰለ
0: በላ ኣይነግረክኒ ንስኽ ኸይ ነገር ክኒ ኣይነግረክኒ እቲ ናትኩም ዘረባ ይኸእትዑም ዘጓለ ይሕብሮ እስከ ንገርኒ ብዛባ ንዓይ ዘጋጥምና ሓደጋ እንታይ ክሰምዑ ዘጓለ ይሕብሮ እንታይ ክኾነኪ እስ ኸይ ነገር ክኒ ኣነ ይነገረክኒ ሃየ ንገር ንቅድም ንስኽ
1: እው ኣባ ሓጎይ ስኽትካታዕ በልክ ነግረካ እየ ቅድም ኣብ ቤት ንባብ ከድና ኣንቢብና ከዓ መፂና
0: ኣነ ከዓ መንገዲ እንዳኸትኩ ወዲቐ ኢደይ ርቕኽዮ ተሃሪመ
1: ኣታ ኣባ ሓጎይ ክልባ ንገረኒ ኣበይ ቦታ ብኸመይ ተሃሪምካ መን ሃሪምካ መን ሕክምና ብፅሒካ መን ሓኪምካ ኩሉባ ንገረኒ
0: ወይ ለቦኸይ ንስኽ እውን ኩሉ ንገርኒ ኣበይ ናይ ቤት ንባብ ከድክ እንታይ ኣንቢብኪ ዝመዓል መን ከድኪ ኣብ መንገዲ ኸ እንታይ ርኢኹም ኩሉ እስከ ንገርኒ ዘጓል ሕጂ ሀየ ንገርኒ ኣነ ኸ ክነግረኪ
1: ስማዕ በልሕራይ ምስ ያፌት ሰናይ ባናኤል ኣብ ህዝባዊ ቤት ንባብ ከድና ኣንቢብና ኣንቢብና ኣንቢብና ሳብ ሓሙሽተ ፈረቓም ዝኮነ ኣነ ናይ ፌትን ስለ ዝወዳእና ቀልጢፍና ወፂና ሽዑ ኣነ ንዓኻ ክረኽበካ ተሃዊኸ ገዲፌም ክመፅእ ሓሲበ ያፌት ንፀበዮም ምስ በለኒ ኣበዮም ሽዑኡ ባዕሉ ካብ ቤት ንባብ ኣውፅኡ ንዕና ኢልዎም ንገዛና እንዳመፃእና ከለና ከዓ ሓደ ዓብ ሰብኣይ ፅርግያ ምስ ጋሲኢኖም ደው ኢሎም ነበሩ ኩሎም ንርአዮም ንዕና ንሓግዞም ኢሎም ተመሊሶም ኣነ ግን ገዲፍዮም ናባኻ መፅ ንስኻኻ ኢትካ ተጀኒንካ ፀኒሕካኒ ሕጂ ከተሓጒስካ በል ንስኻኻ ሓንቲ ከይጉደልካ እንታይ ከም ዝኾንካ ኩሉ ንገረኒ
0: ክብረት ጓለይ ቀትልክኒ ዲኹ ቀትልክኒ ዘጓለይ
1: መን ኣነ ቀትለካ
0: ክነግረክ ግዳ ዘጓል ይሕብሮ ኣነ ከዓ ብተመሳሳሊ ዘጓለ ኣብ ፅሙዋ መንገዲ እንዳመፃኹ ካብ ሓደ ካይሰሎ ዘሊሉ ዝመፀ ከልቢ ደጅብ ርኢኽ እዩ ጎብጠኒኢሉ ናባይ ምስ መፀ ካብኡ ካሃድብ ኢለ ኣብ ዛማርሻበኒ ጠፋዕ እየ ዝበልኩ ዘጓል ምስ ወደቕኩ ዘይፈልጥዎም መንእሰያት እዮም እወ ኣልዕል ኣብለ ማኪና ገይሮም ኣብ ሆስፒታል ወሲዶም ዘጓለ ብኣጋ ስለ ዝረዝኡኒ እወ ተገላጊለ ገዛያ ናይ መፅ ዘጓል ይሓብሩ
1: ዓሻ ባሓጎይ እቶም መንእስያት ክነፍዑምሽ ኣነ ትፈ ዝረኽቦም ነረ የቐኒ የለለ ስዕም ኣበልኩም ነረ
0: ንዓይነ ባሓጎኺ ኣብ መንጎዶም እባሓጎኦም ከዓ ኣብ መንጎዶም ኣፅኒሖምልና ንበሪ ንስ ክትገብርዮ ዝግብኣኪ ቁም ነገር እዮም ገይሮም ዛጓል ይሓብሩ
1: እንታይ ማለትካ ዩ ባሓጎይ
0: እወ ክብረት ጓለ ንዓ ይዞም መንእስያት ደጀሪኢኽ እዮም ሳላ ዘድሓኑኒ ሓውየ እኳ ዳጓለይ ንሳ ክየዕልል ኣለኹ እቶም ፅርግያ ክሳጎሩ ዘይከኣሉ ሰብኣይ ከኣለ ግን ንገሊኦም ኣባ ሓጎኦም እዮም ዘጓለይ ከምቲ ንስኽ ነቶም መንእሰያት ዝሓጎስ ኩሎም ዝሕጉሰሎም ደቂ ከ ኣለዉ ስለዚ ኣብ መንገዲ ክሕማቅ ርኢኺ ጎሲኽየይ ትኽእል ዛጓል ይሃብሮ ሰብ ሕጋዝ ከዓ ዓስቡ ንገዛ እርሱ እዩ ዘጓለ ሰብዕን ዘለኺ
1: ኣባ ሓጎይ ቀቲልክኒ ዝበልካኒ ሕጅ ተረዲእኒ ኩሉ ሰብ ከም ናተይ ተግባር ተዝህልዎ ከይረድኡ ከ ምኸዱ ሞ ኣይመሓወኻን ኣባ ሓጎይ ስለ ዝበደልኩኻ ከዓ የቕረ ግበረለይ
0: የቕረኹንኩ ዛጓለ ነቶም ውጨትኪ ከዓ የቕረታብል እዮም ዛጓለ ይሃብሮ ንሰናይ ተግባር ዕጡቓት ክትኮኑ ንገርዮም ንገርዮም ዛጓለይ

እምባርከ ስፍትዋ ተኸታተልቲ ምር ፊዮርና ፊዮርና ንሎሚ ኢላዳላቶም ዝነበረት ትሕሶታት እዚ ክትከታተል ወፅናሕኩም እዩ ነይሩ። ብትሕሶታትና ድማ ዓጊብና፣ ተዘናጊዕና፣ ተሓጊስና ከምኡውን ተማሂርና ክንከውን ተስፋ ይገብር። ከምቲ ዓንቲ ወይ ዝበልኩኹም መፅሓፍቲ ኣብ ዘለናዮ ኮይና ኣንበብቲ ንኹን ኢለ ነይረ። ኣነ ድማ ንዓይቲ ክኾነኒኣ ዝበልኩ መፅሓፍ ቀሪበ ኣለኹ። ኣብ ገዛይ ኮይነ ድማ ከምባዮ ማለት እዩ። ንስኹም ድማ ኣብ ዘለኹም ኮይንኩም ናይ ኣንበብቲ መፅሓፍቲ ክትኾኑ በዚ ኣጋጣሚ እዚ ፊዮርና ትምዕደና ኣላ ማለት እዩ። ባርከ ስብትዋ ተኸታተልቲ ምረ ፊዮርና ምርኻምና ኣብ ዝመፅእ ሰሙን ይኸውን ክሳዕ

ዓመትና ክብሪ ግብኣ ነዛ ናይ ናፅነት ወርሕና ነብዕላ ዓብና ኣንእሽቶና ጥሜ ጥምኣት ተፃሂሮም ድቃስ ሪኦም ከም ዘይናቶም ንስነቶም ወፊኦም ንሃገሮም ከውሕሱ ብሩህ መፃኢ ወለዶም ንፁህ ደሞም ፈሲሱ ምእንታና መሰልና ኣኽመልቱ ናፅነት ክብርና ብኦም ንምካሕ በቶም ዝሓለፉና ከነሪኦም ኢና።

ንምዕቲ ሃገርና በሉ ሃየን ውራይና እንተዓጠቕ ብኸበሮ ዕልልታ ተሓንበለ ንበል ንፀምብላ ነዛ ክብርቲ ዕለት ካብ ናይ ፀላም ሃገርና ብርሃን ዝቀየረት ካብ ናይ ፀላም ሃገርና ብርሃን ዝቀየረት ዓወትና ፈሻ ሚ

ስለዝደቀሰ ዝተሰዳዓቱ ስለዝተመርሰ ናፅነት ርእዮ መልክዕኺ ተዓዚበዮ ዘይድፈር ግርማኺ ኣስተውዒለ ከምዘይትቕጠጢ ተጓይኺ ዘይድፈር ሓየር ህዛቲ ይኺ መዘና ዘይብሉ ሰላም ጥራይ እዩ ህያብኪ እወንሳያ ዓባይ ፅናልዓለይ ዘይትፈርሊ ብዓቕሊ ብሕልና ንኹሉ ተለሊ ወይልኡ ንዓኽ ዘይሓሊ ፀርፀር ዝብል ስኢኑ ዓቕሊ ኣወድ ንሓፋሽ

ኣብ ኢደ ስራሓትን ቤት ትምሰውራን ዝረኣይዎ ናይ ህዝባዊ ግንባር ሓርነት ኤርትራ ናይ ርእሰ ምርኮሳ መርኣያ ትካላት ናብ ዓራቅ ሓደ ካብቲ ዓብዪ ዛንታ ዝተሰርሓሉን ህዝባዊ ግንባር ሓርነት ኤርትራ ማእከል ወተሃደራዊ መሰልጠኒ ገይርዎ ዝነበረ ቦታን ክበፅሑ ኣብኡ በፂሖም ኣለዉ። እቲ ዓብ ዛንታ ይቕፅል።

ጽቡቕ ኣጋጣሚ ኾይኑ ኣብቲ ቦታ ምስ በጻሕና ኣጋይሽ ክቕበሉን ነታ ኣብ ዓራግ ዘላ መባእታ ቤት ትምህርቲ ናይ ምዕፀዊ ስነ ስርዓት ክሳተፉን ዝመፁ ተቐማጡ ዓራግ ከምቲ ኣብ እዋን ሰውራ ነ

ተጋዳላይ ዝነበሮም ፍቕሪ ዘዘኻኽር ምስናይ ናፍቆቱ ድሙቕ ኣቀባብላ ገይሮምልና። ምስጢር ሓድነት ህዝቢ ኤርትራ እዚ እዩ። እቶም ኣጋይሽን እቶም ደቂ ዓድን ብሓንሳብ ክጸናበሩ ግዜ ይወሰደን። እዚ ንዓና ቐሊል ዝመስል ንኻልኦት ህዝብታት ግን ሃረር ዝብልዎ

ህዝባዊ ሓይልታት ሓርነት ኤርትራ ኣብ መጀመርያ 1970ታት ካብ ተጋድሎ ሓርነት ኤርትራ ብኣፃብዕ ዝቝፀሩ ተጋደልቲ ሒዙ ምስተፈልየ ንእለት እዩ ክስስን ጀሚሩ። ክሳብ ኣጋ መወዳእታ 1974 ናብ ዝነበረ ውሑድ ዓመታት እቲ ውድብ ምስ ክፍልታቱ ኣስታት 800 ተጋደልቲ ነይሮሞ። ኣብ ሓምለ 1975 ኣወዳድኡ ናብ ቦጠሎኒ ክብ ክብል ከሎ፣ ኣብ ሓምለ 1978 ድማ ነቲ ናብ 8,000 ሰሲኑ ዝነበረ ብዝሒ ኣባላቱ ብብርጌዳት ደረጃ ኣብ ምውዳብ በፂሑ። ህዝባዊ ዕላምኡ ኸይሰሓተ፣ ነቲ ዘንቀሎ መስመር ከይበታተኸ ሳላ ዝተጓዓዘ ህዝባዊ ግንባር ሓርነት ኤርትራ ኣብ ውሽጢ 10 ዓመት ዘይመልእ ግዜ ዓሙሸሻዊ ውድብ ክኸውን ዝበቕዐ።

ንህዝባዊ ግንባር ሓርነት ኤርትራ ብዓቐን ጥራይ ዘይኮነ ብዓይነት ብዓሰርተን ልዕሊኡን ክራባሕ ዘኽእሎ ሓደ ካብቲ ምስጢር እቲ ንኣባላቱ ዝህቦ ብቑዕ ተዕሊም ወይ ስልጠና እዩ። እቲ ካብ ኩሉ ኩርንዓት ኤርትራን ዓለምን ናብ ህዝባዊ ግንባር ሓርነት ኤርትራ ዝስለፍ ዝነበረ መንእሰይ ንኹሉ ናይቲ ውድብ መትከላትን ክብርታትን ተረዲኡን ተቐቢሉን ክሳብ ዕለተ መስዋእቱን ኪንኡን ከም ስንቂ ኣብ ኣእምርኡ ኣስፊርዎ ዝኸይድ ንቕሓት ኣብ ክፍሊ ተዕሊም እዩ ዝቐስሞ ነይሩ። ህዝባዊ ግንባር ሓርነት ኤርትራ ንኣሃዱ ተዕሊም ብክፍሊ ደረጃ ዝቆሞ ቀዳማይ ትካል ክኸውን ድማ መጎታዊ ይገብሮ።

0: መንስያት ናጽነት ካብቲ ህዝባዊ ግንባር ሓርነት ኤርትራ ዝወደቦን ዘማእዘኖን ዓብዪ ሃገራዊ ዛንታ ተመክሮ ክቐስሙን ክቕጽልዎን እዮም ነዚ ሰፈር ዓብ ዛንታ ዝኾነ ግንባራትን ደጀንን ብዓይኖም ዝርእይዎ ዘለዉ ካብቲ በጺሖሞ ዘለዉ በሪኽ ደረጃ ርድኢትና ተበገሱ ድማ ይገልጽዎ ቋንቋም ዝድርበ የብሉን ሎሚ እውን እዛ ሃገር ሰብ ከም ዘለዋ እዞም መንእሰያት ጭብጢ እዮም ኣብ ማእከል እቲ ዓብዪ ሩባ ዓራ ኮፍ ኢሎም ነቲ ቦታን ታሪኹን ማእከል ብምግባር ምስታ ድሕሪ ናጽነት መዲንኦም ዝኾነት ሳዋን ሃገራዊ ኣገልግሎትን ብምትእስሳር ነቲ ናይ ቅድምን ድሕሪ ናጽነት ኣገልግሎታት እናራኸቡን ነንሓድሕዱ እናተኣሳሰሩን ነዊሕ ኣዕሊሎም
1: ብዛዕባ ሃገራዊ ኣገልግሎት ክንዛርብ እንተደኣ ኮይና መጀመርያ ማለት እዩ ሓደ ሃገር ትናቱ ረብሓታት ክሕልዎ እንተደኣ ኮይኑ ትናቱ ዕላማታት ከዓ ክወቕዖ እንተደኣ ኮይኑ ትናቱ ረአ እውን ብግብሪ ክወፅሑ እንተደኣ ኮይኑ ህላወ ናይ ሓደ ዱልዱል ሰራዊት ወሳኒ እዩ ማለት እዩ ብዘይ ሓደ ዱልዱል ሰራዊት ከይሃነፀ ሓደ ሃገር ረብሓታቱ ክከላኸልን ኣብቲ ዝወጥኖ ክበፅሕን ዝከኣል ኣይኮነን ማለት እዩ ናይ ቅድና ፅነት ዝነበረ ተመክሮ እንተደኣ ርእናዮ ቅድሚ 1961 ኣብ ዝነበረ ግዜያት ህዝቢ ኤርትራ ናፅነት ንምውፃእ ጠለባት ኣቕሪቡ እዩ ዱልዱል ዝኾነ ሃገራዊ ሰራዊት ካህንፅ ስለ ዘይከኣለ ግን እትናቱ ሕቶታት መልሲ ኣይረኸበን ነይሩ ማለት እዩ ኣብ ዝቐፀለ ዓመታት ግን ብፍላይ ኣብቲ ናይ ህዝባዊ ግንባር ታሪክ ኣትና ክንዛረብ ሓደ ዱልዱል ዝኾነ ህዝባዊ ሰራዊት ኣብዚ ሕጂ ዘለናዮ ቦታ ክዕልም ስለ ዝኸኣለ እዚ ሰራዊት እዚ ከዓ ንሕቶ ናይ ናፅነት ናይ ህዝቢ ኤርትራ ክምልሶ በቑዒ ማለት እዩ ሕጂ ካብዚ እንታይ ኢና ንምርዳእ ዱልዱል ዝኾነ ሃገራዊ ሰራዊት ወይ ከዓ ህዝባዊ ሰራዊት ኣገዳሲ መሳርሒ ወይ ከዓ መከላኸሊ ናይ ሃገራዊ ረብሓ ወይ ከዓ መረጋገፂ ሃገራዊ ረብሓ ምዃኑ ኢና ንርዳእ ማለት እዩ ድሕሪ ናፅነት ከዓ እቲ ሃገራዊ ኣገልግሎት ካብቶም ቀዳሞት ኣዋጃት ናይ መንግስቲ ኤርትራ እዩ ኣብ 1994 ተኣውጁ እዚ ከዓ ልክዕ ከምቲ ናይ ቅድና ፅነት ዝነበሮ ሰራዊት ህዝባዊ ንምግባሩ ንኩሉ ህዝቢ ኤርትራ ብዘይ ኣፈላላይ ብሄርን ፆታን ሃገራዊ ኣገልግሎት ናይ ምፍፃም ግዴታ ከም ዘሎ ተኣውጁ እቲ ቦታ ከዓ ሳዋ ክኸውን ተመሪፁ ማለት እዩ ሕጂ ብዚ እንታይ ኢና ንርኢ ምግዓዝ ናይ ቦታ እምበር እቲ መትከ

0: ተመሳሳሊ ማለት እዩ ቦታ ግን ተቀይሩ ማለት እዩ ኣብዚ ቦታ እዚ ቅድምናፅነት ነቶም ካብ ዝተፈላለዩ ቦታታት ዝመፁ መንእሰያት ናይ ኤርትራ እቲ ምስሊ ናይ መጻኢት ኤርትራ ኣብዚ ቦታ ዝኮይኑ እናተዓለሙ እዮም ዝርእዋ ዝነበሩ ከም ታሪክ ዝመሃሮ ማለት እዩ ኣካልኦም ጥራይ ዘይኮነ ዋላ ኣእምሮኦም ውን ኣብዚ ቦታ እዚ ኮይኖም ተሃገራዊ ስነ ኣእምሮ ዝበሃል ኣብዚ ቦታ እዚ ኮይንካ ቦቶም ሽዑ ዝነበሩ ዓለምቲ ማለት እዩ ይወሃብ ነሮም ማለት እዩ ድሕር ናፅነት ተመሳሳሊ ማለት እዩ ኣብ ሳዋ ኸይዶም እቶም ካብ ዝተፈላለየ ኩርናዓት ናይ ዚ ሃገር ናብ ሳዋ ብምኻድ እቶም ኤርትራውያን እቶም ትሽዓተ ብሄራት ኣብ ሳዋ ብምዕላብ ከዓ ንሳቶም ሓደ ዝኾኑሉ ሓደ ዝኾነ ወይ ከዓ ሓባራዊ ዝኾነ ሃገራዊ ስነ ኣእምሮ ዝሃንፁሉ ቦታ ከዓ ትሳዋ ተማሂዙ ማለት እዩ
1: ብዛዕባ እዚ መደበር ታዕሊም ዓራግ ንብሎ ዘለና ብሓፂሩ ምስ ናይ ሃገራዊ ኣገልግሎት ከነዛምዶ ንድሕር ኮይና ታሪክ ኤርትራስ ታሪክ መንእሰያት እዩ ምክንያቱ ሃገር ኣብ እንግድዓ ናይ መንእሰያት ስለ ትርከብ ማለት እዩ ድሕር ናፅነት 94 ሃገራዊ ኣገልግሎት ምስ ተኣወጀ መንእሰያት ብፖለቲካውን ወተሃድራውን ታዕሊማት ይወስዱ ነይሮም በቶም ወለዶ ናይ ሰውራ ዝነበሩ ከዓኒ ዝኣክል ክብርታት ተዋሂቦም ከብ ናቱ ግብረ መልሲ ድማኒ ኣብቲ ዝነበረ ወራራት ንኣብነት 98 ድሕር ወሲድና ኣወዳቶም ኣዋልዶም ብዘይ ኣፈላላይ ብሙሉኣተን ብሄራት ሓቢሮም ናብ ውግኣትዮም ብጅግንነት ከዓ ተሳቲፎም ማለት እዩ
2: ኣወለን ብክል ሓጀት ዘርኢ ኮን ግርታቤቱ ሰውረ ጀፈይ ሻዕቤት ክለ ዓበይ ሓጀት ዲብ ሳሕሊ ሓድጋ ሓተ እልኩ ንሪኢ ንዓል ሰባት ርኢ ሳሕሊ ረኽብና ክበለት ሰባት ርኢሊ ሰውረት ምትመስል ከም ሰርዓለት ሳሕል ጋይ ሳዕራሽካ ፍዕል ኢ
3: ኣብዚ ክንገብሮ ዝቐነና ዑደት ናይ ሳሕል ህዝባዊ ግንባር ሓርነት ኤርትራ ዝሰርሐን ክልተ ዓበይቲ ነገራት ኣገሪመናኒ እቲ ኣብ ግንባራት ሃኒፅዎ ዝነበረ መዛግብን እቲ ኣብ ህዝቢ ሳሕል ዘስረፆ ንቕሓትን እዛ ሎሚ ኮፍ ኢልንያ ዘሎና ቦታ ኣብ ግዜ ገሊ ተዕሊም ዝካየደላ ዝነበረ ቦታ ዓራግያ እቲ ናይ እዋን ቃልሲ መንእሰይ ብተዕሊም ሓሊፉ እዩ ናብቲ ናይቲ ውድብ ንጥፈታት ዝፅምበር ነይሩ ኣብዚ መደበር ተዕሊም ዝተፈላለየ ድሕሪ ባይታ ዘለዎም ሰባት ዝፅምበሩ ነይሮም ካብዚ ክወፁ ከለዉ ግና ከም ደቂ ሓንቲ ማህፀን ኮይኖም እዮም ዝውዝዑ ነይሮም ሎሚ እንተርኢና ድማ ኣብ ሳዋ ከምኡ ዝግበር ዘሎ እዚ ድማ ብቕዓት ናይቲ ውድብ ዘርኢ ኣሰራርሓ እዩ መንግስቲ ኤርትራ ስርሑ ዘይርስዕን ዘይዝንግዕን መንግስቲ እዩ ኣርሒቑ ዝጥምት ዒንቲ ዘጥረየ መንግስቲ እዩ ሳዋ እንተዘይትምስረት ነዚ ዝሓለፈ ዓመታት ዝሰገርናይ ፈታኒ እዋን ምሰገርናዮ ዶ እዚ ብሳዋ ዝተመልመለ መንእሰይ እንተዘይነብር እቲ ካብ ወያነ ዝተኸፍተልና ወራራት ምተመከተ ዶ ልኡላውነትና ከይተደፍረ ከም ሃገርን ህዝብን ከቢርና ክንወፅእ ዝኽኣልና ሳላሳዋ ዘይኮነን
2: ሰላምና ይሓዱ ሰበት ሊ እብሳዊ ሓልፋሻብ ብዝሸቆሻምን ሕኩመት ወያነ መፅአና ሕሩባት እብሰበት ናቶም ደውላትና ሕርያትና ይቀረበት ስያጋትና እተከም ይበሉ
1: ሃገር ኣብ ኩናት ጥራይ እንተላዲና ሰራዊት ክምልመሉ ዘለዎም እንታይ ደኣ ኣብ ህንፀት ሃገር ከዓ እቲ ዝኸበደ ድሕር ናፅነት ዝመፅእ ነገር እንታይ እዩ ህንፀት ሃገር ማለት እዩ ማለት ነቲ ዓንዩ ዝነበረ ትሕተ ቅርፂ ንምትዕራይ ንኣብነት ናይ መጓዓዝያ ፅርግያታት ድዩ ሕክምናታት እዩ ቤት ትምህርትታት ምህናፅ ማለት እዩ ከም ውፅኢት ናይዚ ከዓ ብ994 እንታይ ንርኢ ማለት እዩ ምምስራት ሃገራዊ ኣገልግሎት ኣብ ሳዋ ይመፅእ ማለት እዩ ካልእ ቦታ ካልእ ሳዋ ከም ምንታይ ከዓ ክንሪአ ንኽእል ከም ቦታ ሓድነት ማለት እዩ ወይ ከዓ መምፅኢ ሃገራውነት ወይ ከዓ መመንጫዊ ሃገራውነት ማለት እዩ
2: እዚ ሳሕል ዝበሃል ቦታ ከም ቦታ ምስ ካልኦት ኣፍሪቃውያን ሃገራት ምስ 13 ሃገራት ኢና ንመቐሎ ክንዲዚ ኣብዚ ቦታ እዚ ዝረኣናዮ ቁም ነገር ዘለዎ ሳሕል ግን ኣብ ካልእ ሃገር ናይ ኣፍሪቃ የለን ማለት እዩ ስለምንታይ እዚ ነቲ ንሕና ንምካሐሉ ሕጂ ኣብዛ ዘላ ኤርትራ ከምዚ ንክትከውን ዝገበረ ሰውራ ስለ ዝዓቀበ እዩ ማለት እዩ ኣብ ሰውራ ከምቲ ኩላትና ንፈልጦ ስርበታኻዊ ወይ ድማ መሰረታዊ ለውጢ ንምምፃእ እዩ ዝሰርሕ ኣብዚ ዝተናውሖ እዋን ከዓ እዩ ነቲ ስራሕቲ ዝሰርሖ ካብኡ ሓሊፉ እቲ ኣብ ደጀን ተሰሪሑ ንብሎ ናይ ሰውራ ስራሕ ድማ ነቲ ህዝቢ ካብ እቲ ዝነበረ ስትራክቸር ወይ ድማ ኣቃውማ ናይቲ ህዝቢ ብመሰረቱ ለዊጥዎ እዩ። ስለዚ ክሳብ ክንዲዚ ሓይሊ ዘለዎ ናይ ሰውራ ስራሕ እዩ ተሰሪሑ ኣብ ኤርትራ ክንብል ንኽእል ኢና። ኤርትራዊ ሃገራዊ መንነት ካብቶም ቀንዲ ኣዕኑድ ናይ ሰውራ እዩ፣ ናይ ህላወና እዩ። ኤርትራዊ ሃገራዊ መንነት ድማ ዓንዲ ሕቁ ዝኾነ ኤርትራዊ ሃገራዊ ባህሊ እዩ። ስለዚ እቲ ኤርትራዊ ሃገራዊ ባህሊ እንታይ ትቐንዲ ቁም ነገሩ? ከም ባህሊ ክሰርፅ ዘለዎ ጠባያት እዩ ክስኩስ።
4: ኣገልግሎት ማለት ኣነ ከም ዝርዳእኒ ሓቢርካ ምኽታት፣ ሓቢርካ ምዕያይ፣ ሓቢርካ ምስራሕ እዩ ኮይኑ ዝርዳእኒ ማለት እዩ። እዚ ከዓ ካብቲ ባህሊ ናይ ሕብረተሰብና ዝምገስ ኮይኑ ይስማዓኒ። ስለዚ ሃገራዊ ኣገልግሎት ወይ ኣገልግሎት ማለት እዩ ኣብ ኤርትራ ባህሊ ኣካል ባህልና ኮይኑ ሰሪፅ እዩ። ስለዚ ነቲ ዘለና ዓቕሚ ሰብ ብዝግባእ ክንጥቀመሉ እንተኮይና ከነፍሮ ክንክእል ኣለና፣ ከነጓሳጉሶ ክንክእል ኣለና። ሕብረተሰብና ብድንቁርና ከይሳቀ መምሃራን ክኸቱ ክኽእሉ ኣሎ ኣብቲ ናይ ትምህርቲ መዋቕር። ሕብረተሰብና ብሕማም ከይሳቀ ሓካይም ክኸቱ ክኽእሉ ኣሎ ብሓባር ማለት እዩ። ከምኡ ውን ናይ ዝተፈላለየ ማሕበራዊ ኣገልግሎታት ፀገማት ከይህሉ፣ ናይ ትሕቲ ቅርሲ ፀገማት ከይህሉ ብሓባር ክውፈር ክኽእል ኣሎ ማለት እዩ። እዚ እቲ ትርጉም ናይ ሃገራዊ ኣገልግሎት ኮይኑ ዝስማዓና።

0: ነዚ ኣብ ዓራግ ዝተኻየደ ዑደት ክመርሕን ነቲ ኣብኡ ዝተፈጸመ ዓብ ዛንታ ከዘንትወሎምን ኣቦ ወንበር ኣዋሃዲ ኮሚቴ ቡራዊ ኢዮቤልዩ ምምስራት መሰልጠኒ ማእከል ሃገራዊ ኣገልግሎት ሳዋ ኮሮኔል እዝራ ወልደ ገብርኤል ኣብ መንጎኦም ኣሎ። በቲቶም መንእስያት ብዛዕባ ታሪክ ገድልን ሃገራዊ ኣገልግሎትን ዘቕረብዎ ምጉት ዕጉብ ምዃኑ ክገልጽ ከሎ ድማ
1: ሓደ ብዛዕባ እዚ ሃገራዊ ኣገልግሎትን ኣገዳስነቱን ነታትኩም ንቕሓት ብዛዕባ እዚ ዳርጋ ኩሉ ትኽብሎ ዝደሊ ነገራት ብዕላማ ናይ ዕላማ ውፅኢት ስለ ዝነበርኩም ንስኻትኩም ናይቲ ዕላማ ውፅኢት ከዓ ስለ ዝርእናዮ ብዛዕባኡ ብዙሕ ምዝንታው ትርጉም ዘሎ ኮይኑ ተስምዓንን ምክንያቱ እቲ ዝበልኩሞ ንሱ ክደግመልኩም እንተዘይኮይነ ክብለኩም ዝመፃእኹስ ባዕልኩም ኢልኩሞ ስለ ዘለኹም ንስኹም ከዓ ኮምባይነት ናይቲ ዙርያታት ስለ ዝኾንኩም እቲ ብልጫታት ሰጊሩ ኢለ ስለ ዝሓስብ ብዛዕባኡ ብዙሕ ክዛረብ ትርጉም ዘሎ ኮይኑ ይስምዓኒ።
0: ኮሎኔል እዝራ ደጀንን ግንባራትን እቲ ሓደ ብዘይቲ ካልኣይ ክነብር ዘይክእል ተመላለዮም ቃልሲ ንናጽነት ኣብ ምዕዋት ኣበርክቶ ዝገበሩ ምዃኖም ድሕሪ ምዝርዛር ነቲ ህዝባዊ ግንባር ሓርነት ኤርትራ ዝነበሩ ዓቕምን ብልጫን ብሓደ ሸነኽ ነቲ ካብ ውሉል ተመክሮ ህዝባዊ ግንባር ዝተኣከበ ፍልጠትን ኣብ ድሕሪ ናጽነት ዝነበሩ ኣበርክቶን ኣመልኪቱ ምስቶም መንእስያት ክዕልል ከሎ
1: ሰዓል ሓደ ኣርማ ናይ ገድሊ እዩ ሰሓልሲ ከምዚ ብናይ ቀደም ኣውራጃ ሕጂ ከዓ ኣብ ናይ ዘባዊ ሰሜና ቆሕ ባሕሪ ዘለ ጥራይ ዘይኮነስ ሰሓል ሓደ ጥሙር ዝኾነ መግለፂ ኣለዎ ንሱ ከዓ መግለፂኡ ናይ ምግዳል ኣርማ ወይ ከዓ ሲምቦል ናይ ገድልና እዩ ሰሓል ብፍላይ ከዓ ኣብቶም ቀንዲ ደጀናት ናይ ድሕሪ ምስላቅ ኣራግ ሓሊበት ሂምቦል ኣመርበብ ዓረርብ ንሓፂር ግዜ ዝተቐመጥናዮም እውን ከም በዓል ሃወልዕ ከም በዓል ጀላህንቲ ኩሎም እዞም መድረካት እዚኣቶም ሓያል ኣበርክቶ ነይርዎም መብዝሕትኡ ሰብ በቲ ዝግበር ረፅሚ ናይ ውግእ ንዑ ጥራይ ዝረአያ ነገር ኣሎ ታንኪ ብታንኪ መድፍዕ ምጭማት ካልእ ካልእ ኣሎ ኣብዚ ደጀናት እዚ ዝተፈፀሙ ፍፃሜታት ግን ዓንዲ ሕቆ ናይቲ ሰውራ እዮም ነይሮም ደጀን ዘይብሉ ሰውራ ክዕወት ኣይክእልኒ ሓደ ካብቲ ዓብዪ ታሪካዊ ውሳኔ ናይ ህዝባዊ ግንባር ብምስራት ደጀንን ካብ ደጀን ተበጊስካ ከዓ ንፀላእኻ ምምካት ሓደ ካብቲ ዓብዪ ታሪካዊ እስትራቴጂያዊ ውሳኔታት ናይ ህዝባዊ ግንባር ግና ንወስዶ ንኽእል ኢና ኣብዚ ደጀን ዝተፈጥሩ ወይ ዝተሃንፁ ክብርታት ናይ ዕዮ ክብርታት ናይ ተበላሓትነት ክብርታት ናይ ተወፋይነት ምስቲ ኣብ ግንባራት ዝካየድ ዝነበረ ተወፋይነትን ኒሕን ቃልስን እንዳተመዛዘነን እንዳተወዳደረን እዩ ዝኸይድ ነይሩ እዚኦም እዮም ቶም ክብርታት ዳሕሪ ሒዝኒያ ዳኣተና ኢልና ክንዛረበሎም ንኽእል እቶም ናይ ጅግንነት ናይ ቆራፅነት ናይ ገለ ናይ ተወፋይነት ናይ ተበጃውነት ወዘተ ኣብቲ ግንባር እውን ነይሮም እዮም ኣብዚ ከዓ ብካልእ መልክዖም ነይሮም እዮም ኢልና ክሳ ክንገብር እዚ ጥቡር ሓይሊ እዚ ሕጂ ንህዝባዊ ግንባር ሓይሊ ገይርዎ

0: ክፍሊ ተዓሊም እቲ ቀዳማይ ብደረጃ ክፍሊ ኣብ ህዝባዊ ግንባር ሓርነት ኤርትራ ዝቆመ ኣሃዱ ምንባሩ ድሕሪ ምጥቃስ ኮሎኔል እዝራ እቲ ኣብ ተጋደልቲ ሰሪፁ ዝነበረ ኩሉ ይከኣል እዩ ዝብል መንፈስ ምርባሕ ኣብ ኩሉ ዓውድታትን ግንባራትን ተሰሪሕሉን ውፅኢት ዘምፀን ምንባር እዩ ዘርዚሩ። ብፍላይ ኣብ ክፍሊ ተዕሊም እቲ በቢግዜኡ ዝውህለል ዝነበረ ተመክሮ ብደቂቕ ይግምገምን ይትግበርን ስለ ዝነበረ እቲ ግንባር ኣብ ኩሉ መደባቱ ዕውት ንምዃን ዓብዪ ኣበርክቶ ነይርዎ።
1: እቲ ከም ክፍሊ መጀመርያ ከም ክፍሊ ክፍሊ ዝበሃል ዝቆመ ክፍሊ ተዕሊም እዩ። ዋላ ብግዜ ጀባኹን ዋላ ኣብግዜ ሰውራ ማለት እዩ። ምክንያቱ ሓይሊ ሰብ ምንጭ ናይ እንታይ ዝበሃል ስለ ዝኾነ ነቲ ሰውራ ሰብ ስለ ዝኾነ ዋንኡ ማለት እዩ ብሓፂሩ። ስለዚ ከም ክፍሊ ክምስረት ከሎ ስንስ እዩ። ብድሕሪ ዝመፀ ነገር እንተለኻ እቲ ዝዓበየት ታሪካዊ ውሳነ ምስራት ናይ ሃገር ኣገልግሎት ድሕሪና ፅነት እዩ። እዮም ዓበይቲ መድረኻት ገና ንወስዶ ንኽእል ወሳንን ኣብ ካልኣይ መድረክ ናይ ኣገልግሎት ናይ ኤርትራ ምዃኑ ኣብ ግምት እቲና ክንሪኦ የድልየናዩ ማለት እዩ። ናልባሽ ንዓራግ ወይ ከዓ ንተዕሊም ናይ ቅድሚ ናፅነትን ንድሕሪኡ ዝመፀ ናይ ኣገልግሎት ምስርሕ ናይ ድሕሪ ናፅነትን ከም ተመክሮታት ዝውህለል እዩ ተመክሮታት ዝውህለል እዩ ካብ ነብስኻ ናብ ነብስኻ ንእሽተይ ሓደ ሰብ እተ ሓንቲ ነገር ኣልዒሉ ወይ ሓንቲ ሽግር ተተረኺባ ነታ ሽግር ክፈትሕ እንተ ሓደ ነገር ሓደ ሰብ ተባላሒቱ እቲ ካልኣይ ሰብ ከዓ ነታ ብልሕቲኣ መሊሲ ደብላሓ ሕጂ ተመላሊኣ ዓባይ ሓይሊ ትኸውን ሰውራ ከምኡ ገይሩ እዩ ዓብዩ። ኣራግ ከም ደጀን ናይ ህዝባዊ ግንባር ተወሲዱ ሓደ ኣብ ውሽጢ ደጀን ተ ተዕሊም ተመስሪቱ ማለት እዩ። እዚ ተዕሊም እዚ ሕጂ ካብቲ ቅድሚኡ ዝነበረ ናይ ማሚመት ናይ ብሊቓት ናይ ባሕርባራ ናይ ካልኦት ዝተፈላለዩ ብፍልይ ዝበለ መንገዲ ዝተወደበ ንቕሓት መፅእ ስለ ዝነበረ ኣብ ህዝባዊ ግንባር ዝተወደበ ሓይሊ ክመፅእ ጀሚሩ ከም ውፅኢቱ ከዓ ክሳብ ዝለዓለ ጥርዚ ማለት ናይ ሓደስቲ ተዕሊም ጥራይ ዘይኮነስ ናይ ዝተፈላለዩ ኣካላት ናይ ሞያ ወታደራዊ ሞያ ናይ ስድለያ ናይ መራከቢታት ናይ ኮማንዶ ፍሉይ ሓይሊ ናይ ሓለፍቲ ናይ ላዕለወት ሓለፍቲ ናይ ታሕተወት ሓለፍቲ ጥርዚ ምስ በፅሐ ከዓ ክሳብ ወታደራዊ ቀዳሚ መበገሲ ዝኸውን ክሳብዚ 88 ነናደው ማለት እዩ ክሳብ ዚ ደረጃ ምዕባለ በፂሑ ነይሩ ክኸውን ይኽእል እዩ።

0: ካብቲ መክሩ ዝተማሃረ ህዝባዊ ግንባር ድሕሪ ናፅነት መሰልጠኒ ማእከል ሳዋ ክምስርት ከሎ ነቲ ኣብ እዋን ገድሊ ዘውሃለሎ እኩብ ፍልጠትን ዓቕምን እምበር ናይ ካልኦት መወከሲታት ኣይገናጸለን። ኪኖቲ ኣብ መንእስያት ዘሕድሮ ሃገራዊ ፍቕሪ ንክውንነት ሃገርን ንኹሎም እንተታትን ኣብ ግምት ዘእተወን ዘስርሕን ዘርብሕን ምዃኑ ድማ ብግብሪ ሃገር ዝመስከረቶ ሓቂ እዩ።
1: ሳዋ ብምስራትካ ነዚኦም ኩነታት እዚኣቶም ነቶም ውህሉላት ተመክሮ ኣራቢሕካ ከመይ ጌርካ ክትበገዝ ትኽእል ኣብ ገፊሕ ኣብ ላርጅ ስኬል ማለት እዩ። ኣብ ገፊሕ ማለት ኣብ ሰውራ ፅብብ ዝበለይ ትካይዳ ኣብዚ ስኻትኩም ዝርከብኩምሉ ግን ብሽሓት ማለት እዩ ብዓሰርታት ኣሽሓት ትዕልመሉ ሕጂ ሳዋ ከም መዐለሚ ናይ ሃገራዊ ኣገልግሎት መባእታ ትምህርቲ ወይ መሰጋገር ናይ ወታደራዊ ሞያ ኹን ወይ ከዓ ሓፈሻዊ ናይ ባህሪ ንምልዋጥ ዝግበር ፃዕሪ ጥራይ ዘይኮነ ንርእሱ ዕምቆት ዘለዎ ትምህርቲ እውን በፅሑ ናብ ክስታይ ከይዱ ማለት እዩ። ናብ ናይ ኣፅዋር ትምህርቲ፣ ናይ መኮናት ትምህርቲ፣ ናይ ካልእ ትምህርቲ እዚ ኣብ ወታደራዊ ትምህርቲ ሓደ ስሙ ይሰጊሙ ሳዋ ማእከል ናይ ፍልጠት፣ ሳዋ ማእከል ናይ ምውርራስ፣ ሳዋ ማእከል ናይ ቴክኖሎጂ ናትና ክብርታት ናትና ናይ ምድግጋፍ ናይ ምምልላእ ባህርያት ካብዞም ኣብ ከባቢና ዘለዉ ዝሓሸ እዩ።

0: ምስጢር ሓድነት እዛ ሃገርን ህዝብን ኣብ ትማልሎምን ሓደ እዩ። እቶም ትማሊ ናጽነት ዘረጋገጹ መንእሰያት ኣነ ኤርትራዊ እየ ዝብል ንቕሓት ከም ዘጥረ እዩ እንተኣሚንና፣ እዞም ሎሚ ሃገር ክሕልውን ክሃንፁን ወፊሮም ዘለዉ መንእሰያት ድማ ኣነ ኤርትራዊ እየ ዝብል ንቕሓት ኣጥርዮም ምህላዎም ኢና ንኣምን። ብብስለትን ሃገራውነትን ዝራኸብ ወለዶ ሓደ ቋንቋ እዩ ዝዛረብ። እቲ ሓደ ቋንቋ ዝዛረብ ድማ እዩ ወፊሩ ዘድምዕ።
1: ነዚ ናይ ሕብረተሰብና ባህርያትን ማሕበራዊ ኣነባብራን ሰውራ ፀቢቑ ኮስኩስዎ ኣጉልሕዎ ሞድሬት ከዓ ገይርዎ ኣማዕቢልዎ ሕጂ እዞም ክብርታት ኣብ ሰውራ ዝተሃንፁ ነዚ ሃገር ናፅነት ኣብ ምምፃእ ወሳኒ ተራ ተፃዊቶም። እዞም ክብርታት ናፅነት ስለ ዘምፃእና ክንገድፎም እንድሕር ሓሲብና ክንድርብዮም ክንጉሕፎም እንድሕር ኮይና ናፅነት መፅ ሕጂ እንታይ ኣለና ንድሕር ንብል ኮይና እዚ ኩነ ተጋደልናዮ ብላሽ ኮይኑ ማለት እዩ እቲ ወለዶ ክቁፅሎ ነይርዎ። ስለዚ ነዞም ክብርታት እዚኣቶም ወሪሱ ሃገር ክሓንፅ ኢሉ እቲ ወለዶ እቲ ምቕፃል ናይቲ ካልኣይ መድረኽ ናይቲ ኣገልግሎት ቀፂሉ ኩሉ ሃገር በቢ ክውንነት እዩ ዝርዮ ናትና ክውንነት እዚ ዘለናይ ክውንነት እዩ ዝነግረና ማለት እዩ። እንታይ ተንብብ ተልካኒ ሃገር ክትህሉ ይንብብ ክትህሉ እተኮይና ተሃገብር ኣሎ ደደርከበ ናያታቱ ስርዓት ናያታቱ ባህሊ ክወርስ ኣለዎ
2: ሮም እዮም እዚ ኩሉ ዝገብርዎ ነይሮም።

ስለዚ እንታይ ክብል ደልየ ንሶም ከማን ኣብ ሸዊት ዕድሚኦም ነዚ ሃገር ንዓይ ከይበሉ ነዚ ሃገር ዝወፈዩላ ሲ ንሕና ኣብ ተዛማዲ ሰላም ሃሊና ከም መንእስያት እንታይ ኢና ክንገብር እንታይ ዓይነት ታሪክና ክንሰርሕ ከመይ ጌርና ኢና ፀለውቲ ክንከውን ከመይ ጌርና ኢና ብልፅግትን ምዕብልትን ኤርትራ ክንፈጥር ስለዚ እዚ ናይ ኩላህና ዘሰክም ሓላፍነት እዩ ሓላፍነት ንኩላህና ዘሰክመና ክብል ከለኹ ከዓ ኣነ ሙስሊም እየ ኣነ ክርስትያን እየ ኣነ ትግራይ እየ ኣነ ትግርኛ እየ ኣነ ካብ ከበሳ እየ መፅ ኣነ ካብ ቆላ እየ መፅ ዘይኮነስ ኣነ ኤርትራዊት እየ ኣነ ኤርትራዊ እየ ኢልና ኢና ነዚ ሓላፍነት እዚ ንስከሞ ማለት እዩ

0: ነቲ ሃገር ዘጥሬቶ ኽብርታት ንምብራዝን ኣንፈት ጉዕዞኣ ንምጥምዛዝን ኔው ነጀው ዝብል ዘሎ ርእቶታት ሓድሽተ ርእዮ ኣይኮነን። ኣብ ነፍሲ ወከፍ ጉዕዞ ዘዝደኸመ ካብቲ መሳርዕ ናይ ገስጋስ ዘላግስ ምህላው ታሪኽ ዝነግረኒ ሓቂ እዩ። ነቲ ጥዑይ ከፍርስ ዝህቅን እቲ ዘይጥዑይ ኣእምሮ ዘለዎ ጥራይ እዩ። ነቲ ነባርን ረዚንን ክብሪ ገዲፍካ ኣብ ግዜያውን ዘብለጭልጭን ሃዋህ ጥራይ ዕግርግር ምባል ኪኖ ዕንወት ካልእ ትርጉማ ይውሃቦን እዩ።
1: እቲ ምስጢር ኣዝዩ ከቢድ እዩ፣ ረቂቕ እዩ። ክተንብቦ ክትገልፆ እውን ኣዝዩ ከቢድ እዩ። ምክንያቱ ነገራት ክትዕቅኖም ከለኻ መነፃፀሪታት ተረኺብካሎም እዩ ፅቡቕ ዝኸውን። ስለዚ ናይ ኤርትራ ክውንነት ናይ ብሓደ ምኻድ ክውንነት ምናልባሽ ብዙሕ መስዋእቲ ከፊል ክኸውን ይኽእል እዩ። እዚ መስዋእቲ እዚ ሎሚ ብገለ ደረጃ ክረአካ ክእል እዩ። ምስ ለበምካ ከዓ ኣፀቢቑ ጎሊሑ ዝረአካ ከምኡ ዓይነት ባህርያት ኣለዎ። ዝረቂቕ ነገር ቀልጢፍ ይረአካ ዩ። ሕጂ ሓደ ክቡር ነገር ከዓ ክንዲቲ ክቡሩ ክንዲቲ ዋጉኡ እዩ ዝፀንሕ፣ ዕድሚኡ ክንዲኡ ዝፀንሕ፣ ክንድኡ ከዓ ይደንፀባርቕ። እቶም ዘብለጭልጩ ክቡር ዋጋ ይተኸፍሎምን፣ ንነዊዒ ግዜ ዕድመ የብሎምን፣ ክንድኡ ዋጋ ክብረት ከዓ ይረኽቡን እዮም። ከምዚ ፕሮፓጋንዳ ኣሎ ንኣብነት ትወስዶ፣ ኣብ ገለ ፕሮፓጋንዳት ኣሎ። ዋላ ብዚ ሕጂ ኣብ ፖልቶ ክኣትዮም ኣብ ኢንተርኔት ብዙሕ ሰባት ተፍትፍ ብል ሕጂ ዋጋ ደይብሉ ምስ ኮነሲ ኣይፀንሐንቲ ናቱ ቫልዩ። ኣብዚ ንሃና እንተኸድና ሕጂ እቲ ሓድነት እቲ ክብርታት ብምልኦም ብሓባር ምፋር ኣብ ናይ ሓባር ቃልሲ ኣብ ናይ ሓባር ህወት እዮም ኣማዕቢሎም። ወላቶም ዝወርሱ ንዕኡ ክሳ ክገብሩ ኩሉ እውን ወሪሱ እንድዩ ደዲወረሶስ እንዳንፀባርቆ እዩ ዝኸይድ እንዳሓየሉ ከዓ ኸይድ ከምኡ ሓላፍነት ካ ስከም ሕጂ ዋላ ኣብቲ ናይ ቀደም ዝነበረ ሕጂ ኣብ ሰውራ ምፅኢትካ ኩሉ ብፁእ ጌርካ ክትወስዶ ይትኽእልና። ገሊኡ ጎድሎ ንቕሓት ሒዙ መፅእ፣ ገሊኡ ከምዚ ክብለኩም ፀናሕኩ ዝተፈላለዩ ንቕሓት ሒዙ መፅእ። ኣብቲ መስርሕ ግን ሓደ ኸውን ሰምር ሰጥም ኩሉ ሰብ ነናቱ ብሰበርከተ ከዓ እቲ ንቕሓት ይዓቢ ይውህለል። ሕጂ እቲ ሰብ ይተኣማመን ኣብ ነብሱ

0: ኣብ መሳርዕ ህዝባዊ ሰራዊት ሓርነት ኤርትራ መሃይምነት ዘየጥፍአ ተጋዳላይ ኣይነበረን። እዚ ባህላዊ ደረጃ ንምብራኽ ዝግበር ዝነበረ መስርሕ ድማ ኣብ ክፍሊ ተዓሊም እዩ ዝጅመር። ሓደ ካብቲ ናይ እዋን ገድሊ ተዓሊምን እዚ ናይ ድሕሪ ናጽነት ተዓሊምን ዘመሳሰሎም ጉዳይ ድማ እቲ ህዝባዊ ግንባር ሓርነት ኤርትራ ኣብ ትምህርቲ ዝነበሮን ዘለዎን ኣረኣያ እዩ።
1: ሓደ ፕሪንስፕል ናይ ህዝባዊ ግንባር ኣብ ዝሓልፍ እዩ ምጥፋእ ማሃይምነት እዩ። ምጥፋእ ማሃይምነት እታ ቁፅሪ ሓደ ተዕሊም ክትኣቱ ከለኻ ናይ ግድን ክትገብራ ዘለካ እያ። እቲ ቀደም ማሃይምነት ውሑድ ስለ ዝነበረ ሰብ እንድሕሪ ኣነ ማሃይም ኮይነ እዚ ንሓደ ሰብ ሓደ ሰብ መምህር ግበረሉ ነይሩ፣ ወይ ከዓ እቲ ድሓርቲ ኮይኑ ከዓ ሓደ መምህር ንክልተ ንሰለስተ ከምኡ እንዳለ ከይድ ነይሩ። ድሓረ ግን ኢንስቲቱሽናል ኮይኑ ልክዕ ከምታ ፖለቲካ እውን ወታደራ ውን ትመሃራ ሰዓት ሰዓት

0: ኣትኒ መዓልቲ ኣብ ተዓሊም ከለካ ማይምነት ክጥፋቕ ኣይውፃእኒ ስለምንታይ ህዝባዊ ግንባር ከምዚ ገይሩ ቪዥን ናይ ህዝባዊ ግንባር ረኣይዎ እንጂ እዚ ዓቕሙ ማይምነት ምጥፋእ ዝሰርሖ ሕጂ ከዓ ኮለጃት ከፊቱ ኣብ ሳዋ ዝምህሮ ዘሎ ማዕረ እዩ ናይ ዓቕሚ ሕቶ እዩ እምበር በተሓሳስባን ብእምነትን ብረአን ማዕረ እዩ
1: ኣብቲ ቀዳማይ ኣገልግሎት ዝወዓለን ኣብዚ ካልኣይ ኣገልግሎት ድማ ብቐረባ ምስ ጉዳይ ሃገራዊ ኣገልግሎት ዝሰርሕ ዘሎ ኮሎኔል እዝራ ወልደ ገብርኤል መንእሰይ ንቕሓቱ ናብ ሓላፍነት ክዕብዮ ብምልባው ኣብቲ ምስቶም መንእሰያት ናፅነት ዝገበሮ ውዕሎ ብከምዚ ዝስዕብ ትዕዝብቱ ኣካፊልዎም
0: መንእሰይ ውዕ እዩ ክልጢፊ ስጉምቲ ድወስድ ህዉኽ ከዓ እዩ ምክንያቱ ክልተ ግዜ ክነድድ ኣለዎ መታን እዩ ትክእክብ ክልተ ግዜ ክዕንቀፍ ኣለዎ መታን ረጊኡ ክኸይድ ሸተት ክብል ኣለዎ መታን ብክልተ እግሩ ደልዲሉ ክኸይድ ሸተት ክትብል ትኽእል ኢኻ ግን እቲ ሸተት ትብሎ መደልደሊኻ ድዩ መፅደፊኻ ምፍላጥ ኣገዳሲ እዩ ካልእ እቲ ሓላፍነት እዩ ዝመስል ድሕርካ ሓላፍነት እዩ ዝመስል እዚ ከምዚ ብዙ ክሰምዓኩም ፀናዕኩስ ፀባ ሰቲና ኢና ኣነ ነቲ ስኻትኩም ክደግሞ ፀናዓኩም ዓቕሚ የብለን ክደግሞ መዓት ኩርናዓት ኣለኩም መዓት መርኣያታት ኣለኩም ብዛዕባ ትኩውነት ክልፆ ፅናዓኩም ንስኩም ከም ገይረይኹም ትገልፀልኩም ዘ ኣነ ስምዒት ዝነግረኩም ዘሎ እዚ ንቕሓ እዚ ናብ ሓላፍነት ክቅየር ክኽእል ኣሎ እንተዘይተጋጢምካ ትስዕር ኒኻ ክስዕር ትኮንካ ግን መጋጥምትኻ ፍለጦ እቲ መጋጥምትኻ ከዓ ኣብቲ ድኹም ጎኑ ህረሙ ኣብ ድኹም ጎኑካ ክርከበካ ተኸደኻ ሰኣት ዓቂ ስለዚ እቲ ዝርዝራት ከምዝተገበርኩም ከምዝተገበርኩም ኢልና ክንዛረበሉ ዘይኮና ሲ ባዕልኹም ስለ ትፈልጥዎ ብክንደይ ከም ትራብዑ ብክንደይ ሓላፍነት ከም ዝስከሙ ምፍላጥ ኣገዳሲ እዩ ምክንያቱ እዚ ሳልሳይ መድረክ ንኣትዎ ዘለና ይከኣሎ ንዓኹም እንተወሊዱ ኮይኑ ንስኻትኩም ከዓ ንወዲ ወርሳይ ከመይ ጌርኩም ከም ተወርሱ ተሓስቡ ኣለኩም።

0: ድሕሪ ዝዓሚቑን ማሙቑን ዘተ መንእሰያት ናፅነት ነቲ ኣብ እዋን ገድሊ ኣብ ዓራግ ክፍሊ ተዓሊም ህዝባዊ ግንባር ዝጥቀመሎም ዝነበረ ቦታታት ዑደት ገይሮም ኣብቶም ቅርስታት በብሓደ በፂሖም ሓንቲ ካብተን ብዕምቆት ዝረኣይዎን ታሪኻውያን ቦታታት ድማ ቤት ፅሕፈት ናይቲ ኣብ 1985 ኣብ ዓጋመት ዝተሰውአ ኣባል ፖለቲካዊ ቤት ፅሕፈትን ሓላፊ ክፍሊ ተዕሊም ህዝባዊ ግንባር ዝነበረን ስው ኣብራሂም ዓፋያ ነይራ። ኣብኡ ኮይኖም ድማ ትዕዝብቶም ኣካፊሎም
1: ላኣካን እተሃለየኩ ኣካን ታሪካይት ኣካን መክተብ ሸሂድ እብራሂም ዓፋ እቲ ነገናት ንተሃገ ኣለና ካኣና
2: ኣብዚ ናይ ጅግንነት ቦታ ኮይነ ንኹልኹ መንእስያት ኤርትራ ብሓንቲ ኣገዳሲት ጉዳይ ክላበወኩም ቅርሲ ናይቲ ንኤርትራ ናጽነታ ዘረጋገጸላን ግቡእ ክብራ ንኽትርክብ ዘብቅዓን ቃልሲ ባንዴራኣ ማዕረተን ካልኦት ዓለማት ንኽስቀል ዝገበረ ገድልን ኩሉና ክንሕልዎን ክንዕቅቦን እላበወኩም ንሳሕል ከነልምዓ ምችእቲ ናይ በጻሕቲ ቦታ ክንገብራን ብረት ተሰኪምና ዘይኮነ ብትምህርቲ ቴክኖሎጂ ኣጽዋር ልምዓትን ተሰኪምና ንሳሕል ገጽና ንበገስ ካብ ሎሚ ጀሚርና ንበገስ እናበልኩ መልእኽተይ ኣመሓላልፍ
1: ብና እግሪ ሳሕል ግንዓምር ወሳሕል ቤጻሓት ናይ እድኛ ግኒደ እዩ ምን ዮም ንትበገስ ነብኤል ክብላ ለከትሓልፍ ወሽኩረን
3: ሓደ ቦታ ታሪካዊ ቦታ ወይ ከዓ ሓደ ባህላዊ ውርሻ ብና ኣብቲ ናይ ታሪክ ኣብቲ ናይ ሪሰንት ናይ ቀረባ ግዜ ክንመፅእ ከለና እቲ ታሪካዊ ቦታ ንብሎ ኩሉ ሻዕ ሓደ ቦታ ክልተ ቫልዩ ወይ ከዓ ክልተ ክብርታት እዩ ዘለዎ ብእንግሊሽ ኮልከ ሂስቶሪክ ኣንድ ሂስቶሪካል ኢልናና ንፈልዩ ምናልባት ኣብታ ትግርኛ ታሪክን ታሪካውን ክመስል ይኽእል እዩ ሓደ ኣበይ ናይ ግዜ እቲ ቦታ ሲ ኣብቲ ናይ ታሪክ ግዜ ብምህናፁ እዛ ገዛ እዚኣስ ኣብቲ ናይ ሰውራ ግዜ ብምህናፃ ሂስቶሪካል የብላ ኣብ ውሽጣ ታሪክ ምፍፃሙ ከዓ ካልኣይ ክብሪ ይርክብ ማለት እዩ ምክንያቱ ኣብ ውሽጣ ሲ ኣብቲ ዝተሰርሓትሉ እዋን ብዙሕ ዛንታታት ክትነግር ትኽእል ብዙሕ ፍፃሜታት ክትነግር ትኽእል ንባዕላ ንሳ ትገብሮ ዝነበረት እታ

እታ ቦታት እያ ሒዛቶ ዝነበረት ከዓ እቲ ካልኣይ ክብሪ ማለት ሕጂ ክልተ ክብርታት ኣለዎ። ብጣዕሚ እዩ ክብድ ድበለ ኣብቲ ቫልዩ ክንመፅእ ከለና ማለት እዩ። ኣብቲ ታሪካዊ ቦታ ምህናፃ ኣብቲ ትሳሕል ንባዕሉ ማለት እዩ። እቲ ሂስቶሪካል ዘብላ ዘሎ እሳ ንባዕላ ከዓ ሂስቶሪክ ኢና ንብላ ኣለና። እሳ ንባዕላ ሲ ዓበይቲ ታሪካት ዝተፈፀመላያ። እሳ ንባዕላስ መንነት ህዝቢ ኤርትራ ዝተሰረፀላያ። ዓበይቲ ፍፃሜታት፣ ዓበይቲ ሰባት ዝነበሩላ፣ ክቡራት ሰባት ዝነበሩላያ። ብክልቲኡ ኣብ ክልቲኡ ኸድና ሲ ክልተ ዓበይቲ ክብርታትን ክልተ ኣዝዮም ብዙሓት ፍፃሜታትን ክንዝርዝረላ ንኽእል ምዃናስ ክነግር ይደሊ ማለት እዩ። ትዘሕዝን ቁርብ እቲ ቦታ ረሓቂ ክህልዎ ክእል ንሕና ድሕሪ ክንደይ ዓመታት ንበፅሑ ንህሉ ንኸውን ግን ስቲል ከዓ እቲ ዕንወት ንሪኦ ኣለና። ኣቐዲምና ጀሚርና ፀኒሕና ኣብታ ናይ ኣዳራሽ ከምዝኮነሪኤል እዝና ዝገለፀልና ምፅእ ምስ በልና እታ ኣዳራሽ ስክፍት ኣዳራሽ ኣመሲላትና እንታይ ዳ እዚ ሓፂን ኣብዚ ዓንዲ ተተኺላ ብማእኸል ዳ እንታ ክገብሩ እዮም ተኺሎማ ኢልና ድሓር ግን ስእሊ ሂብና ማለት እዩ። እንታይ ዓይነት ገዛ ከምዝነበረት ኣግዶ ከምዝነበረት ሂብና። እዚ ሕጂ እንታይ እዩ ነቲ ምፅእ ምስ በልካስ እቲ ስእሊ ይዓኒ ኣሎ ማለት እዩ። እቲ ቦታታት እቲ ቅርስስ እንዳዓነወ ይኸይድ ኣሎ። ስለዚ ምፅእ ክትብል ከለካ ኩሉ ሻዕ ኣብቲ ወላ ኣርኪኦሎጂ እንታይ ትገብሮ ሪኮንስትራክት ዳግማ ይካ ትምስርሖ እንታይ መስል ነይሩ ይኸውን። ሶ ኣብ ከምኡ ከየበፃሕና ኣብ ሽግር ከየበፃሕና እንታይ መስል ነይሩ ይኸውን ኢልና ኣብ ሽግር ከየበፃሕና ከለና እቶም ዝሰርሕዎ እቶም ዝሃነፅዎ ክልቲኡ ክብርታቱ ንምዕቃብ ክንሰርሕ ኣለና ማለት እዩ።

ሰላም ወሰናይ ንዓኹም ይኹን ዝኸበርኩም ተኸታተልቲ መደማእገር ከመይ ስቕንዩ ንሎሙ ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማእገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና ዘለናዮ ወርሒ ቅንያት ጉንበት ብምዃኑ ናይ ሎሚ ትሕዝቶ መደማእገር ንዑ ዘንፀባርቕ ዝተፈላለዩ ትሕሶታት እዩ ክኸውን ክሳብ ፍፃሚ መደብና ምሳና ክትሓብሮ ብኸብሪ ንዕድም።

0: ንዓመን ኢላ ይበሉ ዮ ቡካ እንደጊስካ ጠማጥም ወበሰል ወጪዋ ኣምፅ ብል ኣብሽር ክሓርክ መፀካ ዲርሆካ ባልደ ትካል ቤጫ ብል ይደካ
1: ከምናቡየ ዒሸ ኣምፅ
0: ሰኖ ዘካ ንዓ ሞቤላ ከሰማዕከኒ
1: ጠማጥም ወዒሽ ይትልኪኒ
0: ዒሸ ትንተንወስከ ወስካል ኣነ ጠማጥም ወበሰል ወጪዋ ቤለካ እንደድጋማ
1: ጠማጥም በሰል ወዒሽ
0: ኣነ ዋለቱ የ ለዕሽ ዝበፍዎ ባቅላ ልጅና ጠማጥም ወበሰል ወጪዋ ድጋማ እንደ
1: ጠማጥም በሰል ውጭ
0: ኣብሕሊ ሽፈገዝ ኣጊት

ص

ስዒቡ ዝቕፅል ትሕዝቶ መደብና ዝኸበርኩም ተኸታተልትና ንኡስ መደብ ካብ ሰነዳትና ይክኸውን ንከብሒ ታሪክ ፈቲሻ ኣብዚ ቅንያት ናይ በዓል ናፅነት ቅንያት ወርሒ ጉንበት ዝነበሩ ዝተፈላለዩ ትሕዝቶታት ኢና ሒዝና ኣዳሊና ኣለና ንሙሉእ ምክታላ ናብታ መደብ ከስክረኩም።

0: ሰውራ ዝተፈላለየ ታሪኻዊ ፍጻሜታት ዝረኣየሉ ነዊሕ መሳልል ዝሓትት ቃልሲ እዩ። ተዘክሮታትካ ንድሕሪት መሊስካ ኣብ ዝተፈላለየ መቓናት ፈላለኻ ጦብላሕትኻ እንክትገልጽ ናይ ገዛ ርእሱ ባህታ ይፈጥር። ነውሰከፍ ነጸብራቕ ዓሚቕ ዝርዝራት ይውነን። ደጋጊምካ እንተፈተሽካ እውን ካልእ ተወሳኺ ሓሳባትን ስምዒትን ይጸንሐካ። ኣብ መጀመርያ 1987 እዩ። ኣብ ዓራርብ መዲካል ዋርድ እየም። ንሓንቲ ተጋዳሊት ውሽጣዊ መድመይቲ ምስ ኣጋጠማ ዝተፈጸመ ፍሉይ ኣጋጣሚ ዝተሰወት ዝመሰለቶም ብፆታ እውን ንኽትቀበር ጉድጓድ ኳዓቱ። እታ ነዚ ዕጫ ዘጋጠማ መንሰይ ገና ጓል 21 ዓመት ኣቢላ ትኸውን። ቅጥን ዝበለት ቀያሕ ጽብቕቲ መንሰያ ነይራ።
1: መድመይቲ ኣጋጢምኒ መድመይቲ ምስ ኣጋጠመ ድሕሪ ይሽዑ
2: ሜታ ኢሎምሲ ካብቲ ደቂሳትሉ ነበረት ኣብ ስትሬቸር ንፀላ ገይሮም ጉድጓድ ከዓ ዝኸዕቱ
0: ተጋዳሊት ጅሮም ሃብተ ማርያም እያ ትበሃል። ገና ብህፃነታያ ኣብ 1979 ምስ ሰውራ ኤርትራ ተላልያ። እዛ ብስውእ ተጋዳላይ ንዋቱ ገብረ ስላሴ ኣብ ባዶ 6 ዝተወደበት መንእሰይ ኣባል ውሽጣዊ ትዕጥቕቲ ኮይና ክትሰርሕ ተመዚዛ።

0: ድሕሪ ሓደ ዓመት ኣብ 1980 ከዓ ፋልማይ ብድሆ ገጠማም
1: 1980 ቁሩብ ምስቲ ንገብሮ ነበርና ናይ ዳኣተው ከምዚ ዝተታሓዙ ነይሮም ምስኦም ስለ ዝተታሓዝና ግን ኣብ ማእሰርቲ ኣብ 80 ኣብ ማእሰርቲ ማለት እዩ መንደፈራ
0: ኣብ መንደፈራ ኣብ 1980 ካብ ማእሰርቲ ስርዓት ደርግ ብዋሕ ዝወፀት ተጋዳሊ ጅሮም ስርዓት ደርግ ኣብቲ እዋንቲ ናብ ዓረዛ ማይ ድማ ዝተፈላለዩ ፍርታትን ስርሒታትን ዘካይደሉ ዝነበረ ግዜ እዩ ተጋዳሊ ጅሮምን ብፆታን ነቲ ዝካየድ ዝነበረ ወፍርታት ጸላይ ንምምካንን ሓበሬታ ንምትሕላፍን እየን ተጸሚደን ነይረን ካብ ዕለታት ሓደ መዓልቲ
1: ኣብ በዓል ኣጉዶብ ርሃፅን ስጋብ ሕጂ ክርስዓ ዘይክእል ቅድም ናይ ተጋዳሊት ናይ ጀብሃ እያ ነይራ እሳ ሙሉእ ዕጥቂ ነይርዋ ንሕና ምስቲ ድነበረ ኮለይ እዩ ነይሩ ሙሉእ ዕጥቂ ስለ ዝነበራ ንዓና ንኸተድሕን ግን ጸላይ ክሕዘና ስለ ዝጎየ ኣብ ኣጉዶብ ርሃፅን ንሳ ጥምጥም ምስቲ ኣምሓራይ ምስ ገጠመት ብሳንጃ ሜታ ንዓና ግን ኣድሕናትና ማለት እዩ ንሳ ግን ኣብኣ ተሰው እያ ሓደ ክትነግረሉ ደይደለየት ነፍሶ ፀር ነይራ ምስ ኣኽበብዋ ሰለስተ ኣምሓራዮም መፅኦም ንሳ ንባዕላ በዚኦም ክንመውታይ ንክእልና ኢለ ኣብታ ስንጭሮ ናይ ኣጉዶብ ርሃፅን እሳ ብሳንጃ ነቲ ሓደ ሃሪማቶ እቲ ሓደ ንዓ ኣብ ሳንጃ ሃሪምዋ ኣብኣ ተሰው እያ ሓላደ ሓይሊ ማን ከማይ ባሓል
0: ርግጋት ከቢጡ ናብ ኩሉ ዘዋሪ ተጋዳሊ ጅሮም ኣብ ዝተፈላለዩ ዓውደ ውጋኣት ብሓፈሻ ኣብ ውግእ ዓረዛ ማይ ድማ ከባቢ ዘይደከሎም ሞልቂ ድማ ብፍላይ ብጅግንነት ዝተሳተፈት እያ ኣብቲ ዋንቲ ኣብ ዘካየደቶም ውጋኣት ዓበይትና ኣሽቱን መውጋኣት እውን ኣጋጠማ
1: ነይሩ ማሃረምትታት ደጋጥመካ ዋላት ውሽጣዊ ዕጡቕ ኮንካ ክትከይድ ከለኻ ኣብ በዓል ከባቢ ማይ ድማ ነይሩ ከባቢ ዘይደከሎም ነይሩ ማሃረምቲ ማለት እዩ ሕጂ ከምቲ ህዝቢ ኮንካ ክዳንካ ተኸዲንካ እንዳኸድካ ማይ ሕፃድ ብልዎ ኣሎ ንበዓል ቋሓይ ንደብል ኣብኡ ኸዓ ናይ ኢድን ናይ እግርን ማሃረምቲ ብድሕሪኡ ኸዓ ኣብ ከባቢ ሞልቂ እኩብ ሓመድ ዝበሃል ከዓኒ ናይ ፈንጂ ማሃረምቲ ነይሩ ኣብ በዓል ከባቢ ማይ ድማ ደንበርፉ ዝበሃል ነይሩ እዚ ደርጊ ስለ ዝወረደ ብኮለኛታት ስለ ዝወረደ ንሕና ኣብኡ እዩ ነይሩ እሱ ሕጂ ናይ ቸስቲ እዩ ናይ ኣፍ ልቢ እዩ ነይሩ ሽዑ ምስ በልኮ ሃለዋተይ ምስ ኣጥፋእኹ እቲ መድመይትን ውሽጢ ስለ ዝነበረ ስጋብ ንመረብ ወሲዶ ስጋብ ዳኣቱ ኣይተፈለጠንን
0: ናምሓሩ ደፋቶም ንመርት ውዒታ ጸላኢ ኣብ ከባቢ ሞልቂ ተደጋጋሚ ደብዳብን ዝተፈላለየ ስርሒታትን ስለ ዘካየደ ተጋዳሊ ጅሮምን ብፆታን ናብ ሸላሎን ከባቢያን ከዝለቓ ከም ዘለዎን ሓበሬታ ተዋህበን ብድሕርዚ ተጋዳሊ ጅሮም ኣብ 1985 ኣብ ደቡባዊ ምዕራብ ኤርትራ ጀርበት ዝተባህለ ቦታ ስሩዕ ወተሃደራዊ ተዕሊም ወሲዳ ዳግማይ ተወዝዐት እንተኾነ ተጋዳሊ ጅሮም ኣቐዲሙ ብዘጋጠመ መውጋእቲ ናይ ኣፍ ልባ ውሽጣዊ ምድመይቲ ስለ ዘሰዓበላ ከቢድ ጥዕናዊ ጸገማት ኣጓነፋ ንዝለዓለ ሕክምናዊ ክንክን ናብ ሕክምና ውድብ ኦሮታ እውን ክትለኣኽ ነይርዋ
1: ኣብ 86 ብበዓል ዶክተር ወረደ በዓል ወድዋሻይ ነይሮም ኣብ ሃዳሙ ካብኡ ንዓራርብ ከይደ ኣነ 86 መወዳእታ ንዓራርብ ከይደ ብድሕሪ እዩ ሕጂ እዚ ድመፅእ ደሎ 86 ተረኣየ ዓራርብ እንደገና መሊሰ ንድሕሪ መስመር ተመሊሰ ድሕሪ መስመር ስለ ዝበሃል ንበዓል ሽላሎ ተመሊሰ ብድሕሪኡ እንደገና ከዓኒ ስለ ዘየቋረፀ እንደገና 87 መጀመርያ እንደገና ንዓራርብ ወሪደ ዓራርብ ኣብ መዲካል ወርደአ ኣቴ እዚ መድመይቲ ኣጋጢምኒ መድመይቲ ምስ ኣጋጠመ ድሕሪኡ ሽዑ ከምዚ ሜታ ኢሎም እዮም ዶክተር ተኸስተ ካብ እንደ 11 ሰርጂካል ዝነበረሉ 12 11 እዩ ዝበሃል ነይሩ ካብኡ ተፀዊዑ መፅኡ ኣነ ኒ ጉድጓድ ተኳዓይቱ ንጉድጓድ ንምኻድ ኣብ ስትረቸር እዮም ኣፅኒሖምኒ ባዕሉ ዝያዳ ገልፆ
2: ናይ መውጋእቲ ከም ዝነበረ ሓፈሻ ወየ ዝፈልጥ እቲ ናይ ድሕሪ መስመር ኣነ ጋንታ 11 እቲ ጋንታ 11 ላዕሊ ጫፍ እዩ ናይ ቀብሮታ ልዕሊኡ እታ ጋንታ 16 ላ ልዕሊኡ ከዓ ፋርማስ ላ ተዘለት ኩሉ ሓሊፍ ከዓ ከዓ መወዳእታ ታሕቲ እታ ናይ ውሽጣዊ ሕማማት ሕጂ ውያ ነይራ ምክንያቱ ውሽጣዊ ሕማማት ኢሎም እዮም ኣቑሑ ጀማ ነይሮም ሕጂ መንጉ ትደምላ ብርቱዕ ደም ተምልሳላ ዝረግአ ደም ገለ ኢሎም ገልፅዎ ኣብ ሾካ እትያ ሓለፍታ ሰዓት እያ ሕጂ ቀልጢፍካ ምፀና ብሉ እጂ እቲ መልእኽቲ ዓራርቅሲ ቴሌፎን ኣለ ተዘርግሐ እዩ ብከምኡ እዮም ካብቲ ቸንትራለ ሊኢኹም ከምዚ ምፀና ብሉካ ኣለዉ ሓለፍታ ዝኣትወት ኣላ ብመድመይ ትብሉ ሕጂ ብእግረ የ ከይድ ኣብቲ 11 ስጋኡ ዝበፅሐ ቁሩብ ግዜ ትወስድ ኢኻ ምክንያቱ ሓደ 15 ደ ይኸውን እቲ ራቐቱ ኣብኡ ምስ መፃኹ ሽዑ ኣበላታ ሕምምቲ ክብል ከለኹ ኣብ ስትረቸር ፅንሑ ኣነይ ተፀበኳ ናብ ስትረቸር ነይታ ኢሎም ሲ ካብቲ ደቂሳትሉ ነበረት ኣብ ስትረቸር እዩ እሳያ እዚኣ ኢሎ ሕጂ ስምብድኣነ ምክንያቱ ሲ ኣነ ኣብ ሾክ ዝኣተወ ሕሙም ሲ ካብቲ ሾክ ውፅእ ኢለ ድሕሪኡ ድማ ዝግቡእ ሕክምና ክገብር ኢለ ናሓሰብኩ መፅ ግን ኣብ ስትረቸር ፀንሐኒ ነይታ ኢሎም ነፀላ ገይሮም ጉድጓድ ከዓ ዝኩዕቱ ነይሮም ማለት እዩ ከምቲ ጅሮም ጥቕሰቶ ተረኣኹ ሙቐት ነይርዋ ግን ኣይዝሓልን ሰውነታ መስማዕ ገረ ተሰዓቃ ከምዚ ድምፂ ናይ ስታይ ፀፀኒሑ ቁርብ ናይ ልቢ ከምኡ ዘሎ ኮይኑ ከዓ ተሰምዐኒ ምስትንፋስ ኣይነበረን ዋላ እዚ ትርግታ ናይ እንታይ ሽሙ ኢና ይነበራ ሕጂ ፈውሲ ምፅ ኢሎ ዝውጋእ መርፋ ኣሎ ከምዚ ኣድሪናል ብን ገለ ንብሎ ከምኡ የምፁ ስንውቃ ዳሕራይ ኣሎ መምለሲ ስታይ ትገብሮ ከምኡ ንገብረላ ትጅምር ሕጂ ቆቁሩብ ንደግማ ቀሲሉ እናተመልሰ እናተመልሰ ከይድ እቲ ደም ስጋብ ዝመፅእ ከዓኒ ኢንፊዥን ንባ ማለት እዩ ምስኡ ከዓ ኣፋውስ እናሃብና መቸም ተባራቢራ ደም ተጓይና ምፅኢና ኣላ እጂ ኣነ ሰለስተ መሲልኒ ጅሮም ግን ኣርባዕተ ምዃኑ ዝዝክረላ ከምኡ ሂብና ድሓን ኮይና
0: ተጋዳላይ ተወልደ ብርሃን ብፁእ ኣምላኽ ብ1955 ኣብ ዞባ ደቡብ ንኡስ ዞባ ደቀ ምሓረይ ተወሊዶም ብ1978 ከ ናብ ሰውራ ኤርትራ ተፀንቢሮም ብመጀመርያ ኣብ ብርጌድ 51 ፀኒሑ ኣብ ወርሒ 6981 ናብ ክፍሊ ህዝባዊ ምምሕዳር ንድሕር መስመር ተሳሒቦም ዝተመደበሉ ቦታ ብወረዳ ዓናግርን ወረዳ ሃርፎ ግሮቶን ናይ ሎሚ ንኡስ ዞባ ዓረዛይ ነይሮም ምስ ተጋዳሊ ጅሮም ሃብተ ማርያም ሌሎም እውን ኣብቲ እዋነት እዩ ዝፍልም

0: ሕጂ ጅሮም ኣብ ባዲ ሽዱሽተ ብስው ተጋዳላይ ንዋቱ ገብረ ስላሴ ኣባል ባዲ ሽዱሽተ ዝነበረ ስለ ዝተወደበት ኣብኡ ፀገማት ስለ ዝነበረ ተጋድሊ ሓርነት ኤርትራ ካብቲ ቦታ ምስ ተኣልየት እቲ ምስ ስግጋር ናይቲ ፅርግያ ኣብዚ ከባቢ ተኸላገለ ዝበሃል ስለ ዝፀገሞም ኣብ ወርሒ 781 ናብ ክፍሊ ህዝባዊ ምምሕዳር ገጠር እያ ተሰጋጊራ ኣው ኢና ንፈልጥ
1: በዓል ተወልደ ከዓኒ ካብ ባህዶ ሽዱሽተ ናብኦም ኢና ተረኪብና። ምክንያቱ ክፍሊ ህዝቢ እቲ ከባቢ ስለ ዝነበሩ ምስ ናይ ቀበሌ ምፍራስ ናይ ገለ እሳቶም ጆማሂር ኮይኖም ሰለስተ ነይሮም ተወልደ ተስፋይ ወኪ ኣብቲ ከባቢ ስለ ዝነበሩ ቅድሚኡ ነይሮም እንዲኦም በዓል ወዲ መስመር ዝበሃሉ ግን ሓፂር እዋን ገይሮም ስለ ዝኸዱ በዓል ተወልደ እዮም ተረኪቦም ና ንዓና በዓል ተወልደ ሕጂ ኣብ ገዛ ይከለኹ እዩ ንዓይ ድፈልጠኒ ዋላ ምስ ስድራ እያ ትሒዙ ካብኡ ትሒዙ እዩ ትመሰረት
0: ሕጂ ኣብ ዕለት 26 ወርሒ 1188 ካብ ሳሓሊ ሒዞማ ንባሮንቲ መፅኦም ካብ ባረንቱ ኣነ ኣብ ኢትዮጵያ እየ ነረ ካብ ኢትዮጵያ መፅአ ብስራሕ ናይ ውድብ ማለት እዩ ኣብ ኣውጋሮ ስለ ዝፅናሕኩ ኣነ እቲ መርዓ ናይቶም ሰለስተ ሰብ እዩ ነይሩ ድሓር ሒዞማ ምስ መፁ ጆይን ገይራ ማለት እዩ ኩላ ምክንያቱ ተዛሚድና ኩሉ ወዲና ስለ ዝፀናሕና ማለት እዩ ምስ ህዝቢ ኣውጋሮ ኣርባዕተና እቶም ኣባላት ክፍሊ ህዝባዊ ምምሕዳር ኣርባዕተ ፅምዲ ማለት እዩ ኣብኣ ተመርዒና
1: ኣብቲ ሽዑ እዋን ንመርዓ ኢልካ ደይኮንካ ትድይብ ንስራሕ ኢልና ደይብና መርዓ ግን ኮይኑ ማለት እዩ ሕጂ ኣብቲ እዋን እቲ ኣርባዕተ ፅምዲ ኢና ብሓንሳእ ነርና ክልተ ብሄረ ኹናማ ክልተ ብሄረ ትግርኛ

ተጋዳላይ ተወልደ ብርሃን ብፁዕ ኣምላኽ መውጋእትን ሕክምናዊ ክንክንን ብፀይቱን በዓልቲ ቤቱን ተጋዳሊ ጅሮም ይከታተሎ ስለ ዝነበረ ከም በዓል ቤታ ይፈልጣ ኣይነበረን። ንኹሉ ትዕግስቲ ነቲ ጽንኩር ኩነታት ገድሊ ተፈጥራዊ ባህሪ ወዘተ እቲ ዝርዝር ኣዝዩ ብዙሕ እዩ።

0: ኣብ 1990 ምስርሒት ፈንቅል ብምትእስሳር ብምልኡ ክፍሊ ህዝብን ሓፋሽ ውድብን ንክኸትት ትእዛዝ ክመሓላለፍ ነይርዎም። ተጋዳላይ ተወልደ ብርሃን ብፁ ኣምላኽ ምስ ካልኦት ኣህዶታት ህዝባዊ ግንባር ብምዃን ንግንባር ተወዝዐ። ኣብ ግንባር ከረን ከዓ ምስ ብፆቱ ንዝተዋህቦም ሸቶ ንምህራም ዓረደ። ተጋዳሊ ጅሮም ከዓ ምስ ክፍሊ ህዝባዊ ምምሕዳር ብምዃን ናብ ወደባዊት ከተማ ምፅዋዕ ተሰለፈት። ዳግማይ ውሽጣዊ መድመይቲ ስለ ዘሰዓበላ ግን ንዝለዕለ ሕክምናዊ ክንክን ክትላኽ ነይርዋ።
1: ባፅዕ ተታሕዘሉ ናይ ባፅዕ እንደገና ትስዓ ካብ ክፍሊ ህዝባዊ ምምሕዳር ንክንሰርሕ ተባሂልና ኢና ሓገዝ ተባሂሉ ንባፅዕ ከዓ ከይደ። ኣብ ባፅዕ ግን ሓንቲ ለይታ ሓዲርና ተመሊስና ማለት እዩ። ድሕሪ ኡ ሽዕቲ ኩነታት ስለ ዝበርታዓኒ ንዓይ እንደገና ተወልደ ኣብ ግንባራት ስለ ዝነበረ ካብ ግንባር መፅኡ ንዓይ ሒዝኒ ንፍግረት ከይዱ።
2: ሓንቲ ተጋዳሊት ማይ ክንወርድ ኢልና ኣብቲ ግንባር ከረን በዓል ሄካኖ እንስ ዓባይ እንስ ንእሽ ዝበሃል ኣሎ ዓብ ጎበዩ 1887 ብራኸ ዘለዎ እዩ። በቃ ንበዓል ከረንሲ ኣብኡ ደይብካ የርእየካ እዩ። ካብኡ ወሪድና መገዲ 2 ሰዓታት ገለ ኸውን እዛ ጓል ትረኽበኒና እዩ ሰላም ተባሂልና። ምክንያቱ ሽዑና ኸቲትና ኩላና ማይ ምስ መላእና ደልየካ ኣለኹ ገለ ትብለኒ። ኦኬ ኢለ ረኺበያ ተራኺብና ዕሊልና ከመይ ኣለኹም ገለገለ። ኣብ መወዳእታ ዓረርብ በፂሐ መፅአ ስይ ኢለኒ ንጅሮም ረኺበያ እንዴ ከም ምርካብ ኢለኒ ግን ኣይትፀንሓካነ ሕጂ ዕድል ንሕ ረኺብካ ስ እንተርኪብካ እንተተኸይድ መሓሸ ገለ ትብለኒ። ሕጂ ኸቲትና ሕጂ ክንሓትት ከምዝኮይና ክንብል ሲ መልክዕ የብሉ። ምክንያቱ ገና ይተላለናን ዘለና ከማ ናብቲ ሰራዊት ገለ እሞ ከምዛ ዝብለካ ኣነ ነገረካ ኣለኹ ናትካ ውሳነ ይትወስድ። ሕጂ መን ከም ዝነገሮም ኣነ ይፈልጥኒ ኣብ እንዳ ብርጌድ ካብቲ ግንባር ዝነበርኩ እንዳ ብርጌድ ዝፅውዕኒ ሕጂ ሕጂ ከምዚ ከምዚ ገለ ዘረባ መፅዩ ወ ኣበየ ላ ኣብ ዓራርብ እሞ በዓልቲ ቤትካ ደኸ ወ በዓልቲ ቤተ ወ እሞ ሕጂ ክትኸይደ ካ ብሉኒ ናበይ ንዓራርብ ሕጂ ድ መጥቃዕቲ እንዳተበገሰ ንርእስ እምባደሮሲ ኣነ ካብዚ ተሪፈ እንታይ ሽሙ ክገብር ኣይትቕበሉ ንኻ ናይ ኩሉ ተጋዳላይ ኣተሓሳስባ እዩ። ሕጂ ርእስ እምባደሮ ከድና መጥቃዕቲ ክንፍፅም እቲ ርእሲ እምባደሮ ዝነበረ በስመራ ገይሩ ንደቀ ምሓረ ስለ ዝገዓዘ እታ ጉዳይ ተሪፋ በሉ ቦታኹም ተመለሱ ኢሎምና ካብኣ ተበጊሰ ሕጂ ንዓራርብ ይኸይድ ማለት እዩ። ኣብኡ ደልየ ደልየ ረኽባ ማለት እዩ። ከምዝኣመሰለ ደ ገለገለ ተራኺብና እሞ ንመን ክሓትት ተበልኩም ሕጂ ዶክተር ግርማይ ፀኒሕኒ ኩሉ እቲ ኩነታት ነጊሩኒ ማለት እዩ። እሞ ሕጂ ክርያ ኢለ መፅአት እንታይ ክገብር ሕረያ ኣብዚኣ ምሕደር ፅባሕ ንጎ ክትርያ ካኢልኒ ተራኺብና ርእያ ዋላ ሓንቲ ሂወት ኣይነበራን በቃ ተዳኺማ ገለ መለ ሕጂ ኸይድ ኣለኹ ምስ በልኩ ኖ ኣይትኸይድን ኸ ሕጂ ከዳልየልካ የ ፖስታ ዶክተር ተኸስተ መጥቃዕቲ ናይ ደቀ ምሓረ ስለ ዝፈሸለ ኣብቲ እዋን ትታ ቀዳመይቲ ካብኡ ክመፅ እሞኒ ፍግረት ካኣቱ ስለ ዝኾነ ነዚኣ ሒዝካያ ፍግረት ትኸይድ ኢልኒ እሞ እንታይ ክገብራ ኣነ ኣብ ምንታይ ክፀዳ ድሓ ናብዚ በዚ ፍሉይ ጉዳይ ከድካ ታሕቲ ዝሓልፋ ኣይሰኣና ነነ መካይን ገለ ኣብኡ ከድካ ሕተት ኢልና ሓቲተ ሰሚራት ልና እንታይ ሽሙ ሕጂ ሒዙና ከይዱት ኣውቲስታ ኣብ ፅሒና ዶክተር ተኸስተ ሸዓ እት እዩ በቃ ውዒት እያ ነራ ከባቢ 7 ገለ እንትኸውን መስለኒ ኣትዩ ኣነኻነታ ደብዳቤ ሒዘ ምስ ረኣኽዎ በቃ ኣይዕረፈን ኮ ኣብታ ቴንዶ እቱ ክብል እንታይ ሽሙ ገይረ ሕጂ ርእዋ ኣላ ድያ ድኣ እዚኣ ጅሮም ካ ኮትብልን ዘለካ ወ ጅሮም ወ ኣላ ድያ ወ ሃባበል ኢሉ ኣብታ ቴንዳ ነራቶ ኣብታ ቴንዳ ኣነብ ካልእ ክድቅስ ኢሉ ኣብ ኣዕሪፋ ሓዲራ ንግሆ ምስ ዶክተር ተኸስተ ተራዳዲና ኣነ ናብ ኣሃደይ ከይደ ማለት እዩ።
3: ካልኣይ ግዜ ሳልሳይ ግዜ ከዓ ክመፅእ ይኽእል እዩ። ድሕሪ ከምኡ ዝመፅእ ኮይኑ ግን መጥባሕቲ እያ ትገብር መጥባሕቲ እያ እታ መጥባሕቲ ክትግበር ነይርዋ ናይ ግድን ኮሚቴ ኣገባቡ
0: ቃልሲ ህዝቢ ኤርትራ ነፃነት ህዝቢ ንኸረጋገፅ ሱር መግዛእቲ ንኽነቅል እዩ ነይሩ እትነቕሎም ኤርትራዊ ተጋዳላይ ነቲ ፅንኩር ኩነታት መግዛእቲ መኪቱ ዘፍሸሎ በዲሂ ዝኽኣሎ ኪኖ ፅልማት ብርሃን ከም ዘሎ ንነብሱ ኣሚን እዩ ዝተጋደሎም ተጋዳላይ ፍትሓዊ ቃልሱ ከም ዝዕውቶ ጥርጣረ ዝነበሮ ይመስልን ማሓነቆታት ህይወት ብኩሉ መኣዝናት እናኳሎሞ ካብ ሞት ዝመርር ሓለንጊ መግዛእቲ ስለ ዝፈለጠ ዶኾን ኣንጻር ኩሉ ብድሆታት ዝገጠሞ ተጋዳላይ ልዕሊ ክኾነ ዝግባእ ኮይኑ ንጸላቱ ኣላሽ ኣቢሉ ህዝቢ ባሕርነት ደቁ ዓሊሉን ጨዲሩን ድሕሪ ነፃነት ኩሉ ተጋዳላይ ዳሃይ ስድራ ቤቱ ክገብር ነይርዎም ተጋዳላይ ተወልደ ብርሃን ብፁእ ኣምላኽ ከ ናብ ስድርኡ ዶ ወላስ ናብ ብፀይቱን በዓልቲ ቤቱን
2: ናፅነት ምስ ተረኽበ ድሓርታ ይመፅእ ኣብ መወዳእታ ተጋደልቲ ንገዝኦም ክበፅሑ በብተራ ይኸዱ ኣነ ሕጂ ካብቶም ዳሕሮት ማለት በበፂሖም ምስ መፁ ተራይ ምስ በፅሐ ኣብቲ እንዳ ብሪጌድ ፀኒሐ ድሃር ንዓበልኪድ ምስ በሉኒ እንታይ ይብሎም ኣነ ከምዚ ኣለህ ንሽግር ኣነ ብክንዲ ንገዛ ዝኸይድ ሲ ንፍግረት ክኸይድ ኣለኒ እሞ ሓዲኡ ምረፅ ክልቲኡ ሳይከውንን እዩ ኦኬ ፅቡቅ ድሓር ምስቶም ግሩፕ ዝኸዱ ዝነበሩ ንገዝኦም ነስመራ ከይዶም ንሶም ኣነ ብከረን ወሪደ ንፍግረት ትኸይድ ማለት እዩ ኣብ ፍግረት ከዓ ከማ ከምታ ዝበላ መጥባሕቲ ገይራ ፀኒሓትኒ ክትዛረብ ገለ መለይ ትኽእልንኻ ምክንያቱ ወይ ምስ መጥባሕቲ ምስ ኢንፊዥን ምስ ደም ተኺላ ገለ ከምኡ ጥራሕካ ትሪኦ እቲ ትንቀሳቀሶ ዝነበርኩ ኣነ ካብኡ ንኸረን መለስ ማለት እዩ ኣብ ከረን ምስ ተመለስኩ ሓደ ሰብ እስኻ ከምዚ ከምዚ እንኸብለኒ ወ ወዲ ክስቶ ወዲ ክስቶ ወ ኣብዚ ኣለዉ ደቂ ዓድኹም ይብለኒ ኣበይ ኣብዚ እንታይ ደልዮም መፅኦም ድሓን ከምዚኦም ከምዚኦም ዝኣመሰሉ ፋርማሲ ላቶም እንዳ ቦይ ፍስሃየ እንዳ ቦይ ፍስሃየ ንጉሰ ዝበሃሉ ፋርማሲ ላቶም ኪዶም ይብለኒ ከይደ ረኺበዮም ከምዚ ከምዚ ኢልዮም ከ ሕጂ እንታይ ኣካ ደሊካ ኢል ሰብይ ኣቦይ ፍስሃየ ማለት እዩ ኣነ ዶ ኣነ ደብዳበ ክበኩም እየ መዘከርታ ናይ ስድራያ ውፅሒ ይፈለኹ ስእሊ እንተልየኩም ከ ኣስእሉን ኢሉ እዮም ኣስኢሎምኒ ታ ስእልን ታ ፖስታን ዓሽገ ንዕኦም ሂበዮም እሶም ሰንበት ከይዶም ንዓዲ ብፂሖማ ማለት እዩ ናብ ስድራይ ኣነ ትኺለ ናብ ኣህዶይ ከይደ ሕጂ ስድራይ ከዓ ዋ እዚ ዝብሎ ዘሎ ልክዕ እዩ ዋላ ትፅሒፍዎ ዘሎ ዋላ ዝስእሉ ዋላ ገለ እንታይ ክገብር ዳ እሞ ክሳብ ሂጂ ፀኒሑ ኣሕዋቶ ኣትዮም እዮም ክልተ ኣሕዋተይ ዝኣተዉ ነይሮም እንታይ ዳ ኮይኑ ገለ መፅ ሂጂ ንድሓ እንታ ሽግር ኣነ ተረዲያህንላ ኢለ ከይደ ድሕሪ ቁሩብ ግዜ ከምኡ ኣብ ዝንተራትሉ ሓሊበት ሽዑ ከዓ ከምዚ ኮይና ከምዚ ኮይና ገለ እቲ መልእኽቲ መፅካ እዩ ገሊኦም ርእዋ ገሊኦም እንታይ ሽሙ ገብሩ ከምዚ ከምዚ ተባሂሉ ኦኬ ኢልና ተረዳዲእና ድሕሪ ቁሩብ ግዜ ንዓበል በፂሕካ ምፃእ ንዓዲ ብሉ ነች ዓዲ ከይደ ነጀሮም ከዓ ረኺበያ ማለት እዩ ሽዑ እውን መጥባሕቲ ገይራ ትፀንሓኒ

0: ተጋዳሊ ጅሮም ምስቲ ተደጋጋሚ ዘካየደቶ መጥባሕቲ ናይ ምውላድ ተስፋ ኣዝዩ ማሚኒ ነይሩ። እንተጠነሰት እውን ንዝኸፈ ጥዕናዊ ጸገም ስለ እትቃላዕ ብህይወት እትነብረሉ ዶስ ወላ ሓድጊ ውላድ ንክትረክብ ኢላ ዕድላ ክትርኢ ነይርዋ ዝተፈልጠ ይነበረን።
1: ስምዒቶም ተንካፊ እዩ። ምክንያቱ ብሓንሳብ ዝኩሉ ፅንኩር ኩነታት ኣሕሊፎም ናይ ክልቲኦም ከም ዝክጠው ዝወፅሑ ውላድ ዘይብሎም ክተርፉ ኣነ ሕማቅ ተሰሚዐኒ።
2: ኣብ ሓዝሓዝ ዶክተር ሃብተ ሓንቲ ከዓ ዘይሽማ ዘይሓዝኩዋ ዶክተር በቃ እንታይ በሊዕኺ ክተዕብ እዮም ዋላ ሓንቲ ይትረፍኪ ትውላድ ነብስኺ ክልክመኪ እዩ ምስ በለታ ድሓን ኣነ ክስዋ ኢለ እንደ ወፅኦ ብቐደሙ ዋላ ሓንቲ ኩ
1: ንዶክተር በረኸት ከዓ ኣብ ኦሮታ እዩ ነይሩ። ካብ ኦሮታስ ናብ እዚ ሕጂ ኦሮታ ዘሎ መካነ ህወት ናብ መንሽሙ ሓዝሓዝ ተለዊጡ ነይሩ ሽዑ ባዕልሃና ናዚአን ክኣል የለና ኢልና ምስ ካልኦት ገርና ነይሩ ማለት እዩ። ሕጂ ከይደ ዘረቡ ከምዝን ስታይ ኣለዉ ናይ ተደጋጋሚ ናይ ከብዲ ሽግራት ከምዝን ነይርዋ መጥባሕቲ ምጥባቅ ናይ ማዕናጡ ውን ኣብቲ መጥባሕቲ ከምዝ ነይሩ ሕጂ ውን እቲ ናይ ትምህርቲ ንኻፍ ውን እንደገና ጠባበቂ እዩ ስራውር ደምኹን ዋላ እንታይ ሽሙ ነንሕድዱ ሕጂ እቲ ማህፀን እናዓበየ ከይድ ከሎ ነቲ ተጠባቂ ነበረስ ቁሩብ ብሳ ክገብሩ ክበጣጥሶ ክእልነት እዩ ምጥባቅ። ሕጂ ዶክተር በረኸት ፅቡቅ ርድኦ ድሓን ናባይ ግደፎ ባዕለይ ክከታተላ የብል ባዕሉ ይከታተላ ማለት እዩ ትመላለስ በቲ መደብ ዘውፃላ
2: ዶክተር ተኸስተ ኣብ ቃኛው ነይሩ ኣብታ ገዝኡ ደቂሱ ፀኒሕና ሰዓት ትሽዓተ እያ ክልቴና መፅእናዮ ሰንቢድ ኸም ኣንሸ እንታይ ዳ ገለ ኢሉ ከምዚ ጥንስሒ ዘገለ ትብላላ ብጣዕሚ ሰንቢድና በቃ
1: እጂ ፀኒሖም ነግረኒ መቸም ከምዝወለዱ ገለሞታት ኩላክና ተሓጉሽና ዳህራይ ፀኒሑ ሓደ ኣክለና ብለኒ ሓደ ኣክለና እቲ ዘሕለፈ ተሽግር ኣክል ከምቲ ናይ ቀደም ስክፍትኡ ገልፅ ማለት ንድሓን ድጎሙ ሕጂ ሓደ ፅቡቅ ከይድ ኣሎ ካልኣይ ድጎሙ ካልኣይ ደጊሞ ብምክታል ከምኡ ማለት እዩ ሳልሳይ ሰለስተ በፂሖም ሰለስተዮም ተወልዶም ከምዝ ኢሉ ነግረኒ ክንረኸብ ከለና ሰላም ንበሃል ሕጂ ሓደ እዋን ሕጂ እውን መፅእ ሓራይ ቅድሙ ክኮሆቱ ገዛ ኳሕኪሖም ምንዳእኒ መፅኡ ዘለ ኢለ ኣነ ትሳሉን ጠጠው ኢሎ ከለኹ ምስ ታጓለይ እውን መን ከም ዝኸፈቶም ናይ ዝክሮን ግን ትኽኢሎም ኣብ ሳሉን መፁ ቅድም ተወልዳኣቱ ድሕሪኡ ጅሮም ተኣቱ ድሕሪ ተንደቁ እዚአን እን ተወልድ እንደለዎ ዓይነት ይብለኒ ሰላም ኣይበለን ኣነ ሽዑ ዋላ ሓንቲ እቲ ድሕሪኡ ውን ሰላምታ ገለመታት ኣይተረዳእን ምክንያቱ ትስምዒቱ ናቱ ጅሮም ተንቆልዖ ምስራኣኮ በቃ ኣይተረዳእን ድሕሪ ነበረ ዘረባ
0: ሃገርና ኤርትራ ኣብ ፖለቲካዊ ማሕበረ ቁጠባዊ ባህላዊ ካልኦት ረቀቕቲ ሜላታት መንብሮን ብዙሕ ናይ ውረድ ደይብ ዝተካየደላ ሃብታም ታሪካዊ ውርሻ እትውንን ሃገር እያ። እዚ ታሪካዊ ውርሻ ነቶም ክሳብ ለይቲ ሎሚ ብህይወት ክሰሩ ዝኽኣሉ ሓርበኛታት ኣብ ኣእምሮኦም ተሰኺዑ ስለ ዝርከብ እዞም ናይ ሕጂ ወለዶ ዕድለኛታት ብምዃንና ነዚ ክንምዝምዞ ይከኣል እዩ። ነዚ ንምፍላጥ ግን ተመክረኹም ኣዕልሉና ብዝብል ሓሳብ እዩ ክነቅል ዘለዎም። ዋሕዚ ናይቲ ዛንታ ይሕፀር ይንዋሕ ካብ ባሕሪ ብማንካ እትረኽባ ሓበሬታ ንኽትብርትዕን ነቲ ገና ዘይተተሃሰሰ ድማ ክደስስ ኮነ ክትመራምር ይኽእለካ።
2: ኣብ ኤርትራ ማእለያ ዘይብሉ ከምዝኣመሰለ ሕልክላኻት ኣብ ነፍሲ ወከፍ ቤት እዩ ዘሎ ኣብ ወተባዕታ ይብል ኣብ ጓል ኣንስተይቲ እንታይ እቲ መወዳእቱ ግን ኣብ ቃል ኪዳንካ ፀኒዕካ ምኻድ

0: ኩሉ ግዜ ተሰኒዱ ስለ ዝነብር ሲ ንኩላት ግን ዓና ጥራይ ከይኮነስ ንኩሉ ህዝቢ ኤርትራ ማለት እዩ ታሪክ ሲ ንኩላትካ እዩ ክትገብሮ ዘለካ ብዙሕ ነገር ከም ዘለካ ዝትፈልጥ ማለት እዩ እቲ ታሪክ ከዓስ ኩሉ ሰብ ሲ እሶም ጥራይ ከይኮኑስ ካልኦት ከዓ ከምኡ ዘይተዛረበ ዘይዕለለ ብዙሕ ሰብ ዩብዙሕ ተጋዳላ እዩ ዘሎ ኣይዕልልኒ ብዙሕ ሕጂቲ ከምኡስ በብቅሩብ ሲ ክስነድ ሲ ከምኡ ፅቡቅ ንኩላትና ስለ ዝኮነ ታሪክ ማለት እዩ በር ከቢድ ሓላፍነት ብጣዕሚ እዩ ደሰክመካ ንሕና ከ እንታይ ጌርና ኢልካ ተሓስብ ማለት እዩ እሶም ከምሰ ገይሮም ሲ ንሕና ከ እንታይ ጌርና ኢልካ ከም ተሓስብ እዩ ዝገብረካ
1: ሳዕላይ መለኹ ከብዛሕ ይሰርኒ ግን ካብ ከምዚኦም ስድራ ብምውላድና ብጣዕሚ ሕጉሳት ኢና ኣብ ትሕቲ ኣምላኽ ከዓ ንዶክተር ተኸስተ ብጣዕሚ የመስግኖ
2: ከምዚ ብባባ ይበሎ ማማ ይበሎ ወላ ሕዋተይ ይበሎ ሲ ከምዚ ቶተር ተኸስተ ይበሎ ሲ ከምዚ መውጋእቲ ሓሰባ ናፅነት የምጥአት ዕድል ረኺባ ካልኣይ ከዓ ሞያኣ ሒዛ መቃለስታኣ ኩሉ ኣምፅኣስ ተጃጂላ ፀላኤት ኣባሪራ ናፅነት ኣምፅኣሲ ይዕወተላ የ ቅድም ባባ ማማን ምዝግኖም ከምኡን ተተሰባ ምዝግኖም ከምኡን ኣሕዋተይ ሓንቲ ማማ ሓብታላ ዓብ ሓብታላ ዘመም ሃብታ ማርያም ትበሃል

ባንዴራ ኤርትራ ሕብርታት ከ ኣርባዕተ ጥራይ ቀጠላ ንባዕተ ሃገረይ ቀይሕ ዘፈሰሰ ደመይ ብጫ ባህላዊ ሃብተይ ሰማያዊ ሃብታም ባሕር ዓደይ ኣንበልቢል ክምስተመዛን ንኺ ተፈሲሁ ሓርበኛ ህዝበኺ መልክዕ ክርእኪ ኣንቃዓረሩ ንዓኺ መልክዕኛ መራኪት ሕብሪኺ ብፈትወኪ የኽበረኪ ክብርቲ መልክዕኛ መራኪት ወቅብቲ ወትሩ ዘለኣለም ኣብ ልበይ ኣንበልብሊ ዝሓላል መሬተይ ኣኺቢለ የኽብረኪ ምሕለ ጥሒለ ቀያሕተ ጀጋኒ ሕዋተይ ከፊለ ቀሲነ ይቕስነኪ ዘለኣለማዊ እንኳዕ ፈጠረሉ ህዝበይ ሰላማዊ ኣብ ኩሉ ሕብርታት ክሰሪፁ ኣደመይ ሓርድነት መርክዐይ ኣረጋግፅ ክለይ ኣሸሓት ሕዋተይ ወትሩ ኣለዉ ኣብ ልበይ ክሕልወኪ ከም ቢለን ዓይነይ ክሕልወኪ ከም ቢለን ዓወይ ዓወተ ሓፋሽ

ዘ ሰዓብቲ ሕሶ ምድምና ዝኸበርኩም ተኸታተልትና ዕላል ተመኩሮ ክኸውን እታ ካብ ዝተፈላለዩ ከብሒ ታሪክ ፈቲሻ እናባኸመ ተምፆ እዩ ክኸውን ናይ ሎሚ ትሕዝቶ ዕላል ተመኩሮ ድማ ብምክንያት ቅንያት ናይ ጉንበት ንዑ ዘንፀባርእ ክኸውን ንምሉ ምክልታ ናብታ መደብ ክስክረኩም

0: ድሕሪ መጥቃዕቲ ተሰነይ መሪሕነት ህዝባዊ ግንባር ኣብ ውሽጢ ወርሒ ዘይመልእ ግዜ ብቐጻሊ ናይ ምርብራብ ኩናት ዝተደኸመ ሰራዊት ደርግ ዝያዳ ንምርማስ ብቐዳምነት ዕላማ ናይ መጥቃዕቱ ክኸውን ዝመረፆ ውቃው እዝ ነበረ። ኣብቲ እዋን እቲ ዓቕሚ ሰራዊት ውቃው እዝ ኣብ ቅድሚ ግንባር ዝተሰለፈን ኣብ ድሕሪ ዝነበሩ ተደረብቲ ሻለቃታትን መመርያታትን ወሰካ ናብ ኣስታት 4700 ወሪዱ ነበረ። ዓጢቆ ዝነበረ ኣፅዋር ድማ 23 ታንክታት 430 ሚሜ 24122 ሚሜ 3076 ሚሜ መዳፍዕ 214 መካይን 1623 ሚሜን 145 ሚሜ ከበቲ ረሻሻት ኣስታት 200 ወተሃደራውያን መካይን ከምኡውን ብርክት ዝበለ ሞርታራትን ማእከላይ ረሻሻትን የጠቐልል ነበረ። ነዚ ሓይሊ እዚ ንምጥቃዕ ብወገን ህዝባዊ ሰራዊት ዝተመደበ ዓቕሚ 3 ብርጌዳትን 2 ሓይሉን ኮይኑ ካብዚ ዓቕሚ እዚ ናብቲ ቀንዲ ናይ መጥቃዕቲ ኣንፈስ ዝተመደባ 2 ብርጌዳትን 1 በጠሎንን ሓይልን ነበራ። ውቃው እዚ ንብድምሳ ዝተሓንፀፀ ውጥን ቀዳማይ መጥቃዕቲ ናብ 22 ለካቲ 1984 ኣብ ዘውግሐ ለይቲ ሰዓት 12:50 ኣብ ውሽጢ ሕምብርቲ ጸላይ ሶሊኸን ዝኣተዎ ሓይልታት ብዝኸፍትኦ ተኽሲ ክጅመር ተመዲቡ። ነዚ ሰፊሕ መጥቃዕቲ እዚ ክፍፅማ ዝተመዘዛ ኣሃዱታት ህዝባዊ ሰራዊት ድማ ብድምር 9 በጠሎንን 2 ሓይልን ኮይነን ብርጌድ 23 ብምሉእ 3 በጠሎኒታት ብርጌድ 44 ብምሉኡ 3 በጠሎኒ ብርጌድ 31 1 በጠሎኒ ብርጌድ 58 1 በጠሎኒ ሰልጠንቲ ቤት ትምህርቲ ካድር 1 በጠሎኒ ብርጌድ 4 2 ሓይሊ ነበራ። ብርጌድ 23 ዝተዋህበ ዕማም ቀዳማይ በጠሎኒ ብየማን ንፅርጌ ኣውገት ማርሳ ተኽላይ ዓፅያ ንሰሜን ክትምጠጥ፣ ሳልሰይቲ በጠሎኒ ነቲ ቀንዲ መዓስከር ጸላይ ኣውገት ክትሃጅም፣ ካልይቲ በጠሎኒ ከም ተጠባባቒትን ናይ ጸጋም ሓይልን ነቲ ኩነታት ክትከታተል ጸኒሓ ምስ ምዕባለታት ናይቲ ውግእ ዝወሃበ ዕማም ክትፍጽም ነበረ። በቲ ዝተወጠነ ናይ ግዜ ሰሌዳ መሰረት ድማ እታ ብርጌድ ሰዓት 2:50 ናይ ለይቲ መጥቃዕቲ ጀሚራ ክሳብ ሰዓት 3 ናይ ለይቲ ሾታ ወቂዓ ንኣውገት ሙሉእ ብምሉእ ተቆፃፀረቶ፣ ክሳብ ሰዓት 6 ናይ ንጎ ድማ ነቲ ዝተቆፃፀረቶ ቦታ ፀኒዓ ሓዘቶ። ክራይ ንምጥቃዕ ዝተመደበት በጠሎኒ 58:3 ካብ መበገሲ ቦታኣ 8 ሰዓታት ብእግሪ ተዋዒዛ ሰዓት 4:45 ኣብ ክራይ ንዝነበረ ሻምበል ድምሲሳ ብውሕድ ክሳራን ኣብ ሓፂር ግዜ ነቲ ቦታ ተቆፃፀረቶ። እዘን ዝተጠቕሳ ኣሃዱታት ኣብ ውሽጢ መስመር ጸላይ ዝነበረ መእዘዚ ቦታን ደጀን ንምጥቃዕ ዝተመዘዘ ኮይነን ኣብቲ ልክዕ ግዜ ሸቶን ወቅዐን ምዕባለታት ናይቲ ብግንባር ዝካየድ መጥቃዕቲ ጽበያ እኳ እንተነበራ፣ ብቕድሚት ፊተፊት ዝተኻየደ መጥቃዕቲ ግን ብገለ ሸነኻት ጽቡቅ ክስጉም እንከሎ ብብዙሕ ኣንፈታት ቀዳማይን ካልኣይን ዕርድታት ንምፍራስ ነዊሕ ግዜ ስለ ዝወሰደ ናይ ግንባር መጥቃዕቲ ቁልጡፍ ምዕባለ የርአን። እቲ መጥቃዕቲ ግዜ ስለ ዝመጠጠን መሬት እናወግሐ ይኸይድ ስለ ዝነበረን ምስ ምውጓሕ መሬት ድማ ጸላኢ ናይ ነፈርትን ታንክታትን ረሻሻትን ጸብለነቱ ተጠቒሙ ነተን ኣብ ሕምብርቲ ዝኣተወ ኣሃዱታት ክጭፍልቕን ስለ ዝኽእል እቲ ግንባር ኣዘዝቲ ህዝባዊ ሰራዊት ዝወሰድዎ ምርጫ ብዝቐልጠፈ ግዜ ነተን ኣብ ሕምብርቲ ጸላኢ ዝኣተወ ኣሃዱታት ከም ዝወፃ ምግባር እዩ ነይሩ። ነዚ ንምግባር ድማ ካብ ሩባ ኣልጌን ክሳብ ወድጋን ዝነበረ ኣሃዱታት ብቕልጡፍ ንንያላን ማህሚመትን ክበጽሓ ብጎሎጉል ዝተመደባ ተንቀሳቐሲ ኣጽዋርን ታንክታትን ከቢድ በረትንካ ኣብ ሓፂር ግዜ ንቕድሚ ሰጊሙ ኣብ ኣውጎት ንዝኣተወ ኣሃዱታት ደገፍ ከበርክት ትእዛዝ ተመሓላለፈ። ይኹን እምበር እዚ እውን ግዜ ስለ ዝወሰደ ጸላእዩ ሓይሉ ኣኻኺቡ ኣብ ልዕልተን ኣብ ሕምብርቲ ዝኣተወ ኣሃዱታት ጸረ መጥቃዕቲ ክካየድ ዕድል ረኸበ። ኣብቲ ከባቢ ከተደምሰሰ ዝተረፈ ዓቕሙን ኣፅዋርን ኣኻኺቡ ድማ ነተን ኣህዱታት ብታንክታትን ረሻሻትን ክኽብብን ተሃንደደ። እንተኾነ ነተን ኣህዱታት ክረዳ ዝተበገሳ ናይ ወገን ታንክታት ጉልባብ ክገብራሉ ኣብ ዝኽእል ኣከባቢ ስለ ዝበጽሓ ንታንክታትን ረሻሻትን ጸላኢ ቁሩብ ክዕግሳ ብምኽኣልን እተን ኣህዱታት በብዝጥዕመን ነቲ ከባባ ፍንጢሰን ክወፃ ክኣላ።
1: ኣብ መጨረሻ ግን እቲ ግንባር ዘሎ ትደገፈ ሓይሊ ስለዘይርክበና እቲ ነገር ክፈሽል ተኻኢሉ ማለት እዩ። እዚ ብከምዚ ዓይነት ኣካይዳ ጸላኢ ከዓ ንኣና ከዓ ተገልቢጡ ጸረ መጥቃዕቲ ወሲድልና ማለት እዩ። ኣብቲ ጸረ መጥቃዕቲ ነተን ገዲፍናን ዝሓለፍና ታንክታት ሰሰንጢቐናና ሓሊፈን ተመሊሰን ሰራዊት ሓደ ሻለቃ መጺኡ ነቲ ኣብኡ ዝነበረ ዓሪዱ ክኹብ ክበና ጀሚሩ ማለት እዩ። ንሕና ከዓ ተዋጊእና ይመቸም ይሓልፈና ንምለሶ ብድሕሪት ታንክ ትሓልፍ ብድሕሪ ንሓልፍ ከምኡ እንዳተገብረ ንሰራዊት ጠርኒፍና ወፂና ምችም
2: ሕጂ መወዳእትኡ ወገግ ምስ በለት ድሮም ከጥቃዕና ጀሚረ ብኣጋር ከማ ናባና ክጎያ ንሪአን ማለት እዩ። ታኣት ሓሙሽተ ወገግ ኢሉ ልክዕ ከምታ ዝበላ ኮይና ናባና ክጥቃዕና ናባና ክጎያ ንሪአን። ሕጂ ድሓር ንሕና ብዛዕባ ናይ ብሬን ገለመለይ ኢና ንገብር ምስ በዓል ኣብርሃም ለከ ንሰን ፍሑክ እንዳበላ ናባና እየን ድመፃ ደሎ መፅን ይፅጋዓና። ሕጂ እንታይ ብሎ ኣነ ፅናሕ ንተስፋ ንስክነጉርአ እንዳበልኩ ከለኹ ፍርቂ ከይበፅሕኩ ከለኹ እዚ ክስቶ ዓድባርዎ ሂወት ሂወት ሂወት ይብለኒ እሄ ይብሎ እንታይ ደኣ ኣብዚ ኮፍ ኢልኩም ኩሉ ሰቦ ከይዲ እዩ ንዕባ ንሰሓቡ ይብለኒ እወይ ኣብርሃም ንዓባ ኩሎም ከይዶም ይብል ኣሎ ንኺድ ንብል ዘዘሊልና ዝርክ ንብል ከለና ውትፍ ይብላና ስን ኣትናና ውትፍ ይብላና ኩላሕና በዓል ተስፋ ንስገለደሉ እሶም ብወገኖም ንሕና ብወገና ዝልዝል ንብል ማለት እዩ። ሕጂ ኣነ ሳንጣይ ረስአ እንደገና መይሰ ወይ ኣቶ ኣትናና እየ ንደሎ እንታይ ምስለ ከሳንጣይ ዝገድፍ ኢለ ጥሪ ኢለ ትካናላኣቱ ማለት እዩ። እዛ ሳንጣይ ሓፍ ኢሉኒ ኣብርሃም ተቋይቁኒ ናፊት ምለስ ገለኒነት ሓንጣይ ከምጥ ኣምፅ ምሰበልኳ ዝል ኢለ ምስ ወፃኹ ተናምሓራ ዝል ኢለን ሕጂ ቀጥታ

0: ناقطوا كاتي أنا بدي أخوي نحن خنوت السنك أذلينا نفتا دفعنا شو دخلنا بمدر جي من قد فلنا دقينا أنا سلف يهلا وي أبراهام أي تاري من إذا أقريب له واي أنت أخذ ملكان ددنغا خايبلني أبراهام بقى روما يبل أنا نو شو عقين ديو كم نفس خلطي واندور بنقوم تزيو تقرني دي زمحة صوتس انتايبو لحدي ازي حفوزي أم سبابينو ኣብዚ ግዜ ብርጌድ 23 እቲ ዝኸበደ ኩነታት ከጋጥማን ከሎ ብፍላይ በጦሎኒ ሓደ ናይታ ብርጌድ ብዙሕ መስዋእቲ ከፈለት እታ ንክራይ ኣጥቂዓ ዝተቋፃፀረት በጦሎኒ 58 ግን ክተዘለቕ ምስተሓበረት ንመስሓየት ገጻ ብምውራድ ከቢድ ናይ ማይን ፅምን ፀገም ተፃዊራ ብዘይ ብዙሕ ፀገም ብሰላም ናብ ቦታኣ ተመልሰት እዚ ቀዳማይ ዘይዕወት መጥቃዕቲ ኣብ ልዕሊ ጸላእይ ቀሊል ዘይኮነ ክሳራ ዘውረደን ንኣዘዝቲ ሰራዊት ጸላእይ ዘይሸበረን እኳ እንተነበረ ከምቲ ዝድለ ዘይምዕዋቱ ኣብ ተጋደልቲ ብርቱዕ ሕርቀና ኸተለ ምክንያቱ ኣብቲ ዝተኻይደ ውግእ ጸላእይ ካብቲ ፅቤት ንላዕሊ ድኹም ኮይኑ ይጸኒሑ እቲ ቐንዲ ጸገም ናይ ወገን ዘይምውሃድ ዩ ነይሩ ኣብቲ ድሕሪ ውግእ ዝካየድ ዝነበረ ናይ ግምጋም ኣኼባታት ድማ ጸላእይ ፍናን ከይረክብ እቲ መጥቃዕቲ ኣብ ዝሓፀረ ግዜ ክድገም ተጋደልቲ ኣጥቢኦም ሓተቱ ስዋኣትና ተዓዊትና ማርሳ ተኽላይ ከም ዝበፃሕናዮም ዝፈልጡ ስለዚ ንፀላእና ደምሲስና ማርሳ ተኽላይ ብፃሕ ደምስ ዋኣትና ክነቕስና ኣለና ዝብል መሪር ቃላት ገለ ካብ ተጋደልቲ ኣብ ኣኼባታት ዝዛረብዎ ዝነበሩ እዩ
1: ዕለት 19 ክትድገም ከላ ሎሚ ናይ መጨረሻ ክንደምስሶ ኢና ኩሉ ተዳልዩ ከቢድ ረና ኩሉ ተዋሂዱ እዩ ማርያም ከዓ ተሕግዘና ኢሉ ወዱሉሱ ጨብጨብጨብ ኣቢሉ ኣለዉ ኣብኡ ሰዓት ክልተ ክንኣት ተሓስበ ዳርጋ ፋዱስ ኢና ኣቲና ደበና ስለ ዝነበረ ፅቡቅ ደበናታት ፋዱስ ኣቲና በቃ ልክዕ እቶም ታንከኛታት እታ ናይ ቀዳመይቲ ፀገሞም ፈሊጦም ልክዕ ምሳና ቂድማና ተቀዳማይቲ ፋ ኣፍሪሶሞ ተወልክኮ ክትኣምኖ ዘፀግም እዮም ገሮም ንሕና ከዓ ነቲ ኣሰርኣሰረን ፈንጂ ካይረገፅና ተኺልና ኣጎት ሓዲርና ማለት እዩ ኣብ ኣጎት ንግሆ ተላጋገብ ኮይኑ ታንኪ ምስ ታንኪ ዙ በቃ ተላጋጊቡ በሎ በሎ በሎ ኮይኑ በቃ ኩሉ ጓዕዋዕ ኮይኑ እሳተን ሃዲመን ከይደን ንጎላጉለን ኣብኡ ትሪፍና ኣለን ብዙሕ ካብኡ ኣብ ኣጎት ውዒልና ማይናስቲ ውዒልና ተመሲሕና ተደሪርና ሰዓት 11 ንጎላጉል ክራይ ኮይና ተገዲምና ኩሉ ሰብ ኣበይ ናይ ፀላእይ ከም ዘሎ ኣይፍለጥን ነይሩ ብዝኾነ ግን ኣብ ክራይ ከም ዘሎ ዓሪዱ ከም ዘሎ ርዱእ ነገር ኮይኑ ከይና ማለት እዩ ትውግእ ኣብኡ ተቀባቢልና ማለት እዩ ኣብኡ ብርቱዕ ውግእ ተኻይዱ
2: እዚኦም ኣይምሕሩናን እዮም ኢለን እጅተን ታንክታት ሕና ኣሎ ንሰኑ እንቲ ዝክርኦ ኣሎ ንሕና ንዝክርኦን ኣሎ ማለት እዩ ጠዋሊ ነቶም ጎቦታት ሒዝና እየን እቶም ኩጀት ኩጀት ካብኡ ኣነ ናይ ባሓቂ ክነግረኩም ብዙሕ ውግእ ኣይርኦኹን ናይ ኣፃምእ ጉዳይ ፀሓይ እዩ ቀትሪ እዩ እቲ ባሕሪ ድመስለካ እቲ ቅድሜካ ዘሎ ቦታ ሰማያዊ ኮይኑ ድረአየካ ሰማያዊ ሕብሪ ድሕስ ትሕፃ ትኸይድ ባሕሪ በፂሕና ኣለና ትብል ባሕሪ ኣይትበፅሑን ኢኻ ትኸይድ ባሕሪ በፂሕና ኣለና ትብል ኣይትበፅሕን መወዳእታ ግን መሬት እውን ቁሩብ እንዳበልወለ ከይዱ ናብታ ባሕሪ በፂሕና ማለት እዩ ስለዚ ኣነ ሓንተበይ ፍፁም ማለት ሓንተበይ ብተፈላለየ ታንክታት ትንከፋ ነይረን ድየን ተራ ናይተን ታንክታት ዝነበረ ኣብ ራዕዲ ናይ ፀላእን ኣብ ሞራል ናይ ተጋደልትን ኣብ ዓወት ናይቲ ጉዳይ እውን ኣዝዩ ዘደንቕ እዩ ነይሩ ስለዚ እቲ ምፍዳይ ሕነ ብተጋደልቲ ብፆቶም ንብፆቶም ሕነ ዝፈደይሎም ከዓኒ ብግብሪ ንኩሉ ሰብ ፀባ ደስተ እዩ ነይሩ
3: ኣብቲ ኩናት ናይ ኣጎት ደምሲስና ክገርመኪ በታ ቅድሚኣ ደዝለቐናኣላ ናይ ተቐዳመይቲ መጥቃዕቲ በታ ጎልጎል እታ ሽቶና ባኣ ተዋሂባሃና ሬሳታትና እንዳርአናዮም ኮይና ኣብኡ ነይሮም ሽዑ ኣብ ስታይ ኮይኖም እቲ ስጋ ጥራይ ዓፅሚ ጥራይ ተሪፉ ፃዕዳ ኮይኑ ኣብኣ ከይድና ከምታ መብፃዕና ገርና እቲ ዕጥቅታትና ብሬና ኣዘና ተብሬና ኣብኡ ተሪፋ ነራ ኣብኡ ፀኒሓማ ተሪፋዊ ናይ ኮነትን ትኩስ ምስ ሓደረት ረሲና መርፍእ ተቆሪፁ መተኮስ ተሳ ተዕመርና ተዕመርና ተስፋንስ እዚኣን ኩሎም ወሩ ኢለ ነጋጣጥም ንፍትን ቂም ንፍትን ቂም

0: ኣብ ማዕራ መፅን ዳሕራይቲ ሰዋልስ ነቲ ኣብሬን ፋሓቢልዋ ኣብ እንታኣሽም ገርና በኣ ልክዕ ድማ ኣቴና ኣርባዕተ ታንክ መፅናና ልክዕ በኣ ከምታ ናይ ቅድሚ ሕጂ ዝገበራ ክፍንጥሳ ንሕና ታንክ ግን ንሳ ናብ ጎንና ስለ ዝነበረ ኣርቢጂ ገይሩ ሓደ መን እዩ ካብዞም ወዲ ባህልቢ ወመራሕ መስርዕ ነበረ ነዛ ቀዳመይቲ ብማዕኮራ ምስተውተርላ ባል ኢላ ኩለን ተንክ ሃዲመን ዳሕራይ ኣርክቦ ርክቦ ኮይኑ ካብ ተዳማሲስና ኣብ ውዒልና ዳሕራይ ንፅባሓይቱ ኣውጎት ኣብ ክራይ ከይድና ኣብ ክራይ ኣይተፀንዐን ሰራዊት ኢትዮጵያ ብምሉእ ኣብቲ ሕፃ ሕፃ ኸሚሩ ትኽኢላ ኣቲና ድፋዕ ሒዙ ንሕና ድማ ት ኣቲና እዮ ኩላና ተገደሚ ኮይኑ ከምዚ ርካ ልክዕ ከምዚ ናይ መስርዕ ተኣ ተገዲምና ከነኣቱ ከልና መጀመርታ ሽዑ ተኽሲ ተኩሰን ንተሰልስ መጀመርታ ሃሪመኖ እዚኣ ኢደይ ተሃሪመ እንዳለ ግን እንታይ ምሰናኣት እዩ ተመለስ ኢለ ኣነ ኳ ተመለስ ተመለስ ንለዮ ኣይመለስ ነኢለ ኣብና ድሕሪ ፍርቂ ሰዓት ድማ እታ ኢሉ ተመንጢላ
1: ኣነ ሕጂ ሰዓት ሓደን ፈርኣን ክልተ ኮን ተወጊእ ኢደ ኢደ ምስ ተወግኣኹ ኣይተሓከም ኳን ብሓደ ኢደ ክትኩስ ሓዲረ እንዳኸድኩ እትኩስ እትኩስ እትኩስ እቲ ቀዳማይ ድፋዕ ፈሪሱ ኩለን ተረኣናየን ርእሰን ተሃርማ ጥራየን ሓመድ ኣኪቦ ንኦስ ኣብኡ ክተኸሳ ስለዝሓደራ ሳተን ካልኣይ ድፋዕ ፈሪሱ ሕጂ ትሳልሳይ ክስታይ ዝነበረሉ ጎልጓል ኣብኡ ምስ በፃሕኩ ሓንቲ በላይነሽ ሃይለ ትበሃል ነና ሰብዓ ሽዑዮም መፅኦምና ይንፈልጦም ናውካ ተዋፅኦም መፅኦምና ነይሮም ሓገዝ ናባና ደዲሕረይ ትመፅእ ነራ ኣቲ ንዕስካ ሓክምኒ ተወጊኦ ኩዕትልኳ ክትሕክመኒ ኢላኮፍ ምሰለት ኣነ ናብ ፀላኢ ወገን ከምዚ ኢለ ተኽሱ ክካ ይነበረን ብዙሕ እሳ ከዓ በዚ ድሕረይ ኮይና ትሕክመኒ ነራ ኣምሓራይ ተስኡ ካብኡ ቡምባ እትል ናብ ድሕሪት ንኣይ ኢደይ ሰሊዕኒ ንዓኣ ከዓ ተሰውያ ማለት እዩ ተሰውያ ኣነ ሕጂ ደም ፈሲሱ በቃ ደም ምፍሳሱ ሕጂ ኣነ ኣይሰንበድኩም ነቲ ኢደይ በቃ እታ ዝገብረ ኣነ ደም ምክልኻል ጥራሕ ነታ ኢደይ ባዕለይ ብትኽትኽ ኣቢለ እንታይ ብእግረይ ገረ ከምዝገረ ፀቂጠ ከምዝገረ በታት ኢኸ ምስ ተሰላዕኹስ ርእዮ እቲ ማሕራይ ክሃድም ናብቲ ድሕሪት ይሃድዩ ንድሕሪት ክሃድም ከሎ ርዮ ነረ እታ ብረተይ ከዓ ክትኩስ ኢለ ሓፍ ተበልኳ እንታይ ኮይኑ እታ ብረተይ ተሃሪማ እቲ ሸምኳ ዝተጠውዩ እዚ ዋላ ሓንቲ ገብሮይ ከኣልኩን ዝስረይ ብሓንሳብ ሽልዶም ምስ ፈሰሰ ኣነ ሕጂ ነቲ ኢደይ ባዕለ በት ኢኸ በታት ኢኸ ነታ ነፀላ ናይ ኣምሓራይ ዘግራ ዘግራ ዝነበረት ካብኡ ወሲደ ጠቕሊለ እያ ማለት እዩ ጠቕሊለ ኮፍ ኢለው ኮፍ ምሰልኩ እዚ ተኽሊት ዝበሃል እናሱሳ ድሕሪ ክነ መፅኡ ሓኪም እዩ ኣሎ ሕጂ ኣብዚ ክስታይ ስለ ዘሎ ዘይመፀ እምበረ ኣሎ መፅኡ መርፍእ ውግኣን በጃኸ ኢልዮ መርፍእ ኣብ ሰለፈ ውግኣን ኢልዮ መርፍእ ወጊእኒ በዚ ድገመኒ ኢልዮ ዋኣይ ደግመካን የልኒ ክንበልቲኣለ ኢልዮ ሕራ ኢልኒ ከይዱ ስወሪዱ ዛሕሪ መርየም ከዓ መፅያ ሕጂ ኣነ መርየም ክትመፅእ ከላ ጓልብሉሕ ሰምዓ ነይረ ድምፃ ዓይነይ ግና ይርእያ ኣብ ቸኩ እንዳኣተኩ ከይደ ሕጂ ሰምዓ ድምፃ ወይ ተስፋ ነስናለ ማዕበር የላምፅ ኣልዕሎ ገለመለ ክትብል ሰምዓ ኣልዒሎም ሕጂ ኣብቲ እንዳበጠሎኒ እንዳበረጊድ ኣብኡ ድሕረና እዩ ነይሩ ኩሉ ይኣት እዩ ነይሩ ኣብኡ ወሲዶም ኣብኡ ደቂሶምኒ እዚ ደምስስ ብየማነይ ነይሩ ብፀገማይ ከዓ ሮበርቶ ዝበሃል ኣብ ዶመንተ ሃርመ ነይሩ ኣብኡ ደቂሰ
2: እዛ ቀዳመይት ንኣጎትን ኣይነበርክዋን ከባና ዝነበረ ግን ቅድሚ ዝሓረሳ ወፂአን በዓል ጓልገብሩ ዝፋጥቆ እንትኾንኩም ትስልዋን ከማን ንድፋዕ ወፂአን ንሕና ግን ኣብቲ ሕክምና ማእኸላይ ሕክምና ፍርቅና ንምሹ መፂና ቀበሩኣት ከይደን ካባን ኣባላት ፍርቅንካ ሓሊበት ሓሊበት ዝበሃል ዘሎ ሕጂ ናይ ኣብ ዘሎ ናይ ሜዳ እዩ ኣብ ሓሊበት ውቃኣት ንኣል ነርና ማለት እዩ እቶም ፅን ተወግኡ ምስኾን ተቀዳሚቲ ፍሽላ ኣኳልቲ ግን ንሕና ቀልጥፍና ንወፅእ ወፂና ከምዚ ዝበሎ 23 ሕክምና ይበፅሓኒ ከም ዝብሎ ንብገስ ማለት እዩ ካልኣይ ግዜ ኩሎም ውግኣትና ገሎም ዘይሓዊ ቁስሉ ሕርቃት ዝነበሮም ተቀዳሚቲ ምስ ቁስሎም ዝመፁ ውግኣት ነይሮም ፈልጥኖ ብዝያ ዝበዕሎም ግልፅዮም ማለት እዩ ዝኾነ ኣብ ኣኬድና ሕጊ ተስፋሃንሳኒ ወግድንጎ

0: ረኽቦ ሰዓት ሓሙሽተ ገለ ኸ ማለት እዩ ድምፂ ሰሚዐስ ሪትም ክትፋንስ ፈልጦ እየ ማ ደቃካት ዝኾና ክትፋንስ ንዝኢለ እድዛ የላን ግን ጀንዋል ከም ዝበላ ስለ ሸርአ ምፅና ኣብቲ ሕክምና ወሲድናዮ ማለት እዩ ሽዑ እንታይ ነይሩ ሕክምና በርጌት ናትና ጥዕና ሓደን እንዳክልቲ ብሓንሰብ ጌርና ኣብ ሓንቲ ቅድሚና ንታይ ሎ ድሕሪ ንታይ ኣሎ ናይ ውድብ ኣሎ ከም ድሎ ዓልብርሃነ ቀዳማስ ሕጂ ኣብቲ ናይ በርጌት ኣይቲ መጥሓት ክገብር ዕድውን ይብልካን ጥራሕ ሓኪም ኮጥራ ሰድ ማለት እዩ ሕጂ ተስፋሓንስ ኣብቲ ቀዳሚ ምስ ተወግአ ስለዘይተሓከመ ይታኮስ ነይሩ ብሓንቲ ኢዱ ማለት እዩ ተኻል ኣይቲ ከምዝበላ ተብፀትና ትስዋኣ ኮላ ሻዓ ተመንጢላ ተሪፋ ማለት እዩ ዘኢዱ ኩሉ ግዜ ኣባል ህዝባዊ ግንባር ከዓተጋዳሊ ህዝባዊ ግንባር ሸውዓተ ሸሞንተ ግዜ ስለ ግዜ ዝደጋገም ማለት እዩ ሓንሳ ኣይኮነ ዝውጋእ ወይ ሓንሳ ኣይኮነ እዩ እሳይ ዝገብር ሕጂ ከምኣ ዝኾነ ተውግ ከሎ ሕጂ ስዑ እተተኸይድ ነይሩ ምተሓከመ ምድሓነ ነይሩ ግን መራሕ ጋንታ ስለዝኾነ ሓላፊ ስለዝኾነ እተ ጋንታ ተገድፈ ዝደለየ እንደገና ኢዱ ጠጠ እንዳብለ ከሎ ይዋጋእ ነይሩ ብዓብት ኢዱ ከዓ ኣወፊዋ ማለት እዩ
1: ኣብዛ ናይ ፍልቲ ኣጋጣሚ ናይ ብፃይ ስፋንስ ግን ኣነ ጎኒ ጎዲ ኢና ነርና እዛ ኢዱ ተመንጢልዋ ትብል ዘሎ ማለት እዩ ጎኒ ጎዲ ንኸይሲ ኣታ ፊልም ድ ብክልተ ኢድካ ተኩስ ኢድ ብኢድ ያ ናይ 50 ሜትሮ ያ ዝኾነ መወዳእታ ንክልተና ረኪበናና ተቆሪዛ ኣነ ኮ ብሓንቲ ኢ ዘይተሃሪ መንዳ ተኮስኩስ እንደገና ነ ሓንቲ ደጊመና ብሓንሳ ነርና ሰዓት ያ ስለዚ ብድምር እኩብ ሽሕ ግዜ ኣራቢሑስ ይለክ ሽሕ ሂወት ክህብ ድሕር ብዘይብሉ ብውሕድ ቁፅሪ ጠላይ ብኩሉ መለክዒታቱ ናይ ሰብን ናይ ተኽሱን ዓቕሙ ንማዝንቲ ይኮነ 16,000 ከማ ናይ ከውን እዩ ንህዝባዊ ግንባር ዝምክት ነበረ 16,000 ኢትዮጵያ ውን ሰነፋት ኣይኮኑ ክመዋግ ልዕሊ ትብዓቶም ትብዓት ልዕሊ ቆራፅነቶም ቆራፅነት ልዕሊ ኩሉ ከዓ ውሕድን ዕኮትን ስጡውን ሓደ ክንዲ ብዙሓት ክንዲ ሓደ ሓሱ ስድራ ማለት እዩ እዚ ተራ መሪሕነት ኣለ ኩሉ ግዜ

0: ብድሕሪ እዚ ኩነታት ተጋዳላይ ተስፋሃነስ በስተገብረ ሕክምና ነቲ ብሓይሊ መንጭቱ ዝቆረፀ ጠልጠል ኢላ ዝነበረት ኢዱ ናብ ካልእ ሳዕብን ከይሰገረ ሳላ ዝተገብረሉ ሕክምና ውረድየት ድሓነ ተጋዳላይ ተስፋ ዮሃንስ በቲ ዝተገብረ ሕክምና ካብ ኩሉ ቃንዛታቱ ስለ ዝደሓነ ናብ ሃዶ ክምለስ ደለየ እንተኾነ ግን ገና ኣብ ትሕቲ ሕክምናዊ ሓገዝ ክፀንሕ ተሓብሮ ንሱ ግን ዓቕሊ ገይሩ ኮፍ ክብል ስለ ዘይከኣለ ብገዛ ፍቓዱ ጸሊቑ ኣብ ኣህዱ ተመልሰ እታ ጽቡቕ ጌራ ዘይሓወይት ኢዱ ግን ቃንዛን ረኽትን ስለ ዝገበረት እንደገና ንሕክምና ተመልሰ
1: ኣንበር በብ ተመሊሰ ተኸስተ ኣርያ እንታይ ይብለኒ ሽዑ መፂኻ ኣልካ ከድካስ ሕጂ መፂኻ ኢልካ ክትቁረፂ ሕጂ ከምዚ ክንቆርፃ ኢና ገለመለ ብለኒ ኣነኻ ቁረፃ ዘይቲ ቁሪፃ ዘላ እንታይ ሞ ፀገም ኣለዎ ገለመለ ኢለዮ ቃንዛ ነርኒ ሮፒ እንዳውግኡ ገለመለ ኣዛሓሒሎሞም ዝኾነ ድሕሪ ኣብ ሳለስቲ ምስ ገበርኩ እዚ ፈርፈረ ኣት ነብሰይ ብምሉ ድሕሪ ኣብቲ ሕክምና ውሽጢ ኣትየ ሞት ቲታኖስ ክኾን ኣሎ ኢሎም ኩሎም ሓካዮም ተመራሚሮ ኣንቲ ቲታኖስ ተወጊአ የ ብሎም ከዓነ ማ ዝተወጊእኻ ኣብ ክራይ ተወጊአ መም ወጊእካ ብርሃና ቧ ሽሪኻ ወ ተወጊአ ኣነ ድሓነ ይብሎ ዝኾነ ሰለስቲ ምስ ገበርኩ ኣብኣ ፈርፈሪ ኢለ እቲ ኢንፊጅን ዝተኸልዎስ ላፕቸር ገብር ይነጥር ድሕረ በቃ ከምኡ እንዳገበረ ፀኒሐ ድሕረ ዓራርቢ ክኸይድ ኣለዎ ኢሎም ዓራርቢ ፅሒፎም ለዮ ደብዳቤ ኣበይ ዓራርቢ ይብሎም ነቶም እንሳና ተጋልልቲ ዘሎ እኒኦም በዚ ሱዳን ወገን ኢሉውን ቧ ሕጂ ኣነ ናብኡ ኸይድ መይተት የገለ ኢለ ምሸት ምሸት ሕባ ሓሙሽተ መዓልቲ ተሓብየ ሻድሸይተ መዓልቲ መርፊ ወግዮም ዓራርብ እትዮምኒ ዓራርብ ኣት ተኸድኩ ከዓ ኣብ 16 ዝበሃል በፂሕኒ 16 ከዓ ተረእኽቦም
2: ከዓ
1: ኩሎም ህርማት ገለመለ ካባይ ዝገደዱ ኣነ ዳ ጥዑን ምዚኦም ዳ ገለኢለ ዳሕረ ታይ ኣብዚ ሰዲዶምኒ ኢለ በቃ ክሳይ ክገብር ነይረ ሕጂ ምሸት ምሸት መርፊ ውጋእ መርፊ ገሪአ ድቅስ ቃንዛ መሊ እዩ ነይሩኒ ከባ ንጎ ሰዓት 10 ቆሪሰ ናብ ኣፈወርቂ ክኸይድ ክኸይድ የብሉ ኣነ ሓብየ በቃ ክኸይድ ኣነ ኣብዚ ክነብር ኣይክእልኒ በዚ ሓሊበት ቆርፂ መንገዲ ኣለዎ ኢሎምኒ ኣለዉ ዝብልዓኒ ህበይ ፅፍዓኒ ክኸይድ የ ዚ በቃ ሰዓት 3 ተወጊሴ ኣነ ቆሪፀ ኢለ ዋ እታወዲ እታውን ከዓኻ ተቐንዘ ኒኻ ዘለካ ብለኒ ዘ በቃ ገዲፍኒ በቃ ክኸይድ የብሎ በረቕ ፅሑፅሑ ኣቢሉ ይህበኒ ኪ መኸዲ ይህብኒ ይህብኒ በቃ ሰዓት 6 በዓል ወዲ ሓኸታ እዮም ነሮም ዋ ባ ካይከይድ ከዓ ኣፈሪሕዎ ሓቂዩ ከዓ መኸድኩ ከዓ ነይረ ብሓሊበት ኣቢለ ከዓ እትዮ ሓሲበ ኣነ እንታይ ፈልጦ ስቂኢለ ክኸይድ በቃ እዚ በቃ እዚ በዓል ወዲ ሓኸተ ዝበሃል ነይሩ ሳልሳይ በጠሎኒ ማእኸል ነቲ ሓይሊ እዩ ነይሩ ኢዱ ተሃሩ ታሃሪሙስ ካስት ገሩ ስፕሪንገር ዝበሃል ከዓ መምህር ተስፋርያም ኣለኩ ሕጂ ንሱ ከዓ ምሳና እዩ ነይሩ ኢዱ ተሃሪሙ ክስታይ ገሩ ኣብኡ ነይሮም ኩራቅ ተይበካ ሓቂ ወይ ይብኒ ኣበሎ ንሃለ ሞት ከይድ ሓቂ ዎ ከይድ ኢልዮም በቃ ቆሪፀ በቃ ከይድ ኢለ ዜሮ ከይደ በቃ ኣብ ዜሮ ኣብኡ ኣብ ሕክምና በርጌድና ነይሩ ኣብኡ ይሕከም ገለመለ ኣብኡ ወርሒ ድ ገለ ዝፀኒሐ ክኸውን እየ ድሕሪ ወርሒ በቃ ሕጂ ብርሃና ኣብታ ትሕተና ነይሮም ማእኸላይ ሕክምና ከ ሕጂ ፀረር ትብል ተናተይ እዚኣሲ ድርቅም ከም ክህልዎ ኣለዎ ኢለ ናብ ብርሃና ከይድ ባዕለ እየ ዝኸይድ ብርሃና ብላ ዘይደ ኮ ፀርር ትብል ኣላ ሕጂ ወይ ፈትል ኣለዋ ወይ ድርቀም ቀም ዕፅምቲ ኣለዋ ዘይቲ ኣሊለ ኢ ክገለ መለ ብላ እሞ ሕጂ ነፋሪት ደብዲባሃና ስለ ዘላ ሰበር ቀጠት ንኸይድ ስለ ዘለና ሰበር ቀጠት መፃና ትብለኒ ኣራ ኢለ ንፅቢሒታ ኸዳ ፀሊቃ የ ዝኸይድ ኣብኡካ መንክሰት ደካ ከብቲ ከይደ በቃ ኣብኡ ክስታይ ከይደ ኦኣርእትያትኒ ከምቲ ዘልኳ ከማ ንዕፅምቲ ድርቅምቀም ፀኒሐ ኣውፅያትለይ ንሳለስታ ንቕፅ ኢል ሓውያ ሕጂ ንሃለካ ከብሪ እዚ ተደልካ ጋዓት ኣለካ ጠስሚ ብላዕ ተደልካ ካብ ሬቶ መሓሰ ኣለካ ብላዕ ኢልሃኒ እዚ ክበልዐለ ደመፅ ኢለ ኣነ ከይደ ኢለ ንፅብሒቱ ምስሓወኹ ምስ ነቐፅ ናበይ ኢልሃኒ ንወታይ እሞ ወረቐት ክገብረልካ ንላዕሊ ኢኻ ትምለስ ንበርጌድካ ኣኸርድም ብወረቐት ዘይመፃኹ ኣነ ክኸይደ ኢለያ ከይደ ሃደይ ኣትየ ማለት እዩ ስጋ ከምዚ ትኩዳይ ነይሩን ማለት እዩ

0: እንታይ ክሕልፍ ደሊ እዚ ታሪክ እዚ ኣይርከብን እዩ ፅባሕ ንጎ ክርከብ ስለ ዘይክእል ከምዚ ገርና ክነዘንትወሉ ክንዕልለሉ ነዚ ሓድሽ ወለዶ ከዓ ብግቡእ ክንነግሮ ኣገዳሲ እዩ። ምክንያቱ ተወጊአ ኢልካ እንድሕርካ ይተሓከምካ ባዕልካ ስቕ ኢልካ ትሪኣ ኮንካ ደምካ ወዲእካ ከም ትመውት ከም ትስዋእ ክፈልጥ ኣሎ። ስለዚ ነዚ ኩሉ ሰብ በብዓቕሙ በብቲ ዝፈልጦ ዛንታታት እንተሂቡ ኣገዳሲ ኮይኑ ስማዓኒ ናይ ማለት እዩ።
1: ኩሉ ህዝባ ግንባር ካብ ሓላፊ ጀሚር ክሳዕ ተራ ይሰርሕ እምበር ኣይዛረብን እዩ ኣነ ከምዚ ገይረ ኣነ ከምዚ ኣይብን እዩ ከም ውሃ ልምድ ኣለና ዝኾነ ይኹን ሰብ ሰጂ ዋላ ብጋንታ ክትዋጋእ ብሓይሊ ክትዋጋ ብብጥሪ ብርጌት ኣነ ከምዚ ገይረ ኣይትብልካ ንዓነ ሕጂ ንቁር ምስ ሓሲና ነዞም ምእንእሳት ደቀና ክንሕልፍሎም ኣይንኽልና ማለት እዩ ከምዚ ክትዛረብ ዝንሽ ዛረብ ኣነ ካብ ባሕሪሲ ብጭልፋ ማለት እዩ ክንደይ ከምተስፋ ንስ ትቆርፁ ኣለው ክንደይ ሂወቶም ዝሕልፉ ኣለው ግንሽ ነገር እዚኣ ማለት እዩ ነቶም ደቅና ክንሕልፍሎም ዝደለና ንእሽተ ከምኡስ ዝኾነ እንታይ ንምባል ክትዛረብቲ ይስክፈካ እዩ ሓደ ከም ዝበልዎ ታሪክ ክትልዕሉ ከለካ ኣብ ጎሲ ከባድ ሓቂ ዝረባ ትሪኦ ከለካ ግን እስክዳሓ ንእሽተ ነገር ንልዕል ዘለና ክምዕላል ማለት እዩ ይከብደካ እቶም ኣብኡ ዝወደቑ ኣሕዋትና ኣብኡ ዝወደቑ ብፅትና ይስማዕካ ይርእካ ብዓይንካ ይርእካ ማለት እዩ ቃልሲ ስለ ዝኾነ ጉቡእና ስለዝኾነኒ ሕጂ ከምዚ ነዚ ሓዱሽ ወለዶ ሕጂ ና ክመሓላለፍ ደሊ ብዝያዳ ንሕና ሓቂ ዘረባ ንገብር ምር ይ ዘርብ ለና እዞም ደቀነ ግን ሕጂ ዘለኹም እቲ ንሕና ዝገበርናዮ ኣብ መሓይሻ ኣቢልኩም ኣፀባብ ኣቢልኩም ኣኒ እቲ ታሪክወትና ፀቢቂኩም ትበልፅዎ ናባኹም ንመሓላልፎ ማለት እዩ ንምባል ናመት ሕጂ ቁርብ ከይወፅ እምበር ኣብ ኣስራይ ትባሃል ቦታ ነገፂ ክህርም ከለኹ ከምዝበሎ መራሓይልና ሓደ ኣብ ንቕፈት ሰብኡ ጠረፍ ሽም ነይሩ ሓደ መራሓልና ምሳይ ብፈንጂ ወዲፈፅን ኣብ ኣስራይ ትባል ቦታ ኣሰብኡ ተሬድዮ ተደርብያ ተሬድዮ ናይ ሃለዎ ማለት እዩ ምስ ሓደ መርሒ ጋንታ እታ ኩናት በዕል ኣካይድዋ ትእዛዝ የለካኒ ማለት እዩ በዕልካ ኸ ሽዑ ሓላፊ ትኸውን ዳሕራይ ምስ ተኣከብካ መንሓ ይሽርካ ትመረፅ እየ ንሽዑ ግን ነተ ኩናት ምደው ከይትብል እቲ መርሒ ጋንታ ወዲጋይ ምኳን ሩ ምስለኒ እንተዘካኹ እታ ኩነት ቀፂልዋ ሕጂ ኩሉ ግዜ ሓላፊ ካ ትኸውን ከም ተራን ከም ሓላፊ ኮንካ ትሰርሕ ሕጂ ብዝያዳ ንዓኹም ንገድፈልኩም እቲ ታሪክና ሲ ንእሽቲ ነገር ንዛርዘ ነበር ብዙሕ እዩ ሓቂ ዘረብ ብዙሕ እዩ
2: ንሕና ሲ ንደቀና ከማንሲ ኮፍ ኣቢልናስ ክንነግሮም ክንክእል ኣለና። ኤርትራስ ብኸመይ መፅያ ክንደይ መስገደል ተሓሊፉ ኩላ ሰብ በናእሽተ እያ ተሰሊፋ ሕጂ ሲ ክንደይ መስገደል ሓሊፉ እሳቶም ከዓ ሳዋ ክኸዱ ከም ዘለዎም ግቡኦም ክፍፅሙ ከም ዘለዎም ኢና ንገብር ማለት እዩ ክንገብርካ ኣለና። ምክንያቱ ግቡእካ ሃገርካ እንተዘይገልግልካ ሲ ምንባርካ ኣብ ሃገርካ ሲ ትርጉም የብሉን ማለት እዩ። ሕጂ ንሕና በቲ ዝተኸእለ መጠን እቲ ታሪክ ዝሕለፍናዮም ኣብቲ ዕድመ ሳቶም ዝነበርዎ ሲ እንታይ ሰሪሕና ከማንሲ ክንገልፀሎም ክንክእል ኣለና። ድኽመታት ኣለና እንድዩ ሕጂ ኣብ ከምዚ ኩነታት ብሕፅር ዝበለ ወሪሶሞ እንድዮም ውረስ ሰኣ ርኢናዮም ኢና ብዝወራራት ብሕጂ ግን ዝኾነ ነገርቲ ሓንጎሎምሲ ናብ ካልእ ነገር ካይፀድፍ ካብ ወልፍታት ድዩ ካብ ኩሉ ነገር ክጥንቀቑ ከም ዘለዎም ከማን ጎስጓሳት ክንገብር ክንክእል ኣለና ማለት እዩ።
3: ነዚ ዝመፅእ ወለዶ ንመሓላልፎ ከዓኒ ቀዳምነት ንልዑላውነት ሃገር ነዚ ሃገር ብክብሪ ኣፅኒዖም ካብ ኩሎም ወረርቲ ዘድሓንዋ ምስጋና ይግብኦም። ኣጀኹም ዞም ደቀይ ዝዓበኹም ዝነኣስኩም ኣያታትና ኣቦታትና እቶም ናይ ቀደም ተጋደልቲ ደኺመ ኣሪገ ወይ ዕብየት ኣጥቂዕ ንኸይበሉ ነዚ ኩሉ ወራራት ደቆም ሒዞም ምስ ደቆም ንላውነት ሃገር ዝኸፈሉ ወይ ኣጀኹም ኢሎም ኣብ ጎኖም ዝተሰለፉ ነመስግኖም ተኣኪብና ክንዛረብን ክንነብርን ምሉእ እግርና ረጊፅና ክንነብርን ከዓ ዝገበሩ ስዋኣትና ከዓኒ ንዘለኣሎም ይዘከሩ ንህዝቢ ኤርትራ ከዓ ብፍላይ ክብርን ምስጋናን ብሳልኡ ፅኑዑ ህዝቢ ስለ ዝሓዝና ናብ ዝበፅሕና
4: ኣብዚ ታሪኻዊ ግእዚ ህዝባዊ ሰራዊት ልዕሊ 6,000 ወተሃደራት ቀቲሉን ማሪኹን ንሰራዊት ውቃዊ እስክድምስዎን ከሎ 15 ታንክታት 7 ድሩዓት መካይን 6 ፀረ ታንክ መዳፍዕ ኣስታት 20 ረሻሻት ልዕሊ 80 ዝተፈላለየ ዓይነት ወተሃደራውያን መካይን ብዙሕ ሰዓቐኑ ነዳድን ስንቅን ብብዝሒ ሞርታራትን ማእከላይ ብረታትን ከምኡውን ልዕሊ 3500 ፎኮስት ብረታት ብኣምያት ኣሸሓ ዝቁፅር ጣያይት 10ታት ኣሸሓት ቦምባታት ዝተፈላለየ ዓይነት ከቢድ ብረትን ማረኸ። እዚ ግን ብዘይዋጋ ይነበረን ህዝባዊ ሰራዊት ነዚ ኣብ ወተሃደራዊ ግጥማት ሰውሮ ኤርትራ ነጥበ መቐይሮ ተባሂሉ ዝተገልፀ ዓብይን ታሪካውን ዓወት እዚ ንምጉንፃፍ 225 ብሉፃት ተወጋእቲ ብልፀቱ ብመስዋእቲ ከፍ ኢሉ እዩ።

ዝኸበርኩም ተኸታተልቲ መደማገር ናይ ሎሚ ትሕዝቶ መደማገር ኣብዚ ተዛዚሙሎ ኣብ ዝመፅ ሰሙን ብካልኦት ትሕዝቶና ክንረኸብ ደጊምና ርሑስ ቅንያት በዓል ናፅነት እናበልና ናብ ዝሰረፉ መረባት ኤርቲቪና ክነስግረኩም ቅድሚ ምስንባትና ግን ምሳኹም ፀናሑና ጋዜጠኛ ሳምራይት ሊቪዮ ከምኡ ድማ ሳላይ ኣስመሮም ኢሳ ብምዃን ኢና ሕጂ ድማ ናብ ዝሰረፉ መረባት ኤርቲቪ ነስክረኩም።

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ ኣብ ናይ ሎሚ መደብና ፍሉይ መደብ ኢና ሒዝናልኩም ቀሪብና ዘለና ተመክሮ ሕክምና ኣብ ግዜ ብረታዊ ቃልሲ ብዝብል ኣርእስቲ ዕድምትና ዶክተር ኣለም ተኽሉ ስፔሻሊስት ሕክምና እዝኒ ኣፍንጫን ጎሮሮንያ ኣብቲ ንሳ ንሜዳ ዝኣተወትሉ እዋን ጀሚርና ክሳብ ናፅነት ኣብቲ ዝነበረቶ ዓውዲ ሕክምና ከመይ ነይሩ፣ ከመይ ፀኒሕዎ ኣብ ሜዳ፣ ድሕሪኡ ከመይ ገይሩ ማዕቢሉ ክሳብ መወዳእታ ናፅነት ማለት እዩ። ኣዋዳድብኡ ከመይ ነይሩ፣ እንታይ ዓይነት ጉድሆታት ነይሩ፣ ናታ ተመክሮ ከተካፍለናያ። ዶክተር ኣለም ዕድመና ክቢርክ ብምምፃእኪ ኣዝና ንመስግን። ነዊሕ ዓመታት እዩ እቲ ግዜ። ስለዚ ንብሙሉ ዝሓለፍክዮ ተመክሮ ወይ ዝነበረ ተመክሮ ክንድህስሶ ሕጂ ክኸብድ ይኽእል እዩ፣ ግን ገለ ስእሊ ክህልወና ከዓ ፅቡቅ ስለ ዝኾነ ትንክፍ ትንክፍ ከነብሎ ኢና ማለት እዩ። ደጊመ መስግነኪ ርሑስ በዓል ናፅነት ድማ ምንየልኪ። ሕክምና ከመይ ፀኒሕኪ? ተማሂርኪ ኢኺ ናብ ሜዳ ተሰሊፍኪ ኣብ መጀመርታ 1975 ኣብቲ እዋን እቲ ስ ክትሪዮን ከለኺ ከመይ ፀኒሕኪ? ደረጃ ሕክምና ከመይ ነይሩ? ኣዋፃፃእኺ ምስ ሕክምና ተኣሳሲርኪ?
1: ይቀኒለይ ርሕሳዊ ዳኣ መተሓቢሩ ኣነ ኣብ ኣስመራ ተወሊደ ኣብ ዕዳጋ ሓሙስ ዳሓር ዕድመይ ንትምህርቲ ከይኣ ከሎ ከሎ ናብ ኢትዮጵያ ከይደ ማለት እዩ። ምስ ስድራይ ኣብኡ ዓብየ፣ ብኡ ተማሂረ። ኣብ መጨረሻ ካብ ባህር ዳር ናብ ኣዲስ ኣበባ ብትምህርቲ ምስ ከድኩ ብኡ ቢለየ ንሜዳ ተሰሊፈ። ኣብኡ ዓብየ ከለኹ ንምስላፈይ ቀንዲ ጠንቂ ዝኾነ ገለገለ ኤርትራውያን ተምሃሮ ኣብቲ ቤት ትምህርቲ ስለ ዝመፃ እናታተን ፅልዋ ነይሩ። ኣብ መወዳእታ እውን ደርግ ዘመቻ ኢሉ ናብ ጫፍ ናይ ሃረር ከባቢ ሶማል መዲቡና ነይሩ ናብኡ ከይድና ክንሰርሕ ማለት እዩ። ግን ምስቲ ዝነበረና ኣይተወደብኩን። ሰለስተና እውን ውድባት ኣይነበርና። ግን ንምንታይ ድና ኢና ናብ ሃረር ንዘምት ዘይንኸይድ ዘይንጋደል ኢልና ሰለስተ ኮይና ካብ ኣዲስ ኣበባ ወፂና ማለት እዩ። ኣብቲ ግዜ እቲ ናይ ኣስመራ ዕግርግር ዝበሃል ጥር 75 ኣብ ኣስመራ ዕግርግር ስለ ዝነበረ ኦቶቡስ ዝበሃል ኣይነበረን። ክሳብ ዓዲግራት ጥራሕ ብኦቶቡስ መፂና ካብኡ ብእግሪ ኢና ጉዕዞ 8 መዓልቲ ናብ ባሕር ባራ ዝበሃል ተዕሊም ቦታ በፂሕና ማለት እዩ። ነዊሕ ጉዕዞ እዩ ነይሩ። ምስቲ ወፂና ዘይንፈልጥ ምዃንና ካብ ከተማ ምምፃእና ቀሊል ኣይነበረን። ብጀካ ሓንቲ ካባናሲ ተንከልተስ ፍፁም ከምኡ ዓይነት ተመክሮ ነበረና ኣይነበርናን። ብዝኾነ ኣብ መገዲ እንዳተኣኻኸብና ግን ናፍታ ባሕር ባራ ትበሃል 61 ሰብ ኢና ኣቲና ካብ ኢትዮጵያ። ኣብ መገዲ ኣብ ዝግብ ምስ በፃሕና ውጉኣት ነይሮም ሕጂ

0: ተኽሉ መስፍን ዝበሃል ወዳንግሽ ዝብልዎ ካልኣዩ ተጋደልቲ ፀኒሖምና ወላ ሓደ ኣባል ሕክምና ደይብሎም ከሎ ግን ውጉኣት ባዕሎም ማይ ጨው እንዳፍልሑ ገለ ሕክሙ ነይሮም እንታይ ምዃንና ምስ ፈለጡ መፅኦም ለሚኖምና ንክንሰዶም ኢና ናብ ሕክምና ግን ሰለስተ መዓልቲ ደይትተሓባበራና ኢሎም ሰለስተ መዓልቲ ኣብ ዝግብ ንእግረ መገድና ውጉኣት ሓኪምና ዳሓር ባሕርባራ ንኣቱ ማለት እዩ ኣብ ባሕርባራ ተዕሊም ጀሜርና ወርሒ ዝኸውን ምስ ተዓለምና ጀነራል ስብሓት ሽዑኡ ኮሚሽነር ናይ ተዕሊም እዩ ነይሩ ምስ ረኣዮ ብዙሕ ሰብ ወዲቑ ይቆስል ይህረም ዓሶ ሕዞ ካልእ ውፃት ሕዞም ገለስ ንዕነ በጃኽን ተዕሊም ተዓለማ ግን እዚ ምግብና ዶ ማይ ምውራድ ዶ ዕንጨት ምውፈር ገለ ኣየእትዋኽንን እየን ተዓሊም ክን ምስ ተመለስክን ኢሉ ሓንቲ ኣጉዶ ባሕርባራ ተዋሂባትና ካብ ሽዑ ጀሚርና ሲ ነብስና ክኢልና ወላ ሓንቲ ትሕዝቶ ይነበረን ግን ኣትሊስት ዓሶ ክንሕክመሎም ንኽእል ውፃት ድሓመመ ቁስሊ ቆሲሉ ዝመፀ ንሕክም ከምኣ እንዳገበርና ተዕሊም ኣብኡ ነፋሪት ምህራብ ምስ ጀመረት ንዒን ግዒዝና ካብ ዒ ንዳሕና ብዙሕ ኣይፀናሕናን ናብ ሕክምና ሕጂ ሕክምና ሽዑኡ ገር ቀብሯርሕ ዝበሃል ቦታ እዮም ነይሮም እታ ንሕና ንምደበላ ዝነበረና ግዜ ናብ ገርሲለ ዝበሃል ቦታ ግዒዞም ፀኒሖምና እታ መምፅኢትና ቀንዲ ምክንያት ድማ ውጉኣት መፅኦሞም ሕጂ ኣብ ተዕሊም ብዙሓት ካብ ከተማ ተማሂርና ዝመፀና ነርና ንሕና ሰለስተና ዶክተር ብርሃነ ኺዳነ ዝበሃል ሓኪም ዶክተር ብርሀ ዝበሃል ናይ ሕርሻ ክኢላ ማለት እዩ ናይ እንስሳ ሓኪም እዩ ምሳና ሓዊሶምዎ ማለት እዩ ሰለስተ ድማ ስውእ ረዘነንባየ ስውእ ብርሃነ ገብረ ኪዳን ስውእ ኢሳያስ ሰለስቲኦም ድማ ፋርማሲስት ሙሉኣት ፋርማሲስት ካብ ኣስመራ ዝወፁ ነይሮም ስለዚ ክንዲዚ ዝኣክል ሓይሊ ኣብቲ ኣዝዩ ውሱን ሰብ ድነበሮ ሕክምና ምፅምባር ማለት ኣዝዩ ዓብ ነገር እዩ ነይሩ እቲ እዋንቲ ስለዚ ብሙሉእና ብሸውዓቴና ናፍታ ሸሞንተ ሰብ ኣብ ሓደ ግዜ ተመዲብናዮም ማለት እዩ ሕጂ ኣብታ ቦታ ድፀንሑና ሓደ ዶክተር ብእመነት ኣሕመድ ድበሃል ሓኪምን ሰናይን ፋርማሲስት ክልቲኦም ጥራሕ እዮም ነይሮም እዚ ኩሉ ዓቕሚ ሰብ ምስ ተወሰኸ ሽዑኡ እቲ ሕክምና ሰሲኑ ማለት እዩ ድሕሪኡ እንታይ ካሕሰብ ተጀሚሩ ፋሒልካ ምስራሕ ውጉኣት ናብዚ ጥራሕ ካብ ድመፁ ስለምንታይ ንሕና ከደይ ንቐርቦም ተባሂሉ ናብቲ ሕጂ ዞባ ደቡብ ዝበሃል ዘሎ ክልተ ሰብ ከይዶም ማለት እዩ ሽዑኡ ካብ ገርሲ ኢለ ንባቁስ ግዒዝና ውጉኣትና ሒዝና ግዒዝና ማለት እዩ ኣብ ባቁስ ነዊሕ ኢና ፀኒሕና ምስ እንዳ ዜና ብሓደ ኢና ነርና ፅቡቅ ስራሕ ተሰሪሑ ማለት እዩ ኣብታ ሰዓት እቲኣ ውጉኣት መፁና ነይሮም ሕጂ ወላ ሓንቲ ዓቕሚ ናይ ሕክምና ድማ የለን
1: ሕጂምሳርሒ
0: ወላ ሓንቲ ይነበረን እተን ድሕከሙለን ዝፀንሑና መቐስ ፎርሴፕስ ንባዕሉ ሲ ዝመረተ ነገር ነይርዎኖ ሕጂ ንሕና ሰለስተና በይንና ኮይንና ስለዚ ንፈርህ ኣጋይሽና ስቁኢልካ ክትዛረባ ይትኽእልን ይኸዋ ብዝመረተ ገይሮም ዝሕክሙ ዳ እንታይ ቴታነሳይ ሒዞም እንድዩ በቃ ንነብስና ንጭነቕ ነርና ግን እቲ ዝገርመኒ ዝነበረ ነገር ኣብቲ ቦታ ዳርጋ ኩሉ ሰብ ሓኪም እዩ ንኣብነት ኣብ ታዕሊም ሰጊረያ ዝሓለፍኩ ተሓክማ ምስ ተባሃልና ሲ ሓደ መዓልቲ ዓሶ ዳሓዞ ተዓለማ ይመፅ እዩ ሕጂ ንሕና ዓሶስ ብክልሰ ሓሳብ እምበር ዓሶ ሓሚሙ ኣነ ሰብ ርአ ኣይፈልጥን እየ መፅኡ ገፍገፍ ምስ በለ ማዓትርስ ንገለ ዓቕልና ፀቢቡና ሽዑ ወዲ ፍሬም መፅእ ድሓኒዩ ዓሶ እዚ ክሎሮኪን ጥራሓብኦ ኢሉና ከይዱኖ ሕጂስ ውሂብናዮ ተን 4222 ድብላተን ኣወሃህባ ንፈልጠኒ ኢና እሰን ጌርና ሓዊቱ ወዲ ሕጂስ ብጣዕሚ ኢናገሪሙና ድሓር ገርሲ ለምስከድና ድማ ዝገደደ ችነት ሲ ንዝኾነ ውጉእ መፅኡ ኣብዚኣ ስከጆላትኒ ኢልዎስ ላማ እዩ ከማን ብሌድ ዝበሃል እዚ ሕጂ ንጥቀመሉስ ኣይነበረን ኣፅረያ ፅረያ ኣቢሉ ከፊቱ ጥኢት የውፅእ እስከጆ የውፅእ እዋ እንተሰሪሕካ ስባ ትኽእል ኢኻ ኣብ ድብል ክስታይ ሕጂ መንፈስ ኣነ ብታ ሰዓት እቲያ እያ ኣቴ
1: ካበይ ኣምፂኦ ነሩ ከምዚ ዓይነት ፍልጠት ሕጂ
0: ከምዚ ዓይነት ፍልጠት እሳቶም ሶርያ ዒራቅ ገለ ከይዶም ሲ ዝተማህሩ ነይሮም ቅድም በዓል ግርማይ መሓሪ ኣልኣሚን መሓመድ ሰዒድ በዓል ችነቲ እቶም ተጋደልቲ ስብ ቲ ሰዓት እቲ ሓኪም ስለዘይነበሮም ናይ ግድን ካብቶም ዝነበሩ ዝተማህሩ ዝበሃሉስ ከይዶም ተማሂሮም መፂኦም ኢና ንፈልጥ በዓል ግርማይ መሓሪ ከም ሓካይ ምስ ሰርሑ ነይሮም እዮም ግን ኩሉ ተጋዳላይ ድማ ኣንፈት ናይ ተሕክምና ነይርዎ ስለዘይነበሮ እተን ብፈልጠን ነገር ኩሉ ሰብ ይማቐለን እዩ ስለዚ ኣብኡ ናይ ብሓቂ ትብዓ ተሕዲርና ማለት እዩ ንሕና እንተሰሪሕናስ ክንክእል ኢና ደሰንብድ ነገር የብሉን ድብል መልእኽቲ ሲሕልፉልና ነይሮም ዋላ ብኣፎም ኣይበልዎ ይሓልፈና ነይሩ ድሓር ባቑስ ምስ ጋዓዝና ግን ገለገለ ናይ መጥባሕቲ ደድልዮም ሰባት ክመፁ ጀሚሮም ሓንቲ ህልውቲ እያ ሕጂ ሽማይ ጠቕሳኒ ሆሞሮድስ ክትምሳና ዝተዓለመት እያ ክትመውት ደልያ ሕጂ እቲ ዝገርመኒ ነገር ወይ ወርሓ ሓሙሽተ ሽዱሽተ እዩ ዝኸውን 75 ኣብቲ ሰዓት እትሲ ሕክምና በጠሎን ዝመሃሩ መፅኦምና 73 ዝተሰለፉ ወዳት እዮም ኣጋር ሓኪም ነይሮም ሕክምና በጠሎ ንክመሃሩ ሓደ ካብኦም ክሳብ ሕጂ ዝረኽቦ ገብረ መስቀል ኪዳነ ዝበሃል ኣሎ ሕጂስ ኣብቲ ሰዓት እትስ ሕክምና በጠሎንስ ኤኩቫለንት ናብ ነርስ ዝተፀጋግዐ ሕክምና እዩ ትምህርትስ ኣብኡ ዋህቦም ነይሩ ተመሊሶም መፅኦም ካብ ሓይልታት ሕጂ እዛ ጓል ሄሞሮድዮም ዝተሳቀየት ቴንዳ ይብልና ፅላል እዩ ኣብ ዝኾነ ዳስ ብስርዓት ሄሞሮድዮስ ኣብኡ ተገይሩላ ተምሃሮ እንዳረኣይዋ ሕጂ እቲ ምስተሳቀእካሲ ክሳብ ክንደይ ትደፍር ኣብኡ ድረኣየካ ግን በታ ዝነበረት ኣቑሑት ሄሞሮድዮ ተገይሩላ ፅንሕ ኢላ ሓንቲ ከምኡ ክትሓርስ ዝመፀት ትቆልዓ ብከብዳ ሞይቱ ነቲ ጎሎ ሴሮም ኣውፅኦም ላ ቆልዓ ሳልሳይ ተመክሮ ሓደ ናይ ተጋድሎ ሓርነት ውድብ ኣብ ድርፎ ኤሌትሪክ እንዳበተኸ ከሎ እግሩ ኤሌትሪክ ሒዝዎ ድሓርቲ ጋንግሪን ዝበሃል ኣሎ ዝሞተ ሰብነት ካብ ብርኩ ንላዕሊ መፅ እዩ ይድ እንዳደየበ ምስከደ እንድሕር ደይቦስ ክመውት እዩ እንታይ ደኣ ገበር ቆረፀ እግሩ ብምንታይ ክቆረፀ ዋላ ሓንቲ መቆረፀ ዝበሃል ነገርሲ ኣይነበረን ብዘለና ክንቆርፆ ኣለና ተዘየለ ክመውት እዩ ልክዕ ከምታ ነታ ኣደ ደድሓንዋ ማለት እዩ ልክዕ ጨና ብምሉእ እቲ ሩባ ባቑስ ቀዳማይ ዙርያ ካድር ኣለው እንዳ ዜና ድምሃሩ ካብኣቶም ናይ ብረት ሶንኪዶ ዝገለዶ ዝኻራ መቁረፂ ፍሩታ ድመስል እዚ ኩሉ ብገረወኛ ተጠጢቑስ እቲ ወዲ ተቆሪፁ እግሩ ግን ብምሉእ እቲ ሰብ ኣብኡ ዝነበረ ብረሃፅ ብድኻም ክነገረካ ኣይክእልኒ ተዓፅምሲ ብዘይጠቅም ነገር ተሴራ ማለት እዩ ሴሮም ቆሪፆማ እቲ ወዲ ድሒኑ ክሳብ ሕጂ እንተ ሆላንድ እንተ ኖርዌይ ኣሎ ሰማዕኹ እንዛ ዘረባ ስለዚ ሲ ብዘለዎ እዩ ሰብ ድጋደል ድሰርሕ ነይሩ እምበር ትሕዝቶ ድበሃል ንዓና ኣይፀንሐናን ክሳብ ቁማል ብጣዕሚ ብዙሕ ቁማል እዩ ነይሩ ሰብሲ ብቁማል ዝኣክል ክልተ ስርኻ በዝን በዝን ትቀዶ እንድሕር ርዊሕ ስረ ዕድል ጌርካ ኣለካ ኮይኑ ንምንታይ ኢካ ትቀዶ ነቶም ቁማል በዚ እቲኻ ኢድካ ንምውፃእ ስለዚ ንቁማል እንታይ ትገብር ሮገር ዝበሃል ነይሩ ፈውስ ትኳን ንዕኡ ኢኻ ትገብረሉ ክዳውንትኻ ሕጂ ሱ ብቆርበት ኣትዩ ይምርዘካ ብከምኡ መንንጃይ ትስድሓዞ ሓደ መንግስት ዝበሃል ናይ እንዳ ከቢድ ብረት ዘይርስዖ ኣይተሰውአ እንዲሒኑ ግን ክሳብ ከምኡሲ ይኸይድ ትሰብ ምክንያቱ ካልእ ኣመራፂ የብሉ ሕጂ ኣብቲ ቑሑት ድማ ኣቑሑት የብለይን እዚ ሲኢነ ኢልካ ትገድፎ ነገርሲ የለን ክመውት እንድሕር ኮይኑ እትሰብ ግድን ከተድሕኖ ኣለካ ብዝኾነ ዘለካ ነገር ጌርካ ክሳብ ባቑስ ብከምኡ ኢና ከይድና ከምዚ ኣቑሑት ዶ ገለዶ መምከኒ ኸ መምከኒ ዝበሃል ኣይነበረና ናብቲ ሰዓት እቲ ብምንታይ ይመክን ብስኳዴላ ዝበሃላ ነይረን መትሓዚ ዘለዎን ስሪንጋ ንመርፍእን ብኡ ኢና ንጥጥቆ ተጠጢቁ ንጥቀመሉ ክሳብ ምስ ሓብቲ ኣበየና እታ ስሪንጋ ንወግአላ ሰብ ጨሪሳ ምስ ኣበየት ሽዑቱ ጓዓፍ
1: ዋሕዲ ኣዝዩ ዋሕዲ ስለዝነበረ
0: የለን ኣይነበረና
1: ከመይ ነይሩ ቶም ተሓከምቲ ንገዛ ርእሶም እቶም ተሃሪሞም ወይ ሓሚሞም ዝመፁ ዝነበሩ ተጋደልቲ እቲ ሕፅረት እውን ንሶም ይርእይዎ ስለዝነበሩ
0: ሕጂ ኣብ ሓደ መንእሰይ እዩ ኩሉ ሰብ ኣብቲ ሰዓት እትሲ 20 ተገይሩ 22 25 ዝበሃል ሲ ትሰምዖን ኢኻ ኩሉ መንእሰይ እዩ ንእሽተይ ስለ ዝኾነ ንኩሉ ነገር ናይ ምፅዋር ዓቕሚ ነይርዎ ፕላስ እምነት ነይሩ ኣብ ሕክምና እንተበፂሕናስ ከምዛ ዝበልኩካ ገይሮም ከድሕኑኒ እዮም ኢሉ እንድሕር ሓንሳብ ኣሚኑ ሲ ወላ ሓንቲ ሞራል እንተለዎ ብላዒልካ ዮ በልዐልካ ሕጂ መብዛሕትኡ ግዜ ሰብ ነታ ሕማም ከይተቐበለ ተሪፉ ሞራሉ እንተ ኣውዲቁ ክመውቱ ምዃኑስ ፍሉጥ እዩ ስለዚ ከምኡ ዓይነት ዝበሃል ነገር ኣይነበረን ናይ ብሓቂ ሞራል ነይርዎም ሕጉሳት ነይሮም ይድንግፁልካ እዮም ይተሓጋገዙና እዮም ድማ ሕጂ ወድስ ሓደ ድዩ ገለ እዮም ነይሮም ክልተ በዓል

0: ዘካርያስን ኣንቀፅን ብሎም እምበሪ መብዛሕትና ደቂ ኣንስትዮ ኢና ነርና ንሕና ሰለስተ ብላዕሊ ተወሲኽና እየን ተማሂርና ዝመፃና ቅድሜና ዝተዓለማ ግን ኣብ ሕክምና ኣጋር ተማሂረን መርፊ ምውጋእን ቁስሊ ምሕካምን ክኢለን ድፀንሓና ነይረን ኣዋድድ
1: እቲ ውዳበ ከመይ ነይሩ ንኣብነት እቲ ሕክ

0: ኣብ ጋንታ ይሄዝ ሓይሊ ምስ ተመስረተ ናይ ሓይሊ ኢሉ ይቐውም በጠሎ ንክምስረት ከሎ በጠሎንታት ንባዕሉ ስከለና የን ንቆይመን ንሕና ክንኣቱ ከለናስ ሓይልታት ጥራሕ የን ነረን በጠሎ ንክቐውም ከሎ ሕጂ ሓኪም በጠሎ ንኢልካ ድማ ትቐውም ብርጌድ ክቐውም ከሎ ሓኪም ብርጌድ ኢልካ ትቐውም ክፍለ ሰራዊት ምስ ቆመ ሓኪም ክፍለ ሰራዊት ብከምኡ እንዳማዕበለ እዩ ከይዱ እምበር ኣጋር ሓኪም እዩ ጀሚሩ እቲ ዝገርመኒ ነገር ኣነ ሓይሊ ናይ ህዝባዊ ግንባር እንታይ እዩ ናይ ህዝባዊ ሓይልታት እው እንታይ ኢልካ ንውዳበ እዩ ኩሉ ነገር ብውዳበ እዩ ድስራሕ ጉልበት ስለ ዘለካ ይኮነን ንኣብነት ካብ ባቕስ ንሕና ናብ ተዘዋወረ ጋንታ ክንከይድ ከለና ኣነ ዶክተር በርሀ ዝበልኩካ ናይ እንስሳ ሓኪም ክልተ ድማ ኣጋር ሓኪም ዛይዳ በራን ስውእቲ እያ እዚኣ ዙፋን ኣርኣያን ተመዲብና ማለት እዩ ክንደይ ከ ኣርባዕተ ሓለዋ ጋንታ ሂቦምና ስውእ እዮም ርእሶም ስውእ ታትዮስ ኤፍሬም መለስ ተስፋይ ወድሕያ ንብሉ ሕጂ ቶም ሓለዋ ጋንታ ትጥቀመሎም ኢኻ ንምህሮም ኣብ ድኾነ ዓዲ ክንኣትው ከለና ቁስሊ ምሕካም ሕግዙና ይስከሙልና ነቲ ንሕዞ ኣፋውስ ሓለዋ ጋንታ ናይ ብረት ዝዓጠቁ እዮም ኣርባዕቲኦም ዓዲ ዓዲ ስለ ንኸይድ ንሕና መሊሶም ዋላ ኩርምቲ ምስዳድ ምሂርና ንሕና ካልእ ክንሰርሕ ከለና እሶም ነቲ ይሰርሑ ማለት እዩ ስለዚ ኣብቲ ኣወዳድባ ጉልበትካስ ተብዝሖ ኢኻ ባዕልኻ ሕጂ ናይ ግድን እቲ ሓኪም ጥራሕ ይስራሕ ሰ ኣይበሃልን እዩ ዋላ ውጉኣት ንባዕሎም ጎዝዕ ፀፉ ትብሎም ጎዝዕ ዓፅፉ እቶም ዳሓን ዝኾኑ ዕንጨት ወፍሩ ማይ የምፅውልካ የቀባብሉካ ኸማን ኣብቲ ናይ ሻድሻይ ወራር ምስ በፃሕና ክንሪኦ ኢና መብዛሕትኡ ብውጋኣት እዩ ተዓሚሙ እምበር ቁፅርናስ ኣርበዓ ኣይንመልእን ነርና ቶም ኣባላት ንበሃል ኣፍታ ቦታ ዝነበርና ክንዲምንታይ ማኢቲ ሰባት እንዳሓስካሲ እቲ ኣወዳድባ ትበሃል ውዳበ ትበሃል ናይ ህዝባዊ ግንባር ንኩሉ ነገር ተዕውተካሳ እያ ነራ ሕጂ ኣብቲ ካብ ሽሙ ተበጊስካ እንተሪኢካዮስ ህዝባዊ ሰረት ዘለዎ ብነተሳትፎ ናይ ህዝቢ ድሰሰነ ውድብ እዩ ሕጂ ሳንታይ ትጠቕመካ ህዝቢ እንድሕር ተሳቲፍዎ ኩሉ ግዜ ትዕወት ኢኻ እዚአን ሒዝናየን ኣብ ሕቆና ተሰኪምናየን ንኸይድ ኣፋውስ ንውጉእን ሕሙም ተጋዳላይን ጥራሕ ኣይኮና ንጥቀመለን ህዝቢ ዝሓመመ ንሕክመለን ሕጂ ኣብቲ ሰዓት እቲ 75 ወርሒ 8 ቢሉ ኸውንሲ ናይ ህዝቢ ተዘዋዋሪት ጋንታ ኢልካ ከተቐውም ምሕሳብ ንነብሱ እቲ ማእከላይ ዝበሃል ሕክምና ወላ ሓንቲ ነገር ዘይብሉ ከሎ ሰለስተ ጉጅለ ናይ ህዝባዊ ሕክምና እንዳዞርና ህዝቢ ንሕክም ወፂኢና ኣነ ኣጋጣሚ ከበሳ በዝካርነሽም ደቂ ተሽም ይበፅሐኒ ብወገን ድርፎ ነይሮም ድበፅሖም በዓል ስውእ የማነ ፀጋይ በዓል ጓል መንቆርስ ምሳና ስለ ዝነበረት ሽዑኡ ሰለስተ ጋንታሲ ብከምኡ ቆይምናስ ህዝቢ ንክንሕክም ከድና ምስቶም ሓለዋ ጋንታ ኮይንና
1: ስለዚተንዝርካበን
0: ነገር ሲ ህዝቢ ተመቒልዎ እዩ ዝኸይድ ምክንያቱ ቃልሲ ናይ ህዝቢ እዩ ነይሩ እቲ ህዝቢ ድማ ኣብ ዝኾነ ዝሓተትካዮ ነገር ይጥበስ ኣብ ድኾነ ዝሓተትካዮ ነገር የበርክት ብተሳትፎ ናይ ህዝቢ እዩ ኸይዱ ህዝባውነት ኣብኡ እዩ ዝግለፅ ማለት እዩ
1: ምስቲ ዋሕድኸን እቲ ግዜ ናይ ስራሕ ነዊሕ ከም ዝነበረት
0: እዚ ሕጂ ብእግርካ ኢኻ ክሳብ ገለ ብምሕላብ ደብረ ሲና ኢና ንኸይድ ካበይ ንብገስ ካብ ፍልፍል ኢና ንብገስ እቲ ኩሉ መገዲ ብእግሪ እዩ እንተረኺብካ ብጀካ ኣብ ንግድዓኻ ኣድጊ ለሚንካ ካብ ህዝቢ ድማ ብኣድጊ ፅዒንካ ኢኻ ትኸይድ ስለዚ ክሳብ ንምለስ ኣብ ክልተ ወርሒ ሓንሳብ ኢና ንፍልፍል ንመፅእ ፈውሲ ክንወስድ እቲ ዝተረፈ ግዜ ግን ኮለል እንዳበልካ ዓዲ ዓዲ እንዳእተኻ ብድዋዓልካሉ ይተሓድረን ኢኻ ኣፍኮርስ ናይ ፀላእ ምስለያ ንገለን ስለ ዘሎ ኣብቲ ሓንቲ ዓዲ ትውዕል ኣብ ካልእ ዓዲ ሰጊርካ ተሓድር ኣብዚ ተራእዮም ስለ ዝበሃል ኩሉ ግዜ ይስዕቡካ እዮም ማለት እዩ
1: ኣብ ታዕሊም ካብ ምስ ወፃኽን እቶም ተሓከምቲ እውን ንገዛ ርእሶም ከምዚ ዝበልክዮ ከም ዝሕግዙ ትገብራ ነርክን ናብ ሕክምና ደረጃ ናብ ሓካይም ደረጃ ተብፅሖም ነርኩም ማለት
0: ነቶም ውጉኣት ገሊኦም እንድሕር ናይ ስንክልና ኩነት ኣለዎም ኮይኑ ኣባላት ኮይኖም ዝተርፉ ነይሮም እዮም እቶም ዝበዝሑ ግን ክሳብ ዘለዉ ይሕግዙካ ካብኣ ንሃደኦም ከዱ ኣብ ሃደኦም ምስከዱ እውን ውጉእ እንድሕር ተወጊኡ ዝኾነ ተጋዳላይ ናይ ህዝባዊ ግንባር ሲ ሓደ ውጉእ ተወጊኡ ሲ ደምጠጠው ምባል ድዩ ከመይ ገይሩ ቀዳማይ ረድኤ ትገብረሉ ኩሉ እዩ ዝመሃር ነይሩ ጭራጥዕና ትበሃል ነራትና

0: በኣ ኣቢሉ ንኩሉ ቀዳማይ ረድኤት ዘይመሃር ተጋዳላይ ኣይነበረ
1: ኩሉ ተሓጋገዝ እዩ
0: ተሓጋገዝ እዩ ብናቶም ተሓጋገዝ ጥራሕ ኢካ ክትወፃ ትኽእል
1: ኣብ ከምቲ ዝጠቐስክለይ በዓል ብርሃነ ደብረፅን ብርሃነ ተክለ ገላ ኣብነት እዮም ካብኡ ኣብቲ ምሳኹም ተሪፎም ድሓር
0: ሕጂ ሳቶም ኣብዚ ናይ ባፅዕ ኩነታት ቀዳምይቲ ናይ ባፅዕ ኩነታት ማለት እዩ ብብዝሒ ውጉእ ነይሩና ኣፀቢቖም ህሱያት ድማ ነይሮም ና ሰብር ቀጠ ዝነበርናሉ እዩ ነዊሕ ዝፀንሑ ውጉኣትና ሳቶም እዮም እሶም ሕጂ ምስ ሓወዩ ነዊሕ ምፅናሓብ ትሕክምና ንባዕሉ ሲ ዳርጋ ሓካይም ተቐይሮም እዮም ኣብኣ ከለዉ ኣጋር ሓኪም ኮይኖም ዳሓር ናብ እንዳስኒ ናብ ገለን ዝተመደቡ እዮም
1: ከመይ ነይሩ ሰበር ቀጠ ብሓፈሻ
0: ሰብር ቀጠ ውድብ እዩ ነይሩ ንኣብነት ከምዚ ዓድሀ ዓድለ እንዳበልና እቲ ቦታታት ይመቃቐል እቶም ፎኪስ መውጋእቲ ዘለዎም ንበይኖም ኮኑ ተወዲብ እዩ ዝሰርሕ ነይሩ
1: ዝሓሸ ኩነታት ነይሩ
0: ሽዑ ዝሓሸ እዩ ኦኣር ነይሩና ብህድሞ ዝተሰርሐ ኦፐሬሽን ክፍሊ ናይ ውጉኣት ገዛውቲ ህድሞ ኮይኑ ኣቑሑትና ናይ መጥባሕቲ ቑሑት ተመሓይሹ ዓራት ነይርዎም ውጉኣትና ኣብ ሰብር ቀጠ 78 77 ፅቡቕ ዝተወደበ ሕክምና እዩ ነይሩ ኣነስተዝያ ነይሩና መደንዘዚ ከይተረፈስ ነይሩ ዶክተር ስምኦን ሽዑ መደንዘዚ እሱ እዩ ነይሩ ካብ ከተማ መፅዩ
1: ስለዚ እቲ ምዕባለ ካብ 75 ክሳብ 78 ቅልጣፈ ነይሩ
0: ፀቢቑ ቀልጢፉ እዩ ማዕቢሉ ዳሓርቲ
1: ኣተኩሮ ተዋሂቦ ነይሩ ማለት እዩ
0: ኣተኩሮ ተዋሂብዎ ናይ ብሓቂ ድማ ኣቑሑት ንረክብ ነርና ዳሓርቲ ፅቡቕ ነገሩ ካብ ኣስመራ ብዙሕ ነገር ይዳቱ ነይሩ ሽዑ ውፍያት ደቂ ኣራዊት በብእዋኑ ኣቑሑት የምፅኡ ነይሮም ማለት እዩ
1: ዝዓበየ ብድሆ ቅድሚ ሰበር ቀጠ መኻድኩም እንታይ ነይሩ እቲ ዝዓበየ ብድሆ ንዓኺ ክትዝክርየን ከለኺ ሕጂ ሕፅረት መድሃኒት ነይሩ ከም ዝበልክዮ ሕፅረት መሳለጥያ ኩሉ ነገር ነይሩ እዩ እንታይ ነይሩ ዝኸበደ ክትዝክርየን ከለኻ ሕጂ
0: ኣብቲ ሰዓት እኳ ከቢድ ኢልካ ሕጂ ክትዛረበሉ ትኽእል ሲ ኣይኮነን ምናልባት ከመይ ኢሉ ሓሊፉ ሕጂ ንባዕለይ እውን ንግርመኒ እንድዩ ምክንያቱ ካብቲ መፃፃእኻ ጀሚርካ ሲ እቲ ክስገር ክእል ነይሩ ድዩ ኢልካ ንድሕርን ድሕሪት ተመሊስካ ሓሲብካ የጠራጠረካ እዩ ግን ኩሉ ፀገም እዩ ፀገም ዳ ብዙሕ ነይሩ ግን ትሰግሮ ኢኻ ንምንታይ ነቲ ካባኻ ድኸፍአ ኢኻ ትርኢ ኣብ መጨረሻ ድማ ዕላማ ሕጂ ኣነ ኣብ ታዕሊም ድረሳዕ ኩልካ ክትምሃር ምስኣተና ሲ ሓፈሻዊ ፖለቲካዊ ትምህርቲ ንተጋደልቲ ትብል መፅሓፍ ነይራ ኣብኣሲ ኣብ ሓንቲ ርእስቲ ናፅነት ማለት ባንዴራ ምስቃል ጥራሕ ኣይኮነን ትብል ነራ ሕጂ ኢኻ ተዝተማቕሮ ንድሕሪት ተመሊስካ እንታይ ዳ ክንገብር ናፅነት ሞ ባንዴራካ ንድሕር ደሊኻስ ረኪብካስ እንታይ የድልየካ ምክንያቱ እቶም ተወዲቦም ድወፁ ይፈልጥዎ ኮኑ ንሕና ግን ስቂድና ኢና ወፂኢና ክሳብ ክንዲ ዕሙቕ ድበለ ፖለቲካዊ ፍልጠት ገለሳ ይነበረና ግን ምፅእ ምስ በልካ ጀሚርካ ስለትመሃር እንዳተመሓይሽካ ትኸይድ ማለት እዩ ክሳብ ሕጂ እታ ባንዴራ ምስቃል ጥራይ ናፅነት ኣይኮነትን ትብል ሕጂ ይርደአካ ምክንያቱ እቲ ሓርነት ዝበሃል ሓርነታዊ ቃልሲ ማሕበራዊ ፍትሒ ዝበሃል ቃላት ማሕበራዊ ድሕነት ሶሻል ሴኪሪቲ እንድሕር ዘየረጋጊፅካ ሲ ናፅነት ባንዴራ ስለዝሰቐልካ ጥራሕ ናፀየ ክትብል ኣይትኽእልን ምስቲ ናይ ካልኦት ሃገራት ኣዛሚድካ ሽዑ ፖለቲካ እንዳተምሃርካ እንዳበሰልካ ምስ ከድካ ድማ እቲ ብድሆ ዝበሃል ነገር ሲ ከምዚ ቀሊል ዝሕለፍ ነገር እዩ ኢልካ ኢኻ ትሓስብ
1: ስለዚ ኣብ ሓንጎል እቲ ቀንዲ ስራሕ
0: እሳያ መጀመርያ ህዝባዊ ግንባር ስቅድምቲ ንዋትካ ሓንጎልካ እዮም ዝህግርዎ ኣነ ከምኡ እየ ድኣምን ቅድም ሓንጎል እዮም ድህግሩ ሓንጎልካ እንድሕር ተሃጊሩ ድማ እስኻ ኣብቲ መስመር ኣትኢኻ ኣለካ ማለት እዩ ኣብ መስመር ተኣቲኻ ድማ ኩሉ ነገር
1: ትገብር ትኽእል ልክዕ ዶክተር ንብርሃነ ደብረፅንን ንብርሃነ ተክለን ብቴሌፎን ክንረኽቦም ክንፍትን ኢና ምክንያቱ ምስቲ ተመክሮኦም ቅሩብ ከካፍልና ኣብ እስትድዮን ተዳ እትዮምና ክንረኽቦም ኢና ክሳብ ሽዑ ግን ሕፅረታት ኣዝዩ ይበዝሓካ ግዜ ትስእን ዋሓደ ሰብ እውን ኣለካ ብኡ መጠን እቲ ኣብ ሕክምና ግን ፍሽለታት ብዙሕ ዶ ነይሩ ዘጋጥመኩም ወይስ ብገምጋም ክትርእዮን ከለኺ ከመይ ዝከረኪ ምክንያቱ እቲ ሓደ ሕክምናዊ ስራሕ ብፍላይ ሕጂ ኮይና ክንሪኦም ከለና እቲ ዘድልዮ ጥንቃቐ ንእሽተይ ቁስሊ እውን ሓደ ሰብ ኣጋጢሞዎ ኣብ ሕክምና ከመይ ዓይነት ጌርኩም ትሕክሙ ዝእዋን እዚ ንሪኦ ስለ ዘለና
0: ሕጂ ኣነ እሱ ክሪኦ ከለኹ ኣብ በረኻ ምንባርና እውን ዝጠቕመና ዝነበረ ኮይኑ ስምዐኒ ምክንያቱ ኣብ ሆስፒታል ሆስፒታል ደምፆ ብዙሕ ባክቴርያ ቫይረስ ገለሉ ኣብኡ ኣብ በረኻ ብ ፅላል ኢኻ ደለኻ ኣብ ክፉት ኣየር ኢኻ መንእሰያት እዮም ኩሉ ውጉእ ስንእሽተ እዩ ሞራል ኣሎ እዚ ኩሉ ተደሚሩ ክሳብ ክንዲዚ ዝጋነን ነገር ነይሩና ኢለ ኣይ በታ ኣነ ድነበርኳ ማለት እዩ ካልእ ዘጋጠሞ ይፈልጥኒ በታ ኣነ ዝነበርኳ ግን ወላ ሓንቲ ከምኡ ዓይነት ሽግር ኣይነበረን ክመውት ናይ ግድን ኮይኑ እዩ ጥራሕ እዩ ሰብ ድመውት እምበር ኣብ ሕክምና ምስኣተዎ ብዝተኸኣለ እቲ እግሮም እንታይ ድዩ ድመስሊ ዋላ እዞም ሕጂ ተረፍደ ኣለዉ ነታ እግሪ ንኸይትቁረፅ ከማንሲ ክንደይ ኢኻ ትቃለስ ኣብ ካልእ ንሰምዖ ነርና ኢና ከምዚ ራሽያ ስቂኢሎም እዮም ድቁርፁ ገለ ካብ ስመራ ድመፁ ከም እዮም ድብሉካ ኣብዚ ግን ዋላ ተጠውዩ ዋላ ሓፂሩ ከንቲ ዝድኸው እንታኮ ጨማ ገይሩ ከመይ ገይሩ ይረግፅ ተወዲእ ከምኣ ኢኻ ትሓስብ ብዙሕ ሰብ እንተርኢካዮ ትእጋሩ እዚ ስደ ይቆርፀሉ ነይሮም እንታ ክገብረሉ ሒዝዋ ዋላ ዛኢድ ገለ ዝበሃለሉ ሕጂ ኣብቲ ሽዑ እዋን ግን ዋላ ክልተ ፃብዕቲ ትረፋ ይጠቕሙ የን ኢልካ ጥራሕ ኢካ ትሓስብ ንዓኒኢኻ ትቃለስ ኣለን
1: ልጋ ዶክተር ስለዚ ኣብ ቴሌፎን ኣሎ ምስለኒ ብርሃነ ሎ ምርሓባ ብርሃነ ክልቲኹም ብርሃነ ብሓባር ክትህልዉ ተስፋ ንገብር ኣራይ ብርሃነ ደብረፅን ኣዝና ነመስግነካ ከምዚ ዶክተር ኣለም ክትጠቕሶ ፀንሐት ክትከታተለውን ፀኒሕካ ትኸውን እስከ ቅርብ ምልስ ኢልካ ከመይ ነይሩ ኩነታት ኣብ ትሕክምና ከመይ ፀኒሕካ ስኻ ኣብ ንሕክምና ምስከድካ ቅድሚ ሓኪም ምዃንካ ምስቲ ዘጋጠመካ ኩነታት ከመይ ነይሩ ሕክምና ከመይ ትዝክሮ ፃዕሪ ናይቶም ሓካይ ገለክሉ ነገር
2: ቀዳምለት ነዚ ዕድል ዝምሃብኩም ብጣዕሚ ለመስግን መቸስ እቲ ታርእስቲ እያ ታርእስቲ ናይ እዛ ቅያ ስጡም መስረዕ ትብል እሱ እቲ ዕላማ እዚ ድማ ኣብዚኣ ሕትምታሪታት እዚኣ ምምፁ ናይ ዶክተር ኣለም ብጣዕሚ እያ ዝመስግን ምክንያቱ ኣነ ኣብ ክልቲኤ ተዋስአ ኣብ ውግኡ ኮይነ ተዋስአ እንደገና ድማ ሓኪም ኮይነ ሕጂ ይኸይድ ኣለኹ ማለት እዩ ዝኾነ እቲ ኣብቲ ቅድም ዝነበር ምጉዓት ከለና ብጣዕሚ እቲ ሓኪም ዝበሃል ዓብዪ ፀር እዩ ነይርዎ ጠቕሶ እንተኮይኑ ድማ ብሓሙሽተ ነገራት እዩ መደብ ሒዙ ዝኸይድ ነይሩ ሓደ ከም ፖርሴብ ሒዙ ሓኪም ኮይኑ ይኸይድ ካልኣይ ከም መጋባይ ኮይኑ ይኸይድ ንሙሉ ትውጉእ ድረሲን ኣብ ድረሲን ውዒሉ ኣብ ምግብና ኣብ ጣይታ ምስንካት ኣብ ማእቶት ገዛ ምስራሕ ኣብ ኩሉ ዚኦንሲ ኣርባዕተን ዕጥቂ ዓጢቀ ዝኸይድ ነይሩ ኣብ ርእሲኡ ድሉው ንኩናት ድማ ብረት ሒ ዝኸይድ ነይሩ እዚ ሲ ክትሪኦ ከለ ሓጂ ከም ዶክተር ኣለም ዝበለቶ ናይ ባሓቂ ከቢድ ክትገልፆ ነርና ዜና ከምኡ ኢኻ ትብል ኣብቲ ዝነበረቶ ዶክተር ኣለም ኣብ ሰበርቀጤና ተራኪብና ውግእ ከለኹ መቸስ እዚ ሕጂ ከመደሲና ንዛረበሉ ዘለና በርከምቲ ኣይኮነን ንኣብነት ሕጂ ኣነ ከም ሓቂ ስዑ ግዜ በዓልቲ ቤተይ ኣይነበረትን በዓልቲ ቤተይ ኣይነበረትን ግን ኣብዚ ሕጂ በዓልቲ ቤተ እያ ተወጊኣ መ ግዜቲ ኢዳ ኣብ መላጉባኣ ተመንጢላ ንእሽ ስጋ ይተሪፍዋ ነይሩ ሕጂ ዶክተር ኣፈወርቂ ርእዋ ምስ ዶክተር ኣለምኖም ሞዝያስ ምቁራጥ ሓይሽ ገለመን ኢሉ ዶክተር ኣፈወርቂ ላ እዚኣ ንክፍትነላ እየ እዚኣ ክሳብ ክኮኑ ኣለና ሂወት ክትሰቁዕ ኣለዋ ኢላ ምስተዛረበ ተሰማሚዖም ገዲፎማ ሕጂ እንተትሪኣ ሂወት ኣለቢሳ ኢዳ ገይራ ሕጂ እቲ ቅያሲ ስጋብ ክንደየናይ ከም ኣተሓሳስባ ክእለት ነይሩ ሽዑ ግዜ ድማ ኣብቲ ግዜ ዝመፅሉ በዓል ዶክተር ኣለም ድማ ሽዑ ዳርጋቲ ኩናት ወቕዑ ነሩ ናይ ባጢዕ ኩነታት ነይሩ ብድሕሪ ናይ ዓጠቂሕ ኩነታት መፅኡ እቲ ዘገርም ድሕርካ ክዛረቁ ኣሸጋሪ እዩ ነይሩ ከምኡ ድማ ዶክተር ኣለም ፈልጦ ትኸውን ዝዝክሮ ብዙሓት ውጋት ዝክራይ ትኽእልኒኸ ግን ኣንጎሶም ዝበሃል ነርና ፓራላይ ናይ ባሓቂ ሞራል ዘግብር ፓራላይ ነርና ንኩሉ ሰብ ኣብኡ ዘሎ ኣብቲ ገዛ ብዛዕባኡ ሞራል ጌርካ ትኸደሉ ተዋሂድካ ትኸደሉ እንታይ ይገብሩ ነይሮም መስለካ ሓንቲ ካብታ ክትዕሳ ዝኽእል እዛ ሓሙሽተ ነገራት ዝጠቀስኮን ንሶም ድማ ኢትካ ንኸተሃሪምካ በዓል ብርሃ